ኣብ ዓምዲ ሪፖርታጅ መመረቕታ ስልጠና ሃገራዊ ኣገልግሎት መበል 38 ዙርያ ተምሃሮ ቀሪቡሎ ኣብ ዓምዲ ስፖትላይት ፌስቲቫል ኤርትራ መግለፂ ሓድነት ሓበንን ሃገራዊ ፅንዓትን ምዃኑ ተገሊጹ። ስነ ስርዓት መበል 19 ዕብረ መመረቕታ ኮሌጅ ስነ ፍልጠት ማይነፍሒ ቀሪቡሎ ስእሎ መግለፂ መመረቕታ መበል 38 ዙርያ ሃገራዊ ኣገልግሎት ኣብ ዓምዲ ኪዌንድኤ ኣብ ወደባዊት ከተማ ምፅዋዕ ዝርከብ ሆስፒታል ዝነጥፍ ዘሎ ጉጅለ ሓኻይም ኣብ ቤተ መዘክር ምፅዋዕ ሓደ ዘገርም ብቻይና ዝተወቕረ ዋን ካንቻን ብዝብል ሰላምን ሓድነትን ዝትርጎም መልእኽቲ ዝሓዘለ ጥንታዊ ዕትሮ ብዝምልከት ሓደ ካብኦም ዶክተር ሊያንግ ንዕኡን ጉጅልኡን ዝፈጠረሎም ጦብላሕታን ገሊጹሎ። ኣብ ዓምዲ ቁጠባን ዋኒንን ውህለላ ከም ቁጠባዊ ኣምር ተዳሲሱ ኣብ ዓምዲ ርእቶ ምንቋት ህዝቢ ከም መናውሒ ዕምሪ ስልጣን ምሕዳስ ዝምድና ህዝብታት ስለምንታይ የጨንቕ ዝብሉ ሰፊሮም ኣለዉ። ኣብዚ ቕንያት እዚ ቀዳማይ ሚኒስተር ናይቲ ጉጅለ ኣብ ደብረ ማርቆስ ክፍለ ሃገር ጎጃም ኣብ ዝበጽሓሉ ህዝቢ ጎጃም ብግዜ ሃፀይ ዮሃንስ እንታይ ከም ዝወረዶ ይፈልጥ እዩ ብምባል ንህዝቢ ኣምሓራ ኣንጻር ህዝቢ ትግራይ ንምልዕዓል ምርዘም ትፋእ ክደጎሕ ተሰሚዑ። ኣቐድማ ኣቢሉ እውን ጎንደር ኣብ ዝበጽሓሉ ንእንግሊዛውያን መሪሑ ንሃፀይ ቴድሮስ መን ከም ዘቕተሎ ዝፍለጥ እዩ ብዝብል ትረኻ ቴድሮስ ብጉዲት ሃፀይ ዮሃንስ ከም እትቐትለ ብምእማት ኣብ መንጎ ህዝቢ ጎንደርን ህዝቢ ትግራይን ጽልኢ ንምስዋር ሃቂኑ ነይሩ። ጎንደር ክንሃንፅ ኣብ ዝተበገስናሉ ቀንዲ ዝተቃወሙና ጎጃም እዮም ነይሮም ኢሉ ንህዝቢ ኣምሓራ ንሓድሕዱ ከተፋንን ዝሃቀነሉ እውን ናይ ቀረባ ግዜ ዝኽሪ እዩ። ጉጅለ ብልጽግና ናብ ከምዚ ዝዓይነቱ ድሑር ዘመተ ቅብፀት ዘምርሐ ትሕቲ ሃገራዊ ጸቢብ ፖለቲካኡ ሸፋፊኑ ንህዝቢ ኢትዮጵያ ሃገራዊ ዕላማታትን ነዊሕ ራእይን ከም ዘለዎ መሲሉ ንምዕሻውን ምትላልንን ዘካይዶ ዝተፈላለየ ፕሮፓጋንዳዊ ዘመተ ህዝቢ ኢትዮጵያ ምስ ግብራዊ ስራሕ ናይቲ ጉጅለ ብምንፅፃር እዝኒ ምስ ከልኣዩ ይርከቦ። ኣብ ዓምዲ ሸባብ ንውፅ ዓምዲ ሓሳባት መንእስያት ኣብ ወልፍን ሳዕቤናቱን ዘሎና መረዳእታ ኣብ ትሕቲ ዝብል ኣወለፍቲ ባእታታትን ልምድታትን ልዑል ኣካላውን ኣእምሮኣውን ባህታ ዝፈጥሩልናዮም ነዚ ባህታ ብተደጋጋሚ ንምርካብ ብምባል ድማ ነቶም ኣወለፍቲ ባእታታት ደጋጊምካ ትወስዶም ብድሕሪ ምድግጋም ዘይቋርፅ ወልፊ ይኸውን። እዚ ክስተት ኣእምሮና ብዘለዎ ናይ ባእታታት ባህርን ድላይ ዘካይዶ መስርሕን እዩ ዝፍጠር። ኣብ ቅድሚት ኣእምሮና ዝርከቡ ልብ ንሓደ ሰብ ርዌትን መስርሕን ዝፈጥሩሉ ክፋላት እዮም። እዞም ክፋላት ድማ ኣብ ወልፊ ግብረ መልሲ ንምሃብ ቅልጡፋት እዮም። ብተወሳኺ ገለ ክፋላት ናይ ኣእምሮና እውን ንወልፊ ናይ ገዛ ርእሶም ተራ ይፃወት እዮም። ሽፋን ናይ ቅድሚት ቀጸላ ሲንግሌትን ኒክሌስ ኣኩምበንስን ዝበሃሉ ናይ ባህታ ስምዒታት ኣካላትና ንኣወለፍቲ ባእታታት ምስ ዝቀላዕ እዞም ክፋላት ብዝያዳ ወይ ልዑል ግብረ መልሲ ክህብ ይገብሩ ተጠቒሱ። ሪፖርታጅ ስነ ስርዓት ምምራቕ ተምሃሮ ቤት ትምህርቲ ስነ ኪነት ኣስመራ ሰፊሩሎ ሪፖርታጅ ፌስቲቫል ኤርትራውያን ኣብ ጀርመን ቀሪቡሎ። ኣብ ዓምዲ ሚንሁና ውህናግ ኣብ ደቡባዊ ግብፂ 3,000 ዓመታት ዕድመ ዘለዎ ጥንታዊ መቃብር ከም ዝተረኽበ ተሓቢሩ ኣብ ብሪጣንያ ተኸሲቱ ዘሎ መጠን ሙቐት ንዋጋ ጀላቶ ከም ዘንሃረ ተገሊጹ። ወዲ 19 ዓመት ቻይናዊ ንናይ ንእስነት ዓርኩ 2.1 ሚልዮን ዶላር ንኽወርስ ሕጋዊ ሰነዳት ከም ዝፈረመሉ ተሓቢሩ። ብሪጣናዊ ፔተር ግላስብሩክ ዝዓበየ ጻዕዳ ሽጉርቲ ብምፍራይ ሓደ ሓረስታይ ኣብ መዝገብ ክብረ ወሰን ጊነስ ከም ዝሰፈረ ተገሊጹ። ኣብ ዓምዲ ኣልኡስራ ዝተፈላለዩ ስድራ ቤት ጠቀስ ትሕሶታት ሰፊሮም ይጸንሑና። ኣብ ዓምዲ ኣልቢያ ተራ ተጠቃምነት ብሽክለታ ኣብ ኣከባቢ ተዳሲሱ ይርከብ። ኣብ ዓምዲ ጥዕና ፍልሊ ረኽሲ ቫይረስን ባክተርያን ዝድስስ ትሕዝቶ ቀሪቡሎ። ኣብ ዓንዲ ትንተነ ዜና ህልው ኩነታት ግጭት ኢራንን ኣሜሪካን ተዳሲሱ ይርከብ። ኣሜሪካን ኢራንን ንስምምዕ ሰላም ተቓሪበን ኣለዋ ኣብ መወዳእታ በፂሐን ኣለዋ ተረዳዲአን እየን ወዘተ ዝብሉ ዜናታት ብመንገዲ ዓበይቲ ማዕከናት ዜና ዓለም ተጋዊሖም እዮም። ዓለም ድማ ተዳኺሙ ዝፀንሐ ቆጠባኣ ክመሓየሽ ክጅምር ምዃኑ ስለ ዝኣመነት በቲ ዜናታት ተሓጒሳ ፀኒሓ። እንተኾነ እቲ 14 ነጥብታት ሒዙ ዝተበገሰ ስምምዕ ሰላም ነዊሕ ከይቀጸለ ክቝፀዩ ተራእዩ ከም ሳዕቤኑ ድማ እቲ ግጭት ዳግማይ ክቕጸል ተዓዚብና። እቲ ሰነድ ናይ ምርድዳእ ንመጻብቦ ሆርሙዝ ክፉት ዝገብርን ኣብ ዓለማዊ ዕዳጋ ፀዓት ንዘሎ ፀቕጢ ድማ ዘፋኽስ እዩ ነይሩ።

ጥምና ኣማስያኡ ንጎለጉል ፀሓፍ ላም ዝቆፃፀርታ ባፍ ደዩ ሒዝና ሓዲርና ንግሆ ካብ ታባታት ኣፍ ደዩ እናተዋጋእና ምዝላቕ ንፂኢልና ወታደራት ደርግ እናፈከሩ ታንክታት ኣምሪሖም ውሓዙ ነፈርቲ እውን ጀሚረን ሽዑ ብደብዳብ ነፈርቲ ክልተ ኢደይ ብኸቢድ ተሃሪመ ሓደገኛ ኩነት ስለተፈጥረ ነብስኻ ኣውፅእ ኮይኑ ኣእዳወይ ተሃሪመን ብምስባረን ምንቅስቓስ ከልኣኒ ተሽከርከርቲ ኣለዋ ጸላኢ ድሮ ኣብ ዝነበርክዎ ከባቢ በፂሑ በቃ ተጣቢበ ኣብ መንጎ ክልተ እምኒ ተኸዊለ ተፀቒጠ ኣሕሊፈዮ ተጠቒሱ ኣብ ዓምዲ ንቑሕ ደመና መተባብዕን ማኣረምተን ክልዋብ ግዜኡ ኣገዳሲ ትሕዝቶ ይፀንሐና መተባብዒ ይኹን መግናሕቲ ኣብ ባህሪ ሰብ ኣድማዒ ፅልዋ ክህልዎ ምእንቲ ተግባርን ግብረ መልስን ብግዜ ክተኣሳሰር የድሊ ኣብ ገለ ግዜ ሽዑ ንሽዑ ግብረ መልሲ ክንህብ ምስዘይንኽእል ብኻልእ ኣገባብ ምትእሳር ክንፈጥር ንኽእል ዶ ኣብ ቅድሚ ጋሻ ንዝበደለ ቆልዓ ሽዑ ንሽዑ ክንገንሕ ምስዘይንኽእል ብኸመይ ድሒሩ ክድገም ከም ዘይብሉ ንረድእ ነዚ ሕግዝ ሓደ ኣገባብ ዝውሃብ ዘሎ መቕፃዕቲ ይኹን ምትብባዕ ውፅኢት ናይ ንጥፈት ምዃኑ ብምርዳእ ምትእሳር ምፍጣር እዩ ይርከቦም ኣብ ዓምዲ ሰምራ ጅህድ መፍረ ተምሪ ኣብ ሃገርና ምስ ኣቶ ሙሴ ፍቓዱ ክኢላ እቲ ዓውደና ወሃዲ ልምዓት ተምሪ ኣብ ሚኒስትሪ ሕርሻን ዝተኻየደ ቃለ መጠይቕ ሰፊሩሎ ኣብ ዓምዲ ወቕፋ ፍንያ ሪፖርታጅ ፅምብል መምህራቕታ ተምሃሮ ቤት ትምህርቲ ሙዚቃ ኣስመራ ኣብ ዓለም ስነ ጥበብ ዝተኸስቱ ሓደሽቲ ፍጻመታትን ቀሪቦም ኣለዉ ኣብ ዓምዲ ሸባብያት መንእሰይ ኤርትራ ዓንዲ ሕቆ ትግባረ መደባት ልምዓት ምዃኑ ተገሊጹ ኣብ ዓምዲ ኩርናዕ ተምሃሮ መሃስትን ስነ ፍልጠተኛታት እቲ ሓደገኛ ጨረርታ ዝንቡዕ ኣተሓሳስባ ዳእላ ተምሃሮ ከምኡ ድማ ጥቕሲ ይሰሙን ቀሪቦም ኣለዉ ኣብ ዓምዲ ፍረ ጻዕሪ ኣብርሃም ተስፋጽዮን ኣብነታዊ ኣርባሒ ናይ ጸባ ኸብቲ ተላልዩ ይርከብ ሪፖርታጅ ስነ ስርዓት መምርቕታ ተምሃሮ ኮሌጅ ሕርሻ ሓመልማሎ ቀሪቡሎ ኣብ ዓምዲ ተርሙማ ምንዳይ ሓቂ ካልኣይ ክፋል መሃስቲ ቆልዑ ሉዊ ብሬይል ፊሎ ፋርንስ ዋርስ ኣን ማኮሲንስኪ ይጸንሐና ኣብ ዓምዲ ደቂ ኣንስትዮ ንገዝሚ ዝድስስ ትሕዝቶ ንረክብ ደቂ ኣንስትዮ ተማሂረን ሞያ ዓጢቐን ይውሓድ ይብዛሕ ናይ ገዛ ርእሰን ኣታዊ ክህልወን ከሎ ነቲ ንደቂ ኣንስትዮ ከም ጾር ናይ ምርኣያ ተሓሳስባ ይስዕረዩ ኣብ እዋን መርዓ እውን መርዓ ቅዱስ ምትእስሳር ናይ ክልተ ተመጻመድቲ ደኣ እምበር ንግዳዊ ውዕል ስድራ ቤታት ከም ዘይኮነ ዝምህር ሰፊሕ ጎስጓስ የድሊ ኣብ ናይ ገዝሚ ጠለባት ጥራይ ዘይኮነ ኣብ ፅምብላት መርዓ እውን ነቲ ኣብ ስድራ ቤታት ዝፍጠር ፋይናንሳዊ ተፅዕኖ ንምንካይ ቅልል ዝበለ ስነ ስርዓት ምክያድ ክልመድ ዘለዎ እዩ ሕጊ እውን ብዘይንቕሓት ሕብረተሰብ ተተግበርቲ ክኾኑ ኣይክእሉን እዮም ዝድንገጉ ሕግታት ኣብ ባይታ ክውን ዝኾነሉ ሕብረተሰብ በዕሉ ብመረዳእታን ንናይ ገዛእ ርእሱ ጥቕሚ ሓሲቡን ከተግብሮን ከሎ እዩ ስለዚ ኣብ ዝተፈላለየ ክፋል ናይ ሕብረተሰብና ንዘሎ ተመሳሳሊ ልምድታት ንምፍዋስ ኩሉ ዜጋ ክነቕሓሉ ዘለዎ ጉዳይ ኮይኑ ይስማዓኒ ይርከቦ ኣብ ዓምዲ ሚንሁና ውህናክ ሕጊ ፈረንሳ ሓደ ብሪጣናዊ ቅድሚ 27 ዓመት ንዝፈለሞ ጉዕዞ እግሪ ዝተፈላለዩ ቦታታት ብፈረንሳ ኣቢሉ ናብ ብሪጣንያ ንኸይሰግር ብምእጋዱ ከም ዝተዓነቐፈ ተገሊጹ ኣብ 18 ክፍለ ዘመን ነገስታት ኤውሮጳ ብተኻሉ ናይ ምድር ባይ ስፖርት ኣዝዮም ይምሰጡ ምንባሮም ተገሊጹ ከተማ ኣቡ ዳቢ ብብዝሒ ናብ ማይ ዝመርሑ መንሸራተቲ ኣብ መዝገብ ክብረ ወሰን ጊነስ ሰፊራ ወዲ 5 ዓመት ህንዳዊ ህፃን 46 ዓይነታት ዳይናሶር ኣብ ሓደ ደቂቕ ከለልዮም ብምብቅዑ ኣብ መዝገብ ክብረ ወሰን ግነስ ሰፊሩ ተመራመርቲ ኣብ 8ይ ክፍለ ዘመን ዝነበረ ናይ ብሩር ገንዘብ ዴርሃም ከም ዝረኸቡ ኣፍሊጦም ኣብ ዓምዲ ዝርዓ ወቕትሳድ ኣብ ኤርትራ ብዝተወሃሃደ ፃዕሪ ኣብ ምክልኻል ኣንበጣ ዝተጨበጡ ዓውታት ተዳሲሶም ይርከቡ ኣብ ዓምዲ ዋሓታል ጥፍል 5 ክፋል ጥውጥዋይ ሓደ ሰት ብሸኽሊ ኣስቀር ስእላዊ ፅውፀውያት ሚኪ ይጸንሑና ሪፖርታጅ መመረቕታ ሓዳሽ መፅሓፍ ውሽጣዊ ሕማማት ብነርስ ካሳሁን ረዳ ቀሪቡሎ ኣብ ዓምዲ ተቐሪር ዝተፈላለዩ ጥዕና ጠቀስ ሓበሬታታትን ርኽበታትን ይጸንሑና ኣብ ዓምዲ ስፖትላይት ሰልፊ ብልፅግና ኢትዮጵያ ኣብ ጭኑቕ ኩነተ ኣእምሮ ኮይኑ ነቲ ሃገር ኣብ ተኼላታት ጥፍኣት ይሸማ ከም ዘሎ ተገሊጹ ወፍሪ ክረምታዊ ማእቶት ተምሃሮ ሓለዋ ኣከባብን ሃገራዊ ሓድነትን ዘጣምር ወፍሪ ምዃኑ ኣብ ዓምዲ ስፖትላይት ተዳሲሱ ፌስቲቫል ኤርትራ ፅምብል ሓድነት ውርሻን ሓ

ኣይኮነን። ሪፖርታጅ መበል 19 ፅምብል መምረቕታ ኮሌጅ ሕርሻ ሓመልማሎ ቀሪቡሎ። ኣብ ዓምዲ ኪንዲኤ ጉዕዞ ግቡ ምፍጻም ካብ ካሊጋሪ ናብ ሳዋ ትሕዝቶ ሌላ ምስ ኣባል ሃገራዊ ኣገልግሎት መበል 38 ዙርያ መንእስተይ ሄኖክ ፀገዛብ ቀሪቡሎ። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብ ዝተፈፂሙሎ ሰላምና።

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍፃመታት ስፖርት ውሽጢ ሃገርን ወፃን ሒዝናልኩም ቀሪብና ኣሎና ክሳብ ፍፃመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል።
1: ሻምፒዮን ኩዕሶ ሰኪዕት ዞባ ማእከል ዓመ 225-226 ብናይ ካልኣይን ሳልሳይን ዲቪዥን ዝተኻየደ ናይ ደቂ ኣንስትዮን ደቂ ተባዕትዮን ትማል ሰንበት ብወቅዒ መጋረጆ ዓፅዩ ዓመት መፀእ ዝካየት ሻምፒዮን ኩዕሶ ሰኪዕት ዞባ ማእከል ትማል ሰንበት ኣብ ሰዓታት ንጎ ብርክት ዝበሉ ኣፍቀርቲ ኩዕሶ ሰኪዕት ኣብ ዝተረኽብሉ ኣብ ሜዳ ቦቸፊላ ብናይ ደቂ ኣንስትዮን ደቂ ተባዕትዮን ግጥማት መጋረጆ ዓፅዩ ኣብቲ ፈለማ ኣብ ሜዳ ዝተረኽባ ጋንታት ናይ ደቂ ኣንስትዮ ካልኣይ ዲቪዥን ንስሪ ኣንፃር ዩኒቨርስ ገጢመን ኣብቲ ምትህላኽ ዝዓብለሎ ፀውታ ዝተረኣየሉ ብዓወት ዩኒቨርስ 39 ብ31 ብዝኾነ ውፅኢት ተፈላለየን በዚ መሰረት ሰሰን ሻምፒዮን ናይዚ ዓመተ ውድድር ክትከውን እንከላ ካልእቲ ተኽሊ ኤንኤምቢ ሳልሰይቲ ድማ ዩኒቨርስቲ ዓወቲ ኮይነን ዛዚመን ቀፂሉ ሜዳ ቦቸፊላ ዘእንገዶ ፀወታ እንተነይሩ ናይ ሳልሳይ ዲቪዥን ምድብ ኤ ደቂ ተባዕትዮ ኤኤስኤም ኣንጻር ሳዋ እየን ገጢመን ኣብቲ ጋንታ ሳዋ ኣብ ልዕሊ መጋጥምታ ዓብሊላትሉ ዝውዓለት 83 ብ66 ብዝኾነ ውፅኢት ተዓዊታ ብምውፃእ ጎብለን ናይ ዝውድር ክትከውን እንከላ ካልእቲ ኤኤስኤም ሳልሰይቲ ድማ ደንደን ዕውታት ኮይነን ዛዚመን ኣብ ምድቢ ዝኾና ዕውታት ጋንታታት ምስ እንምልከት ቀዳመይቲ ሳዋ ካልኤቲ ስኒት ሳልሰይቲ ደንደን ኣብ ቀርቲ ኩዕሶ ሰኪዐት ሃንቀው ኢሎም ዝተፀበይዎ ሳልሳይ ፀወታ መዛዘም ናይ ደቂ ተባዕትዮ ኮይኑ እታ ዝሓለፈ ዓመት ጎብለ ናይ ዝውድር ዝኾነት 4 ስመራ ኣንጻር ተካእቲ ኤንኤምቢ ግጥማተን ኣካይደን ኣብቲ መሳጥን ልዑል ምትህላኽ ዝተረኣየሉ ግጥም ተካእቲ ኤንኤምቢ ብደገፍታት ሰነያ ነቲ ግጥም ወላ እኳ ቀዲማ መሪሓ ነቲ ውድር ተቕልሶ እንተነበረት ኣብዚ መድረኽ ተመክሮ ዝፀንሐ ዓወት ኣገዲስዋ ዝኣተወት 4 ስመራ ግዜ ኣብ ምውዱ ብዘመዝገበተን ሽቶታት 70-68 ብዝኾነ ውፅኢት ብምዕዋት ናይ ዝሓለፈ ዓመት ክብራ ዓቂባ ብምውፃእ ጎብሎ ናይ ዝውድር ብምዃን ዓባይ ዋንጫ ተሸላሚት ኮይና ካልአይቲ ተስፋ ኤንኤምቢ ሳልሰይቲ ተካእቲ ኤንኤምቢ ብምዃን ዝተዳለወሎም ሽልማት ካብ ኣካየቲ ናይቲ ውድድርን ዕድማት ኣጋሽን ወሲዶም ክብራት ተዓዘብትና ኣብ መወዳእታ ምስ ዕውት ኣሰልጣኒ ዝገበርናዮ ዕላል ኣሎ ናብኡ ከብለኩም
2: እዚ ውድድር ካብ ዝሓለፈ ዓመት ኣዝዩ መሊሱ ካብቲ ዝነበረ ዝበርትዐን ዝሓየለን ይኮይኑ ዘሎ ዝሓለፈ ዓመት ነተን ዝነበራ 4 ዋንጫታት የወሲደየን ነይረ ሎሚ ዓመት ከዓ ን3 ዋንጫታት ወይ ከዓ ኣብ 3 ዲቪዥን ዘሎ ውድድራት ዳርጋ ኩሉ ክበሃል ይኽእል እዩ ብጀካ ኣብ ሓንቲ ናይ ደቂ ኣንስትዮ ጥራይ ነቲ ዝተረፈ ውድድራት ግን ሙሉእ ሙሉእ ተዓዋዊተሉ ወፅእ ኣለኹ ዝዓበየ ካብኡ ከዓ ከይተሰዕራ ንንዋንጫ ዝበፅሓ ከዓ 2 ጋንታ ናተየ ናብቲ ውድድር ተጋጢመን ነይረ ስለዚ ፅቡቅ ዘሐጉስ ነገር እዩ ነይሩ ሕጂ እንታይ ቀንዲ ተፃዊታና ዝኾነ ጀብሪል እሱ ምውፅኡ ቅርብ ነቶም ጋንታ ቅርብ ሓደ ጎፅጎፅ ኣቢልዎም ነይሩ ዳሕራይ ግን መሊሶም ናብ ፀወታ ተመሊሶም ነቲ ፀወታ ካ መጨረሻ ተዓዊትናሉ ኣለና ዘሐጉስ ነገር ግን እንታይ እዩ ነዚ ኩሉ ውድድራት ኣብ ታሪክ ኩዕሾ ሰኪዐት ኤርትራ ተራእዩ ዘይፈልጥ 148 117 115 124 እንዳኣተው እዮም ነቲ ናይ ዋንጫ ወሲዶሞ ብፍላይ ሳዋ ትራክ ማለት እዩ ሕጂ እቲ ዝነበረ ፀወታ ኣብ ናይ ዋንጫ ምዃኑ ቅርብ ሚዛን ጎዲልዎ ነይሩ ክኸውን ይኽእል እዩ ወይ ኣብ ስኮር ግን ትዛዓበየቲ ምዕዋት ናይ ሱኻ እዝዩ ዘሕጉስ ነገር እዩ ንምሉኦም ኣፍቀርቲ ኩዕሾ ሰኪዐት በዛ ኣጋጣሚ እዚ ዓቕሞም ክሕግዙ ክድግፉን እየ ዝላቦ ስፖርት ከዓ ካብ ዘለናየን ላዕሊ ንክነበርትዖን ክንሕይሎን ከዓ ንሕና ከዓ ክንሰርሕ ኢና ማለት እዩ
0: ኣብ ቻይና ኣብ ምክያድ ዝቐነየ ዙር ማግኒፊሸንት ኩንሃይ ቀዳም ብሻምናይ መድረኹ ተዛዚሙ ሄኖክ ሙሉ ብርሃን ቀጠልያ ናይ ነጥቢ ማልያ ተዓዊቱ
3: ኤርትራዊ ፕሮፌ

0: ናሽናል ተቀዳዳማይ ክለብ ካዛኪስታናዊቱ ክለብ ኣስታና ሄኖክ ሙሉ ብርሃን ዝሓለፈ ቀዳም ኣብ ዝተዛዘመ ዙር ማግኒፊሰንት ኦፍ ኪንግ ሃይክል 2026 ተዓዋቲ ቀጠልያ ማልያ ኮይኑ ሄኖክ ሙሉ ብርሃን ኣብ ናይ መወዳእታ ምድርኽ ተቀዳድምቲ ካብ ሽያ ዘንተበጊዛ ብኪንግ ሃይለክ ሴኒክ ኤርያ ዝተዛዘመት 146 ኪሎ ሜትር ርሕቀት ዝነበራ ሻምኒትን ዛዛሚትን መድረኽ ሻርሻ ደረጃ ብምሓዝ ዩ ውድድሩ ዛዚሞ ኣብ ናይ ነጥቢ ውድድር ብ63 ነጥቢ ዕወት ብምዃኑ ድማ ተሸላሚ ቀጠልያ ማልያ ናይ ዝውድድር ኮይኑ ሄኖክ ሙሉ ብርሃን ኣብ ሳርሳይ ምድርኽ ናይዚ ውድድር ናይ ምድርኽ ዓወታ መዝጊብ ምንባሩ ዝከር ኮይኑ ኣብ ናይ ግዜ እውን ካብ ዕወት ናይዚ ውድድር ዝኾነ ኤኳደራዊ ጆናታን ክሌቨር ካሴዶ 15 ካይታ ብምርሓድ ሳርሳይ ደረጃ ሒዙ ንውድድሩ ፈጺሙ ብ24 ሰዓታትን 23 ደቓይቕን 26 ካይታትን ብዝኾነ ግዜ ድማ ብዩሳይ ዝተሓዘሉ 140 ነጥቢ ብምካብ ብሉፅ ውፅኢት ከመዝግብን ከሎ ኣብ ናይ ኣንበሳ ዓቐበት እውን እዚ ኤርትራዊ ብ16 ነጥቢ ሳሳይ ደረጃ ብምሓዝ ኣብ ሰለስትኡ ማልያታት ናብ ፖድዮም ብምድያ ባርስቲ ሰሪሑ ኣብዚ ውድድር ክሳተፍ ዝቕንየ ምስ እስጳኛት ክለብ ቦርጎስ ብምኻድ ዝፃወት ዘሎ ሻምፒዮን ኣፍሪቃ 2025 ኦሎምፒካዊ መራዊ ቅዱስ ኣብቲ መድረኽ ካብ ዕውት ግዜ ከይከሰረ መበሳሰን 7 ተርታ ብምሓዝ ንውድድሩ ፈጺሙ ብሓፈሻ ግን እዚ ተቐዳድማይ ካብ ናይ ግዜ ካብ ዕውት ናይ ዝውድድር ብ26 ደቓይቕን 54 ካይታትን ብዝኾነ ግዜ ድሒሩ መበሳሳ ደረጃ ብምሓዝ ኣዝዩም ኣሎ ኣብ ናይ ዓቐበት ወዲ ክለቡ ንሄኖክ ዝኾነ እስጳኛዊ ክርስቲያን ሮድሪገስ ብ18 ነጥቢ ክዕወት ከሎ ብጋንታ ኸኣ ኢጣልያዊት ክለብ ባርዲያኒ ሲኤስኤፍ ብ73 ሰዓታትን 23 ደቓይቕን 9 ካይታትን ክትዕወት ናይ ሄኖክ ኣስታና ድማ ካብዛ ክለብ ብ13 ደቕን 51 ካይታትን ድሒራ ካልኣይ ደረጃ ብምሓዝ ንውድድራ ክዛዝም ናይ መርሃዊ ቦርጎስ ብ27 ደቓይቕን 39 ካይታትን ብምድሓር 7 ደረጃ ሒዛ ንውድድራ ፈጺማ ዙር ማግኒፊሰንት ኦፍ ኪንግ ሃይ ኣብ ኣህጉር ኤስያ ካብ ዝካየዱ ውድዳት ብሽክለታ ብዕቤቱ ኣብ ቅድሚት ዝስራዕ እዩ
1: ቱር ደ ፍራንስ ትማለ ሰንበት መበል 15 መድረኹ ቀጺሎም ረሜኮ ኤቨኖፐል ንታደይ ፖጓቻን ኢሳቅ ደልቴሮን ረቲዑ ናይ መድረኽ ዓወት ከመዝግብን ከሎ ዮናስ ቪንጌጋርድ ብሰንኪ ዘጋጠሙ ሓደጋ ምውዳቕ ካብዚ ውድድር ተኣልዩ
2: ሎሚ ሶኒ ናብ ካልኣይ ናይ ዕረፍቲ መዓልቱ ዝቕንዕ ቱር ደ ፍራንስ ማለት ሰንበት 19 ሓምለ መበል 15 መድረኹ ቀጺሉ ተኻይዱ ኣብዛ መድረኽ ድማ ተቀዳደምቲ 183.9 ኪሎ ሜትር ዝርሕቀታ ውድድሮም ኣካይዶም ኣብ 17.3 ኪሎ ሜትር ኣብ ዝነበረት ናይ መንጎ ቅፅበታዊ ውድድር ያስፐር ፊሊፕሰን ቀዲሙ ሕንፃት ብምርጋፅ 25 ነጥቢ ወሲዱ ብኣሜሪካዊ ኩን ሲሞንስ ናይ ሊድ ኣውት ሓገዝ ዝረኸበ ወናኒ ቀጠልያ ማልያ ማደስ ፔደርሰን 20 ማክስ ካንተር 16 ቢንያም ግርማይ ድማ ራብዓይ ተርታ ብምሓዝ 14 ነጥቢ ወሲዱ ፀወታ ንኽዛዘም 22 ኪሎ ሜትር ምስተረፎ ንዝሓለፉ 14 መድረኻትን ክሳብ መወዳእታ ናይዚ ውድድር ኣብ ዝህሉ መዓልትታት ዝጥቕልል ዓብ ዜና ኣጋጢሙ ብደረጃ ዓለም ኣብዚ ግዜ ንታደይ ፖጓቻ ክወዳደሮ ዝኽእል እንኮ ተቀዳማይ ዝኾነ ዴንማርካዊ ዮናስ ቪንጌጋርድ ኣብ ምዕፃፍ ኣንጎሎ ብከቢድ ወዲቑ ሓካይም ዝቕፅል እንተደ ኮይኑ ኣድላይ ሕክምናዊ ሓገዝ እኳ እንተገበረሉ ኣብ የማናይ ኢዶ ዝሰዓበ ከቢድ ሓደጋ ግን ውድድሩ ኣቋሪፁ ኣብ ኣምቡላንስ ተፃዒኑ ኣድላይ የተወሳኺ ሕክምና ንምርካብ ናብ ሆስፒታል ኣቕኒዑ ኣብ መወዳእታ ንዝሃደማ ጉጅለታት ለቒሞም ኣብ መወዳእታ ዝተረኸቡ ታደይ ፖጓቻ ሬሜኮ ኤቨኖፐልን ኢሳቅ ደልቴሮን ኮይኖም ኣብዛ መድረኽ ድማ ብሉፅ ብቕዓት ዘንፀባረቐ ሬሜኮ ኤቨኖፐል ካብ ፖጓቻን ደልቴሮን ንዝመፅ ዝነበረ ፀቕጢ በዲሁ ንውድድሩ ብ4 ሰዓትን 23 ደቂቕን 9 ካልኢትን ብምዝዛም ዕውት መበል 15 መድረኽ ቱር ደ ፍራንስ ኮይኑ ፖጓቻ ብተመሳሳሊ ግዜ ካልኣይ ኢሳቅ ደልቴሮ ብ6 ካልኢት ድሒሩ ሳልሳይ ተርታ ሒዙ ኣባል ኤንኤስኤን ኤርትራዊ ቢንያም ግርማይ ካብ ዕውት መድረኽ ብ37 ደቂቕን 51 ካልኢትን ድሒሩ መበል 159 ተርታ ሒዙ ሕንፃ ዝርጊፁ በዚ መሰረት ሎቬንያዊ ሻምፒዮን ዓለም ታደይ ፖጓቻ ብ55 ሰዓትን 41 ደቂቕን 31 ካልኢትን ንቱር ደ ፍራንስ መሪሑ ናብ ሳልሳይን ናይ መወዳእታን ሰሙን ኣቕኒዑሎ ዕውት መድረኽ ሬሜኮ ኤቨኖፐል ድማ ንቦታቲ ብማሃረምቲ ካብ ዝውድድር ወፃኢ ዝኾነ ዮናስ ቪንጌጋርድ ተኪኡ ካብ ፖጓቻ ብ5 ደቂቕ ድሒሩ ናብ ካልኣይ ተርታ ደይቡ ብነጥቢ ዴንማርካዊ ማደስ ፔደርሰን ብ417 ነጥቢ ቀዳማይ ኮይኑ ይምራሕ ኣሎ ያስፐር ፊሊፕሰን ብ386 ነጥቢ ክትሎ ቢንያም ግርማይ ብ361 ነጥቢ ሳልሳይ ተርታ ሒዙሎ ታደይ ፖጓቻ ብ52 ነጥቢ መሪሕነት ኣንበሳ ዓቐብ ኣስፊሑ ብጋንታ ሊድል ትሬክ ቀዳመይቲ ኮይና ትምራሓላ ቱር ደ ፍራንስ ሎሚ ኣብ ዕረፍቲ ውዒሉ ፅባሕ ብናይ ውልቂ ናይ ግዜ ውድድር ክቕፅል እዩ
3: Alors, on va faire 33 secondes de retard pour le duo Texas-Lipovic. 33 secondes. Está forzando la máquina Isaac del Toro, quiere intentar llevar al límite a Remco Evenepoel, pero tiene buena cara el belga, lo va a aprovechar.

ባርከስ ዝኸበርኩም ተኸታተልቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምና ኣሎና። ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቅነ

0: كما يعلكم ذي خبركم تا خطات التي ساعة حمشت أخيلو نلومي سولس عسران حادن حابل استدالو وزينا ومسانا دو حيزنا لكم كاريمنا زلنا بيتروس منقس مس أغرابي تقوان قامل كسن نايت برخات بمغانينا عرست زينا بحالا وكشتات الزباطات بعقاب بحال كبرتات عبي قدر كم زلوا أو هادش ما قل بعلات وما كل قليتون ኣብ ዞባ ጋሽ ባርካ ተራ ኣብ መሓደርቲ ከባቢ ኣብ ምዕቃብን ምስሳንን ሃብቲ ገረብ ክዓዝዝ ፃውዒት ቀሪቡ መደበር ፈልሲ ሸኻ እያሞ ኣብ ክራማት ዝትከል 135,000 ፈልስታት ከም ዘዳለዎ ተሓቢሩ ፈረንሳን ጋቦንን ኣብ ቁጠባ ዕደና ፀጥታን ምክልኻልን ዘተኮረ ናይ ምርርዳእ መዘክር ከቲመን ፊሊፒንስ ንኩነታት ባሕር ደቡብ ቻይና ዘጋድድ ንጥፈታት ካብ ምክያድ ክትሕየብ ቻይና ፀዊዓ ኣብ ኣፍጋኒስታን ብሓደጋ ዕለቕለቕ ከቢድ ሰብኣዊ ክሳራ ከም ዝወረደ ተገሊጹ ባህላዊ ቅሸት ዞባታት ኣበርክቶኡ ኣብ ዕቃበ ባህልን ክብርታትን ብቐሊል ከም ዘይጥመት ኣዋሃድቲ ገሊፆም ወኪል ኤሪና ዞባ ማእከል ዮናታን የዕብዮን ናዝሬት በይንን ንዘዳለውዎ ፀብጻብ ያሲን ሳሌሕ ክቐርቦ እዩ
1: ኣብ ሃገራዊ ፌስቲቫል ኤርትራ 2016 ንምሪት ቀሪቡ ዘለዎ ቁሸት ዞባ ኣብ ዕቃበን ምስግጋርን ባህልን ክብርታትን ዓብተራ ከም ዘለዎ ኣቦ መንበር ኣዋሃዲ ሽማግለ በዓላት ዞባ ማእከል ኣቶ ኣስመሮም ፀጋ ብርሃን ሓቢሩ ቀሪቡ ዘሎ ትሕዝቶ ባህላዊ ኣፋውያታ ያታዊ ባህልን ድኮና ኣባይትን ብሄራት ትግረን ትግርኛን ከምኡውን ዝተፈላለየ ትልሂታት ከም ዘጠቓልል ጠቕሰ ኣቶ ኣስመሮም ዝበዝሑ ካብቶም ኣብዚ መዳይ ዝነጥፉ ዘለዉ መንእስያት ብምዃኖም ብልጫ ከም ዘለዎ ገሊጹ ኣዋሃቲ ናይቲ መደባት ብወገኖም እቲ ትሕዝቶ ንነጋድያን ብዝጥዕም ቀሪቡ ከም ዘሎ ብምሕባር ፌስቲቫል ኣብ ሓደ ቅርዓት ምስ ሃገርካን ህዝብኻን ከምኡውን ምስ ባህልኻን ታሪክካን እተላለየሉ ዓብ ዕድል ፈጢ ሩ ከም ዘሎ ኣብሪሆም ሎሚ ዓመት ቀሪቡ ካብ ዘሎ ተሕዝቶታት ኣብ ድኮና ኣባይቲ ብሄረ ትግርኛ ካብ 100 ክሳብ 200 ዓመት ዕድመ ዘለዎ ናውቲ መንብሮ ኣብ ኣፋዊ ያታን ባህልን ነዊሕ መፅናዕቲ ዝተኻየደሉ ወግዒ ምርዓ ሓዘንን መልቀስን እቲ ነጋድያን ብተመስጦ ዝዕዘብዎን ዝከታተልዎን ዘለዉ ምዃኑ ብተወሳኺ ኣረዲኦም ብዘይካዚ ውሕስነት ምግብን ማይን ንምርጋፅ ንዝተሰላሰለ ልምዓታውን ትሕተ ቅርፃውን መደባት ከምኡውን ታሪኻዊ ህንፃታት ከተማ ኣስመራን ካልእን ብስእልን ንዋትን ቀሪቡሎም ነጋድያን ብግድኦም ሎሚ ዓመት ኣብ ቁሸ ዞባ ማእከል ቀሪቡ ዘሎ ትሕዝቶታት ካብቲ ናይ ቅድሚ ሕጂ ዝተፈለየ ከም ዘለዎ እዚ ድማ ንዝተኻየደ ፃዕሪ ዘርኢ ምዃኑ ብምጥቃስ ወለዲ ንደቆም ኣብ ክንዲ ናብ መዘናግዒ ቦታታት ጥራይ ዝወስዱ ምስ ባህሎምን ታሪኮምን ኣብ ዘላሊ ቁሸታት እውን ከዛውርዎም ተማሕፂኖም
0: ካብ ዜናታት ፌስቲቫል ከይወፃእና ባህሊ ንባብ ዘተባብዒ ኣጋጣሚታት ብቐፃሊ ክውደብ መዘኻኸሪ ቀሪቡ ወኪል ኤሪና ዳንኤል ወልዱ ንደረስትን ነጋድያንን ፌስቲቫል ኣዘራሪቡ ዘዳለዎ ፀብጻብ ሚካኤል ሓድጉ ከቕርቦ እዩ
2: ንባብ ዘተባብዕ ምርኢትን ምሸጣ መጻሕፍቲ ብቐፃሊ ክውደብ ደረስትን ነጋድያን ሃገራዊ ፌስቲቫል ኤርትራ 2026 ተላብዮም ኣብ ኣዳራሽ ምርኢትን መሸጣን መጻሕፍቲ ትሕዝቶም ኣቕሪቦም ዘለዉ ደረስቲ ንኤሪና ኣብ ዝሃቦ ሓበሬታ

ንኹሉ ክል ዕድመ ኣብ ግምት ዘእተወ ሓባሪ መሃርን ኣዘናግዕ መፅሓፍቲ ቀሪቡ ከም ዘሎ እዚ ድማ ንደረስቲ ምስ ህዝቢ ንህዝቢ ድማ ምስ ዝፈረ መፅሓፍቲ ናይ ምልላይ ባይታ ዝፈጥር ምዃኑ ኣገዳስነቱ ልዑል ከም ዝኾነ ገሊፆም እቶም ውሃብቲ ርእቶ ወሲኾም መፅሕፍቲ ኣብ ምድራኽ ምዕባለ ምስጋርን ምውርራስን ታሪኽ ምስራፅ መንነትን ምድብታር ዛንታታትን ዓብዪ እጃም ስለ ዘለዎ ፀሓፍቲ ውልቃዊ ተበግሶ ብምውሳድ ንታሪኽን ክብርታትን ሕብረተሰብና ብዝግባእ

0: ብዝተፈላለዩ ቋንቋታት ዝተሰናደ መጽሕፍቲ ሒዞም ቀሪቦም ኣለዉ።
1: ኣብ ዘባጋሽ ባርካ ሃብቲ ገረብ ንምዕቃብን ምስሳንን ኣብ ዝካየድ ዘሎ ጻዕሪ ተራ ኣመሓደርቲ ከባብን ሕብረተሰብን ክዓዝዝ ፃውዒት ቀሪቡ። እዚ ፃውዒት ዘቐረበ ብ19 ሓምለ ኣብ መደበር ፈልሲ ባረንቱ ዝካየድ ዘሎ መስርሕ ምድላዊ ፈልስታት ንምዕዛብ ኣብ ዝተወደበ ዑደት እዩ። ሎም ዓመት ኣብ መደበራት ፈልሲ ባረንቱ ኣቑርደት መንሱራን ሎጋዓን ሰባን 820,000 ፈልስታት ከም ተዳለወ ዝጠቐሰ ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ ተኸስተ ክፍለ ማርያም ዝተዳለወ ፈልስታት ንኽትከል ምምሕዳራት ከባብን ዓድታትን ቦታታት ኣብ ምልላይ ኣብ እዋኑ ኣብ ምትካል ከምኡውን ንዝተተኽለ ፈልስታት ኣብ ምክንኻንን ምዕቃብን ግዴታ ከም ዘለዎን ኣረድዩ። ኣብ ሓደርቲ ከባቢ ብወገኖም ሃብቲ ገረብ ናብ ንቡር ንምምላስ መደበራት ፈልሲ ብምቓም ንጥፈታት ምግራብ ይካየድ እኳ እንተኾነ ዛጊት እቲ ትፅቢ ዝግበረሉ ውፅኢት ከምዘይተረኽቦ ብምጥቃስ ጎንጎን እቲ ዝዳሉን ዝትከልን ፈልስታት ክብ ንምባል ዝካየድ ዘሎ ፃዕሪ ባህሊ ምግራብን ምዕቃብን ንምስራፅ ብዕቱብ ክስራሓት ተሓሳሲቦም። ኣብ መወዳእታ ተምሃሮ ወፍሪ ክረምታዊ ልምዓት ኣብ ዝተፀንዐ ቦታታት ክግርቡ ወነንቲ ጀራዲን ኣግራብ ብብዝሒ ክተኽሉ ምቓም ሕዛእትታት ክድፋኣሉን ፅኑዕ ሓለዋ ክግበረሉን ኣብ ምጓዓዝ ፈልስታት ዝረአ ፀገም ፍታሕ ክናደየሉ ከምኡውን ምፍላስን ምትካልን መበቀላዊ ኣግራብ ብዝለዓለ ክስራሓሉ ዝብል ርእቶታት ኣቕሪቦም። ኣብ መደበር ፈልሲ ሸኻ እያሞ ንዞባ ዓዱ ኻላ ኣብ ክራማ ዝትከል 135,000 ፈልስታት ተዳሊኮም ዘሎ ተገሊጹ። ኪላ ምዕቃብ ኣግራብን እንስሳ ዘገዳምን ኣቶ ተኽለ ማርያም ሃይለ እቲ ተዳሊ ዘሎ መበቆላውን ዘይመበቆላውን ፈልስታት ኣግራብ ብወፋሮ ክረምታዊ ልምዓት ውልቀ ገረብቲ ኣብያተ ትምህርትን ትካላትን ክትከል ምዃኑ ሓቢሩ። ኣካየዲ ስራሕታ መደበር ፈልሲ ኣቶ ተስፋይ ፍሳሄ ብወገኑ ፈልስታት ኣግራብ ከምቲ ንምድላው ዝሓቶ ፃዕሪ ተተኺሉ ኣብቲ ዝድለ ደረጃ ንኽበፅሕ እውን ግቡእ ሓለዋን ክትትልን ስለ ዘድልዮ ምምሕዳራት ሓላፍነት ክወስዳ ኣዘኻኺሩ። ኣብ ዞባ ዓንሰባ ንዞባ ሓመልማሎ ዓቕሚ ምሕደራ ኣብያተ ትምህርቲ ንምሕያል ብ1819 ሓምለ ን38 ርእሰ መምህራን ሓለፍቲ ምምሕዳርን ፋይናንስን ከምኡውን ሱፐርቫይዘራት ስልጠና ተዋሂቡ። እቲ ስልጠና ኣብ ምሕደራ ዓቕሚ ሰብ ንሕብረትን ገንዘብን ከምኡውን ኣተሓሕዛ ኣታውን ወፃእን ሕሳባት ዘተኮረ ነይሩ። ሓላፊ ቤት ፅሕፈት ትምህርቲ መምህር ጃብር ኢብራሂም ኣብ ዘስምዖ ቃል ብቓዓት ምሕደራን መሪሕነትን ኣብያተ ትምህርቲ ምስ ዝሕይል ኣብ መስርሕ ምምሃርን ምስትምሃርን እወታዊ ፅልዋ ከም ዘሕድር ተኣሚኑሉ እቲ ስልጠና ከም ተወደበ ገሊጹ። ሓላፊ ጨንፈር ትምህርቲ ዞባ ዓንሰባ መምህር ክፍላይ ዓንደ ሚካኤል ኣብ ዝሃቦ መዛዝሚ ቃል ብቕዓት ትምህርቲ ንምሕያል ኣብ ብቕዓት ምሕደራን መሪሕነትን ስለ ዝምርኮስ ዓቕሚ ርእሰ መምህራንን መምህራንን ንምሕያል ውጥን ወፅኢ ይስራሓሉ ከም ዘሎ ኣረድዩ። ሰልጠንቲ ካብ 15 ናይ መባእታ ማእከላይን ካልኣይን ደረጃ ኣብያተ ትምህርቲ ዝተዋፅኡ እዮም። ተመሳሳሊ ስልጠና ኣቐዲሞ ኣብ ንዞባታት ሓጋዝ ኣስማጥን ገለብን ተዋሂቡ ምንባሩ ይፍለጥ። ኣብ ሓውሲ ከተማ ጎልጅ ተራን ኣበርክቶን ሕብረተሰብ ኣብ ምክልኻል ገበናትን በደላትን ንምዕባይ ዝሕግዝ ኣስተምህሮ ተዋሂቡ። ሓላፊ ምክልኻል ገበና ኣቶ ተዛረ ተኽላብ ምስ ፖሊስ ዝግበር ምትሕብባር ገበንን ሳዕብንን ብምግታ ሰላምን ድሕነትን ሕብረተሰብ ንምርግጋፅ ስለ ዝሕግዝ ዜጋታት ምትሕብባሮም ክዕዝዙ ፀዊዑ። ኣቶ ተዛረ ስዒቡ ወነንቲ ውሃብቲ ኣገልግሎት ትካላት እውን ብመምርሕን ሕግን ተማእዚዞም ክሰርሑን ንገበን ዝዕድም ተግባራት ከወግዱን ተላብዩ። ኣመሓዳር ንዞባ ጎልጅ ኣቶ ደሴ ዘር ሚካኤል ብወገኑ ምዕቃብ ክብርታት ኣብ ምግታእ ገበናት ሓጋዝ ስለ ዝኾነ ኩሉ ዜጋ ንቑሕ ኣበርክቶ ክህልዋ ዘኻኺሩ። ተሳተፍቲ ኣብ መወዳእታ ኣብ ተሽከርከርቲ ዝግበር ምቁፅፃር ክሕይል ተማሕፂኖም። ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ፈረንሳን ጋቡንን ኣብ ቁጠባ ዕደና ፀጥታን ምክልኻልን ዘተኮረ ናይ ምርዳእ መዘክር ከቲመን። እቲ መዘክር መራሕቲ ክልቴን ሃገራት ሎሚ 21 ሓምለ ኣብ ከተማ ፓሪስ ፈረንሳ ኣብ ዘካየድዎ ዝርርብ ተኸቲሙ። ኣብ መዳይ ምክልኻልን ፀጥታን ብዝተበፅሐ ስምዕ መሰረት ፈረንሳ ኣብ ጋቦን ተወሳኺ ወታደራዊ መደበር ክድኩንን ሓበራዊ ወታደራዊ ልምምድ ከካይዳን መደብ ኣሎ። ፈረንሳ ኣብ ከተማ ሊብረቪል ኣስታት 100 ወታደራት ዝሰፍሮ መደብር ኣለዋ። እዚ ከምዚ ኢል እንከሎ ፈረንሳን ጋቦንን ኣብ ዕደናን ምስራሕን ማዕድናት ብቐንዱ ከዓ ምስራሕ ማንጋነዝ ከም ዝተሓጋገዝ ኣፍሊጠን።

ማእካል ተሰሚዕ ጋቦን ብደገ ፈረንሳ ኣብ 229 ማንጋነዝ ክትምስርሕ ከም ትጅምር ተኣሚቱ ኣሎ። ፈረንሳ ኣብ ዞባ ምዕራብ ኣፍሪካ ዝፀንሐ ወተሃድራውን ፖለቲካውን ፅልዋ ድሕሪ ምኽሳራ ምስ ካልኦት ሃገራት ኣፍሪካ ዝምድና ከተመሓይሽ ትንቀሳቐስ ከም ዘላ ፀብፀባት የረድዉ። ፊሊፒንስ ንኩነታት ባሕሪ ዶብ ቻይና ዘጋድድ ንጥፈታት ካብ ምክያድ ክትሕየብ ህዝባዊት ሪፓብሊክ ቻይና ፀዊዓ። ቻይና ነዚ ፃውዒት ዘቕረበት ጀላቡ ፊሊፒንስ ኣብ ማያዊ ግዛእታ ተኩታኺ ምንቅስቓሳት ከም ዘካየዳ ብምውቃስ እያ። ጀላቡ ፊሊፒንስ ንምንቅስቓስ ጀላቡኣ ባዕሉታት ዝፀሉ ንጥፈታት ከም ዘካየዳ ዝኸሰሰት ቻይና ላዕላውነታ ንምውሓስ ሕጊ ናይ ምኽባር ስጉምቲ ከም ዝወሰድ ኣፍሊጣ ኣላ። ይኹን እምበር ጀላቡኣ ኣብ ማያዊ ግዛእታ ኣብ ንቡር ምንቅስቓስ ምንባረን ዝሓበረ ፊሊፒንስ ንቻይና ብተመሳሳሊ ጉዳይ ከሲሳት ኣላ። ድሕሪ ትፍጻሜ ቻይና ንኣምባሳደር ፊሊፒንስ ፀዊዓ ተቃውሞኣ ክትገልጽን ከላ ፊሊፒንስ እውን ተመሳሳሊ ስጉምቲ ከም ዝወሰደ ተቓሊሑ። እዚ ሓድሽ ምዕባለታት ብእጀታ ባሕሪ ዶብ ቻይና ኣብ መንጎ ክልተን ሃገራት ንዝፀንሐ ዘይምቅዳው መሊሱ ከጋድዶ ከም ዝኽእል የመት። ቻይና ዝዓበየ ክፋል ባሕሪ ዶብ ቻይና እጀታ ምዃኑ ክትምግትን ከላ ፊሊፒንስ፣ ማሌዥያ፣ ቪየትናምን ብሩናይን ድማ እቲ ስትራቴጂካዊ ማያዊ ኣካል ከም ዝብፅሐን ይገልጻ። ኣብ ኣፍጋኒስታን ብ20 ሓምለ ዝወቕዐ ብርቱዕ ዝናብ ዘሰዓቦ ሓደጋ ዕልቕልቕ ከቢድ ሰብኣዊ ክሳራ ከም ዝወረደ ማዕከናት ዜና ኣቃሊሐን። በቲ ኣብ ሰሜናዊ ምብራቕ ኣፍጋኒስታን ዘጋጠመ ተፈጥራዊ ሓደጋ ዛጊት ልዕሊ 120 ሰባት ከም ዝመቱ ዝሓበሩ ፀብጻባት ሓያሎ ዳህዮም ጠፊኡ ስለ ዘሎ ቁፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም። ብዘይካዚ በቲ ዕልቕልቕ ኣብ ትሕቲ ቅርፂ ከቢድ ዕንወት ብምውራዱ ሃሸሓት ብዘይመፅለሊ ከም ዝተረፉ ክፍለጥ ተኻኢሉ ኣሎ። መንግስቲ ኣፍጋኒስታን ኣብቲ ብከቢድ ዝተሃሰየ ከባቢታት ህፁፅ ናይ እዋን ሓደጋ ድንጋገ ብምእዋጅ ስርሒት ምድሓን ሂወት ክሰፍሕ ዓዚዙ ኣሎ። ኣፍጋኒስታን ብሳዕቤናት ክሊማዊ ንውፂ ብቐዳምነት ተጸልየን ካብ ዘለዋ ሃገራት ምዃና እዮም ፀብጻባት ዝጠቕሱ። ኣብ ጉያና ኣብዚ ሳልስቲ እዚ ኣብ ምምላስ ህዝቢ እትነጥፍ ጃልባ ብምጥሓላ ልዕሊ 110 ሰባት ሞይቶም ክኾኑ ከም ዝኽእሉ ይቃልሓ ኣሎ። ዛጊት ብዝተኻየደ ስርሒት ምድሓን ሂወት ሬሳ 27 ሰባት ከም ዝተረኽበ ዝጠቐሱ ሰብ መዚ ምድሓን ሂወት ጉያና ልዕሊ 80 ዳሃዮም ጠፊኡ ከም ዘሎ ኣረድዮም። ዳሃዮም ዘይተረኽበ ግዳያት ምስ ምንዋሕ ግዜ ብሂወት ክሰሩ ዘሎ ተኽእሎ ጸቢብ ምዃኑ ቶም ሰብ መዚ ኣሚቶም ኣለዉ። እታ ጃልባ ኣስታት 180 ሰባት ፅዒናን ከላ ነቲ ሓደጋ ከም ተቓልዐትን ኣስታት 70 ከም ዝደሓኑን ተፈሊጡ። ጠንቅቲ ሓደጋ ዛጊት ከም ዘይተነፀረን ምፍላጡ መርመራ ይካየድ ከም ዘሎን ተሓቢሩ ኣሎ። ናይጀርያን ሞሮኮን ዘራኽበን መስመር ባህርያዊ ጋዝ ንምውዳድ ኣብ ዝስምዕ ከም ዝባፅሓ ገሊፀን። መስርሕ ህንፀት ናይዚ ኣስታ 6,000 ኪሎ ሜትር ዝንውሓቱ ስትራቴጂካዊ መስመር 2028 ጀሚሩ 2031 ኣገልግሎት ክህብ ትፅቢት ይግበር። እዚ ናይ ልዕሊ 27 ቢልዮን ዶላር ስምምዕ ኣብ 2016 ክኽተም እማም እኳ እንተነበረ ብዝተፈላለየ ምክንያት ተዳናጉ ምፅንሑ ይጥቀስ። እዚ ብመንገዲ ሞሮኮ ኣቢሉ ንሃገራት ኤሮጳ ከይተረፈ ጋዝ ክዕድል ዝኽእል መስመር ን13 ሃገራት ዝስንጥቕ ብምዃኑ ቁጠባዊ ኣገዳስነቱ ልዑል ከም ዝኾነ ይእመት። ኣልጀርያ፣ ናይጀርያን ኒጀርን ዘራኽበን ልዕሊ 4,000 ኪሎ ሜትር ዝንውሓቱ መስመር ባህርያዊ ጋዝ ንምውዳድ ኣብ ዝሓለፈ ወርሒ ሰነ ከም ተሰማማዓ ዝዝከር እዩ። መስርሕ ህንፀት ናይዚ ካብ ናይጀርያ ዝብገስ መስመር ክሳብ 2029 ክዛዝም ትፅቢት ይግበር። ፕሬዚደንት ዶናልድ ትራምፕ ኣብ ልዕሊ ዝተወሰነ ፍርያት እታው ካናዳ ናይ 50 ሚታዊ ተወሳኺ ቀረፅ ከም ዝወሰነ ፍሊጡ። ካናዳ ንፍርያት እታዊ ኣሜሪካ ዘቋናፅብ ንጥፈታት ተካይድ ከም ዘላ ብምውቃሲ ፕሬዚደንት ትራምፕ ነዚ ልዕሊ 20 ቢልዮን ዶላር ዝግመት ወሳኺ ቀረፅ ገይሩ ዘሎ። እቲ ካብ ዝተወሰነሉ ግዜ ኣብ ውሽጢ 30 መዓልታት ከም ዝትግበር ዝተጠቕሰ ስጉምቲ ነቢት፣ ሰሚንቶ፣ ፀባን ስጋን ዝኣመሰለ ፍርያት ከም ዘጠቓልል ቤት ፅሕፈት ግምጃ ኣሜሪካ ሓቢሩ። ኣሜሪካ ኣብ ዝሓለፈ ዓመት ካብ ካናዳ ልዕሊ 380 ቢልዮን ዶላር ዝግመት እታው ከም ዝገበረ ዝጠቐሱ ፀብጻባት እዚ ተወሲኑ ዘሎ ቀረፅ ልዕሊ 5 ሚታዊት ካብኡ ምዃኑ የረዱ። ነቲ ስጉምቲ ብትሪ ዝኾነነ ቀዳማይ ሚኒስተር ካናዳ ማርክ ካርነይ ንንግዳዊ ዝምድና ክልተን ሃገራት ባዕሉታ ከም ዝፀሉ ሓቢሩ ኣሎ። ኣሜሪካን ካናዳን ኣብ 2025 ብጠቕላላ ልዕሊ 720 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ይሕበር። መራሒ ሰልፊ ዕዮ ኣንዲ በርንሃም ቀዳማይ ሚኒስተር ብሪጣንያ ኮይኑ ከገልግል ትማሊ 20 ሓምለ ስልጣን ተረኪቡ። ቀዳማይ ሚኒስተር ኮይኑ ካዓይ ዝፀንሐ ኬር ስታርመር ዝሓለፈ ወርሒ ሰነ ካብ መዝነቱ ክእለ ምውሳኑ ዝፍለጥ ኮይኑ ኣንዲ በርንሃም ንቦቱ ብምትካ እዩ ነዚ ሓድሽ መዝነት ተቐቢሉ ዘሎ። በዚ ድማ ኣንዲ በርንሃም ኣብ
ካብ 216 ንድሓር ሻውዓይ ቀዳማይ ሚኒስተር ብሪጣንያ ኮይኑ ምህላው ፀብፃባት የረድኦ።

ሓድሽ ቀዳማይ ሚኒስትር ኣንዲ በርናሃም ኣብ ዘስምዑ ናይ ፈለማ መደረ ቁጠባ ሃገሩ ብምብርባር ብክብሪ ዋጋታት ንዝተሃሰየ መነባበሩ ህዝቢ ንምምሕያሽ ክሰርሕ ምዃኑ ቃልኣት እዩ። ብዘይካዚ ባጀት ምክልኻል ክብምባል ዓቕሚ ናይቲ ፅላት ንምምዕባል ከም ዝሰርሕ ኣፍሊጡ ኣሎ። ኣብ ወርሒ ሓምለ 224 ቀዳማይ ሚኒስትር ክኸውን ብዓብላሊ ድምፂ ዝተመርፀ ቀዳማይ ሚኒስትር ነበር ኬር ስታርመር ኣብ ውሽጢ ዝሓለፈ 10 ዓመታት ቅድሚ ግዜኡ ካብ ስልጣን ዝወረደ ሻድሻይ ቀዳማይ ሚኒስትር ብሪጣንያ ምዃኑ ይጥቀስ። ኬር ስታርመር ኣብ ብሪጣንያ ተፈጢሩ ብዘሎ ፖለቲካውን ቁጠባውን ቅልውላው ከምኡውን ካብቲ ንሱ ክመርሖ ዝፀንሐ ሰልፊ ሰራሕተኛታት ብዝመፆ ፀቕጥን ተቃውሙን ስልጣኑ ክገድፍ ከም ዝወሰነ ምሕባሩ ዝዝከር እዩ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ ባህላዊ ቅሸት ዞባታት ኣብ ዕቃቢ ባህልን ክብርታትን ዓብ ግደ ከም ዘለዎ ኣዋሃዲ ሽማግለ በዓላት ዞባ ማእከል ገሊጹ። ኣብ ዞባ ጋሽ ባርካ ተራ ኣመሓደርቲ ከባቢ ኣብ ምዕቃብን ምስሳንን ሃብቲ ገረብ ክዓዝዝ ፃውዒት ቀሪቡ። መደበር ፈልሲ ሸኻ እያሞ ኣብ ክራማት ዝትከል 135,000 ፈልስታት ከም ዘዳለወ ተሓቢሩ። ፈረንሳን ጋቦንን ኣብ ቁጠባ ዕደና ፀጥታን ምክልኻልን ዘተኮረ ናይ ምርዳእ መዘከር ከቲመን። ፊሊፒንስ ንኩነታት ባሕሪ ደቡብ ቻይና ዘጋድድ ንጥፈታት ካብ ምክያድ ክትሕየብ ቻይና ፀዊዓ። ኣብ ኣፍጋኒስታን ብሓደጋ ዕለቕለ ከቢድ ሰብኣዊ ክሳራ ከም ዝወረደ ተገሊጹ። ዝኸበርኩም ተኸታተልቲ ዜና ተፈጺሙ። ምስ ዝተረፉ መድባትና ሰላም።

ሰውራዊ ደርፍታት በቶም ኣብቲ ግዜ ህይወቶም ወፍዮም ኣብ ቃልስን ስነ ጥበብን ብማዕረ ዝነጥፉ ዝነበሩ ተጋደልቲ ንህዝብን ሰራዊትን መተባብዒ መልእኽትታት ሓዘል ናይ ሓቦኒሒን ዘስንቕ መልእኽቲ ሒዞም ይቐርቡ ነይሮም። በቲ በቢ ክፍለ ሰራዊትካ ዝጥርነፍ ዝነበረ ጉጅለ ኣብቲ ጽንኩር እዋን ቃልሲ ከም ጎስጓስ ተባሂሉ ካብ ውግእ ናብ ልምምድ ካብ ታዕሊም ናብ ምቕራብ መደብ እናተረባረቡ ነቲ በቲ ዝገብርዎ ምርኢት ዝጭበጥ ዕላማ እናማዕደዉ ይደርፉን ይለሃዩን ነይሮም እዮም። ብርግጽ ድማ ሸቱኡ ይወቅዕ ነይሩ እዩ።

ሓደ ካብ ኣብ ስነ ጥበብ ሰውራ ኣብ ጉጅለ ሓዮት ተባሂሉ ዝስመ ዝነጥፉ ዝነበሩ ገዲም ተጋዳላይን ስነ ጥበበኛን መሓመድ ኣድም ዘሚል እዩ።

ኣብ ነፍሶ ወከፍ ኤርትራዊ ጦብላሕታ ዘትረፈ ቀንዲ ብሳጓ ዘሚል ዝልለ መሓመድ ኣድም ንሎሚ ከም ክቡር ጋሻና ኣብ መደብና ዓዲምናዮ ሌላ ምስ ድሕረ ባይትኡን ምስ ስነ ጥበብን ክዕልለናዩ ተኸታተሉ።

ቀንዲ ደርፍታት መሓመድ ኣድም ሃገራዊ ደርፍታት ምስ ምዃኖም 10 ናይ ኣልቡም ደርፍን ምስቲ ኣብ ሰውራን ድሕሪ ናጽነትን ዝደረፎ ኣስታት 30 ደርፍታት ኣሕቲሙ እዩ። ዘሚል እታ ቀንዲ ኣብ እዛን ኣብዚ እዋን መንእሰያት ኣብ ትሽዑ ድማ ህፃናት ዝነበሩ ኣብ መስኮት ኤርቲቪ ዝስማዕ ዝነበረ ናይ ኩናማ ደርፍታቱ ዝያዳ ይዝከር። ቀንዲ ድማ በታ ሽቦ ሽቦ ኣጋራ ሽቦ እትብል ደርፉ ዝያዳ

0: ክሳዕ ሎሚ ይልለ ብዛዕባ ገለ ክብለና እዩ
1: ሽወሽበኮ ከምዚ ቀደም ካብዚ ከባቢ ናቶም ናይ ዓዲ እዩ ማለት እዩ ናይ ህዝቢ ስለ ዝኾነት ኣብቲ ከባቢ ዘሎ ይወድሶ እቶም ደቂ ዓዲ ብፍላይ ከ ሓደ ዓዲ ወገና ትበሃል ኣሎ ኣብኡ ደቂ ኣደይ ከመ ኣለኹም ደቂ ኣደይ ከምዚያ ደቂ ኣደይ ኢላ ንዎ ዝውደስ እዩ ኢና ከዓ እታ ትርጉም ቀይርና ከዓ ንፀላኢ ከምኒፀላኢ ሃሪምካ ንብረቶ ውን ማለንታ ትበሃል ወደ ሽቦሲ ስለቦም ማለት እዩ መንዛዮ ሓጅምከስ መንዛዮ ብብሬት ናቱ መንዘካ ብናቱ ሂረሞ ገለ ዓይነት እዩ ሕጂ እዚ ክንገብር ኣሎ ኮይና ከዓ ኩሉ ለመኒሰ ሸማ ንበሎ ናብ ድፋእ ኣብ ኩሉ ሰውራ ሸማ ኢልና ንፀላይና ንሸንፎም ገለ ዓይነት መለስ ንፀላይና ንደምስሶም ኣብ ሃገርና ትብል እያ ማለት እዩ ተደጋጋመ እዩ ቃላት ሽቦ ሽቦሲ ስለብ ማለት እዩ በቃ ብሓፂሩ ሸማ ሸማ ንበሎ ንፀላይነት ሸማ ሸማ ንበሎ ማለት ዓብይን ንእሽተን ሰብይን ሰበይትን ጓልን ወድን ዘይበልካ የለ ኩለ ከ ኤርትራዊ ሸማ በሎ ከምኡ እያ ሕዝቶ

0: ሰውራዊ ደርፍታት ኣብቲ ኣብ ሸትኡ ምውቃዕ ዝነበሮ ጻዕሪ ኣዝዩ ልዕል እዩ። ኪንዮቲ ንመዘናግዒ ዕላምኡ ዝዓበየ ንህዝብን ሰራዊትን በብቋንቁ በብትዝርድኦ ባህልን ኣቀራርባን ክዛረቦ ምስ ጀመረ ህዝቢ ክተባባዕ ሰራዊት ድማ መሊሱ በርቲዑ እቲ ዝገብሮ ዝነበረ ጅግንነትን ተወፋይነትን በቲ ደርፍታት ክንጸባረቕ እንከሎ መሊሱ ይተባባዕን ሓቦ ይገብርን ከም ዝነበረ ኩሉ ተጋዳላይ ዘይክሕዶ ሓቂ እዩ።
1: እቶም ብፆትካ ኣብዱፋእ ዘሎ ለይትን መዓልትን ኣብ ውግእ ለይትን መዓልትን ኣብ መከራት ዘለዎ ሰጂ ንሶም ክገልፆ ስሉ ዘይክእሉ ብኣይነ ኣርቲስት ገርና ኒና ከም ደረፍቲ እቲ ንኣቶም ተግባር ኢና ንሕና ነብሎም ማለት እዩ መለክቲ ኣብፅሖም ንህዝብን ንሰራዊትን ንገዘረሰብ ንኦም ሞራል ዝህቦ ዝኽእል ንሶም ከምዚ ይስራሕ ኣሎና ኣይብሎን እዮም ንሕና ኢና መፅናዕቲ ገርና ነግብሮ ሕጂ ከምዚ ኢልና ንቐርብ ከለና መራዮም ዝገርሙ መራዮም ዝገርሙ ኣበይ ነይሮም ከመይ ገይሮም ስሚዖም እንታይ ዓይነት ሰብ እዮም ይብሉ ይገርሙና ከመይ ገይሮም ስሚዖም በዓል ክስቶ መፅዋዕትነስ መነገርዎም ወይ ኣብ ከምዚ ዝገበርና እ መነገርዎም ኢሎም ይገርሙ ሕጂ ኣብ ከምዚ መራ ንህና ሞራል ንገብር ንሶም ሞራል ይገብሮ ማለት እዩ ኣብ ህዝቢ ከዓ ከምኡ ልክ ተመሳሳሊ ከምኡ ኣሎ ድዩ ንና እቲ ሰራዊት ዝፈፅሞ ኣብ መንጎ ህዝብን ኣብ መንጎ ሰራዊትን ንኸይድ ስለ ዝኮና ኣብ ሰራዊት ክንከይድ ከለና ነቲ ህዝቢ ተግባር ከመይ ገይሮም እተሓወሱ ሰውራ ከመይ ገይሮም ግዜኦም ወፊኦም ኩሉ ነገራቶም ከማን ተኸይድ ከለካ ንገድሊ ከመይ ገይሮም ይምግብዎም ነይሮም ከመይ ገይሮም ይተሓባብሮም ነይሮም ኣዴታትና ኣቦታትና እዚ ኩሉ ናቶም ደኻም ባና ዝግለፅ ሕጂ እንተኾን ዋላ ደጠቅም ተኾን ዋላ ክልተ ቃል ተኸውን ተደሪፍካ እዩ በቲ ናቶም ቃላት ብጣዕሚ ህጉሳት እዮም ማለት እዩ ዓብይ ክስታይ ኢሉ ካልኣይ መዳፈ ይባዕሉ መረ ሞራል እዮም ይሰምዖካሾ ይርእካ እዩ ከምኡ ነይሩ ማለት እዩ።

መሓመድ ኣድም ዘሚል ናይ ደርፊ ክእለቱ ኣብ ባይታ ድሕሪ ናጽነት እውን ኣንጸባሪቕዎ እዩ። ኣብ ዝተፈላለየ መድረኻት ብምኽንያት በዓል ናጽነት ኣብ ቺነማታት ተላህዩ እዩ። ኣብ 2006-2007 እውን ኣብ ዝተፈላለየ ሃገራት ኤሮጳ ንጎስጓስ ጌሹ ብናራ

0: ኩናማን ተላህዩ ንህዝቡ ኣገልጊል እዩ። ጥበብ ተውህቦ ምዃኑ ካብ ዘሚል ክንማር ንኽእል። ምኽንያቱ ኣብቲ ኣብ ገድሊ ኣብ ጉጅለ ባህሊ ሓዮት ዝተጸንበረሉ እዋን ብፍተቱ ብደርፊ ከገልግል ተበጊሱስ በተን ዝመልከን ቋንቋታት ድማ ዕላምኡ ወቒዑ እዩ። መሓመድ ኣድም ዘሚል ምስ ደርፊ ካብ ዝፈላለ ነዊሕ ጌር እዩ። ጎኒ ጎኒ ዝሰርሖ ዘሎ ስራሕ መንግስቲ ድማ ካብ ዙርያ ጉጅለ ባህሊ ዋልታ ኣይተፈለየን፣ ብዝተፈላለየ ነገር ይሳተፍን ይሕግዝን ኣሎ። ንመጻኢ ጽቡቕ ንምንየሉ ኣብ ማኣዲ ደርፊ ክምለስ ድማ ትምኒትና እዩ።
1: ድሌት ኣሎ ክንገብር ንኸልና ግን እቲ ሕጂ እዚ ክብሎ ኣይክልን ተስፋ ይቆረፅኩን ባይታ ጽቡቕ እንተረኺበ ግን ክገብር ይኽእል እዩ ማለት እዩ። ምስቲ ናተይ ስራሕ ምስቲ ገለሲ ቁሩብ ኣይምጨኒን ኮይኑ እምበሪ እዋ ደርፊ ዶ እንታይ ከልክለካ እዩ? ደርፊ ዝኽልክለካ ነገርሲ የለን። ቁሩብ ከምዚ እንተወ ዝበልኩኻ ዳህርዳ ትቐፅል ዳህር ዘለኻ ትቐፅል ሲ ትኽእል ኢኻ ጥራሕ ከመይ ግር ምቸውካ ንኻ ማለት እዩ። ዳህርዳ ዜማ ከምተነ ዝፈልቶ ማለት እዩ። ዳህርዳ ዜማ ክተብል እንታይ ኮንካ ደርፊ መደብካ ናትካ ስራሕ እንተኮይኑ ናቱ መንገዲ ኣሎ። ንኣብነት ኣነ ብዛዕባ ሓደ ደርፊ ክገብር ድሕር ደልየ መፅናዕቲ ክደልየኒ ሎሚ ዓዲ ክኸይድ ዜመታ ዝኣሪ እቲ ባህሊ ክፈልጥ ኩሉ ዳሓሳስ ክደሊ እዩ ማለት እዩ። ኣብ ሰውራ ኣብ ከሎና ኮፍ ኢልና በቲ ዝረኣየ ነገር ነውፅኦ ነርና። ሎሚ ግን ክትካ ታሪክ ናይ ባህሊ ልክካ ክትፀበራ ክንተምካ ከዓ ዓዲ ክትኸይድ ኣለካ ከይትካ ከዓ ውስኑ ዋናትካ መፅናዕቲ ጌርካ ከዓ መፅኻ ተደርፊ ቤተወሰዲ በገለስ በገለስ ትገብሮ ሲ ሎሚ ግዜ ክደልየካ ያብ ከምዚ ሕጂ ቅሩብ ምናልባት ግዜ እንተረኸብና ከመይነት ባይታ እንታ ተፈጥር ወላ ሓንቲ ፀገም ትበሃል የብለን። ዋላ ናይ ንብረት እንኩ እንትኾንኩ ዋላ ካልእ እንትኾንኩ ዘኣግተኒ ነገር የለን ንሱ

0: ሰላም ከመይ ቀኒኹም? ዝኸበርኩም ተኸታተልቲ ዶክተራት ኣብ ስቱድዮ መደብና ንጅምር ኣለና። ናይ ሎሚ ዛዕባ ዶክተራት ኣብ ስቱድዮ ድሕሪ ስምባደ ዘጋጥም ፀቕጢ ኣእምሮ ዝምልከት እዩ ክኸውን ኣብዚ ርእስቲ እዚ መብርሂ ዝህበና ክብሮም ነፀረ ኣብ ክኢላ ጥዕና ስነ ኣእምሮ እዩ። ጓዕዳሓን መፅኻ ክብሮም፣ ከምዚ ምእተው ዝሓበርናዮ ድሕሪ ስምባደ ዘጋጥም ፀቕጢ እምሮ እዩ ናይ ሎሚ ዛዕባና። ፈለማ እንታይ ማለት እዩ ድሕሪ ስምባደ ዘጋጥም
1: ድሕሪ ስምባደ ዘጋጥም ፀቕጢ ኣእምሮ ክንብል ከለና ሓደ ሰብ ወይ ሓደ ውልቀ ሰብ ንሂወት ዘርዕት ወይ ዘፍርሕ ወይ ዘጨንቕ ነገር ምስ ዘጋጥሞ ዝኽሰት ሕማም ናይ ስነ ኣእምሮ እዩ። ንኣብነት እቲ ውልቀ ሰብ ናይቲ ሓደጋ ግዳይ ምዝኸውን፣ እቲ ካልኣይ ከዓ ኣብ ግዜ ሓደጋ ናይ ዓይኒ ምስክር ወይ ከዓ ተዓዛቢ ምዝኸውን፣ እቲ ሳልሳይ ከዓ ብወረ ምዝሰምዖ ነዚ ሕሳም ሕማም እዚ ክኽሰት ይኽእል።
0: ራይ ፅቡቅ። ሕጂ እዚአን ተን ኣብነታት እንታይ ክጥቀስ ይከኣል? እዚ ክንብሎ ፀናሕና እቲ ድሕሪ ስምባደ ዘጋጥም ፀቕጢ ኣእምሮ ከምዚ ሕፅራ ቤልካ ዝገለፅካዮ፣ እቲ ውልቀ ሰብ ናይቲ ሓደጋ ግዳይ ምስዝኸውን ኢልና ኣለና፣ ኣብ ግዜ ሓደጋ ናይ ዓይኒ ምስክር ምስዝኸውን ወይ ከዓ ምስዝርዮ ነቲ ፍፃመ፣ እቲ ሓደጋ ከዓ ብወረ ምስዝሰምዖ ብፍላይ ፅቡቅ ገይሩ ዘውርድ እንተኮይኑ ማለት እዩ። ስለዚ ኣብቲ ኣብነታት ክንሰግር እንታይ ኣብነት ክጥቀስ ክኣል?
1: ኣብነታት ናይ ዝሕማም ዘቃልዑ ዘሰምዱ ፍፃሜታት ንኣብነት ኩናት። ኩናት ክንብል ከለና ካብ ኩናት ፅቡቅ ነገር የለን፣ ሞት፣ ዕንወት፣ ካልእ ካልእ ካልእ ኣሎ። ስለዚ ሰብ እቲ ኣብቲ ኩናት ምስዝሳተፍ ወይ ምስዝዕዘቦ ወይ እውን ብጎረ ምስዝሰምዖ ናብዛ ሓደጋ ዝክቃልዓ ኽእል። እቲ ካልኣይ ባህርያዊ ሓደጋ እዩ። ባህርያዊ ደጋ ክንብል ከለና ከም ምንቅጥቃጥ መሬት፣ ከም ህቦብላ፣ ከም ባርዕ፣ ካልእ ከም ዝኣመሰሉ ከጋጥም ከሎ ንብዙሓት ሰባት ስለትንክብ በዚ ሕማም እዚ ብዙሓት ሰባት ክጥቆዑ ይኽእሉ። ሳልሳይ ሓደጋ ተሽከርከርቲ። ሓደጋ ተሽከርከርቲ ክንብል ከለና ናይ ኩሎም ተሽከርከርቲ ዘጠቃልሉ ናይ ሳይክል ክኸውን ይኽእል፣ ናይ ማኪና ክኸውን ይኽእል፣ ናይ ባቡር ክኸውን ይኽእል፣ ናይ መርከብ ክኸውን ይኽእል፣ ናይ ኣየር እውን ክኸውን ይኽእል። ስለዚ በዚ ሓደጋ ዘጋጥሞም ሞ ሂወቶም ዝዝሕኑ በዚ ሓደጋ እዚ ክጥቁዑ ተኽእሎታት ኣሎ። ካልእ ሃንደበታዊ ሞት ናይ ትፈትዎ ሰብ ወይ ከዓ ናይ መቕረብ ሓደ ትፈትዎ ወይ ከዓ ተቐርቦ ሰብ እንተ ፈትዩ መጀመርያ ዝኾነ ሰብ ነቲ ሓቂ ቅበሎ ኣይክእል እዩ። ኣይሞተን ኣሎ ኢሉ ይዛምን። ምስ ግዜ ግን ጥዑይ እንተ ኮይኑ ግን ነቲ ክውንነት እንዳተቐበሎ እዩ ዝኸይድ። በዚ ሕማም ዝጥቃዕ ግን እቲ ሰብ ሞይቱ ከሎ ዘሎ ኮይኑ ስምዖ ዋላ ንዓመታት ዋላ ንህዝግን ስጋዕቲ ብሂወት ዘሎ ኣሎ ኢሉ ይብለካ። ኣብ ወፃኢ ከይድሎ ኣብዚ ከይድሎ ገይሽሎ እምበር ኣሎ ኢሉ ይኣምን። ስለዚ በዚ ሕማም እዚ ክጥቃዕ ይኽእል። እቲ ካልእ ጭውያ እዩ። ጭውያ ከዓ ብሕልፊ ንህፃናት እቶም ጭውያ ዘካይዱ ዝተፈላለየ መዓላታት እዮም ዘካይድዎ። ስለዚ ነቶም ጭውያ ዘካይድዎም ሰባት ብሕልፊ ከዓ ንህፃናት ግፍዒ፣ ማህረምቲ፣ ካልእ እውን ብናይ ቃላት ምህዳድን ካልእ ካልእ ክጋጥሞም ስለ ዝኽእል በዚ ሕማም እዚ ክጥቁዑ ተኽእሎታት ኣሎ። እቲ ካልእ ፆታውን ኣካላውን ዓመፅ። እቲ ፆታዊ ዓመፅ ክንብሎ ከለና ብቅሩብ ክኸውን ይኽእል፣ ብውልቀ ሰብ ክኸውን ይኽእል። ነዚ እንታይ ድበሃል ብዘይ ድሌቱ ወይ ከዓ ብዘይ ድሌታ ፆታዊ ግብረ ስጋ እንተ ፈፂሞም በዚ ሕማም እዚ ክጥቁዑ ይኽእሉ። እቲ ኣካላዊ ዝብልናዮ ከዓ ዘቤታዊ ክኸውን ይኽእል፣ ብደገ ክኸውን ይኽእል። ኣብቲ ስድራና ኣብ ስድራና ንደቅና ንበዓልቲ ቤትና ንበዓል ቤታ ዘካሕከህ ማህረምቲ ወይ ባእሲ ዘጋጥም እንተ ኮይኑ እዚ ናብቶም ቆልዑ ድዩ ናብቶም ስድራ ቤት እዚ ክቃልዕ ይኽእል። ንህፃናት ዘይምግዳስ። ስለዚ ነቲ ህፃናት እውን ከምቲ ንፈልጡ ኩሉና ፍቅሪ ደልዩ፣ ሓልዮት ደልዩ፣ ምሕብሓብ ደልዩ፣ ተስፋ ደልዩ። ስለዚ ብንቶም ንወልዶም ህፃናት እዚ ምስ ዘይነካይደሎ እውን ምስ ዓበዩ እቲ ሓደጋ ዘጋጥሞም ነዚ ተኽእሎታት ናይ ምግጣም ተኽእሎታት ኣሎ።
0: ፅቡቅ። ብምእታዊት ክረአይ ከሎ ወይ ከዓ እቲ ተኽእሎ ናይ ምግጣም ዝበሃል ብኸመይ ምገለፅካ?
1: ተኽእሎ ናይ ምግጣም እቲ ኤፒዲሞሎጂ ካብ ሙሉእ ህዝቢ ዓለም 8 ሚእታዊት እዩ። ስለዚ በዚ ሕማም እዚ 8 ሚእታዊት ካብ ህዝቢ ዓለም ክጥቃዕ ይኽእል። እቲ እዚ ክንብል ከለና ግን ኩሎም ዚ ሓደጋ ዘጋጥሞም ወይ እውና በዚ ሓደጋ እዚ ዝበሉ ኩሎም ነዚ ሕማም እዚ ዝተቃልዑ ማለት ኣይኮነን። ውዕዳት ሚእታዊት እዮም ዝቃልዑ። ኩሉ ኩናት ተሳተፈ ኩሉ በዚ ከም ዘጋጥሞ ማለት ኣይኮነን፣ ወይ ኩሉ ዓመፅ ዘጋጥሞ ወይ ዘጋጠማ ከምዚ ዘጋጥሞ ማለት ኣይኮነን። ብብዙሓት ሚእታዊት ዘብለ እቲ ተኽእሎ ግን ኣብ ዓለም 8 ሚእታዊት ዝርግሐ ክህልዎ ይኽእል።
0: ፅቡቅ። ካብ ሓራይ ኣብቲ ምልክታት ክንሰግር ኢና። ምልክታት ድሕሪ ስምባደ እንታይ እዩ ዝመስል? ይፈላለዩ ድዩ?
1: ምልክታት ድሕሪ ስምባደ ዝኽሰት ሕማም ኣእምሮ ካብ ሰብ ናብ ሰብ ክፈላለ ይኽእል እዩ። ብሓፈሽ ግን ኣብ ኣርባዕተ ክነጠቃልሎ ንኽእል።
0: ፅቡቅ። ተቀዳሚት ክንጅምር
1: እተን ኣርባዕተ ዓይነታት ንብለን ሓደ ህሩግ ዝብል ዝኽርታት፣ እታ ካልኣይ ካብ ዘዘኻኽርካ ኩነታት ምርሓቕን ምእላይን፣ እሳልሳይ ብኣልታዊ ሓሳባት ምጉባእ ወይ ከዓ ምጉባእ፣ ሳልሳይ ኣካላውን ኣእምራውን ለውጥታት ስለነዚኦም ሓደ ብሓደ ክርእየና
0: ተቀዳሚቲ ህሩግ ዝብል ዝኽርታት
1: እቲ ህሩግ ዝብል ዝኽርታት ናይቲ ዘጋጠመ ዘሰንብት ዘስካሕክሕ ወይ ዘፍርሕ ፍፃሜ ተደጋጋሚ ኣብ ዘይትደልዮ ፀቕጢ ዝፈጥረልካ ተዘክሮታት ምህላው ስለዚ ኣብ ዘይትደልዮ ግዜ ናብቲ ዝደለካዮ ስዕሮትካ እዳዘናጋዕካ ካእ ስራሕካ እዳስራዕካ ከምታይ ድባል ከም ተዘክሮታት ቅጅብ ክብለካ ክእል እቲ ካልኣይ ስእሊ ናይቲ ዘጋጠመካ ሓደጋ ከምዚ ሕጂ ዘጋጥመካ ቅጅር ወይከዓ ብልጭ ክብለካ ክእል ከም ስእሊ ድዩ ከም ፊልሚ ድዩ ከም ገለ ድዩ ነቲ ሓደጋ እቲ መስዑ እንደበለ ከመይ ብከመይ ተፈፂሙ እንታይ ነይሩ ክረኣየካ ይኽእል ሳልሳይ ዘባህረሩ ሕልምታት ብዛዕባ ተዘርዕት ሓደጋ ምህላው ስለዚ ኣብቲ ግዜ ድቃስ እውን ልዋም ዝብሉ ድቃስ ወይከዓ እኩል ድቃስ ስለዘይንቅስ ምስኡ ዘባህረር ሕልምታት ስለዘብሎ ብዛዕባ ትፍፃሜ ንኣብነት ታጓንሰይቲ ዓመፅ ዝተፈፀማ እንተ ኮይና ብዛዕባቶም ዓመፅ ዝተፈፀምዋ ብስእሊ ድዩ ከም ፊልሚ ድዩ ኣብቲ ሕልምታት ዘባህረር ሕልሚ ክረኣየ ይኽእል እቲ ካልእ እቲ ዘጋጠመ ሓደጋ ዘዘኻኽርካ ኩነታት ከቢድ ስምዒታዊ ፀቕጢ ዓቕሊ ፅበት ወይከዓ ነውፅካ ስዕበልካ ክእል ስለዚ ነዚ ምሰብልካ እዚ ስምዒታዊ ፀቕጢ ክብለልካ ፍጥረልካ ክእል ዓቕሊ ፅበት ክፈጥረልካ ክእል ከምኡውን ነውፅ ኣእምሮ ክፈጥረልካ ክእል
0: ፅቡቅ ኣብታ ካልይቲ ምውጋድ ወይከዓ ምርሓቕ ኢልካ ኣለካ
1: ተካልኣይቲ ምልክት ካሊ ምውጋድ ወይከዓ ምርሓቕ ብዛዕባ ትፍፃሜ ክትሓስብ ወይ ክትዛርብ ዘይምድላይ ንዑድ እንተ ክትሓስብ ወይከዓ ክዛርብ ስለዘይደሊ ንዑድ ዘቢልካ እቲ ትዝክታ ስለዝመፀልካ ክተብላይ ትክእልና ኣብነት እቲ ነገር ተፈፀመ ዓርካኻ ዲካ ንገለ ዲካ ብዛዕባኡ ከዘክረካ ከሎ በጃኻ ግደፎ ኒቦ ኣሎ ኣይትዘክረለይ ስለዚ ክዝክሮ ኣይደልን እዩ ወይ ክሰምዖ ይደልን እዩ እቲ ካልእ እቲ ፍፃሜ ከዘኻኽሩ ዝኽእሉ ቦታታት ንኣብነት ቦታ ፍፃሜ ክትከዶ ወይ ክትሪዮ ካብኡ ኣይደልን ሰባት ኣብቲ ሓደጋ ፍፃሜ ዝነበሩ ሰባት ንዓኣቶም እውን ክትረክቦም ኣይደልን ወይከዓ ከዘኻኽሮካ ስለዝኽእሉ ካብኣቶም ክትንፀልን ክትርሕቕን ትኽእል ንጥፈታት ምርሓቕ እቲ ንጥፈታትካ ኣብቲ ከባቢ ምዝኸውን ወይ ስራሕ ካብቲ ከባቢ ምዝኸውን ካብቲ ንጥፈታትካ ነቲ ቦታ ከይተርእዩ ክትብል ካብቲ ንጥፈታትካ ክትራቕ ትኽእል
0: ሳልሰይቲ ብኣሉታዊ ሓሳባትን ስምዒትን
1: ብኣሉታዊ ሓሳብን ስምዒትን ምግዋእ ኣሉታዊ ሓሳብ ክንብ ከለና ብመጀመርያ ኣወንታውን ኣሉታውን እንታይ እዩ ንኣብነት ዝኾነ ሰብ ሓሳቡ መፀ እዩ ዝኾነ ሰብ ሓሳብ መፀካ እዩ እቲ ሓሳብ ግን ኣወንታዊ ክኸውን ይኽእል ኣሉታዊ ክኸውን ይኽእል ቅፅበታዊ ሓሳብ ክመፀካ ከሎ ኣወንታዊ ክኸውን ይኽእል ንኣብነት ኣወንታዊ ንብሎም ስድራ ይፈትን እዮም ኣዕርክተ ይፈትን እዮም መሳርሕተ ይፈትን እዮም በዓልቲ ቤተይ ተፍቅረኒያ ኣምላኽ ፈትወኒ ካልእ እንታይ ድባል ኣነ ዕድለኛ እዩ እዚ ኣውታዊ ክኾነ እቲ ኣሉታዊ ተሓሳስባ ግን ኣነ ሕማቕ እየ ኣነ ዕድለኛ ይኮንኩን ኣነ ቁርሱስ እየ ኣነ ብኣምላኽ ተፀላኩ እየ ሰባት ንዓይ ኣይክብሩን እዮም ኣዕርክተያ ይሰምዑን እዮም ዝብል ሓሳባት ኣለ ስለዚ እቲ ሰብ ድመፁ ነቲ ኣወንታዊ ሓሳባት ገዲፉ እቲ ኣሉታዊ ሓሳባታት ይዕብሉሎ ስለዚ ብዛዕባ ገዛ ርእስኻን ካልኦትን ዓለምን ኣሉታዊ ሓሳባት ምሕሳብ ገዛ ርእስኻ ከምዝገለፅክዎ ማለት እዩ ብዛዕባ ርእስኻ ንነብስኻ ትወቕሳን ተብላን ብዛዕባ ካልኦት ከዓ ንኣብነት ክስቶ ከምዘይብለኒ ኣብቲ ፍፃሜ ምኸድኩን ክስቶ ሒዛት እንተደይ ትኸይድ ኮ ዝዓመፅ እዚ ተፈፀመኒን ወይ ሓደ ሰብ ከምዘይብለኒ ብሰንኩ ኮይ ከምዝኮይኑ ኢልካ ብዛዕባ ካልኦት ኣሉታዊ ሓሳባት ተብል ብዛዕባ ዓለም ክንብል ከለና ከዓ ዓለም ቅርስስትያ ኣነ ንዓይ ከምዚ ገራት ንዓይ ዘይግባአኒ ዓለም ክጠፋእ ኣለዋ ዝብል ኣሉታዊ ሓሳባት ክጉባእ ይኽእል ወይከዓ ክዕብሉሎ ይኽእል እቲ ካልኣይ ተስፋ ምቁራፅ ተስፋ ምትቆርፅ ከለካ ደረጃ ኣነ ዋጋ የብለ ኣነ ክሰራሕ ይክእል ኣሓደር ክግብር ይክእል ኣነ ክምሃር ይክእል ኣነ መናባብሮ ክመራሕ ይክእል ስለዚ ተሞትኮ ይሓይሽ ስለዚ እቲ ናይ ነብሲ ቀትለት እውን ብተደጋጋሚ ሓሳባት ክመፁ ይኽእሉ ሓንሳ ሓንሳ እውን ክፍፅሞ ይኽእሉ ተክእሎታት ኣሎ
0: ተስፋ ምቁራፅ ዝፈጥሮ እዩ ዚ
1: ተስፋ ምቁራፅ ዝፈጥሮ
0: ፅቡቅ
1: ናይ ምዝካር ፀገም እቲ ናይ ምዝካር ፀገም ሕጂ ናይቲ ናይ ቀደም ክዝክሮ ክእሉ እዮም እቲ ናይ እውለቱ ወይ ካብ 24 ሰዓታት ዝገበርኮ ተዛርብካዮም ግን ናይ ምዝካር ግዜ ተክእሎም ይጠፍእ ንኣብነት ኣብቲ ሕክምና ክንምርቦም ክንና ንኣብነት ሓደ 12 ክፍሊ ዝወድእ እንተ ኮይኑ ካብ 100 ዝጎደሎ 7 ንሕዳ ኢልካዮ እዚ ናይ ካልኣይ ናይ ሳልሳይ ክፍሊ ብጉቡእ ክምልሶ ይክእልን ከዋላ እንዳብልካ ከለካ ክቡእ ይጥብለሉ ስለዚ ናይ ምዝካር ክተክእሉ ኣቕምታት ይጠፍእ ጥቡቅ ዝምድምና ክንገብር ዘይምኻል ስለዚ እቲ ሰብ ምስ ዓርኮ ድዩ ምስ ቤተሰቡ ድዩ ምስ ስድሮ ድዩ ምስ መሳርሕቱ ፅቡቅ ዝምድና ካብኣቶም ክሃድም ንደሊ ካብኣቶም ክንፀል ደሊ በይኑ ክኸውን ንደሊ ስለዚ እቲ ፅቡቅ ዝምድና ቅድሚ ሕጂ ዝገብሮ ዝነበረ ምስ ዝኾነ ማለት እዩ ኣብቲ ስርሑ ድዩ ኣብ መናባብሩ ድዩ ኣብ ትምህርቱ ድዩ ኣብ ምስ ስድሮ ድዩ ምስ ዕርክቱ ድዩ ዝነበረ ንቲ ዝምድና ንምግባር ይሽገር ይኽእል ካብ ስድራኻን መዘኑካ ዝተነፀልካ ኮይኑ ይስምዓካ ስለዚ ካብቶም መዛኑካ ወይ ካብ ስድራካ ተነፀልካ ኮይኑ ስማዓካ ዝንዕቁካ ሓሳባትካ ዘይቅበልዎ ንሳቶም ጥራሕ ክዛረቡ ዝደልዩ ንዓኻ ቁብ ነገር ዘይቡካ ኮይኑ ስማዓካ ስድራካ ውን ከምኡ በዓልቲ ቤትካ ውን ከምኡ ከምኡ ኮይኑ ንዓኻ ስማዓካ እቲ ካልእ እቶም ቅድሚ ሕጂ ትሕጎሰሎም ዝነበርካ ንጥፈታት ተገዳስነት ምጥፋእ ዝኾነ ሰብ ዘሐጉሶ ነገር ኣለዎ ኣብ ትርፊ ግዜ ዘካይዶ ንኣብነት መንእሰያት ኣለዉ ኩዕሶ ድፈቱ ኣለዉ ኩዕሶ ምፅዋት ወይ ምርኣይ መፅሓፍ ምንባብ ፊልም ምርኣይ ኩሉ ግዜ ብትርፊ ግዜካ ንዓኻ ዘሐጉሰካ ንጥፈታት ኣሎ ስለዚ ኣብቲ ግዜ ተሓመሎ ካብቲ ቅድሚ ሒ ዘሐጉሰካ ዝነበረ ከኣልየካ ይኽእል ንኣብነት ኩዕሶ ምርኣይ ወይ ከዓ ምፅዋት ፈቱ እተ ነይሩ ዋላ ንዑ ስምዒት ኣይቦ ወይ መፅሓፍ ምንባብ ፈቱ እንተ ኮይኑ ትርፊ ግዜ ዋላ እቲ መፅሓፍ ኣንቢቦ ክርድኦ ወይ ከዓ ከብሎ ኣይክእልን ሞ ዝርብዮ ስለዚ ካብቲ ቅድሚ ሒ ዘሐጉሰካ ዝነበረ ንጥፈታት ክትእለ ትኽእል ኣሉታዊ ስምዒት ክስማዓካ ይኽእል ስለዚ ከምቲ ዝበለ ናይ ኣወንታውን ኣሉታውን ኣተሓሳስባታት ኣሎ ስለዚ እቲ ጥዑይ ሰብ ብኣሉታውን ብኣወንታውን እንዳሓሰበ እዩ ዝኸይድ እቲ ሰብ ግን በቲ ኣሉታዊ ተሓሳስባታት ኩሉ ግዜ ንዑኡ ዝወቕስዎ ንዑኡ ደብልዎ ንዑኡ ዝሓሚዎ ንዑኡ ካብኡ ደብሉ ንነፍሱ ዝወቕሳ ኮይኑ ይስምዖ
0: ምፍዛዝ እውን ኣላትካ ሓንቲ
1: እዋት ምፍዛዝ እውን ኣሎ ምፍዛዝ ስለዚ እቲ ምፍዛዝ ክንብሎ ከለና ምድንዛዝ ወይ ከዓ ምፍዛዝ ክንብሎ ከለና እስኻ እንዳዓለልካ ከለካ ስቕብል ወይ እውን ቅዛነት ከም ተሰምዖ ምልሰልካ እንተ ኮይኑ እውን ሓፂር መልሲ ሓፂር መልሲ በር ኣብ ትዕላል ኣይሳተፍን ነቲ ትዕላል እውን ከበጉሶ ኣይክእልን እስኻ ብዝሓተትካ ዳ እምበር እሱ ኣብ ኣጋስ ናይ ትዕላል ኹን ወይ ከዓ ስቕብል ምዝራብ ኣብካ
0: ፈዛዝ ትበሎ ሽዑ ማለት
1: እዩ
0: ሓደ ካብቲ ፀገም እዩ ዝውን ኣብታ ረብዒትን ናይ መወዳእታ እቲ ለውጥታት ኣብ ኣካላውን ስምዒታውን ግብረ መልሲ ምሃብ ትብላሞንታይ
1: ሕጅብቲ ኣካላዊ ለውጥታት ዘምፃልና ከዓኒ ብቐሊሉ ምስምባት ንኣብነት ዝኾነ ሰብ ዘሰንብዶ ኣሎ ንኣብነት ስሌማን ኣብዚ እተ ነታዊ እተ ሰሚዒ ክስምብት ባህርያዊ እዩ እቲ ሰብ ግን ማዕፀ ኳሕ ተይላ ይስምብት ገለ ዓብ ድምፂ ተሰሚዑ ይስምብት ስለዚ ስንሰባት ከሰምዶ እቶም ጥዑያት ከሰንብዶም ዘይግብኦ ቀሊልቲ ነገራት ወይ ዓብ ዝበለ ድምፂ ወይ ከዓ ዝኾነ ነገር ኮሽታ እተ ኮይኑ ብቐሊሉ ይስምብት ብ እንታይ ኮይኑ ኢሉ ምልክታት ከርእካ ይኽእል እቲ ካልእ ሓደጋ ከየጋጥም ኩሉ ግዜ ኣብ ተጠንቀቕ ምህላው ስለዚ እቲ ሓደጋ ኩሉ ግዜ ኣብ ተጠንቀቕ ክኸውን ኣብቲ ከባቢኡ ኩሉ ግዜ ቀባሕባሕብል በዚ ሓደጋ ከይመፃኒ በዚ ኤሌትሪክ ከይትቃፀል በዚ ሓዊ ከይባራዕ በዚ ከይብል ዋላ ሓንቲ ዘስግእ ዘይብሉ ከሎ ኩሉ ግዜ ጥንቁቕ ክኸውን ካብ ዓቐን ላዕሊ ካብ ዓቕኡን ዝሓለፈ ጥንቁቕ ክኸውን ሓደጋ ከየጋጥም ኩሉ ግዜ ጥንቁቕ ክኸውን ዋላ እውን ኣብቲ ዝዘናጋዓሉ ቦታ እንተኣትዩ ሓደጋ ንከይጋጥሞ ኣብ ዝሓሸ ቦታ ሴፍ ዝኾነ ወይ ከዓ ውሑስ ዝኾነ ቦታ ኮፍ ክብል ደሊ ኣድህቦ ምጉዳል ኣድህቦ ምጉዳልካ ስኻ እናበልካዮ ከለካ ፀኒሑ እንታይ ኢልካ ብለካ ክእል ወይ እውን ስዝዕለልካዮ ደጊሙ ክዕለካ ክእል እቲ ሓፂር ግዜ ገልምታት ወይ ዝሓተትካዮ ካልእ ክምሰልካ እንታይ ከልካ ብለካ ስለዚ እቲ ኣድህቦ ከጥፍእ ይኽእል እቲ ካልእ ቁጥዐ ወይ ከዓ ባእሲ እቲ ሰብ ዘይነበሮ ባህርያት ቁጥዕ ክኸው ንኽእል መንፀርፀር ክኸው ንኽእል ክበኣሱ ንኽእል ኣካላዊ ክበኣስ ወይ ከዓ ብኣካል እውን ክበኣስ ይኽእል ከባእሶ ዘይግብኦ ብቐሊል ነገር ካቢሉ ቁጥዑን ሓራቕን ካብቲ ብቐሊል ነገር እውን ክበኣስ ይኽእል እቲ ካልእ ሕፍረት ወይ ከዓ ንርእሰ ወቐሳ እቲ ሕፍረት ንኣብነት ጓል ኣንስተይቲ ፆታዊ ዓመፅ እንተ በፂሕዋ ካብ መሓዙታ ድዩ ካብ ገለ ድዩ ተሓፍር ካብ ስድራኣ ድዩ ሕፍረት ወብላ ሞ ካብ ሰብ ክትንፀል ትኽእል እቲ ካልይ ርእሶ ወቐሳ ርእሶ ወቐሳ ክንብሎ ከለና ከዓኒ እዚ ንዓይ ኣጋጢሙ ዘሎስ ከምዚ ስለ ዝገበርኮ እየ ሓጢኣት ስለ ዝገበርኮ እየ ንክስቶ ስለ ዝበደልኮ እየ ከምዚ ስለ ዝገበርኮ እየ ኢልካ በቲ ናይ ቀደም ዝገበርካዮን ዘይገበርካዮን ነፍስኻ ትወቕሳ
0: ድቃስ ምስኣን እውን ኣካል ናት እዩ
1: ድቃስ ምስኣን እውን ኣሎ ድቃስ ምስኣን እውን እኹል ድቃስና እንታይ ድባል ክንገልፆ ኢና እኹሉን ሙችኡን ወይ ከዓ ልዋም ዘለዎ ድቃስ እውን ኣይትድቅስ ኒኻ ልክዕ ከምቲ ዝገለፅናዮ ምስኡ ዘባህርር ሕልምታት ክሕወሶ ይኽእል
0: ፅቡቅ ሕጂቶም ናብዚ ጠንቅታት ዘቃልሑ ረቑሒታት ብዙሓት ክኾኑ ይኽእሉ እዮም ፅሙቕ ኣቢልካ እንታይ እንታይ እዮም
1: ከምቲ ሕጂ ቅድሚ ሕጂ ዝገለፅኮ ኩሎም ኣብዛ ሓደጋ ዝተሳተፉ ወይ ኩ ዛ ሓደጋ ዘጋጥሞም ነዚ ሕማም ተጠቂዑ ማለት ኣይኮኑን ግን ካብኣቶም ነዚ ሓደጋ ዝጋጢሞም እዚ ካብ ዝርዝር ዘሎ ኣለዎም ኮይኑ ዝያዳ ከጥቅዖም ይኽእል ንኣብነት ብተደጋጋሚ ዘሰንብድ ፍፃሜታት ምዘጓንፉ ዓመፅ ከጓንፎ ክእል ቀኒ ማኪና ሓደጋ ከጋጥሞ ክእል ካልእ እው እንታይ ድማ ከጋጥሞ ክእል ስለዚ ብተደጋጋሚ ሓደጋታት ከጋጥሞ እንተ ከይዱ በዚ ሕማም እዚ ናይ ምሕማም ተኽእሎታት ኣለዎ ካልእ ተወርሶ ካብ ስድራና ካብ ቤተሰብና ብሎ ብሕልፊ እቲ ናይ ቀረባ ዘመትካ ቡሃን ኣዴኻን ወይ ከዓ እቶም ቀረባ ዘመትካ ዘለዉ ብከምዚ ሕማም እተ ሓሚሞም እስኻ እውን በዚ ሕማም እዚ ናይ ምሕማም ተኽእሎ ኣለካ ግን ኩሎም ከምዚ ሓመሙ ማለት ኣቦኡ ከምኡ ሓሚ ማለት ተቆልዓ ክሓሚ ማለት ኣይኮነን ግን ተኽእሎታት ኣሎ ተኣፋፊ ወይ ቀጢን ጠባይ ዘለዎ ሰብ ሰባት ባህርያትና ዝተፈላለዩ ገለ ሁዶ ኣሎ ገለ ቀሲ ኢሉ ዝዛረብ ኣሎ ገለ ከዓ መንፀርፀርና ኣሎ። ስለዚ ሰብ ብተፈጥሩ ቀጢን ጠባይ መንፀርፀሪ ተኣፋፍ ጠባይ እንተሃልዎ ኮይኑ

0: ሓደጋም ዘጋጥሞ ናይዚ ሕማም እዚ ተጠቃዕ ክኸውን ይኽእል። ንፀቕጣ ኣእምሮና ብኣወንታ ናይ ምምዳህ መንገዲ ዘይምምዕባል። ስለዚ ተኻልእ ኣዘራርባ ኩሉ ግዜ ኣተሓሳስባና ብኣልታዊ ተሓሳስባ ክውባ ወይ ከዓ ክብል ከሎ ክመልእ ከሎ ዝያዳ ሞት ሓደጋ ምስ ዘጋጥመና በዚ ሕማም እዚ ክንጥቃዕ ንኽእል።
1: ፅቡቅ። ናብተን ጠንቅታት ኢና ዘለና ተን ረቑሒታት
0: ጠንቅታት ነዚ ዘቃልዑ ረቑሒታትን ኣብ ግዜ ህፃነትካ ዝተበደልና ምስ ዝኸውን በቶም ኣሌቲ ድዩ በቶም ስድራ ድዩ ዝተበደለ ገፅና ኣብዮም እተ ኮይና ወይ እውን በቲ ግቡእ ነቲ ህፃን ደዕብነትና ምስ ዓበየ ነዚ ሓደጋ እዚ ምስ ዘጋጥሞ ነዚ ሕማም እዚ ከብሎ ክእል ዝተነፀልና ኣብቲ ስድራ እተ ነፂሎም ካ ክስተሓውካ ንፉዕ እዩ ሳ ግን ሕማቅ ኢኻ ሳ ከምዚ ኢኻ ኢልና እንዳፀረፍና ንብሎ ኮይንካ ሳ ከምኡ ዘይትኸውን ወይ ዓርካ ከምዚ ኢልካ እተ ትንፅሎ ኮንካ እተ ግቡእ ክብረት እንታይ ኣልያ ዘየካደ ኮንካ በዚ ሕማም እዚ ናይ ምጥቃዕቶ ይ ዘባ ዝተገፍዐ ምዝኸውን እንተ ገፊዕናዮ ከምቲ ትግብኦ ኣተኣልያ እንታ ቢልና እቲ ሓደጋ ምስ ዓበየት ሓደጋ ምስ ዘጋጥሞ በዚ ናይዚ ሕማም እዚ ናይ ምልካፍ ተክእሎታት ክህልዎ ይኽእል። እቲ ካልኣይ ስራሕና ዘሰንብድ ፍፃሜታት ምስ ዝበዝሖ እንተ ኮይኑ እቲ ንስ ተወፊርና ዘለና ስራሓት ዘሰንብድ ፍፃሜታት ዝበዝሖ እንተ ኮይኑ በዚ ክእሎታት እዚ ክንከፍ ንኽእል። ንኣብነት ሓካይም ኣብ ኢመርጀንሲ ወይ ከዓ ኣብ ኣይሲዩ ኣብኡ ዝሰርሑ ኩሉ ግዜ ሓደጋ ስለ ዝርዩ ብተደጋጋሚ ስለ ዝርዩ ናይዚ ብዕዘቦ ነዚ ታይ ድባ ዚ ሕማም እዚ ክልከፉ ክእሉ ካልእ ቀለ በጊዕ ዝጠብሑ እውን ኩሉ ግዜ ምስ ደምን ምስ ክሳይ ስለ ዝውዕሉ ነዚ ሓደጋ ዘታታይ ኣብቲ እንስሳታት ስለ ዝርእዎ ነዚ ከማዕብሉ ይኽእሉ። ካልእ ሳልሳይ ፖሊስ ትራፊክ ፖሊስ እውን ዝኾነ ኩሉ ፖሊስ እውን ኩሉ ግዜ ብሓደጋ ፍፃሜ ናይ ዓይኒ ምስክር ክኸውን ስለዝዕዘብ ስለዝርኢ ኣብቲ ሓደጋታት ካብቶም ፖሊስ እውን በዚ ሕማም እዚ ናይ ዘርዒ ታይ ድባል ምልካፍ ተክእሎታት ኣሎ። ካልእ ኣወለፍቲ ነገራት ጉዝኣ ዝኾኑ ሰባት እዞም ኣወለፍቲ ግዝኣ ዝኾኑ ሰባት ከም ሓሺሽ፣ መስተ፣ ሽጋራ ካልእ ዳኣመሰሉ ናይ ዝውልፋ ዝኾኑ ሓደ ናይ ምዛን ክእለቶም ስለዝጠፍእ ኩሉ ግዜ በቲ ጉዝኣት ስለዝኾኑ በቲ እንታይ ድማ ነቲ ሓደጋ ዝተቃልዑዮም እቲ ናይ ምፅዋር ክእነቶም ነቲ ሓደጋ ኣጋጢሞም ነቲ ናይ ምፅዋር ተኽእሎም እውን ትሑት ስለዝኾነ ኣብዚ ድበል ናይ ሕማም ክሓሙ ይኽእሉ እዮም ወይ ክጥቆዑ ይኽእሉ እዮም። ደገብ ዝህብ ስድራ ወይ ከዓ ዓርኪ ዘይምህላው ስለዚ ዝኾነ ሰብ ዓርኪ ትገብሮ ሳ ንዓኻ ኣብቲ ግዜ ሽግርካ ክሕግዘካ ክብለካ ኣጆኻ ክብለካ መንገዲ ኸርእካ እዩ። ስለዚ ደገብ ዘይብልካ ዓርኪ ዘይብልካ ተነፀልካ ምስትኸውን በዚ ሕማም እዚ ሓደጋ ምስ ዘጋጥመካ ክብለካ እዩ። ናይ ስድራኻ ደገፍ እውን ስድራኻ ብዝተፈላለየ ሸነኻት ኩሉ ነገር እዮም ዝሕግዝካ ካብ ክዳንካ ትሒዝካ ካብ መጋባ ሒዝካ ካብ ሞራልካ ትሒዝካ እዮ ደብሉካ። ስለዚ ግቡእ ደገፍ እንትሕ ስድራ ነቲ ህፃን እንትሕ ዘይብ ኮይና ወይ ንደቅና ዘይንህብ እንተ ኮይና እቲ ዘድልዮም ክንቅርበሎም ጥራሕ ንዋት ምቕራብ ጥራሕ ዘይኮነ ብኣእምሮን ብሞራል እንተ ዘይነብሎም ኮይና በዚ ሕማም እዚ ናይ ሓደጋ ምስ ዘጋጥሞ ናይ ምልካፍ ወይ ከዓ ናይ ሕማም ተክእሎ ኣለዎም።
1: እቶም ናይ እምሮ ሕማም ዘለዎም ኢልካዮም ዘለካ ይደግሶም ማለት ድዩ? እዚ ሓደ ከም ሕማም ናይ እምሮ እንተ ወሲድና እቶም ናይ እምሮ ሕማም ኣለዎም ትብል ነጥቢ ጠቂስካ ኣለካ እዚኣ
0: እወ ሕጂ ኩሉ ንኣብነት ሕማም ስነ እምሮ ዘሎ ዝብሎ ብዙሕ ዘጠቃልል እዩ። ንኣብነት እዞም ኣብ ፅርግያ ወይ ኣብ ሆስፒታል ነደቅሶም እዚኣቶም ፍርሕን ካልእ ስለ ዘይፈልጡ በዚ ሕማም ናይ ምጥቃዕ ተክእሎም ውሑድ እዩ። ምክንያቱ ዋላ ሓንቲ እቲ እምሮኦም ስለዘየለ እምሮኦም ተናዊፅ ስለ ዘሎ ብል ከም ጭንቀት ዘለዎም ወይ ቅዛነት ዘለዎም ግን እዚኣቶም በዚ ሕማም ናይ ምልካፍ ወይ ናይ ዚ ሕማም ከስዕሎም ኣይ። ስለዚ ኩሉ ሕማም እምሮ ንዑ ከቃልዕ ዘይኮነ ከም ቅዛነት ከም ጭንቀት ዝኣመሰለ መድሃኒት ድወዝ ወይ ከዓ ደይወዝዱ በዚ ሕማም እዚ ናይ ምልካፍ ተክእሎ ኣለዎ።
1: ፅቡቅ። ስለዚ ኣብ ፍወስ ኣን ከይድና ብከመይ ዝፍወስ
0: ወደ ፍወሳ ድሕር ስምባደ ዝክሰት ፀቕጣ ኣእምሮ ኣብ ሰለስተ ነገራት ዘጣምሮ ክኸውን ይግባእ። እቲ ሓደ መድሃኒት ምውሳድ፣ እቲ ካልኣይ ስነልቦናዊ ፍወሳ፣ እቲ ሳልሳይ ቅድመናባብሮካ ብምቕያር። ስለዚ ብሓደ ዘይኮነ ሰለስተ እዩ ተጣሚሩ ብዝኸይድ ዝያዳ ትሕሙ ሓዊ ወይ ከዓ ናብቲ ዝነበሮ ቅድሚ ሕማም ዝነበሮ ክምለስ ይኽእል። ስለዚ መድሃኒት ምውሳድ ክንብል ከለና ብሓኪም ስነ ኣእምሮ ዝእዘዙ ከም ፀረ ጭንቀት፣ ፀረ ቅዛነት ወይ እውን ናይ ድቃስ ምምዝባል ዝተካኽሉ መድሃኒታት ከከም ኣድላይነቶም በቲ ሓኪም ክእዘዝ ዝኽእል።
1: ኣብዚአን ሲ እተን ሰለስተ እቲ ሓንቲ ካብ መድሃኒት ምውሳድ እያ
0: እወ
1: ናብ ሓኪም ምስ ቀረብካ ተመርሚርካ ኩነታት
0: በቲ ናይ ስነክና ሓነ ሓኪም እምሮ ከከም ኣድላይነቱ በቲ ሓኪም ተኣዚዙ ምስ ክእዘዘ ዝኽእል። እዚ ከዓ ፀረ ቅዛነት ክኸውን ይኽእል፣ ፀረ ጭንቀት ክኸውን ይኽእል፣ ናይ ድቃስ መስተካከል እውን ክኸውን ይኽእል።
1: ስለዚ ናይ ፀረ ጭንቀት

0: ፀረ ቅዛነት ናይ ድቃስ ምምዝባል ነዚ መድሃኒታት ይወሃቦ ማለት
1: ይዋሃቦ
0: ፅቡቅ ኣራይ
1: እቲ ካልኣይ ብክኢላታ ዝወሃብ ስነ ልቦናዊ ፍወሳ ሰብ ኣሉታዊ ተሓሳስባ ኣለሊኻ ንክውድሆን ኣወንታዊ ተሓሳስባ ከማዕብልን ዝኽእል ምክሪ ማዕዳ ምሃብ ስለዚ እቲ ሰብቲ በቲ ኣሉታዊ ተሓሳስባ ተዓብሊሉ ስለ ዘሎ ከመይ ገይሩ ኣወንታዊ ኣተሓሳስባ የማዕብል በቲ ሓኪም ናይ ስነ ልቦ

0: ኤክሰርሳይዝ ወይ ከዓ ናይ ኣእምሮ ኤክሰርሳይዝ ጌርካ ክትክፍትሖ ትኽእል። እዚ ብሓንሳብ ዝኾኑ ዘይኮነ ብተደጋጋሚ እንዳገበርካ እቲ ኣልታዊ ኣሊኻ ናብቲ ኣወንታዊ ተሓሳስባ ክትምዕብል ትኽእል።
1: ፅቡቅ።
0: እቲ ካልኣይ ናይ ምፅዋር ዓቕሙ ክብ ንምባልን ስምዒቱ ክቋፀር ዝኽእል ሜላን ጥበብ ምምሃር ከምቲቢልና ዝበለና ሰብቲ በዚ ሕማም ምዝጥቃዕ ሓራቕ እዩ ነዳር እዩ ናይ ባእሲ ውን ብጉልበት ውን ክፈትሖ ደሊ እዩ። ስለዚ ከመይ ገይሩ ስምዒታት ይቋፀር ናይ ምፅዋር ዓቕሙ ክብ ንምባል በቲ ናይ ስነ ኣእምሮ ክኢላ ምኽርን ማዕዳን ክወሃቦ ይኽእል።
1: ፅቡቅ። ስነ ልቦናዊ ፈወሳ ኢልና ኣለና እንታይ ምባል
0: ካልእ ኣማራፅታት ብምምፃእ ሽግራቱ ብኣወንታ ክፈትሕን ክብድህን ዝኽእል ስነ ኣእምሮዊ ንቕዓት ምሃብ። ስለዚ ናይ ስነ ኣእምሮ ሓኪም ሽጉር ይኮነ ዝፈትሐሉ ግን ምስ ሽግር ዘዕለሎ ምስ ብኸመይ ክኸይድ ብኸመይ ይብድሆ ከምዝኽእል ምኽሪ እንታይ ድበሃል ብሉ። ስለዚ እቲ ሕሙም ብኸመይ ይብድሆ ምኽሪ ማዕዳ እንዳይካትቦ እምበር ሓንስናይ ንቦና መፍትሑ ኣይቦን እዩ። ስለዚ በዝን ተፈታሕካ ይሓሽ በዝን በቲ ዝወሃቦ በቲ ዝዕለሎ በዚ መንገዲ ንክብድሆ ብኸመይ ኣገባባ ንቕሓት ህቦ ወይ ከዓ ልቦና ይህቦ
1: ትምህርቲ ወሳኒ እዩ ማለት እዩ። ስለዚ ክሳዕ ሕጂ ንሂብካና ዘለካ መብርሂ ክብሮም ክሳዕ ሕጂ ሂብካና ዘለካ መብርሂ ገለ ሕቶታት ክህልዎም ስለ ዝኽእል ተኸታተልትና መስመር ቴሌፎን ክንከፍት እሞ ሕቶታት ክንክበል ኢና። ዝኸበርኩም ተኸታተልቲ ዶክተራት ኣብ ስቱድዮ ከምዚ ትከታተልዎ ዘለኹም ናይ ሎሚ ብዛዕባ ዶክተራት ኣብ ስቱድዮ ድሕር ስምባደ ዘጋጥም ፀቕጢ ኣእምሮ ዝብል እዩ። ብቁፅርታት ቴሌፎን 12 24 54 ከምኡውን 12 24 74 ብምድዋል ኣብዚ ርእስቲ እዚ ሕቶታት ምስዝህልወኩም ቀጥታ ንክብሮም ክትረኽቦ ትኽእሉ ኢኹም። ብቁፅርታት ቴሌፎን ክደግመልኩም 12 24 54 12 24 74 እዩ። ሕራይ ክብሮም ክሳብ ናይ ቴሌፎን ፃውዒት ዝመፃና ክሳብ ሕጂ ሂብካና ዘለካ ክሊ ዕድመ ዝፈሊ ይኮነን ንኩሉ ዘጠቃልለ እዩ። ኣብ ዓበይቲ ዝበዝሕ ክጋጥም ዝኽእል እዚ ምስ ሓደጋ ዝተኣሳሰር ምስ ኩናት ዝተኣሳሰር ምስ ተፈጥራዊ ሓደጋታት ዝተኣሳሰር ክኸውን ይኽእል። ኣብ ቆልዑ ንኣብነት ኣብ ደቂ 3 ዓመት 4 ዓመት ካብኡ እናልካ ክትከይድ ከላ ብኸመይ ክንፈልጦ ንኽእል? ኣብ ቆልዑ እንታይ ምልክታት ኢና ፍሉይ ንሪኢኣሎም ክሳብ ቴሌፎን ድመፃ ናቅርቡ ካብታ ዘለናይ ከዓ ከይድናኸይድ
0: ወ ሕዚ ህፃናት ስምዒታቶም ስለዘይገልፁ ወይ ከዓ እቲ ስለዘይገልፁ ኣሸጋሪ ክኸውን ይኽእል እዩ። ግን ካብቲ ዝነበሮ ባህርያት ንኣብነት ከይደቀሰ ቀጨብጮ ዝብል ተኮይኑ ፀርፀር ዝብል ተኮይኑ ስኢሉ ሓራቅ ዝኹን ተኮይኑ ምግቢ ዝኣብየካ እንተ ደኣ ኮይኑ ካብቶም ንፈትዎም ነበረ ስድራ ወይ ከዓ ካብ ኣዲኡ ዝረሓቅ እንተ ደኣ ኮይኑ ገለ ነገር ኮይኑ ከም ዘሎ ተረዲእካ ናብቲ ሓኪም ስነ ኣእምሮ ኣምፅኢኻ ትሽጉሩ ከተለልየ ትኽእል
1: ኣብ ህፃናት ዝያዳ ብከመይ ማለት እዩ ሕራይ ኣብታ ቅዲ መነባብሮ ምቕያር ትብል ከመይ እያ እዚኣ?
0: ቅድሚያ ሓንቲ ዝጎደለትና ኣላ ብናይ ስነ ልቦና ክኢላ እናተሓገዝካ ካልቲ ናይ ስነ ልቦና ፍወሳ ማለት እዩ። ብናይ ስነ ልቦና ክኢላ እናተሓገዝካ ነቲ ዘሰንብድ ፍፃሜ ከዛክሮ ዝኽእሉ ቦታታት ሰባትን ኩነታትን ቀስ ብቀስ ምቅላዕ። ስለዚ ኣብቲ ምልክታት ከም ዝገለፅናዮ ካብቲ ቦታ ካብ ሰባት ካብቲ ኩነታት ካብኡ ስለ ዝንፀሉ በቲ ናይ ስነልቦና ክኢላ እናተሓገዝካ ቀስ ብቀስ ናቲ ቦታ ምግላፅ ነቲ ሓደጋ ዝተፈፀመሉ ቦታ ቀስ እንዳበልካ ነቶም ሰባት ድዩ ነቲ ኩነታት ድዩ ቀስ እንዳበልካ ብኡ እንዳተሓገዝካ ከተብሎም ትኽእል ሞ ናብቲ ንውር መናብሮም
1: ክሪእዎሎምቦታስከይዶምክሪእዎሎምክሪእዎሎም
0: ሕጂ ብሓንሳ ደይኮንካ ግን ቀስ እንዳልካ ብህድኣት ኣብቲ ከባቢ እንዳወሰድካ ብቅድ እንዳገበርካ ከብሉ ከም ዘለዎም ነቲ ቦታ ክቃልዑ ከም ዘለዎም ምሕጋዝ
1: ኣራይ ሞ ቴሌፎን ኣለና ቅድሚና ብዛ ቅዲ መነባብሮ ምቕያር ትብል ምእተውና ቴሌፎን ክንቅበልና። ሎ መርሓባ ዶክተራት ኣብ ስቱድዮ
2: ከመይ ውዒሎም?
1: ድሓንደ ውዒልካ ከመይ ውዒልካ ትሰምዕ ኣለዋ ድያ
2: ፅቡቅቀፅል። እሺ ኣነ ኳ ክሓታ ደልዩ ዘለኹም ምናልባት ሙሉእ ብሙሉእ ኣይሰማዕኹን ብ ንስነ ኣእምሮ ዝተሓሓዘ ክሓቶ ደልዩ ዘለኹም ሕዚ እቲ ተዋሂቡ ዘሎ መድሃኒት ረስፕረዲን ኤንድ ፍሎክሳቲን ዝበሃል መድሃኒት እዩ ተኣዚዙ እወ እቲ ዓይነት ሕማም ካብ ብንፁር ኣይፈለጥ ኮን ቢ ስችዞፐርኒያ ዝበሃል ይመስለኒ እወ ሕጂ ምስኡ ዝተሓሓዚ ኣይኮነን ኣይፈለጥኩን በዓልቲ ቤተይ ቀፃሊ ሽንቲ መፃ ማለት እዩ ኣብ ሕክምና ከድና ዋላ ኣብ ኦሮታ ዋላ ውን እንዳኮርያ ከድና ኢንፌክሽን ዝበሃል ኣይፀንሐን ከንድጋል ብላደር ዝብል ግን 0.6 በፂሑ ሕጂ ምስቲ መድሃኒት ዶ ይተሓሓዝ ኸውን ምስ ረስፕረዲን ኤንፍሎክሳቲን እዚኣ ክሓቶ ደልየ
0: እንታይ ኢሉ ዝክያ

0: ትሬዲን ኤንድ ፍላት ሳቲን ታሪ
1: ቶ አናታ ሄድፎና ብዝማም
2: ወታቲ ደለት ልብስል
1: ኦኬ ሀጂ ደጋመሉ አንጥሮሉ ታሕቶ
0: ዋ ታ ሐማም አብስና አምሮ ሬስትሬዲን ኤንድ ፍሎክሳቲን ይታዚዙዋ ሀጂ ቀጻል ሬስትሬዲን ኤንድ ፍሎክሳቲን ሙሳል ይኸውን ዝኽእል እየ ንዝብል ግን ሽንቲ ቀጻሊ ኣይትቋጻጸርን ሀጂ እዚ ሽንቲ ዘይምቁፅጻርቲ ምስ መድሃኒት ዝተሓሓዝ ዝኸውን ምስ ናይ ኒውሮሎጂካል ፕሮብለም ዝተሓሓዝ ዝኸውን ወይ ከዓኒ ቲከንድ ጋል ብላደር ዝብል ከዓ መፂ ኣሎ ካብ ምንታይ ከም ዝመፀ ኣይተፈለጠም እቲ ኢንፌክሽን ከዓ የለን
1: ሕጂ ቀጥታ ትኸይድ ያዚኣ ሕቶኻ ምስቲ ናይ
0: ናይ ኣእምሮ
1: ድሕሪ ስምባደ ዘጋጥም ፀወጣ ኣእምሮ ብዝኾነ ድሓን ኣሕፅር ኣቢሉ ክምልሰልካ እዩ ካልእ ቴሌፎን ስለ ዘለና ንዑ ክንቅበልና ነመስግነካ ይቀኒልና ስለምድዋልካ ክትምልሰሉ እዮም ካልይ ቴሌፎን ኣለና ሓባር ትምልሰሎም ሄሎ መርሓባ
3: መርሓባ ኣላሓንደ
1: ሰላም ሰላም
3: ዶክተር ኣላምስ
1: ዋ
3: ሳይሞን ተክለ ባሃ ንበሃል ካብ ቁሉት
1: ኣራ
3: እንታይ ብልደሊ እቲ ዝውሃብ ደሎ መግለፂ ብጣዕሚ ምስጡቅ መሃሪዩ ህዳሲ ይኽእል እጂ ካብ መድ መካኒካታት ኢላያተነ ደስ ዳርጋ ኩሉ እቲ ዝበሃል ፅንሐት ምስ ናተይ ህወት ዝተሓሓዝ ዘለዎ ኩም ፀኒሐኒ ማለት እዩ ናይ ድቃሱ ምስኣን ኣሎ ናይ ሕማም ኣሎ ክሳብ መዘን ገለመለ ምቅላዕ ኣሎ ብዙሕ ነገራት ኣጋጥመኒ ጀሚሩ ማለት እዩ እዚ ድማ ምክዕ ከምታሱ ዝበላ እዚ ርክሻለካ ዘንብ ነገር ምስራኣኹየ ጀሚርኒ ማለት እዩ ዓነ ስገበት ሕጂ ዛረቦ ደለኹ እቲ ኣክሰስ ናይ ሕክምና ይኹን ናይ ኣገልግሎት ጥዕና ይኹን ብቀሊሉ ከመይ ክረኽቦ ንክእል ንኣብነት ብወታታት ክንካ ማለት እዩ ከም ጠቐም ትሕድስ ሕጂ ብከመይ ክንረኽቦ ንክእል ኣበይናይ ቦታ ሄድካ ከባቢካ ስዳርካ ብዙሕ ይርከብ ኢና እዚ ቦታ ተዝሕብረና ኬድና ኣገልግሎት ንረክብና ማለት
1: እዩ ፅቡቅ ክምልሰልካ እዩ ክልቲኦም ሓባር ክምልሰልኩም
2: ኣብታ ቀዳሚ ትሕቶ ንከይድ ዝኾነ መድሃኒት ናቱ ጥቕሚ ኣለዎ ናቱ ጉድኣት ኣለዎ ስለዚ እቲ ሓኪም ዝእዝዞ ነቲ ጥቕሙ ዝያዳ ምስ ዝኸውን ነቲ ጉድኣት ኣብ ግምት እትዩ ክእዝዞ ይኽእል ግን ከምዚ ዝበልካዮ ዝኾነ ረስፐሪዶል ወይከዓ ፍሎክሰቲን እየ ድወስድ ኢልካ እዚ እውን ኣብ ተብዓልቲ ቤትያ ትወስድ ኢልካ እዚ እውን ናይ ሽንቲ ፀገም ኣምፂ ላ ዶኸውን ክኸውን ይኽእል ኣይመስለኒን ግን ዝያዳ ከድካ እቲ ጠንቂ ናይ ሽንቲ ናይ ምቁፅፃር ብዙሕ ነገራት ክኸውን ይኽእል እዩ ፀር ክኸውን ይኽእል ናይቲ መቋፀር ሽንቲ ድኽመት ክኸውን ይኽእል ካልእ ካልእ ሕማም ውን ክኸውን ይኽእል ናይ ሽኮር ውን ክኸውን ይኽእል ስለዚ ከድካ ኣብቲ ክኢላታት ዘለዎ ናይ ውሽጣዊ ሕክምና ከድካ ትጠንቀኣለሊኻ ምእላይ ዝሓሸ እዩ ግን እቲ መድሃኒታት
1: ብግምት ስለ ዝወስድ ዘለኹ እዚዮ ትብል ኣይትኽእል
2: ኣይትኽእልኒ
1: ፅቡቅ ስለዚ ትጠንቂ እሱ ክኸውን ይኽእል እዩ ኣይክእልን እዩ ግን ብሓፈሽኡ
2: ብሓፈሽኡ ግን ኣይመስለኒ ኣይከውኒ
1: ፅቡቅ ኣብ ቁርደት ከምዚ ዓይነት ክትጠቕሶ ዝፀናዕካ ምልክታት ኣለኒ ኣበይ ከይደ ክፍወስ ክእል ዝብላ
2: ዋ ኣሎ ኣብ ቁርደት ኣብ ተሰነይ ኣሎ መንደፈር ኣሎ ኣብ ኩሉ ዞባታት ኣሎ ኣብ ኣስመራ ከዓ ኣሎ ስለዚ ኣብቲ ዝሓሸካ መፅኢካ ክትምብል ትኽእል ኢኻ ስለዚ ኣብ ኣስመራ ጥራሕ ዘይኮነ ኣብ ኩሉ ዞባታት እውን ኣለና ክኢላታት ልክዕናይ ስነ ኣእምሮ ኣብኡ ኣለውሉ
1: ኣብ ቁርደት ኣሎ
2: ኣሎ ኣሎ ስለዚ ኣብኡ ከድካ ኣብ ቁርደት ድዩ ተሰነይ ድዩ ኣብዚ ከረን ባረንቱ ድዩ ኣብታት ኣለዉ ስለዚ ምስኣቶም ከድካ ተተማኸርካ ዝሓሸ መስለኒ
1: እንተ ደኣ ግዲ ንዓኻ ደልየተ ድማ ኣስመራ ብሆስፒታል ቅዱስ
2: ማርያም ደስ እንዳበለ ንቕበለካ
1: ፅቡቅ ሓራይ ቴሌፎን ክልተ ተቐቢልና ኣለና ኣብታ ቅዲ መነባብሮ ምቕያር ትብል እዚኣ ቅርብ መብርህ ዘድለየ እንታይ እያ ቅዲ መነባብሮ ትር
2: ቅዲ መነባብሮ ሕጂ ካብቲ በዚ ሕማም ምስጥቃ እቲ ካይዳካ ቅድሚ ሕጂ ዝነበረ ንኣብነት ሕጂ ብቲ ቀዳማይ ንብልና ዘለና ስሩዕ ኣካላዊ ንኣብነት በሊዕካ ትድቅስ ወይ ብማኪና ወይ ብታክሲ ወይ ብገለ ትንቀሳቀስ ወይ ከዓ ኩሉ ታይ ድባል እንተናኒርካ በዚ ሕማም ምስጥቃ ኣካላዊ ምንቅስቃስ ትገብር ስሩዕ ክንብሎ ከለና ቀፃሊ ማለት እዩ ኢልካ ሎ መዓልቲ ጎየሞ ሎ መዓልቲ ከምዝገይረሞ ፅባሕ ደኺመኢልካ ደይኮንካ ስሩዕ ኣካላዊ ምንቅስቃስ ክትገብር ኣለካ እቲ ስሩዕ ኣካላዊ ምንቅስቃስ እንተዳየርካ ነቲ ጨዋዳትና ተጨቢጡ ዘሎ ንዕኡ ናይ ምዝርጋሕ ተክእሎታት ኣለዎ ጨዋዳታትና ተዘርጊሖም ከዓ እቲ እምሮና እውን ክዛነ ክእል እዩ እቲ እምሮና ተዛኒኻ ዝያዳ እቲ ቕሳነት ክስምዓና ክእል እቲ ቕሳነት ተሰሚዕና ከዓ ካብቲ ፍርሕን ጭንቀትን ክነብናና ስለዚ እቲ ስፖርት ወይከዓ ኣካላዊ ምንቅስቃስ ክንብል ከለና ኩሉ ግዜ ስሩዑን ቀፃልን ክኸውን ኣለዎ ስሩዑን ቀፃልን እንተ ኩነታት ተኾንካ ካብ ፍርሒ ካብ ጭንቀት ወይከዓ ካብቲ ሕማቅ ስምዒታት ዝስምዓካ ክኣልየልካ ይኽእል እዩ
1: ፅቡቅ መስመር ይቦምና ኣለዎ ቴሌፎን መሓባ ሰላም

0: Hello, selam.
1: Selamünaleyküm.
0: Selamünaleyküm.
2: Merhaba.
0: Çocuklar hapsiyle.
1: Ne
0: Eşi. Selam bana. Kabolan diye duyuldu.
1: Naray. Merhaba. Selam.
0: Kol asır şimdi şahım kol halletini.
1: Ne
0: Kıta abi kula ve hakim ile kıta tayına bara. Lıkka abizi adım saat otkın ney epilisi ile ma. Hacıti zıgatma adımı adımı tamam mı gıdamas nasıl onlata حجك على رأس تقارن قلنا قمت عطني عمر رسل زبنا من الله متحاز كله غير ليس حتى زلقه مدهنك كوبرا زبانة توسط
2: انتاي دبل
0: كوبرا
1: كوبرا كاب هولندي اتدول دلا افتا هاجر دوسر مدهن
0: حجك مدهنك مسوسد قلت انا مسوسد شاطي انا عمر غير لا نوح ساعات تدقص عمر او انت قتل كذكرا يتخلن بزي اخواري استعيون مالك حجي ابليبس حد جزء أبسم عضو نور كزناي دكتورات ستوديو نرسنا مريم قلت لهم كل شيء كاب أفتح الرخص هي جمري ملكتها من ذهب إذا عبي أنزله أجي ما مدخ خون خل ويكال زعتنا عمره بس قلت زعتنا خم دكتور مسوم تسر الله يا حتى دلي أني لي
1: نعم مسكين في أني لا
2: جيتي حمام زودق ويكا ايبيليبسي ويكا سيزر ديس اوردر نوبلوب استفايل شن غات كمت خيلي حدا خاب تور سوق مت كا خيلي كلاي نعبات غات كا غيل حدا غات تم زغات مكا من هي سم حرمتي غات مكا يخيلي سلازي ايت سبتي ناب حكمنا انت دامزي ويكا ربتنا نات قال تدامزي ات علاما انت حدا ات سبتي كامو دق نصا مغبار كلاي ريسري تا الخا نت زودق زولو نوعو مودال السالساي اب حدا غات كسعبول ديخلو ንኣብነት ኣብ ዒላ ዘይምግላል ኣብ ሓዊ ዘይምቕራብ ኣብ ጎቦታ ዘይምድያብ ኣብ ስካላ ዘይምድያብ ካብዚታት ነፃ ክኸውን ከም ዘለዎ ተብሎ ሓደ ሓደ ሕሙማት እውን ኣለዎ ከምዝበልከ ምስቲ ዘወድቕ ሕማም ነውፅ ናይ ኣእምሮ ዝኸትለሎም ኣለዉ በይንኻ ምዝራብ ሃለሎ ምባል ድምፂ ዘየለ ምስማዕ ካልእ ስለዚ ክልቲኡ ተዛሚዱ ስለዝኸይድ ክልቲኡ ዋሓዛ ሕ ኩሎም ማለት ኣይኮነን እቲ ናይ ኣእምሮ ነውፅ ምስኡ ክድረብ ስለዝኽእል ብክልቲኡ መድሃኒት እንዳገበርካ ክፍወስ ይኽእል እዩ ስለዚ ካብቲ እምሩኡ ናብቲ ንቡር ክትመልሶን ካብቲ ዘውድእ ከዓ ነፃ ክትገብሮ መድሃኒታት እንዳሃብካ ኣብቲ ንቡር ክትመልሶ ትኽእል ኢኻ ኣብዝናና እውን ብዙሓት ኣለዉ ካብዚ ሕማም እዚ እንዳተፈወሱ ስርሖም መናባብሮኦም ዝገብሩ ኣለዉ
1: ፅቡቅ ሃረ ኣብቲ ቅድመ ነባብሮ ዳርጋ ወዲእካ ኢኻ ናብቲያ ካልአይቲ ዛዕባ ክንሰግር ማለት እዩ
2: ድቃስ ክንገልፀ
1: ወ ድቃስ ኣላ ፅቡቅ ኣላ
2: ወ ስለዚ እቲ ካልኣይ እቲ ቀዳማይ ዝበልናዮ ኣካላዊ ምንቅስቃስ ኢልና እቲ ድቃስ ስሩዕ ስሩዕ ክንብል ከለና ስኢልካ ብዝጣዓመካ ምርቃ ዘይኮነ ሎም ሰዓት ሓደ ደቂሰ ማለካ ሰዓት 5ሽ ደቂሰ ገለ ዘይኮነ ስሩዕ ድቃስ ኣብታ ተወሰነትልካ ስሩዕ ድቃስ ሰዓት 10 ድቅስ ተኾንካ ስሩዕ ድቃስ ድቃስ እኹል ድቃስ እኹል ድቃስ ክንብል ከለና ከዓ እንተዋሓደ ካብ 6 ሰዓት ስጋዕ 8 ሰዓት እኹል ድቃስ ናይ ምድቃስ እሳልሳይ ናይ ድቃስና ቦታ ምውዳብ ምምቻእን እዚ ከዓ ብዙሕ ድምፂ ዘይብሉ ረበሻ ዘይብሉ ብርሃን ርቢሽ ከም ዘይብሉ ፅሩይን ፅፉፉን ኣየር ዝኣትዎ እንተ ኮይኑ ነቲ ድቃስ ከብለልና ንኽእል ድቃስ ልዋም ዘለዎ ድቃስ እንተ ደቂስና ካብቲ ስምዒታት ወይከዓ ካብቲ ክብለና ክብለና ክእል እዩ ስለዚ ድቃስን ከም መድሃኒት ክውሰድ ይኽእል እዩ ስለዚ እኩል ድቃስ እንተ ደቂስካ ካብቲ ናይ ትርቦሾን ትድባፆን ዝነበርካ ክትእለ ትኽእል ኢኻ
1: ፅቡቅ ማሓሙሽተ ደቂ እንተሪፈናና ዘለዋ እዘ እንተሪፈን ዘለዋ ኣጠቃልል ክተብለና ኣምስታመ ኣጠቃልሊት ጌርካ ኣብ ስርዓት ኣብቲ ኣመጋግባ እውን ጠቂስካ ኣለካ
2: ዎ ማእዛዊ ምግብታት ከዓ ክንብሎም ከለና ከዓ ኩሉ ማእዛዊ ትብለ ፍሬታት ድዩ ኣሕምልታት ድዩ ካርቦሃይድሬት ፕሮቲንስ ካልእ ክኸውን ከሎ ስሩዕ ምግብን እኹል ፈሳስን እንተዳ ወሲድካ ካብቲ ዝስማዓካ ዘሎ ጭንቀትን ፍርሕን ከኣልየልካ ይኽእል እዩ ካልእ ኣዕሚእኳ ምስ ትንፋስ ዕሚእካ ትንፋስ ክንብል ከለና ኣብቲ ጭንቀት ዝስማዓካ ኣብቲ ፍርሒ ዝስማዓካ የዕሚእካ ተትንፍስ ዕሚእካ ተትንፍስ ከለካ ክትብል ከለካ እኹል ኣየር ብኣፍካ ትስሕብ ቀስ እንዳልካ ሃዲእካ ኦል ኣየር ብ ቀስ ኢልካ ከዓ በፍንጫካ ተውፅኦ እዚ ተደጋጋሚ እንተ ደኣ ጌርካዮ ካብቲ ዝስማዓካ ዘሎ ጭንቀት ፍርሒ ክኣልየካ ይኽእል እዩ
1: ፅቡቅ ሃራይ ንቅፅለን እዚአን ቅልጥፍ ቅልጥፍ ኢልና
2: ሃራይ እቲ ካልእ ካብቲ ቅድመ ናብሮካ ንዓርካካ ወይ ንኣባላ ስድራካ ስምዒትካ ምክፋል ስለዚ ነዚ ዘጋጠመካ ሓሳባት ሕጂ ሰባት ኣለዉ ኩሉ ናይ ዘረባታይ ድማ ኩሉ ዘሰምዖም ክስምዑ ክእሉ እቶም ካልኦት ከዓ ኣብ ውሽጦም ሒዞሞም ክከድሎ ስለዚ ነቲ ዘጋጥመና ውሽጥና እንተ ኣብ ውሽጥና ዓቂቕና የሱቅ ዝብል እተ ኮይና መሊሱ ስለ ዘይጭንቕና ነቲ ተኣምኖ ንዓርካኻ ድዩ ንኣባላት ቤተሰብካ ድዩ ከምኡ ንሓኪምካ ድዩ ብተደጋጋሚ ምዝና ካብቲ ሽግርካ ከፋኮሰልካ ወይ ከዓ ክኣልየካ ይኽእል እዩ። ስለዚ ንተኣምኖ ንዓርካኻ ክኸውን ኽእል ኣባላት ቤተሰብካ ክኸውን ኽእል ንሓኪምካ ክኸውን ኽእል እቲ ዘጋጠመካ ብዘይ ፍርሕን ብዘይ ሕፍረትን ከተካፍሎ እንተ ኣኺልካ ከተዛርቦ እንተ ኣኺልካ እዚ እውን ኣካል ፍወሳ እዩ። ብካልእ ኣዛርባ ቶክ ትራፒ ወይ ከዓ ናይ ዘረባ ሕክምና ክንብሎ ንኽእል።
1: ምፅምባር ምስ ሓበስቲ ምስ ሓገዝቲ ጉጅለታት ዝብልካ ንሱ እዩ ክኸውን ትኽእል ሞ ብታ መጠቓለለዩ ንከይድና ግዜውን ኣኺላ ስለ ዘለና
2: ኣብቲ መጠቓለለ ልክዕ ከምቲ ካልእ ሕማማት ሕማም ሕማም ስና ኣእምሮ እውን ኣካል ሕማም እዩ። ስለዚ ሓደ ሰብ ዝተፈላለዩ ሕማማት ክሓምም ይኽእል እዩ። ዝተፈላለዩ ሕማማት ካ ውሽጣዊ ሕማማት ተ ሓሚሙ ናብ ውሽጣዊ ሕማማት ናይ ማህፀን ሓኪም ሕማም ተሚ ናብ ናይ ማህፀን ሓኪም ናይ ዓይኒ ሓኪም ተሚ ከ ናብ ዓይኒ ሓኪም። ስለዚ እቲ ሰብ እቲ ናይ ኣእምሩ እንተ ሓኪሙ ሓሚሙ ቀልጢፍካ ናብቲ ሕክምና ክንዝ ዝኽእል እዩ። ስለዚ እዛ ጥረ ሕማም ዘይኮነት ቀልጢፍካ ብምምፃእ ናብቲ ሕክምና ናብቲ ናይ ኣእምሮም ካል ናይ ምሕዋይ ተክእልታት ኣሎ። ኣብቲ ሕብረተሰብና ዝረአ ግን ፍቕዶ ደየድሊ ኣብ ማሪታዊ ናብ ገለ ናብ ዘይስንጠና ኮለል ምስ በሉ ተስፋ ምስ ቆረፅዮም ናብ ሕክምና ዘምፅኦ። ስለዚ ነቲ ሕክምና ክሕግዘካ ሰብ ናብቲ ንቡር ስርሑ ናብቲ ምሮ መናባብሩ ወይ ከዓ ቅሱን ሂወት ክሕልፍ እንተ ኮይኑ ቀልጢፍካ እንተ ምፅካ ዝያዳ ተሓጋዚ ኮይኑ ኣብቲ ስርሑ ክምለስ ይኽእል። ብዙሓት ውን እውን ኣለዉ ኣብ ስርሖም ኣብ መናበሮም ኣብ ሓዳሮምን በዚ ኮይኖም መድሃኒቶም እንዳወሰዱ ዕዉታት ክኾኑ ይኽእሉ።
1: ፅቡቅ። በዚ ጋጣሚ እዚ እዛ ትርጉምካያ ዘለካ መፅሓፍ ናይ ኬን ፎሌት ሰላይ ብዓይኒ መርፍእ እትብል ኣይ ኦፍ ዘነድል ማለት እዩ ምስ ኩናትን ኣዝዩ ዝፍርሕ ፀላም ምዃኑ እያ ትገልፅ 310 ዘለዋ ገፅ ኣገዳሲት እያ ንምዚ ክንብሎ ፀናሕና ዛዕባ ዶዶ ትብላ ከምኡ ኢልካ ውን ኣቐዲምና ቅድሚ ስትድዮ መእታውና ስለተዘራርብና
2: ኣሎ እጂታ መፅሓፍ እውን ዋላፍታ ገበራ ዘላታ ኩናት ኣዝዩ ዘፍርሕ ፀላም እዩ ወይ ደላሃመት እዩ። ስለዚ እዚኣ ንገዛ እሳት ሓደ ካብቲ ነቲ ፒቲኤስ ትገልፅ እያ። ስለዚ ካብ ኩናት ፅቡቅ ነገር የለን እታ መፅሓፍ ከዓ ዝያዳ ግን ኣብቲ እንታይ ድበሃል ገለ ኣብ ካልኣይ ኩናት ዓለም ውግእ ተገብረ ሓደ ሰላይ ዕዉት ንምዃን ወይ ከዓ ንጀርመን ካብ ዕውታ ኢሉ ዝገበሮ ሓያል ፃዕርያ ተብል እዚ ከዓ ናይ ኩናት ኣለዋ ናይ ሽግርና ኩናት ኣለዋ ናይ ኩናት ናይ ሽግርና ኣለዋ ናይ ፍቅሪ ኣለዋ ናይ ስለያ ኣለዋ ከመይ ገይሩ እንታይ ድበሃል ተዝዕወት ነሩ እንታይ ምኾነት ነሩ ዝብል መፅሓፍ እያ።
1: ፅቡቅ ሓራይ ሞ ነመስግነካ ክብሮም ነፀረ ኣብ ክኢላ ጥዕና ስነ ኣእምሮ ካብ ሆስፒታል ቅድስቲ ማርያም ስለተዝሃብካና ኣስተምህሮ ወይ መብርሂ ብስም ኩሎም ተኸታተልቲ ነመስግነካ ይቀኒየልና
2: ይቀኒለካ
1: እምበርከት ዝኸበርኩም ተኸታተልቲ ዶክተራት ኣብ ስቱድዮ ናይ ሎም ዛዕባ ዶክተራት ኣብ ስቱድዮ ዝክትከታተሉ ፅናሕኩም እዩ ዝመፅእ ዘሎ ሰሙን ብካልእ ዛዕባ ክሳብ ንረኸብ ድሓንቀኒ ሰላም።

0: ትምባል ስለዝመረጸ
1: ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል።
0: ኢትዮጵያ አፍ ደገ ባህር ምስ ረኸበት ኤርትራ ዝኾነትሉ ምክንያት ከብቅዕ እዩ።
2: እዛ በጣም ትልቅ ሃገር
0: ኤርትራ። ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንኽቕፅልን ክሓፅርን ፅልዋ ኤርትራ ነይርዎ። ሰነዳዊት ፊልም ኣብ ኤርቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ቀይ ባህር ማለት
0: ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ ዝበሃል። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ።
4: የባህራችን ጉዳይ ተዘግቶብን እንኖራለን እንዴ?
0: ጉዳይ ባሕርና ተዓፂና ክንነብር ግና ተዓፂዎ ዝነብር መንእሰይ የለን። ሓቂ ለና ዓለም ለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
5: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ አካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል።
6: አሰብ የኢትዮጵያ ነች ያነው አሰብ የኢትዮጵያ ስለሆነች ነው።
0: አሰብ ናይ ኢትዮጵያ ዝበልና ናይ ኢትዮጵያ ስለዝኾነት እዩ። ብሓይሊ ዝወሰድክሞ ብሓይሊ ክንመልሶ ኢና።
7: ስለዚ ከዚ ቀደም የሰራትና ስህተት እናብሉ
0: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ።
8: ኣጉል ህልሚ ነው እየ ኣጉል ህልሚ ነው
0: ትምባል ስለ ዝመረፀ መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህተፍትፍ ቫይረስ ካብ ዝልከፉ ግዜያት ተቆፂሩ ኣሎ።
9: ውጃውን ኣስመራ፣ ምፅዋ፣ ከረን፣ ዓሰብ ንወስድነት
10: በፍፁም ሰሜንን በጦርነት ኣናሸንፍም በሰላም በፖለቲካ መፈታት አለበት።
11: በአንድም በሌላ መንገድም ተሸንፈናል።
0: ተሳዒርና፣
12: ተጨፈጨፍ፣
0: ተዳሂኽና
13: ዓሰመቲና ተነባሮ ዝነበረን ዕላማ የኾነ ማእኸላት እዩ ለዊስና
14: ሓሰብ ቀርቶ ግማሽ መንገዳት ዝደረሰ
0: ኣይሽ እንኳ ይዶ ናብ ዓሰብ ፍርቂ መንገዲ እኳ ይተበፅሐን
15: 67 ተዋገር የት ነው ያለ ነው
0: 60 ዓመታት ተዋጊና ሕጂ በ የለና ምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ ረቡዕ 9:25 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ።

0: ራይ ኣነ ድመፃ ክሎ ካብ ኮርፖሬሽን ዘራእትን ጥሪትን እዩ ኮርፖሬሽን ዘራእትን ጥሪትን ዝውክል ስራሕ ከዓ ዝና መፂና ኣለና ኣብዚ ከዓ ከም ኣዋህዲ መደብ ኮይነ ይሰርሕ ኣለኹ እዚ ኮርፖሬሽን ካስ ኣብ ዝተፈላለየ ኣብ ልምዓት ዘራእትን ጥሪትን ዝነጥፍ ትካል እዩ ዝተፈላለየ ኣግሮ ኢንዱስትራታት ኣለዎ ዝተፈላለዩ መመስርሒ ትካላት ኣለዎ እዚ ኮርፖሬሽን ዝጀመረሉ ኣብ 212 ሓድሽ ወፍሪ ኣብ ሕርሻ ብምብጋስን ከምኡ ውን ንዝፀንሓ ትካላትን ብምጥርናፍ እዩ ጀሚሩ ዝተፈላለዩ ኣግሮ ኢንዱስትሪ ኣብ ትሕቲ ተጠርኒፈን ዝተፈላለዩ ሕርሻታት ተጠርኒፈን ከምኡ ውን ሓደስቲ ሕርሻታት ብምብጋስ ስርሑ ኣብ 212 ብኣዋጅ ቁፅሪ ጋዜጣ ኤርትራ ጀሚሩ ማለት እዩ
1: ሽመይ ሳሊም ኣለም ሰገድ ይበሃል ኣብ ኮርፖሬሽን ዘራእትን ጥሪትን ኤርትራ ኣብ ክፍሊ ፋይናንስ ይሰርሕ ነዚ በዓል እዚ ድማ ናይ 226 ፌስቲቫል ድማ ትካለይ ወኪለ ኣብዚ ይሳተፍ ኣለኹ ኣብዚኣ ኣጋሽዳ ተቐበልኩ ብሮሸር ድማ ዝተፈላለየ ሰለስተ ዓይነት ቋንቋ ይዕድል ኣለኹ ማለት እዩ
2: ሽመይ ናሆም ሳሙኤል ይበሃል ካብ ምሕረድ ስጋ ባርካ ካነድስ ቁፅሪ 3 ወይ ኢንኮደ መፅ ኣለኹ ኣብዚ ፌስቲቫል 226 ድማ ነዜና ኣብዘን ቀሪበን ኣለዋ ስጋን ውፅኢት ስጋ ናይ ሓሰማን ስጋ ናይ ብዕራይን ከነቐርብ መፂና ኣለና ፍልልያቱ ብገፊሑ ከነረድእ መፅ ኣለኹ ኣብ ምሕረድ ስጋ ባርካ ካነድስ ቁፅሪ 3 ዓይነት ኣገልግሎት ሕሪና ንህብ ቀዳማይ ዓይነት ንላዕለዎት ትካላት ትምህርቲ ናይ ዕደና ትካላት መንግስታውያን ትካላት ነዚአን ብውሽጣዊ ዓቕሚ ዝፈረዩ ከብቲ ጌርና በቲ ሪኩዌስት ናቶም ተሓሪዱ ዓፅሚ ተኣልዩ ስብሒ ተኣልዩ መወዳእታ ቀይሕ ስጋ ተዓሽጉ ይወሃቦም ማለት እዩ ተወሳኺ እታ ካልኣይ ዓይነት ኣገልግሎት ሕሪ ንህቦ ኣብ ምሕረድ ስጋ ባርካ ካነድ ቁፅሪ 3 ኣብ ኣስመራን ከባቢ ኣስመራን

ዓም ዝፈረዩ ከብቲ ጌርና በቲ ሪኩዌስት ናቶም ተሓሪዱ ዓፅሚ ተኣልዩ ስብሒ ተኣልዩ መወዳእታ ቀይሕ ስጋ ተዓሽጉ ይወሃቦም ማለት እዩ። ተወሳኺ እታ ካልኣይ ዓይነት ኣገልግሎት ሕሪ ንህቦ ኣብ መሕረድ ስጋ ባርካ ካናድ ቁፅሪ 3 ኣብ ኣስመራን ከባቢ ኣስመራን ዘለዉ ትካላት መሸጢ ስጋ ናቶም ከብቲ ሒዞም መፅሙ ብድሮኣትዮም ተመርሚሮም እዚ ንማሕረድቲ ብቑዒ ምስ ተባህለ ናብ ሕርዳኣቲ ወይ ብእንግሊሽ ኣንቲሞርቶም ንብሎ ብድሕሪኡ ብመኪናናትና ገይሮም ኣብ ትካላት ናይ መሸጢ ስጋ ይበፅሕ ማለት እዩ። ተሳልሳይ ንኣገልግሎት ንውራያት ገለመለ ንሰብ ናቱ ከብቲ ሒዙ መፅሞ ተሓሪዱሉ ክወሃቦ ይኽእል ማለት እዩ። ዘን 3 ዓይነት ኣገልግሎት ሕሪ ንህብ ኣለና። ነዚ ንኸነላለ ከዓ ኣብ ፌስቲቫል መፂና ኣለና።

0: መጀመርያ ሽሜ ዓወት ካዕሳይ ወድታ ሌሮ ይበሃል። ድመፃናሉ ቦታ ካብ ኣግሮ ኢንዳስትሪ ዕላ በርዕድ ካብ ፋብሪካ ፀባ ሒዝናዮ መፂና ዘለና ትሕዝቶና ድማ ፀባን ውፅኢት ፀባን ውፅኢት ፀባ ክንብል ከለና ከም በዓል ጠስሚ፣ ቡሮ፣ ሪኮታ፣ ፋርማጆ እዚኣቶም ሒዝና መፂና ኣለና።
1: ድመይ ኣስራታ ፍወርቅ ይበሃል ካብ ሓልሓለ ዲየር ፋርም መፀ ኣብዚ ቅሪብ ዘለካ ብሓፈሻ ብዛዕባ ኣብ ትሕቲ ኮርፖሬሽን ዘራእትን ጥሪትን ኤርትራን ኮይኑ ስሙ ከም ዝሕብሮ ብዛዕባ ዘራእትን ጥሪትን እዩ ዝጥርንፍ ኮርፖሬሽን ኣነኻ ብዛዕባ ጥሪት እያ ነገር ማለት ኣብ ትሕቲ ኮርፖሬሽን ዘራእትን ጥሪትን ኤርትራ ኣብ ጋሽባርጋ ኣብኣጊዒ ይኹና ከብቲ ይኹና ኣለዋ ኣብ ከብቲ ማለት እዩ ጅሰን ብባህላዊ ዓይነት ኣተሓዛ ይተሓዛ ኣብ ሓላለ ዘለዋ ከብቲ ግን ሰለስተ ዓሌት ናይ ፀባያን ብዘበናዊ ኣገባብካ ይተሓዛ ሆሉሴን ፍረሻን ዝበሃላ ፀሊምን ፃዕዳን ሕብርን ኣለዋ ብራውን ሕብሪ ዘለዎን ከዓ ብራውን ስዊዝ ንብለን ፃዕዳን ቀይሕን ሕብሪ ዘለዎን ከዓ ሰሜንታል ዝበሃላ ኣለዋ ማለት እዚአን ኩለን ዝተመርፃ ንፀባይለን ዝመፃ ካብ ደገየን ማለት እዩ እ ካብ ገዘአናት ሒዝካ ብምልእቲ ዝካየድ ምሕደራ ከ ዘበናዊ ኮይኑ ኣብ ሳይነስ ዝተመርኮሶ እዩ ማለት እዩ እቲ ንዕን ክበቅዕ ዝኽእል ካብ ገዘአ ካብ መንበሪአን ጀሚርካ ማለት እዩ እቲ መንበሪአን ጉቡእ ንዕን ክበቅዕ ዝኽእል ኣብ ሳይነስ ዝተመርኮሶ እዩ እቲ መግቢ ዝምገብኦ ከ ንዕን ዝበቅዕ እዩ ማለት እዩ ካልእ ሕክምናዊ ኣገልግሎት ዝረኽቦ ከ እቲ ንዕን ዝበቅዕ ብምሉእ ኣብ ሳይነስ ቤዝ ዝኾነ እዩ ማለት እዩ እቲ ማሽንስ ዘመናዊ ወይ ከዓ ከምዚ ስታንዳርድ ዝኾነ ሳይነስ ቤዝ ዝኾነ እዩ ማለት እዩ ሓፈሻ ነዚ ይመስል።
2: ሽመይ ኣማኒኤል ጊላ ዝግበሃል ሒዘ መፅአ ዘለካ ኣብ ትሕቲ ኮርፖሬሽን ጥሪትን ዘራእትን ዝካየድ ንጥፈታት ኮይኑ ፋብሪካታት ኣብ ትሕቲ ጥሪትን ዘራእትን ዘለዋ ናይ ኣፊምቦላ ኣለና ኣብ ኣለቡካ ባናቶም ኣላትና ናይ ዘይቲ ፋብሪካ ከ ኣብዚ ቀረባ ግዜ ዝተተኽለት ኣላ ሽዱሽተ ዓይነት ሒዘ መፅእ ኣለኹ ሕጂ እዚ ኦርጋኒክ ኩሉ ሒዝናያ ዘለና ሕጂ ኦርጋኒክ ባናቶም ከዓ ከምኡ ማለት እዩ ካብተን ሕርሻታት ኣብ ትሕቲ ጥሪትን ዘራእትን ዘሎ ሕርሻታት ካብ ኢና ጥረ ነገራት ንረክብ ማለት እዩ።

ማሽን ሓደ ወይ ክልተ ልክዕ ናታ ኦፐሬተር ኣለዋ ማለት እዩ። ናብ ስእሊ እንድሕር መፂና እዚኣ ንሪኣ ዘለና ስእሊ ፕላዝማ ትበሃል። እዚኣ ፕሬስ ብሬክ፣ እዚኣ ሲኤንሲ፣ እዚአን ከዓ መላሓሓሚ ንጥቀመለን ማለት እዩ። ሕራይ ብሓፈሻ እዚ ኣለቡ ወርክሾፕ ነቲ ኣብ ትሕቲ ኮርፖሬሽን ዘሎ ኩሉ ደንበ ንኩሉ ዘገልግል ኮይኑ ዝኾነ ቴክኒካዊ ስራሓት ንዕኡ ዝፅግን ዘተዓራሪ ማለት እዩ።

ሕረ መጀመርታ ሽመይ ኣማንኤል ምሕረት ኣብሃብ ተበሃል ካብ ኮርፖሬሽን ዝራእቲ ጥሪትን ኣለቦ የ መፅ ነዚ ፌስቲቫል እዚ ከዓ ብዛዕባ ሓፈሻዊ ኣለቦ ወርክሾፕ ኣብ ኮርፖሬሽን ዝራእትን ጥሪትን ዘበርክቶ ስራሕ ገልፅ የ መፅ ማለት እዩ ካብ መጀመርታ እዚኣናና ኣለቦ ወርክሾፕ ትድኮነሉ ቦታ ኣብ ልማዕታዊ ቦታ ዘባጋሽ ባርካ ንዞባይኮታ ኣለቦ እያ ተደኪና ዘላ ናብቲ ስራሕ እንድሕር ኣቲና ከዓ ኣብዚ ትካል እዚ ብዙሕ ዓይነት መሳርሒታት እዩ ደሎ ንኩሉ ከዓ ነናቲ ኦፐሬተር ኣለዎ ማለት እዩ ንሓንቲ

ሽመይ ክብረ ኣብ የማን ይበሃል። ዝመፀክሉ ትካል ከዓኒ ካብ ኮልስተር ዓድጓ ዓናደ ይመፅ ማለት እዩ። ኮልስተር ወይ ከዓ መዝሓሊ መክሰን ክንብል ከለና ዓብዪ ናይ ኩሊን ሲስተም ወይከዓ ናይ ስርዓተ መዝሓሊ ኮይኑ ካብቲ ኣብ ኤርትራ ሃገርና ዝርከብ ዝዓበየ ወይከዓ ኢንዳስትሪያል ደረጃ ኢልና ንፅውዖ ከዓ ሓደ እዩ ማለት እዩ። ኣብ ሃገርና ኤርትራ ሰለስተ ኮልስተር እዮም ዘለዋ። ሓንቲ ኣብ ኣለቡ ትርከብ እቲ ናታ ካፓሲታ ናይ 2,000 ቶን እዩ። ካልአይቲ ኣብ ዓድጓ ዓዳድ ናይ 5,000 ቶን። ሳልሰይቲ ከዓ ኣብ ማሳዋ ናይ 10,000 ቶን ኣላትና ማለት እዩ። ዕላማ ናይዚ ኮልስተር ከዓ እንታይ እዩ? መግቢ ምስ ፈረየ ክዕቀብቲ ኮይኑ ዝሓሊ የድልየ ማለት እዩ። ስለዚ ብሰንኪ ስነ ዝሓሊ ዝባላሾ መግቢ ኮነ መድሃኒት ወይ ከዓ ምስ መግቢ ዝተኣሰሩ ነገራት ንኸይህሉ ነዚ እዩ ተቐንዲ ዕላማ ናይዚ ኮልስተር ማለት እዩ።

0: እዚ ንሪኦ ዘለና ብሽኮቲ ኣብ ብሬሲ ጀነራል ሚልስ ኣብ ደቂ ምሓረ ዝፈሪ ብሽኮቲ እዩ። ስሙ ከዓ ብጋሌጣ ወይ ከዓ ብጉስማጥ ዝፍለጥ ብሽኮቲ እዩ። ድበዝሒ ከዓኒ ንሚስሪ ምክልኻል ኢልና ያ ንስርሖ ማለት እዩ። ካብ ብሽኮቲ ወፃኢ ፊኖ የፍሪ እዩ፣ ዲኤምከይ ፓስታ ፍሩስካን ፍርሽከለን ውን ዘፍሪ ዓበይ ትካል እዩ።
1: ኣራይ ስመይ ጃዕፈር ብርሃነ ይበሃል። ተወኪለ ዝመፅእ ኩሉ ካብ ትካል ባርካ ካናርስ ፋብሪካ ዕሹግ ምግቢ ማለት እዩ። ፋብሪካ ዕሹግ ምግቢ ባርካ ካናርስ እቶም ዘቕርቦም ኣብዚ ሕጂ እዋን ዘቕርቦም ዘለዉ ፍርያት እዚ ንሪኦ ዘለና ፀብሒ ሓምሊ ንብሎ፣ እዚ ከዓ ፀብሒ ዓተር ንብሎ ማለት እዩ። ሕጂ ዝመፀና ጥረ ነገራት እዚ ስለ ዝኾነ እምበር ዝተፈላለየ ዓይነት ጥረ ነገራት ዓሳ ክንሰርሕ ንኽእል፣ ስጋ ክንሰርሕ ንኽእል፣ ካልኦት ጥረታት እውን ብፀብሒ መልክዕ ከነዳሉ ንኽእል። ስለዚ ብኣጠቃላለ እዚ ይመስል ንትካል ባርካ ካናርስ ዝምልከት ንፍርያቶም ይቐኒለይ።
2: ሽመይ ሜሮን ኣብርሃም ይበሃል። ካብ ኮርፖሬሽን ዘራእትን ጥሪትን ኣሃዱ ማካናይዜሽን ኢና። እዚ ሎሚ ዓመት ኣብ ኤክስፖ ፌስቲቫል ሒዝናዮ መፂና ዘለና ድማ ንመንግስቲ ኣብ ምፍዋስ ማይ ክዖ ካብ ቅድም መጀመርያ ናፅነት ዝእተዎ ማሽነሪ በብዓቅመቱ ኣብ ቴክኖሎጂ ዝበለፀ ማለት እዩ ኣብ ዝለዓለ ቴክኖሎጂ ዝበለፃ ቴክኖሎጂ እንዳምፀአ ነቲ ንምፍዋስ ማይ ክዖ ሃልክ ዘይብሉን ቀሊልን ፅፉፍን ስሉጥን ንምግባር ዝገብሮ ዘሎ ፃዕሪ ንምርኣይ ኢና ምፂናዮ። ንሕና ከም ትካል ንኩሉ ኣብ ትካልና ዝርከብን ንናይ ግሊ ሓረስቶት ብስማው ድጎማ ናይ መንግስቲ ክፍሊት ኣገልግሎት ንህብ ማለት እዩ። ኮታ ኩሉ ኣብ ሕርሻ ቅርጡን ፅፉፍን ኣገልግሎት ንምሃብ እቲ ኣሃዱ ንከምኡ ይሰርሕ ማለት እዩ።

ስመይ በረኸት ሃብተፅዮን ይበሃል። ካብ ትካል ኮርፖሬሽን ዘርእትን ጥሪትን ኤርትራ ማለት እዩ። ናይ ሎማ ዓመት 226 ሒዝና መፅና ዘለና ብክፍልና ክፍሊ መስኖን መካናይሽን ወይ ከዓ ኢሪጌሽን ኤንድ መካናይሽን ዝበሃል ሓደ ብዛዕባ ሎኬሽን ኦፍ ኢሲኤልስ ፋርምስ ሕርሻት ናይዚ ኮርፖሬሽን ዝርከባሉ ቦታታት፣ ካልኣይ መሽነሪ፣ ሳልሳይ ከዓ ብዛዕባ ፓይሎት ፕሮጀክት ናይ ሕርሻ ሓለሓለ ሒዝና መፅና ኣለና። እዚ ተዳልዩ ዘሎ ካርታ ኣብዚ ቅድሜና ዝረአየና ዘሎ ብምትሕባር ምስ ማእከል ካርታን ሓበሬታን ኮይኑ ተዳልዩ ዘሎ ማለት እዩ።

0: ተመላለ እዩ ዝኸይድ ሓደ ካብ ሓደ ዝተናፀረ ዘይኮነስ ነንሕ ተወሳሲቡ ዝኸይድ ማለት እዩ ነንሕደዱ ዘሎ ዲፓርትመንታት ወይ ከዓ ክፍልታት ማለት እዩ።
1: ራይ ሽመይ እሳያስ ደሳለ ይበሃል። ዝመፃኽሉ ትካል ድማ ኮርፖሬሽን ዘራትን ጥሪትን ኤርትራ ይበሃል። ኣብዚ ትካል እዚ ከም ክላ ስነ በቕሊ ኮይነ ይሰርሓ ኣለኹ ማለት እዩ። ኣብዚ ናይ ሎም ዘበን ፌስቲቫል ሒዝና የቕሪብና ዘለና ትሕዝቶ ናይ ኣሕምልትን ናይ ፍረታትን ናይ ኣእካልን ኮይኑ እዚ ትካል እዚ ድማ ነዚ ብምሎም ክንብሎም ፀናሓና ኣብ ዝተፈላለየ ቦታታት ናይ ኮርፖሬሽን የፍርዮም ማለት እዩ። ንኣብነት ኣብዚ እንተዳ መፂና እዚ ኣቮካዶ ኣብ ከባቢ ሓልሓለን ዒላ ብርዕድ ንፈሪ ሎም ዘበን እዚ ሒዝና ቀሪብና ኣለና ንኽእል ማለት እዩ።

ስመይ ስነ ጥባዊ ሰሎሞን ኣብርሃ ይበሃል። ካብ ዝመፀ ኩሉ ከዓ ካብ መኮንን ጎስጓስን ሓበሬታ ንሚኒስትሪ ምክልኻል እዩ። ንሎሚ ናይ 226 ፌስቲቫል እዚ ዝኣክል ስነ ጥባዊ ስራሓት ወይ ውርሻታት ገድሊ ሒዝና መፂና ኣለና። ካብተን ውርሻታት ገድሊ 5 ፓርቲ ሒዝና መፂና ናይ ሰውራ ዝነበረ ካብኣተን ሓንቲ እዚአን መራኸቢታት እየን። ኣብ ግዜ ሰውራ ዝነበረ መራኸቢታት ሓደ ናይ ኣዘዝቲ ካልኣይ ድሕሪ መስመር ምስ ኣዘዝቲ ኮይኖም ረድዮ ርክብ ተሰኪሞም ሓበሬታ ዘመሓላልፉ ነበሩ። ብድሕሪኡ ከዓ ድሕሪ መስመር ኮይነን ረድዮ ሒዘን ኣብቲ ሰውራ ብኸመይ ይንቀሳቐስ ወይ ብኸመይ ሓበሬታ ይወሃብ ነይሩ ምስጠራዊ ሓበሬታ ምስ ግፍሕብ ስለ ዝነበሮ እቲ ዝነበረ ሓበሬታታት ፅበብ ክብል ምእንቲ እዚ ዓይነት ረድዮ ከም መበገሲ ተጠቒሞም በዚ ይኸዱ ስለ ዝነበሩ እዚአን ከዓ ካብ እንዳ መራኸቢታት ዝሃቡና እየን ማለት እዩ።

እዚአን ከዓ ካብ ሚኒስትሪ ጥዕና ካብ ሕክምና ዘምፀናየን ንብረት እየን መበገስ ናይ ሰውራ ዝነበራ ሕጂ ኣብ ሰውራ እንታይ ዓይነት ናይ ንጥፈታት ናይ ሕክምና ይጥቀሙ ነይሮም ገለ ክፋል ካብኡ መርኣይ ዝነበረ እዩ ንኣብነት እዚኣ ፎርሴፍ ኣይነበረን ሓፂን በቲ ዝነበረ ኣብቲ ከባቢኦም ኣግራብ ካብኡ ፀሪቦም እዮም ዝጥቀሙ ነይሮም ዋላ ሓንቲ መሳርሒ ዝበሃል ኣይነበሮም ኢቨን እውን እዋን ለይቲ ክኸውን ከሎ መጥባሕቲ ክበዝሖም ከሎ ወይ ህሩማት ክበዝሖ ከለዉ ከዓ ዝነበራ ላምፓዲና ተፀጊሞም እንዳገበሩ እዮም ነዚታት ንጥፈታት ዝሰርሑ ነይሮም መምከኒ መሳርሒ ከዓ እዚኣ ዓባይ ድስ ትርእያ ዘለኽ ናይ ሓዊ ነይራ ሃልሃልታ ዕንጨይቲ ገይሮም ሓዊ ይጥቀሙ ነይሮም ድሓድ ግን ቁሩብ ናይ ኤሌትሪክ መፅያቶም ብከምዚ ኣገባብ ገይሮም ከዓ ሕክምና ዝሰርሑ ነይሮም እቲ ዝኸፍአ ነበረ ቀንዲ ቃንዛ ግን ቃንዛ ኩርምቲ እዩ ነይሩ ቃንዛ ኩርምቲ ከዓ እዚኣ ርኣያ እዛ ሰድያ እዚኣ ናይ ሽዑኡ በቲ ኣብኡ ዝነበሩ ሰባት ተባላሒቶም ዝሰርሕዋ እያ እቲ መስደዲ ኩርምቲ ከዓ ርኣዮ ኣዝዩ ሓደገኛ እዩ እንታይ እውን ንጥቀሙ ነይሮም ኣብቲ ሰዓተቲ ይገርመካ እዩ ምክንያቱ መደንዘዚ መደንዘዚስ ዳርጋ ኣይነበረን ሕጂስ ብከምዚ ዓይነት ኣገባብ ገይሮም ይጥቀሙ ነይሮም ባሬላ ኣይነበሮምን ገረብ ቆሪፆም ኣንሶላ ገይሮም እዮም ሰባት ዘጋዓዕዙ ነይሮም ምርኩስ ከዓ ርኣዮ እዚ በቲ ዝነበረ ቦታታት ሓፂን ድ ዕንጨይቲ ድ ፀሪቦም እዮም ምርኩስ ተሰኪሞም ይኸዱ ነይሮም እንታይ ዓይነት መስገደል ይመፅኡ ኣብ ግዜ ምንቅስቃስ ፀገም ይብልካን ተሃሪሙ ወይ ተወጊኡ ወይ እግሩ ሰንኪሉ ኣዝዩ ከቢድ እዩ ንዑ ብምንታይ ክትፃወሮ ትኽእል ጥሜት ክትፃወሮ ትኽእል ኢኻ ርክብ ክትፃወሮ ትኽእል ኢኻ ሰብ ሊኢኽካ እዚ ግን ክትፃወሮ ዘይክእል ቃንዛ ከቢድን ብርቱዕን እዩ ነይሩ ማዕር ክንደይ ፀገምን ሽግርን ሕሊፉ ተጋዳላይ በዚ ድረኣየካ ሰውራስ ብኸመይ ፀቢብ ሂወት ሓሊፉ ነዚ ሕጂ ዘለናዮ ብርሃን ኣምፅኡ ብጣዕሚ ድገርም ዝኻ ንወለዶታት ብከምዚ ጋባብ መፅ ኢሎ ማለት እዩ

ራይ እዚአን ከዓ ካብተን ደምፀናያ ንበልኩ ኸ ናይ ክፍሊ ሓበሬታ እዩ ኣብ ግዜ ቃልሲ ሓበሬታ ኣብ ግዜ ቃልሲ ከምዚ ሎም ይኮነን ሳላ መንግስቲ ብዙሕ ቤት ትምህርቲ ብዙ ንቕሓት ኣለዎ ኣብ ግዜ ገድሊ ግን እቲ ዝበዝሐ ክፋል ደይተምሃረ እዩ ነይሩ እቲ ቀንዲ ኣብ ሜዳ ዘዕወተ ከዓ ንቕሓት እዩ ንቕሓት ብኸመይ ብፅሑፍ ንኹሉ ሰብ ክትእክቦ ኣብ ጫፍ ሎ ኣብ ርሑቕ ዘሎ ክትእክቦ ይትኽእልና ግን ታዝዓብየት ነበረት ንቕሓት እያ መጀመርያ ብፒሮ እዩ ተበጊሱ ብፅሑፍ ድሕሪ ፅሑፍ ብታይፒን ዳሓር እየን ኮምፒተራት መፅአን ድሕሪ ጌዳ ግን ኣብ ሰውራ እዚ ዝኣክል ኣብ በረኻ ኮንካ ክንዛ ዓይነት ብዙሕ ዘሎ

መጽሔት ክትሓትም፣ ጽሑፋት ክትሓትም፣ ወተሃደራዊ ጽሑፍ ኢቭን ክሳብ ሕክምና ቆልዑ ተዓባብያ ህፃናት ከመይ ኢሎም ዓብዩ ከይተረፈ ሕርሻ ከመይ ኢሉ ሓረስታይ ክሰርሕ ከም ዘለዎ ኣብቲ ናፅነት ሰላም ዘውፅሉ ዓዲ ኩሉ እንዳጎስጎስካ ከምዚ ዓይነት ሓበሬታታት ነይሩ ብዓረብን ብትግልኛን ብእንግሊሽን ንኩሉ ሰብ በብዝረቦ በብድርጀቡ ንኩሉ ከምዚ ዓይነት መፅሓፍቲ ተገይሩ ማለት እዩ። እዚ ገለ ክፋል ካብቲ ዝሃቡና ሒዝናየ ዝመፀና ማለት እዩ።

0: እዚ እንዳ ስንቂ እዩ። ስንቂ ዋላ ዝኾነ ኣብ ከምቲ መጀመርያ ዝሕብሩና ነይሮም ቆፅሊ ሸምጢጥካ ድዩ ገለ ጌርካ ተበሊዑ ይሓልፍ ነይሩ። ድሓር ግን ንእሽተይ መስተሮት ምስ ተረኽበ ናይ መሻርፍ ተረኺቡ። መሻርፍ ከዓ ናብ ኣሃዱ ንክበፅሕ ብኸመይ ይብፃሕ? ትራንስፖርት የለን፣ መካይን የላ፣ ዝተፈላለየ ነገር የለን። እንታይ ዳ ተባላሒቶም መጀመርያ ብመንኮቦም ብመንኮብካ ከመይ ጌርካ ትሕልፎ? ሓደ ሰብ ወይ ክልተ ሰብ ኣብ ሓንቲ ኩንታል ክንዲዝኣክል ብመሸላ ተሰኪምካ ብውሕጂ ሓደ ውልቀ ሰብ ከማ ብውሕጅ ንነብሱ ጥራይ ክሓልፍ ክንደይ ስቀቕታ ክንደይ ሰብ ድመውደሎ ንሪኦ ኣለና። ኣብቲ ሰዓት እቲ ግን ሓደ ሰብ ኩንታልን ገለን ተሰኪሙ ብውሕጅ እንታይ ዝብል ዕላማ ነይርዎም ኣብዚ ፅሑፍ ኣላ? ውሕጅ ደይኮና ነማዓዱ ኪኖ ውሕጅ ዘሎ ብፆትና ኢና ነማዓዱ ይድብል። ኣብዚ ከዓ ከምቲ ዝሓበሩና ናይ እንዳስንቀ ኣባላት ነዚ መሻርፍ እዚ ንኸስግሩ ሂወት ንኸድሕኑ ሂወቶም ኣጥፊኦም ምስ እኽሎም ተሰኪሞሞ ከሎ ውሕጅ ወሲድዎም ብታሕቲ ኣግራብ እናሃረሞም ዝተፈላለየ ፀገም እንዳምፆም እዚታት ኣብፂሖሞ ኣዝዩ ብጣዕሚ ከቢድ። ድሓር ቁሩብ መስተሮት ምስ ተፈጠረ እቲያ ጣሓኒት ትራክተር መፅያ ነቲ ሰራዊት ኣብ ሓደ ኮንካ ከተጥሕነሉ ስለ ዘይከኣል ብህፁፅ ኣቦውቱ ይብፃሕ። እታ ትራክተር ከዓ እንዳተንቀሳቀሰት ነቲ እኽሊ ከተጥሕነሎም ጀሚራ ማለት እዩ። ኣራይ እዚአን ከዓ መበገሲ ናይ ሰውራ መሳርሒ ሙዚቃ ዝነበረ እዩ። ብፍላይ ብዓዝያ ሃርሞኒካ እዚአን ተን ቀዳሞት እያ። ካብተን ቀዳሞት ዝነበራ 3-4 ነይሩ፣ ግን ካብተን ቀዳሞት ተባሂላ ዝመፀት ሓንቲ እዚኣ ነይራ። እዚኣ ከዓ ካብቶም ቀዳሞት ሳክስፎን ዝነበራ እየን ናይ ተኣህዱ። እዚኣ እውን ኦርጋን ከማ እየን። ሕጂ ቁሩብ ምስቲ ቦታ እዩ እምበር ናይ ነፍሲ ወከፍ መሳርሒ ኣሎ። ምስ ሰብ ዝተቐመጠ ከዓ ኣሎ ትማል ሕጂ ከምዝሓበረና ሰብ ምሳና ክራር ኣላ። ናይ መጀመርያ ክራር ምሳና ከምዝሎ ኢሉ ብዙሕ ሰብ ሓቢርና ኣሎ። እዚ ከዓ ኣብ ምዕቃቡ መገዲኹም ገለ ነገር ክግበር። እዚአን እውን ካብተን ቀዳሞ ዝነበራ ካሜራታት ተባሂለን ዝተዋህባናየን ነይረን። ሕጂ እዚ ብሙሉእ ደይኮነስ ገለ ክፋል ካብቲ ዝሃቡና ዝሓተናዮ እምበር ብዙሕ ዝዓቀቡ ሰባት ከዓ ኣለው ተማሃዱታት ማለት እዩ። እዚኣ ብኣባልና መኮንን ጎስጓስን ሓበሬታን ስነጥበባዊ ኤርምያስ ነጋሽ ይሰሪሕዋ። ሕጂ ኣጋጣሚ ስለ ዘየለ ህውክቲ ከዓ ስለ ዝበልኩማ ኢና ንሕና ንግልፃ ዘለና። እዘን ኣብ ጥርሙዝ ኣትየን ዘለዋ ብስነ ጥበባዊ ኣሰራርሓ ብካልእ ስነ ጥበብ ክስራሕ ምተኽኣለ ነይሩ ዝኾነ ዓይነት ኣሰራርሓ፣ ግን ስለምንታይ ብኸመይ ኣትያ ዝብል ዘሎ ሰብ መልሲ ናይ ፅሑፍ እዚ ወይ ናይ ስራሕ እዚ መልሲ እንታይ እዩ? እዚ እዩ ታሪክ ናይ ህዝባዊ ግንባር፣ ታሪክ ሰውራ፣ ታሪክ ህዝቢ ኤርትራስ ብኸመይ ይሓሊፉ ሰያታ መልሳታ ቐዲ እቲ ስራሕዮ ስነ ጥበባዊ ኣሰራርሑኡ ንሰብ ኣይግለፅን እዩ። ምክንያቱ ሚስጢራዊ እዩ ክሳዕ ሎሚ። ሰብ ግን ባዕሉ ክፍትን ኣለዎ። ታሕቶ ናይ እዚኣ ወይ መልሲ ናይ እዚኣ ጥርሙዝ ከዓ እንታይ እያ ትብል ብኸመይ ኣትዩ ኣብዚ ነፍሲ ወከፍ ሰብ ክባላሓት ኣለዎ። ነፍሲ ወከፍ ሰብ ክፅዕር ኣለዎ። ንሓደ ስራሕ ንሓደ ጥበብ ሰሪሕኻ እንድሕር ነጊርካዮ ወይለይ ብከምዚ ድያ ትስራሕ ኢሉ የፋኽሶ ነት ስራሕ መጀመርያ ግን ሓሳብ እዩ። ኣብ ስራሕ ሽዑ ፀገም ይህብሉ። ታቐንዲ ሚስጢር ናይዛ ስራሕ እዚኣ ግን ታሪክ ናይ ሰውራ፣ ታሪክ ናይ ህዝባዊ ግንባር፣ ታሪክ ናይ ህዝቢ ኤርትራ እዚ ብቅድሚት ተራእዩ ዘሎ ብምሉኡ ተጠርኒፉ ኣብ ስራሕ ዝኣትዩ ኣሎ። ሕጂ እዚኣ እያ እታ ሚስጢራ። ሰብ ከዓ ካብ ነዚኣ ድመራመረላ መጀመርያ ነቲ ታሪክ ዝሓለፈ ናይ ሰውራ ንዑ ክመራመረሉ ይኽእል ኣሎ መጀመርያ።
1: ስመይ መትከል የማነ ይበሃል። ካብ መኮንን ሓበሬታን ጎስጓስን ሚኒስትሪ ምክልኻል እየ። ኣብዚ ከዓ ንኣህዱና ንሚኒስትሪ ምክልኻል ንሚኒስትርና ዝውክል ሓፈሻዊ ቅባታት ቀሪቡ ኣሎ ማለት እዩ። እዚ ኣብዚ ቀሪቡ ዘሎ ቅባታት ኣብ ክሊ ዕድመ ተረካቡ ወላዶ እንብሎ 20ታት ክሳብ 50ታት ዝርከብ ስነ ጥበበኛታት ሓቢሮም ደቂ ተባዕትዮን ደቂ ኣንስትዮን ዘፍረይዎ እዩ ማለት እዩ። ብዓቕሚ ከዓ ንንሕንሕዱ ካብቲ ጀማሪ ክሳብቲ ምኩር ናይ ገዛ ርእሱ መልእኽትን ጥበብን ተመክሮን ዝሓለፎ ስራሕ ቀሪቡ ኣሎ ማለት እዩ። እቲ ስራሕ ከዓ ሓፈሻዊ ንባህሊ ንምክልኻል ንልምዓት ዳግመ ህንፃ ሃገር ብሓፈሽኡ ንታሪክ ዝውክል ኮይኑ ቀሪቡ ኣለዎ ማለት እዩ። እዚ ኣብዚ ዘሎ ስነ ጥበበኛ በብእዋኑ ዝተፈላለየ ስልጠናታት ክሳብ ናይ ደገ ከይዱ ገለገለ ተመክሮታት ዝቐሰመ ብውሽጣዊ ዓቕሚ ኣባላት ተመኩራት ኣባላት ስነ ጥበበኛታት ኣብዚ ኣሃዱ ዘሎ ነቶም ኣብ ምጅማር ዝርከቡ ንኣሽቱ ሕጂ ብሕጂ ተስፋ ዘለዎም እንዳዓበይ ዝኸዱ ዘለዉ እንዳ ተመክሮ እንዳውረሰ ገለገለ ስልጠናታት እንዳወደበ ተዓሙ ንዓበየ እዩ ኸይዱ ዝሃዱ እዚ ከዓ በብእዋኑ ዝተፈላለየ ዕድላት ፈጢሩ ነቲ ሰብ ሞይኡ ከምዘዕብን ከምዘማዕብልን እውን ዝከኣለ ተራ ይፃወት ኣሎ ክብል ይኽእል ማለት እዩ።

እዛ ኣብ ዘላ ቅባ ኣነ ብናተይ ስራሕያ ማለት እዩ ቀሪባ ዘላ ከምዚ ኣቐዲመ ዝበልኮ ሕጂ ዘለናዮ መድረኽ ንምዕባልን ዳግመ ህንፃ ሃገርን ዘአንፍት ተስፋ ዘለዎ ገለ ዝሓሸ መድረኽ ዘለና ኣሎ ከም ምኳንና መጠን ንዳግመ ህንፃ ዝውክል ንልምዓት ዝውክል ቅባ ኣቕሪበ ዘለኹ ማለት እዩ። እዞም ኣብዚ ንሪኦም ዘለና ዜጋታት ናይዚ ሃገር ትማል ትማል ሃገር ልዕላውነታ ንከይድፈር ንምክልኻል ሃገር ንምድሓን ኣብ ስራሕ ፀኒሖም ሃገር ኣድሒኖም ልዕላውነታ ውሒሶም ከዓ ሕጂ ንህንፃ ንልምዓት ተዳልዮም ከም ዘለዉ ተወፍዮም ክሰርሑ ተቐሪቦም ከም ዘለዉ ስቲል እውን ነቲ ዕዮ ክዓይዎ ፀኒሖም ሕጂ እውን ይዓይዎ ከም ዘለዉ እያታ መልእኽቲ ተሕልፍ ማለት እዩ። ስለዚ ከዓ ሃገር ክከላኸሉ ፀኒሖም ሃገር ተኸላኺሎም ሕጂ እውን ኣብ ንልምዓት ይኣቱ ስለ ዘለዉ ከዓ ኣርስታ ከ እንታይ ኢለይ ኣለኹ ተውለ ኢለይ ኣለኹ ማለት እዩ። ተውለ ከምቲ ኩላትና ንርድኦ ዳብል ኤጀንት ማለት ንክልተ ተልእኮ ዝዓምም ማለት እዩ። ሕጂ ሃገር ብብረት ንዝመፃ ተፃብኦ ተኸላኺሎም ኣድሒኖም ሕጂ ከዓ ንህንፀታን ድጋታት ኣብ ምስራሕ ህንፃታት ኣብ ምስራሕ ካልእ ካልእ ልምዓት ናይዚ ሃገር ብመግቢ ርእሳ ንክትግእ ዝሃገር ኩሉ ዘበርክቶ ዘሎ ኣበርክቶ ገለ ካብቲ ባሕሪ ብጭልፋ ብሕፅር ዝበለ ኣፅበብ ኣቢልና ንውክልና ዝቐረበ ስራሕ ይኸውን እዩ ማለት እዩ።

ሽመይ ሕሩይ ግርማ ይበሃል፣ ወይ ከዓ ሳራይ ሕሩይ ግርማ ይበሃል ማለት እዩ። ኣሃደ ከዓኒ ጎስጓስን ሓበሬታን ሚኒስትሪ ምክልኻል ጨንፈር ዜና ማለት እዩ ዘለናዮ። ሎም መዓልቲ ቀሪብና ሒዝና ዘለና ኣብዚ ፌስቲቫል 226 ማለት እዩ ብሚኒስትሪ ዜና ዝተዳለወን ብሚኒስትሪ ምክልኻል ዝተዳለወን ናይ ክልቲኡ ምትሕጋስ ኢና ስእሊ ኣቕሪብና ዘለና። ኣብቲ ናይ ሚኒስትሪ ምክልኻል ኮይነ ክዛረብ ከዓኒ ናይ ሚኒስትሪ ምክልኻል ብዛዕባ ፅገና ድፋዓት ኣሎ፣ ብዛዕባ መኸት ኣሎ፣ ብዛዕባ ፅገና ኣሎ፣ ብዛዕባ ድፋዓት ኣሎ፣ ብዛዕባ ልምዓት እውን ኣሎ ማለት እዩ። ዝተፈላለዩ ዓይነት ስራሓት ማለት እዩ። እቲ ምክልኻል ዝበሃል ኣብ ኩሉ ዓይነት ንጥፈት ከም ዝነጥፍ ንክነርኢ ኢና ሎም መዓልቲ ብዝተካለ መጠን እቲ ስእልታት ጌርናዮ ዘለና ማለት እዩ። ዕላሙ ብዛዕበየ ነቲ ሕጂ ዘሎ ወለዶ ንምውራስ እዩ። ነቲ ዘይፈልጦ ከዓኒ ንዑኡ ከዓ ንምፍላጥ እዩ። እቲ ብሜድያ ብማስ ሜድያ ዝፈልጦ ዘረባ ከዓኒ ብኣካል መፅኡ ኣብዚ ከዓ ክሪኦ ነቶም ስራሕትን ተጎርቱን ከዓ ብዝከፊላዊ መንገዲ ክረኽቦም ጭቡጥ ሓበሬታን ሓቀኛ ዝኮነ ስእልን ሒዙ ይኸይድ ማለት እዩ። እዚ ናይ ሎም ዓለት ዕላማ ማለት እዩ። ነዚ ዝመፅ ዘሎ ወለዶ ከዓኒ ሃገር ብከመይ ከም ዝመፀት ብከመይ ተዋሒሳ እውን ክኸይድ ኣላ ብሕጂ እውን ፃዕሪ ከም ዘድልያ ዝገልፅ ማለት እዩ። እቲ መፅኡ ዘሎ ትስልታት ማለት እዩ።

ዓራይ ምሉእ ሽመይ ኢብራሂም ስለይማን ይበሃል። ካብ ኣዳራሽ ምርኢት ኤግዚቢሽን ዞብዓን ሰባ ማለት እዩ። ኣብዚ ሃገራዊ ፌስቲቫል 226 ዞብዓን ሰባ ሒዝናዮ ቀሪብና ዘለና ንባህርያዊ ፀጋታት ዞብዓን ሰባ ዘንፀባርቕ ትሕዝቶ እዩ ማለት እዩ። ሒዝናዮ ቀሪብና ዘለና ኣብቲ ባህርያዊ ፀጋታት ኮይኑ እቲ ናይ ሕርሻ ኣብ ከባቢ ርብዓን ሰባ ዝርከብ ኮታስ ኣኻዊሕ ይኹን ኣግራብ ኣእዋም ናይ መሮር ንብምሉእ እንስሳታት ዘገዳም ንብምሉኦም ዘጠቃለለ እዩ ማለት እዩ። ሕጂ ብዛ ዓመት እዚ ንኣብነት ሒዝናዮ ዘለና በዚ ወገን ዚ ተርእናዮ ዳዕሮ ናይ ደቂ ዓንዱላትና እዛ ዳዕሮ እዚኣ ፍሉይነታ ኣብ ዓመት ክልተ ግዜ በበይኑ ወገን ማለት እዩ። ካብ ፍርቂ ናብዚ ገሎ ኣብ ሓደ ወቅቲ ካብዚ ናብ ዘሎ ከዓ ሓደ ወቅቲ ኣብ ዓመት ክልተ ግዜ ትፈርብ ዳዕሮ እያ። ብዓብዩ እቲ ህዝቢ ዝኾነ ውራያቱ ዝኾነ ምስታይ ክህልዎ ከሎ ኣብ ትሕቲ እዛ ዳዕሮ ኮይኑ እዩ ኩሉ ፅምብላቱን ውራያቱን ዘካየድ ማለት እዩ። ድሕሪኡ ዘለና ከዓ ገብዛ ዝበሃል ኣብ ንዞባ ሓልሓል ዝርከብ ኣብ ምሕዳ ከባቢ ቅርፀት ዝርከብ ኮይኑ እዚ ንሪኦ ዘለና ባህርያዊ ሰፈር ናይ ንህቢ ማለት እዩ። ከባቢ 50 ዝኾኑ ዕስለ ንህቢ ኣብዚ ቦታ እዚ ይቕመጡ ማለት እዩ። ካብኡ ዝወፅእ መዓር ከዓ ኣዝዩ ፍሉይ እዩ። ምንጭ እቶት ናይ ገለ ውልቀ ሰባት እውን እዩ ማለት እዩ። ካብኡ ቀፂልካ ከዓ ጃኒ ዝበሃል ኣብ ንዞባ ኣስማዕ ዝርከብ ኣኻውሕ ኣለና። እዛ ኣኻውሕ እዚ ክትሪኦ ከለካ እንግርታዊ ዝኾነ ቅርፂ እዩ ዘለዎ። ብዓብኡ ከዓ ቤት ትምህርቲ ሰውራ ኣብዚ ከባቢ እዚ ጃኒ ንብሎ ዘለና ኣብ ንዞባ ኣስማዕ ዝርከብ ኣብ ትሕቲኡ ከም ዝነበረትን ከም ዝተመስረተትን ይንገር ወይ ይዝረብ ማለት እዩ። ድሕሪኡ ዘለና ትሕሶ ከዓ ገዳም ፃዕዳ እምባ ማለት እዩ። እዚ ገዳም እዚ ኣብ ዕለት 14 ወርሒ 7 ዝንገድ ገዳም እዩ። ኣዝዩ ፍሉይ እዩ እቲ ተፈጥራዊ ክሳዩ እንተርእናዮ እውን ማለት እዩ። ድሕሪኡ ብዓብዩ ርብዓን ሰባ ኣለና። እቲ ርብዓን ሰባ ንብሎ ዘለና መበገስቲ ሽም ናይቲ ዞባ እውን ምንጪ ቁጠባውን ሕርሻውን እቶት ናይ ነባሪ ናይቲ ዞባ እዩ። እዚ ከዓ ነቲ ከምዚ ንሪኦ ዘለና ፍሩታታት ወይ ከዓ እቲ ኣሕምልትን ፍረታትን ካብቲ ሩባ ዝፈሪ ኣለና ማለት እዩ። ገለ ቦታታት ከ ኣለና በዓል ገለብ ከባቢ ዓተ ከለይዛን እዚ ቦታታት እዚ ቅድሚ ሕጂ ኣግራብ ኣብዚ ቦታታት እዚ ኣዝዮም ስሕዋት ነይሮም። ኣብዚ ቀረባ ግዜ ግን ብተበግሶ ናይ ህዝብን መንግስትን እቲ ኣግራብ ኣብ ምምላስ ይርከብ። ገለ እንስሳታት እውን ኣብቲ ቦታ ይቀላቀሉ ይረኣዩ ስለ ዘለዉ ነቲ ዳግማይ ትንሳኤ ናይቶም ኣግራብ ኣብቲ ከባቢ ዘለዉ ንምርኣይ ገለ ካብኡ ትሕዝቶ ሒዝና ቀሪብና ኣለና። ካብኡ ምቅፃልካ ናይ ኣብ ከባቢ ገለብ ናይቲ ምምላስ ናይቲ ኣግራብ ዘርኢ ካብ ሰሜናዊ ባሕሪ ናኣውገፆም ዝኸዱ ከም በዓል ዓጋዜን ዝኣመሰሉ እንስሳታት ኣለውን ኣብ ንኡስ ዞባ ገለብ ዝርከቡ ማለት እዩ። ኣብ በዓል ሓሽሻይ ዝርከባ ኢራብ ኣለዋና ኣብቲ ዞባ ዓብ ዝርግሐ ዘለውን እንስሳታት እየን። ብዓብኡ ኣዕዋፍ ኣብ ዞባ ዓንሰባ ዝርከቡ ገለ ሒዝና ቀሪብና ኣለና ማለት እዩ። ሓፈሻዊ ሕጂ ዚ ሎብ ዞበን ሒዝናያ ዘለና ፌስቲቫል ኤርትራ እቲ ሓፈሻዊ ባህርያዊ ፀጋታት ኣብ ዞባና ዝርከብ ኣብ ውሽጥን ኣብ ደገን ዘሎ ህዝቢ ኤርትራ ንምልላይን መስሕብ ንበፃሕቲ ንምግባርን እቲ ፍሉይ ፍሉይ ዝበሃል ወይ ከዓ እቲ ፍሉይ ፍሉይ ዝበሃል ዘለና ባህርያዊ ፀጋታት ሒዝና ኣብዚ ፌስቲቫል 226 ሒዝናዮ ቀሪብና ኣለና ማለት እዩ። ካልእ ፍሉይ ዝገብሮ ኣብ ብዙሓት ናይ መደበር ፈልስታት ናይ ዞባና ብዕቱብ ዝስርሓሉ ዘሎ ናይ መበቆላውያን ኣግራብ ናይ ምፍራይ ዓቕሚ ኣጥሪና

ኣለና ማለት እዩ። ከባቢ 2 ሚሊዮን ዝኾኑ ፈልስታት ኣብዚ ዝተፈላለዩ ንኡሳን ዞባታት ዝርከብ መበቆላውያን ፈልስታት ዝሓዙ መደበራት ኣለዉና። ገለ ካብኦም ካብቶም ኣውተ ተታሒዞም ዘለዉ ፍሉያት ኣዝዮም ኣብ ምፅናት ዝርከቡ ከም በዓል ዱማን ካልኦትን ዝኣመሰሉ ዓበይቲ ኣግራብ ኣለዉና። ኣብቲ ናይ ምፍራይ ዓቕሚ እንተርእናዮ እውን እቲ ፐርሰንቴጅ ኣብ መንጎቶም መበቆላውያን ኣግራብን ናይ ደገ ወይ ከዓቶም ኤግዞቲክ ዝበሃሉ ኣግራብ ዘሎ ናይ ምፍራይ ዓቕሚ ናይቶም ሓረስቶትና ካብ ግዜ ናብ ግዜ እንዳተመሓየሸን እንዳ ዓበየን ይመፅእ ኣሎ። በዚ ከዓ ነቶም መበቆላውያን ዝበሃሉ ኣግራብ ናይ ሃገርና ኣብ ምዕቃብ ተን መደበር ፈልስታት ሚኒስትር ሕርሻ ዓብዪ ኣስተዋፅኦን ዓብ ስራሕን ይሰርሑ ከም ዘለዉ ንምርኣይ ኣብዚ መበቆላውያን ኣግራብን እቶም ዘይመበቆላውያንን ወይቶም ኤግዞቲክ ዝበሃሉ ሒዝናዮም ቀሪብና ኣለና ማለት እዩ። ብሓፈሽኡ ሕጂ እቶም መበቆላውያን ዝበሃሉ ዓይነት እዮም ዘይፈልጦም ብዙሕ ሰብ ስለ ዘሎ ንዕኦም ንምልላይ እቲ ተፈጥሮዊ ፀጋታት ናይ ዞባና ምስ ህዝቢ ንምቅርራብ ኣብ ውሽጢ ንደገን ዘሎ ነቲ ዞባ ነቲ ኣብ ዘሎ ተፈጥራዊ ፀጋታት ክላለዮን ንክበፅሖን ኢና ነዚ ፌስቲቫል እዚ ብባህርያዊ ፀጋታት ናይ ዞባና ሒዝና ቀሪብናዮ ዘለና ማለት እዩ።

كمت لمود كوشة زوبا عن سوا بسلسلة بهيرات ماميوقا استغيبا تركب بقامكوا بلين تقرأ كمون بهيرة تقرأ نيا مالت ازي دنبزي استفل عليه نبرتات اوشتو حاقوي فلو ننناتو اقلال تزغل اكال اللو انا حجي بناتي بناي بهيرة تقرأ نيا اقلز انحنا بهيرة تقرأ نيا كمزنو ريئزلنا ابزاهدمو استفل عليه نبرت حزنا غريبنا لنا مالت كابنابتو محرسات حزكا ናይ ሰብኣይ ዝበሃል ንብረት ብሙሉ ናይ እንዳመርዓውቲ ዝበሃል ንብረት ካ ብሙሉ ኣብኡ ተዳልዩ ኣቐሚጥና ኣለና ማለት እዩ። ሎሚ ዓመት ከም ፍሉይ ዝተፈላለየ ዓይነት ንብረት ሒዝና መፅና ኣለና፣ ከም መሳርሒ ኩናት፣ ጎዞሞ፣ ጉራደ ከም ሰለስተ ኣርባዕተ ወለዶ ዝገበረ ንባዕሉ በትሪ ናይ ሰለስተ ወለዶ ዘለዋ በትሪ እውን ክሳብ ከምዚ ንብረት ትዝጠፍእ ዘሎ ንብረት ብሓፈሻ ኣብ ዞባና ሒዝናየ መፅና ከም ዘለና ክሕብር ይፈጡ ማለት እዩ። እቶም ናይ ሎም ዓመት ካብቲ ዝበለፀ ፍሉይነት ዘለዎ ኸዓኒ እቶም ሒዝናዮም ዘለና መርዓውቲ ናይ ሕጂ መርዓውቲ እዮም። ኣብ ሕፅኖ ዘለዎ መርዓውቲ ሒዝና ሒዝና መፂና ትፅቡቕ ነገሩ ማለት እዩ። ከምቲ ኩሉ ሰብ ዝምነዮ እቶም መርዓውትና ከምቲ ኣብርሃምን ሳራን ዝፈርዮ ክፈርዩልና፣ እቲ ኣብዚ ዝውለድ እውን ንኦም ዝትክእ ክኾነልና ናይ ሓቀኛታት መርዓውቲ ሒዝና ኢና ቀሪብና ዘለና። ካብቲ ኣብ ኩሎም ቁሸታት ፍልይ ኣቢልዎ ዘሎ ማለት እዩ። ሕጂ ብዘይ ምግናን ኢና ሳይነብል ዘለና ኣብ ውሻጠ ምስኣቶ ኸዓ ናይ ሰበይቲ ንብረት ብሙሉ ኣሎ። ምናልባት ኣዴታትና ከምዚ ሎሚ ኣብ ሸሓኒ ኣብ ኩባያ ከይወደቕና በዕለን ካብ ሓመድ ኣቆምጢአን ሓዊ ኣንዲደን ዝሰርሖ ዝነበራ ኩሉ መሳርሒታት ኣብ ውሽጢ ኣብ ውሻጠ ተታሒዝሎ። ኣብ ውሻጠ ውሽጢ እውን እቲ ናይ ሰበይቲ ነገር እንዳ ስዋኣ ድዩ ናይ ብሓቑኣ ድዩ ኩሉ እዚ ንብረት እዚ ሒዝናዮ መፂና ኣለና። ትፅቡቕ ነገሩ እቲ ናይ ውሻጠ ኣነ ክገልፆ በቲ ባህላዊ ንባህሊ ለመፅኦ ስለ ዘለኹ ኣነ ይገልፆን እዩ። ምክንያቱ ናይ ሰበይቲ ነገር እዩ። ካብ ውሻጠ ገፁ ሰብኣይ ንድሕር ሓሊፉ ቀደም ንሰበይቲ እውን መድሓኒያ ስለ ዝነበረ ኣነ ነቲ ናይ ውሻጠ ነገር በዕላ እተን ኣዴታት እተዝገልፆ ዝያዳ ንዓይ ደስ ምበለኒ ማለት እዩ። ኣብ ደገ ምስ መፃና ግን ናውቲ ማሕረስ ብሙሉ ኣለኖ ካብ ዝተዓተ ክሳብ ዝለዓለ ማለት እዩ። ዋይዳ ኣለና ከምዚ ሎሚ ሸሓኒ ሰንያ ኣብኡታት ከነቆምጥዕ ከይጀመርና ቀደም ኣዴታት በዕለን ብሓመድ ዝሰርሕዎ ዝነበራ ኣብኡ የለውሳሉ ኣብኡ የቆምጥዓ ኣብኡ ድማ እሳ የብላ ነይረን። እዚ ከዓ ዋይዳ ዝበሃል ካብ ሓመድ ዝስራሕ ወላ ሓንቲ ክሳብ ሕጂ ነቕ ዘይበለ እዚ እውን ኣርባዕተ ወለዶ ዝበፅሐን ንብረት ኣለና ማለት እዩ። ብዓፈሻ ካብኡ እቲ ፍልይ ዘብሎ ከዓ ዓመታዊ ኩሉ ሰብ ክፈልጦ ዘለዎ መርዓት ክሳብ 12 ደገ ወፅያ ትሸይን ስለ ዘይነበረት ኣብ ውሽጢ ናይ ትገዛ ኣብቲ ምድር ቤት ኣብኡ ትስራሕ ሸቓቕ ኣላትና። እዚኣ ከዓ ሰታሪ ትበሃል። መርዓት ጥራሕያ ትሸነላ ካብ መርዓት ወፃኢ ወላ ሓደ ክሸነላ ይክል ክሳብ 12 ድሕሪ 12 እዛ ሰታሪ ትበሃል ትድፈን መርዓት ከም ሰባያ ወይ ምስ ሓማታ ወይ ምስ ንዕልታ ወፂኢኻ ንበረኻ ትሸይን ማለት እዩ። ካብኡ ምስ እንዳመርዓውቲ ምስ ከድና ዝተፈላለዩ መሳርሒ ኣለውና። ቀደም ንጥቀመሎም ዝነበርና መዘናግዕና እንዳመርዓውቲ ከም በዓል ገበጣ፣ ሸደድ እዚኦም ኩሎም ኣለውና። ክሳብ ናይ ዝተቆፅዑ ዝእሰሩሉ ዝነበሩ መፅዓን ምራን ክሳብ እዚ ከይተረፈ ሒዝናዮ መፂና ኣለና ኣብዚ ዓመት እዚ ማለት እዩ። ስለዚ ብሓፈሻ ቁሸት ዞብዓን ሰባ ብፍላይ ካ ብሄረ ትግርኛ ኣብዚ ህድሞ እቲ ጥንታውን ያታውን ዝበሃል ናይ ኣቦታትና ንብረት ብዓቕምና ሒዝናዮ መፂና ኣለና። እቲ ዝተረፈ ከዓ ኣብ ቀፃሊ ቀሲልና እናመላናይ ከም ንመፅእካ በዓል ሙሉእ ተስፋ ክብል ይፈቱ።

መጀመርያ ኣምኑ ሽመ ዕስማን መሓመድ ስዒድ ዝበሃል ሓላፊ ባህሊ ስፖርት ንዞብ ሓጋዝ እየ ኩምኮሚተ ድኳን ኣብያት እየ ዝሰርሕ እንደገና ከዓ ብሄር ትግሪ ሒዛቶ መፅያ ዘላ ከዓ ከም ሰባት ሒዛቶ መፅያ ዘላ ኣቦሓጎን ኣቦሓጎታት ኣለዉ ሓሙ ኣቦ መርዓዊ ኣሎ መርዓውቲ እውን ኣለዉ እዚ እዎ ብሄር ትግሪ ዝውክል እዩ ብሄር ትግሪ ከዓ ኣብ ዞባ ዓንሰባ ሓደ ካብ ኣብ ዞባ ዓንሰባ ዝርከብ ብሄር ትግሪ ትውክል ድሕሪኡ ከዓ ብሄር ትግሪ ሒዛቶ ዘላካ ውሽጢ እዚኦም ኣብዚኣ ዘለዉ ኣቦታት መርዓውቲ እዮም እዚኦም ኣብዚኣ ዘለዉ ከዓ የማና ንሪኦም ዘለና ከዓ መርዓውቲ እዮም እዚኦም ካብ ዚ ዘለዉ ከዓ እዚኣ ንሪኣ ዘለና ገዛ ከዓ ናይ ኣባሓጎታት እያ እዚ ከምቲ ንብሎ ብሄራትና ከዓ ኣብ ዞባ ዓንሰባ ነፍሲ ወከፍ ዓመት ዓመት ነፍሲ ወከፍ ንዞባ ዝርከባ ንውሳን ዞባታት እንደቀያየርና ንኩሉ ባህሊ ክፈልጡ ሓደ ዓመት ሃበሮ እንተመፅ ካልይ ዓመት ገለብ ትመፅእ ሳልሳይ ዓመት ኣስማት ከምኡ እንደበና ኩለና ኣብ ሓጋዝ ዘለዋ ንኩለን ነባፅሐን ኢና እዚ ንኣብነት እዚ ንሪኦ ዘለና ኮር ናይ ገመል እዩ እንደገና ከ ኣቦ መርዓዊ ዘሎ ከዓ ኮር ናይ ገመል ኣለና ኣብ ውሽጢ ከዓ ዘለና ኩሉ ብሄራ ዝግረ ዝውክል ኣለና።

0: ላ ማለት እዩ ሓጂ ናናታን ትሕዝቶ ኣለዋ ማለት እዩ እቲ እዚኣ ከምዓራት ርግና ንብሎ ወይ ከዓ ዓርቃይ ዝበሃል ኣሎ ኣብ ክልቲኣ ዝርከብ እቲ ናይ መርዓትን መርዓውን ክኸውን ከሎ እዚ ከዓ ናይ ኣደን ኣቦን እዩ ማለት እዩ ኣብቲ ትኩል ዘሎ ማለት እዩ ሕጂ ከም ዝትሪኦ ዘለካ ከዓ ኣብቲ ቅድሚ እቲ ትኩል ዳስ ኢና ንገብር እቲኣ ዳስ ከዓ ኮፍ መበሊት ናይቲ ኣቦና እያ ማለት እዩ እቲ ኣቦ ኣብኡ ኮይኑ ዝኾነ ንያውቲ ናይ ኣብዑር ድዩ ዝኾነ ፃርቦ ዝደለየ እናፀረበ ከምዚ ትሪእዎ ዘለኹም ይፀርብ ማለት እዩ ሕጂ ኣብቲ ኣብሎ ኣብሉራ ወይ እታ ኣብሎ ንብሎ ከምቲ ዝረአኻዮ መርዓቲ መርዓዊ ጥራዮም ዝነብርዎ ኣብኣ መደቀሲቶም እዮ ንውሱን እዋን ማለት እዩ ኩሉ ግዜ ዘይኮነ እዚ ንሓፂር ግዜ ማለት እዩ ኣብኣ ዮም ዝነብሩ ማለት እዩ ኣብኣ ካብ ጀካ እቲኣ ዓርቃይ ንብላ ካልእሲ ዋላ ሓንቲ የብላን ማለት እዩ ሕጂ እዚ ኣቦነ ትሪኦ ዘለካ ዝፀርብ ዘሎ ምስኡ ኣብቲ ቅድሚኡ መሳረሎ ወይ ከዓ መፅረቢ መጨረቢትና ንብሎ ይፀርበሉ ከምዚ ከዓ መክሩና ንብሎ ብቢልን ወይ ከዓ እቲ መንደል ትብሎ ትግርኛ ይበሃል መስለኒ መንደል ኣለዎ ኣብኡ ከምዚ ትሪኦ ዘለካ ማለት እዩ ወዱ ከዓ ምስኡ ኮይኑ ኣብኣ ይዕልሎ ማለት እዩ ሕጂ ኣብታ ውሽጢ ገዛ እንድሕር ኣቴና ከዓ ዝተፈላለየ ኣሎ ሕጂ እቲ ገዓት ንሰርሓሉ ቁራዕ ኣሎ እቲ ቁራዕ ካ ብጨቃ ዝተሰርሐ እዩ ማለት እዩ ሕጂ ኣብቲ ቀደም ዝኾነ ናይ ሓፂ መፂ ናይ ነበረም ኩሉ ብዕንጨይትን ብእንታይ ሽሙ ብዕንጨይትን ብጭቃን ዝተሰርሐ እዩ ሕጂ ብሄራ ብለን ከ እቲ ናብርኡ ኣብ ክልተ ነገራት ተመርኮሶ እዩ ግራቱ እኽሉ ካብ ግራቱ ፀብኡ ከዓ ካብ ጥሪቱ ማለት እዩ ሕጂ ካብ ጥሪት ሕጂ ከምቲ ዝበልኩ ከዓ ዓርበት መሳሊ የንፅፎ መቐመጠ ናይ እኽሊ እውን ካብ ቆርበት እዩ ኩሉ ከምቲ ዝበልኩ ኣብ ክልተ ተመርኮሶ እዩ ካብ ቆርበትን ካብ ጭቃን እዩ ማለት እዩ ሕጂ ትሪኦ ዘለካ ቲ ገዛ ከዓ ትጉላ ሽማ ማለት እዩ ክቡብ ኢላ ኣብ መንጎኣ ከዓ ከምዚ ዓንድላታ ካብኣያ ትስራሕ ማለት እዩ ናይ ኣቦነ ኣዴና እ ማለት እዩ እቲ ኣብሎ ንብላ ብጋባ ጥራየ ዝተሰርሓት እያ ሕጂ ብጋባን ተሰሪሓ ክዳና ከዓ ተንኮባ እዩ ሕጂ ብምንታይ ብጋባ ሰሪሐኹማ ዝብል ሕቶ እንድሕር መፅኢና ወይ ካብኡ ስለዝበሉና ጋባ እንድሕር ብታሕቲ ቋሪፅካ እያ ኣልጢፋያ ተስስን እንተፈርያ ከዓ ብዙሕ እያ ትፈሪ ሕጂ ነቲ ውላዶም ከም ጋባ ሰሱኑና ወይ ከዓ ካምኣ ፍረዩና ንምባል እዩ ብጋባ ተሰሪሓ ማለት እዩ ሕጂ እቲ መእሰሪኣ እውን ኩሉ ለኻ እዩ ዝኾነ ገመት ሕዋስ የብላን እንታይ እታ ኩሉ ሕዋስ ዘይብላ ብላኻ ጥናተ ኣሲራ ዝብል ሕቶ እንድሕር መፅኢካ ወይ ከዓ ኢሎም ስለዝሓተትና ከዓ እቲ መልሶ ከ እንታይ እዩ መስለካ ሕጂ ወላ ምርቑ ከለዉ እንታይ እዮም ዝብሉ መስለካ እንታ ተኣሲርካ መእሰሪ ለኻ ይግበረልካ በሃል ለኻ ሽዑ ተእስረሉካ ኣለኻ ይኣስረልካ እዩ ቁሩብ ፅንሕ እንተኢሉ ግን ስለዝብተኽ ወላ እንተ ተኣሲርካ ካብኡ ተፈታሕ ንምባል እዩ ሕጂ ከምቲ ዝበልኩዎ ብጋባ ትስራሕ ብተኮባ ትኽደን ኣብ ውሽጣት ዓርቃይ ዝበልኩኻ ወይ ከዓ ኣርግና ንብሎ ብብለን እሱ እዩ ዘሎ መርዓትን መርዓውን እዮም ከዓ ዝነብርዋ ወላ ሓንቲ ዝሓዘቶ ከዓ የብላን ሓንቲ ላታ ክልተ እንታሽሙ ናይ ቆርበት ኣለዋ እሳተን ከዓ መትሓዝና ይኽእል እየን እኽሊ ትመልአን ኣብኣ ኮፍተብላ ከምዚ ከዓ ሰንገላብ ትበሃል ኣላ መትሓዚት ናይ ሒላብ ማለት እዩ ወይ ከዓ ብብልን ግባር ኢና ንብሎ እሳ ከዓ መብልዒት ናይ ገዓት እያ ማለት እዩ መርዓትን መርዓውን ኣብኣዮም ዝበልዑ እያ መርዓት ሒዛታ ትመፅእ ምስኣ ማለት እዩ ብላዕሊ ከዓ መክደን ኣለዋ ዕላፍ ኢና ንብሎ እሱ እውን ብላኸ ዝተሰርሐ እዩ ማለት እዩ ሕጂ እዚ ክሳብ መዓሲ እንተልከን እቲ ዓርኪ ርእስን እቲኣ መሓዛን ክሳብ ካብታ መርዓ ክሳብ ሸውዓተ መዓልቲ ምስኦም ይቕኑ እዩ ማለት እዩ ምስኦም ይውዕሉ ምሸጥ ኣብ መደቀሲኦም ይኮኑ እሳቶም ኣብኣ ይሓድሩ ማለት እዮም እተ መርዓት መርዓውን ማለት እዩ ብህፅኦም እያ ሕጂ እቲ ኣብሉራ ድብሎ ወይ እቲ ኣብሎ ከምዚ ዝመስል ማለት እዩ ብተቐድሚኡ መጋረጃ ከዓ ሕርበት ኢና ንብላ ካብ ድማ እያ ትስራሕ ድማ ዝበሃል ዓይነት ገረብ ኣሎ ካብኡ ዝስራሕ ማለት እዩ እቲ ካብ መጋረጃ ንጥቀሞ ብቅድሚት ካብቶ ቅድሚ ገዛ ኣሎ ማለት እዩ ሕጂ እቲ ናይ ኣብሎ ከዓ ከምዚ መስል ማለት እዩ
1: ራይ ሰማይ ታምራት ከሰተ ይበሃል ኣብ ፌስቲቫል 226 ኣዳራሽ ምርኢት ዞባ ደቡብ ሒዘ መፅ ኣለኹ እቲ ዳራሽ ምርኢት ዞባ ደቡብ ከም ኩሉ ዓመት ለዘበን ከዓ ድተፈላለየ ነቲ ዞባ ይገልፅ እዩ ንብሎ ትሕዝቶ ሒዝና ቐሪብና ኣለና ዞባ ደቡብ ሓደ ካብ 6ዱሽተ ዞባታት ኤርትራ ኮይኑ ንሰለስተ ብሄራት ዘለዎ ምሕርሻ ምችኡ ድኾነ ስሊማን ሓመድን ዘለዎ ዞባ እዩ ለዚ ዚ ናይዚ ዓመት ፌስቲቫል ከዓ ነቲ ሕርሻዊ ልምዓት ድገልፅ ንጥፈት ኣለና ተወሳኺ ነቲ ኣብ ጥዕ

0: ሕናዊ ኣገልግሎት ዘሎ ገስጋስ ዝገልፅ ትሕዝቶ ብዓብዩ ከዓ ኣብ ምዕቃብ ሓመድን ማይን ምፍዋስ ማይ ኩዕታት ኣብ ዞባና ዝካየድ ዘሎ ንጥፈታት ዝገልፅ ኣሳእል እውን ሒዝና መፂና ኣለና። ዝርዝር እንድሕር ኢናዮ ቅርስን ባህሊ ቅርስታትና ዘለዎም ጥቕሚ ሕብረተሰብ ክርድኦ እንታይ ዓይነት ባህላዊ ርሻታት ኣለዉ ናውን ንክርዳእ ኣብሃም ዝርከብ ዝደረቐ ዓስከሬናት ንከባቢ 1500 ዓመት ገበረ እሞ ኣካላቱ ከይፈረሰ ተዓቂቡ ዘሎ ዓስከሬናት ኣምፂና ኣለና። እዚ እቲ ሕብረተሰብ መንነቱ ባህሉ ምልስ ኢሉ ንድሕሪት ክፈልጥ ኣብ ምዕቃቡ ከዓ ተርኡ ክፃወት ንምድራኺብ ካብኡ ቀፂሉ ኣብ ዞባና ብዝሓለፈ ዓመታት ብዝተካየደ ናይ ምግራብን ምዕቃብ ኣግራብን ስራሓት ኣግራብ ዝተሸፈነ ከባብና በዝሒ ከይድ ስለ ደሎ እቲ ካብዞም ኣግራብ ዘሎ ዕምባባታት ከዓ ንምፍራይ ንህቢ ዝህቦ ብልጫ ኣሎ። ኣብ ዞባና ሕጂ እዚ ብልጫ እዚ ተጠቒምካ ትፍርያት ናይ ንህቢ እናበዝሐ እቶም ዘለዉ ዕስለታት እናበዝሑ ኣብዛ ዓውዲ ዝሳተፉ ሓረስቶት ከዓ ካብ ዓመት ናብ ዓመት እናበዝሑ መፅ ኣለዉ። ስለዚ ነዚ ኣብ ፍርያት መዓርን ንህብን ዘሎ ንጥፈታት እውን ንምግላፁ ሓደ ክፋል ናይ ዕዮና ጌርና ሒዝና መፂና ኣለና። ብተወሳኺ ኣብ ዞባና ዝርከቡ እሞ እናፀነቱ ዝኸዱ ዘለዉ ባህርያውያን ኣግራብ ብፍላይ ከዓ ንመድሃኒታዊ ኣገልግሎት ሕብረተሰብና ዝጥቀመሎም ከም ዝነበረ ዝግለፁ ኣግራብ ሒዝና መፂና ኣለና። እዞም ኣግራብ ዘምፃናሉ ቀንዲ ምክንያት ሓደ ንመድሃኒታዊ ኣገልግሎት ንጥቀመሎም እንድሕር ነርና ሞ ሕጂ ምፅናት እንድሕር ኣለዉ ኮይኖም ፅባሕቲ ኣገልግሎቶም ከይሰኣን ክንዕቅቦም ዓቂብካ ፀኒሕካ ከዓ ብሳይንሳዊ መንገዲ ተፀኒዖም ብሳይንሳዊ ኣገባብ ናብ መድሃኒት ማዕቢሎም በቲ ሕብረተሰብ ትድህቦ ዝነብሩ ኣገልግሎት ከም ዝህቡ ንምግባር ስለዚ ሕብረተሰብ ኣብኦም ዘለዉ ኣፍልጦ ክዓቢ ሞ ኣብ ምዕቀቦም ከዓ ተርኡ ክፃወት ንምድራኺ ካልእ ሕማማ ኣብ ኣገልግሎት ጥዕና ዘሎ ገስጋስ ንምግላፅ ከዓ ምስ ስርዓተ ሓሸራት ኣሳሲሩ መብዝሕትኦም ሕማማት እዚኦም ተመሓላለፍቲ ሕማማት ብሓሸራታት ስለ ድመሓላለፉ ነዚ ንምክልኻል ኣብ ዞባና ማእከል ናይ ስነ ሓሸራ ላቦራቶሪ ኣሎ። እዚ ላቦራቶሪ ኣብ ምፅናዕ እዞም ሓሸራታትን ንምፍዋሶም ስጉምቲ ምውሳድን ዘካይደ ዘሎ ንጥፈታት ንህዝቢ ንምግላፅ ኣምፂና ኣለና። ኣብ ርእሲ እዚ ኣብ ዝተፈላለዩ ከባቢታት ናይ ዞባና እዚ ምዕቃብ ሓመድን ማይን ምፍዋስ ማይ ኩዖ ዲጋታትን ይግበር ኣሎ። ነዚ ስራሕ እዚ ከዓ ዓብይ ክፋል ስራሕ ናይቲ ዞባ እዩ። ነዚ ስራሕ እዚ ዘንፀባርቕ ስእልታትን ተንቀሳቐሲ ስእልን ወይ ቪድዮን ሒዝና ቀሪብና ኣለና። እዚ ስራሕ እዚ ዕብቱ እንታይ እዩ? እቲ ሕብረተሰብ ዘለዎ ባህሊ ስራሕ ከም ዝዕቅብ በቲ ሓደ ገብር ኣሎ። በቲ ሓደ ከዓ ምንጭ እቶት እውን ነቲ ሕብረተሰብ ናይ ስራሕ ናይ ሸቕሊ ዕድል ዝፈጠረ ስራሕ ስለ ድኾነ ህዝቢ እንታይ ድካየድ ዘሎ በቲ ናይ ልምዓት ወገኑ ጥራይ ደይኮነስ ኣብቲ ሕብረተሰብ ባህሊ ስርሑ ኣብ ምዕቃብን ምንጪ ኣታዊ ወይ ሽቕለት ኣብ ምርካብን እውን ኣበርክትኡ ቀሊል ስለ ደይኮነ ሕብረተሰብ ትድኸይድ ዘሎ ልምዓታዊ መደባት እውን ክፈልጦ ክርድኦ ንምግባር ሒዝና መፂና ኣለና። ድሕረ ባይታና ከምዚ ዝረአ ደሎ ዳዕሮ ኢና ሒዝና መፂና ዳዕሮ ሓሙሽተ ኣብ ዞባና ኣብ ንዞባ ሰገነይቲ ዝርከብ እቲ ብሓሙሽተ ናቕፋ ዘሎ ዳዕሮ ንዕኡ ከምኡ ክለና ድሕረ ባይታና ክኸውን ጌርና መፂና ኣለና ለዘበን። ስለዚ ብሓፈሻ ሒዝናዮ ቀሪብና ዘለና እዚ ትሕሶ እዩ።
1: ስመይ መብርደበሳይ ዕቑበ ይበሃል። ተወኪለ መፅኦል ዘለኹ ከዓ ናይ ዞባ ደቡብ ዝርከብ ያታዊ መነባብሮ ኢና መፂና ዘለና። በዚ መሰረት ኣብ ህድሞና ኣብ ውሽጢ ህድሞ ኣርባዕተ ክፋላት ኣለዋ። ደንበ፣ እቲ ካልኣይ ከዓ ገበላ፣ እቲ ሳልሳይ እቲ ምድሪ ቤት ንብሎ እዩ፣ እቲ ራብዓይ ከዓ ውሻጤ ኣንስቲ ወይ ከዓ ኣዴታት ዝያዳ ዝንቀሳቀሳሉ ወይ ከዓ ምግቢ ዘዳልዋሉ ማለት እዩ። ኣብዛ ውሽጢ ደንበ ከም ንሪኦ ዝተፈላለየ ዓይነት ንብረት ኣለና። ሓደ ካብኡ ዋላ ንብሎ ዝፊ ቅድሜና ዘሎ ዋላ ማለት ከዓ ናይ ቃንጫን ወይ ከዓ ሳዕሪ እንቐምጠሉ ኣብ ግዜ ቆውዒ ኣኪብና ንግዜ ሓጋይ ወይ ከዓ ጥሜት ኣብ ዝህልወሉ ግዜ ንምራኽኽ ወይ ከዓ ንላም ወይ ከዓ ንኣድጊ ዝኸውን ሳዕሪ

0: ንበሉ ወይ ከዓ ንህበሉ እዩ። በዚ የማናይ ወገን እንተ ደኣ መፂና መጉበጢ ቆቋሕ ወይ ከዓኒ መድፈንያ ዝበሃል ኣለና። እዚ መድፈንያ እዚ ከዓ ቆቋሕ ንደፍነሉ ኣገባቢ ወይ ከዓኒ ኣብ በረኻ ኣፃዊድናያ ንመፅእ ኣብ በረኻ መስ ኣፃወድናያ ከዓ ኣብቲ በረኻ ከይድና ርኢና ቆቋሕና ንብለሉ እዚ ከዓ መድፈንያ ይበሃል። ባህላዊ መሳርሒ ወይ ከዓ መድፈንያ ናይ ቆቋዕቲ እዩ። ብየማናይ ተመፂና ናውቲ ማሕረስ ኣለና። እዚ ናውቲ ማሕረስ እዚ ሓደ ሓረስታይ ሕርሹ ከካይድ እንተ ደኣ ኮይኑ ዘካይደሉ መሳርሒታት ተፈላለዩዓት ከም በዓል ነዊት፣ ኣርዑት፣ ማሓረሻ፣ ከርፈስ፣ ቅትርቲ፣ ነዊት ዝኣመሰሉ ኩሎም እዚኦም ናውቲ ማሕረስ ተባሂሎም ከዓ ይፅውዑ። በዚ የማናይ ተመፂና መነትዕ ኣለና። እዚ መነትዕ እዚ ከዓ ቆርበት መጀመርያ ካብ ከፍቲ ምስ ተቐልጠ ኣብቲ መነትሒ የእቲና ዕንጉለን ሽንቲ ከፍትን ወሲኽና ንሓደ ሰሙን ወይ ክንክልተ ሰሙን ኣብኡ ነፅንሖ ሞ እቲ ናይቲ ቆርበት ፀጉሪ ዝያዳ ተመሊጡ ይኸይድ። ብድሕሪኡ ናብ ፀባ ዝመልአ ዕትሮ ከዓ ንእትዎ። ኣብዚ ፀባ ዝመልአ ዕትሮ ዝያዳ ሕጂ እንታይ ይኸውን? ይለፍዕ፣ ይልስልስ። ቁሩብ ኣንቅጥ ኣቢሉ ሓረስታይ ኣውፅኢ ሽዑ ተደልዩ መፅዓን፣ ተደልዩ ማእሲ፣ ተደልዩ ለቆታ፣ ተደልዩ ዓይቤት፣ ተደልዩ ከዓ ኣጥማሞ ክሰርሖ ይኽእል እቲ ሓረስታይ ማለት እዩ። ናብዛ ውሽጢ እዚኣ ተ ኣቲና በዚ ንእድ ናይ ሓረስታይ ኣሎ። እዚ ሓረስታይ ኣብዚኣ ኮይኑ ነዞም ኣብዕሩ ዘብልዕ። ኣብ ልዕሊኣ ፀዋሪት እንብላ ሓንቲ ባላ ነገር ኣላ። እታ ፀዋሪት እዚኣ ነቲ መንፀፉ ኣብ ግዜ ለይቲ ደቂሽሉ ዝሓደረ ዕፅፍ ዕፅፍ ኣቢሉ ኣብታ ፀዋሪት ይሰቕሎ። ከም ንሪኦ ዘለና ነፀላ ስቕልና ኣለና፣ ኮበርታ ንሰቕለላ፣ መንፀፍ ማእሲ ንሰቕለላ። እዛ ዘለናያ ክፋል ናይዛ ህድሞ ምድሪ ቤት ትበሃል። ምድሪ ቤት ኣብዚ ውሽጢ ምድሪ ቤት ከዓ ከም ንሪኦም ዘለና መርዓውት ኣለዉ፣ ነቀርቃብ ይፃወት ኣለዉ፣ ኣቀራቃሪ ይፃወት ኣለዉ ከም ንሪኦም ዘለና። ስለዚ ሓደ ባህላዊ ፀወታ እዩ ንሱ። ቀፂልና ኣብዚ ውሽጢ ምድሪ ቤት ዝተፈላለየ ዓይነት ንብረት ኣሎ።
1: ኣመጎጎ እዚ መክደኒ ብምንታይ ይስራሕ? ብሓመድ ጭቃ ማለት እዩ። እዚኣ ሕጂ መውፅኢ ተሃፋ ርሃፅ ንኸይነጥዎ እዚኣ ሕጂ ረይባ ኢልካ ክብድ በለ ስለ ዝኾነ ኣብዚ ገርካ ሕፍትካ እዚ ቁራዕ ኣጋጣሚ ሕጂ ትጥቦን ዝኽተሉ ኢና ኣቢልና ዘለን ሓዊ ነድዳሎ ከበከኣትዎ እዩ ንትጥቦ እዩ ቁራዕ ሓምዲ ነብስለሉ ገዓት ንግዕተሉ እዚኣ ቁራዕ እዚኣ ንኩሉ ትጠቅም ማለት እዩ። እቶን መቕሎ ከፍቲ ኣ እዚኣ ብምልተ ከዓኒ ስራጋላ ከብሒ ተባሂላ እውን ትፅዋዕ ኣብ ሓማሲ ሕጂ ከብሒ ትበሃል። ብስራጋላ ፅዋዕ ብቐልሒ ከዓ ይፅዋዕ። ኣብዚ ንቐምጦ ንብረት ከዓ ንለብስ እዚ ሕጂ ሽክና ካብ ሓምሓም ዝተሰርሐ ሓመርታ ላዓልነትና ካብኡ ዝተሰርሐ እዚ ሽክና እቲ ሸለኹ ፍልሊ ናይ ሽክና ናይ ሸለኹን እዚ ንእስ ዝበርኢት ቀጢ ነዊሕ ቅጥን ዝበለ እዚኣ ፀሓል ብርጊ ንምንታያ ነቲ ዝተደንቀጠ ቢሑቅ ከም መሕሰይ ንጥቀመላ። እዚኣ ከዓ ልካ ንፅባ ንፅባ ሕጅታይ ከም መለስ ዝጓማ ነምንክብል ኣለና። ኣብዚኣ ተለዊስ ምስ ተቐተለ ናብ መጎጎ ቢልና እዚ ሕጂ እዚ ፀሓል ብርኪ ሃብሎ ንእሽተይ ኣሎ። እዚ ንፅባ እውን እዚ ንእስ በለይ ካብኡ ዝዓቡ ናይተኸተምዓቆል እዚኣ ከዓ ዕቶ ሰከብናይ ንእስ ዝበላ ወይከዓ ዕብይ ዝበላ እዚኣ ተሰኪመን ከም መሰብ እዚ መክደን ይነበረ ወፅ ገረን ክድና ኢለን ገረን ሰኪመን ኣብሰስተይ ገረን
2: ዓረየይ ጀራኻ መሶብ ብማልእልል

ትሕንትሕን ዳጎሽ ኣድራረይ ኢዴ ናበያ ምጠር ትሕንትሕን ዳጎሽ ኣድራረይ ክኸይድ ናበያ ምጠር ስጅደልካ ነረ ክልተ ወረቐት ሓደ ናይ ሰላምታ ሓንቲ ናይ ናፍቡ

ዓሊ እብራሂም ይበሃል። እዚ ዘለናዮ ከምቲ ዝገለፅካዮ ናይ ብሄረሰብ ኣብ ዞባ ደቡብ ንርከብ መንብሮ ወይ ከዓኒ ዳል ተባሂሉ ዝፍለጥ ገዛ ኮይኑ ኣብዚ ገዛ እዚ ብሰለስተ ደረጃታት ኢና ቅሪብናዮ ዘለና። እዚ ሕጂ ዘለናዮ ጋባላ ተባሂሉ ዝፍለጥ ክፋል ናይቲ ገዛ እዩ ማለት እዩ። ካብዚያ ውሽጢ እቱ ምስ በልካ ከዓኒ ናሓሳ ወይ ምድር ቤት ወይ ከዓኒ ምድር ቤት ተባሂሉ ዝግለፅ ኣደን ኣቦን እቲ መንብሮ ዘካይድሉ ኮይኑ ሕልፍ ምስ በልካ ከዓ ናይ እንዳ መርዓውቲ መርዓትን መርዓውን ዝሕፀኑሉ ክፋል ገዛ እዩ ማለት እዩ። በዚኣ ክንጅምር ተኮይንና እዛ ክፋል ገዛ እዛ ገበላ ኢልና ፀዊዕናዮ ዘለና። እዛ ገበላ እዚኣ ሓደ ናውቲ ማሕረስ ከነቐምጠሉ ንኽእል ማይ እውን ናይህልካ ዝደልሚ ንሪኦ ዘለና እውን እቲ ማይ ውሽጢ ገዛ ክኣቱ ስለ ዘይክእል ኣብዚ ገበላ እዩ ዝኸውን። ነዚ ማይ መቐመጢ እውን ክንጥቀመሉ ንኽእል ኢና። ብዓብዩ ዝብዚ ዘሎ ናውቲ ማሕረስ ብምልኡ ኣብዚ ኢና ነቐምጦ ማለት እዩ። ከም ካልኣይ እውን ኣብዚ ኣቦ ኣለና። ኣቦ ከዓ ኣብዚኣ ኮይኑ ኣብዛ ገበላ ኮይኑ እዩ ቁርኣን ደቁ ቁርኣን ዘቕርእ ማለት እዩ። ኣብዚኣ እንዳቕረአ እውን በቲ ስግር እውን ኣለሃና ነስዳ ገዲ ነስዳ ተባሂሉ ዝፍለጥ ንእዚ ናይ ኣጋይሽ ማለት እዩ። ጋሽኡ ኣብኡ ኣንቢሩ ጋሽኡ እንዳተኸታተለ ደቁ ኣብዚኣ እንዳቕረአ ኣብዛ መኻዶ ዝጥበዝ ዕፎን ድዩ ዝብርከት ብርኩዳ ድዩ እንዳበርኮተ ኣብዚኣ ናብራ እንዳገበረ ንጥቀመሉ ማለት እዩ። ኣብዚ ምብቕፃል ዘሎ እቲ ዓብዪ ገዛ ኣደ ናብራ ተካይደሉ ገዛ ማለት እዩ። እቲ ናብራ ከዓኒ እቲ ናብራ ኣደ ኩሉ እንትና ማለት እዩ ፀባ ተሓኽነሉ ቦርኩታ ተበርክተሉ ሓባዛ ዝበሃል ኣሎ ቅጫ ወይ ከዓኒ ካልእ እቲ መንበሮ ናይቲ ብሄር ሓፈሻዊ ተካይደሉ ማለት እዩ። ፀባኣ እንዳ ሓቆነ ድያ ውላዳ ሕለለ እንዳራረወ ድያ ጠስማ ድያ ወይስ ኩሉ ገዓታ ድያ ትኩዕተሉ ጋሻ ዝመፃተሉ ዩ ከዓኒ መዓራ ትቕርበሉ ጠስማ ትቕርበሉ ኣጅቦኣ ትቕርበሉ ካልእ ምስ ሰብኣያ ኮይና ወይ ከዓኒ ምስ በዓል ቤታ ኮይና እውን ቡና ትሰትየሉ ክፋል ናይ ገዛ እውን ኣለና ማለት እዩ። ስለዚ ከምኡ እንዳበለ ታደዚቲ ዝበዝሐ ክፋል ወይ ከዓ ቲ ዝበዝሐ ናብራ ቲ ዝበዝሐ ናይዚ ብሄር እዚ ወይ ከዓ ቲ ዝበዝሐ ዕዮ ናይዚ ተካይዲ ታደያ ታደ ከዓኒ ብሓፈሽኡ ኣብዚ ንብሎ ዘለና ክፋል እያ ተሰላስሎ ማለት እዩ። ካብኡ ምቕፃል ከዓኒ መርዓትን መርዓውን እውን ኣለውና ማለት እዩ። መርዓትን መርዓውን እንተይልና ሕጂ ኩሉ ግዜ ካብ ኣደ ኣይረሕቑን እዮም። ታደ ዋላ ሽሕ ግዜ ሓፃኒ እተሃልዎም ዳኣ እምበሪ እታ ኣደ እያ ኩሉ ኣደ ከም ሓማት ከም ወላዲት ከም ኩሉ ኮይና ስለ ትቐርበሎም ነቶም መርዓውቲ ብውሽጢ ዘለዉ እንዳተኸናኸነት ነቶም መርዓውቲ ነታ መርዓት ሕጂ ጥሽቲ ወብኣሉ ክፋል ቦታ እውን ኣለና። ጥሻ ነታ መርዓታ ሰይቲ ወዳ እንዳ ወብአት ካልእ መግቢ መሳሊ ድዩ ፀፅቡቑ በቃ ነቶም መርዓውቲ ትቕርበሉ ክፋል ገዛ እንዳ መርዓውቲ ኢልና ንገልፆ ዓዳዓረ ኢና ንብሎ ብሳሆ ማለት እዩ። ዓዳዓረ ተባሂሉ ዝፍለጥ ክፋል ገዛ እዩ ማለት እዩ። ካልእ እቲ መርዓትን መርዓውን ኩሉ ግዜ እታ ህይወት ናይ መርዓትን መርዓውን ዘሰላስሉሉ ወይ ከዓ ዘስተማቕርሉ ክፋል ቤት ወይ ከዓ ክፋል ገዛ ኢልና እውን ክንገልፆ ንኽእል ማለት እዩ።

ሰላም ሰላም ሰላም ኣብ ውሽጥን ኣብ ወፃእን ትርከብ ኩልኻ ህዝቢ ኤርትራ ብፍላይ ከዓ ዕንበባታት ደቅና ከመይ እትኾኑ ቤት ትምህርትታት መቸም ኣብ ኩሉ ቤት ትምህርትታት ዝተገበረ መዕፀዊ ብጣዕሚ ድሕጉስ ነይሩ ብዙሓት ደቅና ከዓ ማለትሲ ነፊዕኩም ኣብ ፅቡቅ ነጥብታት ዘምፃእኩም እንኳዕ ሓጎሰኩም እንኳዕ ሓጎሰና እንዳበልኩ እቶም ካልኦት ቁሩብ ትሕት ዝበልኩም ከዓኒ ከምኦም ክትስዕብዎም ቀሊል ስለዝኾነ ኩሉ ግዜ ኣብዚ ናይዚ ሰለስተ ወርሒ ዕረፍቲ ኩሉ ግዜ መፅሓፍኩም ክትጉዝጎዝዎ ኣለኩም። ፃውቲ ኣይትፃወቱ ክብለኩም ኣይክእልን እየ። ተፃወቱ ግና ከዓ ሙሉእ መዓልቲ ክትላፍዑ ኣብ ጎልጎል ክትውዕሉ ግን ኣይግባእን እዩ። ምክንያቱ ዋላ ንስድራ ከማን ፅቡቅ ኣይኮነን ጭንቀት ይደምፅእ። ኣብ መሳሕኩም ኣብ ድራርኩም ኣብ ቁርስኹም ክትርከቡ ኣለኩም ዞም ደቀይ እንዳበልና መደብና መደብ ብሃለው ቆልዑ እታ ናይ መጀመርያ እንታይ ከም ንገብር እታ መክፈቲት ሸውሃት ሰላጣ ዶ ክንብላ ወይ ከዓኒ መረቅ ክጋብዘኩም እዮም ሳንታይ ማለት እያ ሙዚቃ ቁሩብ ነብስኹም ቆራዕራዕ ኣብሎዎ ሞ መፅኢ ከዓ እንደገና ገለ ክብለኩም እዩ።

ናብ ንኡስ መደብ ዲሞይ ዳ ዲሞይ ከብለኩም እየ። ናይ ሎሚ ዲሞይ ዳ ዲሞይ እንታይ ትኸውን ኣብ መወዳእታ ብሓንሳ ክሪኣ እሞ ገለ ክንብል ኢና ማለት እዩ። እዚኣ ንዓኹም

0: ነበረ እያ ነበረ። ኣብ ሓደ ዓዲ ሓደ ቆልዓ ካብ ኩሎም ቆልዑ ኣዝዩ ዝለበመ ብዓበይትን ንኣሽቱን ፍቱ ኣብ ትምህርቱ ንፉዕ ኣብነታዊ ተማሃራይ ነበረ። እቲ ለባም ቆልዓ ስሙ ኣቡበከር ጅምዕ ይበሃል ነበረ። ኣቡበከር ጅምዕ ኣካዳድንኡን ኣመሻሽጣ ፀጉሪ ርእሱን ፅፉፍ ስለ ዝነበረ መምሃራኑ ብጣዕሚ ይፈትዎን ይኽብርዎን ነበሩ። ካብ መዓልታት ሓደ መዓልቲ ዳይሬክተር እቲ ቤት ትምህርቲ መቐዝ ሒዙ ናብ ኩለን ክላሳት ብምኻድ ዘይንቡር ኣቀማቕማ ዘለዎ ፀጉሪ ተማሃራይ እንተርዩ ብመቐዝ ብምእታው ከናለታት ዝመስል ኣቀማቕማ ላፅዩ ገዝኦም ይሰጎም ነበረ። ካብ መዓልታት ሓደ መዓልቲ ዳይሬክተር ኣብቲ ኣቡበከር ዘለዎ ክላስ ኣተዎ እሞ ንክብረት እቲ ዳይሬክተር ኩሎም ተማሃሮ ብድድ ብድድ ኢሎም ተሱ ዳይሬክተር እንተማሃሮ ንበሩ በሎም እሞ መቐዙ ሒዙ ነቲ ክላስ ኮለሎ። ኣርባዕተ ተማሃሮ ዘይንቡር ንክትሪኦ ዘፅላዕካ ፀጉሪ ርእሲ ረኣየ። ዳይሬክተር ነቶም ኣርባዕተ ተማሃሮ ሓደ ድሕሪ ሓደ እናፀውዐ ኣብ ቅድሚ ተማሃሮ ደው ኣበሎም። ዳይሬክተር ንኣርባዕተ ተማሃሮ ኣንበርኮኾም እሞ ነቲ ንክትሪኦ ዘፀግም ፀጉሮም መቐዝ እናእተወ ሩባሩባ ዝመስል ከናለታት ላፅዩ ናብ ገዝኦም ኣፋነዎም። ተማሃሮ ብእፍረት ተዋሒጦም ድንን ድንን እናበሉ ንገዝኦም ከዱ። ስድራ ቤት እቶም ተማሃሮ ኣራእስ ደቆም ከም ፍልሖ ዝኣተዎ ጉንዲ ኮይኖም ምስ መፆም ፅቡቅ ገበርኹም ፅቡቅ ገበርኹም ኣይበልናኩምን ዶ? ሕጂ ዳሓይሽ እንታይ መስሊ ፀጉሪ ርእስኹም ነይሩ? ሕጂ ከናለታት ኪዱ ኪዱ ተቐምቀም ኢሎም ገንዘብ ሂቦም ኣፋነውዎም። እቶም መምሃራን እቶም ወለዲ ነቶም ደቆም መሰፋነውዎም ድሕር ሕጂ ከምዚ ዓይነት ፀጉሪ እንድሕር ገይርኩም ገና ክትላፀይኹም በልዎም ይበሃል። ፍትዋት ደቀይ ካብዚኣ እንታይ ንመሃር? ተማሃራይ ልክዕ ከም ኣቡበከር ፀጉሪ ርእሱ ፅቡቅ፣ ፅፍሩ ነዊሕ ዘይኮነ፣ ኣካዳድንኡ ምዕሩግ ፅሩይ እንድሕር ኮይኑ ብኩሉ ፍቱው እዩ። ብመምሃራን ፍቱው፣ ብስድራ ቤቱን ጎረባብቱን ፍቱው። ንክትዕልሎ ደስ ዝብለካ ተዘይኮይኑ ተጠቃለለ ፀጉሪ ደስ ዘይብል ኣቀማቅማ እንድሕር ኮይኑ መምህር ከዓ ናቱ ኣገባብ ስለ ዘለዎ ልክዕ ከምኦም ላፅዩ ከይሰደኩም ኩሉ ግዜ ምዕሩያት ኩኑ። እዞም ደቀ
1: ሕራይ ሪኢኹሞ ዶ ዲሞይ ዳ ዲሞይ ብዛዕባ እንታይ ነራ? ብዛዕባ ፀጉሪ ርእሲ እያ ነራ። ፀጉሪ ርእሲ ብፍላይ ደቂ ተባዕትዮ ማለት እዩ። ብምእታዊት ክትሪኦ ከለካ ኣብ ደቂ ኣንስትዮ ለቂበን ተኸዳኒ ትምህርቲ ኣይክህልዋን እየን። ዝኾነ ግን ኣመሻሽጣኻ እውን ክፅብቅ ስለ ዘለዎ ደቂ ኣንስትዮ ኣመሻሽጣኸን ከምቲ ትገብሮኦ ፅቡቅ ግበርኦ። እቶም ደቂ ተባዕትዮ ግና ከምዚ እናገበርካ እንዳጠቕለልካ ኮይኑ ወይ ንቡር ደይኮነ ኣቀማቅማ እንድሕር ኮይኑ መምህርታ ይገብረካ ልክዕ ከምታ ነበርያ ነበረ ዝረኣናያ ከናለታት ናይ ጀርዲን ውፃዕልካ መብቆል ሳዕሪ ከምኣይ ትገብረካ ሓፊርካ ሽዑ ቆብዕ ተኸዲንካ ድግድግ ንገዛካ ማለት እዩ። ስለዚ ጨጉርኹም ንቡር ግበርዎ እንዲሉና እዚኣ ንዕኡ ነቶም ጨጉርኩም ፅቡቅ ጌትኩም ከኣኒ ትቕምቅምዎ እዚኣ ንዓኻትኩም። ሕራይ ዝወደይ መጀመርያ መን እዩ ሙሉእ ስምካ?
2: ዓድል ጀማል።
1: መን ኢልካ ዓወ?
2: ዓድል ጀማል።
1: ሕራይ ዓሊ ጀማል ወዲ ዓሊ ሓቀይ ወዲ ዓሊ ካስኻ በፂኻ ዘለካ ዝወደይ ክንደይ ክፍሊ ኢኻ ሞ ክንደይ ዓመትካ?
2: 11
1: 11 ክንደይ ክፍሊ ኢኻ?
2: 5
1: ኣብ ትምህርቲ ንፍዕ ዶ ናይ ብሓቂ መምሃራነ ይበልስከ?
2: መምሃራነ
1: ኣቱም ሽኮራ
2: ኣቱም ሽኮራ
1: ብጣዕሚ እየ ዝፈትወኩም
2: ብጣዕሚ እየ ዝፈትወኩም እማ።

0: ኣብ ቀዳማይ ጃንባ ኣላ ሓዝ
1: ከይቱ ደግሩ
0: ጃንባ ኣብ ቁፅሪ ሓደ ጃንባ ጃንባ ኣብ ቁፅሪ ክልተ ራዮ እንታይ ኣሎ ሓምላይ ደሴት ሓዝ ሓምላይ ደሴት ኣብ ቁፅሪ ክልተ ሃራይ ቁፅሪ ሰለስተ ሰሜናዊ ባሕሪ ሓዝ ሰሜናዊ ባሕሪ ኣብ ሰለስተ ኣብ ቁፅሪ ኣርባዕተ ዳዕሮ ኣፍሪካ እዚኣ ኣብ ከባቢ ሰገነይቲ ኣ ትርከብ እዚኣ ኣብታ ቁፅሪ ናቕፋ ሓሙሽተ ኣላ እዚኣ ኻርያ እያ ቁፅሪ ሓሙሽተ ዓሳ ጫዕጫ ሓዝ ቁፅሪ ሓሙሽተ ጫዕጫ ቁፅሪ ሽዱሽተ ጎቦታት ናቕፋ ኣስተውዕ ዝወደ ጎቦታት ናቕፋ ቁፅሪ ሸውዓተ ሓወልቲ ኣባፅዕ ሓወልቲ ባፅዕ ሓወልቲ ኣባፅዕ ቁፅሪ ሸሞንተ ናይ መወዳእታ ኮራን እዚኦም ትፈልጦም ኢኻ ሒዝካ ዶ ሒዝካ ኣላ ሓቀይ ሕራይ ሕጂ ደስ ዝበለካ ቁፅሪ ሰሓብ ካብኡ እሞ
2: ቁፅሪ
0: ሽዱሽተ ቁፅሪ ሽዱሽተ ኢልካ ኣለኻ እንታይ ነይሩ
2: ገቦታት ናቕፋ
0: ጎቦታት ናቕፋ እስከ ዳሃኒ እስከ ጎቦታት ናቕፋ መን ዝያዳ ዘከረ ጎቦታት ናቕፋ ኣረጋጊፅካ ኣለ ሓቀይ ጎቦታት ናቕፋ ፍሉ ኢኻ ስ ብከብዳ ጀሚርካ ብቁፅሪ ሽዱሽተ እስከ ብሕንብርታ እንዲኻ ጀሚርካ ያ ዘለካ ስ ክርአና ክርአይና እስከ ጎቦታት ናቕፋ ብረዎ ዝወደ ዓሰርተ ነጥብ ረኺብካ ኣለኻ ሰሓብካ ላይ ከዓ ሽዑ እዚኣ ምፅእ ምስ በለት ኢኻ ትምልስ ሸሞ እንትልፋፍ ቁፅሪ ሸሞንተ ኣብ ቁፅሪ ሸሞንተ እንታይ ኣሎ
2: ኮራል
0: ኮራል ኮራል ኣብ ምንታይ ዝርከብ
2: ኣባሕሪ
0: ኣብ ባሕርና ምስሓቀ እስከ ኮራል ተኮይና ንድዒ እቶም ተዋዳደሩ ዘለኹም ከዓ ተዋዳደሩ ምስ ናብ ዝቕርበል ዝወደ ተዋዳደር ኢኻ መሊስካ ከኽርአና ኮራል ተኮይና ኮራል ኮራል ተኮይና ኮራል ተኮይና ዕስራ ክኸውን ማለት እዩ ኮራል ዋይ ክነፍዕ ዋይ ክትነፍዕ ሳብ ሕጂ ከዓ ሳልሳይ ዕስራ ነጥብ ቁፅሪ ክልተ ዕዋይ እስትራቴጂ ናትካ ንበይኒ እዩ እንታይ እያ ነራ ኣብ ቁፅሪ ክልተ
2: ሓምላይ ደሴ ሓምላይ ደሴ
0: እንታይ ነራ
2: ሓምላይ ደሴ
0: ሓምላይ ደሴ እስካ ወደይ ክርአና ሓምላይ ደሴት ነራ ከምኣተ ነራ ክርአና ሕጂ ኣብዚኣ ክርአና ክርኣ ኢና ሓምላይ ደሴት ተነራ ኣብኣ ኸልካ ክትዛውዕና እስከ ሓምላይ ሓምላይ ሓምላይ ደሴት ኣሎ ርእሲ ራብዓ ያውፅእ ሰላሳ ነ ቁፅሪ ሓደ እዋያ ጣዋውያ ቁፅሪ ሓደ እስከ ፅናሕ ሞት ምፃእ እንታይ ነራ
2: ጃልባ
0: ኣብ ቁፅሪ ሓደ ጃልባ ትሰቕልካ ትፈልጥ ሓቀ ዕልል በለላ ጃልባ ብራዊ ዘለ እስከ ክርአይና ክርአይና ጃልባ ተነራ ጃልባ ተነራ ፅቡ ገ ተጣቁዕሉ ሕራይ ጃልባ ጃልባ ድያ እስከ ክርአይና ሕ ጃልባ ሓምሸይቲ ሕጂ ክተመፅኢኻ እንደገና
2: ሰለስተ
0: ቁፅሪ ሰለስተ ምስ መፀት
2: ሰሜናዊ ባሕሪ
0: ሰሜናዊ ባሕሪ በየን እዩ ዘሎ ሞ ብመንገዲ ናበይ ገፅካ ትኸይድ ብኡ መስመራ ድያ ክዲ ብሓቀይ ሓቀይ ብኡ ድያ ዘሎ ሰሜናዊ ባሕሪ ዕዋፍ ኣለዋ ብኡ ሓቀይ እስከ ሰሜናዊ ባሕሪ ተኮይኑ ኣነ ይፈለጥኩ ተኮይኑ ክርአይና ኣብዚኣ እስከ ሰሜናዊ ባሕሪ ናይ መወዳእታ እስ ሓንቲ ናይ መወዳእታ ተሪፋትካኣላ ሓንቲ መሪፅካ ኣርባዕተ ሓሙሽተ ሸውዓተ ኣለዋኻ ኣጆኻ ሓሲብካ ሕሰብ ኣርባዕተ ኣርባዕ ሓምስ ሰብዑ ኣለዋኻ ኣርባዕተ ሓቀይ ብዓረብ እንታይ ትበሃል ኣርባዕተ ኣርባዓ መልስ በል
1: ቁጥር ላይ
2: ታይ ጫጫ አሳ
0: አይኮረት አጆኻ ፈተን ጆኻ ከምዚ ኣብ ናቕፋስ ንርእያ ነይረ ከማ ናብ ጥቃና
2: ዳዕሮ
0: እስከወደ ዳዕሮ ዲሃልካታ ዳዕሮ ዲሃል ዳዕሮ ሸየሎ ብትሽለ እምበሪ ኣይነገርክዎን ብጣዕሚ ንኩዕ ኢኻ ናይ ሓቂ ሕራይ እምበዓር እሞ ሕጂ እታ ተዋሂባሃና ዝነበረት ማለትሲ መደብና መደብ ሃለው ቆልዑ ናብ መወዳእታ ገፃ እንዳኸደት ትኸይዳላ ክንትም ኢለ ከዓ ይሓድገኩም እኒ እታ ናይ መወዳእታ ዓፍየት ተራራራ ዓፍየት ተራራራ

0: ሽመይ ኤልዳና ማሓሪ ይበሃል። ኣብ ዞባ ሰሜናዊ ቀይ ባሕሪ ደቡባዊ ቀይ ባሕሪ ንነብር። መነባብሮኦም ድማ ምግፋፍ ዓሳ ይነብሩ። ምግቦም ድማ ካንዱር
1: ይንቲ ደጉራ ግድምታ ቦሎክ እግዛ ግዲና

ኣነ ሙኒር ኣላሚን ይበሃል። ብሄረ ትግራይ ኣዘባ ዓሰባ ኣዝባጋጅ ፓርካ በዝበዝሒ ይርከቡ። ኣማናብሮኦም ድማ ማሕረስን መጓስን መጉመ ድማ ኣካለቱ ይበሃል።

ሰማየ ተሰልጠነ ይበሃል። ብሔረሰብ ኣብ ሰሜናዊ ቀይሕ ባሕሪ ይነብሩ። ኣብ ደባደቡ ሰሜናዊ ቀይሕ ባሕሪ ይነብሩ። መናብሮም ድማ ማሕረሰብ መጓሰ፣ መግቦም ድማ ዳካሓ ይበሃል።

0: ዶክተር ኬብሮን ሳሜል ይባል።
1: ዶክተር ጁሊያ ይባል።
0: እጂ ዛዓመመ ሰብና ንሕክም ዘለና
1: ዛዓመመ ሰብ ንሕክም
0: ከመይ ጌርኪ? سأل عنك على الخي ቡናይ ተብዝሒ ንጎተሲ ክስወር ትስርሒ ወረቀትከ
2: ኣርስና ቴማ ክልተ ተክምረና

I don't know.

0: سلام كمي تعلو زي غوركم تعزب تعلو تاو زينا سبورت انو زينا زارو بالكم ميكال حرقوم
1: ኢትዮጵያዊ ኦሎምፒክ አውቶ ቀዳዳማይ ቢኒያም ግርማይ ስዊዘርላንድ አኪ ክለቡ ኤንኤስኤን በመሆን ሳትፎ ዘሎን መበል ሚት ዓሶቱ ስለሰን ጊዜ ድማ ዘንገ ዘሎ ቱር ዲ ፍራንስ 2026 ተማልሰውን ኣብ ዕረፍ ድሕር ምውዓሎም ሰልስ ብናይ ውልቀ ናይ ግዜ ውድድር ማለት ክሮኖሜተር ቀፂሉ ክውዕል እዩ ተቀዳድምቲ ሎሚ ካብ ኢቫንለስ ባይነስ ተበጊሳ ኣብ ቶኖለስ ባይነስ እትዛዘምን 26 ሓደ ኪሎሜትር ድማ ርሕቀት ኣብ ዘለዋ እዮም ተፀሚዶም ክውዕሉ እዛ እንቶ ሓዳም ናይ ፃዕዳ ማልያ ለውጢ ክረአየላ ዝኽእል ፆታ ከም በዓል ታዲስ ፖካቻ ሬንኮ ኤቨኖፖል ፊሊፖ ጋናን ክደንቆላ ተፅኢ ዝግበረላ ናይ ሎም ዓመት ቱር ዲ ፍራንስ 2026 ስሎቬናዊ ታዲስ ፖካቻ ብ55 ሰዓታትን 41 ደቃይቅን

0: ኣይታትን ብግዜ ንዝመርሕ እትውሃብ ብጫ ማልያ ብገፊሕ ናይ ግዜ ፍልሊ ኣብ ዝባኑ ዕሪፉ ይቕፅል ኣሎ ቤልጅማዊ ተቐዳድማይ ክለብ ሬድቡል ቦር ሃንግስትሮ ሬንኮ ኤቨኖፐል ካብዚ ተቐዳድማይ ሓሙሽተ ደቂቕ ድሒሩ ካልኣይ ወዲ ክለቡ ንታዲጅ ዝኾነ ኢሳ ደልቴሮካ ሓሙሽተ ደቂቕን 58 ካይታትን ድሒሩ ኣብ ሳሳይ ደረጃ ተቐሚጡ ይስዕቦ ኣብ ናይ ንጥቢ ዴንማርካዊ ተቐዳድማይ ጀርማናዊቲ ክለብ ሊድልትሬክ ማትስ ፒደርሰን ብ417 ነጥቢ መራሒ ክኸውን ከሎ ቤልጅማዊ ተቐዳድማይ ቤልጅማዊቲ ክለብ ኣልፐሲን ክሪመክቴክ ዝኾነ ጃስፐር ፊሊፕሰን ብ376 ነጥቢ ካልኣይ ኤርትራዊ ቢንያም ግርማይ ድማ 361 ነጥቢ ኣኪቡ ሳሳይ ደረጃ ኮይኑ ይኽተሎ ኣብ ናይ ዓቐበት ፖካቻ ብ67 ነጥቢ ኣንበሳ ዓቐበት ብምዃን ንማልያ ጻዕዳ ቀይሕ ነጠብጣብ ወድዩ ኣሎ ፈረንሳዊ ቫለንቲን ፓርት ፔንትር ብ45 ነጥቢ ኤኳዶራዊ ሪቻርድ ካራፓስ ድማ ብ39 ነጥቢ ካልኣይ ሳሳይን ደረጃታት ሒዞም ይኽተልዎ ሜክሲካዊ ኢሳቅ ዴልቴሮ ብ55 ሰዓታትን 47 ደቂቕን 29 ካይታትን ንውድድር ብሉፅ መንእሰይ ናይዚ ውድድር ብምራሕ ሎሚ ነታ ብቅድሚት ማለት ሰንበት ካብ ፈረንሳዊ ፖል ሴክሳስ ዝመንጠላ ጻዕዳ ማልያ ወይዱ ክፃወት እዩ ኢሳ ምስ ሴክሳስ ዘለዎ ናይ ግዜ ፍልሊ 25 ካይታት ብምዃኑ ግን ሎሚ ማልዩ ንክዕቅብ ስራሕ ከልዮ እዩ ጀርመናዊቲ ክለብ ሊድልትሬክ ብጋንታ ብ167 ሰዓታትን 15 ደቂቕን 39 ካይታትን መርሒ ብምዃን እትቕልስ ዘላ ክትከውን ኢማራታዊቲ ክለብ ዩኤኢ ኤምሬትስ ጀርመናዊቲ ክለብ ሬድቡል ቦር ሃንግስትሮን ካልኣይ ሳሳይን ደረጃታት ብምሓዝ ዝኽተላ ዘለዋ
1: Luchando. Y el maillot blanco sigue cambiando. Ahora es Isaac del Toro el que ha vuelto al podio y a ser el mejor joven del Tour.
0: ፌደሬሽን ኣትሌቲክ ዞባ ጋሽፓርካ ዓቕሚ ተወዳደርቲ ክብ ንምባል ኣብ መንጎ 6ዱሽተ ዞባታት ውድድራ ተሰሪዑ እዚ ብውፃት ኣትሌታት ምፍራይ ዓቕሚ ተወዳዳርነት ክብ ንምባልን ናይ ትሕቲ 20 ዓመት ካብ ንኡስ ዞባታት ባሮንቱ ተሰነይ ጎልጅ ላዕላይ ጋሽ ኣቑዶትን ሻምበቆን ዝተዋፅኡ 53 ሜታ ደቂ ኣንስትዮ ዝርከቦም ብጠቕላላ 146 ተወዳደርቲ ኣትሌታት ውድድር ሰሪዑ ኣብቲ ውፅኢት ኣብ ዳርባ ዓረር ደቂ ተባዕትዮ ቀዳማይ ቢንያም የማነ ካብ ተሰነይ ካልኣይ ሃሩን ዮሴፍ ካብ ባሮንቱ ሳልሳይ ሙስጠፋ ሮምዳን ካብ ተሰነይ ኣብ ደቂ ኣንስትዮ ቀዳሚት ኣርሴማ ማህደር ካብ ላዕላይ ጋሽ ካልእቲ ሊድያ ተስፋ ማርያም ካብ ባሮንቱ ሳልሰይቲ ምርሃዊት ዮሃንስ ካብ ጎልጅ ኣብ ዘላ መሬት ደቂ ተባዕትዮ ቀዳማይ ኣክረም ዘካርያስ ካብ ላዕላይ ጋሽ ካልኣይ ሙስጠፋ ብኺት ካብ ባሮንቱ ሳልሳይ ሑሴን ሓመድ ካብ ተሰነይ ኣብ ደቂ ኣንስትዮ ቀዳሚቲ ነጃህ ጀማል ካብ ጎልጅ ካልኤይቲ ኣዋጢፍ ኣደም ካብ ተሰነይ ሳሲቲ ነጅላ ኣደም ካብ ተሰነይ ኣብ ዝላ ደቂ ተባዕትዮ ቀዳማይ ናየብ ክፍሎም ካብ ተሰነይ ካልኣይ ዑመር ዓሊ ካብ ተሰነይ ሳሳይ ሙስጠፋ በኺት ካብ ባሮንቱ ኣብ ናይ ደቂ ኣንስትዮ ድማ ቀዳሚቲ ካልቶም ኢድሪስ ካብ ባሮንቱ ካልኤይቲ ጁማንቲ ኣንዱ ካብ ሻምበቆ ሳሲቲ ባና ተኽሉ ካብ ላዕላይ ጋሽ ብምዃን ዕዉታት ኮይኖም ኣብ ጉያ 100 ሜትሮ ደቂ ተባዕትዮ ቀዳማይ ናይብ ክፍሎም ካብ ተሰነይ ካልኣይ ያቆብ ዓዋተ ካብ ባሮንቱ ሳልሳይ ሙስጠፋ ሮምዳን ካብ ተሰነይ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ኣያት ሃብተ ካብ ባሮንቱ ካልእቲ መዲና ኢድሪስ ካብ ባሮንቱ ሳልሰይቲ ናዝሬት ዓሊ ካብ ሻንፍቆ ኣብ 200 ሜትሮ ናይ ደቂ ተባዕትዮ ቀዳማይ ሻንፍቲ ካብ ተሰነይ ካልኣይ ያቆብ ዓዋተ ካብ ባሮንቱ ሳልሳይ ዓብዱሰላም ጣህር ካብ ባሮንቱ ኣብ ደቂ ኣንስትዮ ቀዳሚቲ ንያት ሃብተ ካብ ባሮንቱ ካልእቲ ናዝሬት ዓሊ ካብ ሻንፍቆ ሳልሰይቲ ያስሚን ያቆብ ካብ ተሰነይ ኣብ 400 ሜትሮ ደቂ ተባዕትዮ ቀዳማይ ዑመር ዓሊ ካብ ተሰነይ ካልኣይ እስራኤል ፓስኳለ ካብ ሻምበቆ ሳልሳይ ኣክረም ዘካርያ ካብ ላዕላይ ጋሽ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ኤደን ገብ ሂወት ካብ ባሮንቱ ካልእቲ ፌርዶስ ማውሮ ካብ ባሮንቱ ሳልሰይቲ የሩሳሌም መሓመድ ካብ ሻምበቆ ኣብ 800 ሜትሮ ደቂ ተባዕትዮ ቀዳማይ ዑመር ዓሊ ካብ ተሰነይ ካልኣይ ሉካ ኣልኣዛር ካብ ባሮንቱ ሳልሳይ እስራኤል ፓስኳለ ካብ ሻምበቆ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ኤደን ገብ ሂወት ካብ ባሮንቱ ካልእቲ ኣርሴማ ትኽሊፍ ካብ ባሮንቱ ሳሴቲ ናዝሬት ፈይሰል ካብ ላዕላይ ጋሽ ኣብ 1500 ሜትሮ ደቂ ተባዕትዮ ቀዳማይ መሓሪ ኣየር ካብ ሻምበቆ ካልኣይ በረኸት ማኑኤል ካብ ባሮንቱ ሳልሳይ መሓሪ ገብሪት ካብ ተሰነይ ኣብ ደቂ ኣንስትዮ ቀዳሚቲ ሄለን ሲሞን ካልኤይቲ ቻማ ሳሴቱን ኣርሴማ ትኽሊፍ ሰለስተን ካብ ንኡዞባ ባሮንቱ ብምዃን ዕወታት ኮይና ኣብ 3,000 ሜትሮ ደቂ ተባዕትዮ መሓሪ ኣየር ካብ ሻምበቆ ካልኣይ በረኸት ኣማኑኤል ካብ ባሮንቱ ሳልሳይ ኣንዋር ዑስማን ካብ ተሰነይ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ሄለን ሲሞን ካልኤይቲ ማርሴላ ቻማ ሳልሰይቲ ፍትሒ ዓሊ ሰለስተን ካብ ንዞባ ባሮንቱ ብምዃን ዕወታት ኮይነን ኣብ ዜናታት ወፃኢ ምስ ሰገሩ እንግሊዛዊ ክለብ ማንቸስተር ዩናይትድ ንፈረንሳዊ ማኑኮነን ኣብ ሕቑፋ ንምፅምባር ምስ ወኪላቱ ከም ዝተዘራረበት ክንገር ኣሎ ብመሰረት መርበብ ሓበሬታ ቢቢሲ ዩናይትድ ንመስመር ምክፋላ ንምድላል ነዚ ወዲ 25 ዓመት ኣከፋፋሊ ቀዳማይ ዕላማ ገርያ ኣብ ዝቕንን ናብ ዕዳጋ ኣትያ ዘላ ማኑ ምስ ኢጣልያ ክለብ ሮማ ዝፃወት ኮይኑ ኣብዚ እዋን ካብ ኢጣልያ ብምውፃእ ኣብ ውድዳ ፕሪምየር ሊግ ክፃወት ደልዩ ብምህላው ንክለቡ ስለ ዘፍለጠ ምውፃእ ናይዚ ተፃዋታይ ካብታ ክለብ ርጉፅ ዝኾነ ይመስል ዩናይትድ ማኑኮን

ዝርብ ዘካይዱ ግን ኣብ ስምዕ ብዛዕባ ዝበፅሐ ምዕባለ ዝወፅእ ሓበሬታ የለን። ዩናይትድ ንወራጋዊ ኣከፋፋሊ ማኑኤል ኡጋርተ ኣብ ዋንጫ ዓለም ዝፀሮ መጉዳት ንውሕ ዝበለ ግዜያት ክትከስሮ ከም እትኽእል ድሕሪ ምርዳፅ እያ ዒንታ ናብዚ ኣብ ዝሓለፈ ዓመት ስፖርታዊ ውድዳት ሴርያ ኣብ 35 ውድዳት ንክለብ ሮማ ብምስላፍ ዕዙዝ ኣበርክቶ ዝገበረ ተፃወታይ ተቋሚ ዘላ ግሪካዚ ኣብ ውድዳት ዋንጫ ዓለም 2026 ድማ ንሃገሩ ፈረንሳ ብምውካል 5 ግዜ ብምስላፍ ዝደመቐ ተፃወታይ ክለባት ኣርሰናልን ኣትሌቲኮ ማድሪድን እውን ንምውናኑ ተገዳስነት ኣሕቢረን እየን። እንተኾነ ዩናይትድ ነቲ ተፃዋታይ ንምውናን ከቢድ ብድሆ ኣብ ቅድሚያ ከም ዘሎ ይእመን። እዛ ክለብ ንብራዚላዊ ኣንድሬ ሳንቶስ ብ48 ሚልዮን ፓውንድ ካብ ቸልሲ ንቤልጅማዊ ዩሪ ቴሌማንስ ድማ ብ35 ሚልዮን ፓውንድ ካብ ኣስቶን ቪላ ብምዕዳግ መስመር ምክልኻላ ተደላድል ከም ዘላን ንምስራሕ ናይዚ ፈረንሳዊ ምስሰልጣ ድማ ኣብቲ ንምጅማር ሳምንታት ተሪፎ ዘሎ ሓደሽ ዓመት ስፖርት 2026-27 ተወዳዳሪ ንምዃን ክሕግዛ ከም ዝኽእል ካብ ኦልትራፎርድ ዝፍኖ ዘሎ ሓበሬታታት ይሕብር።

0: እንግሊዛዊቱ ክለብ ቸልሲን ፈረንሳዊ ተከላካይ እንግሊዛዊቱ ክለብ ክሪስታል ፓላስ ማክነስ ላክሬስን ፍራም ክሰርሕ ከም ዘላ ይንገራሉ። ቸልሲ ነዚ ወዲ 25 ዓመት ተከላካሊ ብሙናንያ ንመሳርዕ ምክልኻል ኣደጊማ ብምሕዳስ ተወዳዳሪ ንክትከውን ደልያ ዘላ ንመስርሕ ናይዚ ተወፃውታይ ንምቅልጣፍ ድማ ሓለፍቲ ክልቲኡን ክለባት ዝሓለፈ ሰንበት ኣብ ከተማ ኒውዮርክ ከምዚ ተረኸቡ ተገሊጹ። ፓላስ ካብ ንሸጣ ናይዚ ፈረንሳዊ 60 ሚልዮን ፓውንድ ክትረክብ ተተስፋ ኣላ። ላክሬስ ኣብ ጀርመናዊቲ ክለብ ወልቭስ ብ18 ሚልዮን ፓውንድ ብምስጋር ምስ ክለቡ ፓላስ ቡልፅ ናይ ፀወታ ዘመን ክሕልፍ እንከሎ ኣብ ዋንጫ ዓለም 2026 እውን ካብቶም ወሰንቲ ተፃወቲ ናይቲ ሃገር ብምዃን ክደንቁ ካብ ዝኽኣሉ እዩ። እንግሊዛዊ ተኸላኻሊ ቸልሲ ትሬቮ ቻሎባ ናብ ኢጣልያ ክለብ ኮሞ ንምስጋር ኣብ ዝርርብ እናሃለዊ ቸልሲ ነዚ ፈረንሳዊ ናብ ሜዳ ስታንፎርድ ብሪጅ ንምስጋሩ ትፅዕር ዘላ።
1: Crystal Palace living their night at Villa Park tonight. What a scoreline for them here.
2: He's disappeared because he's up against Lacroix, who's one of the best defenders in the Premier League, 1-1.
3: ዝ ኸበርኩም ተዓዘብቲ ንሎሚ ዝተዳልዉ ዕለታዊ ዜና ስፖርት ኣብዚ ፍፀም ስለምክታልኩም ኣዝየ መስግን ምስ ተረፉ መርባት ዮርቲ ብሓድገኩም ብወገነግን ሰላም።

0: ትምባል ስለዝመረጸ
1: ኢትዮጵያ የባህር በር ስታገኝ ኤርትራ ኤርትራ የሆነችበት ምክንያት ይፈርሳል።
0: ኢትዮጵያ አፍደገ ባህር ምስረኸበት ኤርትራ ኤርትራ ዝኾነትሉ ምክንያት ከብቅዕ ኢሉ
2: ዘብጣም ትልቃገሮች
0: ኤርትራ ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንኽቕፅልን ክሓፅርን ፅልዋ ኤርትራ ነይርዎ። ሰነዳዊት ፊልም ኣብ ኤርቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነልቦናን ካብ ቃላቶም ክንከታተል ኢና።
3: ቀይ ባህር ማለት
0: ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ ዝበሃል። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ።
4: የባህራችን ጉዳይ ተዘግቶብን ንኖራለን እንዴ?
0: ጉዳይ ባሕርና ተዓፂና ክንነብር ግና ተዓፂዎ ዝነብር መንእሰይ የለን። ሓቂ ለና ዓለምለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
5: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ ኣካል የሚሆኑበትን መንገድ ለማመቻቸት ጥረት ምናደ

0: ዓሰብ የኢትዮጵያ ነች ያነው ዓሰብ የኢትዮጵያ ስለሆነች ነው።
1: ዓሰብ ናይ ኢትዮጵያ ዝበልና ናይ ኢትዮጵያ ስለዝኾነት እዩ። ብሓይሊ ዝወሰድክሞ ብሓይሊ ክንመልሶ ኢና።
2: ስለዚ ከዚ ቀደም የሰራት ስተት ናብሉ
1: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ።
3: ኣጉል ህልሚ ነው እየ ኣጉል ህልሚ ነው
1: ትምባል ስለ ዝመረፀ መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህተፍትፍ ቫይረስ ካብ ዝልከፉ ግዜያት ኣቁፂሩ ኣሎ።
4: ውጊያውን ኣስመራ፣ ምፅዋ፣ ከረን፣ ዓሰብ ንወስድለት
5: በፍጹም ሰሜንን በጦርነት ኣናሸንፍም፣ በሰላም በፖለቲካ መፈታት ኣለበት።
6: በአንድም በሌላ መንገድም ተሸንፈናል።
1: ተሳዒርና፣
7: ተጨፈጨፍ፣
1: ተዳሂኽና
8: ዓሰመቲና ተነባሮ ዝነበረና ዕላማ የኾነ ማእኸላት እዩ ለዊስና
9: ሓሰብ ቀርቶ ግማሽ መንገዳት ዝደረሰ
1: ኣይሽ እንኳ ዶ ናብ ዓሰብ ፍርቂ መንገዲ እኳ ይተበፅሐን
10: 67 ተዋገም የትን ያለኖ
1: 6 ዓመታት ተዋጊእና ሕጅበ የለና ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ ረቡዕ 9:25 ምሸት ድሕር ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ

ዮሃንስ ይበሃል። ኣዋሃዲት ድኮነ ዓባይቲ ያታዊ ድኮነ ዓባይቲ ናይ ዞባ ጋሽባርካ ኮይነ መፅአ ዘለኹ ኣብዚ ብሓፈሽ ንሕና ሓሙሽተ ዓባይቲ ያታዊ ዓባይቲ ኢና ሒዝና መፅእና ዘለና። እቲ ቀንዲ ዕላማ ከምቲ ኩሉና ንርድኦ ቅድሚ ነዊሕ ዓመታት ኣናብራናስ እንታይ ይመስል ነይሩ፣ ኣካዳድናና እንታይ ይመስል ነይሩ፣ ባህልና ልምድና እንታይ ይመስል ነይሩ፣ ነዚ ንዑ ንምንፅብራቅ ኢና ኣብዚ መፅእና ዘለና። ብሓፈሽኡ ኣብዚ ሓሙሽተ ብሄራት ኢና ተሳቲፍና ዘለና።

ስመይ ሰዲግ ፈረጅ ይበሃል። ካብ ዞባ ጋሽ ባርካ ንብሔረ ናራ ወኪለ ዝመፃኹ ሰብ እየ። ሒዝናዮ መፂና ዘለና ትሕዝቶ ድማ ብዛዕባ መደሪታ ዝበሃል ኣብ ብሔረ ናራ ዝግበር ወግዒ ናይ መርዓ ናቱ ና ሒዝና መፂና ዘለና። ሕጂ ነዚ መርዓ እዚ ንክተካይዶ ከዓ እቲ መርዓዊ ኩሉ ግዜ እንታይ ይገብር ኣለዎ? ከምዚአን ትርእይዎን ዘለኹም ገዛውቲ ማለት ካብ 5 ክሳብ 7 ዝኸውን ገዛውቲ ሰሪሕ ተዳልዩ ክፀንሕ ክኽእል ኣለዎ። ተን ገዛውቲ ከዓ ከምዚአን ትርእይዎን ዘለኹም ካብዚ ዝጅምር እዚኣ ገዛ እዚኣ እንዳእኽሊ እያ። እንዳእኽሊ ክንብል ከለና እዚኣ እንዳእኽሊ እዚኣ ከዓ ኩሉ ግዜ ብዘይ ዝኾነ ወፃኢታት ማለት እዩ ምሳና ብዘለዎ ነገራት ኢና ንሰርሖ። ቃንጫ ኣላ ቃንጫ ምሳና ሓሪስና ንእትወ እዩ።

ካልእ ከዓ በዚ እንጨይቲ እዩ ላኻ እዚአን ኩለን ከዓ እንታይ እየን ንሳና ዘለዋየ ነገራት እየን ዝኾነ እንታይ ሽሙ ንኸፍለሉ የብልናን ኣብ ውሽጢ እዚ እንዳ እኽሊ ተኣቲና ድማ ቆፎ ኣላ ዓባይ ቆፎ ናይ እኽሊ እያ እዚኣ እዚኣ ቆፎ እዚኣ ካብ ገዛ ይትወፅን እያ ዓመት መፀት ዘ ዘምፀኸዮ ኣብኡካ ትመሎ ከባቢ 5-6 ኩንታል ዝኸውን ዝሕዝ እዩ ብምንታይ ስራሕ እተኢልኩም ከዓ ብሳዕሪ ይስራሕ በዚ እንተመፅና ከዓ በዚ ብየማናይ ዘላ ድማ ኣጉዶ እያ እዚኣ ኣጉዶ ከዓ ናይ ኣጣል ማለት እዩ ኣጉዶ ናይ ኣጣል እያ እዚኣ ከዓ ክሽነ እያ ኣብ ውሽጢ እዚ ክሽነ መዓት ንብረት እዩ ዘሎ እዚ ንብረት እዚ ድኻ ብእንጨይቲ ወይ ከዓ ብጭቃ ዝተሰርሐ እዩ ካልእ ዝኾነ ነገር የብልናን እሰደንቲ እናትና ኣቑ ዝኾነ ሓፂን የብልና ገለ የብልና ብጭቃ ወይ ብእንጨይቲ ዝተሰርሐ እዩ እዚኣ እንዳ መርዓት እያ እዚ እንዳ መርዓዊ መርዓዊ ውሽጢ ኣሎ መርዓውን መርዓትን ንምክትፈልዮም ድማ እቲ መርዓዊ ኩሉ ግዜ ቀይሕ ጨርቂ ተኣስረ ዩዚ 9 ሜትሮ ትኸውን ዓለባ ከዓ ትመትር ኣብ መንጎን ኣሲርካ ኣዚኣ ርእሱ ትገብረሉ ማለት እዩ ከምዚ ኢሉ ሸፊንዎ ይወርድ ካብኡ እቲ ዓርኪ ርእሲ እውን ናይ ግድን ና 14 መዓልቲ ዝኸውን ካብኡ ኣይፍለኒ ካብዚኣ ገዛ ይወፅን ዝኾነ ኣገልጋሊ ናይዚ መርዓዊ ማለት እንታይ ሽሙ እቲ ዓርኪ ርእሲ ንምንታይ ከ 14 መዓልቲ ካብ ገዛ ስለ ዘይወፅእ ማይ ተደልዩ መግቢ ተደልዩ እሱ ዘሳስዮ ማለት እዩ ገዛ እዚ እዚ ገዛ እዚ ድማ ብተንኮበታት ዝተጋየፀ እዩ ካብኡ ሓሊፍና ድማ እዚኣ እንዳ እንታይ ሽሙ እያ ኣብ ጋሽ ባርካና ኩሉ ግዜ ሃሩር ስለ ዘሎ ናይ ግድን ከምዚኣ ዓይነት ዳስ ክትሰርሓ ኣለካ እዚኣ ዳስ በዚኣ ትርእዋ ዘለኹም ዳስ እያ ንምንታይ ተገልግለና እዚኣ ካብ ሃሩር ሙሉእ መዓልቲ እዚኣ ስለዘይትውዕል ኣብ ገዛ ስለዘይትውዕል ምስተ ሃሩር ወፂእ ካብዚ ኣብ ዳስ ትውዕል ማለት እዩ ኣብ ውሽጢ እዚ ዳስ ድማ መዓት መሳርሕታት እዩ ዘሎ ሰበይቲ ትኹን ዋላ ዝኾነ መጣሓኒዶ መሐቆኒዶ ዝኾነ ንብረት ኣሎ ዚ ኣብዚኣ ዘላ ከዓ ናይ እንታይ ሽምና እዚኣ መስተይት ማይና ከም በርሚልና ንጥቀመላ ኤላዶ ትበሃል ማለት እዩ ብጭቃ ተሰርሐት እያ ነዚ መስሊ ተሓፈሻዊ ስእሊ ናይዚ ከባቢና

ኣራይ ስመይ እስማኢል ኣሕመድ ኣደም ይበሃል። ካብ ዞባ ጋሽ በርካ ኢና መፂና ቁሸት ብሄር ብዳዊት ሒዝና ኢና መፂና ዘለና ኣብዚ ሎም ዓመት ፌስቲቫል 2026 ሕጂ እቲ ሒዝናዮ ዘለና ትሕሶ ቁሸት ኣብቲ ቁሸት ብሄር ብዳዊት ያታዊት ገዛ ወይ መነባብሮ ብሄር ብዳዊት ከመይ ይመስል ሕጂ ሓፈሻዊ እተን ብሄር ብዳዊት ሰለስተ ገዛ እየን ዘለዋ ንኣን ሒዝና ኢና ቀሪብና ዘለና ኣብዚ ፌስቲቫል እዚ እታ ሓንቲ ናይ መርዓት ገዛ ማለት እዩ ኣላትና ከምኡ ውን እታ ናይ ስድራ ገዛ ማለት እዩ ክልተ ኣግነት ኣለውና እታ ሓንቲ ናይ ስድራ እያ እታ ሓንቲ ናይ መርዓት እያ እዚኣ ከዓ ሸፈት ትበሃል ሓንቲ ሳሰይቲ እታ ሳሰይቲ ገዛ ናይ ደቂ ተባዕትዮ እያ ማለት እዩ ሓፈሻዊ ኣብ ሸፈት እንታይ ዓይነት ንብረት ኣለዎ ናይ ደቂ ተባዕትዮ ፍፍላይ ፍሉይ ዝኾነ ማለት እዩ ኣብ ናይ ደቂ ኣንስትዮ ከዓ ኣብ ናይ መርዓት እንታይ ከምኡ ውን ኣብ ናይ ዓበይቲ ናይ ስድራ ማለት እዩ እንታይ ዓይነት ንብረት ይቐመት በበይኑ ስለ ዘለዎ ኣብ ነናቱ ተቐሚጡ እዩ ብፍላይ ኣብ ብሄር ብዳዊት ደቂ ተባዕትዮ ሸፈት ትበሃል ነፍሳ ዝኽኣለት ኩሉ ንብረታ ዘማልአት እያ ማለት እዩ ሕጂ እቲ ዘድልዮም ኩሉ ኣብቲ ምስኦም እዩ ዘሎ ናብቲ ዘድልዮም ነገር እንድር ኣሎ ተላእኻ ይኳኣላ ኣለዎም ንሱ ኸይዱ ዘድልዮም ነገር ካብቲ ስድራ ሒዝዎም ይመፅእ ማለት እዩ ሓፈሻዊ እጂ ዝናየን ዘለና ሰለስተ ገዛ እየን ማለት እዩ ናይ ብዳዊት ብሄር ብዳዊት ያታዊ ናይ መርዓትን ናይ ስድራን ከምኡውን ሸፈት ደቂ ተባዕትዮ ሒዝና መፂና ኣለና ማለት እዩ።

ملو شمین محمد علی محمود نوز دوبا گاش برکان نوز دوبا قردت وکیل نام مدار کا بین اورگزای وکیل نام سینا لنا ابزی نای دوبا کشوت نای تگری ننات مسانالو زمسانالو نبرت بملو من نبرت نای عباس بیتی نای مرات نای مرعوی نای تفلا لایات نای ناتنا نبرت بال بملو امتینا لنا نای محرز کای طرفه ናይ ክሮሽያ ናይ ኮርድ ባህል ኣይተረፈን ናይ መፀባ መሃቃኒ ዘይተረፈን ናይ ምሉእ ገዛ ምስ ንብረታን ክሳብ ሓርብ ዘይተረፈ ክሳብ ናይ ምግቢ ዝመርዓሉ ንብረት ኩላ ኣማሊእና መንፅአና ኣለና። እታ ንብረት እዚኣ ብቀሊሉ ንብረት ዝበሃል ክነክባ ጠገም የብና ንብረት ናትና እዩ። እቲ ገዛ ሽልማት ናይቲ ደቂ ኣንስትዮ ናይቲ መርዓት ሽልማት ብምሉእ ኣምፅና ኣለና። እቲ መላ እቲ ኣርቃይ ዘይትበል ናይ ክራር ዘይትበል ናይ ማእሰሪ ዘይትበል ናይ መጀርበቢ ዘይትብል ንኩሉ እቲ ንብረት ኣምፅና ኣለና። እዛ ብጠጋምና ዘላ ናይ መርዓዊ ቦታ እያ ምስ ዓራታ ምስ ገለ መሊሃን እዛ ንድሕረይ ዘላ ናይ መርዓት እያ። እዛ ብየማነይ ዘላ ናይ ዓባይ ሰበይቲ እያ ናይቲ ሰበይቲ ናይቲ ባል ኣቦጋል እዩ። እዞም ከዓ ኮፍ ኢሎም ዘሎም ናይ ኣቦሎ ናይ ኣቦወዲሎ ኣቦጋልሎ ንመርዓውሎ ንመርዓት ኣለና። እቲ ንብረት ብምሉ መፅና ኣለና። ናይ ብሄር ትግራይ ዝበሃል ዝትረፍናሉ ጉዳይ የለን። ክሳብ ዝናሰ ክሳብ ዝዓበ እቲ ንብረት ብጭቃ ተሰርሐቲ ብኩሉ ብትንኮባ ተሰርሐቲ ብላኻ ክሳብ ኣርቃይ ዘይተረፈ ብትሕትዩ ዘሎ ከሸ ዝበሃል ኩሉ ብምሉእ ኣዳሊና ምፅና ኣለና። እቲ ገዛሲ ንሕና ተሪፍና ንብል ጉዳይ የብና እዩ። ናይ ብሄር ትግራይ ክሳብ ክርሲ ናይ መከፍ መበሊ ናይ ጎኖ ዝበሃል ናይ ክሳ እዩ ዘሎ ኩሉ ብምሉ ናይ ትንኮባ ናይ ገሌ ኣማሊና መፅና ኣለና።

ስመይ ዓለውያ ዋና ይበሃል። ካብ ዞባ ጋሽባርካ ካብ ከተማ ባረንቱ መፂና ንርከብ። ሎም ዓመቱን ከምቲ ልሙድ ብሄረ ኩናማ ነዚ ዝኣመሰለ ገዛውትን ባህላዊ መነባብሮን ሒዙ መፂ ኣሎ። እዚ ከምቲ ትሪእዎ ዘለኹም እዚአን ገዛውቲ ኣብ ነፍሶ ከፍ ብሄረ ኩናማ ገዛ ከምዚ ዓይነት ገዛ ይስራሕ ማለት እዩ። እዚኣ ሕጂ እታ ኣንዳ ንብላ መጀመርታ መርዑት ክምርዓዊ ከለዉ ከምዚኣ ሓንቲ ገዛ ዓባይ ገዛ ትስራሕ ኣሎ። ብድሕርያ ከማ ምስ ፀንሑ ምስ ቆልዑ ምሳፈረዩ ከዓ ካልኦይቲ ገዛ ዳማ ትበሃል ትስራሕ ማለት እዩ። እንደገና እቲኣ ከዓ መውዓሊቶም እያ ማለት እዩ። እታ ስድራ ቤት ተኣኪባ ኣብ ኣቡና እንዳሰተየት እንዳዓለለት ከምዚ ትሪእዮ ዘለኹም ስራሓት ላኻ እንዳሰርሑ ዝውዕሉላ መውዓሊቶም ላይታ ንብሎ ብቋንቋና ዳስያ ማለት እዩ። እዚኣ በዚኣ ትሪእዋ ዘለኹም ከዓ ናይ ኣጣል መደቀሲት ገዛ ማለት እዩ። በቲፊትና ዘሎ ኣብዚአን ክልተ ገዛ ፍሉይ ምልክት ኣብ ላዕሊ ኣሎ ማለት እዩ። እዚ ምልክት እዚ ድማ ብሄረ ኩናማ ኣብ ኣርባዕተ ዓበይቲ እንዳታት እንድና ንቆውም። እዚአን እንዳታት ድማ ሰርማ፣ ሽዋ፣ ከርዋ፣ ጉርማንዴን ዝበሃላ ናይ ሎም ዓመት ግን ናይ ሰርማ ዝበሃል እንዳ ምልክት ኢና ሒዝና መፂና ዘለና ማለት እዩ። እዚአን ምልክታት እንትለዎ ድኾነ ሰብ ማለት እዩ ዝኾነ ኣዝማድ ናይቲ እንዳ ሰርማ በዚያ ምልክት ጥራይ ርኦም እዚ እንዳ ኣዝማድና ብማለት ኣለልዮም ትኺሎም ናብታ ገዛ ይኸድዎም ማለት እዩ። ንሰብሲ እንዳክስቶ ኣበይ እዩ ኢሎም እንዳሓተቱ ኣይሽገርን እዮም። እዚአን ምልክታት እዚአን ሕጂ ናይ ሰርማ ምልክት ማለት እዩ።

ክፍሎም ወልዳይ ይበሃል። ካብ ድኮና ኣባይቲ ዞባ ጋሽ ባርካ ኮይና ንብሄረ ትግርኛ ካብ ንእዞባ መልቂ ወኪልና መፂና ኣለና። ብሄረ ትግርኛ እዚ ድኮና ኣባይቲ ናይ ያታዊ መነባብሮ ከመይ መስል ነይሩ ኢና ሒዘ መፂና ዘለና። እዚ ሒዝና መፅልና ኸኒ ናይ ቅድሚ 200 ዓመታት ሒዙ ዝነበረ ያታዊ መነባብሮ እዩ። ከም ዝፍለጥ እቲ ናይ ቀደም መነባብሮና ካብ መሬት ስራሓት ካይላ ካብ ገረብ ካብ ደሎ ከባቢና ንመነባብሮና ዝኸውን ብኣዝዩ ውሕሉሉን ብኣዝዩ ጥበበኛ ዝኾነ ስራሕ ተሰሪሑ ካብ ሰብ ከይተፀበና ካብ ዕዳጋ ከይ ወፃና ካብ ከባቢና እኹል መነባብሮ ነብር ምብና ካብታ ገዛ ጀሚርካ ክሳብቲ ዝደቐቐ መሳርሒ ካብ ከባቢና በዓልና ይስራሕ ነይሩ። እቲ ዝገርመካ እቲ ፅቡቅ ነገር ከዓኒ እቲ ስራሓት ኣዝዩ ስራሓት ካይላ ብስራሓት ዕንጨይቲ ብስራሓት ላኻ ብስራሓት ሓምሓም ዝተፈላለየ ኮይኑ ኣዝዩ ነዊሕ ዓመት ዝገበረ ነዊሕ ዓመት ዘገልግል ኣብዙይ ጥበብን ክእለትን ዝሓለፎ ምዃኑ እዩ ዘብርሃካ። ናይ ቅድሚ 200 ዓመት ናብራ እዩ። ቀንዲ መልእኽቱ ከዓኒ ሓደ እቶም ስድራ ቤትና እቶም ኣባሓጓታትና ወለድና ማዕረ ክንደይ ክእለትን ጥበብን ሞያን ከም ዝነበሮም ይበርሃልካ። በቲ ካልእ ከዓ እዞም ንኣሽቲ ወለዶ ማዕረ መነባብሮ ናይ ቀደም ሰብ ከም ታሪክ እንታይ ይመስል ነይሩ እንታይ ክእለት ከ ነይርዎም ካብ ሰብ ከይተፀበዩ በዕሎም ይሰርሑ ምንባሮም ካብ ከባቢኦም ርእሶም ክእሉ ምንባሮም ናብ ወለዶታት ከዓ ታሪክ ክንሓልፍ ክኢልና። ስለዚ እቲ ደሎ ንብረት ኣዝዩ ጥንታውያን ንብረት እዩ። ኣቲና ክንሪኦ ንኽእል ኢና። ብኣዝዩ ክእለትን ሞያን ዝሓደረ ስለ ዝኾነ ከዓኒ ኣቲና እንተረኣናይ ተመራፅ ኸውን ማለት እዩ።

ኣነይ መጀመርያ ከመስግነኩም ፈቱ ሽመይ ብምሉ ኣሕመድ ጣህር ዑስማን ይበሃል። ዝመፃ ኩሉ ዞባ ዞባ ጋሽ በርካ እዩ ኣቦ ወንበር ኮሚቴ ባህሊ። ስለዚ ኣብዚ መሰናድኦ ሒዝና መፅና ዘለና ናይ ለብዘበን 226 ንሕና ኣርባዕተ ብሄራት ሒዝና ኢና መፅና ዘለና፣ ብሄረ ናራ፣ ብሄረ ኩናማ፣ ብሄረ ቢዳዊት፣ ብሄረ ትግሬ። ኣርባዕትዮም ብሄራት ዝተፈላለዩ ትሕዝቶ ዘለዎም፣ ዝተፈላለዩ ደርፊታት ዘለዎም፣ ዝተፈላለዩ መሰናድኦታት ዘለዎም ቦም ኢና ተሳቲፍና ዘለና። ቀዳማይ መሪትና ከዓ ትማሊ ንኦዴንስ ንሕና ኣብ ስቴጅ ኣሪና ኣለና። ኣብዚ ከዓ ንጎ ንጎ እቲ ቅሾት ነካየድ ኢና። ስለዚ እቲ ሒዝናዮ መፅና ዘለና ናይ ብሓቂ ፅቡቅ ባህሊ ነቲ ባህሊና ዘስስን ነቲ ባህሊና ዝምዕብል ምስ ካልኦት ባህሊታት ሪኢና ወዳዲርና ዝያዳ ነቲ ሃገራዊ መንነትና ንዕብየሉ እቲ ሃገራዊ መንነትና ዝያዳ ክብ ንኣብለሉ ንሕና እውን ምስቶም ካልኦት ኣብ ካልኦት ብሄራት ኣብ ካልኦት

0: ዞባታት ዘለዎ ምስም ተሳቲፍና እቲ ባህሊና ነእርየሉን እቲ ባህሊና ነፍልጠሉን ክቡር ባህሊ ስለ ዘለና እዚ ባህሊ ከዓ ምንነትና ስለ ዝኾነ ምንነትና ማለት ከዓ ኤርትራውነትና ስለ ዝኾነ ንዑ ንምግላፅ ኢና መፅና ዘለና።
1: ፍራንኮ ኩባባ ኡሌ ናይ ሎሚ ዘበን 226 ፌስቲቫል ንምስታፍ እታ ንመጀመርያ ዝመረፅናዮ ቴማና ዞባ ጋሽ ባርካ መውሶብ ፅጋታት ሓገር ዝብል እዩ። ከምዚ ኣብ ፅሑፍ ዝስራናዮ ብኡ መሰረት ኣብ ጋሽ ባርካ ብዙሕ ፀጋታት ኣለዎ። እድሚጂ ኣብ ዝተፈላለየ ዓመታትን ኣብ ዝተፈላለየ ግዜን ብዙሕ ዓይነት ትሕዝቶ ኣቕሪብና ነርና። ሎሚ ዘበን ግን ካብተን ሓደ ቅርስታትና ከተማ ቆርደት፣ ካልኣይቲ ከዓ መበቆላዊ ኣግራብ፣ ፍረታት፣ ጥረታት፣ ዓይነት ኣእኻል ኩሉ ኣሎ ዝበሃል ትሕዝቶ ሒዝናዮ መፅና ኣለና ማለት እዩ። ብሓፈሽኡ ክረአ ከሎ ጋሽ ባርካ ሃብታም ፅጋታትን ባህሊን ዘለዋ ህብረተሰብ እዩ። ኣርባዕተ ብሄራት ኣለዋ በተዛማዲ ኩለን ብሄራት ከዓ ነናተን ፀጋ እኳ እንተለዋ ግን ናይ ሎሚ ዘበን ዝያዳ ነዚ ኣብ ፌስቲቫል ተሳቲፉ ዘሎ ህዝቢ ዝያዳ ነቲ ፀጋታት ንምልላ ኢልና ኩለን ዓይነት ትሕዝቶ ከብ ስምሱም ጀሚርካ፣ እኽሊ ጀሚርካ፣ ዓይነት ኣኻል ቅጠልያ፣ ብጫ ዓይነት ቡልቱክ ዝተፈላለየ ዓይነት ካብ ፍርያት ናይ ኣካት ከዓ ብኣካት ዝስራሕ ኩሉ ዓይነት ናይ ስራሓት ላካ ኣብዚ ሒዝና ቀሪብና ኣለና ማለት እዩ። ትሕዝቶ ኣብ ቴሌቭዥን ዝረአ ዘሎ ከዓ ዝተፈላለየ ንኡ ዝንፀባረቕ ዓይነት ፀጋታት ኢና ንተኣታቶ ኣለና። ካሊእ ብፍሉይ ሆር ዝበሃል ውድድር ናይ ጥሪት ናይ ከብቲ ኣሎ። ብፍላይ ናይ ፀጋታት በዓል ፀጋ ክመውት ከሎ ኣብ ብሄረ ኩናማ እንኳ ኣብዚ ኣብ ከዓካ እንኳ ሃጎሰካ እንኳ ኣፍሪካና ንደቂ ደቅኻ ኢሎም ፅቡቅ ገይሮም ከም ድፋኑ ዝገብር ናይ ቪድዮ ምርኢት እውን ኣብዚ ኣቕሪብና ስለ ዘለና ካብተን ዝሓለፈ ዓመታት ፍሉይ ዝበለ ክንብል ንኽእል ኢና። ስለዚ ምስቲ ባክግራውንድ ከዓ መበቆላዊ ኣግራብ ከዓ ምስኡ ጎኒ ንጎኒ ኣዳሊና መፂና ኣለና ማለት እዩ።

ዓብዲዓሊ ደርደር ይበሃል። ካብ ድባቢ ቀይሕ ባሕሪ መፅና ኣነኻ ሓደ ካብቶም ገለፅቲ ናይ ያታዊ ድኮና ኣባይቲ ወይ ከዓ ቁሸት መነባበሮ እየ ማለት እዩ።

እቲ ሒዝና መፂና ዘለና ትሕዝቶ ከዓ መነባበሮ ህዝብና ዝገልፅ ሙሉእ ስእሊ ክህብ ዝኽእል ዝበልናዮ ትሕዝቶ ሒዝና መፂና ኣለና። ኣብዛ ዘለናዮ ካንሸሎ ከዓ ኩሉ ብምርኣይ ይከኣል እዩ ማለት እዩ። ሕብረተሰብና ከዓ ካብ ጥንቲ ክሳብ ሕጂ ብዝያዳስ ካብ ብባህላዊ መነባበሮ ዝነብር ዘሎ ህዝቢ እዩ። ኣብ ገማግም ቀይሕ ባሕርን ኣብ ደሴታትን ክሳብ ሓውሲ ከበሳ ክሊማ ዘለዎ ከባቢታት ዝነብር ህዝቢ መነባበሮ ዝገልፅ ትሕዝቶ ሒዝና መፂና ኣለና ክበሃል ይከኣል እዩ። ካብዚ ብምጅማር ከዓ ካብ ወይዳል ጀሚርናስ። ወይዳል ማለት መቃብር ወይ ከዓ ሓወልቲ ኣብ ኢድ ፀላኢ ዝወደቐ ነዚ ክርእዩ ተባሂሉ ዝስራሕ ኮይኑ ክልተ ክሳብ ሰለስተ ዓይነት ወይዳል እዩ ዘሎ። ኣብዚ ሕጂ መፂና ዘለና ከዓ ጉዳዩ እንተ ብዕርቂ እንተ ሕሕነ ብምፍዳይ ዝተወደአ ኮይኑ ክሳድ ዘለዎ ወይዳል ተባሂሉ ከዓ ፍለሊ ወይዳል ተባሂሉ ይፅዋዕ። እዚ ከዓ ክሳድ ዘለዎ ኣብ ዝባኑ ከዓ ፃዕዳ እምኒ ዘለዎ ማለት እዩ። እዚ እቲ ሓደ ካብቲ ታሪካዊ ምክተ ሕብረተሰብናን ኣብ ልዕሊ ጅጋኑ ዝነበሮ ኣኽብሮት ዝገልፅ ሓደ ታሪካዊ ሓወልቲ እዩ። ካልኣይቲ ሒዝና ዘለና ከዓ ዓሉምን ሶላን ዝበሃል ከዓ ያታዊ መነባበሮ ምስቲ እንስሳ ዘለና ዝምድና ዝገልፅ ማለት እዩ። ዓሉም ዝበሃል ከዓ ስጋ ንሓርደሉ ማለት እዩ። ብእምኒ ጌርካ እዩ ዝሕረድ። ሙሸማዕ ኣብ ዘይነበረ ጣውላ ኣብ ዘይነበረ ግዜ ሕብረተሰብና ብከምዚ ገይሩ ስጋ ብከምዚ ንኸይበላሹ ብከምዚ ብዓሉም ይሕረድ ነይሩ። ሶላ ከዓ ያታዊት መጥበሲት ስጋ ማለት እዩ። ኣማን ብሓዊ ኣርሲንካ ነጊፍካ ኣብ ይጥበስ ማለት እዩ። ሓደ ካብቲ መነባበሩና ዝገልፅ ዓሉምን ሶላን ማለት እዩ። ሳልሳይቲ ከዓ ሒዝና መፂና ዘለና እዚ ንሪኦ ዘለና ሽማግሌ ንሪኦም ዘለና እዚ ኩስራ እዩ ዝበሃል ማለት። ኩስራ ማለት ከዓ ያታዊት መጋባያ ማለት ልክዕ ከም ቤት ፍርዲ ኣብ ሕብረተሰብ ዝረኣዩ ሽግራት ወይ ከዓ ዕለታዊ ቅርጅታት ዝፈትሓሉን ዝዳንየሉ ማለት እዩ። እዞም ከዓ ዓበይቲ ዓዲ ካብ ሕብረተሰብ ደሓን ዝኾነ ኣፍልጦ ናይ ሕጊ እንዳባ ዘለዎም ሰባት ነቲ ሕብረተሰብ ጉዳዩ ብሰላማዊ መንገዲ ፈቲሑ ተሳንዩ ክነብር ኣዝዩ ዓብዪ ተራ ዘፃወቱ ማለት እዩ። ካብ ላዕለዋይ ቤት ፍርዲ ክሳብ ኩማዊ ቤት ፍርዲ ኣብዚ ሕጂ እዋን ዘሎ ልክዕ ከምኡ ቤት ፍርዲ ተንቀሳቃሲ ቤት ፍርዲ እውን ክበሃል ይከኣል። ኣድራሻ ዘይብሉ ምስቲ መነባበሮ ሕብረተሰብ ዝኸይድ እቶም ሽማግሌ ከዓ እቶም ለባማት ሰባት ምስቶም ሰባት እንዳዞሩ እንዳተንቀሳቀሱ ኣብ ዝረአዩ ጉዳያት ከዓ ካብ ፅፍሪ ክሳብ ጋር ነፍሲ ዝፈትሑ ሽማግሌታት ከዓ ኣምፂና ኣለና ማለት እዩ። ንመርኣያ ተባሂሉ ሕብረተሰብና ከዓ ብሕጊ እንዳባ ዝመሓደር ብሰናይ ጎርብትናን ሓድሕዳዊ ምክብባር ዝኣምን ሕብረተሰብ ስለ ዝኾነ እቲ ሕጊ እንዳባ ከዓ ኣብ ግብሪ ዘውዕሉ ሽማግሌታት ትገልፅ ኩስራ ኣምፂና ኣለና። ካብኡ ብምቕፃል ከዓ ዳልታ ትበሃል ንሪኦ ዘለና ኣብዚ ሕጂ ሓውሲ ከበሳ ክሊማ ዝስራሕ ካብ ሙሉእ ብምሉእ ካብ እምኒ ዝስራሕ ገዛ ማለት እዩ። ኣብ ዝባኑ ከዓ ማይ ዘይኣቱ ክላይ ሶይል ንብሎ ማለት እዩ ጭቃ ጌርካ ይስራሕ እዩ። እዚ ከዓ መቕበሊ ኣጋይሽ ክኸውን ይኽእል እዩ፣ መንበሪ ገዛ እውን ክኸውን ይኽእል እዩ። ኣብ ንጉስ ቤተሰብ እውን ሓልዋ ዘለዎ ሰብ እውን ንእሽተይ ከምዚኣ ትመስል ዳልታ ጌርካ 3-4 ፍንስትራ እንዳገበርካ ማእዝናት ብምሕላው እውን ዳልታ እውን ይኸውን እዩ። ብምቕፃል ከዓ ተሓንቲ ዘላ እዚ ንሪኦ ዘለና ዓብዪ ኣቦና ኣብነታዊ ኣቦናይ እዚ ከዓ ሓደ ካብቲ ናይ እድ ጥበብ ማለት እዩ። ያታዊ ጫማ ዝሰፊ ማሕጎማ ዝገብር ሓደ ካብቲ ጥበብ እዩ ማለት እዩ። ክናበር ዝኽእል ስድራ ክናበር ዝኽእል ንክመርዑ ሓዳር ዝበቅዕ ሰብ ክህልዎ ዝግብኦ ሓደ ካብቲ ጥበባት ነይሩ ማለት እዩ። እዚ ዓፋር ክብላ ዝበሃል ኣነ ሕጂታ መሊሰ ዘለኹ ሲ ብከምዚ ኣገባቢ ዝስራሕ እዚ ከዓ ናይ ከምኡ ዓይነት እድ ጥበብ ዘለዎ ሰባይ እዩ። ብምቕፃል ከዓ ማዕደ ትበሃል ሓንትላ ሓደ ካብቲ ኣታዊ መንበሪ ገዛ እዩ። ሙሉእ ብሙሉእ ከዓ ካብ ዕንጨይቲ ይስራሕ። ከምዚ ትሪኦ ዘለካ ቅርፂ ሃልይዎ ከዓ ማይ ከምዘይኣቱ እተን ቅላት ናይ ወይ ከዓ ቅራፍ ናይቲ ዕንጨይቲስ ከምታ ናይ ዚንጎ ዝስራዕ ሰሪዕካ ማይ ንደገ ከም ዘፈስስ ጌርካ ካብ መንበሪ ገዛ ትኸውን ማለት እዩ። ካሊእ ንሪኦ ዘለና ከዓ መብዛሕትኡ መትሓዚና ጎማ ኣብ ዘይነበረ እዋን ቆርቦት ናይ እንስሳ ማለት እዩ።
ንጫማ ዝኸውን ናይ ግመል ናይ ካብቲ ክኸውን ከሎ ንማይ ዝኸውን ከዓ ናይ ጤል ኣልፍዕካ እ ቁርቦት ንኸይመሽምሽ ጌርካ ንማይ ይኸውን ምስቲ ሃሩር ከባቢ ብምዃንና ከዓ ፍርጅ ዘየድልዮ ማይ የዝሒል እዩ እቲ ቁርቦት ሲ ማይ የዝሒል እዩ ኤሌክትሪክ ቢል ገለ ፀጋም ዘይብሉ ዝሑል ማይ ተሰቲ ማለት እዩ ብቲ ቆርቦት ጌርካ ሒዝካ ተኸይድ ከዓ መንጠልጠሊ ዘለዎ ኣልፊታ ዝበሃል እውን ኣሎ ንምሕቆኒ ፀባ ዝኸውን እውን ቆርቦት ኮርዳ ዝበሃል ከዓ ከቡ ይስራሕ እዩ ስለዚ ናይ ቆርቦት ካብ ገዛ ፍልይ ዝበለ ዋለዶ ዝበሃል ዝስራሕ ኣሎ ካብ ገዛ ውፅእ ዝበለ ኣብቲ ሃሩር ከባቢ ለመምቲ ኣብቲ ምስ ዛሕሊ ቆርቦት ስለ ዝኣቱ ውፅእ ዝበለ ትገብሮ ቀትሪ ታሕቲ ምሸት ከዓ ማይ ምስ ተወደአ ቅድሚ ማይ ምውራድ እተን ቆርቦት እተን ሓርቢ ኣብኡ ተሰቕሎ ማለት እዩ ብምቕፃል ኣብቲ ሓንቲ ዘሎ ንርኢ ዘለናኻ ካባብ ገዛ ኣዩንታት ትበሃል መበቆላዊት ገዛ ናይ ሕብረተሰብና እዩ ምስቲ ከባቢና ዝኸይድ ምስ ሃሩር ዝኸይድ ምስ ዛሕሊ ዝኸይድ ንፋስ ዘፃወር ምንቅጥቃት መሬት እውን ሰብ ዘይሓሲ ምስቲ ከባቢና ተሰማማዕ ገዛ ኣዝዩ ታሪካዊት ገዛ ክበሃል ይከኣል እዩ ንሪኦ ዘለና እቲ ቅርፂ ናቱ ከዓ ንኩሉ ንክፃወር ማይ ንክፃወር ማይ ንኸይኣቱ ብንፋስ ንኸይከይድ ኣብ ግዜ ምንቅጥቃት ምድሪ እውን ሰብ ንኸይሓሲ ኣገባብ ዘተሰርሐት መበቆላዊት ገዛ እዩ ትበሃል ኣዩንታ ማለት ከዓ ሕብረተሰብ መንበሪ ገዛ እዩ ማለት እዩ እቲ ሓንቲ ንሪኦ ዘለና ከዓ ዓድዓሪ ትበሃል ንመርዓውቲ ኣብ ገማግም ባሕሪ ርቡዕ ኮርናዕ ዘለዎ ዝስራሕ ገዛ እዩ ብምቕፃል ከዓ ኣብቲ ከባቢ ዘሎ ከዓ ንናእሹ እንስሳን በዓል መሓሰ ዝኣመሰሉ እጉሕ ተባሂሉ ንናቶም መዳቆኒ ማለት እዩ እንስሳ ንኸይወስዶ ምስ ኣደታትን ከዓ ንኸይወፍራ ንኸይጠፍኣ ንፋስን ፀሓይን ንከይረኽቦ ከዓ ናታትን መዳጎኒ ድሓንቲ ከዓ ዒላ እዩ ጠቓ ዒላ ዘለካ ዶራ ወይ ከዓ ጋብላ ንብሎ እዩ ብምሩፅ ሓመድ ዝተሰርሐ ኮይኑ ልክዕ ሸሓን ጥስቲ ኣብ ዘይነበረ ግዜ ማይ በቲ ምሩፅ ሓመድ ጌርካ ካብትን ኣግማል ጥርት ዝስተየሉ ማለት እዩ እዚ ከዓ ብዙሕ ጥቕምታት ኣለዎ መዓልታዊ ሓድሽ ሓመድ እንደገበርካ ዝስራሕ እዩ እዚ ከዓ እቲ ማይ ሓደ ዘሒሉ የፀኒሕ ካልኣይ ከዓ ካብቲ ሓመድ ዘሎ ትሕዝቶ ማዕድን በቲ ማይ ገይሩ ስለ ዝሰትዮ ኣብ ዶራ ወይ ከዓ ኣብታ ጋብላ ተሰቲ ቃልቲፋ ኣይተዓብርን እያ ኣይትደክምን እያ ትበሃል እዚ ንሪኦ ዘለና ከዓ ዒድበት ወይ ከዓ ግዛዊት ሰፈር ትበሃል ገፋፍቲ ዓሳ ኣብ ደሴትን ኣብ ገባግን ባሕሪን ከዓ ዘነብሩላ ማለት እዩ ዝተፈላለየ ንምግፋፍ ዓሳ ዝኸውን መሳርሒ ጀላቡ መዕረፊት ዝኣመሰለ ዓሳ ዘንቁፁላ ዘዝሕሉላ ኣብ ፍርጅ ዝቕመቱላ ጀላቡ ዝፅገኑላ ሞቶር እንተተበላሽ ዝፅገኑላ ልክዕ ምስቲ ባሕሪ ዘለዎ ዝምድና ዘገልፅ ግዛዊት ሰፈር ዒድባት ተባሂሉ ንፅዋዕ እዩ እዚ ንዝኣመሰለን ትሕዝቱ ከዓ ሒዝና ዘለና መፂና ማለት እዩ።

ናይ ባሕሪ ብሙሉእ ደላሉ ትሕዝቶ ኢና ሒድና ዘለና ብጀኩ ከኣኒ ኮራል ትሕዝቶ ናይቲ ባሕሪ ዘለና ዓይነት ዓሳታት ብብዓይነቱ ብብብትሑ ብብደረጁ ቡን ብሙሉእ ከኣኒ ንመሪት ቀሪብና ኢና ዘለና ማለት ኣብቲ ናይ ባሕሪ ዘለና ትሕዝቶ ማለት እዩ። ካልእ ዕምባባ ባሕሪ ካልእ ዝተፈላለየ ትሕዝቶታት ኣብ ባሕሪ ዘሎ ብብዓይነቱ ብብደረጁ ኢና ኣቕሪብናዩ ዘለና ማለት እዩ። ኣብ ምድራዊ ኣካል ሓፈሻዊ ኣብ መሬትና ዘሎ ትሕዝቶ ካብ ገረብ ዓርኮ ከባይ ጀሚርካ ገረብ ዓርኮ ከባይ ዝተፈላለየ ዓይነት ፍረያት እዩ ብዶባና ንጥቀመሉ ማለት እዩ። ብፍላይ ህዝቢ ዓፈር ካብ ገረብ ዓርኮ ከባይ እቲ ያታዊ መነባብሮ ገዛ ህዝቢ ዝነብራላ ካብ ዓርኮ ከባይ ዝስራሕ፣ ካልእ ባህላዊ መስተ ድማ ዝበሃል ካብ ገረብ ዓርኮ ከባይ ዝስራሕ፣ ኩሉ ኩነታት ኣብቲ ዞባና ዝስራሕ ብብሄሪ ዓፈር ዓርኮ ከባይ እቲ ዝለዓለ ክብሪ ዘለዉ እዩ ማለት እዩ። ስለዚ ኣብታ ከምታ ንሪያ ዘለና እታ ብኔዋይ ወገን ዳላ ኣግነት ገዛ ናይ ዓርኮ ከባይ ኢና ስኢና ዘለና ማለት እዩ። የተዊት ገዛ ናይ ብሄሪ ዓፈር ካብ ኩሉ ትሕዝቶዋ ተንኮበት ካልእ ኩሉ ካብቲ ናይ ዓርኮ ከባይ ትሕዝቶ እዩ ማለት እዩ። ኣብ ቅድሚ ናይታ ገዛ ዘለውና ኣዴታት ካብቲ ያታዊ ናይ ኢደ ስራሓት ዝሰርሓ ማለት እዩ። ኣብቲ ገዛ ዘለዋ ንሱ እውን ካብ ገረብ ዓርኮ ከባይ ዝስራሕ ማለት እዩ። ኢደ ስራሓት እቲ ከባቢ ብሙሉ ዘጠቃላሉ ማለት እዩ። ያታዊ መነባብሮ ህዝብና ባህላዊ ክስታዩ ምስጥሪቱ ምስካሉ ህዝብና ከመይ ዝነብር ብኩሉ ዘጠቃላለ ሸፈነ ዳበለ ኢናቲ ትሕዝቶ ተማሊእናዩ ዘለና ማለት ናይ ዞባና ማለት እዩ። ካልእ ዓካት ጋባ ኩሉ እቲ ፍረያት ናይ ዓይነት ኣግራብ ኣብ ዶባና ዘሎ ንብሙሉ ንዶባና ዝወክል ትሕዝቶ ዳርጋ ብኩሉ ኢና ኣጠቃሊና ኣቕሪብና ዘለና ካብ መዓር ጠስሚ ኩሉ ናይቲ ዶባና ፍረያት ንብሉ ምድራዊ ኣካል ናሃና ማለት እዩ። ሕጂ ኣብቲ ምድራዊ ኣካል እንስሳ ድገዳም ኣለና ሰገን ነቲ ዶባ ትወክል ኢና ኢና ዝተፈላለየ ዓይነታት ሰገን ንዶባና ኣብ ሰሜናዊ ቀይሕ ባሕርን ኣብ ዶባና ን እዘን ዓይነት እዚአን ዝርከባ ኣብቲ ኣሳኢል ዘሎ ከኣኒ ክስተይ ኣቕሪብናዩ ዘለና ኢራብ ጥንታዊ ቅርስታት ናይቲ ዶባና ኩሉ ዘጠቃለለ ኢና ኣቕሪብና ዘለና። ታሪካዊ ምስግድ ናይቲ ዶባና ልዕሊ 3,000 ዓመት ዝገበረ ቅርስታት የተዉ መነባብሮ ናይ ስልጣን ዓፈር ናይ ቅድሚ ሕጂ ዝነበረ ብኩሉ ብቅርሲ ወገን ኣዳሊናዩ ኢና ዘለና። ጀልባ ኣላትና መግፈፊት ናይ ባሕሪ ኩሉ ትሕዝቶታት ህዝብና ዝነብረሉ ማለት እዩ። በዚ ወገን ብኣሳኢል ኣቕሪብናዩ ዘለና ከኣኒ ወዚፍ ካብቲ ዝደቀቀ ናይ ዓሳ እቲ ዝዓበየ ዓይነት ናይ ዓሳ ህዝቢ ዝነብረሉ ብሙሉ ትሕዝቶታት ዘጠቃለለ ወካሊ ዝኾነ ፍረያት ኢና ኣቕሪብና ዘለና ንብል ማለት እዩ ወገና።

ሰላም ከመይ ተምስ እዩ ዝኸበርኩም ተኸታተልቲ ሰዓት 9 ኣኺሉ ሎሚ 321 ሓምለ ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪብ ኣለኹም። ንምክታልኩም ብኸብሪ ዝዕድም ሰዓትኩም ፀንሕ ሚካኤል ሓድጉ ፈለማ ግምቀነጦታት ውፍለም ዞባ ዓንሰባ ኣብ ሃገራዊ ፌስቲቫል ንባህርያዊ ፀጋታት ዘጉልሕ ምርኢት ኣቕሪቡ። ኣብ ዞባ ጋሽባር ካቶራ ማሓደርቲ ከባቢ ኣብ ምዕቃብን ምስስንን ሃብቲ ገረብ ከዓ ዝፃውዒት ቀሪቡ። ኣብ ኑ ዞባ ዓዲ ኳላ ሓርስቶት ኣብ መደብ

0: ንኡስን ረቡሑን ቃፅዖ ሕርሻ ክደፍኡ መዘኻኽሪ ቀሪቡ። ኣብ ዜናታት ወፃኢ ፈረንሳን ጋቦንን ኣብ ቁጠባ ዕደና ፀጥታን ምክልኻልን ዘተኮረ ናይ ምርዳእ መዘክር ከቲመን። ፊሊፒንስ ንኩነታት ባሕሪ ደቡብ ቻይና ዘጋድ ንጥፈታት ካብ ምክያድ ክትሕየብ ቻይና ፀዊዓ። ኣብ ኣፍጋኒስታን ብሓደጋ ዕልቕልቕ ከቢድ ሰብኣዊ ክሳራ ከም ዝወረደ ተገሊጹ። ዝርዝር ዜና ዞባ ዓንሰባ ብቐዳም 18 ሓምለ ኣብ ዝተኸፍተ ሃገራዊ ፌስቲቫል ኤርትራ 226 ንባህርያዊ ፀጋታት ዘጉልሕ ምርኢት ኣቕሪቡ ኣሎ። ወኪል ኤሪና ተስፋን ክኤል ገብሬስ ተወሳኺ ፀብፅ ኣለዎ ይስዕብ።
1: ሓደ ካብ ዓበይቲ ሩባታት ሃገርና ዝኾነ ርባዓን ብማእከል ዞባ ዓንሰባ ሰንጢቑ ዝሓልፍ ወሰነ ወሰኑ ባህርያውን ባህላውን ርሻታት ዝውንን መትንቲ ዞባ እዩ። ኣብዚ ዓመት ምርኢት ኣዳራሽ ነዚ ሩባ ማእኪሉ ቀሪቡ ኣሎ።
2: ዞባ ዓንሰባ ኣብ ሃገራዊ ፌስቲቫል ኤርትራ 226 ንባህርያዊ ፀጋታት ዘጉ ምርኢት ኣቕሪቡ ከም ዘሎ ኣቦ መንበር ኮሚቴ ምርኢት ኣቶ ሓመድ መሓመድ ስራጅ ሓቢሩ። ሎሚ ዓመት ካብ ዝሓለፈ ዓመታት ብዝተፈለየ ባህርያዊ ፀጋታት ማእከል ዝገበረ ትሕዝቶ ብምህላው ብምግላፅ ቀንዲ ዕላምኡ ገና ዘይተበርበረ ባህርያዊ ፀጋታት ትዞባን ህዝቢ ብምልላይ ብዝግባእ ኣብ ረብሓ ዝውዕለሉ ዝኽእል መንገዲ ንምዳይ ምዃኑ ኣብሪሁ። ዝዓበየ ተፈጥሮዊ ፀጋ ትዞባ ዝኾነን ንሓሙሽተ ንኡስ ዞባታት ዝስንጥቕን ሩባ ዓንሰባ ከምኡውን ኣብ ዝበዝሓ ንኡስ ዞባታት ዝርከብ ካልእ ባህርያዊ ፀጋታት ብስእሊ ተወኪሉ ምህላው ብምብራህ ወለት ሓፀይ ዝተባህለ ብድንቂ ተፈጥሮኡ ቅርፁ ዝልለ ዝተሓናገረ ኣኸውሕ ኣብ ንኡስ ዞባ ገለብ ክሳብ 500 ሰባት ዘፅልል ዳዕሮ ዋዕላ ኣብ ደቂ ዓንዱ ኣብ ቅርፀት ንኡስ ዞባ ሓልሓል ዝርከብ ጋብዛ ዝተባህለ ንህቢ ዝፋረየሉን ብብሉፅ ትሕዝቶ መዓሪ ዝልለን ተፈጥራዊ ከባቢ ካብቲ ብነጋድያን ኣድነቆት ረኺቡ ዘሎ ከም ዝኾነ ሓቢሩ። እዚ ከምዚ ኢሉ እንከሎ ታሪክ ኣነባብራን ባህልን ሕብረተሰብ ካብ ወለዶ ናብ ወለዶ ኣብ ምስጋር ዓብዪ ኣበርክቶ ዘለዉ ኣፋውያታ እቲ ካልእ ዞባ ዓንሰባ ኣቕሪቦ ዘሎ ትሕዝቶ እዩ። ኣብ ወንበር ኮሚቴ ኣፋውያታ መምህር መሓመድ ዓብደላ ኣፋውያታ ባህሊ ያታ ልምድን ወግዕን ሕብረተሰብ በቓል ዝወራረሰሉ ኣካል ስነ ጥበብ ከም ዝኾነን ውፅኢታዊ ምዃኑን ገሊጹ። እዚ ብመልክዕ ግጥሚ ማሰ ወዮ ጨፈራን ካልእን ዝቐርብ መደብ በብዓመቱ ኣብ ፌስቲቫል ምቕራቡ ረብሑ ዓብ እኳ እንተኾነ ንሃብታም ባህልናን መንነትናን ዝገልጽ ኣፋውያታታት ብርክት ዝበለ ብምዃኑ ግዳ ኣብ ካልእ ኣጋጣሚታት ዝቐርበሉ ኩነታት ክፍጠር ከም ዘድላ ረድዩ። ዞባ ዓንሰባ ኣብ ሃገራዊ ፌስቲቫል 226 ኣብ ብሄራት ብሌን ትግረን ትግርኛን ዝዝውተር ኣፋውያታታት ሒዙ ቀሪቡ ኣሎ።
1: ተፈጥራዊ ፀጋታትና ኪኖትን ከባቢና ዝህቦ ግርማ ካብኡ ንረኽቦ ተፈጥራዊ ትሕዝቶታት ናይዚ ኩሉ ኣብ ምዕቡል ግዜ ንጥቀመሉ ዘናጥረ ነገር ምንጪ እዩ። በዚ እውን ተፈጥራዊ ፀጋታትና ብግቡእ ክንዕቅቦ ይግባእ። ምስኣላይ ተኪ ዮሴፍ ተስፋ ሚካኤል ገብሬስ ኣገልግሎት ዜና ዞባ ዓንሰባ ካብ ቀፅሪ ኤክስፖ።
0: ንመስግነካ ወኪል ኤሪና ተስፋንኬል ገብሬስ። ናብ ዝቕፅል ዜና ምስ ንሰግር ካብ ዜናታት ፌስቲቫል ከይወፃና ባህሊ ንባብ ዘተባብ ኣጋጣሚታት ብቐፃሊ ክውደብ መዘኻኸሪ ቀሪቦም። ወኪል ኤሪና ዳንኤል ወልዱ ንደርስ ነጋድያንን ፌስቲቫል ኣዘራሪቡ ዘዳለዎ ፀብጻብ ኣርሴ ማስመሮም ከተቕርብ እያ።
3: ባህሊ ንባብ ዘተባብዕ ምርኢትን መሸጣን መፅሓፍቲ ብቐጻሊ ክውደብ ደረስትን ነጋድያንን ሃገራዊ ፌስቲቫል ኤርትራ 226 ተላብዮም። ኣብ ኣዳራሽ ምርኢትን መሸጣን መፅሓፍቲ ትሕዝቶኦም ኣቕሪቦም ዘለዉ ደረስትን የሪና ኣብ ዝሃብዎ ሓበሬታ ንኹሉ ክሊ ዕድመ ኣብ ግምት ዘእተወ ሓባሪ መሃርን ኣዘናጋዕን መፅሓፍቲ ቀሪቡ ከም ዘሎ፣ እዚ ድማ ንደረስቲ ምስ ህዝቢ ንህዝቢ ድማ ምስ ዝፈረየ መፅሓፍቲ ናይ ምልላይ ባይታ ዝፈጥር ብምዃኑ ኣገዳስነቱ ልዑል ከም ዝኾነ ገሊፆም። እቶም ወሃብቲ ርእይቶ ወሲኾም መጽሕፍቲ ኣብ ምድራኽ ምዕባለ ምስግጋርን ምውርራስን ታሪኽ ምስራጽ መንነትን ምድብታር ዛንታታትን ዓብ እጃም ስለ ዘለዎ ጸሓፍቲ ውልቃዊ ተበግሶ ብምውሳድ ንታሪኽን ክብርታትን ሕብረተሰብና ብዝግባእ ክድህስሱን ክብርብሩን ኣዘኻኺሮም። ኣገዳስን መሳጥን ትሕዝቶ ዘለዎ መጽሕፍቲ ቀሪቡ ምህላው ዝገለጹ ነጋድያን ብወገኖም ባህሊ ንባብ ክዕንብብን ንቕሓት ሕብረተሰብ ክብርኽን ኣጋጣሚታት ከይተጸብኻ መድረኻት ምርኢትን መሸጣን መጽሕፍቲ ክተባባዕ ፀዊዖም። ኣብ ፌስቲቫል ኤርትራ 226 34 ደቂ ኣንስትዮ ዝርከብኦም 144 ሓደስትን ገዳይምን ደረስትን ጸሓፍትን ኣብ ጥዕና ትምህርቲ ታሪክ ባህሊ ስነ ጽሑፍ ስነ ልቦናን ካልእን ዘተኮረ ብዝተፈላለየ ቋንቋታት ዝተሰናደአ መጽሓፍቲ ሒዞም

0: ቀሪቦም ኣለዉ።
1: ኣብ ዞባ ጋሽባርካ ሃብቲ ገረብ ንምዕቃብን ምስሳንን ኣብ ዝካየድ ዘሎ ፃዕሪ ተራ ማሓደርቲ ከባብን ሕብረተሰብን ከዓ ዝፃውዒት ቀሪቦም። እዚ ፃውዒት ዝቐረበ ብ19 ሓምለ ኣብ መደበር ፈልሲ ባሮንቱ ዝካየድ ዘሎ መስርሕ ምድላው ፈልስታት ንምዕዛብ ኣብ ዝተወደበ ዑደት እዩ። ሎሚ ዓመት ኣብ መደበራት ፈልሲ ባሮንቱ ኣቑርደት መንሱራን ሎጋዓን ሰባን 820,000 ፈልስታት ከም ተዳልዎ ዝጠቐሰ ወኪ

ኣብ ምትካል ከምኡውን ዝተተኽለ ፈልስታት ኣብ ምክንኻን ምዕቃብን ግዴታ ከም ዘለዎን ኣረድዮም ኣብ መሓደርቲ ከባቢ ብወገኖም ሃብቲ ገረብ ናብ ነበሩ ንምምላስ መደበራት ፈልሲ ብምቓም ንጥፈታት ምግራብ ይካየድ እኳ እንተኾነ ዛጌድ እቲ ትፅቢት ዝግበረሉ ውፅኢት ከምዘይተረኽቦ ብምጥቃስ ጎንጎን እቲ ዝዳሉን ዝትከልን ፈልስታት ክብ ንምባል ዝካየድ ዘሎ ፃዕሪ ባህሊ ምግራብን ምዕቃብን ንምስራፅ ብዕቱብ ክስራሕ ኣተሓሳሲቦም ኣብ መወዳእታ ተምሃሮ ወፍሪ ክረምታዊ ልምዓት ኣብ ዝተፀንዐ ቦታታት ክግርቡ ወነንቲ ጀራዲን ኣግራብ ብበዝሒ ክተኽሉ ምቓም ሕዛእትታት ክድፍኣሉን ፅኑዕ ሓውለለዋ ክግበረሉን ኣብ ምጉዓዝ ፈልስታት ዝረአ ፀገም ፍታሕ ክናደሉ ከምኡ ውን ምፍላስን ምትካልን መበቆላዊ ኣግራብ ብዝለዓለ ክስራሓሉ ዝብል ርእቶታት ኣቕሪቦም። ሓረስቶት ንዞባ ዓዲ ኋላ ርቡሕ ምህርቲ ንኸሓፍሱ ኣብ መደብ ንኡስ ርቡሑን ቃፅዖ ሕርሻ ክደፉ መዘኻኽሪ ቀሪቦም ኪላ ልምዓት በቕሊ ቀሺ መብራቶም ገብረ ትንሳይ ኣብ ዝሃቦ ሓበሬታ ሎሚ ዓመት ንፈተነ ኣብ 93 ዓድታት ን135 ሓረስቶት ምሩፅ ዘርኢ ስርናይን ዕፉንን ተዓዲሉ ብመስመር ከም ዝዝራእ ከም ተገብረ ብምሕባር እዚ ኣካል ናይቲ መደብ ንኡስን ርቡሕን ቃፅዖ ሕርሻ ብምስፋሕ እቶትን እቶታውነትን ምዕባይ ዝካየድ ዘሎ ፃዕሪ ከም ዝኾነ ኣረድዩ ሓረስቶት ብወገኖም ኣብ ተጠቃምነት ምሩፅ ዘርኢ ባህርያዊ ፀረ ባልዕን ካልእን ሜላታትን ብሰንኪ ዝፀንሖም ድሩት ኣፍልጦ ምህርቶም ከምቲ ዝድለ ከም ዘይነበረ ብምጥቃስ ኣብዚ እዋን እዚ ቀፃል ምኽርን ሓበሬታን ይወሃቦም ስለ ዘሎ ግና ኣድማዒ ንጥፈታት የሰላስሉ ምህላዎም ኣነፂሮም። ኣብ መደበር ፈልሲ ሸኻ እያሞ ንዞባ ዓዲ ኋላ ኣብ ክራማት ዝትከል 135,000 ፈልስታት ተዳልዩ ከም ዘሎ ተገሊጾ ኪላ ምዕቃብ ኣግራብን እንሳ ዘግራምን ናቶ ተኽለ ማርያም ሃይለ እቲ ተዳልዩ ዘሎ መበቆላውን ዘይመበቆላውን ፈልስታት ኣግራብ ብወፋሮ ክረምታዊ ልምዓት ውልቀ ገረብቲ ኣብያተ ትምህርትን ትካላትን ክትከል ምዃኑ ሓቢሩ ኣካየዲ ስራሕታ መደበር ፈልሲ ኣቶ ተስፋይ ፍሳይ በጉኑ ፈልስታት ኣግራብ ከምቲ ንምድላው ዝሓቶ ፃዕሪ ተተኺሉ ኣብቲ ዝድለ ደረጃ ንኽበፅሕ እውን ግቡእ ሓለዋን ክትትልን ስለ ዘድልዮ ምምሕዳራት ሓላፍነት ክወስዳ ኣዘኻኺሩ ኣብ ዞባ ዓንሰባ ንኡስ ዞባ ሓመልማሉ ዓቕሚ ምሕደር ኣብያተ ትምህርቲ ንምሕያል ብ18/19 ሓምለ ን38 ርእሰ ምምህራን ሓለፍቲ ምምሕዳሩን ፋይናንስን ከምኡ ውን ሱፐርቫይዘራት ስልጠና ተወዲቡ እቲ ስልጠና ብምሕደር ዓቕሚ ሰብ ንብረትን ገንዘብን ከምኡ ውን ኣታሓዛ ኣታውን ወፃን ሕሳባ ዘተኮረ ነይሩ ሓላፊ ቤት ፅሕፈት ትምህርቲ መምህር ጃበር ኢብራሂም ኣብ ዘስምዖ ቃል ብቕዓት ምሕደራን መርሕነትን ኣብያተ ትምህርቲ ምዝሕይል ኣብ መስርሕ ምምሃር ምስትምሃርን እወታዊ ፅልዋ ከም ዝሕድር ተማሚኑ እቲ ስልጠና ከም እተወደበ ገሊፆም ሓላፊ ጨንፈር ትምህርቲ ዞባ ዓንሰባ መምህር ክፍላይ ዓንደ ሚካኤል ኣብ ዝሃቦ መዛዘሚ ቃል ብቕዓት ትምህርቲ ምሕያል ኣብ ብቕዓት ምሕደራን መርሕነትን ስለ ዝምርኮስ ዓቕሚ ርእሰ መምህራንን መምህራንን ንምሕያል ውጡን ወፂኡ ይስራሓሉ ከም ዘሎ ኣረድዩ ሰልጠንቲ ካብ 15 ናይ መባእታ ማእከላይን ካልኣይን ደረጃ ኣብያተ ትምህርቲ ዝተዋፁ እዮም ተመሳሳሊ ስልጠና ኣቐዲሙ ኣብ ዞባታት ሓጋዝ ኣስማጥን ገለብን ተዋሂቦ ምንባሩ ዝፍለጥ እዩ። ዝኸበርኩም ተዓዘብቲ ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውን ክታልኩም ክቅፅሉ ደግመ ብቕብሪ ዕድም ዜናዊ መሰናዶ ኤርቲቪ ይቕፅላሎ ዝኽርኩም ተዓዘብቲ ስለምክታልኩም ኣዝየ መስግን ዜና ወፃኢ ፈረንሳን ጋቦኑን ኣብ ቁጠባ ዕደና ፀጥታን ምክልኻልን ዘተኮረ ናይ ምርዳእ መዘክር ከቲመን እቲ መዘክር መራሕቲ ክልቴን ሃገራት ሎሚ 21 ሓምለ ኣብ ከተማ ፓሪስ ፈረንሳ ኣብ ዘካይዶ ዝርርብ ተኸቲሙ ኣብ መዳይ ምክልኻልን ፀጥታን ብዝተበፅሐ ዝስምዕ መሰረት ፈረንሳ ኣብ ጋቦን ተወሳኺ ወታደራዊ መደበር ክድኩንን ሓበራዊ ወታደራዊ ልምምድ ከካይዳን መደብ ኣሎ ፈረንሳ ኣብ ከተማ ሊበርቪለ ኣስታት 100 ወታደራት ዝሰፍርዎ መደበር ኣለዋ እዚ ከምዚ ኢሉ እንከሎ ፈረንሳን ጋቦኑን ኣብ ዕደናን ምምስራሕን ማዕድናት ብቐንዱ ድማ ኣብ ምምስራሕ ማንጋነዝ ከምዝተሓጋገዝ ኣፍሊጠን ከም ኣካልቲ ዝስምዕ ጋቦን ብደገ ፈረንሳ ኣብ 229 ማንጋነዝ ክትምስርሕ ከም እትጅምር ተኣሚቱ ኣሎ ፈረንሳ ኣብ ዞባ ምዕራብ ኣፍሪቃ ፀንሓ ወተሃደራውን ፖለቲካውን ፅልዋ ድሕሪ ምኽሳራ
ምስ ካልኦት ሃገራት ኣፍሪቃ ዝምድና ከተማ ሓይሽ ትንቀሳቀስ ከም ዘላ ፀብፃባት የረድዎም።

ፊሊፒንስ ንኩነታት ባሕሪ ዶብ ቻይና ዘጋድድ ንጥፈታት ካብ ምክያድ ክትሕየብ ህዝባዊት ሪፓብሊክ ቻይና ጸዊዓ። ቻይና ነዚ ጸውዒ ዘቕረበት ጀላቦ ፊሊፒንስ ኣብ ማያዊ ግዝኣታ ተኽታኺ ምንቅስቓሳት ከም ዘካየዳ ብምውቃስ እያ። ጀላቦ ፊሊፒንስ ንምንቅስቓስ ጀላቦኣ ብኣሎታ ዝጸሉ ንጥፈታት ከም ዘካየዳ ዝኸዘዘ ቻይና ልዑላውነታ ንምውሓስ ሕጊ ናይ ምኽባር ስጉምቲ ከም ዝወሰደት ኣፍሊጣ። ይኹን እምበር ጀላቦኣ ኣብ ማያዊ ግዝኣታ ኣብ ንቡር ምንቅስቓስ ምንባረን ዝሓበረት ፊሊፒንስ ንቻይና ብተመሳሳሊ ጉዳይ ከሲሳት ኣላ። ድሕርቲ ፍጻሚ ቻይና ንኣምባሳደር ፊሊፒንስ ጸዊዓ ተቃውሞኣ ክትገልጽ እንከላ ፊሊፒንስ እውን ብተመሳሳሊ ስጉምቲ ከም ዝወሰደ ተቓሊዑ። እዚ ሓድሽ ምዕባለታት ብእጀታ ባሕሪ ዶብ ቻይና ኣብ መንጎ ክልቴን ሃገራት ንጸንሐ ዘይምቅራቡ መሊሱ ከጋድዶ ከም ዝኽእል ይእመት። ቻይና ዝዓበየ ክፋል ባሕሪ ዶብ ቻይና እጀታኣ ምዃኑ ክትምጎት እንከላ ፊሊፒንስ፣ ማሌዥያ፣ ቪየትናም፣ ብሩነይን ድማ እቲ እስትራቴጂካዊ ማያዊ ኣካል ከም ዝብፅሐን ይገልጻ። ኣብ ኣፍጋኒስታን ብ20 ሓምለ ብዝወቕዐ ብርቱዕ ዝናብ ዘሰዓቡ ሓደጋ ዓለቕለቕ ከቢድ ሰብኣዊ ክሳራ ከም ዝወረደ ማዕከናት ዜና ኣቃሊሐን። በቲ ኣብ ሰሜናዊ ምብራቕ ኣፍጋኒስታን ዘጋጠመ ተፈጥሮዊ ሓደጋ ዛጊድ ልዕሊ 120 ሰባት ከም ዝሞቱ ዝሓበሩ ጸብጻባት ሓያሎ ድሃዮም ጠፊኡ ስለ ዘለዎ ቁፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም። ብዘይካዚ በቲ ዕልቕልቕ ኣብ ትሕቲ ቅርፂ ከቢድ ዕንወት ብምውራዱ ኣሸሓት ብዘይ መፅለሊ ከም ዝተረፉ ክፍለጥ ተኻኢሉ ኣሎ። መንግስቲ ኣፍጋኒስታን ኣብቲ ብከቢድ ዝተሃሰየ ከባቢታት ህፁፅ ናይ እዋን ሓደጋ ድንጋገ ብምእዋጅ ስርሒት ምድሓን ህይወት ክሰፍሕ ኣዚዙ ኣሎ። ኣፍጋኒስታን ብሳዕቢናት ክሊማዊ ነውፂ ብቐዳምነት ተጸሊን ካብ ዘለዎ ሃገራት ምዃና እዮም ጸብጻባት ዝጠቕሱ። ኣብ ጉያና ኣብዚ ሳልስ እዚ ኣብ ምምልላስ ህዝቢ ትነጥፍ ጃልባ ብምጥሓላ ልዕሊ 110 ሰባት ሜቶም ክኾኑ ከም ዝኽእሉ ይቃልሓሎ። ዛጊድ ብዝተኻየደ ስርሒት ምድሓን ህይወት ሬሳ 27 ሰባት ከም ተረኽበ ዝጠቕሱ ሰብ መዚ ምድሓን ህይወት ጉያና ልዕሊ 80 ድሃዮም ጠፊኡ ከም ዘሎ ኣረዲኦም። ድሃዮም ዘይተረኽበ ግዳያት ምስ ምንዋሕ ግዜ ብህይወት ክሰሩ ዘሎ ተኽእሎ ጸቢብ ምዃኑ እቶም ሰብ መዚ ኣሚቶም ኣለው። እታ ጃልባ ኣስታት 180 ሰባት ፅዒና ከላ ነቲ ሓደጋ ከም ተቓልዕትን ኣስታት 70 ከም ዝድሓኑ ተፈሊጦ። ጠንቅቲ ሓደጋ ዘጊድ ከም ዘይተነፀረን ንምፍላጡ መርምራ ይካየድ ከም ዘሎን ተሓቢሩ ኣሎ። ናይጀርያን ሞሮኮን ዘራኽበን መስመር ባህርያዊ ጋዝ ንምውዳድ ኣብ ዝስምዕ ከም ዝበፅሓ ገሊፀን። መስርሕ ህንፀት ናይዚ ኣስታት 6,000 ኪሎ ሜትር ዝንውሓቱ እስትራቴጂካዊ መስመር 228 ጀሚሩ 231 ኣገልግሎት ክህብ ተፅዒት ትግበር። እዚ ናይ ልዕሊ 27 ቢልዮን ዶላር ስምዕ ኣብ 216 ክኽተም እማመ እኳ እተነበረ ብዝተፈላለየ ምኽንያት ተደናጉዩ ምፅንሑ ይጥቀስ። እዚ ብመገዲ ሞሮኮ ኣቢሉ ንሃገራት ኤውሮጳ ከይተረፈ ጋዝ ክዕድል ዝኽእል መስመር ን13 ሃገራት ዝስንጥቕ ብምዃኑ ቁጠባዊ ኣገዳስነቱ ልዑል ከም ዝኾነ ይእመት። ኣልጀርያ፣ ናይጀርያን ኒጀርን ዘራኽበን ልዕሊ 4,000 ኪሎ ሜትር ዝንውሓቱ መስመር ባህርያዊ ጋዝ ንምውዳድ ኣብ ዝሓለፈ ወርሒ ሰነ ከም ተሰማምዓ ዝዝከር እዩ። መስርሕ ህንፀት ናይዚ ካብ ናይጀርያ ዝብገስ መስመር ክሳብ 229 ክዛዘም ተፅኢት ትግበር። ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ዝተወሰነ ፍርያት እታው ካናዳ ናይ 50% ተወሳኺ ቀረፅ ከም ዝወሰነ ኣፍሊጡ። ካናዳ ንፍርያት እታው ኣሜሪካ ዘቆናፀብ ነጥፈታት ተካየድ ከም ዘላ ብምውቃስ እዩ ፕረዚደንት ትራምፕ ነዚ ልዕሊ 20 ቢልዮን ዶላር ዝግምት ወሰኺ ቀረፅ ገይሩ ዘሎ። እቲ ካብ ዝተወሰነሉ ግዜ ኣብ ውሽጢ 30 መዓልታት ከምዝትግበር ዝተጠቕሰ ስጉምቲ ነቢት፣ ሲሚንቶ፣ ፀባን ስጋን ዝኣመሰለ ፍርያት ከም ዘጠቓልል ቤት ፅሕፈት ግምጃ ኣሜሪካ ሓቢሩ። ኣሜሪካ ኣብ ዝሓለፈ ዓመት ካብ ካናዳ ልዕሊ 380 ቢልዮን ዶላር ዝግምት እታው ከም ዝገበረ ዝጠቐሱ ፀብጻባት እዚ ተወሲኑ ዘሎ ቀረፅ ልዕሊ 500 ካብኡ ምዃኑ የረድኡ። ነቲ ስጉምቲ ብትሪ ዝኾነ ነቀዳማይ ሚኒስተር ካናዳ ማርክ ካርኒ ንንግዳዊ ዝምድና ክልቴን ሃገራት ብኣሉታ ከም ጸሉ ሓቢሩ ኣሎ። ኣሜሪካን ካናዳን ኣብ 225 ብጠቕላላ ልዕሊ 720 ቢልዮን ዶላር ዝግምት ንግዳዊ ምልዋጥ ከም ዘካየዳ ይሕበር። መራሒ ሰልፊ ዕዮ ኣንዲ በርንሃም ቀዳማይ ሚኒስተር ብሪጣንያ ኮይኑ ከገልግል ትማል 20 ሓምለ ስልጣን ተረኪቡ። ቀዳማይ ሚኒስተር ኮይኑ ከዓይ ጽንሐ ኬር ስታርመር ዝሓለፈ ወርሒ ሰነ ካብ መዝነቱ ክእለ ምውሳኑ ዝፍለጥ ኮይኑ
ኣንዲ በርንሃም ንቦትኡ ብምትካ እዩ ነዚ ሓድሽ መዝነት ተቐቢሉ ዘሎ። በዚ ድማ ኣንዲ በርንሃም ካብ 216 ንድሓር ሻውዓይ ቀዳማይ ሚኒስተር ብሪጣንያ ኮይኑ ምህላው ጸብጻባት የረድዎ። ሓድሽ ቀዳማይ ሚኒስተር ኣንዲ በርንሃም ኣብ ዘስምዖ ቃል ናይ ፈለማመደረ ቁጠባ ሃገሩ ብምብርባር ብክብሪ ዋጋታት ንዝተሃሰየ መነባብሮ ህዝቢ ንምምሕያሽ ክሰርሕ ምዃኑ ቃልኣት ኢሎ። ብዘይካዚ ባጀት ምክልኻል ክብ ብምባል ዓቕሚ ናይቲ ጽላት ንምምዕባል ከም ዝስርሕ ኣፍሊጡ። ኣብ ወርሒ ሓምለ 224 ቀዳማይ ሚኒስተር ክኸውን ብዓብላል ድምፂ ዝተመርፀ ቀዳማይ ሚኒስተር ነበር ኬር ስታርመር ኣብ ውሽጢ ዝሓለፈ 10 ዓመታት ቅድሚ ግዜኡ ካብ ስልጣን ዝወረደ ሻርሻይ ቀዳማይ ሚኒስተር ብሪጣንያ ምዃኑ ይጥቀስ። ኬር ስታርመር ኣብ ብሪጣንያ ተፈጢሩ ብዘሎ ፖለቲካውን ቁጠባውን ቅልውላው ከምኡ እውን ካብቲ ንሱ ክመርሖ ዝፀንሐ ሰልፊ ሰራሕተኛታት ብዝመፅኦ ፀቕጥን ተቃወሞን ስልጣኑ ክገድፍ ከም ዝወሰነ ምሕባሩ ዝዝከር እዩ። ዜናታት ንምዛም ቀንዲ ነጥብታት ክደግመልኩም፣ ዞባ ዓንሰባ ብሃገራዊ ፌስቲቫል ንባህርያዊ ፀጋታት ዘጉልሕ ምርኢት ኣቕሪቡ። ኣብ ዞባ ጋሽባርካ ተራ መሓደርቲ ከባቢ ኣብ ምዕቃብን ምስሳንን ሃብቲ ገረብ ክዓዝ ፃውዒት ቀሪቦ። ኣብ ንኡ ዞባ ዓዲኳላ ሓረስቶት ኣብ መደብ ንኡስን ረብሑን ቃፅዖ ሕርሻ ክደፍኡ መዘኻኽር ቀሪቡ። ኣብ ዜናታት ወፃኢ ፈረንሳን ጋቦንን ኣብ ቁጠባ ዕደና ፀጥታን ምክልኻን ዘተኮረ ናይ ምርርዳእ መዘክር ከቲበ። ፊሊፒንስ ንኩነታት ባሕሪ ዶብ ቻይና ዘጋድድ ንጥፈታት ካብ ምክያድ ክትሕየብ ቻይና ፀዊዓ። ኣብ ኣፍጋኒስታን ብሓደጋ ዕልቕልቕ ከቢድ ሰብኣዊ ክሳራ ከም ዝወረደ ተገሊጾ። ዝኸበርኩም ተዓዘብቲ ንሎም ሸዝተዳሎ ዜናዊ ምስናዶ ኣብዚ ፍፀም ስለምክትታልኩም ኣዘየመስክን ሲትኮም እንዳዘማም ስዒባ ክትቀርብያ ብወገነ ግን ሰላም።

0: ትንባል ስለ ዝመረጸ
1: ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል።
0: ኢትዮጵያ አፍደገ ባህር ምስ ረኸበት ኤርትራ ዝኾነትሉ ምክንያት ከብቅዕ እዩ።
2: እዛ በጣም ትልቅ ሃገር
0: ኤርትራ ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንኽቕፅልን ክሓፀርን ፅልዋ ኤርትራ ነይርዎ። ሰነዳዊት ፊልም ኣብ ኤርቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና። ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ ዝበሃል። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ።
3: የባህራችን ጉዳይ ተዘግቶብን ንኖራለን እንዴ?
0: ጉዳይ ባሕርና ተዓፂና ክንነብር ግና ተዓፂዎ ዝነብር መንእሰይ የለን። ሓቂ ለና ዓለምለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
4: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ አካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል።
5: አሰብ የኢትዮጵያ ነች ያነው አሰብ የኢትዮጵያ ስለሆነች ነው።
0: አሰብ ናይ ኢትዮጵያ ዝበልና ናይ ኢትዮጵያ ስለዝኾነት እዩ። ብሓይሊ ዝወሰድክሞ ብሓይሊ ክንመልሶ ኢና።
6: ስለዚ ከዚ ቀደም የሰራርነው ስህተት እናብሉ
0: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ።
7: ኣጉል ህልሚ ነው እየ ኣጉል ህልሚ ነው
0: ትምባል ስለ ዝመረፀ መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህተፍትፍ ቫይረስ ካብ ዝልከፉ ግዜያ ተቆፂሩ ኣሎ።
8: ውጊያውን ኣስመራ፣ ምፅዋ፣ ከረን፣ ዓሰብ ንወስድለት
9: በፍፁም ሰሜንን በጦርነት ኣናሸንፍም በሰላም በፖለቲካ መፈታት አለበት።
10: በአንድም በሌላ መንገድም ተሸንፈናል።
0: ተሳዒርና፣
11: ተጨፈጨፍ፣
0: ተዳሂኽና
12: ዓሰመቲና ተነባሮ ዝነበረና ዕላማ የኾነ ማእኸላት እዩ ለዊስና
13: ሓሳብ ቀርቶ ግማሽ መንገዳት ዝደረሰ
0: ኣይሽ እንኳ ይዶ ናብ ዓሰብ ፍርቂ መንገዲ እኳ ይተበፅሐን
14: 67 ተዋገር የት ነው ያለነ
0: 6 ዓመታት ተዋጊእና ሕጂበ የለና ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ ረቡዕ 9:25 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ።

0: እንታይ ሓንጣል ከመይ ፀኒሕኻ? ከም ቡቕሊ ከመይ ተሰጢሕካ ይኮንኩን ይለካ? ከመይ ፀኒሕካ የለካ?
1: ባዕልኻ ትፈልጥ። ኣነ ሓንጣል በዓል ስራሕ ቀዳም ቀዳም በጊዕ ዝድብሕ ብኣኻ ተስፋ ኣለም ካብ ስራሕ ፍትሑስ ኣብዚ ክስጣሕ።
0: ኤይ ኣይ ሓንጣል ኣብሾ መጀመርያ ኣበይ ፀኒሕካልካ ይተሓተኒ
1: ታስክበል። ንስኻን መስፍን ደላላይን ላንድሮቨርን እሞ ኣበይ ዘይትኣት
0: እቲ ናይ ወሰን ወደይ ዙ ኣብቲ መዋል ህፃናት ርስና እኒ ዝምሃር ሕጂ ሎም መዓንቲ ናይ ምዕፀቦ መደብ ነይሮዎምዙ ዓብየ ሙሉ መዓልቲ ገቲሮም ናውዒሎም
1: እንታስ ዝገደደ ብእኻ ትሰምዕ ንዓ ኣብ ዝገቲርካ ስንስኻ ኣብኡ ምስ ህፃናት ኣነ ኮ እቲ ወዲ ጓለ ይርኢኻ ኣለኻ ስድርኡ ገይሾም ኣብ ኮ እዩ ዝምሃር ኣነ ኮ ይኸይድ ዝግባአኒ ነይሩ
0: እሞ ከምዚ ኮ ዝፈለጠ ኣብነ ክትፀቢየ ከንዓኻ
1: ኣነ ብሰያበይን ብበራሐይንእዚ ኣብ ምስቶም ቆልዑ
0: እንታይ ዳ በይኑ ሰይድካዮ
1: ል እታ ሽፎናን ወርቃን ቁንኣን ክረኣየላ ንእሽተይ ምክንያት ትደሊ ኣስመረፅ ንኣንድ የሰዲድ እያ ንስኻ ክተኾንካ ሰበይትኻ እባ ሰብኣይካ ዘይሰደድካ
0: እዎ እንታይ ደካ ሓሲብካ ኣለይ ኣይ ቁሮ ሰይጣን እንድ ግዲ
1: ወይ እታ ሒማኻ ዘይፈራሕኻ ዝውሽመኻ ዕዋይ እተስኸሪኸረኽ ማይ ኮይንካ ትትኸይድ ሪኢኻ ኩሉ ሰብ ሰላም መረኸበ
0: እሞ የለን ተወሪደት ነለካ ኣርኩብ ኣለኹ
1: ዓድኻ ዕድል ኣይገበርና ግን ስማዕ እስከ ክሓተካ ነቲ ባህጅሎኦም ምንጥል ኣቢልካ ምምፃእሲ እንታይ እዩ ዘዳናዊ
0: ባዕለ ፈልጣ ነለዎኻ ድራማ ዶ ደርፊ ዶ ፖዋሶ ዶ ግጥሙ ዶ ክብላዊ ግትናና ናውዒለ
1: ከመይ ከመይ
0: ወለይ ርስዕ እየባ ነታ ትካልካ ከ ከመደሉ ሲደንሲ በተን ስራሕኛትካን ብደቅናን ከባጭዋል ናርፊደን
1: ከመይ ከመይ ከመይ ከመይ ከመይ
0: ኪሓ ፈራሲ ነቲ ወደይ ከም ምስ መደናገሪ ነቲ ወዲ መስፍን ድማ ከም ሰተ ሌባ ወኪለን ክዋስኦ
1: ከም ሰራሕተኛታት እዚ ብህፃናት ተወኪሎም
2: ንዕዲርካ ኣንጣል ናምዳር እንታዶ ካዳ ሕጂ ግበ ኣታሰብ እግዚኣብሔር መስገይን ዝበሃል እግዚኣብሔር ኮሎ ንዓይሎብሰያርሲካ ንለኻ ንዓይንዓሞስ ፍር ክሳዓት ከተፀብየኒ ታክሲሲኢነንበ ይመፅ ኮይ ነይረ
3: ኣሆ ትመፅ ነርካ እዚኻ እሞ ላስ ተውፅና ኣለወት ኣኸባኸ ተሃድም ነይራ
2: ዘሰኩዋን
3: ከመይ ጌርካ ትዓስቦ ንእሱ ዘይብልካ ንሳዘን ስራሕ ስለ ዘይብለ ከም መርኣያዋርኡን ሽፈንን እየ ዝጥቀማሉ
2: ዋኸምኣ ጌይረ ካብቲ ዝረኽቡማ ንተኸወልኩ
3: እህ እንታይ ድኻ ርኢኻ
2: እቲ ወደይ መፃወቱ ባምላ ኮይኑ ተዋሳ ኢለን ኣብ ቅድሚ ሰብ ክዋስኦኦ
3: እንታይ ወደያ መንታ ተዋሰ ኢዳ በቲ ጓመስኻ ሃሃሃ እንዳበካ ትዕቕዳኒኻ
4: መምህር ድማላ ድዩ ለሊ ወላዲ እምበ ወለዲ ኮን ናይ ህፃንነት ጠባይ ተፃዊረን ናይ ዓድነት ባህሪ እናርኣያ ንዝመፅእ ትምህርቲ ፊደላት ቆፅርታት ስነ ምግባርን ኣቕሲመን ኮየን ብርእሰ ተኣማንነት ናማባታ ቤት ትምህርቲ ዘፋንዋ
5: ወረ ገለገለ ወለዲ ከም በዓል ማማ ንደቀን ናብ ትምህርቲ ሰዳ ንክማርለን ዘይኮና ንኸይርበሻ ከመውዓል ደቀን መክበልየን ዝጥቀመሉ
4: ዋ እዚ ኮ ቀለም ትቕስመሉ ሰሳዕ ትምሃረሉ ካብ ህፃን ናብ ተምሃራይ ትቕየረን በ ደሸር እዩ
0: እዚ ንወዲ ከምዚ ኢና ክንርኢ ርፊድና
1: እሞቶም ሰራሕተኛታት ኢዳ ብኸመይ ፈሊጦኖ እንታ ስመረት ደ ነጊራቶም
0: ዋይ ኣለኹ ማለት እዛ ብዒድ ሰበይቲ ካደ ኢና ኢላቶ ነዚኣተንሲ ፅናሕ ዳ ክንርአ ኢና ምዚኢና
1: እንታይ ቀሪጭካስ እታ ትካለይ ከም ሞዴል ስለተወሰድ ዲኻ ፀርፀርፀርፀር ትብል ዘለኻ
0: ኣነ ተስፋ ኣሎም ዶ ስማዓስኪ ኮነ ኢለን በሪ እታ ትካልካ ካብታ ትካለይ ክዕብ ኣደልየን ወደይ ተንቦነ ተቆፂሩ ሲ ተዋሳእ ክብሎ ደቂ በጃኽን ፅቂሎም ምሃሩ በዓል ደቀይ ድማ ተንቦነ ተቆፂሮም ብሃብታማ ትስሓቁ
1: በል ነቲ ወደይ ሞኣፋ ርኢካ ኣለካ የግጥሞኦ የድርፎኦ የሳዕስዖ ኣነ ኣብታ ትካል ከይደሓኒቀ ፈጫ
6: ከብለኒ
0: በዓል ወዲ ጓጋዳ ክመኢሎም ክስሓቁ ደቂ ሃብተማት እኒኦም ወሎም ዳ ደቅና ደቂ ካታት እንበር
1: ተኸላ ስቕበል ደጃ ካኢልካ ስቕኢልካ ተመስገን በላ ይተማርር ኣነ ኮ ብምንታይ ብክንደይ ድብክፀካ ብሓሙሽተ ሚልዮን ገለ መ ኣቢለ ዝበል ፀካ ኢልካ ይትባሳጨኦም ለካ ኣለኹ ድሓርክ ኣርኢካ ኣለኸ በዓል ደቅኻ ከምቶ ፖሊኖ ንድሕርተ ዘይተዋሲኦም ሲ እቶም ደቂ ሃብታማት ደቅናሲ ደቂ ሃብታማት ምዃኖም ብኸመይ ይፈልጡ

0: ስምዑ እንደሚካል ኣነስ ኣብ ምንታይ ክስለ ዝውዓልኩ ዳኣልኪ ነቲ ሰነፍ ወዲ መስፍናተይ ካራክተር ዝሃብክ
1: ዋይ ወሪድኒ ኣነ ዳ ነቶም ተምሃሮ እንታይ ይፈልጦም ንኩላቶም ነቶም ተዋሳእቲ እታ መምህሮም በዕል ኣመሪፃቶ
2: እታ መምህሮም ተትሕተት ድማ ፍሉጥ እታ ፅሕፍቲ ክምሰንበበታ እቶም ተምሃሮ ባዕሎም እዮም ነናቶም ዝመስል ባህል ወሲዶም በለትኪ
1: ወይለይ ኣተ ትረዓስ ተመምህርከምኹም ዝበለት እዳበከም ይፈሊጥኪ
0: ዕድለይ ነጅስኒ ሰተ ኣብ ናይ ብሓቂ ሂወትካ ምሕላፍቲ ኣበየካስ ዋላ ኣብ ካራክተር ኣብ ገፀ ባህር ምዃንካ ኣበየካ
3: ስምዒ ነሚኩ እዚ ሓሳብ ግን ከመይ ጌርካ ሓሲብክያ
1: ወከሲዒ ድኣተን መምሃራን ብዛዕባ ወለድን ተምሃሮን ዘጋጠመን ካብ ዘዕለላኒ ኣነ ድማ ተምሃሪት ከለኹ ካብ ዝተዓዘብኮ እዩ
3: ስምዒ ክነግረኪ እቲ ናይ ሚኒስትሪ ትምህርቲ ሕጊ ስለዘየፍቅድ እየ እምበር ኣነ ንውላደይ ኣብ ገዛይ ምሂረ ንሳዋ ሰዲደ 4 ሙሉእ ከም ዘምፅእ መገበርክዎ ኢሉ ዝተባህለ ሲ ሓቂ ድዩ
1: ሓቂዎ ሓደ ከይተረድኦ ንውላዱ ትዕቢት ዝመሃረ ወላድ እኳ እዩ
4: ያለለ እንቋ ኣብ መባይልኪ ስኢልኪ ምፅሕ እዮ
3: እታ ድራማ ቅርብ ሓሊፋትኒ እንድያ ድሓር ግን ንዓኹም ከሪኦኩም ኢለ ተወያየስ ኢለያ
4: እቲ ወላዲ ኣነ ንወደይ ቀፂዐ ዕብዮ ከይቱን ክፍለይ ዝበላይ ሓቂ ድዩ
5: ዋይ ናይ ሎሚ ወለዲ ድኣ ወረኻሉ ይብሉ ኣታ ንሕና ድኣ ዝቐደም ቆልዑኸነቅቢ ከለና ደቅና ብጎረባብትና ንሕና ድማ ንደቂ ጎረባብትና እናቐፃዕና ኮይኑ ኣብዚ ብፅሓብ ፅሒና እዮም
6: ዋይ ናይ ሎሚ ድኣ እሞ ንውላድና መምህር ቀፂዕዎ ኢሎም ናብ ኦፊስን ናብ እንዳ ፖሊስን ከሎም ዝኸስቡና ይሳኒ
5: ኣለወ ኣቲ ንደቀዚ ከምዛ ብኣፈን ዘውፅኦ ኣብቲ ጉርቤትና ኣላ
7: ኣነ ንጓልየ ሕንቂቐ ስለ ዘዕበኽዋ ፅንፅ ዓይና ከይተፍራላ ትብርወለልዳሃና
8: ዳሓን ሕጂ ሞ ተሕንቅቃ ፅባሕ ንጎሆ ድማ ትንዓበይቲ ምህናቅ ብኣቀትሙር እያ
0: ተዳሙና ባይለጠመት ክትዛርብ ንሓይ ከምጎርሞኩ ካብ ባባ ደቐፅዐኒ ኣብ ኳንሸሎና ድነበሩ ኣቦይ ኣቦዶም ድባሃሉ ክረጉሙ ዓሰባዊ እሶም ድቆፅዑ ንበዝሕ ኩላ ደቂ ገዛውትና ነቦይ ኣቦዶም ርያ ኣብዛ ስርያያ ትፍርሻዖ ነራ
1: ኣካላት ዘጉድል ዘርዕ ብመቕፃዕት እኮ ኣይምከርኒ ዳሓር ከዓ መቕፃዕትን ምህራምን ፈላለዩካ እዩ ክረአ ዘለዎ ውሉድ እኮ ልዕሊ ወላድዩ ንመምህር እዩ ዝሰምዕ እንድሕርቲ ወላዲ ባዕሉ ተገምጢሉ ውሉድ ኣይተንክፍለ ይብል እተሎ ድኣ ሞ ፅባሕ ንጎ ትዓልፍ ውላድ ይክዕቢ
3: ወ ብበትሪ ምድጉዳጉን ምምካርን በበይኒ ውላድካ ክብድል ከሎ ድሌታት ምኽላእ ምምዓድ ምኽታት እውን እኮ ዓብ መቕፃዕት እዩ
2: መምህር ልዕል ወላዲ ምዃኑ ክፈልጡ እዮም ኣብ ክንዲ ስነ ስርዓታት ሕዙልና ምባልሲ ስድስት ረዱልና ባሃል እዩ እዞም ኣብ ስደት ኣብ ቆልዓይ ትቕፅዑ ዝዓብዩ ዘለዉ ኤርትራና ሰኮፉናስ ኣብዚ ከዓ ክመፀና
8: ይስተረና
9: ኣታ ገለገለ ወለዲ ካሓስሙ ንወደኩም ይጠልዑ ሰተ እንታይ ድኣ ዘኪርኒ ሓርቼ ብቴና ወላዲ እታ ንውላን መምርካ ንፍዕት እያ በዚ ሒዝዎ ዘሎ ይቐፅል እንተበለቶስ እንታይ ድልዎ
10: ኣየ
9: ንወደይ ናይ ሚኒስትር ዝሓግዘ ዝኾነ ኒአ እምበር ኣብ ዘምህሮ ዘለኹ እምበር ኣነ ኣብ ገዛይ ክሳብ 11 ክፍሊ ኣምሂረ ናብ ሰዋ ሰይደ ፎይ ከም ዘምፅእ ምገበርኮ ክብላ ምሰባዕኮ ተገሪመ
11: ኣእምሮኻን ልብኻን ከፊትካ ፅን ኢልካ ትሰምዓኒ
12: ሕራይ የእዛነይ ኮኪዐ ሰምዓክ
11: እስኻሲ ካብዝን ካብቲ ፅጋዕተኛ ቁርዲድ መስፍን ክትሓምቕ
12: ሓቂኺ ፓራሳይተይ እንታይ ቁርዲድ ጥራይ ጭርናዕ ጣንጡ ኣሰለት ካብል እዮም
13: ዳሓንዳሓንዳሓንዳሓን ገንዘብኩም ጨጎራይ ዝሕምብስ እምበር ፀርፍኹም ኣብ ሳንካ እዛነይ ኣይበፅሕን
12: ናይ ዝመረስዕ እዮ እንታይ ኸ ክትብል ዘለ
11: ስማዕ ናይ ዝሓለፈ ሓሊፉ እዩ ንዓመታ ንወዲ ጓልና ኣብታ መባእታ ቤት ትምህርቲ ከይድካ ኣብቲ ጉጅለ ባህለ ከም ድኣቱ ክበሮ
12: እንታይ ወዲ ጓልና እስከ መወዲ ዝዘፍጣጥን ከመወዲ እቲ ጓህማምን መስሓቕ ሃብታማትን ንፉዓትን ተምሃሮ ክኸውን ይክደል
11: ተስበር ኣበይ ከም ዝተረኽበ እዩ ኣብቲ መዕፀዊ ቤት ትምህርቲ ኣብቲ ደራጅ ስለዘይነበርካ እኳ እዩ
12: ኣብኡ ስታይደ ነይሩ እዩ እቶም ኣብኡ ዝነበሩ ርኢክንክደቅና መስሓቅ ሃብታማትን መስሓቅ ንፉዓት ተምሃሮም ገይሮሞም ኢሎም እኒኦም ከም ማሩርፅን እዮም
11: ደናቁር ኮይኖ
12: ኣታስብ ተፀሪፍካ ተፅርፈና ኣለኻ
11: ኣይፀረፍኩኹም ብስንኩም የፅዋዕኩም ዘለኹ
12: እንተ መልስ ኣላባ ወይን ገዛና ብሓይሊ ወሲደ እታ ናይ ሰበይቲ ፅርፊ ብሓንሳብ ክንቋለሳ እዩ
11: ኣነ ነግረካ ኣለኹ ንዓመታ ንወዲ ጓልና ኣብ መዕፀው ቤት ትምህርቲ ወይ ድማ ኣብ ህዝባዊ በዓላት ክዝምር ክዋሳዕ ክደርፍ ወይ ድማ ክገጥም ኣይርኣዩ እሞ ኣነ ንስኻን ኢድ ብኢድ ረሲሊን ክንጋጠሙ ኸና ፍሊጥካ ተደረ ተደረ

0: ቢግዳ ድረኻ ኣብዛ መሬት ስጣሓ ኣቢላ እግርኻ ሓፍ ኣቢላ ሓደ ክልተ ሰለስተ ኢላ ብያ ክ ንክስዕረካ
1: እታይ ኣክልኒኸ ክብል እዚ ከመይ ኢሉ ከውፃዕ ዝተረኒ ጥራይ ብቢላ ከይትቀትለኒ ዕዋዒ ኣንታ ተስበኣለን
0: ባዕለኻ ትፈልጥ
1: መጥፊኻ ይብራሃካ ዝብልዎ ዚ ኣታ ቀታሊተይ ብኣስቢሐ
0: ባዕለኻ ትፈልጥ ዕዋዒ እንኳ ጥራይ ካዘናትካ ሰበይትንኮ ትብል ምሩዛ የተጋላገልኩ
1: ክላስ ክበል ነዚ ዲኻ ቀደም እዩ ዘሕፍር ነይሩ እምበር ሎሚ ድኣ ኖርማል እንዲ ኮይኑ
0: እንታይ ማለትካ እዩ ኖርማል
1: ኣብ ኩሉ ገዛ እዩ ዘሎ ሎም ኮ ቢልኣክስ እዩ ኮይኑ እታ እቲ ካሊእ ዘይተቀያየረ እምበር መምሕዳር ኣ ተቀያይርና ንዲ
0: እንታ እንዲኣኻ ትብል እሞ በዓል መብራህቱ ዶክተር ሓሰን ኢንጂነር ሳምሶምሲ ከምዚ ከማ እዮም ዝሕልፍዎ ዘለዉ
1: ከማና ወ ሎሚ ኮ ርኢኻ ለካ ተሰራዕ ተመዓራረ ተረአ ኣይትተሓማመ ናደረፍካ ኮ ኮይኑ ዘሎ ናብ
0: ላስኮል ግምጥ ልዋሒድ ነቲ ደርፊ ገማጢልካ ኣለኻ ተመዓራረ ተሰራሕ ተረአአ ኣይትጋርዕ እዩ ዝብል
1: ኣታቲ ግዜ ምስ ተገምጠለሲ እቲ ደርፊ ግድን ዩ ክግምጠል ዝብለካ ኣለኹ ሰበይተይ ለባም ይግበረለይ ኣብ ቅድሚ ዕሩኽተይ ኣይተሽኮንድረለይ እንዳበልካ ዩ ምፅላይ ዘለዉ
0: ኣሜን ኣሜን ኣሜን ይሕቢሩ
1: ኣታሎም ሲ ኣቦይና ኣደይን በበይኖም ጸሎቶም ይኮይኑ ዘሎ
0: ከመይ
1: ስማዕ ንስኻ ብልዓክስ ሪኢኻ ኣለኻ ወደይ ኣብ ተዋስኦ ክሳተፍ የብሉን ትብል እዛ ቢግዳድ ኸዓ ወደይ ንዓመፃ ኣብ ተዋስኦ ተዘየቲኻዮ ኢለኻ ትፍክር ኣላ
0: ቀላድካ ተቋፅርባ ኣብዛ ከባቢያ ዘላ እዛ ኸማ ይድባ
1: ብድሕሪ ኮሽኮን ድረሉ ዘረባ እምበር ኣብ ቅድሚያ ዳ ኣብ ዒባ ተቆተለት
0: ንኽእል
2: ኣቲ ናይ ሎሚ ቆልዑ እኮ ብጣዕሚ ዕድለኛታት እዮም
3: እወን ጠጥዑሙን ህፃናት እንዲ ዝበሃል ዘሎ
2: ሓመድ ክሓም ከይብለኪ
4: ማማዳ ንኸይትራገም ምሒልክ ኸ
2: ባይ እታዚኣተን ሞ ኣበይ መሕላኻ የፅናዓልካ ባይ
4: ኢማግሃብ ኣልቃል ማእቱል እዩ
3: ወረ ምንታይ ስለ ዝበዓልክ እያ ትዛረብ ዘላ
2: ሃምጂ ኣነ እኮ ብዛዕባ መዋእለ ህፃናት የዛረብ ዘለኹ እምበር ብዛዕባ መግቢ ይኮምኩ ሎሚ ድኣ ከምቲ ናይና ዘበን ዘይኮነሲ ቅድመ ትምህርቲ ዝበሃል ፅቡቅ ትምህርቲ እሞ ድማ ከዓ ቀዲምካ ክልተ ዓመት ዝመሃረሉ ዘበን ተበፅሒ ዘሎ
3: ኣብ ግዜ ንረኣ ወዲ 7ተ ዓመት ከይበፃሕካ ትምህርቲ ዘይተኣት
2: እንታይ ወዲ 7ተ ዓመት ጥራይ መዓስ ኮይኑ ከንዚኣ ጌይርካ ነዛ እዝንኻ እንተዘይተንኪፍካያ ምሁሮ ትበሃል ኣይተኣትን ኢኻ
4: ከይተንክፍካዮ 1ተ ዓመት ተጌርካ
2: ኣምላኽ ሰብዶ መሲል እኳ እዩ ንሱ እኳ ኣብ ስርሑ ኣይጋገን ንስኻ ስኳ ሳለቐጥንኻ እተን እዛንካ ውን ከምዚ ዓይነት ዕብራንካ እንዲሓግዝ እኳ ጢል በላ ስለ ዝኾና ሲ ዋላ ወዲ 5ሽ ዓመት ከለካ ወዲ 7ተ ዓመት ኢልካ ማእትኻ
3: ግን ማማ ድሃቤ ዝሓቅኽ እኳ ያኺ እዚ ወለዶ እዚ ነዝባይታ ዝተተጠቂምሉ ግድን እዩ ብዝለዓለ ደረጃ ክበፅሕ
5: ኣሞ ህፃናት እኮ እቶም ህፃናት ዶክተር ኢንጂነር ወተሃደር መምህር ወዘተ እናተባሃሉ ስለ ዝፅውዑ ንሳቶም ድማ ነቲ ዝተዋሃቦም ቅፅል ክመስልዎ ስለ ዝፅዕርኦም መስለኒ ዝነፍዑ ዘለዉ
3: ከመይ ማለት ክኹምኩ
5: ንኣብነሲ ኣብ ናይ ሎዉ ዘበን ኣብቲ ናይ ቅድመ ትምህርቲ መመረቕታ ዝነበረ ሓደ ወዲ 5ሽተ ዓመት ህፃን ብፕሮፌሰር ልቕማን ቢላል ዝፅዋዕ እሱ ዘቐርቦ መድረ ከስማዕኩም በጃኹም
6: መዝሙር ሰለስተ ክፋላት ኣለዎ መምርሓ ኣደ ዝኸውን ጭርሖ ንዝማር ዝሕግዝ ጥቕሲ እቲ ጥቕሲ ድማ ዘርኢ ስእልን ኣብ ቀፃሊን ዘጥረኹሞ ተመክሮ ክእለታትኩም ፈጠራውነትኩም እና መስኩነኩ ኣብ ቀ

0: ምሕፀን ኣብ መደምደምታ ብኸይሩን ኣድናቆትን ብተመስጦ ብምስማዕኩም ክብሬት ይሃበለይ ራሕቲ ዘለዎ ምህርቲ ዝሕፈቶ ጥሉል ክራማት ንኣረፍቲ እዋን እምነ ኣብ ምምዕባል ህፃናት ሓጋሲ ኢልኩም ክትረኽቡኒ ምስ እትደልዩ ፕሮፌሰር ሉቕማን ቢላል ኣተይሁዳትኩም ኢልኩም ርኸቡኒ ቀዳም 27 ሰነ 2026 ስኔማ ሮማ ኣዝመራ ይቐንየለይ።
1: ያ ሰላም ያ ጀማዓት ኸር እዞም ናይ ሕጂ ወለዶ ብጣዕሚ ዕድለኛታት እዮም።
2: ኣሰይ ኣቲ ዝሃገርና ስሙ ዓድሪ ኣይኢሉ ኣለዋ ማለት እኳ
3: እዩ ይበለጥ ብሰንኪ መግዛእቲ ውሕዶ ተወፅዕና ኢና እንግሊዝ ትኾነ እዝነኻልሰሉ ንትምህርቲ ከምዝኣሸረባ ካብ ራብዓይ ክፍሊ ሓደ ሰብ ከይሓልፍ ኢሉ ኣጊዱና እ

0: ካልኦት ገዛእቲ ድማ ብሰንኪ ዕግርግር መምሃር ከልዮምና
1: ኣታባዕልና ሕናይና ሞሊቕና ካብ ፍልጠት ነፃ ኮይና እምበር በዚ ተፈጢሩ ዘሎ ዕድል ክጎርመኩም ኩላ ሓሊፋትና ክከይዳ
2: ሰተ ብዛዕባ ነብስኻ ከየማረርካሲ ብዛዕባ ዝበዝሐ ሰብ ሕሰብ
3: ሓቃላ ሄሉ ሰማእታትና እውን ንነብሶም በጅ ኣሕሊፎም ብምሃብ እኳዮም ንዓና ብርሃንን ናፅነትን ኣምፅኦምልና
0: እወ ካብ ትምህርቲ ዝዓቢ ብርሃን ዶሎ እዩ
1: ግደፋና ያኽባ ንገሊኣ ከም ባውዛን ከም ገንበል ኳዕ እብለላ ንባዓልናና ከዓ ከምዚ ባትሪ ድወዳእት ላምፓሊና ጭልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምል

ወሓዚት ብየነ ባሃል ኣባል ምቁፅፃር ናይዚ ፌስቲቫል ኣብዛ ኣዳራሽ ቁፅሪ ክልተ ከዓ ናይ ምርኢት መፅሓፍቲ እዩ ቀሪቡ ዘሎ። ብምሉእ ቀሪቡ ዘሎ መፅሓፍቲ ከዓ ከላለየኩም ኣብዚ ቀሪቡ ዘሎ ናይ ትምህርቲ መፅሓፍቲ እዩ ብምሉእ ኣለኩም። ኣብዚ ብእንግሊሽ ኣሎ፣ ብትግርኛ ኩሉ ዓይነት መፅሓፍቲ ናይ ትምህርቲ ኣሎ። ናይ ናእሽቱ ህፃናት እውን ኣሎ፣ በዚ ናይ እንስሳታት ኣሎ። ዚ ኩሉ ዓይነት መፅሓፍቲ ብዘሎ ናይ ጀመርቲ ህፃናት ኣሎ። ዚ ብምሉእ ብቋንቋ እንግሊሽ እውን ኣለኩም ኣብዚ መፅሓፍቲ። ኩሉ ናይ ትምህርቲ መፅሓፍቲ እዩ ኣብዚ እውን ኣሎ። ናይ ጀመርቲ መፅሓፍቲ ብዙሕ መፅሓፍቲ እዩ ዘሎ። ኣብዚ ድማ ናይ ህፃናት መፅሓፍቲ ናይ ጥዕና ኣሎ ብምሉእ ናይ ናእሽቱ ህፃናት እዩ። ናይ ናእሽቱ ህፃናት መፅሓፍቲ ኣሎ ኣብዚ። እዚ ብምሉእ ናይ ናእሽቱ ህፃናት መፅሓፍቲ እዩ ብትግርኛን ብእንግሊሽን። ኣብዚ ከዓ ናይ ልቢ ወለድ መፅሓፍቲ ኣሎ ብትግርኛ። ኣብዚ እውን ኣሎ ናይ ታሪክ መፅሓፍቲ ብምሉእ። ኣብዚ ድማ ብምሉእ ታሪካዊ መፅሓፍቲ ኣሎ ብምሉእ ዕዉት መፅሓፍቲ እዩ። ኣብዚ ኣለኩም ናይ ሰውራ ናይ ብምሉእ ኩሉ ናይ ቀደም መፅሓፍቲ ብዚ ቀሪቡ ኣሎ። ኩሉ እዚ ዘገልገለ መፅሓፍቲ እዩ ብምሉእ ካብዚ ክሳብ ዘሎ ብኩሉ ዓይነት ቋንቋ ማለት እዩ። ብእንግሊሽ ኣሎ፣ ብትግርኛ እውን ኣብዚ ኣለኩም። ኩሉ ናይ ታሪክ መፅሓፍቲ እዩ እዚ። እዚ ድማ ኣውገት ቤት መሸጣ መፅሓፍቲ እዩ። ኩሉ ዓይነት መፅሓፍቲ እዮም ቀሪቦም ዘለዉ። ብዚ ናይ ጥዕና ኣሎ። ኣብዚ ድማ ብዛዕባ ናይ ቆልዑትን ናይ ዓበይትን ዝገልፅ ናይ ስነ ምግባር ኣሎ።

ኣብዚ ድማ ናይ ሕክምና ናይ ቆሎት ናይ ትምህርትን መፅሓፍቲ ኣሎ። ኣብዚ ኣሎ ናይ ቆሎት ናይ ትምህርቲ ናይ ሕክምናታት ድማ ኣብዚ ኣለኩም ማለት እዩ። ኣብዚ ድማ ናይ ታሪክ ኣሎ፣ ናይ ልብወለድ ኣለና ኣብዚ ኣሎ። ሓቀኛ ታሪክ ዝተመርኮሰ ናይ ደቂ ኣንስትዮ ዘማእኸለት መፅሓፍ ኣላ እዚኣ። ኣብዚኣ ከዓ ናይ ሕክምና ኣላ ብትርኢ ኣሎ ሰለልካ ቤቲ። ኣብዚ ድማ ናይ ዓበይቲ መምሃራን መፅሓፍቲ ኣሎ፣ ባዮግራፊ ማለት እዩ ኣለኩም ኣብዚ ብምሉ መፅሓፍቲ ኣብዚ ኣለኩም። ፊክሽን ሓቀኛ ዛንታታት መፅሓፍቲ ኣሎ ኣብዚ። ልብወለድን ኣሎ፣ ናይ ስነ ልቦና ኣሎ፣ ኩሉ ኣለኩም ማለት እዩ።

ኣብዚ ከዓ ልበወለድ ኮይኑ ኣብ ሓቀኛ ታሪክ ዝተመርኮሶ መፅሓፍቲ ኣሎ ብምሉ ሓቀኛ ታሪክ ዘለዎ መፅሓፍቲ እዩ ኣብ ሓቀኛ ታሪክ ዝተመርኮሶ መፅሓፍቲ እዩ ሓቢር ኩሉ እዚ ናይ ታሪክ መፅሓፍቲ እዩ ኩሉ ሓቀኛ ዛንታ እዩ ማለት እዩ ኣብዚ ከዓ ናይ ልበወለድ መፅሓፍቲ ኣለኩም ዛግረ ትብል ከኣላትኩም ናይ ሰዋ መፅሓፍ ኣብዚ ድማ ናይ ፍልስፍና መፅሓፍቲ ኣሎ ናይ ታሪክ ብምሉእ ኣብዚ ኣለኩም ኣብ ፍልስፍና ዝተመርኮሶ እዩ ብምሉእ ኣብዚ ከዓ ናይ ልበወለድ መፅሓፍቲ ኣሎ ናይ ህፃናት እውን ኣሎ ዚ ህፃናት ከንብብዎ ዝኽእሉ ኣሎ ዚ ኩሉ ናይ ህፃናት ከንብብዎ ዝኽእሉ መፅሓፍቲ እዩ ዚ እዚ ብምሉእ ናይ ልበወለድ እዩ ዝኩሉ ናይ ልበወለድ መፅሓፍቲ እዩ ኣብዚ ኣለኩም ብዙሕ ናይ ልበወለድ መፅሓፍቲ እዩ ዘሎ ኣብዚ እውን ኣለኩም ኣብዚ እውን ኣለኩም ኩሉ ናይ ልበወለድ መፅሓፍትታት ብምሉእ ኣብዚ ሪጋ እዚ ኣለኩም ዝደለየ መፅኡ ክወስድ ይኽእል እዩ ኣብዚ ኣለኩም ናይ ህፃናት ኣብዚ ከዓ ናይ ሕግታት መፅሓፍቲ ኣለና ዓበይቲ መፅሓፍቲ ኣሎ ናይ ታሪክ ኤርትራ እውን ኣለኩም ኣብዚ ማለት እዩ ኣብዚ ድማ ብምሉእ ተምሃሮ ክመሃርሉ ዝኽእሉ መፅሓፍቲ ኣሎ ኩሉ መፅሓፍቲ ኣለኩም ኣዝያ ላ ሻዲግ ትብል ናይ ህፃናት መፅሓፍቲ ማለት እዩ ፔንት ክገብሩላ ዝኽእሉ እያ ከሚሽ ኣብዚ ናይ ሃይ ስኩል መፅሓፍቲ ኣለኩም ብምሉእ ናይ ኮሌጅ ይኹን ናይ ሃይ ስኩል መፅሓፍቲ ኣሎ ዚ ኣብዚ ኣለኩም ናይ ህፃናት ዲናት ኣብዚ ድማ ናይ ህፃናት መፅሓፍቲ ኣሎ ትሕተይ ሓሙሽተ ዓመት ክመሃሩ ዝኽእሉ መፅሓፍቲ ማለት እዩ ኩሉ ናይ ኣካዳሚ መፅሓፍቲ እዩ ዘሎ ኣብዚ ብምሉእ ናይ ኤዲኬሽን መፅሓፍቲ ኣሎ ኣብዚ ከዓ ናይ ታሪክ ኣለና ናይ ታሪክ መፅሓፍቲ ኣሎ

ትግረ ዝተዳለወ መፅሓፍ ኣላ እዚኣ ናይ ስነ ልቦና መፅሓፍ ውን ኣብዚኣ ኣላ ኣብዚ እውን ናይ ታሪክ ኣለና መፅሓፍቲ ኣብዚ ከዓ ኣለኩም ሰረት ትምህርቲ ዝብል ህፃናት ኹን ዓበይቲ ክምሃሩሉ ዝኽእሉ እዮም ኣብዚ ሎ ናይ ኮሌጃት መፅሓፍቲ ኩሉ ዓይነት ሳብጀክት ማለት እዩ ኣብዚ ድማ ዝተፈላለዩ ዓይነት ናይ ህፃናት ኹን ናይ ዓበይቲ መፅሓፍቲ ኣለና ብምልኦ ዙ ብኩሉ ዓይነት ቋንቋ ማለት እዩ ካብ ኤሌመንታሪ ክሳብ ኮሌጅ ዝበፅሕ መፅሓፍቲ ኣሎ ዚ ብምልኦ ኣሎ ዚ ናይ ህፃናት መፅሓፍቲ ኣለና ኣዚ ናይ ቀደም መፅሓፍቲ እውን ኣብዚ ኣሎ ኣብዚ ፅንፅያያት ኣሎ ናይ ህፃናት መፅሓፍቲ እዩ ዚ ናይ ታሕቲ ዕድመ መፅሓፍቲ ናይ ትምህርቲ ይኹን ዛንታታት ብምልኦ ኣለኩም ኣብዚ መፅኹም ረኣይዎ ኢኹም ደቅና ኣሕዋትና ንክሎም ውሰዱሎም ኣብዚኣ ከዓ ዳላታት ገድሊ ትብላላ ናይ ታሪክ መፅሓፍቲ እያ ናይ ታሪክ መፅሓፍ እያ ፌር ይዋግ መፅኹም ውሰዱ ማሰን መልቀስን ዝብል ኣለና ኣብዚ ናይ ዓበይቲ ኣቦታትና ናይ ያታትናን ማሰን መልቀስን መፅሓፍቲ ብዘለኩም መፅኹም ረኣይዎ ውሰዱ ኩሉ እዚ ናይ ትምህርቲ መፅሓፍቲ እዩ ብቋንቋ እንግሊሽ ተደሊኹም ብቋንቋ ትግርኛ እውን ኣለኩም ናይ ናእሽቱ ኣለኩም ኣብዚ ናይ ዓበይቲ እውን ኣብ ዘለና ኣብዚ ከዓ ናይ ህፃናት መፅሓፍቲ ኣለና ዛንታታት ማለት እዩ መፅኹም ንደቅኹም ግዘሎም ኢኹም ኣብዚ ናይ ትምህርቲ መፅሓፍቲ እዩ ዘለና ናይ ኬሚስትሪ ማለት እዩ ተምሃሮ ናይ ኮሌጅ ይኹን ናይ ካልእ መፅኦም ተወስዶ ትኽእሉ ኢኹም መፅሓፍቲ

እዚ ብምሉ ናይ ሳይኮሎጂ መፅሓፍቲ እዩ። ብትግርኛ ደሊኹም ብእንግሊሽ ኩሉ ዓይነት ቋንቋ ኣለኩም ኣብዚ ኣብዚ ኣሎ ኣብዚ ድማ ኣለኩም ማለት እዩ ብእንግሊሽ። ኣብዚ ድማ ናይ ህፃናት መፅሓፍቲ እዩ ዘሎ። ኩሉ ናይ ትምህርቲ መፅሓፍቲ እዚ ናይ ህፃናት ከ ኣብዚ ኣለኩም ማለት እዩ። ኩሉ እዚ ናይ ትምህርቲ መፅሓፍቲ እዩ። እዚ ብምሉ ናይ ኤዲኬሽን ትምህርቲ ዘሎ መፅሓፍቲ እዩ። ብእንግሊሽ ኣለኩም ናይ ጁኒየር ማለት እዩ ኣብዚ እውን ኣለኩም። ናይ ሃይስኩል እውን ኣብዚ ኣሎ። ኩሉ መፅሓፍቲ ኣብዚ ኣለኩም ማለት እዩ። ናይ ህፃናት እውን ኣብዚ ኣላትኩም። ኣብዚ ድማ ናይ ስነ ልቦና መፅሓፍቲ ኣለና። ናይ ስነ ልቦና መፅሓፍቲ ኣሎ ኣብዚ

ናይ ሕክምና እውን ኣብ ዘለና ናይ ሕክምና ናይ ትምህርቲ ብዝሎ ኣብዚ ትሕቲ 5 ዓመት ከንብብዎ ዝኽእሉ መፅሓፍቲ ኣለና ብመምህር ያቆብ ዝተዳለወ ማለት እዩ። ኣብዚ ድማ ናይ ስነ ልቦና መፅሓፍቲ ኣሎ። ናይ ፍልስፍና እውን ኣለኩም። ናይ ትምህርቲ ኣሎ ኣብዚ ብምሉ ሳብላስት ማለት እዩ።

ኣብዚኻ ናይ ሃይስኩል መፅሓፍ ኣላትኩም ጎልደን ትብል ኣብዚ ኣዳራሽና ቁፅሪ ክልቶ ዘሎ መሬት መፅሓፍቲ ከም ዝረኣኹሞ እዩ ብብዙሕ መፅሓፍቲ ናይ ኣካዳሚ ትምህርቲ 298 መፅሓፍቲ ቀሪብናልኩም ኣለና መፂኹም ትወስዱ ትኽእሉ ኢኹም ናይ ታሪክ ውን 44 ደረስቲ ዝፀሓፍዎ መፅሓፍቲ ኣለና ኣብዚ ናይ ልቦ ወለድ እውን 105 ኣውገት ቤት መፅሓፍቲ እውን ኣዳልዮምልና ኣለዉ ናቶም መፅሓፍቲ ናይ ቀደም ዘገልገለ መፅሓፍቲ እውን ኣለና ኣብ ኣዳራሽ ቁፅሪ 2 መፅኡ ብፅሑ ኢኹም እዚ ፌስቲቫል ንዓኹም እዩ ተኸፊቱ ዘሎ

ሕጂ ድማ ኣዳራሽ ቁፅሪ ሰለስተ ኣቲና ኣለና። ናይ ቅርፃቅርፅን ናይ ቅብኣን ምርኢት ኣሎ። ኣብዚ ኣብዚ ናይ ቅርፃቅርፂ ኣሎ ብዕንጨት ዝተሰርሐ። ኣብዚ ኣለኩም እዚ ብምሉእ ናይ ቅርፃቅርፂ ብኢደ ጥበብ ድፈረየ ብኣሕዋትና እዩ። ኣብዚ ድማ ኣለዉ ገልፀልኩም እዮም ግለፁ። እዚ ምርኢት ናይ ቅርፃቅርፂ እዚ ኩሉ ናይ ቅርፃቅርፂ ናይ ኢድ ጥበባት እዩ። ኩሉ ኣሕዋትና ብኢዶም ዝሰርሕዎ ማለት እዩ። 51 ዓይነት ብዝሕ ኣሎ ኣብዚ ናይ ቅርፃቅርፂ። እዚ ድማ ናይ ቅብኣ እዩ። ብኢድ ዝተሳለ ስእልታት ኣሎ ኣብዚ። ታሪካዊ ኹን ኩሉ ገላፂ ነገራት ኣሎ ኣብዚ። ታሪካዊ ኣብዚ ኣሎ ብምሉእ። እዚ ናይ ኢድ ቅብኣታት እዩ። ኩሉ ኣብዚ ፌስቲቫል ቀሪቡ ዘሎ ናይ ኢድ ቅብኣታት ማለት እዩ። ኩሉ ብናእሽቶ ኣሕዋትና ዝተሳለ እዩ። ኩሉ ናይ ኢድ ቅብኣታት እዩ። ኣብዚ ጉዕዞ ፍርቂ ዘመን ትብል ብኢድ ቅብኣላ ናይ ዳንኤል

እዚ ኩሉ ቅብኣታት ናይ ኢድ እዩ። ኣብዚ እውን ኣለኩም ቅብኣት ብፈትሊ ዝተሰርሐ፣ እዚ ብፈትሊ ዝተሰርሐ ኣለኩም። ብዙሕ ዓይነት እዩ ዘሎ። ኣብዚ እውን ብካልእ ዓይነት መልክዕ ዝተሰኣለ ስእሊ ናይ ቅብኣ ኣሎ። ብዙሕ ዓይነት ቅብኣታት እዩ ዘሎ፣ ኣሕዋትና ዝሰኣልዎ ማለት እዩ። ኣብዚ ኣለኩም ኩሉ ዓይነት ቅብኣታት ኣለና።

51 ቅብኣታት ቀሪቡ ኣሎ ብኣሕዋትና ዝተዳለወ ቅብኣታት ማለት እዩ ኩሉ ናይ ኢድ ስራሓት እዩ

0: ሰላምን ጥዕናን ኣሓትኩም ይኹን ፈነወና ምክታል ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፍርኣን ኣኺሉ ንሎሚ 22 ሓምለ ዝተዳለወ ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ እስቴፋኖስ ግርማይ ብቐንዲ ነጥብታት ይፍለም። ፌስቲቫል ኣብ ባህልን ያታን ዓሚቕ መፅናዕቲ ክካየድ ዝድርኽ ምዃኑ ተገሊጾም። ኣብ ንኡስ ዞባ ዓዱኻላ ሓረስቶት ኣብ መደብ ንኡስን ርቡሕን ቃፆ ሕርሻ ክደፉ መዘኻኽር ቀሪቦም። ኣብ ንኡስ ዞባ ሰንዓፈ ኣብ ምሕያል መደባት ቅድመ ትምህርቲ ዘተኮረ ዘተ ተኻይዶም። መራሕቲ ኣሜሪካን ሊባኖስን ኣብ ጉዳይ ፀጥታ ሊባኖስ ዘተኮረ ቀጥታዊ ዝርርብ ኣካሂዶም። ጀርመንን ኣዘርባጃንን ኣብ ልዕሊ 7 ፅላታት ናይ ምትሕግጋዝ ስምምዓት ተፈራሪመን። ሩስያ ኒክሌሳዊ ኣፅዋር ዝዋደደለን እስትራቴጂካውያን ደብደብቲ ነፈርቲ ኣብ ክልል ኣየር ባሕሪ ባልቲክ ኣብሪራ። ዝርዝር ዜና፣ ሃገራዊ ፌስቲቫል ኣብ ባህልን ያታን ዓሚቕ መፅናዕቲ ክካየድ ዝድርኽ ምዃኑ ኣወሃሃትን ነጋርያንን ገሊፆም። ጋዜጠኛ ሳሙኤል ሃብቲ ሚካኤል ዘዳለዎ ፀብጻብ ኣሎ። ገረ መስቀል ገረ ዝጌር ክቐርቦ እዩ።
1: ዓመት መፀ ኣብ ዝካየድ ሃገራዊ ፌስቲቫል ዝቐርብ ዘሎ ድኮና ያታዊ ኣባይቲ መነባብሮን ወግዕን ዘጠቓልል ትሕዝቶ ኣብ ባህልን ያታን ዓሚቕ መፅናዕቲ ክካየድ ዝድርኽ ምዃኑ ተገሊጹ። ኣብ ሃገራዊ ፌስቲቫል ኤርትራ 2026 ኣባል ኮሚቴ ድኮና ያታዊ ኣባይቲ መነባብሮን ወግዕን መንእሰይ ሃብቶም ጎይቶኦም ኣብ ቅሸት ዘበታት ሕብረተሰብ ኤርትራ ንዘመናት ዝተገልገለሉ ንሓፈሻዊ ኣሰራርሓና ቃውማን ኣባይቲ ባህላዊ ናውቲ ወግዕታት ጥበባት ሜላ መነባብሮን ካልእን ዝውክል ትሕዝቶ ቀሪቡ ከም ዘሎ ብምጥቃስ ባህልን መንነትን ንምዕቃብን ናብ መፃኢ ወለዶታት ንምውራስን ዓብዪ እጃም ከም ዘለዎ ኣረድዮ። በዚ መሰረት ዞባታት ዓመት መፀ ትሕዝቶን መለሳ ክህልዎ ካብ ሓፈሻዊ ናብ ቴማዊ ኣገባብ ከተኩራ ብዕምቆት ዘይተዳሰሰ ክፋል ባህሊ ከንፀባርቃ ከምኡውን ሓደሽቲ ኣካላት ክሳተፋ ምኽርን ማዕዳን ከም ዝወሃበን ዞባታት እውን መፅናዕትታት ብምክያድ መበቆላዊ ትሕዝቶ ንምቕራብ ኣድላይ ፃዕርታት ከም ዘካ ዳን ኣባይታይን ፅባራቅ ከም ዘሎና ገንዚቦ። ፈስቲቫል ኣብ ምዕቃብን ምውራስን ባህሊ ተወሳኺ መፅናዕትታት ንምክያድ ድፊኢት ዝፈጥር ምዃኑ ዝሓበረ መንእሰይ ሃብቶም ባህሊ መሰረት ዕብየት ብምዃኑ ዞባታት ኣብ ሃገራዊ ፈስቲቫል ከይተሓፅራ ከም ዝሰርሓሉ ኣነፂሩ። ኣብ ቅሸት ዞባታት ንነጋድያን መግለፂ ዝህቡ ዘለዉ በጎኖም ምስ ዘመናውነት ተኣሳሲሩ መበቆላዊ ያታዊ ናውቲ ኣብ ምርካብ ድሆታት እኳ እንተሎ እቲ ሕፅረታት ብምምላእ ከም ዝቃለል ድሕሪ ምጥቃስ ርእቶ ነጋ ጋድያን ኣብ ዕቃበ ባህሊ ብዕቱብነት ክዕየ ዘተባብዕ ከም ዝኾነ ሓቢራ።
0: ካብ ዜናታት ፌስቲቫል ኤርትራ 2026 ከይወፃና ኣብ ዞባ ዓንሰባ ኣብ ሃገራዊ ፌስቲቫል ኤርትራ ንባህርያዊ ፀጋታት ዘጉልሕ ምርኢት ኣቕሪቡሎም። ወኪል ኤሪና ተስፋንኪር ገብሬ ዝተወሳኺ ፀብጻብ ኣለዎ። ስዒቡ ክቐርብ እዮም።
2: ሓደ ካብ ዓበይቲ ሩባታት ሃገርና ዝኾነ ሩባ ዓንሰባ ብማእከል ዞባ ዓንሰባ ሰንጢቑ ዝሓልፍ ወሰነ ወሰኑ ባህርያውን ባህላውን ውርሻታት ዝውንን መትንቲ ዞባ እዩ። ኣብዚ ዓመት ምርኢት ኣዳራሽ ነዚ ሩባ ማእኪሉ ቀሪቡሎ።
3: ዞባ ዓንሰባ ኣብ ሃገራዊ ፌስቲቫል ኤርትራ 2026 ንባህርያዊ ፀጋታት ዘጉልሕ ምርኢት ኣቕሪቡ ከም ዘሎ ኣቦ መንበር ኮሚተ ምርኢት ኣቶ ሓመድ መሓመድ ስራጅ ሓቢሩ። ሎሚ ዓመት ካብ ዝሓለፈ ዓመታት ብዝተፈለየ ባህርያዊ ፀጋታት ማእከል ዝገበረ ትሕዝቶ ቀሪቡ ምህላው ብምግላፅ ቀንዲ ዕላምኡ ገና ዘይተበርበረ ባህርያዊ ፀጋታት ዞባን ህዝቢ ብምልላይ ብዝግባእ ኣብ ረብሓ ዝውዕለሉ ዝኽእል መንገዲ ንምዳይ ምዃኑ ኣብሪሁ። ዝዓበየ ተፈጥሮዊ ፀጋት ዞባ ዝኾነን ንሓሙሽተ ንኡስ ዞባታት ስንጥቕን ሩባ ዓንሰባ ከምኡውን ኣብ ዝበዝሓ ንኡስ ዞባታት ዝርከብ ካልእ ባህርያዊ ፀጋታት ብስእሊ ተወኪሉ ምህላው ብምብራህ ወለት ሓፀይ ዝተባህለ ብድንቂ ተፈጥሮኡ ቅርፁ ዝልለ ዝተሓናገረ ኣኸውሕ ኣብ ንኡስ ዞባ ገለብ

0: ክሳብ 500 ሰባት ዘፅልል ዳዕሮ ዋዕላ ኣብ ደቂ ዓንዱ ኣብ ቅርፀት ንእዞ ባሓልሓል ዝርከብ ጋብዛ ዝተባህለ ንህቢ ዝፋረየሉን ብብሉፅ ትሕዝቶ ማዕሪ ዝልለን ተፈጥራዊ ከባቢ ካብቲ ብነጋድያን ኣድነቆት ረኺቡ ዘሎ ከም ዝኾነ ሓቢሩ። እዚ ከምዚ ኢሉ እንከሎ ታሪክ ኣነባብራን ባህልን ሕብረተሰብ ካብ ወለዶ ናብ ወለዶ ኣብ ምስጋር ዓብዪ ኣበርክቶ ዘለዉ ኣፋውያታ እቲ ካልእ ዞባዓን ሰባ ኣቕሪቦ ዘሎ ትሕዝቶ እዩ። ኣብ ወንበር ኮሚቴ ኣፋውያታ መምህር መሓመድ ዓብደላ ኣፋውያታ ባህሊ ያታ ልምድን ወግዕን ሕብረተሰብ ብቓል ዝወራረሰሉ ኣካል ስነ ጥበብ ከም ዝኾነን ውፅኢታዊ ምዃኑን ገሊጹ። እዚ ብመልክዕ ግጥሚ ማሰ ወዮ ጨፈራን ካልእን ዝቐርብ መደብ በብዓመቱ ኣብ ፌስቲቫል ምቕራቡ ረብሑ ኣብ እኳ እንተኾነ ንሃብታም ባህልናን መንነትናን ዝገልጽ ኣፋውያታታት ብርክት ዝበለ ብምዃኑ ግዳ ኣብ ካልእ ኣጋጣሚታት ዘቕርበሉ ኩነታት ክፍጠር ከም ዘድላ ረድዩ። ዞባዓን ሰባ ኣብ ሃገራዊ ፌስቲቫል 2026 ኣብ ብሄራት ብሊን ትግረን ትግርኛን ዝዝውተር ኣፋውያታታት ሒዙ ቀሪቡ ኣሎ።
1: ተፈጥራዊ ፀጋታትና ኪኖትን ከባቢና ዝህቦ ግርማ ካብኡ ንረኽቦ ተፈጥራዊ ትሕዝቶታት ናይዚ ኩሉ ኣብ ምዕቡል ግዜ ንጥቀመሉ ዘናጥረ ነገር ምንጪ እዩ። በዚ እውን ተፈጥራዊ ፀጋታትና ብግቡእ ክንዕቅቦ ይግባእ። ምስኣላይ ተኬ ዮሴፍ ተስፋ ሚካኤል ገብሬስ ኣገልግሎት ዜና ዞባዓን ሰባ ካብ ቀፅሪ ኤክስፖ።
2: ንመስግነካ ተስፋንኪል ገብሬስ። ሓረስቶት ንእዞባ ዓዱ ኸላ ርቡሕ ምህርቲ ንክሓብሱ ኣብ መደብ ንኡስን ርቡሕን ቃፅ ሕርሻ ክደፍኡ መዘኻኸር ቀሪቦም። ኪላ ልምዓት ብቕሊ ቀሺ መብራህቶም ግብረ ትንስአ ኣብ ዝሃቦ ሓበሬታ ሎሚ ዓመት ንፈተነ ኣብ 93 ዓድታት ን135 ሓረስቶት ምሩፅ ዘርእሰናይን ዕፉንን ተዓዲሉ ብመስመር ከም ዝራእ ከም ዝተገብረ ብምሕባር እዚ ኣካል ናይቲ መደብ ንኡስን ርብሑን ቃፅዑ ሕርሻ ንምስፋሕ እቶትን እቶታውነትን ንምዕባይ ዝካየድ ዘሎ ፃዕሪ ከም ዝኾነ ኣረዲኦም። ሓረስቶት ብወገኖም ኣብ ተጠቃምነት ምሩፅ ዘርኢ ባህላዊ ፀረ ባልዕን ካልእ ሜላታትን ብሰንኪ ዝፀንሖም ድሩት ኣፍልጦም ምህርቶም ከምቲ ዝድለ ከም ዘይነበረ ብምጥቃስ ኣብዚ እዋን እዚ ቀፃሊ ምኽርን ሓበሬታን ይወሃቦም ስለ ዘሎ ግና ኣድማዕ ንጥፈታት የሰላስሉ ምህላዎም ኣነፂሮም። ኣብ ንኡስ ዞባ ሰንዓፈ ኣብ ምሕያል መደባት ቅድመ ትምህርቲ ክግበር ዘለዎ ፍሪ ክዓዘዝ መዘኻኸር ቀሪቦም። ብዛዕባ እዚ ወኪል ኤሪና መሓመድ ኣይፈራሕ ዘዳልዎ ጸብጻብ ኣሎ ሚካኤል ሓርጉ ክቕርቦ እዩ።
3: ኣብ ኣገልግሎት ቅድመ ትምህርቲ ዝግበር ወፍሪ ኣብ ምሕያል መስርሕ ምምሃር ምስትምሃርን ብሓፈሻ ውፅኢት ተምሃሮ ድማ ብፍላይ ልዑል ተራ ስለ ዘለዎ ኣብኡ ዘረሃበ ንጥፈታት ብውደት ክስርሓሉ ከም ዝግባእ ብ20 ሓምለ ኣብ ሰንዓፈ ኣብ ዝተገብረ ዘተ ተገሊጹ። ሓላፊ ስነ መምህርና መምህር ብርሃነ ዮሃንስ ኣብ ዘቕረቦ ጸብጻብ ኣቐዲሙ ብደረጃ ንኡስ ዞባ 16 ትካላት ቅድመ ትምህርቲ ጥራይ ስለ ዝነበራ ብዙሓት ህፃናት ዕድል ክረኽቡ ከም ዘይጸንሑ፣ እዚ ድማ ኣብ ብቕዓ ተምሃሮ ኣሉታዊ ጽልዋ ፈጢሩ ምንባሩ ብምጥቃስ ካብ ዝሓለፈ ዓመታት ሒዙ 44 ሓደስቲ ትካላት ብምውዳድን ግና እቲ ዝነበረ ድሩትነት ከም ተፈትሐ ኣብሪሆም። ኣብ ዝመፅእ ዓመተ ትምህርቲ 2026-2027 ቁፅሪ ተሳተፍቲ ህፃናት ናብስታት 2800 ክብል ትፅቢት ከም ዝግበር ብምሕባር ዕድሚኦም ንቅድመ ትምህርቲ ዝኣኸለ ህፃናት ናብ ማኣዲ ትምህርቲ ንክቐርቡ ተራ ስድራ ቤታት መሻርክቲ ኣካላትን መምህራንን ክዓዝዝ ኣተሓሳሲቦ። ሓላፊ ኣብያተ ትምህርቲ ንኡስ ዞባ ሰንዓፈ መምህር ዑመር ዲን መሓመድ ቦጎኑ ህፃናት ዝግባእ ናቤት ምስ ዝረኽቡ ኣብ ዝቕፅል ጉዕዞ ሂወቶምን ትምህርቶምን ሃበርም ስለ ዝኾኑ መምህራን ኣብ ኣብያተ ትምህርቲ፣ ወለዲ ኣብ ገዛ፣ ሕብረተሰብ ድማ ኣብ ከባቢ ግቡእ ክትትል ክገብርሎም ተላብዩ። ኣመሓዳሪ ንኡስ ዞባ ሰንዓፈ ኣቶ ኢድሪስ ዓሊ ሽከር ድማ ኣገልግሎት ቅድመ ትምህርቲ ንምውሓስ ናይ ሓባር መረዳእታ ምህላው መሰረታዊ ስለ ዝኾነ ተራን ኣበርክቶን ናይ ነፍሲ ወከፍ ዜጋ ናይ ኣመሓደርቲ ከባቢ ካብ ብፍላይ ክሕይል ኣተሓሳሲቦ። ኣብ መወዳእታ ኣብ ቅድመ ትምህርቲ ዘይኣተዉ ህፃናት ከህልው ብደረጃ ዓድታት መፅናዕቲ ክግበር ከምኡ እውን ኣብ ገለ ምምሕዳራት ከባቢ መስር ሕንፀት ሓደስቲ ትካላት ቅድመ ትምህርቲ ክጅመር ዝብልን ካልእን ርእቶታት ቀሪቦም። ኣብ ንኡስ ዞባ ሰንዓፈ ኣብ 22 ምምሕዳራት ከባቢ 60 መውዓለ ህፃናት ኣለዋ።
2: ቤት ፅሕፈት ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኣብ ንኡስ ዞባ ጎልጅ ወዳበታቱ ብምድልዳል ኣፍራይነት ኣባላት ከም ንምባል ዝሕግዝ ኣስተምህሮ ወዲቦም። ሓላፊ ጨንፈር ዞባ ጋሽ ባርካ ኣቶ ተስፋለት መብራህቱ ኣብ ዝሃቦ ሓበሬታ ሓርበኛታት ስንኩላን ብቁጠባ ነብሶም ንክኽእሉን ጥዕንኦም ንክውሓስን ማሕበር ዘድሊ ደገፍ ከም ዝገብር ኣረዲኦም። ንኡስ ዞባ ጎልጅ ኣብ ክረምታዊ ሕርሻ ሃብቲ ጥሪትን ንግድን ሰፊሕ ዕድላት ዝርከቦ ብምዃኑ ንስንኩላን ብዘለዎም ዓቕሚ ነቲ ዕድላት ብግቡእ ተጠቂሞም መነባብሮኦም ከመሓይሹ ክፅዕሩ ድማ ተላብዮም። ኣመሓዳሪ ንኡስ ዞባ ጎልጅ ኣቶ ደስቴ ዘርኢ ሚካኤል ብወገኖም ኣካላዊ ስንክልና

ዘለዎም ዜጋታት ብዓቕሞም ነፍሶም ንምቕያር ዘኽእሎም ባይታ ስለ ዘሎም ብወገን ምምሕዳር ምድግጋፍ ከም ዝግበረሎም ኣረጋጊፆም ተሳተፍቲ ኣብ መወዳእታ ብኣባላት ዝካየድ ናይ ሕርሻ መሬት ክወሃቦም ኣገልግሎት ልቓሕ ክቐፅልን ክሰፍሕን ኣብ መንግስታውያንን ብሕታውያንን ትካላትን ፕሮጀክትታትን ኣብ ዝህሉ ናይ ስራሕ ዓድላት ንስንኩላን ቀዳምነት ክወሃብ ዝብል ለበዋታት ኣቕሪቦም። ዝስዕብ ዜና ሃገራት ወፃኢ እዩ። ዜና ወፃኢ። ፕሬዚደንት ኣሜሪካ ዶናልድ ትራምፕን ፕሬዚደንት ሊባኖስ ጆሴፍ ዖንን ብ21 ሓምለ ኣብ ጉዳይ ፀጥታ ሊባኖስ ቀጥታዊ ዝርርብ ኣካይዶም። እቲ ኣብ ዋሽንግተን ዲሲ ዝተኻየደ ርክብ ኣብ ትግባረቲ ኣቐዲሙ ኣብ መንጎ እስራኤልን ሊባኖስን ዝተበፅሐ ስምምዕ ምቁራጥ ተኽሲ ዘተኮረን ውፅኢታውን ከም ዝነበረ ክልቲኦም መራሕቲ ገሊፆም። ፕሬዚደንት ሊባኖስ ጆሴፍ ዖን ኣብ ዝሓለፈ ቀዳሚ ሰንበት እውን ምስ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሪቢዮም ኣብ ተመሳሳሊ ጉዳያት ከም ዝተዘራርበ ተቓሊሖም። እዚ ከምዚ ኢሉ እንከሎ እስራኤል ሰራዊታ ካብ ገለ ክፋል ደቡባዊ ሊባኖስ ድሕሪ ምስሓባ ሰራዊት ሊባኖስ ክሰፍሮ ከም ዝጀመረ ማዕከናት ዜና ኣቃሊሐን። እስራኤል ምቁራጥ ተኽሲ ከም እትገብርን ሰራዊታ ካብ ደቡባዊ ሊባኖስ ከም እትስሕብን ኣብ ዝሓለፈ ወርሒ ሰነ ከም ዝተሰማምዐት ፀኒሓ ግና ሰራዊታ ንዘይተወሰነ ግዜ ከም ዝፀንሕ ገሊፀ እያ። በዚ ድማ እዚ ካብ ገለ ክፋልቲ ሃገር ከም ዝተሰሓበ ዝጋባሕ ዘሎ ዜና ዘላቕነት ክህልዎ ከም ዘይክእል ክኢላታት ይእመቶም። ምዚ ኣብ ዝተኣሳሰር እስራኤል ሰራዊት ሊባኖስ ኣብ ዝዓስከረሉ ከባቢ መጥቃዕቲ ከም ዘካየደት እውን ይቃላሓሎም። እስራኤል ኣብ ሊባኖስ ጥራይ ዘይኮነም ኣብ ሶርያን ፍልስጤምን እውን ወተሃድራዊ ህላውኣ ንምስፋሕ ትሰርሕ ከም ዘላ እዩ ዝፍለጥ። ጀርመንን ኣዘርባጃንን ቁጠባ ፀጥታ ምክልኻል ፀዓት ኣብ ዝርከብዎም ልዕሊ 7 ፅላታት ክተሓጋገዛ ዝኽእለን ስምምዓት ተፈራሪመን። እቲ ስምምዓት መራሕቲ መንግስቲ ጀርመን ፍደሪክ መርዝን ፕሬዚደንት ኣዘርባጃን ኤልሃም ኣልየቭን ትማሊ 21 ሓምለ ኣብ ከተማ በርሊን ኣብ ዘካየድዎ ዝርርብ ተበፂሖም። ከም ኣካል እቲ ስምምዕ ኣዘርባጃን ናብ ጀርመን ክሳብ 2045 ዓመተ ምህረት ዝቕፅል ሰደድ ባህርያዊ ጋዝ ክትገብር ምዃናት ተፈሊጦም። እቲ ስምምዕ ጀርመን ድሕሪ ኩናት ዩክሬን ኣጋጢሟ ንዘሎ ሕፅረት ባህርያዊ ጋዝ ኣብ ምቅላል እወንታዊ ተራ ከም ዝህልዎ ይእመታሎም። እዚ ከምዚ ኢሉ እንከሎ ጀርመንን ኣዘርባጃንን ቁጠባዊ ዝምድና ንምምዕባል መጠን ንግዳዊ ምልዋጥን ወፍርን ከስፍሓ ምዃንን ኣብ ትርክብ ኣፍሊጠን። ትግባር እቲ ስምምዕ ንምቅልጣፍ ክሰርሓ ምዃንን ዝገለጻ ክልተን ሃገራት ንዕኡ ንትከታተል ሓበራዊት ኮሚተ ከም ዝቆማ ሓቢረን ኣለዋ። ሩስያ ትማሊ 21 ሓምለ ኒክሌሳዊ ኣፅዋር ዝዋደደለን እስትራቴጂካውያን ደብደብቲ ነፈርቲ ኣብ ክሊ ኣየር ባሕሪ ባልቲክ ኣብሪራ። ዕላማ ስጉምቲ ፀጥታ ማያዊ ግዛኣት ሃገሩ ንምውሓስ ምዃኑ ዝገለፀ ሚኒስትሪ ምክልኻል ሩስያ ብመሰረት ሃገራዊ ሕግታት ከም እተኸየደን ንካልኦት ሃገራት ብኣሉታ ከም ዘይፀሉን ኣረዲኦም። ሩስያ ኣብ ዝሓለፈ ወርሒ ሰነ እውን ኣብ ክሊ ኣየር ባሕሪ ባልቲክ ተመሳሳሊ በረራታት ኣካይዳ ምንባራ ፀብፃባት ይጠቕሶም። ኣብ ክሊ ኣየር ባሕሪ ባልቲክ ጥራይ ዘይኮነ ኣብ ክሊ ኣየር ኣርክቲካዊ ውቅያኖስ፣ ኣትላንቲካዊ ውቅያኖስ፣ ሰላማዊ ውቅያኖስን ፀሊም ባሕርን እውን በረራታት ከተካይድ ምፅናሓ ዝፍለጥ እዮም። ሩስያ ጥራይ ዘይኮነት ኣሜሪካ ትርከበን ካልኦት ሃገራት እውን ተመሳሳሊ በረራታት ከም ዘካየዳ ይጥቀስ እዮም። ባይቶ ፈረንሳ ተጠቃምነት ማሕበራዊ መራኸቢታት ንትሕቲ 15 ዓመት ቆልዑ ዝኽልክል ሕጊ ኣጽዲቖም። በዚ ድማ ፈረንሳ ነቲ ሕጊ ብወግዒ ዘጽደቐት ናይ ፈለማ ኤውሮጳዊት ሃገር ምዃና ጸብጻባት የረድኦም። እቲ ጸዲቖ ዘሎ ሕጊ ካብ ወርሒ ጥሪ ናይ ዝመጽእ ዓመት ከም ዝትግበር ዝጠቐሰ መንግስቲ ፈረንሳ ዝጠሓስዎ ወገናት ከቢድ መቕጻዕቲ ከም ዝብየነሎም ኣጠንቂቖም። ማሕበራዊ መራኸቢታት ንቆልዑ ጠንቂ ጥዕናዊ ጸገማት፣ ማሕበራውን ኣካዳሚያውን ጸገማት ኮይኑ ከም ዝጸንሐ ዝገለጸ ፕሬዚደንት ማክሮን ካልኦት ሃገራት ኤውሮጳዊ ሕብረት እውን ክስዕብዎ ጸዊዕሎም። ሓያሎ ሃገራት ተጠቃምነት ማሕበራዊ መራኸቢታት ንቆልዑ ናይ ምእጋድ ተበግሶታት ክወስዳ ጀሚረን ከም ዘለዋ ዝፍለጥ እዮም።
ፈረንሳን ጋቦንን ኣብ ቁጠባ ዕደና ፀጥታን ምክልኻልን ዘተኮረ ናይ ምርዳእ መዘክር ከቲመን እቲ መዘክር መራሕቲ ክልቲአን ሃገራት ትማሊ 21 ሓምለ ኣብ ከተማ ፓሪስ ፈረንሳ ኣብ ዘካየድዎ ዝርርቢት ተኸቲሞም ኣብ መዳይ ምክልኻልን ፀጥታን ብዝተበፅሐ ስምምዕ መሰረት ፈረንሳ ኣብ ጋቦን ተወሳኺ ወተሃደራዊ መደበር ክትድኩንን ሓበራዊ ወተሃደራዊ ልምምር ከካይዳን መደብ ኣሎም። ፈረንሳ ኣብ ከተማ ሊብረቨን ኣስታት 100 ወተሃደራት ዝስፈር መደብ ከም ዘለዋ ከተስፈር መደብ ከም ዘለዋ ይሕበር ኣሎም። እዚ ከምዚ ኢሉ እንከሎ ፈረንሳን ጋቦንን ኣብ ዕደናን ምምስራሕ ማዓድናትን ብቐንዱ ከዓ ምምስራሕ መንጋነስ ከም ዝተሓጋገዛ ኣፍሊጠን ኣለዋ። ከም ኣካል እቲ ስምምዕ ጋቦን ብደገፍ ፈረንሳ ኣብ 229 ማንጋነስ ክትምስርሕ ከም እትጅምር ተኣሚትሎም። ፈረንሳ ኣብ ዞባ ምዕራብ ኣፍሪቃ ዝፀንሓ ወተሃደራውን ፖለቲካውን ፅልዋ ድሕሪ ምኽሳራ ምስ ካልኦት ሃገራት ኣፍሪቃ ዝምድና ከተመሓይሽ ትንቀሳቐስ ከም ዘላ ፀብጻባት የረድኦም። ፊሊፒንስ ንኹነታት ባሕሪ ደቡብ ቻይና ዘጋርድ ንጥፈታት ከም ምክያር ክትሕየብ ህዝባዊት ሪፓብሊክ ቻይና ፀዊዖም። ቻይና ንዝፀውዒት ዘቕረበት ጀላቡ ፊሊፒንስ ኣብ ማያዊ ግዝኣት ተኽታኾይ ምንቅስቓሳት ከም ዘካየዳ ብምውቃስ እያ። ጀላቡ ፊሊፒንስ ንምንቅስቓስ ጀላቡኣ ባዕሉታት ዝፀሉ ንጥፈታት ከም ዘካየዳ ዝኸሰሰት ቻይና ልውላውነታ ንምውሓስ ሕጊ ናይ ምኽባር ስጉምቲ ከም ዝወሰደት ኣፍሊጣ። ይኹን እምበረ ጀላቡኣ ኣብ ማያዊ ግዝኣታ ኣብ ንቡር ምንቅስቓስ ምንባረን ዝሓበረት ፊሊፒንስ ንቻይና ተመሳሳሊ ጉዳይ ከሲሳት ኣላ። ድሕሪ እቲ ፍጻሜ ቻይና ንኣምባሳደር ፊሊፒንስ ፀዊዓ ተቃውማ ክትገልጽ እንከላ ፊሊፒንስ እውን ብተመሳሳሊ ስጉምቲ ከም ዝወሰደት ተቓሊሖም። እዚ ሓድሽ ምዕባለታት ብእጀታ ባሕሪ ደቡብ ቻይና ኣብ መንጎ ክልቲአን ሃገራት ንዝፀንሐ ዘይምቅራው መሊሱ ከጋድዶ ከም ዝኽእል ይእመታሎም። ቻይና ዝዓበየ ክፋል ባሕሪ ደቡብ ቻይና እጀታኣ ምዃኑ ክትምጉጥ እንከላ ፊሊፒንስ፣ ማሌዥያ፣ ቪየትናምን ብሩናይን ድማ እቲ እስትራቴጂካዊ ሙያዊ ኣካል ከም ዝብፅሐን ይምጉታ። ኣብ ኣፍጋኒስታን ብዝወቕዐ ብርቱዕ ዝናብ ብዘስዓቡ ሓደጋ ዓለቕልቕ ከቢድ ሰብዊ ክሳራ ከም ዝወረደ ማዕከና ዜና ቃሊሐን። በቲ ኣብ ሰሜናዊ ምብራቕ ኣፍጋኒስታን ዘጋጠመ ተፈጥራዊ ሓደጋ ዛጊት ልዕሊ 120 ሰባት ከም ዝመቱ ዝሓበሩ ፀብጻባት ሓያሎ ድሃዮም ጠፊኡ ስለ ዘሎ ቁፅሪ ምውታት ክውስኽ ከም ዝኽእል ኣሚቶም። ብዘይካዚ በቲ ዕልቕልቕ ኣብ ትሕቲ ቅርፂ ከቢድ ዕንወት ብምውራዱ ኣሽሓት ብዘይመፅለሊ ከም ዝተረፉ ክፍለጥ ተኻኢሉሎም። መንግስቲ ኣፍጋኒስታን ኣብቲ ብከቢድ ዝተሃሰየ ከባቢታት ህፁፅ ናይ እዋን ሓደጋ ድንጋጌ ብምእዋጅ ስርሒት ምድሓን ህወት ክሰፍሕ ኣዚዙሎም። ኣፍጋኒስታን ብሳዕቤናት ክሊማዊ ነውፂ ብቐዳምነት ተፀልየን ካብ ዘለዋ ሃገራት ምዃና እዮም ፀብጻባት ዝጠቕሶም። ዜና ንምዝዛም ቀንዲ ነጥብታት ደግመልኩም። ፌስቲቫል ኣብ ባህልን ኒያታን ዓሚቕ መፅናዕቲ ክካየድ ዝደርኽ ምዃኑ ተገሊፆም። ኣብ ንኡስ ዞባ ዓድኸላ ሓረስቶት ኣብ መደብ ንኡስን ርቡሕን ቃፅሮ ሕርሻ ክደፍኡ መዘኻኸሪ ቀሪቦም። ኣብ ንኡስ ዞባ ሰንዓፈ ኣብ ምሕያል መደባት ቅድመ ትምህርቲ ዘተኮረ ዘተ ተኻይዶም። መራሕቲ ኣሜሪካን ሊባኖስን ኣብ ጉዳይ ፀጥታ ሊባኖስ ቀጥታዊ ዝርርብ ኣካይዶም። ጀርመንን ኣዘርባጃንን ኣብ ልዕሊ 70 ፅላታት ናይ ምትሕግጋዝ ስምምዓት ተፈራሪመን። ሩስያ ኒክሌሳዊ ኣፅዋር ዝዋደደለን እስትራቴጂካውያን ደብደብቲ ነፈርቲ ኣብ ክልል ኣየር ባሕሪ ባልቲክ ኣብሬራ። ዜና ተዛዚሙሎ ብሮህ መዓልቲ እዩ።

0: ሓፍታም ብ19 ሓምለ መጋርጂ ዓፂዮም ኣብ ጠብ 5 ምደባት ተኸፋፊሉ ክካየድ ዝቐነየ ውድድር እዞም ሰዕቡ ተቐዳደምቲ ከካብ ብምድቦም ሽልማቶም ክዓትሩ በቂዖም ኣለዎም። ኣብ ናይ ህፃናት ምድብሀ ቀዳማይ ወፀ ኖቤል ገዛኢ ብ26 ነጥቢ ዋንጫ ወርቂ መዳልያን 600 ኣቕፋን ክወስድን ከሎ ፋኑኤል ፍስሃየ ድማ ብ20 ነጥቢ ተኸቲልዎ ተሸላሚ ብሪ መዳልያን 400 ኣቕፋን ኮይኑ ማትሶላ ሚካኤል ድማ ሳልሳይ ደረጃ ብምሓዝ ብ16 ነጥቢ ተሸላሚ ናሓስ መዳልያን 200 ኣቕፋን ኮይኑ ኣብ ምድብ ህፃናት ለ ድማ ፋኑኤል ዮናስ ብ26 ነጥቢ ቀዳማይ ደረጃ ሒዙ ውድድር ብምዝዛም ዋንጫ ወርቂ መዳልያን 600 ኣቕፋን ክዓትር በቂዑም። ንፋኒኤል ዮናስ ተኸቲሉ ድማ ብ24 ነጥቢ ሌሃስ ኣብርሃም ብሪ መዳልያን 400 ኣቕፋን ተሸሊሙ። ናታን ምሒሩ ድማ ብ19 ነጥቢ ሳልሳይ ብምዃነ ተሸላሚ ናሓስ መዳልያን 200 ኣቕፋን ኮይኑ ኣብ ምድብ ካኣይ ዲቪዥን ድማ ምሄኖስ ዘርኡ ብ60 ነጥቢ ቀዳማይ ደረጃ ሒዙ ውድድር ብምዝዛም ዋንጫ ወርቂ መዳልያን 800 ኣቕፋን ዓቲሩ። ካልኣይ ኮይኑ ውድድሩ ዛዘመ ድማ ብ55 ነጥቢ ኖህ ተኪኤ ተሸላሚ ብሪ መዳልያን 600 ኣቕፋን ክኸውን ክኢሉ። ዘመን ፍሳሄ ድማ ብ31 ነጥቢ ሳልሳይ ብምዃን 400 ኣቕፋን ናሓስ መዳልያን ተሸሊሙ። ኣብ ቀዳማይ ዲቪዥን ቀዳማይ ውፀ ሲራክ ፍሳሄ ብ57 ነጥቢ ዋንጫ ወርቂ መዳልያን 1,000 ኣቕፋን ክወስድን ከሎም ካይ ደረጃ ዝሓዘ መሪሕ ብርሃነ ድማ ብ39 ነጥቢ ተኸቲልዎ ብሪ መዳልያን 700 ኣቕፋን ዓቲሩ። ሓበን ፍረዝጊ ድማ ብ18 ነጥቢ ሳልሳይ ብምውፃእ ተሸላሚ ናሓስ መዳልያን 500 ኣቕፋን ምዃኑ ዝበፅሓና ሓበሬታን ኣረድዮም። ግጥማት ዋንጫ ዓለም ድሕሪ ምዕፃቦም እቲ ቀንዲ ንኣፍቀርቲ ዝዓውዲ ኣቓልቦም ክወስድ ምዃኑ ርድእ ኮይኑ ዝፀንሐ ጉዳይ እንተሎም እቲ ነፍሲ ወከፍ ክራማት ብዙሓት ኣርእስቲ እናሸፈነ ዝኸይድ መስርሕ ምስግጋር ኮይኖም እንሆ ድማ ምስርሑ ጀሚሩስን ንኣዋርሕ ሓገፃት ማዕከናት ዜና ዝቐነየም ኣብ ድሙቕ ናይ ኩዕሶ እግሪ ዘመኖም ካብ ዝርከቡ ፃወቲ ዝኾነን ምስ ሃገሩ እንግሊዝ ድማ ናሓስ መዳልያ ዋንጫ ዓለም ዝዓተረን ሞርጋን ሮጀርስ ምስ ኣርሰናል ወዲኡ ክበሃሉ ከምዘይፀንሐም ጎረቤታ ቸልሲ ብጎኒ መፅያ ንመስርሒ ፃወታይ ብምጭዋይ ንዓለምና ዝሰንበደ ዋጋ ውፅ ወግዓዊ ኣባላ ጌራ ቶላም። እንግሊዛዊ ሞርጋን ሮጀርስ ካብ ኣስቶን ቪላ ናብ ቸልሲ ብ117 ሚልዮን ፓውንድ ዝተገመተ ክብሮ ሰንተ ሃገር ብዝሰበር ዋጋዩ ተፀምቢሩ ዘሎም። እዚ ፃታይ ድሕሪ ዋንጫ ዓለም ካብ ኣሜሪካ ምስ ተመልሰ ምትማል ሶኒ ሕክምናዊ መርመርኡ ወዲኡ ናይ 6 ዓመት ውዕል ፈሪሙ ዘሎም። ሞርጋን ሮጀርስ ኣብ ዝሃቦ ቃል ድማ ኣብ ለንደን ናብ ዘላ መዛዓበየት ክለብ ፀምቢረ ኣለኹም ክብል ንደጋፍ ቸልሲ ከህንጥን ከሎ ንደገፍቲ ኣርሰናል ግን ሕልሞም ክሰብር ክኢሉ ብምህላው ኣብ ለንደን ደርቢ ብፍላይ ከቢድ ብድሆ ገጥሞ ምዃኑ ርዱእ ኮይኑሎም። መስርሕ ዝውውር ዘፃወታይ ኣሰንባድ ገይርዎ ዘሎም ቀዳማይ ኩሉ ተዓዛብ ዝዓውዲ ሮጀርስ ናብ ኣርሰናል ክኸይድ ትፅቢት ዝፀንሖ ኮይኑ እንተኾነ ግን ብሰላሕታ ዝገበረቶ ስርሒ ቸልሲ ተዓዊትላም ኣብ ፈፀምታም ኣብፅሓቶሎም። ኣርሰናል ኣብ ዝፃወታይ ኣቐዲማም ዕድል ተዋህባ ጋንታ እኳ ትምበር ዋግኡ ካብ ዓቐን ላዕሊ ስለ ዝኾነ ግን ካብቲ ውድድር ወፂኦም እዮም። ካልኣይ ድማ እቲ ፃወታይ ኣብ ቸልሲ ከመይ ክሰጥሚም ኣዝዩ ኣዘራቢ ገይርዎ ዝርከብ ዘሎ ነጥብዩም። ቸልሲ ኣብ ትሕቲ ሓድሽ ዓላሚኣ ጃቪ ኣሎንዞም ሓድሽ ስልቲ ክተክል ደልያ ምህላዋይ ዝሕበር። እቲ ቀንዲ ሕቶ ኮይኑ ዘሎ ግን ሮጀርስን ኮል ፓልመርን ብሓባር ክፃወቱ ይኽእሉ ዶ ዝብል እዩ። ሮጀርስን ፓልመርን ካብ ንስነቶም ጀሚሮም ናይ ቀረባ ዕሩኽ ምዃኖም እዩ ዝሕበር። ብተወሳኺ እውን መለለይ ፓልመር ኮይኑ ዘሎም እቲ ኮልድ ዝበሃል ድሕር ሸቶ ምምዝጋብ ኣእዳውካ ሒዝካ ዝግበር ፅምብል ማለት ሰለብሬሽን ንመጀመርያ ግዜ ዝጀመሮ ሮጀርስ በዕሉ ምዃኑ እዩ ዝሕበር። ሕጂ ድማ ኣብ ስታንፎርድ ብሪጅ እዞም ክልተ ኣብ ማንሲቲ ብሓባር ዝዓበይ ከዋክብቲ እናተወራረዩም ኣብ ቁፅሪ 10 ኮይኖም ክትፃወቱ ተኽእሎም ኣለዎም ድየብሎምን ኣዘረባ ኣርእስቲ ኮይኑሎም። ይኹን እምበር ቸልሲ ሕጂ እውን ብዙሕ ፃወቲ ከየጨንቓ ስጋኣት ኮይኑሎም። ዝሓለፈ ዓመት መበል 10 ደረጃታት ዝወደአ ቸልሲ ብዘይ ዝኾነ ናይ ኤውሮጳ ውድድር 5 መስመር ፃወትን 5 ድማ ቀወምቲ ኣጥቃዕትን ኣብዚ እዋን ሒታት ርከብ። እዚ ማለት ናይ ግደን ገለ ፃወቲ ክሸጡም ኣለዎም ማለት እዩም። ሓደ ካብዞም ኣላፍ ኣጥቃዕቲ ዝኾነ ጋርናቾ ድማ ብቐረባ ናብ ስርሕ ዕድጊ ክወርድ ግምት ከም ዘሎ እዩ ዝሕበር። ብሓፈሽኡ ቸልሲ ንትክትክተሎ ፀንሐትን ከዕውታ ድማ ዘይከኣለን ኣብ ውልዶ ፃወቲ ዝተኮረ ወፍሪ ገዲፋ ሬዲሜድ ወይ ድማ ዓበይቲ ፃወቲ ናይ ምምፃእ ስልቲ ጀሚራላም ድሮ ድማ 117 ሚልዮን ፓውንድ ኣፍሲሳ ንሞርጋን ሮጀርስ ዋነታም ጌራ ቶላም። ሞርጋን ሮጀርስ ነዝዋጋ ዝበቅዕ ብቕዓት ከርኢድ ወይስ ከምቶም ዝሓለፈ ዋጎማ ማይኣቶ ፃወቲ ግዜ ዝምልሶ ሕቶ ክኸውን እዩ? ኣሰልጣን ሊቨርፑል ኣንቶኒ ራውላ ማካሊስተርን ኣሊሰንን ኣታ ክለብ ክፀንሖ ከም ዝደሊ ገሊፁ። ኣሰልጣን ሊቨርፑል ኣንቶኒ ራውላም ኣርጀንቲናዊ ኣሌክስ ማካሊስተርን ብራዚላዊ ኣሊሰን ቤከርን ኣታ ክለብ ክፀንሖ ከም ዝደሊ ንቦርድ ክለቡ ከም ዘፍለጠተ ገሊፁ። ወዲ 27 ዓመት ኣርጀንቲናዊ ማካሊስተር ኣብ 2023 ናብ ሊቨርፑል ካብ ፅምበር ጀሚሩ ካብቲ ዝፈረሞ ናይ 5 ዓመት ውዕል ክውዳእ 2 ዓመት ተሪፉዎሎም። ክሳብ ሕጂ ብዛዕባ ሓድሽ ውዕል ዝርብ ስለዘጀመረ ድማ ኣብዚ ክራማት እዚ ካብ ኣንፊልድ ክወፅእ ይኽእል ዝብል ወረ ይዘርጋሕ ምህላው ዝፍለጥ እዩ። ይኹን እምበር ኢራ ወላ ኣብ ኣሜሪካ ኣብ ዘካይዶ ናይ ቅድመ ውድድር ምድላዊ ኣመልኪቱ ኣብ ዝሃቦ መጋዜጣዊ መግለፂ ነቲ ፀወታይ ክዕቅቦ ከም ዝደልን ኣብ መስመር ክፋሉ ድማ ሓደ ካብ ወሰንተ ኣባላቱ ከም ዝኾነኒ ገሊጹ ዘሎም ማካሊ ሰራ ዝሓለፍ ሒደት ዓመታት ሓደ ካብቶም ዝበለፁ ፃወቲ ሊቨርፑል ነይሮም ብሉፅ ናይ ዋንጫ ዓለም እዋን ድማ ኣሕሊፉ ይርከብ። ስለዚ ካልኦት ክለባትን ንምርፃት ፃወትና ክደልይዎም ንቡር እዩም። እንተኾነ ግን ኣነ ንሰጉሙን ፃወቲ ክዕቅብ ዝደሊ ናይ ክለብና መደብ ድማ ሓደስ ፃወቲ ምውሳኽ እምበር ካብ መሳር ዓምስታደ ኣብ ሓሳባ የለን ብምባል ንደለይቲ ዝኣከፋፋሊ ዝዓፁ መግለፂ ኣውፅኡ ኢሎም። ብተወሳኺም ኢራውላን ወዲ 36 ዓመት ሓላውለት ኣሊሰን ቤከር እውን ኣብ መደቡ ከም ዘሎን ኣብ ቀዳማይ ዓመት ስርሑ ድማ ቀዳማይ ሓላውለቱ ገይርዎ ክቕፅል ከም ዝደልን ሓቢሩ። ሓደ ዓመት ውዕል ተሪፍዎ ዘለዉ ኣሊሰን ቤከር ምስ ክለብ ጁቨንቱስ ክተሓዝ እኳ እንተፀንሐ ኢራውላ ግን ኣብዚ ሓደሽ ዓመተ ስፖርት ካብ ተመክሮ ናይዚ ብራዚላዊ ክምርኮስ ድላይ ከም ዘለዎ እዩ እዝዛረብ ዘሎ። ኣንቶኒ ኢራውላ ብዛዕባ ኣሊሰን ክዛረብ እንከሎ ኣብ ቦታ ሓላውለት ብዘለና ኩነታት ኣዝዩ ሕጉስ እየ። ኣሊሰን ብተወሳኺ ኣብ መቐየር ክዳና ዘለዎ ተራ እውን ኣዝዩ ዓብ እዩ። ነቶም ሓደስትን መንስያት ፃወትን ምስ ኩነታት ምልማድ ዓብ ደገፍ ክህበናዩ። ከም ቫንዳይክ፣ ኣሊሰን ቤከርን ጆ ገመዝን ዝኣመሰሉ ነዊሕ ግዜ ኣብ ዝፅንሑ ፃወቲ ድማ ከድሊንዮም ብምባል ሓሳቦም ኣካፊሉ ይርከብ። ብተወሳኺ ስጳኛዊ ሰልጣኒ ኣብ መስመር ምክልኻል ተወሳኺ ሓይሊ ንምድላብ ይፅዕር ከም ዘሎን ብፍላይ ኣብ ቦታ የማናይ መስመር ምክፋል ድማ ፀወታይ ክውስኽ ከም ዝደልን ሓቢሩ። ንሱኣ መግለፂኡ ኮነር ብራድሊ ብሰንኪ ምግዳእቲ ብርኪ ናዋርሕ ካሜራ ይርሕቕ ብምህላውም ብፍላይ ኣብዚ መስመር ሓደሽ ፃወቲ ከድሊንዮም ብምባል እዩ ሓቢሩ ዘሎም። ኣብዚ እዋን እዚ ቁፅሪ ተኸላኸልትናም ኣዝዩ ውሑድ እዩ ዘሎም። ስለዚ መፍትሒ ንምርካብ ንሰርሕ ኣለና። ካብ ወነንትና ድማ ዓብ ደጋፊ ዘለና ክብል ድማ መግለፂኡ ዛዚሙ። ዙር ፈረንሳም ብሶኒ 20 ሓምለ ኣብ ዕረፍቲ ድሕሪ ምውዓለት ትማል 3 ብናይ ግዜ ውድድር ማለት ኮሮናሜተር ምምላሱ ዝፍለጥ ኮይኖም ተቓደምቲ ድማ 26.1 ኪሎ ሜተር ዝሕቀቱም ዓቐብ ተሓወሶ ፍታን ናይ ውልቂ ውድድር ሰሪዕሎም ይውዒሉም። ኣብዚ መድረኽ ኣብ ናይ ብጫ ማልያ ኣብ ዝግበር ቅልስ ምግም ጣላት ክረአ ዓብ ተኽእሎ ከም ዝነበሮ ተገመተ ኮይኖም ኣርሓዚ ዓይነት ውድድር ዝኾነ ሬንኮ ኢቫኖፖል ድማ ቀዳማይ ሕፁይ ንምዕዋት እዛ መድረኽ ኮይኑ እዩ ኣትዩም። ከም ተዋህቦ ግምት ድማ ሬንኮ ኢቫኖፖል ኣብ ሰዓት 48.5 ኪሎ ሜትር እናረገፀ ብኣዝዩ ብሉፅ ብቕዓትን ዝተነበሮ ፅቢት መሊሱ ንኸልኣይ ተኸታተለ መዓልቲ ምዕወት መድረኽ ብምዃን ንቐንዲ መዋድርቱም ኣብዛ መዓልቲ ክኸውን ተገመተን ውናንዲ ብጫ ማልያን ታዴ ፖጋቻር ኸቲሉ ምዕውት ክኸውን ክኢሉሎም። ፖጋቻር ኣብዚ መድረኽ ድሕሪ ኢቫኖፖል ተበጊሱ እኮ ብግዜ ናይ ሬንኮ ክወዳደር ይኽኣል ንውፁእ ዓቕሚ ኢቫኖፖል ኣብዚ ዓውደ ግን ክዳደጉ ኣይከኣለን። ሚዛና ውድድር ብምንፅብራቕ ድማ 28 ካልኣይ ድሒሩ ካልኣይ ደረጃ ሒዙም። ነዞም ኳክብቲ ተኸቲሉ ድማ ማትያስ ሽከልሞዛ ካብ ሊድል ትሬከ ካብ ዕውት ሓደ ደቂን 4 ካልኣይትን ድሒሩ 3 ደረጃ ሒዙም። ኣባል ክለብ ኤንኤስኤን ኤርትራዊ ቢንያም ግርማይ ኣብዛ መድረኽ ካብ ዕውት 7 ደቂን 26 ካልኣይትን ድሒሩ መበል 162 ደረጃ ብምሓዝ ንውድድር ብሰላም ዛዚሙ ይርከብ። በዚ መሰረታት ናይ ብጫ ማልያ ውድድር ፖጋቻር ምስ ኢቫኖፖል ፀንሖ ፍልለይ ኣብ 4 ደቂቕን 32 ካልኣይትን ክወርድን ከሎ 6 ደቂቕን 51 ካልኣይትን ድሕርም ኢሳቅ ደልተሮ ድማ ንሳታይ ደረጃ ሓዚእዎ ይርከብ። ኣብ ስተርፋይ ክብሪ ማልያ ምግብጣ ዘይተረእየላ እዛ መድረኽ ኣብ ቶነን ለስ ቤንስ ክሳዘምን ከላም እዞም ተቓደምቲ ድማ ሎም ረቡዕ መበል 17 መድረኽ ካብ ዝተበጊሶም ኣብ ማእከላይ ንሰሰ ካቴጎሪ መዐቀኒ ዘለዎ ክሳብ 1032 ሜትሮ ዝበፅሕ በረኸ ዝርከቡ ዓቐብ ሰጊሮም ኣብ ጎላጎል ትውዳም ዝሓሸ ናይ ምሕቋር ዓቕምን ዘለዎም ኣሽካ ተቓደምቲ ተርብሖም ትግመት ናይ 174 ኪሎ ሜትር ዘሕቀታ ውድድር ቀፂሉ ክውዕልዩም።
1: ባርካ ዝኸበርኩም ተዓዘብትና ሎም ትሕስና ዝምስሊ ነይሩ። ምሳኻም ፅናሕኩ ፊደል ገብሪ ህወቴ ብወገነይ ሰላም።

ዓራይ ምሉእ ሽመይ ኢብራሂም ስሌማን ይበሃል። ካብ ኣዳራሽ ምርኢት ኤግዚቢሽን ዞባዓን ሰባ እዮም ማለት እዩ። ኣብዚ ሃገራዊ ፌስቲቫል 226 ዞባዓን ሰባ ሒዝናዮ ቀሪብና ዘለና ንባህርያዊ ፀጋታት ዞባዓን ሰባ ዘንፀባርቕ ትሕዝቶ እዩ ማለት እዩ። ሒዝናዮ ቀሪብና ዘለና ኣብቲ ባህርያዊ ፀጋታት ኮይኑ እቲ ናይ ሕርሻ ኣብ ከባቢ ርባዓን ሰባ ዝርከብ ኮታስ ኣኻውሕ ይኹን ኣግራብ ኣእዋም ናይ መሮር ንብምሉእ ንሳታት ዘገዳም ንብምሉኦም ዘጠቓለለ እዩ ማለት እዩ። ሕጂ ብዛ ዓመት እዚ ንኣብነት ሒዝናዮ ዘለና በዚ ወገን ዝተርእናዮ ዳዕሮ ናይ ደቂ ዓንዱላትና እዛ ዳዕሮ እዚኣ ፍሉይነታ ኣብ ዓመት 2 ግዜ በበይኑ ወገን ማለት እዩ። ካብ ፍርቂ ናብዚ ገሎ ኣብ ሓደ ወቕቲ ካብዚ ናብ ዘሎ ከዓ ሓደ ወቕቲ ኣብ ዓመት 2 ግዜ ትፈርግ ዳዕሮ እያ። ብዓብዩ እቲ ህዝቢ ዝኾነ ውራያቱ ዝኾነ ስታይ ክህልዎ ከሎ ኣብ ትሕቲ እዛ ዳዕሮ ኮይኑ እዩ ኩሉ ፅምብላቱን ውራያቱን ዘካይድ ማለት እዩ። ድሕሪኡ ዘለና ከዓ ገብዛ ዝበሃል ኣብ ንዞባ ሓልሓል ዝርከብ ኣብ ምሕዳር ከባቢ ቅርፀት ዝርከብ ኮይኑ እዚ ንሪኦ ዘለና

ባህርያዊ ሰፈር ናይ ንህቢ ማለት እዩ ከባቢ 50 ዝኾኑ ዕስለ ንህቢ ኣብዚ ቦታ እዚ ይቕመጡ ማለት እዩ። ካብኡ ዝወፅእ መዓር ከዓ ኣዝዩ ፍሉይ እዩ። ምንጭ እቶት ናይ ገለ ውልቀ ሰባት እውን እዩ ማለት እዩ። ካብኡ ቀፂልካ ከዓ ጃኒ ዝበሃል ኣብ ምዞባ ኣስማዕ ዝርከብ ኣኻውሕ ኣለና። እዚ ኣኻውሒ እዚ ክትሪኦ ከለካ እቲ እንግርታዊ ዝኾነ ቅርፂ እዩ ዘለዎ። ብዓብዩ ከዓ ቤት ትምህርቲ ሰውራ ኣብዚ ከባቢ እዚ ጃኒ ንብሎ ዘለና ኣብ ምዞባ ኣስማዕ ዝርከብ ኣብ ትሕቲኡ ከም ዝነበረትን ከም ዝተመስረተትን ይንገር ወይ ይዝረብ ማለት እዩ። ድሕሪ ዘለና ትሕዝቶ ከዓ ገዳም ፃዕዳ እምባ ማለት እዩ። እዚ ገዳም እዚ ኣብ ዕለት 14 ወርሒ 7 ዝንገድ ገዳም እዩ። ኣዝዩ ፍሉይ እዩ እቲ ተፈጥሮዊ ክሳብ እንተርእናዮ እውን ማለት እዩ። ድሕሪ ብዓብዩ ሩብዓን ሰባ ኣለና። እቲ ሩብዓን ሰባ ንብሎ ዘለና መበገስቲ ሽም ናይቲ ዞባ እውን ምንጪ ቁጠባውን ሕርሻውን እቶት ናይ ነባሪ ናይቲ ዞባ እዩ። እዚ ከዓ ነቲ ከምዚ ንሪኦ ዘለና ፍሩታታት ወይ ከዓ እቲ ኣሕምልትን ፍረታትን ካብቲ ሩባ ዝፈሪ ኣለና ማለት እዩ። ገለ ቦታታት ከዓ ኣለና። በዓል ገለብ ከባቢ ዓተ ከለዛን እዚ ቦታታት እዚ ቅድሚ ሕጂ ኣግራብ ኣብዚ ቦታታት እዚ ኣዝዮም ስሕዋት ነይሮም። ኣብዚ ቀረባ ግዜ ግን ብተበግሶ ናይ ህዝብን መንግስትን እቲ ኣግራብ ኣብ ምምላስ ይርከብ። ገለ እንስሳታት እውን ኣብቲ ቦታ ይቀላቀሉ ይረኣዩ ስለ ዘለዉ ነቲ ዳግማይ ትንሳኤ ናይቶም ኣግራብ ኣብቲ ከባቢ ዘለዉ ንምርኣይ ገለ ካብኡ ትሕዝቶ ሒዝና ቀሪብና ኣለና። ካብኡ ምቅፃልካ ናይ ኣብ ከባቢ ገለብ ናይቲ ምምላስ ናይቲ ኣግራብ ዘርኢ ካብ ሰሜናዊ ባሕሪ ናኣውገፆም ዝኸዱ ከም በዓል ዓጋዜን ዝኣመሰሉ እንስሳታት ኣለውን ኣብ ንኡስ ዞባ ገለብ ዝርከቡ ማለት እዩ። ኣብ በዓል ሓሽሻይ ዝርከባ ኢራብ ኣለዋና። ኣብቲ ዞባ ዓብ ዝርግሐ ዘለውን እንስሳታት እየን። ብዓብኡ ኣዕዋፍ ኣብ ዞባ ዓንሰባ ዝርከቡ ገለ ሒዝና ቀሪብና ኣለና ማለት እዩ። ሓፈሻዊ ሕጂ ዚ ሎብ ዞባን ሒዝና ዘለና ፌስቲቫል ኤርትራ እቲ ሓፈሻዊ ባህርያዊ ፀጋታት ኣብ ዞባና ዝርከብ ኣብ ውሽጥን ኣብ ደገን ዘሎ ህዝቢ ኤርትራ ንምልላይን መስሕብ ንመፃሕቲ ንምግባርን እቲ ፍሉይ ፍሉይ ዝበሃል ወይ ከዓ እቲ ፍሉይ ፍሉይ ዝበሃል ዘለና ባህርያዊ ፀጋታት ሒዝና ኣብዚ ፌስቲቫል 2026 ሒዝና ቀሪብና ኣለና ማለት እዩ። ካልእ ፍሉይ ዝገብሮ ኣብ ብዙሓት ናይ መደበር ፈልስታት ናይ ዞባና ብዕቱብ ዝስርሓሉ ዘሎ ናይ መበቆላውያን ኣግራብ ናይ ምፍራይ ዓቕሚ ኣጥሪና ኣለና ማለት እዩ። ከባቢ 2,000,000 ዝኾኑ ፈልስታት ኣብዚ ዝተፈላለዩ ንኡሳን ዞባታት ዝርከብ መበቆላውያን ፈልስታት ዝሓዙ መደበራት ኣለዉና። ገለ ካብኦም ካብቶም ኣብኡ ተታሒዞም ዘለዉ ፍሉያት ኣዝዮም ኣብ ምፅናት ዝርከቡ ከም በዓል ዱማን ካልኦትን ዝኣመሰሉ ዓበይቲ ኣግራብ ኣለዉና። ኣብቲ ናይ ምፍራይ ዓቕሚ እንተርእናዮ እውን እቲ ፐርሰንቴጅ ኣብ መንጎቶም መበቆላውያን ኣግራብን ናይ ደገ ወይ ከዓቶም ኤግዞቲክ ዝበሃሉ ኣግራብ ዘሎ ናይ ምፍራይ ዓቕሚ ናይቶም ሓረስቶትና ካብ ግዜ ናብ ግዜ እንዳተመሓየሸን እንዳ ዓበየን ይመፅ ኣሎ። በዚ ከዓ ነቶም መበቆላውያን ዝበሃሉ ኣግራብ ናይ ሃገርና ኣብ ምዕቃብ ተን መደበር ፈልስታት ሚኒስትር ሕርሻ ዓብዪ ኣስተዋፅኦን ዓብ ስራሕን ይሰርሑ ከም ዘለዉ ንምርኣይ ኣብዚ መበቆላውያን ኣግራብን እቶም ዘይመበቆላውያን ወይቶም ኤግዞቲክ ዝበሃሉ ሒዝናዮም ቀሪብና ኣለና ማለት እዩ። ብሓፈሹ ሕጂ እቶም መበቆላውያን ዝበሃሉ ዓይነት እዮም ዘይፈልጦም ብዙሕ ሰብ ስለ ዘሎ ንዕኦም ንምልላይ እቲ ተፈጥሮዊ ፀጋታት ናይ ዞባና ምስ ህዝቢ ንምቅርራብ ኣብ ውሽጢ ንደገን ዘሎ ነቲ ዞባ ነቲ ኣብኡ ዘሎ ተፈጥሮዊ ፀጋታት ክላለዮን ንክበፅሖን ኢና ነዚ ፌስቲቫል እዚ ብባህርያዊ ፀጋታት ናይ ዞባና ሒዝና ቀሪብናዮ ዘለና ማለት እዩ።

ከምቲ ልሙድ ቁሸ ዞባ ዓንሰባ ብሰለስተ ብሄራት ማሚቋ ዝተኸበባ ትርከብ ብቋንቋ ብሊን ትግረ ከምኡ ውን ብሄረ ትግርኛ ማለት እዩ። እዚ ደንበዚ ዝተፈላለየ ንብረታት ኣብ ውሽጡ ሓቂፉሎ ነናቱ ኣገላል ዝገልፅ ኣካል ኣለዎ። ኣነ ሕጂ ብናተይ ብናይ ብሄረ ትግርኛ ኣገልፅ ንሕና ብሄረ ትግርኛ ከምዚ ንሪኦ ዘለና ኣብዛ ህድሞ ዝተፈላለየ ንብረት ሒዝና ቀሪብና ኣለና ማለት እዩ። ካብ ናብቲ ማሕረስ ኣትሒዝካ እቲ ናይ ሰብኣይ ዝበሃል ንብረት ብምሉእ ናይ እንዳመርዓውቲ ዝበሃል ንብረት ካ ብምሉእ ኣብኡ ተዳልዩ ኣቐሚጥና ኣለና ማለት እዩ። ሎሚ ዓመት ከም ፍሉይ ዝተፈላለየ ዓይነት ንብረት ሒዝና መፅና ኣለና፣ ከም መሳርሒ ኩናት፣ ጎዞሞ፣ ጉራደ ከም 3-4 ወለዶ ዝገበረ ንባዕሉ በትሪ ናይ 3 ወለዶ ዘለዋ በትሪ እውን ክሳብ ከምዚ ንብረት

ኣብኡ ዘሎ ንብረት ብሓፈሻ ኣብ ዞባና ሒዝና መፅና ከም ዘለና ክሕብር ይፈቱ ማለት እዩ። እቶም ናይ ሎም ዓመት ካብቲ ዝበለፀ ፍሉይነት ዘለዎ ከዓኒ እቶም ሒዝናዮም ዘለና መርዓውቲ ናይ ሕጂ መርዓውቲ እዮም። ኣብ ሕፅኖ ዘለዎ መርዓውቲ ሒና ሒዝና መፅና ትፅቡቕ ነገሩ ማለት እዩ። ከምቲ ኩሉ ሰብ ዝምነዮ እቶም መርዓውትና ከምቲ ኣብርሃምን ሳራን ዝፈርዮ ክፈሩ ኢልና እቲ ኣብዚ ዝውለድ እውን ንኦም ዝትክእ ክኾነልና ናይ ሓቀኛታት መርዓውቲ ሒዝና ኢና ቀሪብና ዘለና ካብቲ ኣብ ኩለን ቁሸታት ፍልይ ኣቢልዎ ዘሎ ማለት እዩ። ሕጂ ብዘይ ምግናን ኢና ሳይነብል ዘለና ኣብ ውሻጠ ምስኣቶ ኸዓ ናይ ሰበይቲ ንብረት ብምሉእ ኣሎ። ምናልባት ኣዴታትና ከምዝሎሚ ኣብ ሻሓኒ ኣብ ኩባያ ከይወደቕና ባዕለን ካብ ሓመድ

0: መጽእ ስለ ዘለዎ ኣነ ይገልጾኒ ምክንያቱ ናይ ሰበይቲ ነገር እዩ ካብ ውሻጠ ገጹ ሰብኣይ ንድሕር ሓሊፉ ቀደም ንሰበይቲ እውን መድሓኒያ ስለ ዝነበረ ኣነ ነቲ ናይ ውሻጠ ነገር በዕላ ተናዴታት እተዝገልጾ ዝያዳ ንዓይ ደስ ምበለኒ ማለት እዩ ኣብ ደገ ምስ መጻና ግን ናውቲ ማሕረስ ብምሉእ ኣለኖ ካብ ዝተዓተ ክሳብ ዝለዓለ ማለት እዩ ዋይዳ ኣለና ከምዚ ሎሚ ሸሓኒ ሰንያ ኣብውታት ከነቆምጥዕ ከይጀመርና ቀደም ኣዴታት በዕለን ብሓመድ ዝሰርሕዎ ዝነበራ ኣብኡ የለውሳሉ ኣብኡ የቆምጥዓ ኣብኡ ድማ እሳ የብላ ነይረን እዚ ከዓ ዋይዳ ዝበሃል ካብ ሓመድ ዝስራሕ ወላ ሓንቲ ክሳብ ሕጂ ነቕ ዘይበለ እዚ እውን ኣርባዕተ ወለዶ ዝበፅሐን ንብረት ኣለና ማለት እዩ ብዓፈሻ ካብኡ እቲ ፍልይ ዘብሎካ ዓመታዊ ኩሉ ሰብ ክፈልጦ ዘለዎ መርዓት ክሳብ 12 ደገ ወፅያ ትሸይን ስለ ዘይነበረት ኣብ ውሽጢ ናይ ቲ ገዛ ኣብቲ ምድር ቤት ኣብኡ ትስራሕ ሸቓቕ ኣላትና እዚኣ ከዓ ሰታሪ ትበሃል መርዓት ጥርሕያ ትሸነላ ካብ መርዓት ወፃኢ ወላ ሓደ ክሸነላ ይክልኒ ክሳብ 12 ድሕሪ 12 እዛ ሰታሪ ትበሃል ትድፈን መርዓት ከም ሰባያ ወይ ምስ ሓማታ ወይ ምስ ንዕልታ ወፂኢኻ ንበረኻ ትሸይን ማለት እዩ ካብኡ ምስ እንዳመርዓውቲ ምስከድና ዝተፈላለዩ መሳርሒ ኣለውና ቀደም ንጥቀመሎም ዝነበርና መዘናግዕና እንዳመርዓውቲ ከም በዓል ገበጣ ሸደድ እዚኦም ኩሎም ኣለውና ክሳብ ናይ ዝተቐፅዑ ዝእሰሩሉ ዝነበሩ መፅዓን ምራን ክሳብ እዚ ከይተረፈ ሒዝናዮ መፅና ኣለና ኣብዚ ዓመት እዚ ማለት እዩ ስለዚ ብሓፈሻ ቁሸት ዘብዓን ሰባ ብፍላይ ካ ብሄረ ትግርኛ ኣብዚ ህድሞ እቲ ጥንታውን ያታውን ዝበሃል ናይ ኣቦታትና ንብረት ብዓቕምና ሒዝናዮ መፅና ኣለና ትዝተረፈ ከዓ ኣብ ቀፃሊ ቀሲልና እናመላናዮ ከም ንመፅካ በዓል ሙሉእ ተስፋያ ክብል ይፈቱ
1: መጀመርያ ምሉ ሽመይ ዑስማን መሓመድ ስዒድ ንበሃል ሓላፍ ባህሊ ስፖርት ንዞባ ሓጋዝ እየ ኩም ኮሚቴ ዱኳን ኣብያት እየ ዝሰርሕ እንደገና ከዓ ብሄር ትግሪ ሒዛቶ መፅያ ዘላ ከዓ ከም ሰባት ሒዛቶ መፅያ ዘላ ኣቦሓጎን ኣቦ ሓጎታት ኣለዉ ኣሓሙ ኣቦ መርዓዊ ኣሎ መርዓውቲ እውን ኣለዉ እዚ እዎ ብሄር ትግሪ ዝውክል እዩ ብሄር ትግሪ ከዓ ኣብ ዞባ ዓንሰባ ሓደ ካብኣብ ዞባ ዓንሰባ ትርከብ ብሄር ትግሪ ትውክል ድሕሪዩ ከዓ ብሄር ትግሪ ሒዛቶ ዘላካ ውሽጢ እዚኦም ኣብዚኣ ዘለዉ ኣቦታት መርዓውቲ እዮም እዚኦም ኣብዚኣ ዘለዉ ከዓ የማና ንሪኦም ዘለና ከዓ መርዓውቲ እዮም እዚኦም ካብ ዚ ዘለዉ ከዓ እዚኣ ንሪኦ ዘለና ገዛ ከዓ ናይ ኣባሓጎታት እያ እዚ ከምቲ ንብሎ ብሄራትና ከዓ ኣብ ዞባ ዓንሰባ ነፍሲ ወከፍ ዓመት ዓመት ነፍሲ ወከፍ ንዞባ ዝርከባ ንውሳን ዞባታት እንደቀያየርና ንኩሉ ባህሊ ክፈልጡ ሓደ ዓመት ሃበሮ እንተመፅ ካልኣይ ዓመት ገለብቲ መፅ ሳልሳይ ዓመት ኣስማት ከምኡ እንደበና ኩለን ኣብ ሓጋዝ ዘለዋ ንኩለን ነባፅሐን ኢና ንኣብነት እዚ ንሪኦ ዘለና ኮር ናይ ገመል እዩ እንደገና ካ ኣቦ መርዓዊ ዘሎ ከዓ ኮር ናይ ገመል ኣለና ኣብ ውሽጢ ካ ዘለና ኩሉ ብሄራ ዝግረ ዝውክል ኣለና ማለት እዩ ምስ ኣቦ ሓጎታት ዘለዉ ምስ ኣቦ መርዓዊ ዘሎ ኣብ ቤር መርዓ ዝርከብ ከዓ ብሄር ትግረ ዝውክል ንብረት ኣለና ማለት እዩ
2: ኣራይ መጀመርታ ሽመይ መሓመድ መሓመድ ሪስ ይበሃል ካብ ዞባ ዓንሰባይ ና መፅና ካብ ንኡ ዞባ ሓልሓል ንዞባ ሓልሓል ካብ ከረን ብምዕራብ 45 ኪሎ ሜትር እያ ትርከብ እሰ ከዓ ሕጂ ሒዝና መፂና ዘለና ከዓ ናይ ብሄራ ብልን ቀድም ከመይ ከምዝነበረ ብሄራ ብልን እ ሒዝና መፂና ዘለና ካብዚ ንሪኦ ዘለና ከዓ ሕጂ ክልተ ገዛ ኢና ሒዝና ዘለና ሓንቲ ትኩል እያ ትበሃል እታ ሓንቲ ያ ከዓ ኣብሉራ ኢና ንብላ ማለት እዩ እቲ ኣብሉራ ትበሃል ናይ መርዓትን መርዓውን እያ እቲኣ ከዓ ናይ ኣቦን ኣደን እያ ማለት እያ እቲኣ ትኩል ንብላ ማለት እዩ ሕጂ ነናተን ትሕዝቶ ኣለዋ ማለት እዩ እቲ እዚኣ ከምዓራት እርግ ኢና ንብሎ ወይ ከዓ ዓርቃይ ዝበሃል ኣሎ ኣብ ክልቲኣን እዩ ዝርከብ እቲ ናይ መርዓትን መርዓውን ክውን ከሎ እዚ ከዓ ናይ ኣደን ኣቦን እዩ ማለት እዩ ኣብቲ ትኩል ዘሎ ማለት እዩ ሕጂ ከምዚ ትሪኦ ዘለካ ከዓ ኣብቲ ቅድሚ እቲ ትኩል ዳስ ኢና ንገብር እቲኣ ዳስ ከዓ ኮፍ መበሊት ናይቲ ኣቦና እያ ማለት እዩ እቲ ኣቦ ኣብኡ ኮይኑ ዝኾነ ንያውቲ ናይ ኣብዑር ድዩ ዝኾነ ክፃርቦ ዝደለየ እናፀረበ ከምዚ ትሪእዎ ዘለኹም ይፀርብ ማለት እዩ ሕጂ ኣብቲ ኣብሎ ኣብሉራ ወይ እታ ኣብሎ ንብሎ ከምቲ ዝረአኻዮ መርዓቲ መርዓውን ጥራዮም ዝነብርዎ ኣብኣ መደቀሲቶም እዮ ንውሱን እዋን ማለት እዩ ኩሉ ግዜ ዘይኮነ እዚ ንሓፂር ግዜ ማለት እዩ ኣብኣ ዮም ዝነብሩ ማለት እዩ ኣብኣ ካብ ጃካ እቲኣ ዓርቃይ ንብላ ካልእሲ ዋላ ሓንቲ የብላን ማለት እዩ ሕጂ እዚ ኣቦነ ትሪኦ ዘለካ ዝፀርብ ዘሎ ምስኡ ኣብቲ ቅድሚኡ መሳረሎ ወይ ከዓ መፅረቢ መጭረቢትና ንብሎ ይፀርበሉ ከምዚ ከዓ መክሩና ንብሎ ብቢልን ወይ ከዓ እቲ መንደል ትብሎ ትግርኛ ይበሃል መስለኒ መንደል ኣለዎ ካብኡ ኣብኡ ከምዚ ትሪኦ ዘለካ ማለት እዩ ወዱ ከዓ ምስኡ ኮይኑ ኣብኣ ይዕልሎ ማለት እዩ ሕጂ ኣብታ ውሽጢ ገዛ ንድሕር ኣቴና ከዓ ዝተፈላለየ ኣሎ ሕጂ እቲ ገዓት ንሰርሓሉ ቁራዕ ኣሎ እቲ ቁራኻ ብጨቃ ዝተሰርሐ እዩ ማለት እዩ። ሕጂ ኣብቲ ቀደም ዝኾነ ናይ ሓፂን መፂና ነበረን ኩሉ ብዕንጨይትን ብእንታይ ሽሙ ብጨቃን ዝተሰርሐ እዩ። ሕጂ ብሄራ ብለን ከ

0: እቲ ናብርኡ ኣብ ክልተ ነገራት ተመርኮሶ እዩ። ግራቱ እኽሉ ካብ ግራቱ፣ ፀብኡ ከዓ ካብ ጥሪቱ ማለት እዩ። ሕጂ ካብ ጥሪት ሕጂ ከምቲ ዝበልኩ ከዓ ዓርባት መሳሊ የንፅፎ መቐመጠና እኽሊ እውን ካብ ቆርበት እዩ። ኩሉ ከምቲ ዝበልኩ ኣብ ክልተ ተመርኮሶ እዩ፣ ካብ ቆርበትን ካብ ጭቃን እዩ ማለት እዩ። ሕጂ እቲ ትሪኦ ዘለካ እቲ ገዛ ከዓ ትጉላ ሽማ ማለት እዩ። ክቡብ ኢላ ኣብ መንጎኣ ከዓ ከምዚ ዓንድላታ ካብ ያ ትስራሕ ማለት እዩ። ናይ ኣቦለን ኣዴና እኒ ማለት እዩ። እቲ ኣብሎ ንብላ ብጋባ ጥራይ ተሰርሓት እያ። ሕጂ ብጋባን ተሰሪሓ ክዳና ከዓ ተንኮባ እዩ። ሕጂ ብምንታይ ብጋባ ሰሪሕኹማ ዝብል ሕቶ እንድሕር መፅእና ወይ ከምኡ ስለ ዝበሉና ጋባ እንድሕር ብታሓ ተቋሪፅካ እያ ኣልጢፋያ ተስስን እንተፈርያ ከዓ ብዙሕ እያ ትፈሪ። ሕጂ ነቲ ውላዶም ከም ጋባ ሰሱንና ወይ ከዓ ካምኣ ፍረዩና ንምባል እዩ ብጋባ ተሰሪሓ ማለት እዩ። ሕጂ እቲ መእሰሪያ እውን ኩሉ ለኻ እዩ። ዝኾነ ገመት ሕዋስ የብላን። እንታይ ዳ ኩሉ ሕዋስ ዘይብላ ብላኻ ጥናት ኣሲራ ዝብል ሕቶ ንድሕር መፅእካ ወይ ከዓ ኢሎም ስለ ዝሓተትና ከዓ እቲ ብርዙ ከ እንታይ ይመስለካ? ሕጂ ወሎም ርቑ ከለዉ እንታይ እዮም ዝብሉ ይመስለካ? እንታተ ኣሲርካ መእሰሪ ለኻ ይግበረልካ ባሃል ለኻ ሽዑ ተእስረሉካ ኣለኻ ይኣስረልካ እዩ። ቁሩብ ፅንሕ እንተኢሉ ግን ስለ ዝብተኽ ወላ እንተተ ኣሲርካ ካብኡ ተፈታሕ ንምባል እዩ። ሕጂ ከምቲ ዝበልኩ ብጋባ ትስራሕ ብተኮባ ትኽደን ኣብ ውሽጣት ዓርቃይ ዝበልኩካ ወይ ከዓ ኣርግና ንብሎ ብብለን እሱ እዩ ዘሎ። መርዓትን መርዓውን እዮም ከዓ ዝነብርዋ ወላ ሓንቲ ዝሓዘቶ ከዓ የብላን። ሓንቲ ላታ ክልተ እንታሽሙ ናይ ቆርበት ኣለዋ እሳተ ከዓ መትሓዝና ይኽልየን እኽሊ ትመልአን ኣብኣ ኮፍ ተብላ ከምዚ ከዓ ሰንገላብ ትበሃል ኣላ መትሓዚት ናይ ሒላብ ማለት እዩ ወይ ከዓ ብብልን ግባር ኢና ንብሎ። እሳ ከዓ መብልዒት ናይ ጋዓት እያ ማለት እዩ። መርዓትን መርዓውን ኣብኣዮም ዝበልዑ እያ መርዓት ሒዛታ ትመፅእ ምስኣ ማለት እዩ። ብላዕሊ ከዓ መክደን ኣለዋ ዕላፍ ኢና ንብሎ እሱ እውን ብላኸ ዝተሰርሐ እዩ ማለት እዩ። ሕጂ እዚ ክሳብ መዓሲ እንተልከን እቲ ዓርኪ ርእስን እቲኣ መሓዛን ካብታ መርዓ ክሳብ ሸውዓተ መዓልቲ ምስኦም ይቕኑ ማለት እዩ። ምስኦም ይውዕሉ ምሸጥ ኣብ መደቀሶም ይኮኑ እሳቶም ኣብኣ ይሓድሩ ማለት እዮም። ተመርዓት መርዓውን ማለት እዩ ጉርህፆም እያ። ሕጂ እቲ ኣብሉራ ድብሎ ወይ እቲ ኣብሎ ከምዚ ዝመስል ማለት እዩ። ብተቐድሚኡ መጋረጃ ከዓ ሕርበት ኢና ንብሎ ካብ ድማ እያ ትስራሕ። ድማ ዝበሃል ዓይነት ገረብ ኣሎ ካብኡ እዩ ዝስራሕ ማለት እዩ። እቲ ካብ መጋረጃ ንጥቀሞ ብቅድሚት ካብቶ ቅድሚ ገዛ ኣሎ ማለት እዩ። ሕጂ እቲ ናይ ኣብሎ ከዓ ከምዚ ዝመስል ማለት እዩ።
1: ራይ ሰማይ ታምራት ከሰተ ይበሃል። ኣብ ፌስቲቫል 2026 ኣዳራሽ ምርኢት ዞባ ደቡብ ሒዘ መፅ ኣለኹ። እቲ ኣዳራሽ ምርኢት ዞባ ደቡብ ከም ኩሉ ዓመት ለዘበን ከዓ ዝተፈላለየ ነቲ ዞባ ይገልፅ እዩ ንብሎ ትሕዝቶ ሒዝና ቀሪብና ኣለና። ዞባ ደቡብ ሓደ ካብ 6 ዞባታት ኤርትራ ኮይኑ ሰለስተ ብሄራት ዘለዎ ምሕርሻ ምችኡ ድኾነ ክሊማን ሓመድን ዘለዎ ዞባ እዩ። ለዚ ናይዚ ዓመት ፌስቲቫል ከዓ ነቲ ሕርሻዊ ልምዓት ድገልፅ ንጥፈት ኣለና። ተወሳኺ ነቲ ኣብ ጥዕናዊ ኣገልግሎት ዘሎ ገስጋስ ዝገልፅ ትሕዝቶ ብዓብኡ ከዓ ኣብ ምዕቃብ ሓመድን ማይን ምፍዋስ ማይ ኩዕታት ኣብ ዞባና ዝካየድ ዘሎ ንጥፈታት ዝገልፅ ኣሳእል እውን ሒዝና መፂና ኣለና። ብዝርዝር እንድሕርኢናዮ ቅርስን ባህሊ ቅርስታትና ዘለዎም ጥቕሚ ሕብረተሰብ ክርድኦ እንታይ ዓይነት ባህላዊ ርሻታት ኣለውና ውን ንክርዳእ ኣብሃም ዝርከብ ዝደረቐ ዓስከሬናት ንከባቢ 1500 ዓመት ገበረ እሞ ኣካላቱ ከይፈረሰ ተዓቂቡ ዘሎ ዓስከሬናት ኣምፂና ኣለና። እዚ እቲ ሕብረተሰብ መንነቱ ባህሉ ምልስ ኢሉ ንድሕሪት ክፈልጥ ኣብ ምዕቃቡ ከዓ ተርኡ ክፃወት ንምድራኺብ ካብኡ ቀፂሉ ኣብ ዞባና ኣብ ዳሓለፈ ዓመታት ብዝተካየደ ናይ ምግራብን ምዕቃብ ኣግራብን ስራሓት ኣግራብ ዝተሸፈነ ከባብና በዝሒ ከይድ ስለ ደሎ እቲ ካብዞም ኣግራብ ዘሎ ዕምባባታት ከዓ ምፍራይ ንህቢ ዝህቦ ብልጫ ኣሎ። ኣብ ዞባና ሕጂ ዝብልጫ እዚ ተጠቒምካ ትፍርያት ናይ ንህቢ እናበዝሐ እቶም ዘለዉ ዕስለታት እናበዝሑ ኣብዚ ዓውዲ ዝሳተፉ ሓረስቶት ከዓ ካብ ዓመት ናብ ዓመት እናበዝሑ መፅ ኣለዉ። ስለዚ ነዚ ኣብ ፍርያት መዓርን ንህብን ዘሎ ንጥፈታት እውን ንምግላፁ ሓደ ክፋል ናይ ዕዮና ጌርና ሒዝና መፂና ኣለና። ብተወሳኺ ኣብ ዞባና ዝርከቡ እሞ እናፀነቱ ድኸዱ ዘለዉ ባህርያውያን

0: ናግራብ ብፍላይ ከዓ ንመድሃኒታዊ ኣገልግሎት ሕብረተሰብና ዝጥቀመሎም ከም ዝነበረ ዝግለፁ ኣግራብ ሒዝና መፂና ኣለና። እዞም ኣግራብ ዘምፃናሉ ቀንዲ ምክንያት ሓደ ንመድሃኒታዊ ኣገልግሎት ንጥቀመሎም እንድሕር ነርና ሞ ሕጂ ምፅናት እንድሕር ኣለዉ ኮይኖም ፅባሕቲ ኣገልግሎቶም ከይሰኣን ክንዕቅቦም ዓቂብካ ፀኒሕካ ከዓ ብሳይንሳዊ መንገዲ ተፀኒዖም ብሳይንሳዊ ኣገባብ ናብ መድሃኒት ማዕቢሎም በቲ ሕብረተሰብ ትድህጎ ዝነብሩ ኣገልግሎት ከም ዝህቡ ንምግባር ስለዚ ሕብረተሰብ ኣብኦም ዘለዎ ኣፍልጦ ክዓቢ ሞ ኣብ ምዕቀቦም ከዓ ተርኡ ክፃወት ንምድራኽ ካልእ ሕማመ ኣብ ኣገልግሎት ጥዕና ዘሎ ገስጋስ ንምግላፅ ከዓ ምስ ስርዓት ሓሸራ ተኣሳሲሩ መብዝሕትኦም ሕማማት እዞም ተመሓላለፍቲ ሕማማት ብሓሸራታት ስለ ድመሓላለፉ ነዚ ንምክልኻል ኣብ ዞባና ማእከል ናይ ስነ ሓሸራ ላቦራቶሪ ኣሎ። እዚ ላቦራቶሪ ኣብ ምፅናዕ እዞም ሓሸራታትን ንምፍዋሶም ስጉምቲ ምውሳድን ዘካይደው ዘሎ ንጥፈታት ንህዝቢ ንምግላፅ ኣምፂና ኣለና። ኣብ ርእሲ እዚ ኣብ ዝተፈላለዩ ከባቢታት ናይ ዞባና እዚ ምዕቃብ ሓመድን ማይን ምፍዋስ ማይ ኩዖ ዕዲጋታትን ይግበር ኣሎ። ነዚ ስራሕ እዚ ከዓ ዓብይ ክፋል ስራሕ ናይቲ ዞባ እዩ። ነዚ ስራሕ እዚ ዘንፀባርቕ ስእልታትን ተንቀሳቐሲ ስእልን ወይ ቪድዮን ሒዝና ቀሪብና ኣለና። እዚ ስራሕ እዚ ዕብቱ እንታይ እዩ? እቲ ሕብረተሰብ ዘለዎ ባህሊ ስራሕ ከም ዝዕቅብ በቲ ሓደ ገብር ኣሎ። በቲ ሓደ ከዓ ምንጭ እቶት እውን ነቲ ሕብረተሰብ ናይ ስራሕ ናይ ሸቕሊ ዕድል ዝፈጠረ ስራሕ ስለ ድኾነ ህዝቢ እንታይ እዩ ድካየድ ዘሎ? በቲ ናይ ልምዓት ወገኑ ጥራይ ደይኮነስ ኣብቲ ሕብረተሰብ ባህሊ ስርሑ ኣብ ምዕቃብን ምንጪ ኣታዊ ወይ ሽቕለት ኣብ ምርካብን እውን ኣበርክቶኡ ቀሊል ስለ ዘይኮነ ሕብረተሰብ ትድኸይድ ዘሎ ልምዓታዊ መደባት እውን ክፈልጦ ክርድኦ ንምግባር ሒዝና መፂና ኣለና። ድሕረ ባይታና ከምዚ ዝረአ ዘሎ ዳዕሮ ኢና ሒዝና መፂና። ዳዕሮ ሓሙሽተ ኣብ ዞባና ኣብ ንዞባ ሰገነይቲ ዝርከብ እቲ ብሓሙሽተ ናቕፋ ዘሎ ዳዕሮ ንዕኡ ከምኡ ክለና ድሕረ ባይታና ክኸውን ጌርና መፂና ኣለና ለዘበን። ስለዚ ብሓፈሻ ሒዝናዮ ቀሪብና ዘለና እዚ ትሕሶ እዩ።
1: ስመይ መብርዲ በሳይ ዕቑበ ይበሃል። ተወኪሎ መፅኦል ዘለኹ ከዓ ናይ ዞባ ደቡብ ዝርከብ ያታዊ መነባብሮ ኢና መፅና ዘለና። በዚ መሰረት ኣብ ህድሞና ኣብ ውሽጢ ህድሞ ኣርባዕተ ክፋላት ኣለዋ። ደንቤ፣ እቲ ካልኣይ ከዓ ገበላ፣ እቲ ሳልሳይ እቲ ምድሪ ቤት ንብሎ እዩ፣ እቲ ራብዓይ ከዓ ውሻጤ ኣንስቲ ወይ ከዓ ኣዴታት ዝያዳ ዝንቀሳቀሳሉ ወይ ከዓ ምግቢ ዘዳልዋሉ ማለት እዩ። ኣብዛ ውሽጢ ደንበ ከም ንሪኦ ዝተፈላለዩ ዓይነት ንብረት ኣለና። ሓደ ካብኡ እዚ ዋላ ንብሎ ዝፊ ቅድሜና ዘሎ ዋላ ማለት ከዓ ናይ ቃንጫን ወይ ከዓ ሳዕሪ እንቐምጠሉ ኣብ ግዜ ቆውዒ ኣኪብና ንግዜ ሓጋይ ወይ ከዓ ጥሜት ኣብ ዝህልወሉ ግዜ ንምራኽኽ ወይ ከዓ ንላም ወይ ከዓ ንኣድጊ ዝኸውን ሳዕሪ እንቕልበሉ ወይ ከዓ እንህበሉ እዩ። በዚ የማናይ ወገን እንተደኣ መፂና መጎጢ ቆቋሕ ወይ ከዓኒ መድፈንያ ዝበሃል ኣለና። እዚ መድፈንያ እዚ ከዓ ቆቋሕ ንደፍነሉ ኣገባቢ ወይ ከዓኒ ኣብ በረኻ ኣፃዊድናያ ንመፅእ ኣብ በረኻ መተፃወድናያ ከዓ ኣብቲ በረኻ ከይድና ርኢና ቆቋሕና ንብለሉ እዚ ከዓ መድፈንያ ይበሃል። ባህላዊ መሳርሒ ወይ ከዓ መድፈንያ ናይ ቆቋሕቲ እዩ። ብየማናይ ተመፂና ናውቲ ማሓረስ ኣለና። እዚ ናውቲ ማሓረስ እዚ ሓደ ሓረስታይ ሕርሹ ከካይድ እንተ ደኣ ኮይኑ ዘካይደሉ መሳርሒታት ዝተፈላለዩ ዓት ከም በዓል ነዊት፣ ኣርዑት፣ ማሓረሻ፣ ከርፈስ፣ ቅትርቲ፣ ነዊት ዝኣመሰሉ ኩሎም እዚኦም ናውቲ ማሓረስ ተባሂሎም ከዓ ይፅውዑ። በዚ የማናይ ተመፂና መነትዕ ኣለና። እዚ መነትዕ እዚ ከዓ ቆርበት መጀመርያ ካብ ከፍቲ ምስ ተቐልጠ ኣብቲ መነትሒ የእቲና ዕንጉለን ሽንቲ ከፍቲ ንወሲኽና ንሓደ ሰሙን ወይ ክንክልተ ሰሙን ኣብኡ ነፅንሖ ሞ እቲ ናይቲ ቆርበት ፀጉሪ ዝያዳ ተመሊጡ ይኸይድ። ብድሕሪኡ ናብ ፀባ ዝመልአ ዕትሮ ከዓ ንእትዎ። ኣብዚ ፀባ ዝመልአ ዕትሮ ዝያዳ ሕጂ እንታይ ይኸውን? ይለፍዕ፣ ይልስልስ። ቁሩብ ኣንቅጥ ኣቢሉስ ሓረስታይ ኣውፅኢ ሽዑ ተደልዩ መፅዓን፣ ተደልዩ ማእሲ፣ ተደልዩ ልቆታ፣ ተደልዩ ዓይቤት፣ ተደልዩ ከዓ ጥማሞ ክሰርሖ ይኽእል እቲ ሓረስታይ ማለት እዩ። ናብዛ ውሽጢ እዚኣ ተዳ ኣቲና በዚ ንእዲ ናይ ሓረስታይ ኣሎ። እዚ ሓረስታይ ኣብዚኣ ኮይኑ ነዞም ኣብዕሩ ዘብልዕ ኣብ ልዕሊኣ ፀዋሪት ንብላ

0: ይባላ ነገር ኣላ ተፀዋሪት እቲኣ ነቲ መንፀፉ ኣብ ግዜ ለይቲ ደቂሽሉ ዝሓደረ ዕፅፍ ዕፅፍ ኣቢሉ ኣብታ ፀዋሪት ይሰቕሎ ከም ንሪኦ ዘለና ነፀላ ስቕልናላ ኣለና ኮበርታ ንሰቕለላ መንፀፍ ማእሲ ንሰቕለላ
1: እዛ ዘለናያ ክፋል ናይ ዛ ህድሞ ምድሪ ቤት ትበሃል ምድሪ ቤት ኣብዚ ውሽጢ ምድሪ ቤት ከዓ ከም ንሪኦም ዘለና መርዓውት ኣለዉ ነቀርቃብ ዝፃወት ኣለዉ ኣቀራቃሪ ይፃወት ኣለዉ ከም ንሪኦም ዘለና ስለዚ ሓደ ባህላዊ ፀወታ እዩ ንሱ ቀፂልና ኣብዚ ውሽጢ ምድሪ ቤት ዝተፈላለየ ዓይነት ንብረት ኣሎ
2: ኣመጎጎ እዚ መክደኒ ብምንታይ ይስራሕ ብሓመድ ጭቃ ማለት እዩ እዚኣ ሕጂ መውፅኢት ተሃፋ ርሃፅ ንኸይነጥዎ እዚኣ ሕጂ ርኢልካ ክብድ በለ ስለ ዝኾነ ከምዚኣ ገርካ ሕፍትካ እዚ ቁራዕ ኣጋጣሚ ሕጂ ትጥቦን ዝኽተሉ ኢና ኣቢልና ዘለና ሓዊ ነድዳሎ ንኸበክኣት ወይ ትጥቦ ቁራዕ ሓምዲ ነብስለሉ ገዓት ንግዕተሉ እዚኣ ቁራዕ እዚኣ ንኩሉ ትጠቅም ማለት እዩ እቶን መቕሎኸ ኣፍቲ ኣ እዚኣ ብምልተ ከዓኒ ስራጋላ ከብሒ ተባሂላ እውን ትፅዋዕ ኣብ ሓማሴ ሕጂ ከብሒ ትበሃል ብስራጋላ ፅዋዕ ብከብሒ ከዓ ይፅዋዕ ኣብዚ ንቆምጦ ንግረትካ ንህልብስ እዚ ሕጂ ሽክና ካብ ሓምሓም ዝተሰርሐ ሓመርታ ላዓልነትና ካብኡ ዝተሰርሐ እዚ ሽክና እቲ ሸለ ፍልሊ ናይ ሽክና ናይ ሸለኻን እዚ ንእስ ዝበርኢት ከ ቀጢል ነዊሕ ቅጥን ዝበለ እዚኣ ፀሓል ብርጊ ንምንታይ ነቲ ዝተለንቀጠ ቢሑቅ ከም መሕሰይ ንጥቀም እዚኣ ከዓ ልካ ንፅባ ንፅባ ሕጅታይ ከም መለስ ዝጓማ ንክብል ኣለና ኣብዚኣ ተለዊሱ ምስተቐተለ ናብ መጎጎ ብና እዚ ሕጂ እዚ ፀሓል ብርኪ ዓብሎ ንእሽተይ ኣሎ እዚ ንፅባ እውን እዚ ንእስ በለ ካብኡ ዝዓብ ናይ ከምዓቆል እዚኣ ከዓ ዕቶ ሰከማይ ንእስ ዝበላ ወይከዓ ዓብይ ዝበላ እዚኣ ተሰኪመን ከመሰ እዚ መክደን ይነበረ ቆፅ ገርን ክድና ኢለን ገር ሰኪመን ኣብሰስተይ ገርን
3: ሰላምታ ሓንቲ ናይ ናፍቡ

ሽመይ ዑመር ዓሊ ኢብራሂም ይበሃል። እዚ ዘለናዮ ከምቲ ዝገለፅካዮ ናይ ብሄረሳሆ ኣብ ዞባ ደቡብ ንርከብ መንብሮ ወይ ከዓኒ ዳል ተባሂሉ ዝፍለጥ ገዛ ኮይኑ ኣብዚ ገዛ እዚ ብሰለስተ ደረጃታት ኢና ቅሪብናዮ ዘለና።

እዚ ሕጂ ዘለናዮ ጋባላ ተባሂሉ ዝፍለጥ ክፋል ናይቲ ገዛ እዩ ማለት እዩ። ካብዚያ ውሽጢ እቶ ምስ በልካ ከዓኒ ናሓሳ ወይ ምድር ቤት ወይ ከዓኒ ምድር ቤት ተባሂሉ ዝግለጽ ኣደን ኣቦን እቲ መንብሮ ዘካይድሉ ኮይኑ ሕልፍ ምስ በልካ ከዓ ናይ እንዳ መርዓውቲ መርዓትን መርዓውን ዝሕፀኑሉ ክፋል ገዛ እዩ ማለት እዩ። በዚያ ክንጅምር ተኮይንና እዛ ክፋል ገዛ እዛ ገበላ ኢልና ፀዊዕናዮ ዘለና እዛ ገበላ እዚኣ ሓደ ናውቲ ማሕረስ ከነቐምጠሉ ንኽእል ማይ እውን ናይህልካ ዝደልሚ ንሪኦ ዘለና እውን እቲ ማይ ውሽጢ ገዛ ክኣቱ ስለ ዘይክእል ኣብዚ ገበላ እዩ ዝኸውን። ነዚ ማይ መቐመጢ እውን ክንጥቀመሉ ንኽእል ኢና። ብዓብዩ ዝብዚ ዘሎ ናውቲ ማሕረስ ብምልኡ ኣብዚ ኢና ነቐምጦ ማለት እዩ። ከም ካልኣይ እውን ኣብዚ ኣቦ ኣለና። ኣቦ ከዓ ኣብዚኣ ኮይኑ ኣብዛ ገበላ ኮይኑ እዩ ቁርኣን ደቁ ቁርኣን ዘቕርእ ማለት እዩ። ኣብዚኣ እንዳቕረአ እውን በቲ ስግር እውን ኣለሃና ነስዳ ገሊ ነስዳ ተባሂሉ ዝፍለጥ እዚ ናይ ኣጋይሽ ማለት እዩ። ጋሽኡ ኣብኡ ኣንቢሩ ጋሽኡ እንዳተኸታተለ ደቁ ኣብዚኣ እንዳቕረአ ኣብዛ መኻዶ ዝጥበዝ ዕፎን ድዩ ዝብርኮት ብርኩዳ እዚ እንዳበርኮተ ኣብዚኣ ናብራ እንዳገበረ ንጥቀመሉ ማለት እዩ። ኣብዚ ምብቕፃል ዘሎ እቲ ዓብዪ ገዛ ኣደ ናብራ ተካይደሉ ገዛ ማለት እዩ። እቲ ናብራ ከዓኒ እቲ ናብራ ኣደ ኩሉ እንትና ማለት እዩ ፀባ ተሓቕነሉ ቦርኩታ ተበርክተሉ ሓባዛ ዝበሃል ኣሎ ቅጫ ወይ ከዓኒ ካልእ እቲ መንበሮ ናይቲ ብሄር ሓፈሻዊ ተካይደሉ ማለት እዩ። ፀባኣ እንዳ ሓቆነ ድያ ውላዳ ሕለለ እንዳራረወ ድያ ጠስማ ድያ ወይስ ኩሉ ገዓታ ድያ ትኩዕተሉ ጋሻ ዝመፃተሉ ዩ ከዓኒ መዓራ ትቕርበሉ ጠስማ ትቕርበሉ ኣጅቦኣ ትቕርበሉ ካልእ ምስ ሰብኣያ ኮይና ወይ ከዓኒ ምስ በዓል ቤታ ኮይና እውን ቡና ትሰትየሉ ክፋል ናይ ገዛ እውን ኣለና ማለት እዩ። ስለዚ ከምኡ እንዳበለ ታደዚ እቲ ዝበዝሐ ክፋል ወይ ከዓ እቲ ዝበዝሐ ናብራ እቲ ዝበዝሐ ናይዚ ብሄር እዚ ወይ ከዓ እቲ ዝበዝሐ ዕዮ ናይዚ ተካይዲ ታደያ ታደ ከዓኒ ብሓፈሽኡ ኣብዚ ንብሎ ዘለና ክፋል እያ ተሰላስሎ ማለት እዩ። ካብኡ ምቕፃል ከዓኒ መርዓትን መርዓውን እውን ኣለውና ማለት እዩ። መርዓትን መርዓውን እንተይልና ሕጂ ኩሉ ግዜ ካብ ኣደ ኣይረሕቑን እዮም። ኣደ ዋላ ሽሕ ግዜ ሓፃን እተሃልዎም ዳኣ እምበሪ እቲ ኣደ እያ ኩሉ ኣደ ከም ሓማት ከም ወላዲት ከም ኩሉ ኮይና ስለ ትቐርበሎም ነቶም መርዓውቲ ብውሽጢ ዘለዉ እንዳተኸናኸነት ነቶም መርዓውቲ ነታ መርዓት ሕጂ ጥሽቲ ወብኣሉ ክፋል ቦታ እውን ኣለና። ጥሻ ነታ መርዓታ ሰይቲ ወዳ እንዳ ወብአት ካልእ መግቢ መሳልል እዩ ፀፅቡቑ በቃ ነቶም መርዓውቲ ትቕርበሉ ክፋል ገዛ እንዳ መርዓውቲ ኢልና ንገልፆ ዓዳዓረ ኢና ንብሎ ብሳሆ ማለት እዩ። ዓዳዓረ ተባሂሉ ዝፍለጥ ክፋል ገዛ እዩ ማለት እዩ። ካልእ እቲ መርዓትን መርዓውን ኩሉ ግዜ እታ ህይወት ናይ መርዓትን መርዓውን ዘሰላስሉሉ ወይ ከዓ ዘስተማቕርሉ ክፋል ቤት ወይ ከዓ ክፋል ገዛ ኢልና እውን ክንገልፆ ንኽእል ማለት እዩ።

0: ሰላም ንዓኹም ይኹን ዝኸበርኩም ተኸታተልቲ መረባት ኤርቲቪ ንሎሚ ብምክንያት ፌስቲቫል ኤክስፖ 226 ኣብ ውሽጢ ቅርዓት ኤክስፖ ዘለዉ ዝተፈላለዩ ትሕሶ መረባት ናባኹም ኢና ክነቕርቦም ዝኸበርኩም ተኸታተልትና መንግስቲ ኤርትራ ማሕበራዊ ፍትሒ ዝነገሳ ብልፅቲ ሃገር ንምህናፅ ኣብ ዝገብሮ ዘለዎ ፃዕሪ ፍልጠትን ንቕሓትን ዝዓጠቐ ተበላሕቲ መንእሰይ ኣብ ምምዕባል ሓንቲ ሃገር ወሳኒ ተራ ከም ዘለዎ ብምእማን ምምዕባል ዓቕሚ ሰባት ካብ ቀዳምነታቱ ሰሪዑ ዝሰርዖ ዘሎ ዕማማት ሓደ እዩ ናይዚ ህያው ኣብነት ዝኾነና ድማ ኣብ ኣዳራሽ ጅስሪ ዝርከቡ መንእሰያት ኣብ ምህዞን ሰንዓን ዝገብሮ ዘሎ ንጥፈታት እንታይ ከም ዝመስል ኢና ሓደ ብሓደ ክንርኢ ነዚ እውን ስጋ ፍፃሜ ምሳና ክትሓብሩ ብክብሪ ይዕድም።
1: ሙሉእ ሽመይ ናዝራጉሎ ይበሃል። ኣቅርብየ ዘለኹ ስራሕ ከዓ ኣብ ትሕቲ ሻምቡቆ ኣፕ ዝበሃሉ ግሩፕ ብዛዕባ ቋንቋ ትግርኛ ምምዕባል ብዛዕባ ቋንቋ ትግርኛ ካብ ጀመርተ ህፃናት ጀሚርካ ክሳብ ዓበይቲ ዘለዉ ቋንቋ ትግርኛ ገይሮም ከም ድምሃሩ ንምግባር ማለት እዩ። ዝተፈላለዩ ሓሙሽተ ኣፕሊኬሽናት ኣለውና ካብ ፊደላተይ ትብል ናይ ትግርኛ ናይ ቀዳማይ ክፍሊ ናይ ቅድሚ ትምህርትን መምሃሪት ኣላትና ካልእውን ዝተማሳቀለ ቃላት ናይ ቁፅር ግድላትን ናይ ሓበሻ ስእልታት ዝኾኑ ጂግሳው ብስእልታት ፋሕ ድበሉ ምግጣምን ናይ ቃላት ድለዩኒ ኣፕሊኬሽናት ኣለውና በዚ ከዓ እቶም ትግሪ እቶም ቆልዑት እንዳተዛናግዑ ንክምሃሩ ኢንስተድ ኦፍ ኣብ ክንዲ ኣብ ግዜኦም ኣብ ጌም ፅዋትን ኣብ ቪድዮ ንምሕላፍ ኣብ ሞባይል ኣፕሊኬሽናት ገይሮም ንክምሃሩን ክመራመሩን ማለት እዩ እንደሎ በዚ እንዳሕራ ጀሚርና ተቐዳሚት ዘላትና ፊደላተይ ትብል ኣፕሊኬሽን እያ። እዛ ፊደላተይ ትብል ኣፕሊኬሽን ብመልክዕ ድምፂ ስእልታት ን ግድላትን ዝተፈላለዩ መላምዲታት እንዳሓቆፈት ኮይና ንቶም ቆልዑት ቋንቋ ትግርኛ ምምሃር ማለት እዩ። ካልእ ናይ ዝተማሳቀለ ቃላት ኣላትና ዝተማሳቀለ ቃላት ከዓ እዚ ኣብ ጋዜጣ ንሰርሖ ነበርና ክሮስ ወርድስ ኣብ ሞባይል ኣፕሊኬሽን ኮይኑ እንዳዘናጋዕና ቃላት ትግርኛ ምምሃር ማለት እዩ። ካልእ እውን ናይ ግድል ደደ ትብል ኣላትና ናይ ቁፅሪ ኣፕሊኬሽን እሳ ከዓ 8 ካርድስ ኣለውና ነቶም 8 ካርድስ ኣብ 8 ብላንክ ስፔስ ዘለዉ ወይ ባዶ ቦታ ምልኣ ዘለዉ ተደሚሮምን ጎሊሎምን ክመፁ ከም ዝኽእሉ ጌርካ ምምላእ ማለት እዩ። ናይ ወርድ ሰርች ወይ ትግርኛ ቃላት ድለዩ ትብል ከኣላ ትግርኛ ቃላት ድለዩ ከዓ እዚኣ ማለት እዩ ትኸውን ዘላ ኣፕሊኬሽን ሳ ከዓ እቲ ጥቕማካ ፋሕ ድበሉ ቃላት ኣለዉ እቶም ፋሕ ድበሉ ቃላት ኣብ 8 ብ8 ቻዓተ ብቻዓተ ዝኾነ ሰጠረጅ ፋሕ ድበሉ እዮም ንዕኦም ምላይ ማለት እዩ። ነቶም ቆልሱ እንዳዛናጋዕካስ ትግርኛ ምሃር ማለት እዩ። ዝቐንዲ ኤምናትና ኣብ ዓድና ዘለዉ ክኾኑ ክእል እዮም ን ወላብ ደገ ዘለዉ ክኾኑ ክእል እዮም። ከምዚ ኣፕሊኬሽናት ብበዝሒ ተሰርሖ ክኸውን ይኽእል እዩ ግን ናትና ቀንዲ ሜን እዮም ግን ኣብ እቶም ተሰርሖም ዘለዉ ቅድሚ ሕጂ ተሰርሖም ዘለዉ ኣፕሊኬሽናት ኣብዚ ዓዲ ተሰርሑ ስለዘይኮኑ ነቲ ትግርኛ ናይ ዓድና ስለዘይውክል ዝበዝሕ ቀንዲ ነቶም ኣብ ትግርኛ ኣብዚ ዓድና ዘለዉ ናትና ትግርኛ ናብ ደገ ንምባል ማለት እዩ።
2: ሰላም እንኳዕ ብድሓን መፃኹም። ስመይ ሚካል ተወልደ ይበሃል። ካብ ዞባ ማእኸል ኣስመራ የመፀ ኣብዚ ዓመ 226 ፌስቲቫል ሒዘዮ ቀሪበ ዘለኹ ድማ ዘይቲ ርእሲ ማለት ሰሊሆም ሄርባል ሄር ኦይል ትብል ካብ እዚኦም ኣብ ቅድሚት ንሪኦም ዘለና 8 ኣዝርእትን ኣትክልትን ዝተሰርሐት ዘይቲ እያ። ኣብዚ ኣዝማሪኖ ኣለና፣ ኣብዚ ከርከደ ሚም ኣሎ፣ ኣብዚ ሞሪንጋ፣ ኣበሱዳ ቅንፍር፣ ኣብዓኸ፣ ከምኡውን እንጣጢዕ፣ ዘይቲ ኣውሊዕን ዘይቲ ሱፍን በዚ ዝተሰርሐት እያ እዛ ዘይቲ ማለት እዩ። እዚኦም ኣብዚ ንሪኦም ዘለና 8ቲኦም ነፍሲ ወከፎም ብጣዕሚ ንፀጉሪ ኣዝዩ ፅቡቅ ጥዕና ክህልዎ ፅሩይ ቆርበት ክህልወና ፀጉርና ካብ ምርጋፍን ምስብባርን ከምኡ ድማ ወዝ ዘይብሉ ፀጉሪ ንኸይከውን ወዝ ዘለዎ ኣዝዩ ልስሉስ ሞስቸር ዘለዎ ጥዑይ ቆርበት ንክህልወና ኣዝዩ

0: ጥዑይን ንጹህን ዝኾነ ቆርበት ንክህልወና ድማ ይሕግዙ ማለት እዩ። እቲ ቀንዲ ምስጢር ኣብዚ እንሪኦ ዘለና ባህርያዊ እዩ። እዚ ፍርያት ከም ንሪኦ ዘለና ኣብ ዓድና ብዝፈረዩ ኣትክልትን ኣዝርእትን እዩ ተሰሪሑ ዘሎ ማለት እዩ። ክስራሕ ከሎ ድማ ብኣዝዩ ፍሉጥ ዝኾነ ቀመማት ብፍሉጥ ዝኾነ ዓቐም ማለት ኣዝዩ ዝተመርፀ ቀመማት ፅሩይ ዝኾነ መሳርሒ ተሰሪሒ እዩ ተዳልዩ ዘሎ ማለት እዩ። እቲ ቀንዲ ብሉፅ ነገር ኣብዚ ደጊመ ክገልፆ ዝደሊ ድማ ባህርያዊ እዩ። እቲ ዘይቲ ዝኾነ ኬሚካል ዝኣተዎ ወይ ዝተወስኾ ነገር የብሉን። ባህርያዊ ካብ ምዃኑ ዝተላዕለ ድማ ፅቡቕ ዝኾነ ውፅኢት ኣለዎ። ኣብዚ ስእሊ ከም ንዕዘቦ ዘለና ቅድሚ 3 ወርሒ ከምዚ ነይሩ። ኣብ ውሽጢ 3 ወርሒ ድማ ናብዚ ስእሊ ኣፍተር ዝብል ንሪኦ ዘለና ውፅኢት ሂብኒሎ ማለት እዩ። ከምኡ እውን ካልኦት ስእሊ ኣላትና ኣብዚ እዚኣ ጓለያ ከምዚ ነይሩ ፀጉራ ሕጂ ድማ ኣብዚ ደረጃ ዝበፂሕሎ ማለት እዩ። ስለዚ ቀንዲ ብሉፅነት ናይ ዘይቲ ባህርያዊ ስለዝኾነ ዝኾነ ዘምፆ ጎድናዊ ሳዕብየን የብሉን። እታ መወዳእታ ክገልፆ ወይ ከድመቆ ዝደሊ ነገር እንተ ደ ኣሎ ከዓ ኣብዚ ቻርት እውን ገሊፀ ኣለኹ። ባህርያዊ ፀጉሪ ብባህርያዊ ፍርያት ዝብል ማለት እዩ። ስለዚ ንሓደ ባህርያዊ ዝኾነ ሽግር ባህርያዊ ዝኾነ መፍትሒ እቲ ዝበለፀ ከም ዝኾነ እየ ክሕብር ዝደሊ። ተጠቃምነት ናይ ኬሚካል ናብ ዝተሓተ ደረጃ ወሪዱ ሰባት ባህርያዊ ነገር ብምጥቃም ፀጉሮም ዲ ኩሉ ክፍለ ኣካላቶም ኣዝዩ ፅቡቕን ብሉፅ ንምዃን ከተባብዒ ፈቱ ይቐኒለይ
1: ዓዲ ኤርትራ ማዳ ስደተይ ዓመት ዓመት ኦልመይት
2: መጀመርታ ብሌን በረኸ ትበሃል። እዛ ሒዝና መፂና ዘለና ስራሕ ኢኣር3ዲ ተባሂላ ትፍለጥ። ብሓፈሻ ንኤርትራ ከነፅናዓ ንድ እቲ ዘሎ ቦታታት እውን ክንፈልጦን ገምጋማት ክንወስድ ና ትሕግዘና ማለት እዩ። ብኸመይ ብ2ዲን ብ3ዲን መልክዕ ድማ ተዳልያላ ማለት እዩ። እጂ ንኤርትራ ክንሪያ ተደልና ቲካርታ ኤርትራ ብ2ዲ ከተርእና ትኽእላ ብተወሳኺ ውን ብ3ዲ እውን ከተርእና ትኽእላ ማለት እዩ። 3ዲ ተልያ እውን ካልእ ፕሌን ወሲኻ እያ ተርእኒ ማለት እዩ። እዚኣ ስራሕ እዚኣ ንተምሃሮም መምሃራንን ንኤርትራ ዝያዳ ንኸፅንሕዋን ንኽርድእዋ እያ ትሕግዝ። ተወሳኺ ኦፍላይን ስለ ዝኾነት እውን ኣብ ዝኾነ ቦታ እዛ ላፕቶፕን እዛ ኣፕሊኬሽን እንተለና ሒዝና ክንቀሳቀስ ንኽእል ኢና ማለት እዩ። ዝኾነ ዓድታት እውን ክንደልን ክንረክብን ንኽእል ኢና ማለት እዩ። ንኣብነት ሕጂ እዚኣ ናብ ተሰነይ ክኸይድ ተደለየ ንኣብነት ተሰነይ ኢለየ ከእትወላ ደለኒ ተሰነይ ኣንፃህለ ኣላ ከም ዓዲ ኢላ ታውን ኢላ ኣርያት ንላ ማለት እዩ። ኣብዚ ንድሕር ጠዊቐ ኣብ ተሰነይ ትኽኢላ ናብ ተሰነይ ወሲዳ ንላ ማለት እዩ። ኣብዚ ምልክት ገይራ እታ ከተማ ተርእንላ እታ ከተማ ብምልእታ ምስ ናታ ሩባ ዋሓይዛ እንቲ ብምሉእ እቲ ስንጭሮታት እቲ ጎቦታት እውን ተርእንላ ማለት እዩ። ብቪው ድሕር ኣቕሪብያ ድሕር ኣርሒቀዮ እውን ዝያዳ ንፁርነት እንዳሃበነት ንትኸይድ ማለት እዩ። ካልእ እንታይ ክትገብረለይ ትኽእላ ኣብዚ ኣብ ተሰነይ ንኣብነት ኣብቲ ከባቢ ዘሎ ዓድታት ናብ ቱዲ ክቕይረ ኣብቲ ከባቢ ዘሎ ዓድታት ብምሉእ ተርእንላ ንኣብነት ዓሊ ግድር ኢላ ብዚ ተርእንላ ዓሊ ግድር ኢላ ኣብዚኣ ተርእንላ ንኣብነት ካብ ዓሊ ግድር ናብ ተሰነይ ክኸይድ እንድሕር ደለየ ክንደይ ኪሎ ሜትር ክወስደለዩ ብፅርግያ እንድሕር ከይደ ብቆራጭ እንድሕር ከይደ ክንደይ ኪሎ ሜትር ክወስደለዩ ብምሉእ ገምጋም ወሲዳ እቲ ገምጋም ክትበኒ ትኽእላ ማለት እዩ። ኣብዚ ቋይ ተምሳ ኣለና ናህና ኣብ ዛራውት ጠዊቐ ኣብ ተሰነይ ኣብ ዓሊ ግድርን ክሊክ ክገብረ ክጥውቀ ማለት እዩ። እዚ ኣናላይዝ ገይረ ዝሓፀረ ማለት ኦፕቲመም መንገዲ ለየ ዘለኹ ብምሉእ ዝኣርያትኒ ዘላ እዚ ምልክት ገይራ ሃለየ ዘላ ዝኸዶ መንገዲ ማለት እዩ። ካብ ተሰነይ ናብ ዓሊ ግድር ሓንፃህለ ኣላ ባዕላ እዚ ድማ ብሓፂሩ 17.42 ኪሎ ሜትር ከም ዝጓዓዝ ትነግረኒላ ክንዲዚ ብረኸኻ መንገዲ ከም ዝረክብ እውን ትነግረኒላ 599 ሜትሮ ብረኸ ዘለዎ ጎቦታት እውን ክረክብ ከም ዝኽእል ትነግረኒላ ማለት እዩ። ብተወሳኺ ብፅርግያ እንድሕር ኢልያ እውን ገምጋም ወሲዳ ክትነግረኒ ትኽእላ ማለት እዩ። ኣብዚ ሕጂ ፅርግያ ስለ ዘይረኸበት ኖሮድ ፋውንድ ኢላ ኣብዚ ታሕቲ ብቀይሕ ምልክት ኣርያትኒላ ማለት እዩ። ኖሮድ ራውት ፋውንድ ኢላ ንጊራትኒላ ብሳሕቲ ማለት እዩ። ካልእ እታ ክትገብረለይ ትኽእላ እንድሕር ኣብዚ ከባቢ እንድሕር ናይ ሩባ ዋሓይዛት ኣሎ እዛ ስራሕ እዚኣ እውን ነቶም ሲቪል ኢንጂነርስ ማለት ኣብ ድሌት ዘለዎም ዲጋታት ንክሰርሑ እቲ ሩባ ከቲሮም ስለ ዝሰርሑ ኣብቲ ከባቢ ዲጋ ክንዲምንታይ ሜትሮ ብረኸ ሃልይዎ ክስራሕ እዩ።

0: እንታይ ሜትርኪብ ክሕዘሎም እዩን ኣናላይዝ ክትገብረሎም ትኽእል እያ ማለት እዩ። እዚታያ ትገብር እዚኣ ኣብዚ እዛ ብጫ ዝርአ ዘለኹ ሕንፃት ናይ ሩባ መንገዲ እያ፣ ሩባ ዝሓልፈሉ መንገዲ እዩ ማለት እዩ። እጂ ኣብዚ መንገዲ እዚ ከቲረ ዲጋ ክሰርሕ ትደሊ ኣበይ ኣበይ ከም ድክተርዐየ ዝሕብራ ማለት እዩ። ካብዚኣ ክሰባ ብዚኣ ከቲራ ክሕዛ ደልየ ኣሎ ኩነታ በዚ ዝሓልፍ ሲ ናብታ ዲጋ ዝሰርሓ ክኣትወለ ይደልየ ኣለኹ ማለት እዩ። ሕጂ ተወሳኺ እንድሕር ዲጋ ክሰርሕ ተደለየ ስንጭሮታት እውን ከልየኒ ክእከበለ ኣለኒ እቲ ማይ ኣብ ስተይላት ንላ ኣናላይዝ ገይራ ኣናላይዝ ገይራ ዘን ክልተ ቦታታት ስንጭሮ ስለ ዘይረኸበት ኣብዚ ዕሙቕ ዝበለ ቦታ እውን ስለ ዘይረኸበት ኣብዚ ክሊር ቫሊ ዝኾነ ማለት ስንጭሮታት ደለዎ ቦታ ድለይ ኢላት ንላ ኣብ ዓበት ከምታውን ኢላ ብዚ ካልኣይ ኣምፃህለ ኣላ ማለት እዩ። ኣብዚ ኣፍ ዓበት ሕጂ ዝብጫ ተርእኒ ዘላ ራውት ናይ ሩባ ዝሓልፈሉ መንገዲ እዩ ማለት እዩ። ኣብዚ ነታ ሩባ ከመይ ገይረ ክሕዘየ ኣብ ክልተ ቦታ ፕሎት ክገብረላ እዩ ማለት እዩ። ባዕለይ ምስ ጠወኩ ኣናለሲስ ክትወስድ እያ ኣናላይዝ ትገብረላ ማለት ገምጋም ትወስዳ ኣላ ማለት እዩ። ሕጂ ታዲጋ ኣብዚኣ ከም ትስራሕ ትሕብረኒላ ዘቐያሕ ምልክት ገይራህለያ ዘላ ኣባ ከም ትኽተር እያ ትነግረኒ ዘላ እዚኣ ሰሚዒት ኣብዚ ዘላ እቲ ማይ ማለት እዩ ትሕብረኒ ዘላ እቲ ብጫ ኣብዚ ዘሎካ ትራሕ ሲ ትሕብረኒላ ማለት እዩ። እጂ ንመፃ እውን እቶም ንኣብነት ፅርግያ ካህኒ ተደልዩ ብዚ ከባቢ እዚ ካብ ትራሕ ስሪሕ ዮ ክሰርሐሎኒ ምክንያቱ ትራሕ ሰኣርኪቡ ነቲ ፅርግያ እውን ድግሪድ ማለት ከባላሽወለይ ስለ ዝኽእል ማለት እዩ። ስለዚ ብምሉእ እዚ ወላ ንመፃ እውን ገምጋም ክትበኒ ትኽእል እያ ማለት እዩ። ኣብዚ እቲ ዲጋ ቁመቱ ትነግረኒላ 21 ሜትሮ ክኸውን ከም ዝኽእል ትነግረኒላ እቲ ቮሊም ናቱ ማለት ቲ ማይ ክሕዘለይ ዝኽእል ካኒ 751 ሚሊዮን ሜትር ኪብ ክሕዘለይ ከም ዝኽእል ትሕብረኒላ ማለት እዩ። ካልእ ብተወሳኺ እውን ኣብ ጂኦሎጂ ማለት ኣብ ስነ ምድሪ ብሓፈሻ ናይ ቅርፂ መሬት ደፅንዑ ሰባት እውን ነዛ ኣፕሊኬሽንና ክጥቀሙላ ይኽእሉ እዮም ማለት እዩ። እጂ ኣብቲ መሬት ኣብቲ ዙም ኢን ገይሮሞ ዘለዉ ማለት ቀሪቦሞ ዘለዉ ቦታ ክንምንታይ ጎቦታት ኣለዉ ኢሉ ኦፕሽንስ ኣለዉ ዚ ማለት ኣማራፅታት ኣለዎ ናይ 50 ሜትሮ ፍልይ ዘለዎም ጎቦታት ብምሉእ እቲ ብረኸታት ናቶም ናይ 25 ሜትሮ ዘለዎ ጎቦታት ብምሉእ እቲ ብረኸታት ናቶም ከተርዮ ትኽእል እያ ማለት እዩ። እጂ ብዚኣ ኣብዛ ሌየርስ ትብል ምርጫ ማለት ኦፕሽን ክኣት እዛ ኮንትርስ ትብል ደላ ቦክስ ኣብዚ ደላ ንዓ ከም ክመርፃ እዩ ማለት እዩ። ኣብዚ ከዓ ናይ 50 ሜትሮ ፍልይ ዘለዎም ኢለ ሂበይ ኣለኹ ከም ምርጫይ ኣብዚ እውን ናይ 25 ሜትሮ ናይ 20 ሜትሮ ፍልይ ዘለዎም እንዳበልኩ እውን ክባኽእለ እዩ ማለት እዩ። እጂ ገምጋም ትበኒላ ማለት እዩ። እጂ ኣብ ከባቢ ኣፍ ዓበት ደሎ ብምሉኦም ብረኸታት ኣርያት ንላ ማለት እዩ። ናይ 50 ሜትሮ ዘለዎም ብረኸታት ብምሉኦም ናይ 1000 ሜትሮ ኣለዎ ብዚ ናይ 250 ሜትሮ ኣለዎ ብምሉኦም እዞም ብጫ መስመር ገይራሃለይ ምልክት ሂባህኒ ዘላ ብምሉኦም እቶም ብረኸታት እዮም ማለት እዩ። ብተወሳኺ ኣብ ኢንቨስትመንት ማለት ኣብ ወፍሪ ኸነካይድ ተደሊና ንኣብነት ኣብ ሕርሻ ወፍሪ ኸነካይድ ተደሊና እቲ መሬት ንመርፆሞኒ እቲ ዘሎ ኤርያ ተን ዝደለየናይ ቦታታት ጠዊቕና ምስ መረፅናየን እቲ ኤርያ ክትበኒ ትኽእል እያ ማለት እዩ። ኣብዚ ከባቢ ኣፍ ዓበት ንኣብነት ናይ ሕርሻ ቦታ እንድሕር ወፍሪ ክገብር ተደለየ ወፍሪ ክገብር ተደሊና ኣብ ናይ ሕርሻ ቦታ ኣብዚ እታ ኤርያ ክመርፃ እዩ ማለት እዩ። እታ ዝመረፅካ ቦታ እቲ ቦታ ድፈልጦ ትኮይነ ብልክዕ ጠዊቀ ክባየት ምርጫ ማለት እዩ። እቲ ኤርያ ሕጂ እቲ ዝርግሐ ናይቲ መሬት 52.015 ኪሎ ሜትር ስኪር ኤርያ ካቨር ክገብር ከም ዝኽእል እቲ ናይ ወፍሪ ቦታ ወይ ከዓ እቲ ናይ ሕርሻ ቦታ ክትነግረኒ ትኽእል እያ ማለት እዩ። ብተወሳኺ እውን ኣብዚ ኣብ መንጎ ክልተ ቦታታት ዝመረፅናዮ ምርጫ ቦታታት ደሎ ናይ ዲስተንስ ማለት ርሕቀት እውን ክትነግረኒ ትኽእል እያ ማለት እዩ። ኣብዚ ኣለንግስ ትብል ኦፕሽን ኣላትኒ ክልተ ቦታታት ወላኻ ኣብ ዓበት ኣብዚ ስንጭሮታት ክመርፅ ኽእለ እቲ ዝርግሐ ሕጂ 27.091 ኪሎ ሜትር ካብ ኣፍ ዓበት ናብታ ዝመረፅካ ቦታ ዲስተንስ ወይ ከዓ ዲስተንስ ከም ዘለኒ ትነግረኒላ ማለት እዩ። እዚኣ እታ ስራሕና ማለት እዩላ ኣብ ልበይ ንኽ ሰራውሪ
1: ደሞይ ሰራይ ብመጀመርያ ሽመይ መም ሮቤል ኣብርሃም ይበሃል። እዚ ኣዳሊና ለና ብሓፈሻ ብዛዕባ ኤኣይ ኮይኑ እቲ ዕላሙኡ ድማ ዝያዳ ሰብ እቲ ኤኣይ ዝያዳ እንታይ ምዃኑ ተረዲኡ ብኡ ድማ ብዙሕ ነገር ከድመዓሉ ከምዝኽእል ኣብ ሕብረተሰብ ኣቲኻ ብዙሕ ነገር ፅቡቕ ነገር እውን ክርከቦ ከምዝኽእል ዝያዳ ኣብዚ መፂና ትሕዝቶ መፂና ኣለና ማለት እዩ። ስለዚ ካብቲ ሒዝናዮ መፂና ዘለና ብሓፈሻ ሃገርና ኤርትራ ብኩሉ ነገር ምዕብልቲ ኮይና ክትርከብ እንተ ኮይና እቲ ፀጋ ሰብና ወይ ድማ እቲ ሕብረተሰብ ኣእምሩኡ ክሳብ ክንደይ ብሱልን ንቑሕን ኮይኑ ክፀንሕ ከም ዘለዎ ዝያዳ ንምንፃር እዩ። ስለዚ ካብቶም ዘምፀናዮ መደባት ሓደ ዓይነት መንፈስ ኣብ ሕብረተሰብና ዝያዳ ካብቲ ደለዎ ዝያዳ ብሩኽ ኮይኑ ንክርከብ ዝገልፁ ዝተፈላለዩ ናይ ዓይነት መንፈስ ዝገልፁ ትሕሶታት ዘለዎም ናይ ኤኣይ መደባት ቪድዮታት ኣዳሊና ኣለና ማለት እዩ። እቲ ንሕና ምፅና ዘለና ኣብ ኤኣይ ኮይኑ ብሓፈሻ ኣብ ኮንተንት ክሬተር ወይ ድማ ትሕሶታት ዝተፈላለዩ ብኤኣይ ኣዳሊኻ ንሕብረተሰብ ዝዝርግሑ እዮም ማለት እዩ። ስለዚ እዞም ተዳልዮም ዘለዉ ትሕሶታት እዚኣቶም ኣብ ዝተፈላለየ ሰብ ኣብ ዝተፈላለየ ሞያ ኣብ ዝተፈላለየ ስራሕ ተዋፊሩ ናይ ኣእምሮ ብስለት ኣጥርዩ ዝያዳ ዓያይነት መንፈሱ ኣበሪኹ ንክኸይድ ውፅኢታውያን ዝኾኑ ነገራት ምዃኖም የረዳእና። ስለዚ ኤኣይ ብብዙሕ ነገሩ ዋላ እኳ ሕማቕ ነገር ከዓ ክህልዎ እንተኾነ ንሕና ግና በፅቡቕ ዝኾነ ጎድኑ ተዓዚብና ከምዚ ዓይነት ነገራት እናደለና ነቲ ህዝቢ ክንምህርን ክንጉስጉስን ዝኣመሰሉ ነገራት ኣለውና ማለት እዩ። ስለዚ ኣብቲ ዓያይነት መንፈስ ዝያዳ ሰብ ብኩሉ ሞያ ኣብ ሓደ ዝተሓፅረ ደይኮነ ኣብ ኩሉ ሞያ እናተሳተፈ ዝተፈላለዩ ሞያታት ከምዚ ገይሩ ክዕዘብን ካብዎም ክምሃርን ከምዝኽእል ኢና መደባዳሊና ዘለና ማለት እዩ። ስለዚ በዚ ኤኣይ ተሓጊዝና ክንሰርሖም ካብ ንኽእል ነገራት ድማ ኣብ ሓፈሻ ወይ ኣብ ሕብረተሰብና ካብ ትማሊ ናብ ሎሚ ካብ ሎሚ ድማ ናብ ፅባሕ ዝመሓለፉ ዓበይቲ ዝኾኑ ውርሻታት ኣለውና ማለት እዩ። ስለዚ እዞም ውርሻታት እዚኦም ከምቲ ዝድለ ኮይኖም ናብ ወለዶ ናብ ወለዶ ክሰጋገብሩ እንተ ኮይኖም ትማሊ እንታይ ከም ዝነበረ እቲ ውርሻታትና ሎሚ ድማ ንሕና ክሳብ ክንደይ ዓቂምና ኣለና ናብ ፅባሕ ክነሰጋገሩ እንደሊ ድማ ክሳብ ክንደይ ክኸውን ከም ዘለዎ ዝያዳ ብናይ ኤኣይ ቪድዮታት እናዳለኻ ነቲ ሰብ ትማሊ ባህሉን መንነቱን ክብሩን እንዳገደስካ ነቲ ሰብ ከምትኸይድ ዝገብር ማለት እዩ። ስለዚ ካብቶም ኣብ ሕብረተሰብና ካብ ትማሊ ዝወረስናዮም ሎሚ እውን ዓቂምና ክንከደሎም ዝግባአና ነገራት ኣብ ባህልን ኣብ ክብርታትናን ኢና ተኪርና ዘለና። ባህሊ ክንብል ከለና ኩሉ ግዜ እቲ መንነት ኤርትራውያን ክገልፅ ዝኽእል ነገራት ኣለና። እቲ ክብርታት ዝበሃል ድማ ኣብ ስራሕ ኣብ መንጎ ደቂ ሰባት ዘሎ ሕድሕዳዊ ምትሕልላይ ዝገልፅ እዮም። ከምዚ ዝኣመሰለ ሕጂ ሎሚ ማኣዲ ሰብ ኩሉ ሰብ ኣትሪፉ ወይ ዳርጋ ናብ ብያት ገፁ ከይዳሉ። ስለዚ ማኣድና ዝምዃኑ ባህልና ዝያዳ ንሰብ ብስእላዊ ዝኾነ መንገዲ ንገልፅ ኣብ ዝተፈላለየ ሞያ ሃልዩ ሰብ ከዓ ኩሉ ግዜ ናይቲ ቀድሚኡ ዝነበረ ወለዶ ናቱ ፅግዕተኛ ከምዝኾኑ ወይ ድማ ብናቱ ባርኮት ከም ዝኸይድ ንምንፃር ከምዝኣመሰሉ ቪድዮታት ነዳሉ። ብሓፈሻ ድማ ነቲ ኣብ ውሽጣ ሃገር ዘሎን ነቲ ኣብ ዝተፈላለየ ዓለም ዘሎን ከምዝኣመሰሉ ናይ ባህሊ ነገር እናዳለካ ድማ ባህልኻን መንነትካን ተነፅሮ ማለት እዩ። ከምዚ ብንሪኦ ዘለና ድማ ዋላ ኳ ምዕባለ እንተበፃሕና ኩሉ ግዜ ባህልናን ልምድታትናን ከዓ ከይሓደግና ክንከይድ ከም ዝግባአና ዝተፈላለዩ ስእልታት ክኾኑ ይኽእሉ ቪድዮታት ክኾኑ ይኽእሉ ፅሑፋት ዝኣመሰሉ ብኤኣይ ተሓጊዞም ዝዳለዉ ነዚኦም ትሕሶታት እዚኦም እዳዳለና ንህዝቢ ንምህር ብሓፈሹ ድማ ዝኹሉ ንሰርሑ ዘለና ንምንታይ ተባሂሉ ንሓንቲ ብኹሉ ነገራ ዝማዕበለትን ዝበፀገትን ሃገር ንምርካብ ስለ ዝኾነ ናይ ዝኹሉ ውፅኢት ድማ ብከምዚ ዝኣመሰለ መፃየት ኤርትራ ድማ ብስእሊ ብቪድዮ ዝተዳለዎ ጌርና ንህዝቢ ኣዳሊና ኣለና ማለት እዩ። ስለዚ ንከም ዝኣመሰለ ዕዮ ድማ ኩላትና ብሓባር ንውፈር ንከምዚ ዕላማ ዝተባሂሉ እዚ እዋናዊ ዘበን ክኸውን ከሎ እዚ ድማ እቲ መፃይን ፅበዮ ቦታ ስለ ዝኾነ ብሓባር ኩላትና ኢደይድካ ተባሂልና ፆታ ከይፈለየ ዕድሚ ከይፈለየ ኣብ ዝተፈላለየ ፅፍሕን ሞያን ዘሎ ሰብ ኩሉ ንልምዓት ሃገር ንዕቤት ሃገር ኩሉ ግዜ ጉዕዞና ንቕፅል ዝብል ከምዚ ድማ መዘምንታ ስእሊ ጌርና ኣለና ማለት እዩ።

መጀመርታ ስመይ ሰጊድላኣብ ሓጎስ ነጋሺ ይበሃል። ካብ ዞባ ማእከል ኣስመራ ማለት እዩ። ሒዘዮ መፅእ ቀሪበ ዘለኹ እዚ ካብ ጉሓፍ ፍሓም መምስራሕ ማለት እዩ። እዛ ካብ ጉሓፍ ፍሓም መምስራሕ እትብል ከዓ ከመያ ሓደ ዝተፈላለዩ ዓይነት ጉሓፋት እዚ ዓይነት ጉሓፍ ማለት እዩ። እዚ ዓይነት ጉሓፍ እዚ ግን ዝተፈላለዩ እዚኦም ሓደ መስራሕ ሓሊፉ ኣሎ። ካብዚኦም ግን ንኣብነት እቶም ጓሓፍ ንብልሕ ኮይና ዓፅሚ ኣሎ። እዚ ናይ ከተማ ዝፅንፀሉ ከሽባሃታት ክኾኑ ይኽእሉ፣ እዚ ናይ ካንሸሎ ዝቐምቀም ፊሮታት፣ ርሺ፣ ዒባ፣ እዚ ናይ

0: ድኹዕ ናይ ደርሁ ክኸውን ይኽእል እዩ ዝተፈላለዩ ዋላታ ናይ ምርዓ ወረቐት ውን እታ ትንስነስ ውን እሳውን ከይተረፈ ፍሓም ክንቅይራ ንኽእል ኢና ማለት እዩ። እዚኣ ብከምዚ ዓይነት ተዳልየና ኣለዋ። ብድሕሪኡ ነዚኣ እዛ ማሽን እዚኣ እንታይ ትገብረልና ነዚ ተጣሒኑ ዝተሓዋወሰ ጓሓፍ ነዚኣ ፀቂጣ ሞልድ ገይራ ብከምዚ ዓይነት ኣዳልያትልና ኣላ ማለት እዚኣ ብከምዚ ዓይነት ኣዳልያትልና እንደላ ሓደ ብከምዚ ጌርና ካርቦኔት ክንገብሮ ንኽእል ኢና ፍሓም ክንቅይሮ ንኽእል ኢና ብከምዚ ጌርና ከዓ ፍሓም ክንቅይሮ ንኽእል ኢና። እቲ ፍልልይ ግን እንታይ እዩ? ብከምዚኣ ጌርና ከነፍሕሞ ከለና እቲ ድወፀልና ኤፊሽንሲ መወዳእታ ድወፀልና ፍሓም 30% ይወፀልና ማለት እዩ። ብከምዚኣ ጌርና ክንጥቀም ከለና ከዓ 80% ይወፀልና። ስለዚ እዛ ማሽን እዚኣ እንታይ ትሕግዘና ኣላ? ነቲ ድወፅእ ፍሓም ዝያዳ ተብዝሓልና ኣላ ማለት እዩ። ካልእ ካብዚኣ ሰጊራ ሽዑ ካርቦናይዘር ኣሎ። እዚ ከይፍሓመ ከሎ ብመልክዕ እንጨት እዩ ዘሎ። ከይፍሓመ ከሎ ድሕሪ እዚኣ ከዓ ምስ ፍሓመ መፍሓሚት ኣለትና ካርቦናይዘር ኣለትና። ኣብቲ ካርቦናይዘር ምስ ገበርናያ ዝኣክል ቴምፕሬቸርን ዝኣክል ግዜን ምስ ሃብናዮ ልክዕ ካብዚኣ ዝነበረት ናብዚኣ ናብ ፍሓም ተቐይራላ ማለት እዩ። ኣብዚኣ ፍሓም ተቐይራ ደላ ግን ሓደ ከም ልምዲ ንፈልጦ ፍሓም ካርቦን ኣለዎ። ኣብዚ ግን ኣብዚ ከዓ ካርቦን ጥራሕ ዘይኮነ ካብ ጓሓፍ ክሳዕ ዝኾኑ ከዓ ሓደ ናይ ግዛእ ርሶም ዘይንደልዮም ካልእ ባእታታት ኣለዉ ማለት እዮም። ከም በዓል ሚቴን ጋዛት ክኾኑ ይኽእሉ ትክክል ንባዕሉ ጨና ውን ኣለዎ ማለት እዩ። እዚኦም ኩሎም መስርሕ እጂ እዚኣ ካርቦን ጥራሕ እዚ ካርቦናይዘር ካርቦን ጥራሕ ካርቦናይት ጌራ ተለና ኣላ። ብድሕሪ ካልእ ማሽን ካኣላትና ካልእ ታማ ካልእ ማሽን ካ እንታይ ትገብረልና ነቲ ጨና ትኪ ጋዛት ዘየድልዩ ዓይነት ጋዛትን ነቲ ካርቦንን ብምሉእ ተውፃልና ከዓ ማሽን ኣላ ማለት እዩ። ሽዑ ካብዚ ክወፅእ ከሎ ሚዛኑ ካብቲ ሓደ ናብቲ ሓደ ክሰጋገር ከሎ ንባዕሉ ሚዛኑ ስለ ዝፈኩስ ካልኣይ ግዜ እንደገና ብከምዚ ኣሸይቡን ኣይኮነት እንትሽየጥ ዳሕራይ ናብዚ የእቲና እንደገና ባይንደር መተሓሓዚ ባይንደር መላገቢ ሓዊስና ምስኡ ተባዒጡ እንደገና ናይ መወዳእታ በዚኣ ጌራ ሞልድ ጌራ ብከምዚ ዓይነት ሞልድ ጌራ ተውፃልና ኣላ ማለት እዩ። በዚኣ ጌራ ክተውፃልና ከለና ሓደ እታ ከምዚኣ ጌርና ከነውፃእ ከለና ሓደ በዓድ ካብቲ ካርቦን ትኪ ጨናን ጋዛትን ወፅኡ ኢልና ፀኒሕና ዳሕራይ ኣብዚ ካብዚኣ ወፃኢ ሓደ ባይንደር ተጠቂምና ፀኒሕና ነቲ መስርሕ እቲ ዘይሓለፈ ማለት እዩ። እዚ ባይንደር እዚ ከዓ ገና ባዕዳዊ ስለ ዝኾነ ሕጂ ኣብዚ እቲ መስርሕ ስለ ዘይሓለፈ ከም ብሓዱሽ ከምዚኣ ጌራ ምስ ወፀትልና ተመሊስና ናብኡ ንመልሶ ማለት እዩ። ኣብኡ መሊስና ነቲ ባይንደር ይኹን ነቲ ሓደሓደ ውን ሓሊፍና ዝፀንሐ ፐርሰንት ከዓ ዝወሓደ ፐርሰንት ወ 5% ውን ሓሊፍና ክኸውን ስለ ዝኽእል ንዕኡ ከዓ ከም ብሓዱሽ ኣብዚ የቲና ዜሮ ጨና ዜሮ ትኪ ጋዝን ካርቦንን ከዓ ዝወሓደ ጌርና ኸ ኣውፂና ኸ ንሕብረተሰብና ከም ዝቐርብ ንገብር ኣለና። እታ ቀንዲ ዕላማ ናይ እዚኣ ንከምዚ ንክሰርሕ ዘበለኒኸ ነዝህሉ ኩነታት ናይ ሕፅረት ቀረብ ፍሓም ዘሎን ነቲ ክብሪ ዕዳጋ ዘሎ ንምፍታሕ እዩ። እግረ መገድና ከዓ ነቲ ብርሰት ኣግራብ ከዓ ንከላኸል ኣለና ማለት እዩ። ዝዓበየሳይ እዚ ማለት እዩ። ኣግራብና ሕለው ኣለው ጓሓፍና እንደገና ከዓ እቲ ጓሓፍ ንሕና ጉሒፍና ኢልና ጓሓፍ ኢልና ንርብዮ ዝነበርና ሕጂ ከዓ ናብ ጥቕምና ተመሊስና ናብ ጥቕምና ሪሳይክል ጌርና ናብ ጥቕምና ንውዕሎ ኣለና ማለት እዩ። እዚ ትመስል ማለት እዩ። እዛ ሒዚ ቀሪበ ዘለኹ ማዓንቲ እዚኣ ትመስል ብሓደ እቲ ክህበና ዝኽእል ጥቕሚ ካብዚ ካብዚ ፍሓም ክህበና ዝኽእል ጥቕምታት ሓደ ኣብ ምንዳዱ ማለት እዩ። ምስቲ ካልእ ሓደ ፍሓም ምስቲ ሓደ ፍሓም ከነዋዳድሮ ከለና ኣብዚ ቴሌቭዥን እዚ ዝህበና ደሎ እቲ ናይ ምንዳድ ተኽእሉ ሓያል እዩ። ናይ ምንዳድ ተኽእሉ ሓያል እዩ። ካልኣይ ጥቕሙ ከዓ እቲ ንውሓት ግዜ ኣብ ሓዊ ክፀንሓልና ዝኽእል ንውሓት ግዜ እንተወሓደ ክልተ ግዜ እዚ ክልተ ግዜ ንብሎ ዘለና ሓንቲ ቡን ኣብቲ ብኖርማል ፍሓም 250 ግራም እንተ ተጠቂምና ካብ መጀመርያ ክሳብ ሳልሰይቲ ራብዒቲ ቡን ከስተየና ከሎ ገለ ምናልባት ኣብ መንጎን ይውስኻ እዩ። በዚኣ ናተይ ከዓ 250 ግራም ተጠቂመን ካብ መጀመርያ ክሳብ ሳልሰይቲ ራብዒቲ ቡን ኣስትዩ ተመሊሱ ፀብሒ እውን ከስርሓና ይኽእል እዩ ማለት እዩ። እቲ ሓደ እዚ ይጠሙ ሳልሳይ ጠሙ ከዓ ኣብ ጥዕና ክንመፅእ ከለና ከዓ እቲ ሓደ ክሳይ ዝበዝሐ ካርቦን ኣለዎ እዚ ከዓ የለን እንተበለካ ዝወሓደ ካርቦን ከዓ እዩ ማለት እዩ። ብጥዕናኻ ድሓሸ ማለት እዩ።
1: ሓቂ ዘግሃድኪ ናይ ህዝበይ ክብሪ ዳዕሮ ዋዕላና ንፁም
2: ስመይ ኤቨን ፀጋ ይበሃል። ተማሃራይ 5 ዓመት ሜካኒካል ኢንጂነሪንግ። እዚኣ ከዓኒ ፕሮጀክትና ማለት እዩ ሽማ ከዓኒ ዲዛይን ኤንድ ፋብሪኬሽን ኦፍ ኮምቢኔሽን ቴሌስቱ ትበሃል። እዚኣ ሕጂ ንመሕረሲት ያጠቅም ማለት እዩ። ኣብዛ ዓድና ሓርሱ ከለዉ እንታይ ገብሩ ማለት እዩ ሓንቲ ግራት ምስ ሓረሱ በቲ ዘድልያ መሳርሒ ማለት እዩ ብሓንቲ ማሕረሻ ገይሮም ምስ ሓረስዋ እታ ግራት ወዲዮም ሽዑ ካልኣይ ግዜ እንታይ ገብሩ ማለት እዩ ነቲ መሕረሲ መሳርሒ ቀይሮም ካልእ መሳርሒ ገይሮም ነቲ ግራት ካልኣይ ግዜ ሓርስዎ ማለት እዩ። ሽዑ እቲ ካልኣይ ግዜ ሳሳይ ግዜ ቀቀያይሮም መሕረሲ ዝጥቀምሉ ዘለዉ ዝቀያይርዎ ዘለዉ ሲ ንዑ ንምቁጣብ ማለት እዩ። ኣብኡ ዘጥፍዎ ዘለዉ ጉልበት ፀዓት ካብኡ ከዓ ነዳድ ናይተን መሳርሒ ማለት እዩ ትራክተር ቶንቶዮ ዋላ መኪና እጂ ንዑ ንምጉዳል ኢላ ዝተሰርሐት እያ ማለት እዩ። ሕጂ እዚኣ ዲዛይን ከዓኒ ሰለስተ ክፋል ኣለዋ ማለት እዩ። እዚ ቀዳማይ እዚ ሮታቪተር ይበሃል። እዚ ካልኣይ ከዓኒ ቲቺዘል ፕላው ይበሃል። ሳሳይ ከዓኒ

0: ባንድ ፎርመር ባህር ማለት እዩ ሕጂ እዛ ቀዳማይ ዝስዘ ፕላ ዝበሃል ልክ ከምዚ ናይ መጋዝ ባህር እዩ ዘለዎ ማለት እዩ ሕጂ ኩሉ ግዜ ከምዚ ናይ መጋዝ ሓፂን ዝቆርፆ ማለት እዩ እዚ ከዓኒ በዛ ዲናሞ እዚኣ ማለት እዩ እዛ ዲናሞ እዚኣ ምስተሰት ነዚ ሮታ ቤተ እዚ ክሳብ ትገብሮ ማለት እዩ ከተዝሮ ጅምር ማለት እዩ ሕጂ ከተዝሮ ከላ እንታይ ትገብሮ ማለት እዩ ኣብዚ ውሽጢ ሓንቲ በበል ጌይራ ኣላ ማለት እዩ ናይዚ ዲናሞ እዚ እንታይ ትገብር ማለት እዩ ቅልጣፈ ክሳይ ትገብረለይ ማለት እዩ ትቋፃፀረለይ ማለት እዩ ሕጂ እዚኣ እዛ በበል ጌር እዚኣ እንታይ ትገብሮ ማለት እዩ ሰለስተ ዕፅፊ ማለት እዩ ኣጉዲላ ካብዚ ናይ ዲናሞ ቅልጣፈ ነዝትዎ ማለት እዩ ድሕሪ እዚ ቅልጣፈናቱ ማራ ክሳይ ኮይኑ ማለት እዩ ነቲ ሓመር ናተይ ክብትንአለይ ማለት እዩ ነታን ከይብትነ ኢልና ኢና ንዓይትና ማለት እዩ ሕጂ እዚ እንታይ ዝገብር ማለት እዩ ኣብቲ ቀዳማይ ዝገብርናሎ ምክንያት ማለት እዩ እቲ መሬት ከይተሓርሶ ከሎ ማይ ከይሃርሞ ከሎ ማለት እዩ ማይ ከይሃርሞ ከሎ እንታይ ኣለዎ ማለት እዩ ደረቂ ነይሩ ማለት እዩ ብጣዕሚ ተሪር ዝኾነ መሬት እዩ ማለት እዩ ካልኣይ ከዓኒ ምስኡ ከዓ መዓት ፀሃያያት ኣለዎ ማለት እዩ ሕጂ ነቲ ፀሃያይን ነቲ ደሪቑ ዝነበረ መሬት እንታይ ማለት እዩ ንክሰብሮ ማለት እዩ ሓይሊ ዘድሊ ስለ ዘለየና ብከምኡ ነዚ ኢትኛ ማለት እዩ እዚ ሕጂ ቀዳማይ እንታይ ገብሮ ማለት እዩ ነቲ ደሪቑ ፀና ሓመድ የራሳርሶን ነቲ ፀሃያይ ከዓኒ የኣለለይ ማለት እዩ ሽዑ እዚ ካልኣይ እዚ ከዓኒ እቲ ቺዘል ፕሎ ዝበሃል ማለት እዩ ልክዕ ከምዚ ናይ ማሕረሻ እዩ ዘለዎ ካብ ኣንግል ናቱ ከዓኒ 105 ዲግሪ ማለት እዩ ካብቲ ናቱ መትሓዚኡ ማለት እዩ 105 ዲግሪ ንከምዝኣትዩ ልክዕ ምስ መሬትታ ክገብር ማለት እዩ ንክትከል ጠቕመኒ ማለት እዩ እዚ ሕጂ ከምኡ ዝገበርናሉ እዚ ቺዘል ፕሎ ኣብዚ ካልኣይ ዝገበርናዮ ከዓኒ ነቲ ሓመድ ማለት እዩ ንክፍንቅደለይ ማለት እዩ ልክዕ ኣትዩ ነቲ ዘርኢ ከዓኒ እቲ ዘድልዮ ማይን ኣየር ንክዕቅም ማለት እዩ ኣብ ዝደለኽዎ ቁመት ማለት እዩ ካብዚ 2-3 ሰንቲሜትር ንውሽጢኣት እዩ ይሓርሰለይ ማለት እዩ እዚ ሳሳይ ከዓኒ ክሳይ ዝገብር ማለት እዩ ባንፎርመር ባህል ማለት እዩ ልክዕ ከምዚ ናይዚ ቺዘል ፕሎ ዘርክቦ ማለት እዩ ልክዕ ከምናቱ ስራሕ ኣለዎ ተወሳኺ ግን እንታይ ይገብር ማለት እዩ እዚ ቺዘል ፕሎ ነቲ ክሳይ ማለት እዩ ነቲ ዝተሓርሰ መሬት ማለት እዩ ከምዚ ካናዳ እንዳውፅአ እዩ ዝኸይድ ማለት እዩ ካናዳ ውፅኡ እዩ እንዳኸይደ ከሎ ከዓኒ እቲ ካናዳ ምውፃእ ንምንታይ ጠቕሞ ማለት እዩ ማይ ካሃር ከሎ ማይ መታን ኮንዘርቭ ክገብርቲ ሰውኢል ማለት እዩ ኮንዘርቭ ምስ ገበረ ካልኣይ ከዓኒ እቲ ዝበቁል ዘሎ ዘርኢ ማለት እዩ ኣብ መስርዓቲ ንክበቁል ማለት እዩ መስርዕ እዩ ዘትሒዞም ማለት እዩ ስለዚ እዚኦም ሰለስተዮም ፓርቲ እንታይ ይገብሩ ማለት እዩ ተሓባቢሮም ነቲ ሃገራት ማለት እዩ ካብ 19 ክንሓርስ ኢልና ንደጋግሞ ነቲ ሃገራት ብሓንቲ ግዜ ማለት እዩ ንክውዳእ ይጠቕመና ማለት እዩ እዚኣ ሕጂ እንታይ ኣለዋ ማለት እዩ ጥቕሙ ማለት እዩ ብዝኾነ ያ ትጉተት ማለት እዩ ተደሊና ብዕራይ ክንጎታ ንኽእል ኢና ተደሊና መኪና ወይ ከዓኒ ትራክተር ጌርና ክሳ ንገብራ ንኽእል ኢና ሕጂ ኣብ ብዕራይ ተመፂና እንታይ ና ንገብራ እንድሕሪ ናይ ኤሌክትሪክ ሶርስ ዘይብሉ ተኮይኑ ወይ ከዓ ባትሪ ንድሕር ዘይብሉ ኮይኑ ነዛ ዲናሞ እዚኣ እንታይ ይገብራ ማለት እዩ ይቕይራ እዚኣ ትቕየር ትኽእል እያ ወላሓን ፀገም ይብላ ብናፍታ ትሰርሕ ዲናሞ ቀይሩ ብኣ ከስራሓ ክእል ማለት እዩ ኣብ መኪና ተኮይኑ ግን ካብታ መኪና እታ ክንወስድ ንኽእል ኢና ካብቲ ናታ ባትሪ ወሲድና ምዛ ዲናሞ ማለት እዩ ኣላጊብና ካብ ናታ ሶርስ ኤነርጂ ተጠቂምና ክሳንገብሮ ንኽእል ኢና ማለት እዩ እቲ ሳሳይ ከዓኒ እታ ናይ ትራክተር ከዓኒ እዛ ዲናሞ እዚኣ እንታይ ማለት እዩ ብሓፈሻ እንታይ ንገብራ ንኣልያ ማለት እዩ እታ ዲናሞ ምስ ኣለና ካብዚኣ እንታይ ንገብር ማለት እዩ ሻፍቲ ወሲድና ማለት እዩ ዲፈረንሻለ ወሲድና ምስቲ ናይ ትራክተር ፒቲኦ ማለት እዩ ምስ ኣሲርና እንታይ ከም ካብ ናይ ትራክተር ሓይሊ ከም ትወስድ ንገብራ ማለት እዩ ስለዚ እታ ናይ ትራክተር ሓይሊ ካ እንታይ ይገብር ማለት እዩ ነዚ ምችውነት ቦ ዝበዝሕ ሓይሊ ገይሩ ካብ ናይ ዲናሞ ዝለዓሊ ተሓይሉ ማለት እዩ ብዝሓፀር ኣሳላጣ ከዓኒ ክሰርሐለ ይኽእል ማለት እዩ
1: ሙሉእ ስመይ ኣማንኤል ኣንጎሶም ይበሃል ካብ ከረን ካብ ሚኒስትሪ ሕርሻ የመፀ ብምህንድስና ሕርሻ ከዓ ተመሪቐ ማለት እዩ ኣብ ሚኒስትሪ ሕርሻ ከዓ ሰርሕ ሕጂ ኣብዚ ሃገራዊ ፌስቲቫል ኤርትራ ሒዜን መፅአ ዘለኹ ዝተመሓየሸ ቆፈታት ናይ ንህቢ እዩ እቲ ዝተመሓየሸ ቆፈታት ናይ ንህቢ እንብሎ ዘለና ብክልተ መንገዲ ተዳልዩሎ ካብቲ ቀደም ኣቐዲሙ ሕብረተሰብ ናይ ኤርትራ ክጥቀመሉ ዝፀንሐ ባህላዊ ቆፎ እንብሎ ካብኡ ተመሓሸ ቀሪቡ ዘሎ እዩ እቲ ቆፈታት ናይ ንህቢ ብክልተ ሞዴል ይተዳልዩ ዘሎ እዚ ክልተ ዓይነት ኣገባብ ብደረጃ ዓለም ዝስራሐሉ ብስነ ፍልጠት ዝተደገፈ ዓይነታት ቆፎ እዩ እዚ ቶባር ሃይቭ እንብሎ ወይ ጋብላዊ ቆፎ ዝበሃል ኣብዚ እዋን ሚኒስትሪ ሕርሻ ብሰፊሑ ሓረሶት ናይ ኤርትራ ከም ምንጪ ዘላቂ ቅረብ ናይ መዓር ንክትከውን ዝውስኩሰላ ዘሎ ቆፎ ናይ ንህብ እያ እዚአን ከዓ ብሰፊሑ ኣብ ንግዳውያን ሓረሶት ዘለዉ እቲ ላንግስትሩዝ እንብሎ እናተደራረበ ዝኽይድ ብጣውላ ዝስራሕ መብዛሕትኦም ነጋዳውያን ሓረሶት ዝጥቀምሉ ዘሎ ዓይነታት ቆፎ ናይ ንህብ እዩ ነናቱ ስታንዳርድ ኣለዎ ብደረጃ ዓለም ዝስራሐሉ ማለት እዩ እጂቲ ካብዚ ናብዚ ዘሎ

ንውሓት ፍርቂ ሜትሮ ናይ 50 ሴንቲሜትር እዩ። ናብዚ ዘሎ ንውሓት እዚ ጎኑ 50 ንውሓቱ 80 ሴንቲሜትር እዩ። ጥልቀት ናቱ ካብዚ ናብዚ ድማ ናይ 25 ሴንቲሜትር ኣለዎ። እዚ ሓደ ድማ ልክዕ ከምኡ 40 ሴንቲሜትር ጎኑ ክህልዎ ከሎ 50 ሴንቲሜትር ከዓ ንውሓት ኣለዎ። ጥልቀቱ ከዓ 25 ሴንቲሜትር ኣለዎ ማለት እዩ። ሕጂ ነዚአን ነተን ዝፀንሐ ከም ተቐዲመ ዝጠቐስክዎ ነቲ ሕብረተሰብ ናይ ኤርትራ ክጥቀመሉ ዝፀንሐ ባህላዊ ቆፎታት ናይ ንህቢ ብክልተ ዓይነት ኣገባብ በዝን በዝን ከም ዝጥቀምሉ በቲ ኣብ ከባቢኡ ዝርከብ ጥረ ነገር ተጠቂምና ማለት እዩ። ኣብነት ሻምብቆ ኣሎ፣ ስልክ ኣሎ፣ ዒባ ኣሎ። ኣብዚ እውን ልክዕ ከምኡ ሻምብቆ ኣሎ፣ ስልክ ኣሎ፣ ዒባ ንዑ መተሓሓዚ ዝኾን ከዓ ካብ ናይ ባዮጋዝ ስለሪ ተጠቂምና ኣዳሊና ኣለና ማለት እዩ። ከምቲ ዝበልኩም እዚአን ልክዕ እቲ ጋብላዊ ቆፎ እቲ ቶባር ሃይቭ ንብሎ ማለት እዩ ብክልተ ዓይነት ኣገባቢ ዝስራሕ ብከምዚ ዓይነት ዝቁረፅ ማለት እዩ። ካልእ እውን ብዘመናዊ በቲ ኣብ ላንግስትሮዝ ዘሎ ከዓ ብከምዚ ዓይነት እውን ክተዳለዎ ትኽእል ኢኻ። እዚ ነቲ ፍሬምስ ነቲ መዓር ዝስከም ወይ እቲ ንህቢ መዓር ዝሰርሐሉ ፍሬምስ እዩ። እዚኣታ መእገድ ንብላ ባይ ዲዛይን ማለት እዩ። እቲ ሽመኛን እቲ ዕንዝራን ዘይሓልፋ ነቲ ሽመኛን ነቲ ዕንዝራን እነመሓደረላ ወይ ፈሊና ንሕዛ ቦታ ንምፍላይ ንጥቀመላ እያ። ካልእ እዚኣ ኸ እታ መጋረድን ንብላ ነቲ ቆፎ ነቲ ዲስታንስ ወይ ነቲ ስራሕ ናይቲ ቆፎ ንምሕዳር ንጥቀመሉ ዓይነት እንታይ ባህል እዩ ማለት እዩ። ንምግራድ ሓሓሊፉ እንተከይሰርሕ ንምግራድ ንጥቀመሉ እዩ። ልክዕ ኣብታ ዘመናዊ ዓይነት ንጥቀመላ ኣገባብ ድማ እዚኣ እታ ናይ ብሩደር ንብላ እታ ንሓሰኻ ንጥቀመላ ማለት እዩ። ነዚኣ እቲ ሓሰኻ ሰሪሑ ምስ ወደአ እታ መእገዲ ተጠቂምና እታ ኩን ኤክስክሉደር ንብላ ማለት እዩ ወይ እታ መእገዲ ንብላ ንዓ ጌርና ነዚኣ ሰሪሑ ምስ ወደአ ድማ ልክዕ ነዚኣ ደሪብና ድማ ነዚኣ ንደርባ ማለት እዩ። ካብዚኣ ንላዕሊ ዘሎ ትመዓር ከዓ ልክዕ ከምቲ ኣብቲ ዘመናዊ ኣብቲ ብጣውላ ዝስራሕ እቶም ኮመርሻል ፋርመር ዝጥቀምሉ ልክዕ ከምኡኻ ፅሩይ ፃዕዳ መዓር ኣለና ማለት እዩ። ልክዕ ከምዚ ክጠቕሶ ዝፀናሕ ኩካ እዚኣውን ልክዕ ብክልተ ኣገባብያ ትዳሎ። እቲ ሓደ ልክዕ ከምቲ ናይ ዘመናዊ ብማሽን ዝዕሰር እዩ። እንተዘይኮይኑ ድማ ከምቲ ናይ ጋብላዊ ቆፎ ንብሎ ማለት እዩ ቶባር ሃይፍካ ኣለዎ። እዚ ሕጂ ተቆሪፁ ምስ ቅጭኡ ብሽየጥ እዩ። ኣብዚ ከዓ ትብዚ ዝስራሕ መዓር ከዓ ኣብ ማሽን ተኣሲሩ ተፀሚኡ ትወለላ ኮይኑ እቲ ካልእ ዝተረፈ ድማ ኣብ ቫሊ ኣዲሽን ሓረሶ ዝጥቀምሉ ኣገባባት ኮይኑ ተዳልዩሎ ማለት እዩ። ዜነ ዘለዋ ይቐኒ ኣሎ።

መጀመርታት ሙሉእ ስሜ ሰናይ ኣቕባ ዝግበሃል ተማራይ ረባይ ዓመት ሕርሻዊ ምህንድስናይ ካልእ እዚኣ ሒዝና መፂና ዘላ ናይ ላሜራ መቕረፂት ማሽን እያ። እዚ ኩሉ ሰብ ከምቲ ጥቀመሉ ነበረ እዛ ትራንሻ ወይ ድማ ብመቐዚ ዝቆርፅ ነሩ ቅድሚ ሕጂ ላሜራ እሱ ዘይ ፀገም ኣለዎ ሕጂ ሱ ሓደ ጉልበት ሓትት ግዜ ትደለኸይ ዓቐን ከይመፃልካ ክጠባብቦ ክእል እዩ። ረባይካ ረጉድ ናይቲ ላሜራ ከ ረጉድ ላሜራ ተኮይኑ ብመቐዝ ኣይቆረፅ ነይሩ። እዚ ነዚ ጉድለት ምሽፋን ከዓ እዛ ማሽን ተሰሪሓ ማለት እዩ። እዛ ማሽን ሓደ ዓቐን በዕላ በዚ ዓቕነት ተወስድ በቲ ስኻዳፍከ ዓቐን ናይ ዓቐን ጉድለት ጠፊኡ ካሎ ማለት እዩ። ካልኣይ ኣርባዕተ ላማ ስለ ዘለዋ ብሓንሳብ ኣርባዕተ ላሜራ ሓንሳብ ክቆርፀልካ ትኽእል እያ ማለት እዩ። ካብኡ ቀፂላ ከ ስልጥነትካ ኣብ ማሽን ስለ ዝኾነት ከዓ ሓደ ሰብ በይኒ ኮይኑ ኦፐሬት ገብራ ክእል እዩ። በዚ ኣላተ ናይ ሓይሊ መቆፃፀሪ በዚ ርግፅ ዝብላ እናገበረት ትኸይድ ማለት እዩ። ካልእካ ርጉድ ናይ ላሜራ ክሳዕ 2 ሚሜ ዝበፅሕ ርጉድ ዘለዎ ላሜራ ከ ብስልጥነት ኖርማል ትቆርፀልና ትኽእል እያ ማለት እዩ።

0: ብፁር
1: ሽመይ ዘከርያ ስብን ይበሃል። ኣብ መሕዘን ሰንኣን ይነጥፍ ስጋብ ሕጂ ከዓ ዝተፈላለዩ ዓይነት ማሽናት ብመሓዝ ናብ ኤክስፖ ዓመታዊ ናይቲ ዓመት ዝበለፀ ፍርያ ዝበልክዎ ሒዘ የቐርብ ማለት እዩ። እዚኣ ልክዕ ከምዚኣ እተን ዕፉን ልክዕ ከምዚኣ ገይራ ትጨጭፈን ደርጋ 7 ኩንታል ዕፉን ኣብ ሰዓት ጨጪፋ ትበካ ማለት እዩ። በዚ እቲ ሱማ ይወፅእ፣ በዚ ከዓ እቲ እኽሊ ኣብ ክሻይካ ትቕበሎ። በዚኣ መእተዊት ናተያ ሕጂ ብሞተር ናይ ናፍታ ዝሰርሕ ኮይና ከምዚ ገይራ ዕፉን ክጨጭፍ ፀኒሓ ድሓር ዕፉንካ ምስ ወዳእካ ከዓ ነቲ ሱማ ነቲ ቃንጫ ንክትጥሕን ከዓ እዛ መካኒዝም እዚኣ ተቐይራ። እዚኣ ንኣብነት ዘና 4 ብሎነ ፈቲሕካ ነዛ ካቨር ኣሊኻ እታ ኣብ ውሽጢ ደላ ተፈቲሓ ወፅያ እዚኣ ከዓ ልክዕ ኣብኣ ተኣት ሞ እዛ ካቨር ሸፊንካ ሽዑ ቃንጫ ከዓ ትጥሕነልካ። ሕጂ ቃንጫ ዝተፈላለየ ዓይነት ቃንጫ ክኸውን ይኽእል፣ ቃንጫ ማሸላ ክኸውን ይኽእል፣ ቃንጫ ዕፉን ክኸውን ይኽእል። ንባዕለቱ ሱማውን ጢሒና ንመዓላ ክውዕል ይኽእል እዩ። ናይ መዓላ ብዘየገድስ ማለት መግቢ እንስሳ እንድሕር ኮይኑ ቁርቢ ህፍትማ ኣቢልካ ክበልዕዎ ክእሉ እዮም። ንካልእ መዓላ እውን ከምኡ። ሕጂ እዚኣ ንጥሉልን ንቁፅን እያ ትፅሕን። ጥሉል ንኣብነት ከም ኣልፋ ኣልፋ ዝኾነ ተረፈ ኣሕምልቲ ጢሒና ልክዕ ከም ፍሩስካ ገይራ እያ ትህበካ ማለት እዩ። ብጣዕሚ ውፅኢታዊት እያ ንሓረሶት፣ ብጣዕሚ ኣገዳሲት ማሽን እያ። ሕጂ እሱ ጥራሕ ኣይኮነን ዋላ ንኮምፖስት ንምድላውን ኩሉ ግዜ ተረፍ መረፍ ምህርቲ ናትና ይኹን ዋላ እቲ ድኩዒ ክቦ ኮይኑ ክመፅእ ከሎ ብሓንሳብ ንዑ ብሓደ ቦታ ዓብዒብካ ንክተብስሎ ነቲ ደረጃ ናይ ባህርያዊ ድኩዕ ንክበፅሕ ብዙሕ ግዜ ይድወስደሉ። በዚያ ገይሩ ንድሕር ተጣሒኑ ግን ዋላ እቲ ድኩዖ ኩና ላቲ ኣሕምልቲ ቀልጢፉ ንክበስሊ እውን ትሕግዝ ማለት እዩ። ዋላ ንባህርያዊ ድኩዕ ንምድላው እውን ሓጋዚት ማሽን እያ። ሕጂ ዕፉን ጥራሕ ኣይኮነን እንኮላይ ጥረታት እውን ትገብር እያ። ንኣብነት ሓሰር ደይብሉ ዓይነት ጥረ ንኣብነት ከም ባልዶንጋ ዓተር፣ ዓይኒ ዓተር፣ ስጋብ ማሸላ ማሸላ ብጉንባእ ጥራሕ ስለ ትወሃብ ትኩለስ ንክተውፃእ ፀገም የብሉ። እቲ ሓሰር ደለዎ ክኸውን ከሎ ግን ኣብቲያ ዘለዋ ሓሰር ደለዎ ነገር ከም ስገም ስርናይ እታ ኣብ ስእል ደላ ብጫ ማሽን እሳ ሕጂ ንስገም ስርናይ ትገብር እያ። ድሮ ከማእተን እውን ሰሪሕና ኣብ መዓላ ውዒለን ኣለዋ ኣብ ኢድ ሓረሶት ኣለዋ መሰረት ፈጢረና ሎም ኣለዋ። ብዓብኡ ግን እዚኣ እዚኣ ብጣዕሚ የደፊየላ። ንምንታይ እቲ ሽግር ናይ ሓረሶትና ስለዝተገንዘብክዎ ቅድሚ ሕጂ ብበትሪ ጌርካ ኣብ ክሻ ኣሲርካ እናነፀረካ እንዳበለ ይደብል ነይሩ። እዚኣ ምስ መፀት እዚኣ ሳላ ተሰሪሐ ደላ ግን ሓረስተይና ብቐሊሉ እቲን ምህርቱ ጨጪፉ ንኽእክበን ይሕግዞ ማለት እዩ። ቃንጫ እውን ከምኡ ተጣሒነን ብግቡእ ካእተን ቃንጫ ንማ ኣብ መዓላ ይውዕላ።
2: ኣራይ ስመይ ዮናስ ሓደራ ዘምክኤል ይበሃል። ተሳታፋይ ናይ ምህዞን ሰንዓን ተሳታፋየ ናይ ሎም ዘበን ኣቕሪብናዮ ዘለና ስራሕ እዚ ብኦልዮ ብሩሻቶ ዝሰርሕ መጎጎ ፕላስ ናይ ፀብሒ ናይ ውራይ መብሰሊ እንደገና ካልእ ናይ ዓተር መቕለዊ ናይ ስዋ ዝኸውን ናይ መጠቃ መቕለዊ ብኦልዮ ብሩሻቶ ዝሰርሕ ኣቕሪብና ኣለና ማለት እዩ። እዚ ከዓ እንታይ እዩ እቲ ኦልዮ ብሩሻቶ ዝበሃል ዝጓሓፍ ናይ ማካይን ሓተላ ማለት እዩ። ኣብ ክንዲ ዝጓሓፍ ናብ ጥቕሚ ንውዕሎ ኣለና። እንታይ እዩ እቲ ተጓሒፉ ኣብ መሬት ሳዕሪ ክበቕሎ ዘይክእል ነገር ናብ ኢነርጂ ቀይርና ካብ ገፅ መሬት ነጥፈኦ ኣለና። ካልኣይ ነገር ናብ ጥቕሚ ደቂ ሰብ ነውዕሎ ኣለና ማለት እዩ። ሓንቲ ሊትሮ ማይ እተ ኣብ ማይ ፈሲሳ ሓንቲ ሊትሮ ኦልዮ ብሩሻቶ ኣብ ማይ ትረአ ፈሲሳ ስጋብ 1,000,000 ሊትሮ ማይ ክተባላሹ ትኽእል። ኣብ መሬት እንተደኣ ተኳዒ ከዓኒ እቲ ዝተኳዓወሉ ቦታ ሳዕሪ ይኹን ገረብ ይኹን ክበቕሎ ስለ ዘይክእል ነዚ ዘይጠቅም ባእታ ናብ ኢነርጂ ቀይርና ካብ ገፅ መሬት ነጥፈኦ ኣለና ማለት እዩ። ስለዚ ብሓፂሩ እዚ ኣብ እኩባት ሰባት ናብ እኩባት ሰባት ክንብል ከለና ከምዚ ኣብ ናይ መርዓ ኣብ ናይ ማሕበራት ኣብ ናይ ሰራዊት ኣብ ክንዲ ብዕንጨይትን ፀብሐን ኣፍለ በዚያ ንሪኣ ዘለና ብ5 ሊትሮ ሓደ ሙሉእ ናይ ሓደ እኩብ ሰብ ናይ 50-60 ሰባት መግቢ ከነብስል ንኽእል ብዝሓፀረ ካብ ቦታ ናብ ቦታ ከዓ ኸይድ እዩ። ኤሌክትሪክ ኣየድልዮን እዩ። ብናይ ባትሪ 12 ቮልት ናይ መኪና ባትሪ ክሰርሕ ይኽእል፣ ብንኣሽቱ ፓነል ናይ ሶላር እውን ክሰርሕ ይኽእል። ሕጂ እቲ ጥቕሚ ናይ ዚ እንታይ ካብ ቦታ ናብ ቦታ ኣብ ዝኾነ ቦታ ከነንቀሳቀሶ ንኽእል፣ ብሕስር ኣቑሑት ከዓኒ መግብና ከነብስል ንኽእል። ኣግራብ ኣይንቆርፅን ኢና፣ ፍሓም ኣይንጥቀምን ኢና ማለት እዩ። ከምኡ ሉሴሶ እዚ ከምኡ ናይ መጠቃውን ከምኡ ማለት እዩ ዓተር ክንቀልበሉ ንኽእል ቅጫን ስንክተሉ ንኽእል ናይዚ ከዓ ብሓሙሽተ ሊትሮ 75 ኪሎ ዓተር ክንቀልቡ ንኽእል ከምኡ እዚ መጎጎ ኣቕሪብናዮ ዘለና እዚ መጎጎ እዚ ጭቃ መጎጎ ናይ ዓድና እዩ እቲ ሓዊ ንጥቀመሉ ዘለና ልክዕ ከምኡ ብኦልዮ ብርሻት እዩ

0: ብሓሙሽተ ሊትሮ ከዓኒ ሙሉእ ናይ ገዛ ሓደ መልወሲ ሙሉእ ሰንኪትና ቅጫ ውን ይኹን ሰንኪትና ክንውድእ ንኽእል። ስለዚ ብሕሱር ነገር መብራህቲ ይሃሉ ኣይሃሉ፣ ጋዝ ይሃሉ ኣይሃሉ ኣይንሽገርን ኢና ማለት እዩ። ካልእ ኣቕሪብና ዘለና ከዓዚ ፍልይ ዝበለ እኽሊ ዘኽይድ ማሽን እዩ። እዚ እኽሊ ዘኽይድ ማሽን ቅድሚ 17 ዓመት ንመጀመርታ ግዜ ኣብ ኤርትራ ሓንቲ ማሽን ከምዚ ኣዳልየ ነይረ ብቲቲኦ ሻፍት ብትራክተር ትሰርሕ ንመጀመርታ ግዜ ኣብ ኤርትራ ኣነ የዳልየ ነይረ። ሕጂ እውን ድሕሪ 15 ዓመት እዚኣ ዘዳለኽዋ ማሽን ኣላ። እዚኣ ከዓ ፍልይ ዝበለት እንታይ ዘብላ ናታ ሞተር ኣለዋ ብድሕሪት በት ናታ ሞተር ብ4 ሊትሮ ናፍታ ሓደ ሰዓት ሙሉእ ክትሰርሕ ትኽእል። ኣብ ውሽጢ ሓደ ሰዓት ከዓኒ 19 ተቐሚጦ ከተኽይድ ትኽእል። ናይዚኣ ፍልይ ዘብላ ነገር እንታይ እዩ? ተጎሲሳ እያ ትኸይድ። ሓሰር ንበይኒ እያ ተውፅኦ፣ እኽሊ ከዓ ንበይኒ እያ ተውፅኦ። ስለዚ ኣብ ሓደ ሰዓት ከባቢ ካብ 9 ክሳብ 10 ኩንታል እኽሊ ከነኺደላ ንኽእል። እቲ ካልእ ጥቕሚ ናይዚኣ እንታይ እዩ? እቲ እኽሊ ክኽየድ ከሎ ኣይስበርን እዩ። ናቲ እኽሊ ትሰብር ተ ኮይና ንመግቢ እምበር ንዘርኢ ኣይከውን። ሓደ ብልጫ ከዓስ እዩ ብጀካ ጣፍ ከዓ ኩሉ ዓይነት ኣእኻል ከተኺደልና ትኽእል ማለት እዩ። ሓቂዘካድጊ
1: ናይ ህዝበይ ክብሪ ዝኸበርኩም ተኸታተልትና ንገለ ካብ ዕላማታት ናይ ምህዞን ሰንዓን ኣብ ሳይንስን ቴክኖሎጂ ንተምሃሮ መንእስያት ፅልዋ ንምፍጣር ከምኡ ድማ ኣብ ናሓድሕድ ዘሎ ሞያዊ ተመክሮ እንታይ ከም ዝመስል ምልዋጥ እዩ ነይሩ። ክቡራት ተኸታተልትና ኣዳራጂ ስሪሕ ሒዛቶ ዘላ ናይ ምህዞን ሰንዓን ንገለ ክፋሉ ካብቲ ብዙሕና ክነርአኩም ፀኒሕና ንዝያዳ ድማ ብኣካል መፂኹም ኣብቲ ውሽጢ ኣብቲ ቅርዓት ዘሎ ምህዞን ሰንዓን እንታይ ከም ዝመስል ብፍላይ ድማ መንእስያት መፂኹም ክተሳተፉ በዛ ኣጋጣሚ እዚ ክዕድም ይደሊ። ደጊምና ርሑስ ቅንያት ፌስቲቫል ኤክስፖ 2026 ንኽሉና።

6 ኣብ ንብረት ዝወረደ ዕንወት ድማ 93,000 ናቕፋ ዝግመት ዕንወት እዩ። እዚ ድማ ኣብ ዞባ ደቡብ ኣብ ዝሓለፈ እዋን ዝተኸስቱ ሓደጋታት ክሳብ ክንደይ ኣዕነውቲ ሓደጋታት መንባሮም እዚ ኣብዚ ንዕዘቦ ዘለና ስታስቲካዊ ፀብጻብ ገለ መረዳእታ ክህበና ዝኽእል ኣብነት እዩ። ኣብ ዞባ ዓንሰባ ዝነበረ ስታስቲካዊ ፀብጻብ ከ እንታይ እዩ ዝመስል ምስል ንዕዘቦ ብዙሕ ሓደጋታት 7 መጠን ሞት 1 ከቢድ መጉዳእቲ 1 ፎክስ መጉዳእቲ 8 ኣብ ንብረት ዝወረደ ዕንወት ድማ 36,853 እዩ ተመዝጊቡ ነይሩ። ኣብ ዞባ ጋሽ ባርካ ዝነበረ ፀብጻብ ምስል ንዕዘቦ እውን ዝተመዝገበ ቁፅሪ ሓደጋታት 19 መጠን ሞት 1 ከቢድ መጉዳእቲ 5 ፎክስ መጉዳእቲ ድማ 8 እዩ ነይሩ። 9,800 ናቕፋ ዝግመት ዕንወት ኣብ ዝሓለፈ እዋን ተመዝጊቡ ተዓዚብና ነርና። ናብ ዞባ ሰሜናዊ ቀይሕ ባሕሪ ዝነበረ ስታስቲካዊ ፀብጻብ እንታይ እዩ ዝመስል ክንዕዘቦ ምስ እንፍትን ድማ ዝተመዝገበ ቁፅሪ ሓደጋታት 7 መጠን ሞት ኣይነበረን። ከቢድ መጉዳእቲ 3 ፎክስ መጉዳእቲ 4 ኣብ ንብረት ዝወረደ ዕንወት ድማ 107,250 ናቕፋ ዝግመት ዕንወት ተዓዚብና ኣሎና። ከምዚ ኣብዚ ፀብጻብ እንዕዘቦ ዘለና ድማ ኣብ ሰሜናዊ ቀይሕ ባሕሪ ብተደጋጋሚ እንቕበሎ ዘለና ስታስቲካዊ ፀብጻብ ምስ እንዕዘቦ ዘጋጥም ቁፅሪ ሓደጋታት ወላውካ ብቁፅሪ ዝሓሸ እንተኾነ ኣብ ንብረት ዝምዝገብ ዘሎ ዕንወት ግን ብተዛማዲ ኩሉ ግዜ ካብ ኩሎን ዞባታት ዝለዓለ እናኾነ ይቕፅል ኣሎ። ኣብዚ እዋን ተተቐቢልናዮ ዘለና ስታስቲካዊ ፀብጻብ ምስ እንዕዘቦ ድማ ሕጂ ድማ እቲ ዝለዓለ መጠን ዕንወት 107,250 ናቕፋ ኣብ ዞባ ሰሜናዊ ቀይሕ ባሕሪ ተመዝጊቡ ተዓዚቡ ና ነርና። ኣብ ዞባ ደቡባዊ ቀይሕ ባሕሪ ግን ዝተመዝገበ ሓደጋን ሳዕቤናቱን የለን ዝብል ስታስቲካዊ ፀብጻቢና ተቐቢልና። እዞም ኣብዚ ተዘርዚሮም እንዕዘቦም ዘለና ጠንቅታት ሓደጋ ኣብ ኩሉ እዋን ንጠቕሶ ዘለና ስታስቲካዊ ፀብጻብ እቶም ዝለዓሉ ጠንቅታት ሓደጋ ኮይኖም እዮም ዝቕፅሉ ዘለዉ። ስለዚ ኣብዞም ጠንቅታት እዚኦም እውን ዓቲብና ክንሰርሕ ከም ዘለና ገለ ክረዳእና ዝኽእል ኣብነት እዩ። እዚ ብቁፅሪ ምስ እንዕዘቦ ድማ ሓደገኛ ኣመራርሓ 17 መስመርካ ዘይምሓዝ 14 ቀዳምነት ዘይምሃብ 10 ርሕቐትካ ዘይምሕላው 11 ኣዝዩ ተፀጊዕካ ምሕላፍ ድማ 14 ሓደጋታት ዝኸተሉ ጠንቅታት ነይሮም። እዛ ንዕዘባ ዘለና ሓደጋ ኣብ መወዳእታ ወርሒ ሰነ ኣብ ከባቢ እምኒ ሓይሊ ድርኮ ዘጋጠመ ሓደጋ እዩ። መራሒ እዛ ተሽከርካሪት ናይ ገዛ መኪና እያ። ካብ ክረብዑር ተበጊሳ ናብ መንደፈራ ዝወስድ መስመር ኣብ እተጓዓዘሉ ዝነበረት ኣብ ከባቢ እምኒ ሓይሊ ድርኮ ኣብ ዝበፅሓትሉ እዋን ካብ መስመራ ወፅያ ብቢንቶ ምስ ፀደፈት ዘጋጠመ ሓደጋ እዩ። እዛ ተሽከርካሪት እዚኣ ልዕሊ 9 ሰባት ፅዒና እያ። ጉዕዞኣ ካብ ክደብዑር ናብ መንደፈራ ተበጊሳ ኣብ እምኒ ሓይሊ ኣብቲ ከባቢ ቢንቶ ምስ በፅሐ ድማ መራሕዛ ተሽከርካሪት ብዝተኸተሎ ሓደገኛ ኣመራርሓን ዝነበሮ ሸለልትነትን ኣብ መወዳእታ እዛ ንዕዘባ ዘለና ተሽከርካሪት ካብቲ ሓዲድ ናይ ቢንቶ ወፅያ ናብ በቲ ቢንቶ ክትፀድፍ ተዓዚብናያ። ብሰንኩ ድማ መጠን ሞት ኣብቲ እዋን 2 መጠን ሞት 5 ከቢድ መጉዳእቲ 2 ድማ ፎክስ መጉዳእቲ ተመዝጊቡ ነይሩ። ካብቶም ከቢድ መጉዳእቲ ኣጋጢሞዎም ናብ ሆስፒታል መንደፈራ ተጓዒዞም ዝነበሩ ድሒሩ እውን ዝሰዓበ መጠን ሞት ነይሩ። ናብ 3 ልዕሊኡን መጠን ሞት ክቢል ኣሎ። ስለዚ ካብዚ ሓደጋ እንታይ ኢና ክንምሃር ንኽእል እንተደኣኢልና ሓደ ልዕሊ ዓቐን ፅዕነት ኣብ መኪና እንተደኣ ፅዒና ኣለና ብዙሕ ሰባት እንተደኣ ሃልዩ ኮይኑ እንተደኣ ሓደጋ ኣጋጢሙ ክስዕብ ዝኽእል ዕንወት እዚ ንዕዘቦ ዘለና እዩ። እሱ ጥራይ ዘይኮነ እውን ኩሉ ግዜ መኪና ኣብ እንመርሓሉ ዘለና እዋን ጥንቁ ኣመራርሓ ክንክተል ኣብ ቢንቶ ኣብ ንኣትወሉ ብፍላይ ተጠንቂቕና ክንሓልፍን ክንሰግርን ከም ዝግባአና ድማ እዚ ኣብዚ ተዓዚብናዮ ዘለና ሓደጋ ሓደ ካብቲ ኣብነት ክኾነና ዝኽእል ሓደጋ እዩ። ምክንያቱ መራሕዛ ተሽከርካሪት እዚኣ ናብ ቢንቶ ኣብ ዝኣተወሉ ዝነበረ እዋን ብጥንቃቐ ክመርሓ ክንዝፍትን ብዘርኣዮ ሸለልትነትን ሓደገኛ ኣመራርሓን ሂወት እዞም ዝጠቐስናዮም ሰባት ተወሲዱ ከቢድ መጉዳእቲ ፎክስ መጉዳእቲ ኣጋጢሙ እዚ ድማ ኣብቲ ማሕበረ ቁጠባዊ ሽግር ናይቲ ሕብረተሰብና ክፈጥሮ ዝኽእል ተፅዕኖ እውን ብምግንዛቡ ኣገዳሲ እዩ። እዚ ጥራይ ዘይኮነ እውን ኣብታ ተሽከርካሪት ከቢድ ዕንወት ወሪዱ እውን ንዕዘቦ ኣለና። ስለዚ ሓላፍነታዊ ኣገባብ ኣመራርሓ ተሽከርካሪት ክንክተል ግዴታና እዩ። ከምኡ እንተዘይጌርና ድማ እዚ ተዓዚብናዮ ዘለና ሓደጋ ሓደ ካብቲ ከጋጥም ዝኽእል ብሰንኪ ሸለልትነት ከጋጥም ዝኽእል ሓደጋ ወይ ድማ ኣብነት እዩ ኢልና ክንገልፅ ንኽእል። ስለዚ ንቕሓትና ክብምባል ሓደጋታትን ሳዕቤናቶምን ንከላኸል። ሰላም።

0: ብመሰረት ስታስቲካዊ ጸብጻብ ፖሊስ ትራፊክ ኣልኮላዊ መስተ ሰቲኻ መኪና ምምራሕ ዓመታዊ ልዕሊ ካልኦት ዝተፈጸሙ ሓደጋታት ዕቤት ዘርኢ ዘሎ ጥንቅታት ሓደጋ እዩ። ኣልኮላዊ መስተ ሰቲኻ መኪና ምምራሕ ንሱ ዘስዕቡ ሓደጋታት ድማ ኣብ ሰብን ንብረትን ፎኪስ ከቢድ ክሳብ ናይ ሞት ሓደጋ፣ ኣብ ንብረት ድማ ብኣሽሓት ዝቝጸር ናይ ገንዘብ ዕንወት ብተደጋጋሚ ከስዕብ ጸኒሑን ኣሎን። መስተ እንተርፎ ክሳራ መኽሰብ የብሉን። ብፍላይ ኣብ ኣፍሬቲ ዜጋታት ሓንቲ ሃገር ከቢድ ሃስያ ይውርድ። ብዘይካዚ መስተ ኣብ ጥዕናዊ፣ ማሕበራዊ፣ ኣእምሮኣውን ቁጠባውን ሃሲኡ ብቐሊል ዝግመት ኣይኮነን። ስለዚ ድማ እዩ ኣልኮላዊ መስተ ሰቲኻ መኪና ምምራሕ እንትርፎ ክሳራ መኽሰብ የብሉን ዝተባህለ።
1: መስተ ሰቲኻ መኪና ኣይትዘውር ወይ መስተ ሰቲኻ ተሽከርካሪ ትኾነ ትኾነ ኣይዘውር ንብል ንድሕነት፣ ምክንያቱ መስተ ሰቲኻ ህይወት ብብዝሒ ይጠፍእ። ከቢድ መቁሰልቲ ከቢድ ቀሊል መቁሰልቲ ስንክልና ይጠፍእ ስለ ዘሎ ነዚ ንኸይመፅእ መስተ ተሰቲኻ ማኪና ኣይትዘውር ዝብል መምርሒ ዘለና። እዚ ድማ ተጠንቂ ዝመፅእ ዘሎ መስተ ሰቲኻ ብብዝሒ ሓደጋታት ከቢድ እሞ ከዓ ስድራ ቤታት ዝህሰ ኣለዉ። ምክንያቱ ኣካል ጎድላ ኣሎ፣ ሰብ ኣላይ ስድራ ነበረ እውን መውት ኣሎ፣ እታ ስድራ ስንፈላል ትኸውናላ ተዛዕበ እውን ስንክልና ስንኪሎም እውን ካብ ኩሉ ነገር ዝተረፍሉ። ስለዚ መስተ ሰቲኻ ኣይትዘውር ኢና ንብል ንሕና እዚ ከዓ ካብ ዝተፈላለየ ግዜ ምእረምታ ንህብ ኢና ቁፅፅር ነካይድ ኢና። ኣብ ርእሲ እዚ ግንቲ ሕብረተሰብና ገና ደይነቕሓሉ ጉዳይ ዘሎ ናይ መስተ ጉዳይ እዩ።
0: ኣልኮላዊ መስተ ሰቲኻ ምምራሕ ኩልኩል እዩ። መስተ ሓደ ካብ ኣወለፍቲ ባእታታት ብምዃኑ ዋላ እኳ ኣብ ጥዕናዊ መዳይ ሃስያ እንታለዎ ደጋጊምካ ክትሰትዮ ዝዕድን እዩ። ብመንፅር ደጋጊምካን ልዕሊ ዓቐን ምስታይን ከዓ ውፅኢቱ ንሓደጋ ዘቃልዑ
1: ክንዲ ናይ ሰተ ሰከንዲ ጉዳይ መስተኻ እናፊስካ ማኪና ትዝውር ደሓና ኣለኹ እንዳበልካ ነዊሕ ግዜ ማኪና ክትዝውር ምድላይ ካብቲ ዝሰተኻሉ ቦታ ንብፃይካ ድ ወይ ካልእ ታኽሲ ጌርካ ፅሑነ ክንዲምባል ብማኪና ገይረ ክኸይድ እንዳተባሃለ ነቲ ሓደጋ ካብ ግዜ ናብ ግዜ የካብዶ ኣሎ።
0: እቲ ሰትዮ ዓቐን ናይ ኣልኮል ኣብ ደምካ ተዓቂኑ ብመሰረት ዓንቀፅ ሕጊ 5-3 ዝኽስስ ምዃኑ ይሕብር። ኣብ ዝበዝሕ መረዳእታና እንተሎ ግን ኣልኮላዊ መስተ ልዕሊ ዓቐን ሰቲኻ ምምራሕ ንሰብ መካየን ጥራይ ዝምልከት ኮይኑ ኢና ንርድኦ። እንተኾነ ግን ብተሽከርከርቲ ዝፍለጣ ሽግለታን ሞተር ሳይክልን እውን መራሕትን ኣብ ግዜ ምንቅስቓሶም መስተ ሰትዮም ክመርሑ ንዕዘብ ኢና። እዚ ድማ ከምቶም መራሕቲ መካይን ንሓደጋ ዝተቓልዓኻ ምዃንካ ምዝከር ኣገዳሲ እዩ።
1: ንሕና ኩሉ ግዜ ኣብ ለይቲ ኹን ቀትሪ እውን ኣይንብልኒ ኢና እቲ ተፍትሽ ነካይዶ ዋላብ ቀትሪ እውን ተገጢምና ዘጠራጥረና ሰብ ብመስተ ንጥርጥሮ ሰብ ጠጥ ኣቢልና ክንሓቶ ኣምፂና ክንዕቁኖ ስራሕናይ ማለት እዩ መምርሒናዩ። እቲ ዝያዳ ኣብ ለይቲ ንፀቕጠሉ ግን ትበዝሕ ኣብ ሕብረተሰብና ኣብ ቀትሪ ኣብ ስራሕ ካልእ ዋኒሉ ስለ ዝውዕል ኣብ ለይቲ ኣብ ትባራት ኣብቲ ለይታዊ ትልሂት ትንቀሳቀስ ብኸምኡ ኢና ትለይቲ ንጠቕሰሉ እምበሪ ንፀቕጠሉ ኣብ ተፈላለየ እዋናት ዋላ ንጎ ኹን ዋላ ወጋሕታ ኹን ዋላ ቀትሪ ኹን ግን ነቲ ሰብ ኣብ ምንቅስቃሱ ሕራጠራጢርካ ወይ ካብ ባር ክወፅ ከሎ ፍሉይ ምልክት ተሪኢካሉ ጠጠዋ ኣቢልካ ተሓቶ ዋላ ቀትሪ ጥራይ ደንሰት ምሸት ክሕዙና እዮም ዝብሉ ሰባት ኣለዉ። ኣነ ግን እንታይ ዝብል ካብ ፖሊስ ትራፊክ ጥራይ ደኮና ክንጥቀቅ ዘለናስ ንሂወትና ንሂወትና እቲ ምዕቃንሲ ንሕና ክነጥቁዖ ወይ ንክትቆፅዕ ኢልካ ይኮንካ ንሂወቱ ድሕነት እዩ። ከምዚ ቀዲመ ዝበልካ ክንደይ ዝሕጎስ ኣሎ ዋዲሕንኩምና ማኪናና ሕሽኩም ሓዲርኩም ዓቂንኩም ሕሽኩምና ዝብሎ ሕጂ ከዓ ንመሓዝ ጥራይ ዘይኮነ እዚ እዚ መስተ ሰቲና ማኪና ንዝውሮ ንምሉእ ሕብረተሰብና ጥቕሚ ምዃኑ ክንደይ መንእስያት ዝስንክሉ ኣለዉ ክንደይ ቆልዑ ዝስንክል ኣለዋ ክንደይ ዓበይቲ ሰንኪሎም ኣብ ኣልያ ናይ ስድራ ዝወደቕ ኣሎ ንከምዚኢታት ንድሕነት ሕብረተሰብ ምዃኑ ክንርድእ ንኽእል። እቲ ንሕና ግን ኩሉ ግዜ እታ ደምፃኻ ርእስቲ ቀትሪ ንብል ለይቲ ንብል

0: ምስ ትጥርጥር ናይ ሰብ ኣብ ድኾነ ሰዓት ክንፍትሽ ወይ ክንሰርሕ ምዃንና በዚ ኣጋጣሚ ገልፀልካ ማለት እዩ።
1: ዓመታዊ ጠንቂ መስተን ሳዕቤናትን ዕቤት ዝርእየሉ ዘሎ ምኽንያት እንታይ እዩ? ሸለልቲ ንዶ ዋላስ ዋሕዲ መቕፃዕቲኡ ዘተባብዕ ዘሎ

0: ኣትንቀሳቐሰ ኣሎ ሰብ ዝሰትዩ ኣሎ ኢሉ እቲ ፖሊስ ትራፊክ ኣብ መበገሱ ቦታ ወይ ኣብቲ ዘለዎ ቦታ ክዕቁ ንኽእል እዩ። መስተ እንድሕር ፀኒሕዎ ኮይኑ ከም ኖርማል መቕፃዕቲ ይኮና መቕፅ ተኸሲሱ ፋይል ተኸፊትሉ ናብ ቤት ፍርዲ ከም ትቕፃዕ ኢቲ
1: ኣልኮላዊ መስተ ሰቲኻ ኣይኮነንዶ መኪና ክትመርሕ ኣብ ሲቪላዊ ህይወትካ ትወስዶ ውሳኔታት እውን ከቢድ ዋጋ ዘኽፍሉ እዮም። ልዕሊ ዓቐን ዝሰተዩ መራሕቲ መካይን ንምቁፅፃር ፖሊስ ትራፊክ ዕለታዊ ኣብ ሰዓታት መዓልትን ለይትን ቁፅፅር ከም ዘካየዱ እዩ ዝጥቀስ። ኣብ ከምዚ ህሞት እቶም ብሰንኪ ኣልኮላዊ መስተ ተሰኒፎም ሓደጋ ዘቃልዑን ኣብ ምምራሕን ከለዉ ዝተረኽቡን ብኣኽበርቲ ሕጊ ፖሊስ ትራፊክ ኣብ ዝሕተትሉ ግዜ ዝተፈላለየ መልስታት ከም ዘቕርቡ እዩ ዝግለጽ።
0: መስተ ሽግር መፍትሒ ይኩረት ዋላ ሰቲኻ ሓዲርካ ኮ ፅባሕ ንግሆ ምሳኻ ኣላታ ሽግር ኣይፈኮሰትን እኳ ተወሳኺ ሽግር ኢና ንውስኽ ዘለና። መስተ ሰቲኻ ሽግር ኣለኒ ተጨኒቐ ኢልካ ማኪና ዝውር ሓደጋ ትፍፅም ሰብ ትሃርም ኣካል ሰብ ተጉድል ትድኸፍአ ነቲ ሽግር ሽግር ወሲካ ኣለካ ሕጂ መብዛሕትኦም ከምዚኦም ዝብሉካ ገለ ከዓ ተሓጒስና ዝብሉ ከዓ ኣለዉ ውሱናት ተሓጒስና ብሉካ እሞ መዛሓጎስ ዓቐ እንዘይ ትገብረሉ መስተ እንድሕር ሰቲኻ ሲ ዋላ ታኽሲ ንሕና ከምኡ ኢና ንብል እጂ እታ ማኪናካ ድላቶ ትገድፋ ወይ ኣርክኻ ካልእ ፅዋዕ ሰብተሎ ፀዊዕኻ ሕሽከያ ከይድ ንብሎም ኣብ ፀሓኒ ክትብሎ ትኽእል ኢኻ ግድነት ብማኪና ክኸይድ እየ ኢሎም ግን ነቲ ጉዳይ ኣብ ሓደጋ ከቢድ ሓደጋ ዘጋጥሞም ሰባት ኣለዉ ነዚ ከምዚ ዓይነት ትጠንቂ ንብሎ ንሕና ሕጂ እዚኢታት እዩ ኮሎ ገና ነብስኻ ክትኣልን ትኽእል ኢኻ።
1: ብመስተ ተሰኒፍካ መኪና ክትመርሕ ሃብቲ ጅምረሉ እዞም ስዕቡ ኣሉታዊ ክስተታት የስዕቡ። ፍጥነት ናይ መኪና ይዓቢ፣ ንምቁፅፃሩ ትሽገር፣ ናይ ምምራሕ ዓቕሚ ተራእይነትን ተገዳስነትን ይጎድል፣ ሸለልትነት ጥርዚ ይዓቢ፣ ናይ ምርኣይ ኮነ ምስማዕ ዓቕሚ ይትሕት፣ ቅልጡፍ ግብረ መልሲ ካብ ምሃብ ትኽልከል፣ ውነኻ ተጥፍእ፣ ድኻም ኣካላት የስዕብ። በዝን ካልእን እስዕብ ሸለልትነት ተደሚርዎ ኣብ ኣካልካን ኣካል ብፆትካን ከቢድ ሰዕብን ትኸትል።
0: ብሓፈሽኡ ትሕጊ መስተ ሰቲኻ ተሽከርካሪት ኣይትዘውር እዩ ትብል ዋላ ፈኪሱ ኹን ዋላ ቀሊል ኹን መስተ ሰቲኻ ተሽከርካሪት ኣይትዘውር። እንተ ሰቲኻ ከዓ ኣብ ደለኻ ይዕርፍ ወይ ብካልእ ትራንስፖርት ተጠቐም። እዚ ዓቐና ትብልናካ ኣቐዲሞ ክተቐሰልካ ፀኒሐ ዓባይ ማኪና ናይ ንግዲ እንድሕር ሕጁ ሰብዚ ዓባይ ማኪና ሕጁ መስተ ሰቲ እንድሕር ንርሑቕ ቦታ ትገሽ ኮይኑ ንምንታይ ትሕጊ ትሕቲ 30 ገይርዎ ዘሎ ኣብ 30 ምፅዎ ዘሎ ምክንያቱ ከቢድ ጉዕዞ ስለ ትኸይድ ሰብዚ እንድሕር ከምዚ ሰትዩ ትጓዓዝ ተኮይኑ ኣብ መወዳእቱ ካ ዋላ ዳሓን እንትሎ ፎኪስ መስተ ሰቲ እንታ ኣለ ምስ ጉዕዞ ግን ክታኸስ እዩ ክደክም እዩ ዳሓን ኣለኹ እንዳበለ ዝኸይድ እዩ ኣብ ፀድፍኻ ካእት ዝበዝሑ እዞም ዓበይቲ ማካይ እንተሪኢኹሞ ከምኡታት ደጋጥመና ኣሎ ዳሓን ኣለኹ ኣነ ቀሊል መስተ ሰት ክልተ ቢራ ሰት የብሉካ ክልተ ዋንጫ ስዋ እንዳጥምቀዶም እንዳውራይ ሰት የብሉ ግን ምስ ጉዕዞም ምንዋሕ ከትክሞም ይኽእል እዩ ክድኽሙ ከለውን ድቃስ ክመፅእ ኽእል ምፍዛዝ ክመፅእ ኽእል ናይ ኣካላትካ ደምቁፃር እውን ክመፅእ ኽእል እዩ ፍሬኖ ብግቡ ክትቋፀሮ ይትኽእልን ምስ ዘሎ መገዲ ናና ፀቢብ ምዃኑ መገዲ ባፅሮ እዮ መገዲ ከረንኪዶ ድሕር መስተ ደንዚዝካ ለካ ሲ ነቲ ኣካላትካ ክትቋፀፅሮ ይትኽእል ኢኻ ምፅዳፍ መፅ እዩ ማለት እዩ ከዓ ሞት መፅእ ዕንወት መፅእ እተን ንኣሽቱ ማኪና ንብለን ዘለና እውን ካብ 50 ንላዕሊ ንብለን ኣለና ቁሩተይ ካብቶም ናይ ንግዲ ሂቦዎም ኣሎ ማለት እዩ እዚ ልዕሉ ድኸይቲ ኮይኑ ግን ኩሉ ግዜ ናይ ምቁፃር ናይ ማኪና ፀጋም ከምፃልካ እዩ እ ሓፂር ጉዕዘና ንጓዓዝ ካብ ከተማ ንገዛየ ፎኪስ መስተ ሰት ይብልካ እታ መስተቲ ኣንዑ ኣካሎት ቋፀሮ ትኽእል ትኸውን ንገለ ሰባት እውን ደይተትኩሞም ክትከውን ትኽእል ሕጂ ነዚ ብምግማት ሕጊ እንተ ሰቲኻ ኣይትዝውር ተሽከርካሪት ኣይትዝውር እያ ትብል ሓጊ እንድሕር ሰቲኻ ኮንካ ካልእ መጓዓዝያ ተጠቐም ወይ ኣብ ዘለካ ይዕርፍ ኢና ንብለና። ምስ ደጋጥመና ተመክሮ ነገረካ እዚ ኣብዚ ምሳሓዝናዮም ዓቂድና ንሕናይቲ ንገዛኹም ክይድ ኢና ንብሎም እታ ማኪና ትሓዝ እታ ኣርኮል ተዓቂንኣሎ እታ ማኪና መፍትሕ ንሕዝ ከይት ገዛኻ ዓሪፍካ ፅባሕ ምስ ኣዝዩ ደኽፈአቲ ኮይኑ ከዓ ካልእ ስጉምቲ እውን ተወዝሉ ኢኻ ማለስ ምዕረፍ ትገብረሉ ሕሽከያ ተሓድር ምግቦም ዝተረድኦ

ውሕስነት ገይሩ ፋይል ተፃሪ ኣብ ቤት ፍርጅ ተቐር እንታይ ብልካ ንጎቶም ገለ ለባማት እጅም ስመፁ ዓቂን ካብ ሰትካ ዋይ ትማል ዳ ድሕንኩምና እኒኹም በቲ ነበርኩ ከይደ ነይረ ትኸውንሲ ካብቲ ዝሓስኩም ንባር ናብ ካልእ ቐፀል ሓሲቡ ነይረ ካብኡ ከዓ ናብ ገለ ዓድታት ከይተ ሓሲቡ ነይረ ጉዕዞ ነይርኒ ስኢሎም ኸትኩ ምጥፋእኹ ነይረ ፖሊስ ትራፊክ እዚ ንድሕነት ናይ ኣንፊርኩም ኣድሕንኩምኒ ከምዚ ከምዚ ሽግራት መጋጠመኒ ነይሩ ዝብሉ ከዓ ኣለዉ ክንደይ ነቲ ስራሓት ንሓና ድርእዎ ንድሕነቶም ምዃኑ ዝፈልጥዎ ኣለዉ ሕጂ እቲ ጠንቅታት ግን ዝተፈላለዩ ምክንያታት እንዳምፃኻ ካልእ እውን ምስኡ ትኸይድ ኣሎ ዝተፈላለየ ውራያት ከም ንግደ ድዩ ኣመኽኒኻ ህዝባዊ በዕላት ኣለዉ ህዝባዊ በዕላት እ ምስ ድረኻ ክትሕጎስ ብገባብ ክተብዕሎ ዳ እዩ እምበሪ ኣመኽኒኻ ንዕኡ ካብ ገዛኻ እቲ ባህላዊ መስተ ጀሚርካ ድሓር ኣብ ናይት ኣብ ዳባራት ምሳይ ብኡ ተበገሰ ከዓ ኣብ ሓደጋ ናብ ድየድልን ክሳይ ንብ ምስኡ ትኸይድ ናይ ባህላዊ ዓመታዊ በዕላትና ሓድሽ ዓመት ንበሎ ካልእ ንበሎ ኣመኺን ካብኡ መዓት ጡዛሓዛሕ ኣሎ ሞ እዚ ከዓ እቲ ከም ጠንቀ ንብሎ ንሓንሓጂ ከም መምኽነታት ተጠቂሙ እውነት መስተ ጥቀምሉ ሞ ኣብ ከቢድ ሓደጋ ኣብደይከውን ዕንወትን ይበፅሑ ኣለዉ ኢና ንብል ማለት ትገምጋም ናና

ሰላም ንኣኹም ይኹን ዝኸበርኩም ተኸታተልቲ መረፍ ፍረፃሪ ከመይ ቀኒኹም? ኣብዚ ዘለኹምዎ ሰላምን ጥዕና ንምነየልኩም። ንሎም እውን ከም ወትሩ ንኣኹም ይምህር እዩ ዝበልናዮም ትሕዝቶታት ናሒዝና ኣብ ሰዓትና ተረኺብና ኣሎና። ንኽትከታተሉና ድማ ብኸብሪ ንዕደም።

0: ሓረስታይ መሓመድ ኬር ሙሳ እዩ ዝበሃል። መቐማጡ ድማ ኣብ ዞባ ደቡብ ንኡ ዞባ ዓጥቀየሕ ምምሕዳር ከባቢ ሓይነባ እዩ። ሓይነባ ዝብል ስም ዝተዋህባ ቀደም ብብዝሒ ኣብቲ ከባቢ ናይ ፀባ ጥሪት ብምንባረን ብቋንቋ ሰሆ ድማ ብዙሕ ፀባ ማለት ምዃኑ ሓረስታይ መሓመድ ኬር የዘንቱ። ሓረስታይ መሓመድ ቅድሚ ናብ ልምዓታዊ ስራሓት ምውፋሩ መራሕ መኪና ኮይኑ ይሰርሕ ነይሩ። ብመንገዲ ቴሌቭዥን ይኹን ድምፂ ሓፋሽ ዝፍነው ዝነበሩ መደባት ፍረፃዕሪ ናይ ኣብነታውያን ሓረሶት ይከታተሎም ምንባሩ ቅዱስ ቅንኢ ብምሕዳር ድማ ኣብ ከባቢ ሓይነባ ሕሽመላይ ኣብ ዝተባህለ ቦታ ኣብቲ ከባቢ ሓንቲ ንእሽቶ ማይ ዝሓልፋ ሩባ ልምዓታዊ ስራሓት ከካይደላ ከም ዝኽእል ተዓዘበ። ንዝምልከቶም ኣካላት ብምሕባር ድማ ንኸልምዕ ፍቓድ ተዋሃቦ። ነቲ ብስንጨሮታትን ጎቦታትን ዝተኸበአ ቓላጥ ቦታ ብእተፈላለዩ መሳርሕታት እናተጠቕመ ድማ ነቲ ጎቦ ዝነበረ ናብ እተዳላደለ ቦታ ሕርሻ ብምቕያር ሕርሻዊ ንጥፈታትን መደብ ምድራብን ንምክያድ ተተሓሓዞ። ሓረስታይ መሓመድ ኬር ሙሳ ነቲ ዝጀመሮ ልምዓታዊ ስራሓት ብኸመይ ከስፍሖ ከም ዝኸኣለን ዘካየዶ ፃዕርታትን ክገልፅ እንከሎ
1: ደርጋ ይከታተል ነይረ። ከምዚ ኣብ ቴሌቭዥን ይኹን ብሬድዮ ይኹን እቲ ዘሎ ነገራት ሕጂ ደርጋ ኣብቲ ከባቢና ከዓ እዚ ቦታ መሪፀ ማለት እዩ። ክመርፅ ከለኹ ሓደ እዚ ወሰን እዩ። እቲ መጀመርያ ማይ ከዓ ትመፀሉ ቦታ እዩ።

0: ሕጂ ከዓ ክትርእዋ ኢኹም ፈልፋሊት ቦታ ኣላ ካብ ከውሒ ትወፅእ ማይ። እዚኣ ማይ ኣብ ብርኽ ዝበለ ቦታ ስለ ዘላ እቲ ሕርሻ ከዓ ትሕቲኣ ስለ ዝኾነስ ናይ ግድን ካብኡስ ብቱቦ ገይረ ባስካ ገይረ ናቦ ካብ ውህልሎ ከለኹስ እቲ ዘተባህለለ ማይ ከዓ እንዳርጋ ሓንቲ ንእሽተ ቃፅዑን ክተስትየለ ተኸድያ ዝብል ሓሳብ ብውይ ተበግሰ ማለት እዩ።
1: ሓረስታይ መሓመድ ኬር ቅድሚ ሎሚ ፍርያቱ ንምፅዓን መኪና ናብ ግራቱ ክእቱ ዝነበሮ ተኽእሎ ፀቢብ ብምንባሩ ብወፃኢታቱ መገዲ መኪና ብምፅራግ ኣብዚ እዋን ሕርሻዊ ፍርያት ብቐሊሉ ክፅዕን ከም ዝከኣለ ይገልፅ።
0: እዚ ከምዛ ትሪኣ በቃ ጎቦ ኣብ ከሉ እምበር ዝኾነ እንታሽማ ይነበሮም ንዚ ቦታ ኩሉ ኩዒተ ገዛዊ ተሰሪሐሉ ካብኡ ዝተረፈ ከዓ እቲ ሕርሻ ብምሉ እናኩዓትኩ ቤታዓቲ እምን እናነደኩ ላዕሊ እቲ ጎርቢ ከዓ ኮኩዒተ ብባደላን ብኣፍራዛን ብዓረብያን እናደልደልኩ እዚ ከዓ ኩሉ ነገር ከዓ ዓይምኹም ካርእየኩም እዩ ብከምዓ ጀመረ ማለት እዩ። ኣብቲ ዝሓለፈ ሕጂ እቲ ኩሉ ግዜ ከዓ ካብኡ ዘውፃኮ ናብቲ ጀርዴን እየ ዝመልሶ ዘነበርኩ ናብዚ ባይዛኣቱ ነገር ኣይነበረን ጥራይ ንዑ ካብ ፍሕሉ ዝብል እዩ ባስካ ከዓ ከምዛ ዝብለካ ብዘይ ሓደ ሞቶር እቲ ባስካ ሜልአ ከዓ ካብኡ ብማይ ይፍኑ ድሕሪኡ ከምኡ እናበልኮ ከምኡ እናበልኮ ኣቅፊሐ እዚ ትሪእዎ ዘለኹም ብፅሐ ማለት እዩ።
1: ሓረሳይ መሓመድ ኬር ብዓቕሙ ንቅርፂ ናይቲ ቦታ ድሕሪ ምድልዳል ኣብ ከመይ ዓይነት ልማዕታዊ ስራሓት ተዋፊሩ ይሰርሕ ከም ዘሎን ኣብ ምዕቃብ ሓመድን ማይን ዘካይዶ ንጥፈታትን ብከምዚ የብርህ።
0: ኩሉ ግዜ እዚ ማይ ንክትሕዝ ጭቃ ሓዝ ይብልዎ ሓመድ ሕዚ እዩ ዝበሃል። ሕጂ ቀዳሚነት እቲ መሬት ምድልዳል እዩ። እቲ መሬት ከድልድል ግን ቀደመ ግምሪ ካብቲ ማይ ወሲደ ማለት እዩ። ዘርኢ ከዓ ምሩፅ ዘርኢ እውን ጀሚሮም ማለት እዩ። ብኡ ከዓ ብዓቂ ድሕሪኡ ኢናቲ ፃማይ ክረክብ ዝኽእል እቲ ዘርኢታት ከዓ ከምዛ ዝበለካ ዘለኹ ቀዳሚነት ንሕና እቲ ንረክበሉ ድንሽ ድሕሪ ድንሽ ከዓ ኣሎ ካሊእ ሰላጥ ኣሎ ኮሚደር ኣሎ እዚ እንታይ ከትብሎ ካውሎ ፌር ኣሎ ካብብሽ ኣሎ ዝኪን ኣሎ ሕጂ ከዓ ዋላእቲ ጅርጅርን ጀሚርና ኣለና።
1: ሓረስታይ መሓመድ ኬር ኪነቲ ኣብ ልምዓታዊ ሕርሻ ምንጣፉ ኣብ ምርባሕ ንህብን መዓርን ይነጥፍ።
0: ኣብዚ ነይ ሕጂ ከዓ ነርጋ ሕጂ እዚ ዓመት እዩ ንህቢ ከዓ ጀሚረ ኣለኹ ፅቡቅ ከዓ ይካየደልና ኣሎ ሕጂ እቲ ንህቢ ንበዓሉ እቲ ቀደም ዝፀናሕና ብኣቦታተና ንፈልጦ ነበርና ብቆፎ ባህላዊ ቆፎ ገርካ ኣድኻ ኣብ ሓንቲ ቦታ ይኮፍ ዝብል ዘነበረ ሕጂ ግን ብመንኪና ጉዒዝካ ካሊእ ማለት ብሓቂ ፃማካ ትረክበሉ እዩ ዘሎ።
1: ሓረሳይ መሓመድ ኬር ኣከባቢኡ ብሓምላይ ንምሽፋን እውን ኣብ ምግራብ ብሰፊሒ ነጢፉ ንሱ ብዛዕባ እቲ ዘካየዶ ስራሓት ምግራብ ከብርህን ከሎ
0: እዚ ትሪእዎ ዘለኹም ቀለምንጦስ ከዓ ቁፅረ ደርጋ 1ሓሙሽተ ቤትን ክበፅሓ የን እቲ ቦታ እናዓረኹ እናተኸልኩ እናዓረኹ እናተኸልኩ ሕጂ ደርጋ ኣብ መንጎ እዚ ክፍተት ዘሎ ቦታ ክረክብ ከለኹ ዓብዩ ተክለኒ ማለት እዚ ኣካባቢ ሒቲ ቦታና ደርጋ ሕጂ ድሕሪ ዝስ ካብ ናበየ ከዓ ኣይቲ ፃዕረ ኣብ ዝብል ዘለኹ እምበር እቲ ዘተዋሃበኒ ወይ ዘላሃኒ ቦታ ብምሉ ደርጋ ሸፊነ ማለት እዩ። ድሕሪ ሕጂ ሲ እቲ ብዝለመጥኮ ፃዕሪ ከዓ ናበየ ክፅዕር ዝብል ሓሳብ እዩ ዘለኒ።
1: ስርሑ ንምዕዋት ምኽርን ሓገዝን ሰብ ሞያ ከም ዘይተፈለየ እዩ ዝገለፅ።
0: ብሓቂ ከም ኩሉ እቲ ብትምህርቲ እቶም ክእልታት እውን ይመፁ እዮም ደርጋ ዝመፁ እውን ናይ ሶሙን ድዩ ናይ ደርጋ ልዕሊ 10 መዓልቲ ድዩ ትምህርትታት እውን ይዋሃበና ብምሉ ክዋሃበና ከሎ ምናቱ ሕማማት ኣየናዩ ከጥቃዕመ ዝኽእል ብኣየናዩ ከዓ ክተከላኸል ትኽእል ኣየናይ ከዓ መድሃኒቱ ምዃኑ እንደገና ከዓ ንሕና ቀደም ከዓ እዚ እንታይ ካ

0: መዳበርያ ኣብአን ኢና ንተኮ ነር እቲ መዳበርያ ከዓ መሊሱ ነቲ መረት እውን ኣስጋይሙ ካብ ምዃኑ ብምኡ ተኣረድዮምና ሕጂ እዚ ሓደ እቲ ጥቕሙኡ ብመን ንረኽብና ማለት እዩ ብሕርሻ እቲ ምህርቲ ሕርሻ ኢና ረኽብና ብዚኦም ኪላታት
1: ንሱ እቲ ዘፍረዮ ፍርያት ኣብ ከባቢኡ ኪኖኡን ዝፃወቶ ተራ ማዕር ክንደይ ምዃኑ ክዕብር እንከሎ
0: እዚ ዓብዪ ብርክተ እምበር ንና ከምዛ ንብለካ ዘነበርና ተቀድም ደርጋ ብሸንጣ ካብ ሰብ ገዚእና ኢና ንኸይ ነርና እምበር ክደፍ ናይ ዕዳጋ ክንረጋግ ንፍልጦ ይነበርና ሎሚ ግን ብኣይ ይኹን በቲኦም ኣሕዋትና ብናይ ሓይነባ ደርጋ ልዕሊ ፍርቂ እንተበልና ሲ ይብለካ ምግና ናይ ኮነን ነዚ ብምሉ ንእዞ ባዕደ ቀይሕ ሒዝዎ ዘሎ ሸፊኑ ካብኡ ንላዕሊ እውን ደርጋ ይቶም ሸቃጦ እውን መፂኦምና ኣብ ግራውቲ እውን ከም ዘሎ ገዚኦም እውን ንኣስመራ ናይ በዓል ደቂ ባሕሪ ዝወስዱ እውን ክንደይ ኣሎ ማለት ብምሉ ልዕሊ ዓዲ ቀይሕ እውን ከይዱ ንሰንዓፈ ድዩ ንደቂ ማሓደ ድዩ ብምሉ ይኸይድ ብኣይሱዙ ገይሮም ትግራ ተቕቡ ከሎ ብጅምላ እውን ዝገዝኡ ነጋዶ እውን ይመፁ ኢና ሕጂስ ካብቲ ከተማና ሓሊፍና ሲ ናብ ካልእ እውን ነብሎ ኣለና ማለት እዩ
1: ንካልኦት ሓረስቶት ዘተሓላልፎ ተመክሮ እንተለዎ ተሓቲቱ ክምልስ እንከሎ
0: ወብሓቂ ሕጂ ብዓቅሚ ኩሉ ሰብ ካብታ ዘነበረታ ጎርቢ ጥራይ ቦታ ይርከብ እሞ ትኩዓት ቦታ ይርከብ በርዚ ኮፍ ዝብል ሰብ የለን ይኩዕቱ እዮም የክፍሑ እዮም እቲ ቦታ እቲ ጎርቢ ኮዒድካስ መዲካ እቲ ምረት ክገፍሕ ከምዝኽእል ኣብ ግብሪ ክምምዕል ከምዝኽእል ስለዘረኣዩ ብምሉ ቦታ ይርከብ እምበር እቲ ሰብ እናኩዓተይ ዝኸይድ ዘሎ ዝኾነት ንእሽተ ቦታ ሲ ሎሚ ኣብ ግብሪ ዘይትውዕል ቦታ የላን

0: ብዘካየዶ ፃዕርን ሓርኮትኮትን እንታይ ፃማ ረኺቡ? ኣብ መነባብሮ ኸ እንታይ ዘምፀለውጡሎ? ባዕሉ ከብርህ እንከሎ ብከምዚ ይገልፆ።
1: እቲ ናይ ቅድም ኩሉ ግዜ ካብታ መረት ናብ መረት ኢና ንምልማዕ፣ ሕጂ ግን እቲ ምልማዕ በፂሑ ናብ ፀማና ናብ ዝባና ዝኣትዎ ኮይኑ ዘሎ ናብ 30 ዝቐርባ 20 ገለን ዝኾና ማለት ቆፎታት ምስ ንህበን ገዜ ኣለኹ ማለት እዩ። ካልኣይ ከዓ ንባዕለና ኣብፅሑና ረቢ ከዓ ሕጃ ንኸይድ ኣለ። ካልእ እውን እንሻላ ትሕዝቶ እውን ኣብ ባንኪ እቲ መንግስቲ ይፈልጦ እዩ ኣለና ኢና። በዙሕ ኢና ተዓውትና ይብለካ እምበር እቲ ስደት ፈቲና ካብኡ ዝረኸብና ነገር የለን። ዋላ እቲ ስደት ኣብ ስደት ዘለዉ ኣሕዋትና እውን ናብዚ ብዳርጋ እጃዛ ኢሎም ክመፁ ከለዉ ክሳብ ክንደይ እቲ ፀበማ እውን ንፈልጥ ኢና። ግን ኣልሓምዱላ ንሕና ውሽጢ ዓድናስ ብሓቂ ንረቢ ቀዳመነት ካልኣይ ካ ድሕሪ እቲ ረቢና ከዓ ብመንግስትታ እናመስገና ኩርዕና ብክብርና ከዓ ንዕወት ኣለና ማለት እዩ።
0: ኣብ ቤት ፅሕፈት ሕርሻ ንእዞባ ዓዲ ቀይሕ ክኢላ ኣሕመድትን ፈረታትን ኣቶ መንግስቲ ኣባርኣያ ብዓይኒ ሞያ ሕርሻ ንሓረስታይ መሓመድ ኬር ሙሳን ፍርያቱን ብከምዚ ስዕብ ይገልፆ።
2: ኣብነታዊ ሓረስታይ እዚ ኣብ ንእዞባና ካብቶም ብሉፃት ሓረስቶት እዩ። ብሉፅ ከብሎ ዝኽኣለ ምክንያት ብዙሕ ረቑሒታት ኣሎ። ገለ ካብኡ ክዛረብ ንሕርዳእ ኮይነ መጀመርያ እዚ ቦታ ከምዚ ንሪኦ ዘለና ጎቦታትን ስንጭሮታትን እዩ ነይሩ። እዚ ግን ኣብቲ መጀመርታ ሕልሚ ስለ ዝነበሮ ክቕይር ኢሉ እውን ባህጊ ስለ ዝነበሮ ኣብዚ ሕጂ ንሪኦ ዘለና ናይ ልምዓት ቦታ ቀይርዎ ንሪኦ ኣለና። ካልእ ብዓቕሚ እውን ፍረታት እውን ይፍትን። ፍረታት ከም ዘይቱን ኣለዎ፣ ሜለ እውን ኣለዎ። እዚኣቶም ብዓቕሚ እውን ይነጥፍ እዩ። ስለዚ ሓመድ ኬረ ብጣዕሚ ክምስገን ዝግባእ ሓረስታይ፣ ኣብነታዊ ሓረስታይ፣ ፀላዋ ሓረስታይ እዩ። እቲ ደረጅኡ ኣብቲ መጀመርያ ዝነበረን ሕጂ በፂሕዎ ዘሎ ደረጃ ኣብ ስራሕ ጥራሕ ዘይኮነ ዋላ ርእሱ እውን ተቐይሩ ንባዕሉ ተቐይሩ ከዓ ንዓና ዓብይ ብልጫ ዝኾነና ከዓ ብዙሓት ንዕኡ ዝመስለ ሓረስቶት ስለ ዘፍረየ ብጣዕሚ ፀላዋ ሓረስታ እዩ።
0: ኣብ መወዳእታ ሓረስታይ መሓመድ ኬር ንካልኦት ሓረስቶት ካብ ዘተሓላልፎ መልእኽቲ
1: ሓረስቶት ከምቲ ቅድም ዝበልክዎ ሲ ብሓቂ ኩሉ ግዜስ እቲ ሓደ ወላ ነቲ እኽሊ ክንዘርኦም ከለና ዳርጋ 20 ኪሎ ዘተዋሃበትና ብመስመር ስለ ዝዘረኣና ብመስመር ናብ ናይ ምዝራእካ ክንደይ ፍሬ ከም ዘረኸብና ኣሉ ከዓ ኩሉ ሰብ ርእዩ። ዳርጋ ልዕሊ 6 ኩንታል እውን ረኪብና ብምሉ ኣልሓምዱልላ። ካልኣይ ከዓ

እዚ ብምንታይ ኢና እቲ ምክሪ ዘረክብና ቤት ናይ ሕርሻ ማለት እዩ። ካልኣይ ከዓ እቲ ንብሎ ዘለና ናይ ኣሕምልቲ ይኹን ናይ ካሊእ ይኹን ብምሉ እቲ ምሁር ዝህበካ ትምህርቲ ንዑ ተኸትልካ ናይ ምኻድ ያዕውተካ እዩ። ብዛዕባ ስሩሕ ምባል እንተኮይኑ ብሓቂ ኤረትራዊ ዳ ኩሉ ግዜ ህርኩት ብምኳኑ ካብይ ሓደረታ የድልዮምን ይኸውን ግን ነ ዝሕብሮም ሓደ ብምክሪ ሞያታት ናይ ሕርሻ ንክከዱ ብኣየ ዝድምድሞ በቃ ካሊእ ወላ ሓንቲ

ራትካ ተልትና ካብዚ ምቕፃል እታ ኣካል ናይዚ መደብ ዝኾነት ብክኢላ ምድላዊ መግቢ ኣስመረዳ ምር ከምኡውን ክኢላ ስነ መእዛ መግቢ ሕሩይ በረኸት እናተደለዉ ትቐርብ ንኡስ መደብ መእዛ ፍረፃሕሪ ኢና ሒዝናልኩም ቀሪብና ዘለና ሰናይ ምክታል እዩ።

0: ክቡርኩም ተኸታተልቲ መደብና መደብ መዓዛ ፍረ ፃዕሪ ከምዚ ትርእና ዘለኹም ሎማዓንቲ ምዞም መሳርሕቲ ኬና ይህንምሂን ክንበሃል ናይ ስራሕ ቡና ሰተና ኢና ቅርሱ ውን ቀሪብናያ ዘለና ከዓ እዚኣ ሃብታም ቅጫ ኢና ንብሎ ሃብታም ቅጫ ብተምሪ ሓሪፅ ስርናይ ጥሑም ባልዶንጓ የእቲና ኢና ሰሪሕናያ ዘለና እንጣጢዕ ከዓ ከምኡ ማለት እዩ ጥሑ እንጣጢዕ እውን እቲና ኣለና ኣርጉድ ኣቢልና ከም ዝትሪእዎ ዘለኹም ጌርና ሰሪሕና ኣለና ካልአይቲ ከዓ ኣብዚኣ ኣላትና እዚኣ ከዓ ካልአይቲ ሃፍታም ቅጫ ረቐቕ ዝበለት ማለት እዩ ረቐቕ ኢላ እዚኣ ከዓኒ ስምስምን እንጣጢዕን ነታ ስርናይ ሓረጭ ስምስምን እንጣጢዕን ወሲኽና ሰሪሕና ኣለና እዚ ከዓ ከምቲ ኩልና ንሪኦ ዕምባባ መሸላ ምስ ፍሉይ ኢና ቀሪብና ዘለና
1: ሕራይ ኣስመረት እዚ ኣዳለኽዮ ዘለኺ ኣዝዩ ምቁርን ጥዑምን እዩ እንተኾነ ግን ኣብዛ ሓንቲ ዘዳለኽያ እጫ ክጥዕማ ከም ዝፀናዕኹ ኣዝያ ምዒራት እንታይ ክእቲ ይክላ ቁርብ መብርህብ ዛዕባ እተ ትብኒ
0: ፅቡቅ ኣለካ ብርሂነይ እዚኣ ቅጫ እዚኣ ደይ ሓቀይ ሽኮራዊ ጥዒማትካ ደላ እዚኣ ክንስንክታ ኮለና ተምሪ ተጠቒምና ነርና ኢና ስለዚ ዝኾነ ይኹን ዓይነት ሽኮር ብላዕላላ የተናን እቲ ተምሪ ጥራይ ንባዕሉ ግን ሽከራዊ ትሕሶ ስለ ዘለዎ ንሱ እዩ ከምዚ ኣጥዕሞ ደሎ ኮነ ኢልናኢና ከዓ በበይኑ ጌርናዮ እዚ ሓደ ወላ ሓደ ሽኮር ዘይብሉ እታ ሓርጭ ስርናይን ስምስምን እንጣጢዕን ጥራይ ጌርና ሰንኪትና ኣለና እዚ ከዓ ሽኮራዊ ትሕሶ መታን ከልዎ እቲ ናይ ተምሪ ጥዕናዊ ረብሓ ናይ ተምሪ መታን ክንረክብ ኢልና መኣዛ ክንወስኸሉ ኢልና ኢና ተምሪ ተጠቒምና ዘለና እዚ ከዓ ዝያዳ ብፍላይ ንቆልዑት ኣብ ጣዕሞት ካብ በይና ባኒ ጥራይ ወይ በይና ተቐጫ ጥራይ ሰንኪትና ንህቦም እታ ተምሪ ምስኣታኣትያ ታንጣጢዕ ምስኣታኣትያ ህፍትን ትብለሎም ሞ ባሎንጋ እውን ስለ ዘለዋ ስለዚ እቲያ ትሕዝቶኣ ሃፍታም ዝኾነ ትሕዝቶ ይበልዑ ተቐጫ ማለት እዩ ዝያዳ ንቆልዑ ተመራፂ ወይ ከዓ ንስፖርታውያን ገለ ምስ ፀባ ወይ ምስ ሻሂ ቁርሱ እውን ጥራይ ኣይኮነን ዝድለ ማለት እዩ ኣብ ቁርሱ እውን እውን ከምኡ ሽኮራዊ ትሕዝቶ ዘለዎ ከም በዓል ኬክ ቶርታ ዝኾነ ፓስተ ቶርታ መሳሊ ድዩ ዝኾነ ሕብስ ብሽኮር ዝለመደ ንስናና ሕማቕ እዩ ንካልእ ጥዕናዊ ሳዕበን እውን ስለ ዘምፅእ ካብቲ ልምዲ ትነኸነውፅኦም ከዓኒ ብባህርያዊ ሽኮር ማለት እዩ ናይ ባዕሉ ሽኮር ዘለዎ ተምር ተጠቒምና ኢና ሰሪሕናዮ ዘለና ስለዚ ኣብ ዘሎ ብምሉእ ባህርያዊ በዓልና ዘዳለናዮ ኣብ ቀረባ ኣብ ከባቢና ንረኽቦ ትሕሶ ኢና ኣዳሊና ዘለና እዚ ቁርሱ ቡና ኣህፍትም ኣቢልና ድሰራሕናዮ ቅጫ ጌርና ኢና ንቋስዮ ዘለና ነዚ ቡና ንኣገባብ ኣሰራርሑ ዝምልከት ከዓ ናብ ስቱድዮ ክመልሰኩም እየ ቅድሚ ናብቲ ኣገባብ ኣሰራርሓ መፃውና ንዑ ዘድልየና ጥረ ነገራት ክንርኢና ንሃብታም ቅጫ ምስራሕ ዘድልየና ነገራት ስርናይ ተምሪ ባልዶንጋ ጣጢዕ ኢና ቀሪብና ዘለና ዓቐኑ ከዓ ንሽዱሽተ ሰባት ሓሲበ ስለ ዝሰርሑ ዘለኹ ሓደ ኪሎ ስርናይ ፍርቂ ኪሎ ፍርኡ ተኣልዩ ዝተኣለኸ ተምሪ ትርክስ መታን ክብል ማለት እዩ ባልዶንጓ ኣብ ማይ እቲ ናይ ሓዲርና ኣልፍ ናይ ሓዲርና ንጉሆ ኣብሲልና ከዓ ጢሒናዮ ባልዶንጓ 200 ግራም እንጣጢዕና ከዓ ከምቲ ልሙድ ማለት እዩ ከምቲ ኩሉ ሰብ ዝጥቀመሉ ተቆሊዩ ዝተጣሕነ እንጣጢዕ ኢና ተጠቂምና ዘለና ጨው ከም ኣድላይነቱ ማይ ከዓ ንመቐምጠዒ ዝኾነና ሕጂ ናብ ኣገባብ ኣሰራርሓ ክንኣትና መጀመርያ ጨው በዚያ ታሕቲ ተጠቂመ ኣለኹ ዘዳለናዮ ሓርጭ ስርናይ ሓደ ኪሎ ተምሪ ፍርዩ ተኣልዩ ዝተኣለኸ ተምሪ ዝተጣሕነ ባልዶንጓ 200 ግራም ባልዶንጓና ኣብ ማይ ተኣልዩ ሓዲሩ ምስተርከሰ ከዓ ኣብሲልናዮ ብማይ ጥራይ ጌርና ማለት እዩ እዚኣ ከዓ እንጣጢዕ 200 ግራም ሕጂ ብሓንሳብ ሓዋዊሰ ክቆምጦዐየ ብዘለና ማለት እዩ ወይ ኣብ መጎጎ ወይ ኣብ መቕሎ ኣብ ባዴላከ ከምቲ ዓቕምና ዘለናዮ ከዓ ኣብ ከምኡ ጌርና ንስንክቶ ፅቡቅ ጌርና ምዚኣ ጌርና ሕሲ ክነብሎ ኣለና ኩሉ ክሰማማዕ መታን ባሃድ ማለት እዩ ራይ ቅጫና ፅቡቅ ተዳዊስሉ ከምዚ ኢሉ ተቆምጥ የልና ኣሎ ኣብ መቕሎ ተኮይኑ ያ መጎጎኮ ሓንቲ ቅጫየ ትኸውን። ኣብዚኣ ግን ቁሩብ ንእሽተይ ስለ ዝኾነ ዘመት ሓዚትና መለሊስና ክንስንክት ኢና ባዴላና ቅጫና ሾሊቃትልና ኣላ። እዚኣ ኮይና ተሰንኪት ኣላ። ገልቢጥና ኣለና። እታ ቅጫና ደሪቃትልና ኣላ። ከምዚኣ ኢላ ወፅ ኣላ። ብከምዚ ገባብ ኢና ነዳልዎ። ዝኸበርኩም ተኸታተልትና ከምዛ ትሪእዋ ፅናሕኩም ሃብታም ቅጫ ኢና ሰንኪትና። ቅጫ ኩላና ንስንኩቶ እኳ እንተኾና እዚኣ ግን ዝያዳ ይህብቲ ማቢልኒ ኣለና። ምክንያቱ ትሕዝቶ ወሲኽና ኣላ ስለ ዘለና ኢና ሃብታም ቅጫ ኢልናያ። እዚኣ ከዓ ኩሉ ግዜ ከም ቁርሱ እውን ክንጥቀመላ ንኽእል። እንተደሊና ከም ንግሆ እውን ምሻሂ ወይ እውን ምፀባ እናካፈና ክንምገቦ ንኽእል ዓይነት መግቢ እዩ። ሕጂ ግን ከም ቁርሱ እውን ኣዳለያ ደለኹ። ሕጂ ከዓ ሃፍታም ቅጫ ብስምስምን እንጣጢዕን ወሲኽና ንሓርጭ ስርናይሲ ስምስምን እንጣጢዕን ወሲኽና ክንርኢና ብሓባር ንከታተል። ኣራይ መጀመርያ ንጥቀመሉ ዓቐን ክገልፅ እየ። ሓርጭ ስርናይ 200 ግራም፣ ስምስም 200 ግራም፣ እንጣጢዕ 200 ግራም። ስምስምን እንጣጢዕን ቅሉው ጥራይ ኣቢልናዮ ከለና ኣብ ሓዊ ቁርብ ፅሉፅሉ ኣቢልና ኢናውፅኢናያ ዘለና። ከይተጣሕነ ከምዛ ትሪእዎ ዘለኹም ብጥሩይ ኢና ተጠቒምና ዘለና። ጨው ከዓ ከም መድላይነቱ ኣነ ቁርብ ተጠቒመ ኣለኹ። ካልኦት ከዓ ከከምቲ ንደልዮ ማለት እዩ። ስለዚ ሕጂ ናብ ኣገባብ ኣሰራርሓ ከኣቶ እየ። መጀመርያ ጨው፣ ሓርጭ፣ ስምስም፣ እንጣጢዕ ብሓንሳብ ሰለስተን ከነዳልወን ኢና። እዘን ተጠቒመለን ዘለኹ ጥረ ነገራት ሰለስትዩ ሓደ ዓይነት ዓቐን ኢና ወሲድና ዘለና። እነዳልዎ ዘለና ከዓ ንቁርሱ እውን ዝኸውን ቀጢን ቅጫ እዩ፣ ርቕቕ ዝበለ ማለት እዩ። ግዜ ወስድኒ ኣዝያ ቀላያ ንምስራሓ ንክትበልዓ ጥዕንቲ ተለወሳት ወዲ ኣላ። እቲ ሓርጭ ከምዚ ንመታሓሓዚ እዩ ኮይኑዎ ደሎ። ልክዕ ክንዲኡ ኢና ዓቐን ተጠቒምና ዘለና። ሽዑ ከምዚ ዓይነት ኢሉ ክረቅቕ ኣለዎ። ከምዚ ትሪእዎ ዘለኹም ምቕጣኑ ማለት እዩ ተቢሖቕና ከምዚ ክኸውን ደለዎ። ምክንያቱ ረቂቕ ቅጫ ኢና ደሊና ደለና ፈርሲ ዘለዎ ስለዘይ ኮነት ንስንክቶ ዘለና ቅጥን ክብላ ኣለዎ። ሓርጭና እንጥቀመሉ መሳርሒ ኣብ ዝኾነ ኣባዴላ ክንጥቀም ንኽእል፣ ኣብ መቕሎ፣ ኣብ መጎጎ ከምዝዘለናዮ ዓይነት ወይ ከምዝዘለና ከምትሕሶና ኣብ ገዛና ብዘለና ክንጥቀም ንኽእል ኢና መሳርሒ ና ረሲና ትለያ ኣላ ወይ መቕለይ እንጂ ከምዚ ኣየረ ካሳየ ግዜ ትወስድኒ ኣራይ ቅጫና ከምዚኣ ኢላ ማያ ስቲ ምስ በለታ ክንግልብጣ ንኽእል ማለት እዩ። ከምዚኣ ኢላ ከዓ ድርቕ ትብለና እንት ወገና ዝኸበርኩም ተኸታተልትና ከምዚ ትርእይዎ ዘለኹም እታ ቀድማ ዝተሰንከተት ቅጫ ንሳ ሩጊድ ቅጫ እዩ ነይሩ። ርጉድ ዝበለ ረቂቕ ምስ ንደሊ ከዓ ብከምዚ ዓይነት ኣገባብ ካልእ እንታይ ፍልይነቱ ንሱ ዝተጣሕነ እዩ ነይሩ። ብምሉእ እቲ እንጣጢዕ እውን ዝተጣሕነ፣ ትባልዶንጋ እውን ከምኡ ዝተጣሕነ እዩ ነይሩ። እዚኣ ተጠቒምናላ ዘለና ስምስምን እንጣጢዕን ክልትዩ ብጥሩይ ኢናእቲናዮ። እዚ ከዓ ዝያዳ ነቲ ማእዛዊ ትሕሶና ይህፍቲ መልና ብዝያዳ ክኢላታት ክሕብሩና እዮም። ግን ረቂቕ ቅጫ ናይ ቁርሲ እውን ኢና ንሰንኪትና ዘለና። እዚያ ናይ ሕጂ ደሪቃትልና እያ። ሓንሳብ እዚ ለስለስተ ክሳብ ዝለግስ ብዘይ ሃፋ ቁርባ ፀቢዓ ድረቅ ትብል ክንገድፋ ኢና። ምክንያቱ ንቁርስ ቡን ከምዚ ኮርቶም ኮርቶም ዝብል ወይ ከሾም ከሾም ዝብል ቅጫ ስለደሊና ደለና እጂ ደሪዓትናያ ንቀደም በሎ ዝኸበርኩም ተኸታተልትና ከምዚ ክትዕዘቦ ፀናሕኩም ኣገባብ ኣሰናኽታ ቅጫ ናይ ሃብታም ቅጫ ነዚ ዝረአኹም ወይ ነይሩ ንመኣዛዊ ትሕዝትን ጥዕናዊ ረብሓታትን ኣመልኪቱ ከዓ ክኢላ ስነ መኣዛ መግቢ ሕሪ ምሳይ ኣሎ ክሕብረናዩ ብሓባር ንከታተል ሕሪ ናባኸዩ መኣዛዊ ትሕዝትን ጥዕናዊ ረብሓታትን ነታ ሓርጅ ምስ ወሰኽናላስ እንታይ ለውጢ እዩ ዘምፅእ ክሕብረና
2: ያኔልያስና ናይዚ ኣብ ቅድሜና ዘለሎ ማዓንቲ ከም ቁርሲ እውን ኣዳሊንያ ዘለና ክንርአ ከለና ሓደ ካብቲ ልምዳዊ ዝኾነ ቁርሲ ንቆርሶ ፍልይ ዝበለ ነገር ኣለና። እዚ ክንብል ከለና ካብቲ ኣብ ዝኾነ ግዜ ቁርሶ ክንቁርስ ከለና ካርቦሃይድሬት ዘለዎም ትሕዝቶታት መግቢ ጥረይና ንበልዕ። ኣብዚ ማኣዲ እዚ ክንርኢ ከለና ግን ሓደ ካብቲ ፍልይ ዘብሎ ነገር ሰለስተ እቶም ዘሊና ነብስና ዝጠልቦም ብብዝሒ ዘሊና ትሕዝቶታት ናይ መግቢ ሎም ማዓንቲ ረኪብና ይባልና ክንገልፆም ከለና ብዘይ ካብቲ ካርቦሃይድሬት ኣለና ኣብዚ መግቢ ፕሮቲን ኣለና ተወሳኺ ድማ ስብሒ እውን ኣብዚ ንጎዚ ኣብዚ ቁርሲ እዚ ረኪብና ኣለና ማለት እዩ። እዚ ክንሪኦ ከለና እዚ ቅጫ እዚ ናይ ሎም ማዓንቲ ሓደ ካልእ ፍልይ ዘብሎ ነገር ከዓ እቲ መጠን ዝህበና ሓይሊ እዩ ከባቢ ኣብ ሓንቲ ንሓደ ውልቀ ሰብ ክበልዓ ዝኽእል ዓቕሚ ማለት እዩ 250 ግራም ከባቢ ክኾኑ ይኽእል። ካብዚኣ ክበልዕ ከሎ ከዓ ከባቢ 508 ዝኾኑ መጠን ሓይሊ ካብዛ ቅጫ ይረክባልኹ ማለት እዩ። ስለዚ ብዘይካ እቲ ሓይሊ ዝህበኒ ንብሎ ዘለና ተወሳኺ ድማ እቶም ዝተፈላለዩ ዓይነት ሰለስተ ዓይነታት ብነብስና ብብዝሒ ዝጠልቦም ትሕዝቶ መኣዛ መግቢ ከዓ ንረክብ ኣለና ማለት እዩ። ተወሳኺ ሓደ ካብቲ ፍልይ ዘብሎ ኢና ንገልፆ እዚ መግቢ እዚ ከዓ ዘለዎ ናይ ማዕድናዊ ቫይታሚናዊ ትሕዝቶ እዩ። ካብቲ ናይ ማዕድናዊ ትሕዝቶ ክንርኢ ከለና ዘለና መግቢ ኣብዚ መግቢ እዚ ክንርኢ ከለና ካልሽም ዝበሃል ትሕዝቶ ሓደ ፍልይ ንመዓልቲ 1000 ግራም ሚሊግራም ወይ ከዓ ሓደ ግራም እዩ ንመዓልቲ ዘለና። ካብዛ ቅጫ እዚኣ 100 ግራም እንድሕር ኣነ በሊዐ ኣብቲ መግቢ እዚ ማለት እዩ ከባቢ ፍርቂ ዝኾኑ ናይቲ መዓልቲ ዘለየኒ በሊዐ ኣለኹ ማለት እዩ። 200 ግራም ናይ ዛ ቅጫ ተበሊዐ ከዓ እቲ ንመዓልቲ ዘለየኒ ካልሽም ረኺበ ኣለኹ ማለት እዩ። ካልሽም ክንዛረብ ከለና እቲ ንምህናፅ ኣፅምቲ ናይ ኩሊት ምንቅስቃስ እውን ብፅቡቅ ትግባረ መታን ክትንቀሳቀስ ዝሕግዘና ሓደ ማዕድናዊ ትሕዝቶ እዩ። ካልእ ክንርኢ ከለና ድማ ተወሳኺ ናይ ሓፂን ትሕዝቶ እዩ ወይ ከዓ ብኣይሮን ኢልና ንፅውዋ። እዚ ድማ ካብ 14 ክሳብ 50 ዝዕድሜን ደቂ ኣንስትዮ ዘለየን መጠን ትሕዝቶ ክንርኢ ከለና ካብ 15 ክሳብ 18 ሚሊግራም ንመዓልቲ እዩ ዘለየን። ካብዛ ቅጫ እዚኣ 100 ግራም እንድሕር በሊዐ ከባቢ 14.8 ዝኾኑ ሚሊግራም ከዓ ሓፂን ይረክብ ኣለኹ ማለት እዩ። ስለዚ እቲ ንመዓልቲ ዝዘልያ ንሓንቲ ጓል ኣንስተይቲ ካብ 14 ክሳብ 50 ዕድመ ዘላ ማለት እዩ ኣብዚ መግቢ እዚ እንታይ ገይራላ ረኺባቶ ኣሎ ማለት እዩ። ብዛዕባ እቲ ዝህበና ጥዕናዊ ረብሓታት ክንርኢ ከለና እዚ መግቢ እዚ ድማ ሓደ ቀዳማይ እቲ ፅቡቅ መንቅስቃስ ናይ ኦክሲጅን ኣብ ደምና ከምዝህሉ እዩ ዝገብር። ካልኣይ ንምስራሕ ዋይታት ደምን ሄሞግሎቢን ዝበሃሉ ይርከበና። ሳልሳይ እቲ ዘርኢ ወዲ ተባዕታይ ኣብ ምብዛሕ ይጠቕመና። እዚ እውን ሓደ ካብቲ ዝበለፀ ዝኾነ ትሕዝቶ ናይዚ መግቢ እዚ ይገብረሉ ማለት እዩ። ካልእ ተወሳኺ ክንርኢ ከለና ክተርፍ ዘይብሉ ነገር ድማ ኦሜጋ 3 ዝበሃሉ ዓይነት ስብሒ ኮይኖም ግን ከዓ ከም ኮሎስትሮል ዝፈጥሩ ዘይኮኑ ማለት እዩ ጠቐምቲ ዝኾኑ ኣብቲ ሳላት እንጣጢዕ ምሕዋስና ኣብዚ መግቢ እዚ ንረኽቦ ኣለና ማለት እዩ። እዞም ኦሜጋ 3 ፋቲ ኣሲድስ ወይ ከዓ ዓይነት ስብሒ ና ጠቂስና እዮም ዘለና። እዚኣቶም ሓደ ካብቲ ዝበለፀ ጥቕሞም እንታይ ድሕሪና ድማ እቲ ንምዕባል ናይ ኣእምሮ ወዲ ሰብ ዝጠቕሙ ዓይነት መግቢ ብምዃኖም እዩ ወይ ከዓ ብሓፈሻ ስርዓተ መትኒ ማለት እዩ። ስለዚ ኣብዚ መግቢ እዚ ብዘይካ እቲ ንግሆ ወይ ከዓ ኣብቲ ጣዕሞተይ ግዜ በቃ ሓይሊ ክኾነኒ ምቆት ክኾነኒ ኢለ ጥራይ ዝበልዖ መግቢ ተወሳኺ ድማ ንምዕባል ናይ ኣእምሮይ ናይ ምዝካር ክእለተይ ከም ዝበልናዮ ዘርኢ ወዲ ተባዕታይ ንምብዛሕ ከምቲ ናይ ደቂ ኣንስትዮ ክንገልፆ ዝፀናሕና ትዘልየን ሓፂን ንመዓልቲ ረኺብና ኣለና ኩሉ ነገር ኣማሊእና ኣብዚ በዚ ውሑድ ዝመስል ግን ካ ዝበለፀ ትሕዝቶ ዘሎ መግቢ ንረክብ ኣለና ማለት እዩ።
3: ክቡራት ተኸታተልትና እዚ ኣከታቲልና ናባኹም ከነብሎ ዝፀናሕና መደብ ኣብ ዝተዛዚሙሎ ከም ወትሩ ኣብ መደባትና ሕቶዊ ርእቶም ዝህልወኩም ኣብ ታሕቲ ቀሪቡ ብዘሎ ኣድራሻና ክትረኽቡና ትኽእሉ ኢኹም። ነዚ መደብ እዚ ንምድላው ዝተሓባበሩና ኣስመራ ስታር ሆቴል እናመስገና ሰላም ቅነ ንኩልና ውሕስን መእዛውን መግቢ ንኩሉ ኣብ ኩሉ

ሰላምታና ይብጻሕኩም። ኣብ ዝተፈላለዩ ቦታታት ብምዃን ኣብ ምክትታል ትሕዝቶና ዘለኹም ክቡራትን ክቡራንን ተኸታተልቲ ህርመት ከመይ ቀኒኹም? ሰዓታትና ስለ ዝኣኸለ ክፍነው ዝፀንሑ መደባት ኤሪ ቲቪ ተኪእና ንምዝናይኩም ኣብ ንዕረፍቲ ግዜኹም ዝተፈላለዩ ትሕዝቶታት ዘለዎም ደርፍታት ሒዝና ተዳሊና ኣለና። ምሳና ሓቢርኩም ክትከታተልዎ ብክብሪ እየ ዝዕድም። ኣብ መኽፈቲ ቀሪብናዮ ዘለና ደርፊ ሰለስተ ድምፃውያን ሃገርና ሓቢረን ዝደረፍኣ ደርፊ ክትከውን እያ። ኣብ ሕብረት ዘሎ ትሕዝቶ ወይ ድማ ኣቀራድማ ድማ ዝያዳ ብሉፅ እዩ ዝገብሮ። እዘን ሰለስተ ድምፃውያን ሃገርና ንድሕሪት እንተዳ ተመሊስና ኣብ ሜዳ ኣብ ዝተፈላለዩ ጉጅለ ባህሊ ብብዙሕ ስራሕ ዝተዓዘብናየን ኢና። ገዳይም ድምፃውያን ሃገርና ኣብረታ ንከረ ጓሉን ከረ ኣብረህተ ብርሃነ ከምኡውን ልያ ጎይቶኦም ብዛዕባ ንእስነት ዝደረፈ ኣደርፊ ኣክትከውን ብኣይና ክንጅምር ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ናብ ሙሉእ ትሕዝቶ ክንሰግር

ክቡራትን ክቡራንን ተኸታተልትና ንእስነት እትብል ደርፊ ናይ ሰለስተ ድምፃውያን ሃገርና ብኣይና ናይ ሎም ሰሙን ትሕዝቶ መደብር መትኣሃዱ ኢልና ፈሊምና ከም ዝተዓዘብኩሞ ብምቕፃል ቀሪብናያ ዘለና ደርፊ ናይ ክልተ መንእስያት ድምፃውያን ሃገርና ክትከውን እያ ተኸታቲለን ክቐርባ ኢና። ሓንቲ ናይ ድምፃዊት ፌሩዝ ተስፋኣለም ካብኣ ቀፂላ እውን ናብ ድምፃዊ ሚኬለ ኣብርሃም ሸጡ ክንሰግር ኢና። ሸጡ ኣብ ብዙሕ ደርፍታት ሃገርና ከም ኣላይ ኮይኑ ዝሰርሕ ዘሎ ድምፃዊ ሃገርና እዩ። ካብ ደርፍታት እውን ኣብ ባህሊ እንተ ተዓዚብና ብዙሕ ባህላዊ ስራሕ ደርፍታት እዩ ናብ ህዝቢ ኣቕሪቡን ዝቐርብ ዘሎን። ንሕጂ ቀሪብና ዘለና ደርፉ ሰንከላይ እትብል ኣብ 2017 ዝደረፋ ደርፊኣ ክትከውን፣ ኣቐዲማ ግን ናይ መንእሰይ ድምፃዊት ፌሩዝ ተስፋኣለም ደርፊኣ ናባኹም ክትቀርብ ንምክታልኩም ሕጂ እውን ደጊመ ብክብሪ ዕደም።

ደጊምና ተመሊስና ኣለና። ኣፍቀርቲ ትሕዝቶ መደብ ህርመት ካብዚ ቀፂልና ቀሪብና ዘለና ደርፊ ናይ ትግረ ደርፊ ክትከውን እያ። ብገዲም ድምፃዊ ልኡል ፍስሃየ ዝተደርፈት ኣዜማ እትብል ክትከውን እያ። ልኡል ፍስሃየ ኩልና ከም ንፈልጦ በታ ኣውሊዕ ባንዴራና እትብል ደርፊ እዩ ዝያዳ ዝለለ ካብ ደርፍታቱ ማለት እዩ። ንሕጂ ግን ናይ ትግረ ደርፊ ኢና ቀሪብናልኩም ዘለና ኣዜማ። ካብኣ ቀፂልና እውን ናይ ድምፃውያን ሃገርና ሓቢሮም ዝደረፍዋ ደርፊ ክትልወኒ እያ። እዞም ክልተ ድምፃውያን ሃገርና ኣተፀበቕቲ ጋመይ እትብል ሓቢሮም ዝደረፍዋ ደርፊ ብድምፃዊ ኣብርሃም ካሕሳይ ዋሲላ ምስ ፊዮሪ ፀሃየ ኣብ 2022 ደጊሞም ዝሐደስዋ ደርፊ ኣክትልወና ናብ ሙሉእ ትሕዝቶታ ደርፊ ክንሰግር ኢና።

0: ቃል በዓሎ ትሪኦ ከለኻ ደሃይ እዩ ዝብል ደሃይ ናይ ዝኾነ ነ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፈለጥኒ ዋላ ዝኾነ ሰብሲ ዝምጥሎን እዩ
3: ትግራይ ትግርኛ
4: ሰማዕኮኻ ኣይፀላኳን መርከዝ ዘሎ
5: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎኖማ ጎዳ ገለያሎሾ ማውራር ፈላኣኩኖ ሱቱባላይ ናሜኮ ኣይንኮኖጎ
7: ኣደይ ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሞት ኣዲዩ
8: እንተሓሸኒ ኢልከ ገዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
10: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ሞትሩክ ክልተ ክኾነ የን ሓንቲ ናይ ድምፃዊ ዳዊት ተኽለ ሰንበት ሽላን ካብ ደርፍታቱ ቦታ እንዶሃብኒ እትብል ከውንያ ካብኣ ቀፂላ ናይ ገዲም ድምፃዊ እስጢፋኖስ ኣብርሃም ዘማች እስታሊለይ እትብል ደርፉ ክትከውን ኣብ ባህሊ ትግርኛ ዝነበረ ንጥፈት ከምኡውን ዘሎ ነቲ ሕብረት ዝገልፅ ኣብ መርዓ ዝካየድ ንጥፈታት ብሓፈሻ ነቲ ባህሊ እትገልፅ ካብቲ ብዙሕ ማለት እዩ እትገልፅ ደርፊ ስለዝኾነት ንዓ መሪፅናያ ኣለና። ኣብዚ እዋን እዚ እውን መርዓ ዝካየደሉ እዋን ስለ ዘለና ተኸታቲለን ድሕር ምቕራበን ደጊመ ክምለሰኩም የ ክቡራትን ክቡራንን ተኸታተልትና ሰናይ ምክትታል።

ክቡራትን ኣፍቀርትን ትሕዝቶ መደብርማት ብዝቐርብ ዘሎ ደርፍታት ትዛነይ ክትልው ተስፋ ይሙሉኡ ትሕዝቶታትና ገና ቀፃሊ እዩ ዘሎ። ካብዚ ብምቕፃል እውን ክልተ ደርፍታት ክህልዋና እየን። ሓንቲ ናይ ገዲም ድምፃዊት ሄለን መለስ ካብ ደርፍታታ 2/4 እትብል ሃገራዊት ደርፊ ክትከውን እያ። ሃገራዊን ደርፍታትና ዘለዎም ኣብ ግጥሚ ኣቀራርባ ንዝመፅእ ወለዶ ዝመሓላለፍ ረዚን ዝኾነ ሓበሬታ ወይ ድማ ትሕዝቶ ስለ ዘለዎ ዝያዳ ካልእ እዋን ደርፍታት ሃገርና ተፈታዊ ይገብሮ ኣይምነውን ይሙን። ካብዚ ብምቕፃል ቀርብናያን ዘለና ከምቲ ዝበልክዎ ናይ ሄለን መለስ ክትከውን እያ። ካብኣ ቀፂላ ክልተ ድምፃን ሃገርና ሓቢሮም ዝደረፍዋ ሓጃይት መንደል ምስ መለንኬን ኣውቶንበስ ኣብ ናይ ቢልየን ደርፊ ማለት እዩ ክትህልወን እያ። ምስ ጉጅለ ባህሊ ስብሪት ብምዃን ዝደረፍዋ ክስ ዝብል ኣርእስቲ ዘለዋ እያ ክትከውን። ተኸታቲለን ክቐርባ እየን።

ጀናቆር

0: ቀልባ አሎት ይወለኻ ዳህይ ይዝብ ዳህይ ላይ ዝኾነ ነገር
1: ሸራ ሐጅናትና ሞዴልም አርካናት አርቲስት እምረ ይሕጂ
2: ብልዕሊና መጽዩ ኸልዕላን ትራይ ፍልጥኒ ወላን ዝኾነ ሰብሲት ዝምጥሎኒ
3: ትግራይ ትግርኛ ናጣፊስካ
4: ተዓርዳ ኮብዶ ሰማኮኻን አይጸላኳን መርከ ዘሎ
5: ከምዚ እሱ ኻ ጸብቐልና ካብቲ ዘመናዊ ሕጂ

ኣብ ምዝዛም እንተልወና ደርፊ ነገዲን ድምፃዊ ኢንጂነር ኣስገዶም ወልደ ሚካኤል ካብ ደርፍታቱ ሃንደበት መገሻ እትብል ካብተን ተዘከርቲ ስሪሓ ንዓ ክንጋብዘኩም ኢና።

ክቡራትን ክቡራንን ተኸታተልቲ ናይ ሎሚ ሰሙን ትሕዝቶ መደብር መታብ ዝተዛዚምሎ ክቐርብ ዝፀንሐ ኣዛናይ ፀኒሕ ክኸውን ተስፋ ይሙሉ እዩ። ኣብ ዝመፅእ ሰሙን ኣብ ልክዕ ሰዓት ብዝተፈለየ ትሕዝቶ ደርፊ የራኸበና። ክሳብ ዝመፅእ ሰሙን በቢዘለናዮ ወገን ሰላምን ጥዕናን ንኸልና።

فنونا بمكتال تركبو زخبركم تعزبتنا كما يتوعلو نلوم ربو 22 حملة ساعة حموش تستدالو زينا ذات وشتن وطعن حيزنا لكم قريبنا لنا مكتالكم بخبري نعدم روي البرخات مساء رابط قوامك أملكت سنايت برخات بمخينا بقن دي أر إس زينا نفلم قديم تقرالي منيستر سمر رؤسوم عم مبل 83 عامة عدمئو بحمام تساويو فستيبال أب بحلن ياتان عميق متنعاتي ككايد زدر رخ مخانو تقليتو أب زباقاش باركا بوفرتا مهارون للمعات أدماعي نتفتات إيسالة سلالو አሜሪካ በወታደራዊ ወፍሪ ኢራን ዛጌት አስታ 38 ቢሊዮን ዶላር ወጻይ ከምዝ ገብረት ገሊጻ አሜሪካ ሸመተ ዝተረቃቃ ድሮናት በቆንድ ድማ ናይ ቻይና ከም እትድርቶ አፍሊጣ ሚኒስትር ጉዳያት ወጻይ ሩሲያ ዝመፅእ 24 ሓምለ ምስ አሜሪካዊ መዘንኡ ክዝቲ ምዃኑ ሓቢሩ ዝርዝር ዜና ዜና መስዋዕቲ ገዲም ተጋዳላይን ምኩር ዲፕሎማሳኛን ሚኒስትር ሰምረ ርእሶም ብ21 ሓምለ መበል 83 ዓመት ዕድሚኡ ኣብ ኣስመራ ብሕማም ተሰዊኡ ኣብ 1976 ኣብ ህዝባዊ ሓይልታት ሓርነት ኤርትራ ዝተሰለፈ ተጋዳላይ ሰመረ ኣብ እዋን ሓርነታዊ ቃልሲ ካብ 1976 ክሳብ 1991 ኣብ ክፍሊ ህዝባዊ መምሕዳር ወኪል ወፃኢ ጉዳያት ከምኡ ውን ሓላፊ ክፍሊ ስልያን ፀጥታን ኣብ ሱዳን ድሕሪ ናፅነት ድማ ካብ 1991 ክሳብ 1992 ቀዳማይ ፀሓፊ ግዜያዊ መንግስቲ ኤርትራ ኣብ ሱዳን ካብ 1993 ክሳብ 1996 ኣብ ሚኒስትር ጉዳያት ወፃኢ ሓላፊ ጠረጴዛ ኣሜሪካ ካብ 1997 ክሳብ 2003 ኣምባሳደር ኤርትራ ኣብ ሕቡራት መንግስታት ኣሜሪካ ካብ 2003 ክሳብ 2006 ኣመሓዳሪ ዞባ ማእከል 2007 ክሳብ 2018 ሚኒስተር ትምህርቲ ከምኡ ውን ካብ 2018 ክሳብ 2025 ሚኒስተር ትምህርትን ኣምባሳደር ኤርትራ ኣብ ኢትዮጵያን ብምዃን ንሃገሩን ህዝቡን ብልዑል ተወፋይነት ዘገልገለ ሓርበኛ እዩ ጽቡቕ ሚኒስተር ሰመረ ርእሶም በዓል ሓዳርን ኣቦ ሓሙሽተ ውሉዳትን እዩ ስነ ስርዓት ቀብሩ ድማ ዓርቢ 24 ሓምለ ሰዓት 10 ቅድሚ ቀትሪ ኣብ መካነ መቃብር ሓርበኛታት ኣስመራ ክፍጸም እዩ

0: ናብ ካልእ ዜና ምስ ንሰግር ሃገራዊ ፈስቲቫል ኣብ ባህልን ያታን ዓሚቕ መፅናዕቲ ክካየድ ዝድርኽ ምዃኑ ኣዋህትን ነገርያንን ገሊፆም ጋዜጠኛ ሳሙኤል ሃብተ ሚካኤልን ዘዳለዎ ፀብጻብ ገረ መስቀል ገረ ዝግሄር ከቕርቦ እዩ።
1: ዓመት መፀ ኣብ ዝካየድ ሃገራዊ ፈስቲቫል ዝቐርብ ዘሎ ድኮና ያታዊ ኣባይቲ መነባብሮን ወግዕን ዘጠቓልል ትሕዝቶ ኣብ ባህልን ያታን ዓሚቕ መፅናዕቲ ክካየድ ዝድርኽ ምዃኑ ተገሊጹ። ኣብ ሃገራዊ ፈስቲቫል ኤርትራ 2026 ኣባል ኮሚቴ ድኮና ያታዊ ኣባይቲ መነባብሮን ወግዕን መንእሰይ ሃብቶም ጎይቶኦም ኣብ ቅሸት ዘባታት ሕብረተሰብ ኤርትራ ንዘመናት ዝተገልገለሉ ንሓፈሻዊ ኣሰራርሓና ቃውማን ኣባይቲ ባህላዊ ናውቲ ወግዕታት ጥበባት ሜላ መነባብሮን ካልእን ዝውክል ትሕዝቶ ቀሪቡ ከም ዘሎ ብምጥቃስ ባህልን መንነትን ንምዕቃብን ናብ መፃኢ ወለድታት ንምውራስን ዓብዪ እጃም ከም ዘለዎ ኣረድዮ። በዚ መሰረት ዞባታት ዓመት መፀ ትሕዝቶኦን መለሳ ክህልዎ ካብ ሓፈሻዊ ናብ ቴማዊ ኣገባብ ከተኩራ ብዕምቆት ዘይተዳሰሰ ክፋል ባህሊ ከንፀባርቓ ከምኡውን ሓደሽቲ ኣካላት ክሳተፋ ምኽርን ማዕዳን ከም ዝወሃበን ዞባታት እውን መፅናዕትታት ብምክያድ መበቆላዊ ትሕዝቶ ንምቕራብ ኣድላይ ፃዕርታት ከም ዘካየ ዳን ኣብ ባይታይን ፅበረቕ ከም ዘሎና ገንዚቦ። ፈስቲቫል ኣብ ምዕቃብን ምውራስን ባህሊ ተወሳኺ መፅናዕትታት ንምክያድ ድፊኢት ዝፈጥር ምዃኑ ዝሓበረ መንእሰይ ሃብቶም ባህሊ መሰረት ዕብት ብምዃኑ ዞባታት ኣብ ሃገራዊ ፈስቲቫል ከይተሓፅራ ከም ዝሰርሓሉ ኣነፂሩ። ኣብ ቅሸት ዞባታት ንነጋድያን መግለፂ ዝህቡ ዘለዉ ቦጎኖም ምስ ዘመናውነት ተኣሳሲሩ መበቆላዊ ያታዊ ናውቲ ኣብ ምርካብ ብድሆታት እኳ እንተሎ እቲ ሕፅረታት ብምምላእ ከም ዝቃለል ድሕሪ ምጥቃስ ርእቶ ነጋ ያን ኣብ ዕቃበ ባህሊ ብዕቱብነት ክዕየ ዘተባብዕ ከም ዝኾነ ሓቢራ።
0: ካብ ዜናታት ፈስቲቫል ከይወፃና ኣብ ስነ ጥበብ ኣተኪሩ ብዛዕባ ዝካየድ ዘሎ ኣስተምህራዊ ሰሚናራትን ውርድራ ስነ ፅሑፍን ጋዜጠኛ ዳንኤል ወልዱ ዘዳለዎ ፀብፀብ ኣሎ እስቴፋኖስ ግርባይ ከቕርቦ እዩ።
2: ኣብ ክርዓት ኤክስፖ ኣብ ዝካየድ ዘሎ ሃገራዊ ፈስቲቫል ኤርትራ 2026 ኣስተምህራዊ ሰሚናራትን ውድድራት ስነ ፅሑፍን ይካየድ ኣሎ። እቲ ካብ 20 ሓምለ ጀሚሩ ኣብ ሰዓታት ድሕሪ ቀትሪ ብክኢላታት ዝቐርብ ዘሎ ብቐንዱ ኣብ ስነ ጥበብ ዘተኮረ ሰሚናራት ፀሓፍትን ምርምርን ፀሓፍትን ንባብን ግጥምን እንታይነቱን ተራ ኣርትዖት ኣብ ዕብት ስነ ፅሑፍ ዕዮ ትርጉም ኣብ ስነ ፅሑፍን ፊልምን ስነ ፅሑፍ ቋንቋታት ኤርትራ ዕድላቱን ብድሆታቱን ኣፀሓሕፍ ልብወለዳውን ዘይልብወለዳውን ፅሑፋት ከምኡውን ድራማን ድርሰት ፊልምን ካልእን የጠቓልል። ኣባል ኮሚቴ ሰሚናራትን ውድድራት ስነ ፅሑፍን ዶክተር ቴድሮስ ስዩም ንኤሪና ኣብ ዝሃቦ ሓበሬታ ጎኒ ጎኒቲ ኣስተምህራዊ ሰሚናራት ሓፀርቲ ዛንታታት ግጥምታትን ፊልምታትን ንውድድር ቀሪቡ ከም ዘሎ ብምጥቃስ ዕዉታት ብ25 ሓምለ ክሽለማ ምዃነን ኣብሪሆም። እዚ ከምዚ ኢሉ እንከሎ ብኮሚቴ ፊልም ፈስቲቫል ኤርትራ 2026 ዝተዳለወ ኣብ ሃገርና ኣብ ዝፈርም ፊልምታት ዘተኮረ ሓፈሻዊ መፅናዕታዊ ፅሑፋትን ምልውዋጥ ተመክሮን ይካየድ ኣሎም። ኣብዚ መደብ እዚ ባሩድ 77 ርግቢት ኖህ ከምኡውን ፍቕሪ ሰማያዊ ንዘርእስተን ፊልምታት ዝምልከት ምክፋል ተመክሮ ይካየድ ኣሎም።
0: ኣብ ዞባ ካሽባር ካብ ብወፍሪ ተማሃሮ ንልምዓት ኣብ ምዕቃብ ሓመድን ማይን ምግራብን ዘተኮረ ኣድማዕ ንጥፈታት ይሰላሰል ከም ዘሎ ኣዋሃዲ ናይቲ ወፍሪ መምህር ሃብቶም ገብረ ኢየሱስ ሓቢሩ። ኣብዚ ወፍሪ ኣብ ንኡስ ዞባታት ለጓዓን ሰባ ኣቆርደት ባሮንቱ ሞልቂ ላዕላይ ጋሽ ሃይኮታ ፎርቶሳዋ ተሰነይን ጎልጅን ካብ 17 ናይ ካልኣይ ደረጃ ኣብያት ትምህርቲ ዝተዋፅኡ ኣስታት 1300 ተምሃሮ ኣልይቲ መምህራን ክኢላታት ሕርሻን ኣዋህትን ኣብ 17 ንቁታታት ተኸፋፊሎም ይነጥፉ ከም ዘለዉ መምህር ሃብቶም ገሊፆም። ንሳቶም ካብ 6 ሓምለ ጀሚሮም ን36 መዓልትታት ኣብ ዝዓምዎ ስራሕ ብጠቕላላ 240,000 ጎዳጉዲ ብምኩዓት ፈልስታት ክተኽሉ ልዕሊ 150,000 ኣግራብ ክኸስክሱ ልዕሊ 400,000 ሜትሮ ዘላታትን ከትርታትን ክሰርሑን ክፅግኑን ከምኡውን ናይ ሓመድ ፅርግያታት ክፅግኑ መደብ ከም ዘሎ ብተወሳኺ ብርሆም። ኣልይቲ መምህራንን ክኢላታት ዕቃበ ኣግራብን ንንሳ ዘገዳምን ብወገኖም ተሳተፍቲ ንዝተመደበሎም ስራሕ ብኣድማዓነት ይትግብሩ ምህላዎም ብምጥቃስ ዝተዳለወ ፈርስታት ኣብ እዋኑ ንምትካል ብዝለዓለ ከም ዝዋስኡ ኣረጋጊፆም። ተምሃሮ መወዳእታ ከባቢኦም ናብ ሓምላይ ንምቕያር ኣብ ዝካየድ ዘሎ ፃዕሪ ምስታፎም ሓበም ከም ዝስምዖም ብምግላፅ ደሊቦሞ ብዘለዉ ተመክሮ ስራሕን ናይ ምትሕግጋዝ ባህልን ኣብ ቀፃሊ ዝካየድ ናይ ልምዓትን ምግራብን መደባት ንምዕዋት ኣበርቲዖም ከም ዝሰርሑ ኣረጋጊፆም። ኣብ ንኡስ ዞባ ሰንዓፈ ኣብ ምሕያል መደባት ቅድመ ትምህርቲ ዝግበር ወፍሪ ክዓዝዝ መዛኽር

0: ቀሪቡ። ብዛዕባ እዚ ወኪል ኤሪና መሓመድ ኣይፈራሕ ዘዳለዎ ፀብፀብ ኣሎ ሚካኤል ሓርጉ ከቕርቦ እዩ።
1: ኣብ ኣገልግሎት ቅድሚ ትምህርቲ ዝግበር ወፍሪ ኣብ ምሕያል መስርሕ ምምሃር ምስትምሃርን ብሓፈሻ ውፅኢት ተምሃሮ ድማ ብፍላይ ልዑል ተራ ስለ ዘለዎ ኣብኡ ዘረሃበ ንጥፈታት ብውደት ክስርሓሉ ከም ዝግባእ ብ20 ሓ

0: ግና እቲ ዝነበረ ድሩትነት ከም ተፈትሐ ኣብሪሆም ኣብ ዝመፅእ ዓመተ ትምህርቲ 2026-2027 ቁፅሪ ተሳተፍቲ ህፃናት ናብ ሳት 2800 ክብ ክብል ትፅቢት ከም ዝግበር ብምሕባር ዕድሚኦም ንቅድሚ ትምህርቲ ዝኣኸለ ህፃናት ናብ ማዲ ትምህርቲ ንክቐርቡ ተራ ስድራ ቤታት መሻርክቲ ኣካላትን መምህራንን ክዓዝዝ ኣተሓሳሲቦም ሓላፊ ኣብያተ ትምህርቲ ንኡዞባ ሰንዓፈ መምህር ዑመር ዲን መሓመድ ቦጎኑ ህፃናት ዝግባእ ናብ ቤት ምስ ዝረኽቡ ኣብ ዝቕፅል ጉዕዞ ሂወቶምን ትምህርቶምን ሃበርም ስለ ዝኾኑ መምህራን ኣብ ኣብያተ ትምህርቲ ወለዲ ኣብ ገዛ ሕብረተሰብ ድማ ኣብ ከባቢ ግቡእ ክትትል ክገብርሎም ተላብዩ ኣብ መሓዳር ንኡዞባ ሰንዓፈ ኣቶ ኢድሪስ ዓሊ ሽከር ድማ ኣገልግሎት ቅድሚ ትምህርቲ ንምውሓስ ናይ ሓባር መረዳእታ ምህላው መሰረታዊ ስለ ዝኾነ ተራን ኣበርክቶን ናይ ነፍሲ ወከፍ ዜጋ ናይ ኣመሓደርቲ ከባቢ ካብ ብፍላይ ክሕይል ተሓሳሲቦ ኣብ መወዳእታ ኣብ ቅድሚ ትምህርቲ ዘይኣተው ህፃናት ከህልው ብደረጃ ዓደታት መፅናዕቲ ክግበር ከምኡ እውን ኣብ ገለ ምምሕዳራት ከባቢ መስርሕ ህንፀት ሓደስቲ ትካላት ቅድሚ ትምህርቲ ክጅመር ዝብልን ካልእን ርእቶታት ቀሪቦም ኣብ ንኡዞባ ሰንዓፈ ኣብ 22 ምምሕዳራት ከባቢ 60 መውዓለ ህፃናት ኣለዋ
1: ቤት ፅሕፈት ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኣብ ንኡዞባ ጎሌጅ ውዳቤታቱ ብምድልዳል ኣፍራይነት ኣባላት ክንምባል ዝሕግዝ ኣስተምህሮ ወዲቦ ሓላፊት ጨንፈር ዘባጋሽ ባርካ ኣቶ ተስፋለት መብራቱ ኣብ ዝሃቦ ሓበሬታ ሓርበኛታት ስንኩላን ብቁጠባ ነብሶም ንክኽእሉን ጥዕንኦም ንክወሓስን ማሕበር ዘድሊ ደገፍ ከም ዝገብር ኣረዲኦ ንኡዞባ ጎሌጅ ኣብ ክረምታዊ ሕርሻ ሃብቲ ጥሬትን ንግድን ሰፊሕ ዕድላት ዝርከቦ ብምዃኑ ስንኩላን ብዘለዎም ዓቕሚ ነቲ ዕድላት ብግቡእ ተጠቒሞም መነባብሮኦም ከመሓይሹ ክፅዕሩ ተላብዮም ኣመሓዳሪ ንኡዞባ ጎሌጅ ኣቶ ደሴ ዘርአ ሚካኤል ቦገኑ ኣካላዊ ስንክልና ዘለዎም ዜጋታት ብዓቕሞም ነፍሶም ንምቕያር ዘኽእሎም ባይታ ስለ ዘሎ ብወገን ምምሕዳር ምድግጋፍ ከም ዝግበረሎም ኣረጋጊፁ ተሳተፍቲ ኣብ መወዳእታ ብኣባላት ዝካየድ ናይ ሕርሻ መሬት ክወሃቦም ኣገልግሎት ልቓሕ ክቕፅልን ክሰፍሕን ኣብ መንግስታውያንን ብሕታውያን ትካላት ፕሮጀክትታትን ኣብ ዝህሉ ናይ ስራሕ ዕድላት ንስንኩላን ቀዳምነት ክወሃብ ዝብል ለበወታት ኣቕሪቦም እስዕብ ዜናታት ሃገራት ወፃኢ ንምክታልኩም ደጊምና ብክብሪ ንዕድም ዜና ወፃኢ ኣሜሪካ ኣብ ወርሒ ለካቲት ናይ ዝዓመት ኣብ ልዕሊ ኢራን ወተሃደራዊ ወፍሪ ካብ እተበግስ ንዳሓር ዛጊት ኣስታት 38 ቢልዮን ዶላር ወፃኢታት ከም ዝገበረት ፀሓፊ ምክልኻል ፒት ሄግዜት ሓቢሩ እዚ ገንዘብ እዚ ንዳግም ህንፀት ናይቲ ብመጥቃዕትታት ኢራን ዝዓነወ ማዓስከራት ኣሜሪካ ዝተኸፍለ ስለ ዘየጠቐልል ትሕቲ ግምት ምዃኑ ክኢላታት ይጠቕሱ እዚ ከምዚ ኢሉ እንከሎ ፀሓፊ ምክልኻል ፔት ሄግዜት ረብሕታት ኣሜሪካ ንምሕላው ህፁፅ ባጀት ምክልኻል ክስላዕ ኣቐዲሙ ዝቐረበ እማመ ክፀድቕ ፀዊዑ ኣሎ ፕረዚደንት ዶናልድ ትራምፕ ዝዓበየ ክፋሉ ምስ ኩናት ኢራን ምትእሳር ኣብ ዘለዉ ህፁፅ ጉዳያት ዝውዕል ልዕሊ 87 ቢልዮን ዶላር ክስላዕ ኣብ ዝሓለፈ ወርሒ ሰነ ንኮንግረስ ምሕታት ኣይርስዓን እቲ ባጀት እንተፀዲቑ ኣሜሪካ ኣብ ልዕሊ ኢራን ድሕሪ ጀመረቱ ኩናት ኣብ ሓደ እዋን ካብ ዝሰላዓቶ ህፁፅ ገንዘብ እቲ ዝዓበየ ከም ዝኸውን ይጥቀስ ኣሜሪካ ንባጀት ምክልኻል 2027 ናብ ኣስታት 1.5 ትሪልዮን ዶላር ክብ ክተብሎ ከም ትኽእል እዩ ዝግመት ዘሎ እቲ መደብ ነቲ ፅላትን ብድንፋዕ ዘኽእል ዘመናዊ ኣፅዋር ንምፍራይ ብቐንዱ ድማ ዝተራቐ ሚሳይላትን ደብደብቲ ነፈርትን ንምምዕባል ምዃኑ ይሕበር እቲ ውጥን ብዘይካዚ ብሰንኪ ኩናት ኢራንን ዩክሬንን ኣንቀልቂሉ ንዘሎ ትሕዝቶ መኽዘናት ኣፅዋር ኣሜሪካ ናብ ንቡር ንምምላስ ሓጋዝ ምዃኑ እዩ ዝግለፅ ዘሎ ኣሜሪካ ኣብ 2025 ኣብ ምብዕባል ኒኮሎሳዊ ኣፅዋር ጥራይ ኣስታት 70 ቢልዮን ዶላር ወፃኢ ከም ዝገበረ ትዝከር እዩ ባጀት ምክልኻል ኣሜሪካ ዓመታዊ እናወሰኺ ይኸይድ ከም ዘሎ ዝጠቕሱ ፀብጻባት ኣብ ዝሓለፈ ዓመት ልዕሊ 950 ቢልዮን ዶላር ኣብዚ ዓመት እዚ ድማ ናብ ልዕሊ 1 ትሪልዮን ዶላር ክብ ከም ዝበለ የረድኡ ኣሜሪካ ሸመተ ዝተረሃቐ ድሮናት ብቐንዱ ድማ ናይ ቻይና ከም እትድርቶ ኣፍሊጣ እቲ ስጉምቲ ሃገራዊ ድሕነትን ዘቤታዊ ዕዳጋን ንምውሓስ ምዃኑ ሰመዚ ንግድን መራኸቢታትን ኣሜሪካ ሓቢሮም እዚ መዓስ ከም ዝትግበር ዛጊት ዘይተገልጠ ስጉምቲ ብኣሉታ ተጸልዩ ንዘሎ ንግዳዊ ዝምድና ኣሜሪካን ቻይናን መሊሱ ከጋዶ ከም ዝኽእል ይእመት እታዊ ፍርያት ቴክኖሎጂ ቻይና ክትእግድ ዝፀንሐት ኣሜሪካ ብ 2019 ኣብ ልዕሊ ቻይናዊ ኩባንያ ህዋዌ እገዳ ከም ዘፅድቐት ፀብጻባት የረድኡ እቲ እገዳ ፍርያት ናይቲ ትካል ናብ ኣሜሪካ ከይኣቱ ትካላት ኣሜሪካ ድማ ምስቲ ኩባንያ ንግዳዊ ንጥፈታት ከየካይዳ ዝዓግት እዩ ኣሜሪካን ቻይናን ንግዳዊ ፍልልያትን ንምፅባብ ከካይዶ ፅንሓ ተደጋጋሚ ይር

ክባት ዛጌት ሱርበትኻ ውፅኢት ከም ዘይተረኽቦ ጸብጸባት የረድኡ። ሚኒስትር ጉዳያት ወፃኢ ሩስያ ሰርጌ ላቭሮቭ ዝመጽእ 24 ሓምለ ምስ ኣሜሪካዊ መዘንኡ ማርክ ሩቢዮ ተራኺቡ ክዝቲ ምዃኑ ሓቢሩ። እዚ ኣብ ከተማ ማኒላ ፊሊፒንስ ዝካየድ ዘተ ኣብ ኩናት ዩክሬንን ዝምድና ሃገራቶምን ከም ዘተኩር ሚኒስትር ሰርጌ ላቭሮቭ ገሊጹ ኣሎ። ኣሜሪካን ሩስያን ኩናት ዩክሬን ብዘተ ንምዕራፍ ወታዊ ምንባሩ ዝተጠቕሰ ርክባት ኣበጊሰን ከም ዝነበራ ኣብ ዞባ ማእከላዊ ምብራቕ ድሕሪ ዝተኸስተ ወታደራውን ጸጥታውን ቅልውላው ግና ከምቲ ዝድለ ከምዘይሰጎመ ጸብጸባት የረድኡ። መራሕቲ ክልቲአን ሃገራት ኣብ 226 ጥራይ ብውሕዱ 4 ግዜ ናይ ቴሌፎን ዝርርብ ከም ዘካየዱ ጸብጸባት ይጠቕሱ። ፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላድሚር ፑቲንን ኣብ ወርሒ ነሓሰ 225 ኣብ ኣላስካ ሕቡራት መንግስታት ኣሜሪካ ብኣካል ተራኺቦም ከም ተዘራረቡ ዝዝከር እዩ። ፕረዚደንት ኣሜሪካ ዶናልድ ትራምፕን ፕረዚደንት ሊባኖስ ጆሴፍ ዖንን ብ21 ሓምለ ኣብ ጉዳይ ጸጥታ ሊባኖስ ቀጥታዊ ዝርርብ ኣካይዶም። እቲ ኣብ ዋሽንግተን ዲሲ ዝተኻየደ ርክብ ኣብ ትግባር እቲ ኣቐዲሙ ኣብ መንጎ እስራኤልን ሊባኖስን ዝተበጽሐ ስምዕ ምቁራት ተኽሲ ዘተኮረን ውፅኢታውን ከም ዝነበረ ክልቲኦም መራሕቲ ገሊፆም። ፕረዚደንት ሊባኖስ ጆሴፍ ዖን ኣብ ዝሓለፈ ቅዳመ ሰንበት እውን ምስ ጸሓፊ ጉዳያት ወፃኢ ኣሜሪካ ማርክ ሩቢዮ ኣብ ተመሳሳሊ ጉዳይ ከም ተዘራረቡ ተቓሊሖም። እዚ ከምዚ ኢሉ እንከሎ እስራኤል ሰራዊታ ካብ ገለ ክፋል ደቡባዊ ሊባኖስ ድሕሪ ምስሓባ ሰራዊት ሊባኖስ ክሰፍሮ ከም ጀመረ ማዕከናት ዜና ቃሊሐን። እስራኤል ምቁራጥ ተኽሲ ከም እትገብርን ሰራዊታ ካብ ደቡባዊ ሊባኖስ ከም እትስሕብን ኣብ ዝሓለፈ ወርሒ ሰነ ከም ተሰማምዐት ጸኒሓ ግና ሰራዊታ ንዘይተወሰነ ግዜ ከም ዝጸንሐ ገሊጻ እያ። በዚ ድማ እዚ ካብ ገለ ክፋልቲ ሃገር ከም ዝሰሓበ ዝገባሕ ዘለዎ ዜና ዘላቕነት ክህልዎ ከም ዘይክእል ክኢላታት ይእምቶ። ምዚ ኣብ ዝተኣስር እስራኤል ሰራዊት ሊባኖስ ኣብ ዝዓስከረሉ ከባቢ መጥቃዕቲ ከም ዘካየደት ይቀልሓሎ። እስራኤል ኣብ ሊባኖስ ጥራይ ዘይኮነ ኣብ ሶርያን ፍልስጤምን እውን ወታደራዊ ህላውኣ ንምስፋሕ ትሰርሕ ከም ዘላ ይፍለጥ። ጀርመንን ኣዘርባጃንን ቁጠባ ጸጥታ ምክልኻል ጸዓት ኣብ ዝርከቦም ልዕሊ 7 ጽላታት ክተሓገዛ ዝኽእለን ስምምዓት ተፈራሪመን። እቲ ስምምዓት መራሒ መንግስቲ ጀርመን ፍረደሪክ መርዝን ፕረዚደንት ኣዘርባጃን ኢልሃም ኣልዩቪየንን ትማሊ 21 ሓምለ ኣብ ከተማ በርሊን ኣብ ዘካይድዎ ዝርርብ እዩ ተበጺሑ። ከም ኣካል ትስምዕ ኣዘርባጃን ናብ ጀርመን ክሳብ 245 ዓመተ ምህረት ዝቕጽል ሰደድ ባህርያዊ ጋዝ ክትገብር ምዃና ተፈሊጡ። እስምዕ ጀርመን ድሕሪ ኩናት ዩክሬን ኣጋጢሟ ንዘሎ ሕፅረት ባህርያዊ ጋዝ ኣብ ምቅላል ወታዊ ተራ ከም ዝህልዎ ይእመት። እዚ ከምዚ ኢሉ እንከሎ ጀርመንን ኣዘርባጃንን ቁጠባዊ ዝምድንአ ንምምዕባል መጠን ንግዳዊ ምልውዋጥን ወፍርን ከስፋሓ ምዃነን ኣብቲ ርክብ ኣፍሊጠን። ተግባረቲ ስምዓት ንምቅልጣፍ ከም ስርሓ ዝገለጻ ክልጤን ሃገራት ንዕኡ እትከታተል ሓበራዊት ኮሚቴ ከም ዘቑማ ሓቢረን። ሩስያ ትማሊ 21 ሓምለ ኒኮላሳዊ ኣጽዋር ዝዋዳደለን እስትራቴጂካውያን ደብደብቲ ነፈርቲ ኣብ ክልል ኣየር ባሕሪ ባልቲክ ኣብሪራ። ዕላማት ስጉምቲ ጸጥታ ማያዊ ግዝኣት ሃገሩ ንምውሓስ ምዃኑ ዝገለጸ ሚኒስትሪ ምክልኻል ሩስያ ብመሰረት ኣህጉራዊ ሕግታት ከም ተኻየደን ንኻልኦት ሃገራት ብኣሉታ ከም ዘይጸሉን ኣረዲኡ። ሩስያ ኣብ ዝሓለፈ ወርሒ ሰነ እውን ኣብ ክልል ኣየር ባሕሪ ባልቲክ ተመሳሳሊ በረራ ኣካይዳ ምንባራ ጸብጸባት ይጠቕሱ። ኣብ ክልል ኣየር ባሕሪ ባልቲክ ጥራይ ዘይኮነ ኣብ ክልል ኣየር ኣርክቲካዊ ውቅያኖስ፣ ኣትላንቲካዊ ውቅያኖስ፣ ሰላማዊ ውቅያኖስን ጸሊም ባሕርን እውን በረራታት ክተካየድ ምጽንሓ ይፍለጥ። ሩስያ ጥራይ ዘይኮነት ኣሜሪካ እትርከበን ካልኦት ሃገራት እውን ተመሳሳሊ በረራታት ከም ዘካይዳ ይጥቀስ። ባይቶ ፈረንሳ ተጠቃምነት ማሕበራዊ መራኸቢታት ንትሕቲ 15 ዓመት ቆልዑ ዝኽልክል ሕጊ ኣጽዲቑ። በዚ ድማ ፈረንሳ ነቲ ሕጊ ብወግዒ ዘጽደቐት ናይ ፈለማ ኤሮጳዊት ሃገር ምዃና ጸብጸባት የረድኡ። እቲ ጸዲቑ ዘሎ ሕጊ ካብ ወርሒ ጥሪ ናይ ዝመጽእ ዓመት ከም ዝትግበር ዝጠቐሰ መንግስቲ ፈረንሳ ዝጠሓስዎ ወገናት ከቢድ መቕጻዕቲ ከም ዝብየነሎም ኣጠንቂቑ። ማሕበራዊ መራኸቢታት ንቆልዑ ጠንቂ ጥዕናዊ፣ ማሕበራዊ፣ ኣካዳምያውን ጸገማት ኮይኑ ከም ጽንሐ ዝገለጸ ፕረዚደንት ማክሮን ካልኦት ሃገራት ኤሮጳዊ ሕብረት ክስዕብኦ ጸዊዕሎም። ሓያሉ ሃገራት ተጠቃምነት ማሕበራዊ መራኸቢታት ንቆልዑ ናይ ምእጋድ ተበግሶታት ክወስዳ ጀሚረን ከም ዘለዋ ይፍለጥ። ዜናታት ንምዛም በኣር ኣርእስቲ ዜና ክደግመልኩም። ገዲም ተጋዳላይ ሚኒስተር ሰመረ ርእሶም ኣብ መበል

83 ዓመት ዕድሚኡ ብሕማም ተሰውዩ። ፈስቲቫል ኣብ ባህልን ያታን ዓሚቕ መፅናዕቲ ክካየድ ዝድርኽ ምዃኑ ተገሊጹ። ኣብ ዞባ ጋሽ ባርካ ብወፍሪ ተማሃሮ ንልምዓት ኣድማዒ ንጥፈታት ይሰላሰል ኣሎ። ኣሜሪካ ኣብ ልዕሊ ወተሃደራዊ ወፍሪ ኢራን ዛጊት ኣስታት 38 ቢልዮን ዶላር ወፃኢ ከም ዝገበረት ገሊጻ። ኣሜሪካ ሸመተ ዝተረቓቓ ድሮናት ብቐንዱ ድማ ናይ ቻይና ከም እትድርቶ ኣፍሊጣ። ሚኒስተር ጉዳያት ወፃኢ ሩስያ ዝመጽእ 24 ሓምለ ምስ ኣሜሪካዊ መዘንኡ ክዝቲ ምዃኑ ሓቢሩ። ነቲ ሰዓት ዝተዳለወ ዜናታት ተዛዚሙሉ ምስ ተረፉ መርበትና ንጋሓድገኩም ብወገና ብሩኽ ምሸት።

0: ድርብ ፀሩ እትዓምም ሃብሮም ተማሃሪት ህይወት ብብዙሓት ቀማማት ዝቖመት ናይ ምንባር ሜላ እትደሊ ዓንኬልያ ወዲ ሰብ ድማ ስርዕ ህይወቱ ንክመርሕ ነዞም ኣብ ዝርያ ዘለዉ ቀማማት ከከም ኣድላይነቶም ናይ ምጥቃም ሜላን ጥበብን ክማዕብል ኣለዎ። ምኽንያቱ እትን ከይዕርዕሮ እትን ከይምቅሮ ንመንብሮ ብኩሉ ሸነኻቱ ከተሰምቕሮ ምኽኣል ምስ ዕድል ዝቖጥሮ ሰባት ኣዝዮም ብዙሓት እዮም። ምኽንያቱ ኣነባብራ ኩሉ ዓይነት ሕብረተሰብ ስለ ዝምህረካ፣ ስለዚ ክንዲ ምንታይ ሰፊሕ ሓሳባት ኣብ ውሽጥኻ ኣቐሚጥካ ኣለኻ ማለት እዩ።
1: ኣራይ መጀመርታ ነዚ ዕድል ዝምሃኩም ኣነ ወይ ደጊመ ክመስግነኩም። ብምቕፃል ሽመይ ነዋይ ሰመረ ይበሃል። ዝተወለድኩሉ ንእዞባ ንእዞባ ዓረዛ ኮይኑ ኣብዚ እውን ተማሂረ ዓብየ ማለት እዩ። ኣብ መዋእል ህፃናት ስኒት ቀዳማይን ካልኣይን ዓመትን ተማሂረ። ካብኡ ብምቕፃል ከዓኒ ካብ ቀዳማይ ክሳብ ሻሙናይ ዘሎ ናይ ኤሌመንታርን ናይ ጂነርን ቤት ትምህርቲ ከዓኒ ኣብ ቤት ትምህርቲ ኣሰር ተማሂረ ማለት እዩ። ብምቕፃል ከዓ ሕጂ ናይ ንዝናብ ሃይስኩል ሰጊረ ኣለኹ።
0: ከምቲ ክትሰምዕዋ ፀናሕኩም ተማሃሪት ነባይት ሰመረ ኣብ ምእዞባ ዓረዛ ተወሊዳ ብባህላዊ ዕልልታ ምስ ዓለም ዝተላለየት ናይ ሎሚ ሃብሮም ተማሃሪት እያ። ንሳ ናብዚ ዓለም ምስ ተቐልቀለት ከምቲ ዝድለ ምንክብኻብ ናይ ወላድ ክትረክብ ትዕድልታ ኣይነበረን። ብኣንጻር እኮ ደኣ ከምቲ ኮ ሽም መርሕ ጥዋፍ የብርህ ዝበሃል እግሪ ተኺላ ካብ ዝደልደለትሉ እዋናት ሒዛ ኩነታት ናይታ ከም መዛኑኣ ከተሐንቅቓን ከተሰራስራን ትጽብያ ዝነበረት ወላዲታ ተዓዚባ ደኣ ናብ ምሕጋዛን ምንክብኻባን ተጸምደት። ንሎም እምበኣር ድርብ ፀሩ እትዓምም ሃብሮም ተማሃሪት ኣብ ትሕቲ ዝብል ኣርእስቲ ናይ ትምህርቲ ጉዕዞ እዚ ሃብሮም ክንደስሲና እሰናይ ምክትታል
1: ኣብ ትምህርቲ እዎ። ኣብቲ ብሉፅ ደረጃ ማለትሲ ኣብቲ ብራይዝ ዊነር የደ ዘሎ ክሳብ ሕጂ ማለት እዩ። ብምቕጣል ምስ ናይ ገዛ ፀገም ገለ ከም ድገበርካ እዩ ብመደብ ማለት እዩ። ነዚ ንምባል እውን ንማማ ትሕግዘኒ ናይ ገዛ ስራሕ ዋላይ ትረፍሲ ናብ ትምህርቲ ከም ዝኸይድ እያ ትገብረኒ እናተሓገዝኻ
0: እሾኽ ብበላሓ ትፍጠር ከም ዝበሃል ከምዚ ክትሰምዕዋ ፀናሕኩም ናባይት ካብ ንእስነታ ዝተሰከመቲ ሓላፍነት ግዲ ከይገበረት ንኹሉ በናጢሳ ነቲ ናይ ወዲ ሰብ ቀዳማይ መዐቀኒ ዝኾነ ትምህርቲ ስጋብ ሕጂ ትዕወተሉን ትሽለመሉን ኣላ።
1: ካብ ቀዳማይ ክሳብ ሓምሻ እዩ ዘሎ ኣብቲ ናትካ ከም ውሱን ገርካ መደብካ ደ ዝሰርዓሉ ግዜ ከዓኒ ሓገዝ ናይ መምሃራን ናይ ወለዲ ናይ ዝተፈላለዩ ቤተሰብ ማለት እዩ። ብከምኡ ክሳብ ኣብዚ ሕጂ ዘሎ ግዜ ምስቲ ዘሎ ናይ ገዛ ነገር እውን ማማ ትሕግዘኒ ናብ ትምህርቲ ጥራይ ከብል እምበር እዚ ናይ ገዛ ናይ ዝተፈላለዩ ናይ ካልእ ስራሓት ክሰርሕ ሳ ኣይደልየነን።

0: ይኹን እምበር እዛ ብልክዕ ዝገልጻ ሽም ዝረኸበት ሃብሮም ነቲ ወላዲታ እትህባ ፍቕርን ሓልዮትን ከም ንቡር ወሲዳ ንሳ ከላ ወላዲታ ክትሰርሕን ላዕልን ታሕትን ክትብልን ነብሳ ከምዘይገብረላ ትዛረቡ እሞ
1: ትምህርቲ ውዕ

0: ኣብ ዝመፀሉ ግዜ ማለት እዩ ይመፅ ስራሕ ገዛ ኣሎ ዝተፈላለየ ስራሕ ገዛ ክሰርሐ ድሕሪ እውን ናብ ድኳን ከይደ ይሕግዛ ማለት እዩ ኣብ ሽፍቲ ካብኡ ወፃኢ ላኣኻ ዝተፈላለዩ ንብረት የምፀላ ከምኡ ውን ዋላ ኣብኡ ኮፍ ኢለ ዝኾነ ይሕልወላ የብርያ ዝተፈላለዩ ግዜ ዝበዝሒ ግን ስራሕ ገዛ ይሰርሕ ኮነ ከይ
1: ኣብ ጉዕዘ ህይወት መሰናኸል በዲህካ እተመዝግቦ ወይ እትስንዶ ድሕሪ ባይታ ከም ቃንጫ መሸላ ካብ ቡፀትካ ክብ ዘብለካ ውፅኢት ናትካ ፃዕሪ እዩ መምህር ተስፋ ዓለም ሸዊት ካብ ኮሌጅ ማይ ነፍሒ ብዓውዲ ስነ ሕሳብ ዝተመረቐ ኮይኑ ካብ 2019 ስጋብ ሕጂ ኣብ ምምሃርን ምስተምሃርን ዝነጥፍ ዘሎ መምህር እዩ
2: ኣነ ናይ እንግሊሽ መምህር እያ ዘለኹ ዚ ግዜ እዚ እዚ እዋን እዚ ናይ እንግሊሽ መምህር እያ ዘለኹ ማለት እዩ ነባይት ሓንቲ ካብቶም ኣለውና ተስፋ ዘለዎም ተምሃሮ ናንፅበ እያ ተምሃሪት እያ ማለት እዩ ምክንያቱ ኣብቲ ክላስ እትገብሮ ንጥፈታት ይኹን እቲ ክላስ እትገብሮ ዲስከሽን ክኸውን ከሎ ፕሬዘንቴሽን ክኸውን ከሎ ኣዝዩ ንፍዕቲ ተምሃሪት ወይከዓ ንጥፍቲ ተምሃሪት እያ ማለት እዩ ካብቶም ንጡፋት ኢልና ንፅውዖም ተምሃሮ ሓንቲ እያ ማለት እዩ ስለዚ ኣብ ዝለዕለ ደረጃ ንክትበፅሕ ከዓ ተስፋ ኣለኒ ማለት እዩ
1: እዘይ ከምቲ ኣብ መኣዲ ገዛና ሕልፊ ስድራ ቤትካ ምኩላስ ነብሩ ዝኾነ ኣብ መኣዲ ትምህርቲ ግና ሕልፊ መዛኑካ ብምኩላስ ዓወታት ብምዝጋብሲ ኣገናዕ ዝምጡ ድንቂ ተበግሶ እዩ እዛ ተምሃሪት እውን ተውሉ ዕማም እናዓመመት ግዜኣ ብምቕጥራሕያ ሕልፊ መሓዙታ ዓወታት ኣብ ምምዝጋብ ትርከብ ዘላ
0: ግዜ ካብ ትምህርቲ መፅ ምስ መፀኹ ናብ ስራሕ ገዛ እዩ ዘብል ማለት እዩ ስራሕ ገዛ ዕርፍቲ ገለ ስለ ዘሎ ድሕሪኡ ዝበዝሐ ግዜ መፅናዕቲ ምሸት ዘፀንዕ ማለት እዩ ልጅ ስለ ዘላ ምሸት ወይ ከዓ ኣብቲ ለይቲ ከዓ ሓደሓደ ግዜ ለይቲ ማለት እዩ ዝበዝሕ ግዜ ኣብ ከምኡ እየ ዘፀንዕ ዝኾነ ዲስካስ ወይ ገለ ታሊንሃ ኣብ ቀትሪ ናብ ላይብረሪ ብምካድ እየ ዘፀንዕ ኣብ ገዛ ዝበዝሕ ግዜ ከምዚ ምሸትን ለይቲ እንተዘይኮይኑ ሲ ምስ ናይ ገዛ ስለ ዝኮላለፈኒ ኣየፅንዕ ነ ብብዝሒ ዘፅንዕ እተኮይኑ ቀትርካ ኣብ ላይብረሪ ቤት ትምህርቲ ብምካድ እየ ዘፀንዕ
1: ትብል እሞ ኣብዚ ንክትበፅሕ ድማ ሓገዝ ናይ ኣከባቢኣ ዝርከቡ ብዙሓት ወገናት ከም ዝነበረን ዘሎን ድማ ተወሳኺ ንፁር ሓበሬታ እዝሃብሮም እዩ
0: ዋላ ኣነ ይዕሞሞ እቲ ዝበዝሕ ሚእታዊ ዳ እምበሪ ናይ ማማ ሓገዝ ኣሎ ጎን ኾኑ ከዓ ናይ መሓዝተይ መሓዝተይ መምሃራነይ እዩ መምሃራነይ ካባይ ኣይፍለዩን እዮም ማለት እዩ ዋላ ሕጂ ሃይ ስኩል ኮይነ እዞም ናይ ጂነር ዘለዉ ምንፅኸነረዳእኪ እዞም ኣብ ጂነር ዝምህሮን ዝነበሩ ክፍሊ ምንፅኸነረዳእኪ ምሸለካ ካብቲ ኩሉ ተምሃራይ ሲ ብፉሉዩ ምስቲ ዘሎ ኩነታት ትሪኦም ሲ ብፉሉይ እዮም ዝሓቱለዩን ዝግደሱለዩ ዋላ ጂነር ከለኹ ውንቶም ናይ ሃይ ስኩል ንፈልጦም መምሃራን ክሕግዙኒ ከረድኡኒ ኣብ ግዜ ፈተና ዘይተረዳእ ክሕቶታት ገለ ብፍላይ ከዓ መሓስተይካ ኣብ ዝኾነ ዋላ ዝኾነ ነገር ኣጋጢሙ ሲ ኣነ ከብኩር ኣይደልያኒ ካብ ትምህርቲ ኣነ ከብኩር ወይ ዝኾነ መፅናዕቲ ዝኾነ መደብ ነርኒ ናብ ካልእ መደብ ክኸይድ ኣይደልያኒ ናብ ትምህርቲ ጥራይ ከብል እየን ዝደልያኒ
1: ብተወሳኺ ጥቕሚ ትምህርቲ ብኣጋዝ ዝተረዳእ ወላዲታ ዘይምምሃር ኣባየ በቅዕ ብምባልን ውላዳ ካብ ኣዝሓሸ መጻኢ መታን ክህልዋን ብፍላይ ኣብቲ ጥቕሚ ትምህርቲ ብግቡእ ትርዳኣሉ ዘይነበረት ክሊ ዕድመ ንክትነፍዕ ኣዝያ ትፅዕረላ ከም ዝነበረት እያ ወሲኻ ትረድእ
0: እወ ጥቕሚ ትምህርቲ ድሌት ኩሉ ሻዕ ምስቲ ናይ ወለድና ክነመዛዝኖ ተለየ ኮይና ዝንሕና ደለናዮ ማማ ብጣዕሚ ይሕርፋን ትምህርቲ ዘሎ ትደፋፍኣኒ ነራኻ ኣብቲ ኣነ ነብሲ ዘይፈልጠሉ ሲ ድሌት ትምህርቲ ነይርዋ ስለ ዘይተምሃረት ከኣኒ ብከምኡ ትደፋፍኣኒ ነይርኣና እዩ ማለት እዩ ኣብ ትምህርቲ ሲ ካብ ቀዳማይ ኣነ ኣብ ቀዳማይ ከፅንዕ ክግደድ ገለ ትገብረ ነበረስ እሳ ምስ መምሃራን ሚስትር ትምህርቲ ካ ብሓፈሻ ሚስትር ትምህርቲ ኣብ ትካል ጎና ስለ ዝነበሩ እሳቶም እዮም ክሳብ ኣብዚ ሕጂ ግዜ ሲ ካብ ቀዳማይ ክሳብ ሓምሻይ ብፍላይ ከዓ እሳቶም እዮም ናብ ትምህርቲ ከም ዝግደስ ዝገብሩ ዝነበሩ
1: መባልዕትኻ ናይ ይኸልሰልካ መኻይድኻን ኣይሰጉመልካ ከም ዝበሃል ነባይቲ መሓዙታ ብዝኾነ ነገር ክበልፅዋን ክቕድምዋን ናይ ዘይምድላይ ቅዱስ ቅንኢ ዘለዋን መሓዙታ ድማ ንዓዚ ሰማማዕ ባህሪ ከም ዘለዎምን እያ ደጊማ ትረድእ
0: መሓዝተይ ዝተመሳሰለ ባህር ምሳ እዩ ዘሎ ብምልኦም ዋላ መሓዝተይ ኣዋልድ ይኹን ኣወዳት ከመ እየ ኣብ ትምህርቲ ዋላ ኣብ ትምህርቲ ኹን ኣብ ገዛ ኣብ መፅናዕትካ ብሓንሳብ ኢና ክሻ ነቲ ድሌተይ ሲ እሳቶም ተገዳስነት ትምህርቲ ስለ ዘለኒ ከማይ ከዓ እሳቶም ጉዱሳ ስለ ዝኾኑስ ተገዳስነተ ይርድእሉ እዮም ብሓንሳብ ኮይና ዲስካስ ክንገብር ርድእሉ እዮም ዝኾነ ዋላስ ይፈልጡን እዮም ጠባይ ኣብ ድኾነ ፈተና ከለኹ ወይ ስራሕ ከለኹ ዝዛረበን ሰብ ከም ዘይፈቱ ትፈልጡ እዮም ክዛረቡን ውን ኣይደልዩን እዮም እሳቶም ኹም ጠባይ ሲ ይርድእሉ እዮም
3: ዋሓሓጢኹም ማለት እዩ

0: መን የርድእኻን ዝቐበረ መን ይንገርካን ዝውዓለ ከም ዝበሃል ኣብ ስራሕ ዓለም ናይ ቀረባ ሓላፊኻ ኣብ ማኣዲ ትምህርቲ ድማ ናይ ቀረባ መምህርካ ምስክርነት ጎይበልካ ከሎ ካብ ዝዓቢ መሳሞ እንታይ ኣሎ?
1: ኣዎ ሕጂ ነባይት ከም ዝርእዋ ኣብቲ ክላስ ትገብሮ ንጥፈታት ኣዝዩ ልዕሊ ማለት እዩ። እቲ ክላስ ተወርክ ተወርክ ፕረዘንቴሽን ክኾን ከሎ ወፂኢኻ ድግለፅ ክኾን ከሎ ግሩፕ ዲስከሽን ክኾን ከሎ ከም ሞዴል ማለት ነታ ግሩፕ ነቶም ሓስታ ዘለዉ ዕርክታ ዘለዉ ክበኣ ተፀልዮም ከምቲ ናታ መንገዲ ዝኾነ ናይ ገዛ ባክግራውንድ ወይ ናይ ገዛ ድሕረ ባይታ ከይፀለዋ ንኩሉ ፀይራ ኣብ ልዑል ምክትታል ትምህርትታት ትርከብ ተማሃሪት ማ ስለዚ እቶም ዘለዉ ተምሃሮ ከዓ ልክዕ ከም ናታ ኣሰር ሒዞም ልዕሊኣ ክኾኑ መልእኽቲ ዚ መንገዲ እዚ የመሓላልፍ ማለት እዩ።
0: ነዲኣ ወላዲታ ካብ መሓዛኣ ፈሊኣይትሪኣን እያ። ዝኾነ ዘጋጠማ ይሕመቕ ይፀብቕ ይኽበድ ይፍኮስ ሓሳባት ብልክዕ ትዕልላ ዛጊት ኣብዚ ዓለም ኪኒ ወላዲታ እተፍቅሮን እተኽብሮን ኣካል ከምዘይ የለ ዘይቀየር መርገፂኣ ምዃኑ ትዛረቡ እሞ ብምቕፃል
2: ምሸለካ ኣብ ኩሉ ነገር ድኾነ ሰብ ኩሉ ወላዲ ይኸምኡ ንዲ ግን ክገልፃ ሰይክእልኒ ነደስተ ኢለዎሞ ገልፃ
0: ቆልዓ ብንእሱ ቆርበት ብርሕሱ ዝብል ምስላ ንተምሃሪት ናባይት ዝውክል ኣይነበረን። ምኽንያቱ ከምቲ ኮ ተመክሮ መምህሪ ዝበሃል ተመክሮ ህይወታ ንባዕሉ ኣራምን ኣማእዛንን ስለ ዝነበረ ካብዚ ዝተበገሰ ከይኮነ ኣይተርፍን እዩ። ተምሃሪት ናባይት ናብ ተምሃሮ ዝቐንዐለበዋ እውን ኣካል ዕላልና ዝገበረቶ

0: ሰላም ሰናይ ንዓኹም ይኹን። ዝኸበርኩም ተኸታተልቲ መደማገር ከመይ ትቕንዩ ንሎሙ ሰዓትና ኣኺሉ ዝተፈላለዩ ትሕሶታት መደማገር ብምሓዝ ኣብ ሰዓትና ተረኺብና ኣሎና። ንስኻትኩም ድማ ብወገንኩም ክሳብ ፍፃሚ መደብና ምሳና ክትሓብሩ ብኸብሪ ንዕድም። ሰሜር
1: ሕረይ ሳምሪ፣ ዝኸበርኩም ተኸታተልትና ዘለናዮ ቅንያት ወርሓት ሓምለ እዩ። ንሎሙ እውን ትሕዝቶ መደባት ማእገር ምስ ቅንያት ሓምለ ዝተኣሳሰርን ትሕዝቶ መደባትናን ኣዋሂድና ናባኹም ክነብሎ ኢና። ኣብ ናይ ሎሚ መደብና ዘለውና መደባት ንኡሳን መደባት ተኸታታሊት ፊልም ትግረ መቓልሕ መንእሰያት ድሃይ ሕትመት ምስ ምኡዛን ጣዕሚ ዜማታትን ኣዋሂድና ክሳብ ናይ ክልተ ሰዓት ዝቕፅል ናይ ኣየር ሸፍንና ምሳና ሓቢርኩም ክፅንሑ ዕድመ ንቕርብ ኣለና። ሳምራዊት፣ እስከ ቅድሚ ናብቲ ፈላሚ ትሕዝቶ ምዃንና ወርሓት ሓምለ ብዙሕ ፍፃሜታት ዝረአያላ ዘሎ እዩ። ሓደ ካብኡ ድማ ብዛዕባ ኣሳዋ እዩ። ብዛዕባ ኣሳዋ እንታይ ትብልና?
0: ኣረይ ፅቡቅ ሰሚር፣ ከምዚ ክትገልፆ ፀናሕካ ክቡራት ተኸታተልትና ወርሒ ሓምለ እታ ብዝያዳ እትፍለጠላ ናይ ሳዋ ማለት እዩ። እቶም ኣቐዲሞም ዝኸዱ ዙር ዝምለሱላ እቶም ሓደሽ ዙርያ ድማ ድኸዱላያ። ስለዚ ሎሚ ከዓ 38 ዙርያ ኣብ ዝሓለፈ እዋን ከም ዝረኣናየን መምረቕታ በቂዖም ግቡእ ሃገራዊ ኣገልግሎቶም ዛዚሞም ኣለው። ከም ድማ 39 ዙርያ ድማ ኣብ ምብጋስዮም ዝርከቡ ገለገለ ናይ ገለ ዘባታት ድማ ድሮ ንሳዋ በፂሖም ኣሎ።
1: ፅቡቅ ሕረይ እሞ እስከ ከም መክፈት መደብና ቀፃሊ ደርፍታት እንዲና ነቕርብ። ምዛ ክትገልፂ እያ ፅናሕ ክሞ ደርፊ ናይ ድምፃዊት ኣባል 38 ዙርያ ሶርያና ዮሃንስ ደቂ ዙርያ ትብል ተጋብዝናዮም ከ
0: ብጣዕሚ ፅቡቅቲ

0: ዝኸበርኩም ተኸታተልትና ምስታ ወትሩ ሰንበት ኣብዚ ሰዓት እዚ ተፈንያ ረቡዕ ድሕሪ ቀትሪ እትፍኖ ትሕዝቶ መደብ ማእገር ኢኹም ኣብ ምክታል ዘለኹም ሳምራዊት ትማሊ 18 ሓምለ ዝተኻፍተ ፌስቲቫል እውን መቐፀልትኡ ናይ ወርሓት ሓምለ ካብ ዝካየዱ ፍፃሜታት እዮም። እስከ ትማሊ ናብ ፌስቲቫል ተንቀሳቂስክ ንግሪ ኤክስፖ
1: እዋ ከምቲ ዝበልክዮ ሰሚር ኣዝዩ ደስ ዘብል እዩ። ሓምለ ክትብል ከለካ ብዙሕ ፍፃሜታት ስለ ዘለዎ ማራ ደስ ዝብለካ ወርሓት እያ ካብቲ ካልኦት ወርሓታት ማለት እዩ። ኣዝዩ ናይ ሰባት ናይ ሓጎስ ናይ ፅምብላት ገለ ዝበዝሓ እያ። እንደገና ብዓብኡ ከዓ ፌስቲቫል ኤርትራ ዘካየደሎ እዩ ዘሎ። ኣብዚ ቅርዓት እዚ ድማ ኣዝዩ ደስ ዘብል እዩ ዘሎ። ከምቲ ወትሩ ግዜ ዝግበር ማለት እዩ ናይ ዝተፈላለያ ብሄራት ከም ነፍሶኮፍ ዞባታ ዝመፀ ማለት እዩ። ዝተፈላለየ ንያቶም መነባብሮን ዝምልከት እትናትን መነባብሮ ናይ ድኮና ኣባይቲ ናይ ዝተፈላለዩ ተምሃሮ ድማ ደንበ ህፃናት ተባሂሉ ድማ ንዖም ዝምልከት ሰሚናራት ከምኡ ድማ ናይ ስእሊ ኤግዚቢሽናት ድማ ንዝተፈላለየ ትካላት ካብ ባዛራት ዘቕርብሉ ኣለዎ ሞ ኣዝዩ ደስ ዘብል እዩ ዘሎ።
0: ከምኡውን ተወሳኺ ብዛዕባ ናይ ምህዞን ሰንዓት ኣሎ ናይ ህፃናት እሶም ምርኢት ዝካየደሉ መደብ እውን ኣሎ። ብዘይካ ዝን ባህላዊ መሰናድኦታት ውን ካብቶም ተዳልዮም ዘለዎ እዮም። ስለዚ እንታይ ደርእካ ሳምራዊት ትማሊ 18 ሓብ ዝተኸፍተ ቀልጢፍ ክኸድክለኽ ማለት እዩ። ኣራይ ዝኸበርኩም ተኸታተልትና ፌስቲቫል ካብ 18 ክሳብ 26 ሓምለ ን9 መዓልቲ እየ ክካየድ። እዚ ዓመታዊ ዝካየድ ሃገራዊ ንግደትና ድማ ኩሉ ህዝቢ ኤርትራ ኣብ ውሽጢ ሃገርን ወፃእን ዝነብር ዝሳተፎ ምስ ምዃኑ ሓደ ካብቲ ድምቀት በዓላትና ኣብ ወርሓት ሓምለ ዝካየድ ምዃኑ እዩ ዝርእካ። ሳምራዊት ቅድሚ ናብታ ተዳልያ ዘላ ትሕዝቶ መደብና ምኻና እስከ እዚ ወርሓት ሓምለ ዳርጋ ንመንእስያት ብፍላይ ድማ ዋላ ንዓበይትን ኣሽሙን ክትብሎም ትኽእል ኢኻ ዋንጫ ዓለም ቃንዩ ዘሎ ትርኢ ነርክ ዝተኾኑ ኢኺ
1: ልክ ገለ ሃገራት ወኪልና ማለት ብፍላይ ድማ ኣብቲ ናይ ኣፍሪቃ ዝፃወታሉ ዝነበራ ንገለ ሃገራን ጋንታታት ናይ ኣፍሪቃ ቲፎዞ ኮይነስ ገለ ዋናስ ተሳሊ እዩ ማለት እዩ።
0: ፅቡቅ ሕጂ እንታይ ኢና ክንገብር ኣብዚ ኣብ መንጎ መንጎ ትሕዝቶ መደባትና ዝኸበርኩም ተኸታተልትና ካብ ተኸታተልቲ መደብና ዝኾነ ኣብርሃም ዮሃንስ ወዲ ዕቋር ካብ ገጻት ማሕበራዊ መራኸቢታት ፈቲሹ ዝለኣኸልና ፅሑፋት ናብኹም ክነብሎ ኢና ከም መፈላሚ ትኾነና ሓንቲ ናብ ተኸታተልቲ ክነብል ሞ
1: ፅቡቅ
0: ኣብ ዋንጫ ዓለም ንዝተፈላለየ ሃገራት ዝወከሉ ኣሕዋት ንስድራ ቤት ዝለዓለ ፈተነ እዩ ነይሩ። ክልተ ውሉዳታ ንዝተፈላለየ ኣጋንታት ዝወከሉ ምስ ምዃኖም ንመን ትድግፍ? እዚ ሕቶ እዚ ን4ተ ስድራ ቤታት ኣብ ዋንጫ ዓለም 2026 ፈቲንዎን እዩ። ካብ ፈረንሳዊት ኣደን ኣይቨሪኮስታዊ ኣቦን ዝተወልዱ ደቂ ድወ ሓደ ኣብነት እዮም። ዲዛየርን ጉሄላን ንፒኤችጂን ንስትራስቦርግን ይውክሉ። ክልተ ግዜ ዋንጫ ቻምፒዮንስ ሊግ ዘለዓለ ወዲ 21 ዓመት ዲዛይር ንፈረንሳ ወኪሉ ተፃዊቱ። ምዕባይ ሓዉ ጉሄላ ድማ ንሃገራዊት ጋንታ ኣይቨሪ ኮስት። ዓብ ሓዉ ኣብ ኩሉ ገጻት ህይወቱ ደጋፊኡ ምዃኑ ዝገልጽ ዲዛይር ንተሓባብኦ ምስጢር የብልናን ብምባል ይዛረብ። እዚ ጥቡቕ ዝምድና ናይዞም ክልተ ኣሕዋት ኣብ ዋንጫ ዓለም ኣብ ፈተነ ኸኣቱ ተሰጊኡ ነይሩ። እቲ ምንታይ ፈረንሳን ኣይቨሪኮስትን ክረኸባ ዕድል ስለ ዝነበረ ፈረንሳን ኣይቨሪኮስትን ከካብ ምድበን ካልኦት ኮይነን እንተ ዝሓልፋ ነይረን 30 ሰነ ክትፃወታን ደቂ ድወ ኸዓ ሕድሕድ ክፋለሙ ተኽእሎታት ነይሩ እዩ። ይኹን እምበር ፈረንሳ ንነርዌይ ብሊፃ ቀዳመይቲ ኮይና ካብ ምድባ ብምሕላፋ ንኽረኸባ ዘፍቅድ ኣይነበረን። ኣብ ግጥማት ዋንጫ ዓለም 2026 ብዘይካ ደቂ ድወ ካልኦት ኣሕዋት ንዝተፈላለየ ሃገራት ዝውክሉ እውን ነይሮም እዮም። ኒኮ ዊልያምሰን፣ ኢናኪ ዊልያምሰን። ኒኮ ንስጳኛ፣ ኢናክ ድማ ንጋና። ሃሪስቷር ንኣውስትራልያ ክውክል እንከሎ ዓብ ሓዊ ጆን ከዓ ንስኮትላንድ ይውክል። ደሪክ ሉካሰን ምስ ጋና ዝስለፍ ክኸውን እንከሎ ምንኣስ ሓዊ ብሬይን ብሮበን ንሆላንድ ዝውክል እዩ። ኣሕዋት ክንሶም ንዝተፈላለየ ሃገራት ዝወከሉ እዞም ተፃወቲ በዚ ኩነታት ናይዞም ተፃወቲ

0: ኖሪ ሕጃመስላካ ኣልኮ እንተናስ ቤት እንታ
1: ምን እንታይ ኸ ጀማል ህበኒ ጀማል ሓት ዘለየኮ
0: ጀማል ህበኒ መከበቶ ተበ ከም ልካ ዘ ምስ ትዓልጃካሊ ምከካ ከትዓልጅ የለየከ
1: ያኸ ኣዲ ከ ጀማል ሓት ዘለየኮ ጀማል ህበኒ
0: በስ ኸላ ሀይ በካ ብረት ምኑ
1: ሽፈቅ ዲብየ
0: ሃሎ
1: ጀማል መርሓባ ጀማል

ሃንደበት ኣሜሪካዊ ብምዃን ዝደመቐ ተጻዋታይ። ሃገራዊት ጋንታ ኩዕሶ እግሪ ሕቡራት መንግስታት ኣሜሪካ ናይ ፈለማ ዋንጫ ዓለም ብዓወት እያ መዊሳቶ። ኣሜሪካ ኣብቲ 4-1 ሰዓረትሉ ግጥም 2-0 ዘቑፀረላ ፎላሪን ባሎጋን እዩ። ባሎጋን ሓደ ካብ ከዋኽብቲ እዛ ሃገራዊት ጋንታ ክኸውን ዝበቕዐ እዩ። ብልክዕ እዚ ተጻወታይ ኣሜሪካዊ ክኸውን ኣይግብኦን እዩ፣ ግን ብሃንደበታዊ ክስተት ኣሜሪካዊ ክኸውን በቕዑ። ባሎጋን ንሱን ስድራ ቤቱን ኣብ ሎንደን ይነብሩ። ቅልዕነቱ ኣብ እንግሊዝ ኣሓሊፎ ኣብ ኣካዳሚ ኣርሰናል እውን ስልጠና ኩዕሶ እግሪ ቐሲሙ። ብልክዕ ኣብ ዋንጫ ዓለም 2026 ንሃገራዊት ጋንታ እንግሊዝ ክውክላ ዝግባእ ነይሩ። ኣቦናዲን እውን ናይጀርያን ብምዃኖም ንናይጀርያ ክጻወተላ ነይርዎ። ሃንደበት ብዘጋጠመ ክስተት ግን ማሊ ኣሜሪካ ለቢሱ

0: ሓፍቱ ኣብ ምጽዋት ይርከብ። ባሎጓን ኣብ ብሮክላይን ኒውዮርክ እዩ ተወሊዱ። ወላዲቱ ስለ ዝደለየ ዘይኮነስ እቲ መንገዲ ኣየር ስለ ዝሓንገደ እዩ። ኣብ 201 እዩ ነብሰ ጾር ዝነበረት ኣደ ፎላሪን ባሎጋን ስድራ ቤታ ክትበጽሕ ካብ ሎንደን ናብ ኒውዮርክ ኣምርሐት። ካብ ኒውዮርክ ናብ ሎንደን ክትምለስን ከላ ግን ዘይሓሰበቶ ኣጋጢምዋ። ከብዲ ወላዲቱ ዝተዓዘቡ ሰራሕተኛታት መንገዲ ኣየር ናይ ሕክምና ወረቐት ከይምጻኪ ፍቓድ በረራ ኣይንህበክና በልዋ። ድሕሪ ገለ መዓልታትካ ኣብ ኒውዮርክ ንፎላሪን ባሎጋን ተገላጊላ፣ ወዲ ሓቒፋ ድማ ናብ ሎንደን ተመልሰት። ኣብ ኣካዳሚ ኣርሰናል ስልጠና ድሕሪ ምቕሳሙ ብትእዛዝ ኣርቴታ ናብ ሞናኮ ተሸይጡ። ባሎጋን ንእንግሊዝ ወኪሉ ኣብ ናይ ትሕቲ 21 ዓመት ውድድር ተሳቲፉ ነይሩ እዩ። ወለዱ ናይጀርያን ብምዃኖም ድማ ነቲ ሃገር ክውክል ይኽእል ነይሩ። ኣብ ኣሜሪካ ስለዝተወልደ እውን ኣሜሪካ ክውክል ይኽእል። ባሎጋን ድማ ነታ ብሃንደበት ዜጋኣ ዝኾነላ ኣሜሪካ ክውክል መሪፁ።
1: ዝኽበርኩም ተኸታተልትና ምስ ትሕዝቶ መደብ ማእግሪኹም ዘለኹም ካብ ዝቐፂልና ንእሱ መደብ ባህይ መፅሓፍቲ ኢና ክነቕርበልኩም። ሳምራዊት፣ ብዛዕባ ዘንተዳልየን ዘለዋ መፅሓፍቲ እንታይን ዝመስላ ናባ ከብላ?
2: ራይ ሰሚር ከም ዝበልከ ሰብ ትሕዝቶ መደብና ንኡስ መደብ ድሃይ ሕትመት እያ ዘላትና። ኣብዛ ንኡስ መደብ ድሃይ ሕትመት ድማ ኣብ ዝሓለፈ እዋናት ንሕትመት በቂዐን ናብ ኢዳን በብቲ ዝበፅሓ ሰለስተ መፅሓፍቲ ኢና ኣዳሊናልኩም ዘለና። ንምሉእ መቀጠል ናብ ኣዳላውያ ክነስክረኩም።
3: ኣብዚ ግዜ ብዝተፈላለዩ ሙያውያን ዝተፈላለየ ትሕዝቶ ሓሳባትን መልእኽትን ዘለዎም መፅሓፍቲ ይፈርዩ ኣለዉ። እቲ ፅቡቕ ነገሩ ከዓ በብዓይነቱ ፍሉይ ብምዃን እዩ። ሎሚ እንሪአን መፅሓፍቲ እምበር ቀዳመይቲ ጥበብ ኣመራርሓን ሓይሊ ርእሰ ተኣማንነትን ዝብል ብመምህር ተኸስተ ምስግና ዝተጻሕፈት እያ ክትከውን። ደራሲ መጽሓፍ ጥበብ ኣመራርሓን ሓይሊ ርእሰ ተኣማንነትን ኣብ መጽሓፉ ብዙሓት ሕቶታት ኣልዒል እዩ ክምልስ ዝፍትን። ብኸመዩ መራሒ ምዃን ዝከኣል? መራሒ ይውለድ ድዩ ወይስ ኣብ መስርሕ እዩ ዝህነጽ? ንዝብሉ ዓበይቲ ሕቶታት ኣልዒል እዩ ናብ ዝርዝር ምሕደራን መሪሕነትን ዝኣቱ። ኣብዚ ናይ መለላይ ስነ ስርዓት ገምጋሞምን ምስቲ መቓሮምን ዝሃቡ ሙያውያን መሪሕነት ብቐዳምነት ምስ ገዛእ ነብስኻ ዘለካ ኣመር እዩ። ንነብስኻ ብግቡእ ክትመርሕ እንተ ዘይክኢልካ ንኻልኦት ብቕኑዕ መንገዲ ክትመርሕ ኣይትኽእልን ኢኻ። ነዚ ንምብራኻ ጸሓፊ ኣብ ክልተ ዓበይቲ ኣርእስታት መቒሉ ኣቕሪቡ ኣሎ። ስነ ምግባርን ምውጣንን ገለ ካብቶም ቀንዲ ኣብ መሪሕነት ከስርሑ ዝኽእሉ ረቑሒታት እዮም ይብሉ። ሓይሊ መሪሕነት ዘይብለን ትካላት ክምዕብላን ክዕወታን ኣይክላን እየን። መሪሕነት ራእይ ይፈጥር፣ ቀዳምነታት ይሰርዕ፣ ጥጡሕ ባይታ የንጽፍ፣ የማእዝን፣ ንጸጋታት ከዓ ብውሕሉል ኣገባቢ ይጠቀም። እዚ ኣብዛ መጽሓፍ ብግቡእ ተኻቲቱ ስለ ዘሎ ንኣንበብቲ ሓደ ዓብዪ ረብሓን ትምህርትን እዩ። ንውልቂ ይኹን ንስድራ፣ ንትካል ይኹን ንሕብረተሰብ ብኸመይ ትመርሕ፣ ክትክተሎ ዘለካ ጥበብ ከም ብድሆታቱን ብልጫታቱን እንታይ እዩ ንዝብል ሕቶ እናመለሰት ትኸይድ ድንቂ መጽሓፍያ ብመባልዮም ትንታነኦም ገሊጾም። ደራሲ መጽሓፍ ጥበብ ኣመራርሓን ሓይሊ ርእሰ ተኣማንነትን መምህር ተኸስተ ምስግና ኣብ መወዳእታ ቃል ኣስሚዑ፣ ኣብ ሃገርና ንምሕደራን መሪሕነትን ዝምልከቱ ጽሑፋት መብዛሕትኦም ብቋንቋ እንግሊዝ ተጻሕፍ እዮም። ከምዚ ስለ ዝኾነ ብቋንቋ ትግርኛ ንኽጽሕፍ ሓደ ካብቲ ዝደረኸኒ እዩ። እቶም ናይ መሪሕነት ዝምባሎ ዘለዎም ሰባት ፍልጠቶምን ብልሖምን ተጠቂሞም ኣብዛ መጽሓፍ ዘሎ ጥበብን ርእሰ ተኣማንነትን ወሲኾም ብኸመይ ከመሓድሩን ክመርሑን ይኽእሉ ሓጋዚት ክትከውን ትኽእል እያ ኢለ ኸዓ ኣኣምን። ኣብ መዓልታዊ ስራሕና እውን ክትሕግዘና ትኽእል እያ። እዛ መጽሓፍ ዕውት ንኽትከውን ንዅሎም ዝተሓባበሩን ኸዓ የመስግን ብምባል እዩ ሓሳቦ ደምዲሙ። መምህር ተኸስተ ብዝተፈላለየ ዓውዲ ብዲፕሎማን ዲግርን ዝተመረቐ ኣብ ብዙሓት ቤት ትምህርትታት ከም መምህር፣ ርእሰ መምህርን ሱፐርቫይዘርን ኮይኑ ዝሰርሐ እዩ። ኣብዚ ግዜ እዚ ድማ ኣብ ጨንፈር ሚኒስትሪ ትምህርቲ ኣብ ንኡስ ዞባ ሰሜናዊ ምብራቕ ከም ሓላፊ ውጥን መጽናዕትን ምርምርን ኮይኑ ይሰርሕ ኣሎም። እታ ኻልአይቲ መጽሓፍ ድማ ስነ ጥበብን ስነ ፍልጠትን ኣሰራርሓ መግቢ ትበል

ብመምህር ሮዚና ምሕረት ኣብ ዝተዳለወት እያ። ኣብዛ ኣጋጣሚ ምስቲ ምቓሮም ዘካፈሉ ኣሰራርሓ መግቢ ጥበብን ስነ ፍልጠትን እዩ። ሓደ ድሕሪ ሓደ እናዳለኻ ክትክሽኖ እንከለኻ ጥበብ እዩ። ብዓቐን ብግዜን ትሕዝቶን ተሓሲቡሉ ምዝስራሕ ድማ ስነ ፍልጠት። እዛ መጽሓፍ ከዓ ልክዕ ከም ኣርእስታ መግብን መስተን ብኸመይ ክስርሑ ክኽእሉ ኣለዎም ንዝብል መሊሳቶ ኣላ። መጽሓፍ ስነ ጥበብን ስነ ፍልጠትን ኣሰራርሓ መግቢ ኣብ 170 ገጻት ዝተዘርግሐት 21 ምዕራፋት ዝሓዘት 270 ዝበጽሑ ዝርዝራት ኣሰራርሓ መግብን መስተን ዝሓቖፈት እያ። ንቈልዑት ዝውክሉ ዓይነት መግብን መስተን እውን ኣለዋ። መስሓፈሻዊ ዓለማዊ መለክዒ ኣሰራርሓ መግብን መስተን ዝሳነ እውን እዩ። ብሕብራዊ ትርኢትን ብዝቐለለ መንገድን ምድላውን ካልእ ብልጫ እዩ ብምባልዮም ገምጋሞም ሂቦም። ኣዳላዊት ናይዛ መጽሓፍ መምህር ሮዚና እዛ መጽሓፍ ኣብ ኣሰራርሓ ዝተፈላለየ ዓይነት መግብን መስተን ን33 ዓመታት ካብ ዘለኒ ውህሉል ተመክሮ ምርኩስ ብምግባር ኣዳልየ እያ። እቲ ድርኺትን ዕላማን ድማ ህዝብና ብቐረባ ዝውከሰሉን ዝጥቀመሉን ብስነ ፍልጠት ዝተሰነየ ባህላውን ዘመናውን ኣሰራርሓ መግብን መስተን ንኽህልዎ እዩ። ኣሰራርሓ መግቢ ስነ ጥበብን ስነ ፍልጠትን እዩ፣ መሠረታዊ ናይ ወዲ ሰብ ጠለብ ከዓ። ስለ ዝኾነ ነዛ መጽሓፍ ንዕኡ ዝውክል ስም ከባኪ ኢለ ብሰንኪ ጉድለት ክእለት ኣሰራርሓ ጥዑም ዘይክንምገብ ንኽእል ኢና። ብዙሕ ነገር እውን ነባኽን ኣደዳ ዝተፈላለዩ ሕማማት እውን ንኸውን ኢና። ነዝን ካልእ ንምውጋድ ብኣገባብ ዝተጻሕፉ መጻሕፍቲ ምውካስ ኣገዳሲ እዩ። እቶም ወይ እተን ኣብዚ ዓውዲ ዝምባለ ዘለና ድማ ዝንበብ ክንቅርብ ኣሎና። ካብዚ ብምብጋሴ ነዛ መጽሓፍ ከዳልዋ ተበጊሰ ብምባልያ ሓሳባታ ገሊጻም። ኣዳላዊት እዛ መጽሓፍ ሮዚና ምሕረትኣብ እዛ መጽሓፍ ነቲ ሓንቲ ካብተን ገዳይ መምሃራን መግቢ ዝኾነት ካብ ድሕሪ ናጽነት ኣትሒዛ ብዙሓት ተምሃሮ ዘፍረየት ገላዕታ በለስ ኣብ መግቢ ከም ዝውዕል ዘስተምሃረትን ዘረድአትን ወይዘሮ ሚዛን ምሕረት ኣብያ ወፍያታ ዘላም። ከም ሳልሰይቲ ቀሪብናያ ዘለና መጽሓፍ ብሰለስተ ማያውያን ዝተዳለወት እያ ክትከውን። ኣብ ከተማ ክረን ብሰለስተ መንእሰያት ዝተደርሰት 15 እኩባ ዛንታታት ዝሓዘት ክቕበሎ ደ ዘርእስታ መጽሓፍ ብ28 ሰነ ኣብ ኮሲና ሆቴል ተመሪቓ። እታ ብመንእሰያት ደረስቲ መምህር ሙሴ መስፍን፣ ነጃት ዑመርን ዮናስ ካሕሳይን ዝተደርሰት ኣብ ሓቀኛ ፍጻመን ልበወለድን ዝተመርኮሳ ዛንታታት ዝሓዘት ኩሉ ክሊ ዕድመን ጾታን ከንብባ ዝኽእል ሓቀኛ ሞራላውን ታሪኽ ሓዘለል መጽሓፍ ኮይና ንዅሉ መዳይ ህይወት እቲ ድህስስ ምዃና ኣብቲ ናይ ምምራቕ ኣጋጣሚ ጦብላሕቶኦም ዘካፈሉ ክኢላታት ኣብሪሆም። እቶም ገምገምቲ ብተወሳኺ እዞም መንእሰያት በብኹርንዖም ዝጠመትዎ ሓሳባት ኣብዛ መጽሓፍ ስለ ዝተኻተተ ዝተፈላለየ ዓይነት ዛንታ ሓሳባትን ትሕዝቶን ክህሉ ክኢሉ ኣሎ። ንባዕሉ እቲ እናተረዳድእኻን እናተማኸርካን ዝግበር ሓባራዊ ስራሕ ግሩም ውፅኢት ከም ዘለዎ እውን ኣብቲ ኣጋጣሚ ገሊፆም እዮም። እዞም መንእሰያት ኣብ ስነ ጽሑፍ ዝምባለ ዘለዎም ኮይኖም ኣብ ብዙሕ ኣጋጣሚታት ስነ ጥበባዊ ትሕዝቶኦም ንህዝቢ ብተናጸል ከቕርቡ ዝጸንሕ እዮም። ኣብቲ ብ2021 ብሃማማተ የዞባዓን ሰባ ተወዲቡ ንሰለስተ ወርሒ ዝተዋህበ ናይ ስነ ጽሑፍ ሥልጠና ዝተማህሩ እውን እዮም። ውፅኢት ትምህርትን ተበግሶኦምን ድማ እንሆ ድሮ ብግብሪ ኣርዮምና ይብሉ ኣስተማቐርትን ገምገምትን። ንደረስቲ ወኪሉ ቃል ዘስምዐ መምህር ሙሴ መስፍን ብወገኑ መጽሓፍ ብምጽሓፍ ይዝልመድ ዝብል ኣምር ብምእማኒና ኣብ ስራሕ ክንኣቱ ተበጊስና። ንእግረ መንገድና ድማ ሓቢርካ ክዕየ ዝኽእል ነገር ንምርኣይን ተሓጋጊዝካ ናይ ምስራሕ ባህልና ጽባቕ ንምጉላሕን ካልኦት ምዛኑና መንእሰያት

በዛ መጽሓፍ ተተባቢዖም ናይ ምጽሓፍን ምንባብን ባህሊ ከማዕብሉ ብዓብዩ ድማ በተን ኣብቲ መጽሓፍ ዘለዋ ዛንታታት ተተባቢዖም ክመሃሩን ክዘናግዑን ዝዓለመውን እዩ ብምባል መረዳእትኡ ኣቕሪቡ። ብተወሳኺ መንእሰያት ክንረዳዳ እንትኽኢልና ኣብ ውሽጥና ዘሎ ጸጋታት ቀሊል ዘይምዃኑ ብውልቂ ንዘሸግረና ዝኾነ ዕዮ ሓቢርና ክነቃልሎ ከም እንኽእል ኣብነት ንምዃን ዝወሰድናዮ ስጉምቲ እዩ እውን ኢሉ። ኣብ መወዳእታ ድማ ነታ መጽሓፍ ክውንቲ ክትከውን ኣበርክቶ ዝገበሩ ኵሎም ኣካላት ምስጋና ኣቕሪቡ። መጽሓፍ ክቕበሎ ድየ 114 ገጻት ዘለዋ 15 ሓጸርቲ ዛንታታት ዝሓዘት ኮይና ኣብ ቤት ማሕተም ኣፍሪቃ ኣብ ሰነ 2026 ከም እተሓትመትን ኣብ ቤት መሸጣ መጽሓፍቲ ተዘርጊሓ ከም ዘላንዮም ገሊጾም።

ኣብ ውድድራት ዋንጭ ዓለም ንኣፍሪቃውያን ሃገራት ወኪሎም ካብ ዝተፃወቱን ተዘካሪ ክኸውን ክኢሉ ዘሎን ተፃወታ እዩ ኣባል ሃገራዊት ጋንታ ኮንጎ ዊሳ። ዲሞክራስያዊት ሪፓብሊክ ኮንጎ ኣብ 1974 ዋንጭ ዓለም ዝተሳተፈት ሃገር እያ። ድሕሪ 52 ዓመት ከዓ ሎም ዓመት ደጊማ ተሳታፍነታ ኣረጋጊፃ። ሃገራዊት ጋንታ ዲሞክራስያዊት ሪፓብሊክ ኮንጎ ኣብ ዋንጭ ዓለም ሸቶ ኣመዝጊባ ይትፈልጥንያ። ሎሚ ግን ብመንገዲ ዊሳ ዛንታ ተቐይሩ እዩ። ኣብ ልዕሊ ፖርቹጋል ሸቶ ብምምዝገቡ መኸተምታ ክገብረሉ ኸኣለ። ዊሳ በዛ ሸቶ ጥራይ ግና ይኮነን ኣብዚ ዋንጭ ዓለም ክዝክር ዝኸኣለ፣ እንታይ ደኣ በቲ ዝሓለፉ ኣደናቂ ጉዕዞ ተፃወርነት። ኣብ 2021 ኣብ ፈረንሳ ተፃዋታይ ሎሬንት እንከሎ ኣብ መንበሪ ቤቱ ከቢድ መጥቃዕቲ ወሪድዎ። ብዝተደፋኣሉ ዘቃፅል ፈሳሲ ዓይኑ ብከቢድ ስለ ዝተጎድአ ናይ ምርኣይ ዓቕሙ ክቕፅል መጥባሕቲ ክገብር ተገደደ። ብድሕሪ እዚ ንሽግሩ ተፀዋዊሩ ናብ ዝፈትዎ ዓውዲ ክዕሶ እግሪ ክምለስ ወሰነ። ካብ ሎሬንት ናብ ብሬንትፎርድ ድማ ተሰጋገረ። ክእለቱ ብምዕባይ ኣብ ጥምት ዓበይቲ ክለባት ኤውሮጳ ክኣቱ ግዜ ይበልዐን። ድሕሪ 4 ዓመት ካብቲ ዘጋጠሞ ምጉዳእቲ ብ55 ሚልዮን ፓውንድ ምስ ኒውካስትል ተጸንበረ። ዝሓለፈ ጉዕዞ ድማ ንመላእ ኣፍሪቃውያን ምልክት ተፃዋርነትን ምጽማምን ኮይኑ ይርከብ።

እቲ ንመንሽሮ ዝመለኸ ተቐዳዳማይ ወዲ 19 ዓመት እንከለዩ ኣብ 215 ፕሮፌሽናል ቅድድም ብሽክለታ ጀሚሩ ኣብ ዓበይቲ ውድድራት ብምስታፉ ስሙ ከድምቕ ናይ ወትሩ ሕልሙ ነበረ። ነታ ካብ 217 ክሳብ 223 ማልያ ኣሊቢሱ ዝተፃወተላ እውነ ኤክስ ሞቢሊቲ ደጊሙ ሎም ዓመት ተመልሳ ስሙ ድማ ኣብ ኣካየድትን ኣፍቀርትን ቅድድም ብሽክለታ ተደሚፃ ብ7 ሓምለ 226 ኣብ 4ይ መድረኽ ዙር ፈረንሳ ቶሮስቲያን ታሪን ተባህለ። ቶሮስቲያን ታሪን ድሕሪ 11 ዓመት ኣብ መበል 30 ዓመቱ ብጫ ማልያ ዙር ፈረንሳ ክለብስ በቕዐ። ኣብ 222 ታሽዓይ ደረጃ ሒዙ ዝዛዘመሉ ዙር ካቶሎንያን ዘጋጠመ ክስተት እዩ። ቶሮስቲያን ታሪን መርመራ ፀረ ሓይሊ ዝህ መድሃኒት ክገብር ቀረበ። ሓንደበትካ ዘይሓሰቦ ሕማም ተረድአ። ሓካይ መንሽሮ ፍረነፍሲ ከም ዘለዎ ሓበርዎ። ሓንደበት ሕማም ዝተነግሮ ቶሮስቲያን ታሪን ንግዜኡ ንድሕሪት ተመልሰ። ይኹን እምበር ንዘጋጠሞ ክብድ ህዳ ወሰነ። መጥባሕቲ ብምክያድ ድሕሪ ሓደ ዓመት ናብ ቅድድም ብሽክለታ ተመልሰ። ኣብ ክራይቶሪም ዶፊንካ ሻምናይ ደረጃ ሒዙ ብምዝዛም ምስ በቕዓቱ ከም ዝተመልሰ ኣረጋገጸ። ኣብ 223 ድማ ንመጀመርያ ግዜ ኣብ ዙር ፈረንሳ ተሳተፈ። ድሕሪ 2 ዓመት ኣብ ቮልታ እስጳኛ ን4 መዓልቲ ቀይሕ ማልያ ኣብ ዝባኑ ወድያ። ኣብ ናይ ሎሚ ዓመት ውድድር ዙር ፈረንሳ ኸ ንኽልተ መድረኻት ኣብ 5ይትን 6ይትን መድረኽ ብጫ ማልያ ክለብስ ከኣለ። መንሽሮ ምስ ተተሓስካ እንታይ ከም ትኸውን ኣይትፈልጥኒ ኢኻ። ኣነ ድማ ብፅቡቕ ደረጃ ምምላሰይን ኣብ ዓለም ንዝለዓለ ውድድር ክመርሕ ምብቃዐይን ሕጉስ እየ ክብል ድሕሪ ናይ ብጫ ማልያ ዓወቱ ተዛረበ። ማዕከናት ዜና ድማ

ኣብዚ ዘካይዶ ዘሎ ውድድር ቱር ዲ ፍራንስ ዓመት 226 ቶሮሴን ታሪን እትን መንሽሮ ዝመለኸተ ኣዳዳማይ ዝብል መፀውዒ ሂቦኖ ይርከባ።

0: ክቡራት ተኸታተልትና ተመሊስናኩም ኣለና። ሰሜር ከምቲ ኣብ መእተዊ ክትጠቕሶ ዝፀናሕካ ወርሒቲ ሓምለ ኣዝዩ ብዙሕ ፍፃሜታት ዝሓቆፈት እያ። ሓደ ካብኡ ድማ መመረቕታታት ናይ ተምሃሮ ናይ ኮሌጃት እሞ ከመይ ዘሎ ብዛዕባ እዚ ከንታይ ትብለና ሰሜር?
1: ሕራይ ኣብዚ ዝሓለፈ ሰሙናት እንተደኣ ርእናያ ናይ ቴክኒክ ኣብያተ ትምህርትን ከምኡ ድማ ኮሌጃትን ነቶም ንዓመታት ከምህሮኦም ፅንሓ ተምሃሮ ንመምረቕታ ዘብቃዓሉ እዋን እዩ ዘሎ። ብወገና እውን ንሕና ኣብ ናይ መቓልሕ መንእስያት ትሕዝቶ መደብና ብዛዕባ ናይ ቴክኒክ ኣብያተ ትምህርቲ ንመምረቕታ ኣብቂዕና ኣለዎ። ሓንቲ ካብኣትን ድማ ቤት ትምህርቲ ቴክኒክ ሕርሻን ቴክኒክን ሓጋዝ እያ። ኣብ ዝሓለፈ ወርሒ ሰነ ማለት እዩ ናብታ ቤት ትምህርቲ ኣቕኒዕና ነርና 6 ሰነ ያሳ ንመምረቕቲ ኣብቂዓ ነራ። ቅድሚ ኣብ ዝነበረ ግን ብዛዕባ እታ ቤት ትምህርቲ ዝድስስ ሓፂር ሌላ ኣካይድና ነርና ሞ ናብ ተኸታተልቲ ሰክንብሎም ኢና።
0: ፅቡቅ
1: ዝኸበርኩም ተኸታተልትና ኣብ ንኡስ መደብ መቓልሒ መንእስያት ምስ ቤት ትምህርቲ ቴክኒክን ሕርሻን ሓጋዝ ዘላል ትሕዝቶ ኢና ክነቕርበልኩም ፀኒሕና ክንምለሰኩም ኢና።

እዋኑ ኣብ ዝተፈላለየ ዞባታት ተደኪነን ዝርከባ ናይ ቴክኒክ ኣብያተ ትምህርትን ኮሌጃትን ነቶም ንዓመታት ከምህሮኦም ዝፀንሐ ተምሃሮ ፍልጠት ይዕጢቐን ንመምረቕታ ዘብቃዓሉ ዘለዋ ግዜ እዩ። ከም ምርኣያ ናይዚ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ንክልተ ዓመታት ብግብርን ክልሲ ሓሳብን ከተምህሮም ዝፀንሐት 45 ደቂ ኣንስትዮ

0: ዝርከቦም 126 ተምሃሮ ብ6ዱሽተ ሰነ ብደረጃ ሰርቲፊኬት ተመሪቓ። ንመመረቕታ ዝበቕዑ ተምሃሮ 34 ብስነ እንስሳ፣ 34 ብስነ ኣትክልቲ፣ 23 ብኣግሮ መካኒክ፣ 35 ብስነ ምዕቃብ ሓመድን ማይን ልምዓት መስኖን ትምህርቶም ዝተኸታተሉ እዮም። ዝኸበርኩም ተኸታተልትና፣ ንሎሚ ኣብ ንኡስ መደብ መቓልሕ መንእሰያት ንሓፈሻዊ ድሕረ ባይታ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ዘላሊ ትሕዝቶ ኢና ከነቕርበልኩም። ሰናይ ምክትታል። ሃየበል ጸዳል ጸዳል በግብሪ ሞያውነት እዩ ዘ ኣብ ዞባ ዓንሰባ ንዞባ ሓጋዝ ተዶኪና እትርከብ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ኣብ 1997 እያ ተመስሪታ። ድሕሪ 2 ዓመት ወግዓዊ ስራሕ ፈሊማ። ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ 4 ዓውደ ሞያ ሓቒፋ ትርከብ፤ ስነ እንስሳ፣ ስነ ኣትክልቲ፣ ስነ ምዕቃብ ሓመድን ማይን፣ ከምኡውን ኣግሮ መካኒክ ማሽነሪ። እዛ ቤት ትምህርቲ ካብ ዝተመስረተትሉ ግዜ ኣትሒዛ ኣብዘን ዓውደ ትምህርቲ ተጸንቢሮም ፍልጠትን ሞያን ቀሲሞም ንመመረቕታ ዝበቕዑ ተምሃሮ ኣብ 25 ዙርያታት 1141 ደቂ ኣንስትዮ ዝርከብኦም ኣስታት 4,000 ተምሃሮ ይበጽሑ።
1: ኣብቲ መጀመርታ ናይ 3 ዓመት ኮርስ ፕሮግራም ተጀሚሩ ጸኒሑ ኣብ ኣድቫንስ ዲፕሎማ ለበል ተሰጋጊሩ እዚ እውን ሓደ 3 ዓመት ተማሂሮም ብኣድቫንስ ዲፕሎማ ምረቑ ነይሮም። ብዙሓት ካብዚኦም ብዲግርን ብማስትሬትን ተመሪቖም ሓደ ክልተ እውን ኣባና ኣብታ ቤት ትምህርቲ ተመሊሶም ኣብ ንጡፍ ስራሕ ዝርከቡ ኣለውና። ናይ 3 ዓመት ንብሎ ዘለና ምስቲ ምጅማር ትምህርቲ ናይ 1999 ኮይኑ ስጋብ 2005 ከይዱ ካብኡ ስጋብ 2000 ዘሎ ከዓ እቲ ናይ ኣድቫንስድ ለበል ካብኡ ንዳሓር ካብ 2014 እዚ ናይ ዲፕሎማ ለበል ወይ ድማ ናይ 2 ዓመት ትምህርቲ ኣብኡ ካብኡ ንነጀው ብኡ ኢና ንኸይድ ዘለና ማለት እዩ። ድሒሩ ከዓ ኣብ ናይ 2 ዓመት ኢንተርሚድት ወይ ድማ ናይ 2 ዓመት ናይ ትምህርቲ ፕሮግራም እያ ሕጂ ትነጥፍ ዘላ።
0: ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ካብ ዝተፈለያ ዞባታት ዝመፁን ንኹሉ ሕብረ ብሄራት ዝወከሉን ተምሃሮ ተቐቢላ ዓመታዊ ካብ 130 ክሳብ 150 ዝበፅሑ ተምሃሮ ኣብ መኣዲ ፍልጠት ትፅምብር። ካብ 2 ዓመት ክሳብ 28 ዓመታት ናይ ስራሕ ተመክሮ ዘለዎም መምህራን ድማ ሓቒፋ ትርከብ።
1: እቲ ስነ መምህርና ካብ ኣመዳድብኡ ጀሚርካ ሰብ ሞያ መምህራን ብስነ እንስሳ፣ ብስነ ኣትክልቲ፣ ብስነ ምዕቃብ ሓመድን ማይን ከምኡ ውን ማሽነሪ ዝሰልጠኑ ዝተምሃሩን ሰብ ሞያ መምህራን እዮም ዘለውና። እዚኦም መምህራን እዚኦም ካብ ማስትሬት ስጋብ ዲፕሎማ ለበል ደረጃ ዝሓዚኦም እየ። ኣብዚ ብዙሕ ዝጎድለና ወይ ሕፅረታት ናይ የብልናን ብኡ መጠን ከዓ እቲ ዝምሃር ተምሃራይ ብዓቕምና ዓጊቡ ተማሂሩ ኣብ ባይታ ዝሰርሐሉ ሞያ ሒዙ እዩ ዝወፅእ። ስለዚ ኣብዚ ኣብዛ ቤት ትምህርቲ ተማሂሮም ኣብ ትካላት ዝተመደቡ ብኣካል ባዕሎም ዝምስክርዎ ሓቂ እዩ። ንሕና እውን ኣብ ዝተንቀሳቀስናሉ ረኺብና ክነዘራርቦምን ክንሓቶምን ከለና ዝህቡና መልሲ ዕጉባት ምዃኖም እዩ። ስለዚ እቲ ኣካይዳ እቲ ናይዛ ቤት ትምህርቲ ነዚ ይመስል።
2: ስመይ ፍናን ሃይለ ይበሃል። ዝመፃኸሉ ትምህርቲ ሓበን ከተማ መንደፈር ዞባ ደቡብ። እዚ ኣነ ዘለኹ ዲፓርትመንት ኣግሮ መካኒክ ይበሃል። ኣግሮ መካኒክ ከዓ ብዛዕባ ናይ መካይን ዘፅናዐ ኮይኑ ተዓውድናቱ ከዓኒ ከመይ ገርካ መካይን ትዕርብ ማኪና ተባላሻስ ኣብ በረኻ ክትሓድር ከም ደየብላ ካብ ስራሓ ጠጠው ክትብል ከም ደየብላ ይገፅ ምስተን ካልኦት ዲፓርትመንት እዚ መተኣሳሰር ብምላው ብሓፈሻ ሓደ ቴክኒካል ስኩል ናይ ሕርሻ ኮይኑ ኩሉ ናይ ሕርሻ እዩ ትዕላማ ንሕና በዚአን ንመሃር ኣለን ከ እዚአን ትራክተራት ንሕረሰ ክጠቅሞም ተባሂለ እዩ ካልእ ኸኒ እቶም ካልኦት ዲፓርትመንት ከዓ ሰይል ዘፅንዖ ኸ ብማሽነሪ ስለ ክሓርሱ ማሽነሪ ዝኾነ ክፍሕሩ ክኩዕቱ ስለ ዘለዎ ካልእ ዲፓርትመንት ከዓ ኣኒማል ሳይንስ ኣለዉ ብዘይ ኣግሮ መካኒክ ስለ ዘይኮነ ዝኾነ ካባና ዝደልይዎ ነገራት ኣሎ ዝኾነ ሓፀዊ ንስ ኣኒማል ሳይንስ ከዓ ሒዘ ዘለና ፕላን ሳይንስ ከዓ ከምኡ ምሕረስን መኮስኮስን ዝኾነ ኣነ ሓፂን ካባና ይደልዩ
3: ብመጀመርቲ ኣነ ድመረፅኮ ብዛዕባ ኣግሪካልቸር ብዙሕ ኣፍለጦ ኣይነበረነ ክፈልጥ ስለ ዝደሊ ነበርኩ ኣግሪካልቸር ሓጋዝ ኣግሮ ቴክኒካል ትበሃል ኣላ ስለ ዝተባሃልኩ ብዛዕባ ናይ ቤት ትምህርቲ ሕርሻ ክፈልጥ ስለ ዝደለኹስ ቤት ትምህርቲ ሕርሻ ኣብ ሓጋዝ ኣላ ስለ ዝተባሃልኩ መፀ ኣብዚ ምስ መፀኩ ከዓ ብዙሕ ዘይፈልጦ ነገር ፈሊጠ ካብቲ ድፈለጥኮ ንኣብነት ብዛዕባ እዘን ትራክተርስ ኣይፈልጥን እየ ነይራ ብዛዕባ እዘን ናይ ሕርሻ ኣተሓራርሳ ኩሉ ነገርስ ኣይፈልጥን እየ ነይራ ኣብዚ ምስ መፀኩ ግን ኣመሃህራ ምስ ተምሃርኩ ክፈልጦ ኸኢላ ማለት እዩ ኣብቲ መጀመርታ ክትሪኦ ከለ ሃማራ ይድከብደካ ምስ ኣተኸያ ግን ብጣዕሚ ዩ ምክንያቱ በቲ ሓገዝ ናይ ምስቶም መምህርተይን ደቂ ክላሰይን ምስቶም መምሃራነይን በቲ ሓገዝ ማርኣይካ ትኽእሉ
4: መጀመርታ ስመይ ሚካል ማጆር ይበሃል ዝመፃ ክሉ ቤት ትምህርቲ ከዓኒ ባናሓርነት ካብ ደቂ ኣምሃሮ ማለት እዩ ሕጂ ኣብዚ ከዓኒ ኣግሪካልቸራል ናይ ሕርሻ ማለት እዩ መሪፀ መፅ ኣለኹ ኣብዚ ከዓኒ ተማሃሪት ካልይ ዓመት ኮይነ ኣብ ስነ እንስሳ ማለት እዩ ኣኒማል ፕሮዳክሽን ከዓ ይምሃር ኣለኹ ኣብዚ ናይ እንስሳታት ማለት እዩ ኣብ ናይ እንስሳታት ብጣዕሚ እየ ዝፈቱ ነረ ኣብዚ ኣብ ናይ ኣግሪካልቸራል ኣሎ ምስ ተባሃል ከዓኒ ኣብ ናይ ኣግሪካልቸር መሪፀ ኸ ናብ ዝመፀ ናይ ሕርሻ መሪፀ ኸ ናብ ዝመፀ
1: ኣቐድም ኣቢሉ ነተን ቁሩብ ሪሞት ኤርያ ዘለዋ ዓድታት ዕድላት ይወሃብ ነይሩ እዩ ነተን ርሑቕ ዓድታት ማለት እዩ ከምኡ ውን ብዙሕ ዕድል ናይ ትምህርቲ ዘይረኽባ ተባሂሉ ብዙሕ ዕድል ተዋሂቡ እዩ ንነዊሕ ዓመታት እውን ሰሪሑ እዩ ሕጂ ግን ብነጥቢ እዩ ዘሎ ብነጥቢ እዩ እቲ ማእተዊ ነጥቢ ዝረኸበ እሞ ከዓ ብድልየቱ ኣብዚ ቴክኒክ ክመሃር እየ ኣብ ሕርሻ ክመሃር እየ ኢሉ ዝሓተተ ነጥቡ ዘፍቅደሉ እንተኮይኑ ብከምዚ መልክዕ ኢና ሕጂ ንቕበል ማለት እዩ ስለዚ ብነጥቢ ተወዳዲሩ ክዕወት ኣለዎ ኣብቲ ዘለዎ ካልኣይ ደረጃ ቤት ትምህርቲ ኣብኡ ነጥቡ እንድሕሪ ዘፍቅደሉ ኮይኑ ነጥቡ እንድሕሪ ዝዕውቶ ኮይኑ ካብኡ ተመዝጊቡ እቲ መስርሕ ናይ ምምራፅን መስርሕ ናይ ምቕባልን ኣባና ኸም ማለት እዩ

0: ዕላማን ራእይን ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ኣብ ርእሰ ምርኮሳ ምርኩስ ብምግባር ተምሃሮ ብፍልጠትን ሞያን ከም ዝዓብዩ ንምግባር እዩ። ሕርሻን ውፅኢት ሕርሻን ምስፋሕ፣ ምድረ በዳነት ምክልኻል፣ ብውሽጣዊ ዓቕሚ ውሕስነት መግቢ ምርግጋፅን ዝብል መትከላት ዕዮ ይርከቦ። ነዚ ዕላማ ክውን ንምግባር ድማ ኣብ ቀጻሊ ትምህርታዊ ጻዕርን ተግባራዊ ስራሕን ተጸሚራ ትርከብ።
1: እዚ ቤት ትምህርቲ እዚ ዝተፈላለየ ዲፓርትመንት ኣለዉ። ካብኡ ሓንቲ ከዓኒ ከምዝበልካዮ ስነ ዘራእቲ እያ። ስነ ዘራእቲ ብሃገር ደረጃ ኣዝዩ ኣገዳሲ እዩ። ስለምንታይ ኤርትራ ኣበይ ናይ ኩነታት ላ ብሰዓት እዚ ነብስኻ ምከኣል እዩ ትቓልሲ ዘሎ ማለት እዩ። ቀዳማይ ፖሊሲ ናይ ሚኒስትር ሕርሻ ወይ ከዓኒ ናይ ብሃገር ደረጃ እንድሕርኢናያ ስኒ ሰብ ሳፊሸንሲ ወይ ከዓኒ ነብስኻ ምከኣል እዩ። ስለዚ እቲ ቀዳመይ እቲ ነብስኻ ምከኣል ብምግቢ ክትኮነ ኣለዋ። ሓንቲ ሃገር ነብሳ ንድሕር ብምግቢ ክኢላ ኮይና ብድሕሪኡ ካልእ ካልእ ንክትገብር ብዙሕ ኣይፀግማን እዩ። ካብቲ ፀጋዕነት ካብ ምልማን እንድሕር ወፂና ብክልተ እግርና እንድሕር ረጊፅና ኩሉ ነገር ኣይከፀግመናን እዩ ማለት። ስለዚ እቲ ብፍላይ ብኤርትራ ወይ ከዓ ንልክዕ ከምቶም ካልኦት ኣፍሪቃ ሃገራት እቲ ካብ ሄክታ ንረኽቦ ምህርቲ ኣዝዩ ድሩት እዩ። እቲ ንገብሮ ንጥፈታት ከዓኒ ባህላዊ እዩ። ስለዚ ካብዚ ነጢርና ናብ ዘመናዊ ንምስግጋር እዚ ቤት ትምህርቲ እዚ ዓብዪ ተራእዩ ዘሎ ሳይንሳዊ ዝኾነ ስነ ፍልጠት ኣብ ሕርሻ ክተኣታቶ ክኽእል ኣሎ። እቲ ዘለና ሓረስታይ ብልምዲ ተጓዒዙ ዝተወሰነ ምህርቲ ከፍሪ ክእል እዩ። ንሕና ካብዚ ዝተምሃሩ ተምሃሮ ግን ብሳይንስ ተሓጊዞም እቲ ምህርትናቶም ከዓ

0: ኣፃፃፊ ገይሮም ኣብ ዓመት 2-3 ግዜ እንዳፍረዩ እሞ ከዓ ምፍራይ ጥራይ ዘይኮነ ብዓይነቱ ከዓኒ ዝበለፀ ፍርያት ኣፍርዮም ነታ ሃገር ኣብቲ ኾነ ቦታ ከብፅሕዋ ዓብዪ ተራ ክፃወቱ ይኽእሉ እዮም ወይ ከዓ ይኽእሉ ኣለዉ ክንብል ንኽእል ማለት እዩ።
1: ብሕልፊ ኣብዚ ግዜ እዚ ንሕና ኤርትራውያን ወይ ሃገርና ኤርትራ እትጠልቦ ሞያ ወይ ድማ ስራሕ እንተልዩ እዚ ናይ ሕርሻ እዩ። ንዝኾነት ሃገር ከዓ እቲ ቅድም ቀዳድም ዘገድሳ ሕርሻ እዩ። ምክንያቱ ብመግቢ ነፍስኻ ከይከኣልካ ኣብ ካልእ መስርሕ ናይ ምዕባለ ክሰግር ስለ ዘይትኽእል እዚኣ ቤት ትምህርቲ እዚኣ ኣብዚ መዳይ እዚ ዘለዋ ኣበርክቶ ዕዙዝ ምዃኑ ኢና ንገልፅ። ዕዙዝ እዚ ከዓ ናይ ብሓቂ ምክንያቱ ሕርሻን ውፅኢት ሕርሻን እንድሕር ዓብዩ እሞ ህዝብኻ በቲ ዘለዎ ኣቕሚ ውሕስነት መግቢ እንድሕር ኣረጋጊፁ እቲ ዝዓበየ ፀጋሱ ስለ ዝኾነ ናይ ብሓቂ ኣነ ዓብዪ ተራ ኣለዎ እዩ ዝብል።

0: ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ኣካዳምያዊ ክለሳ ሓሳባውን ግብራውን ዘጠቓለለ ትምህርቲ ኣብ ሰዓታት ቅድሚ ቐትርን ድሕሪ ቐትርን ትህብ ጠርኒፋቶ ዘላ ዓውደ ትምህርቲ ዝሰፍሐ እዩ። ንምምሃርን ምስትምሃርን ዘሕግዝ እዩ። ኪኑ ኣብ ክፍሊ ዝውሃብ ትምህርቲ እውን ኢንዱስትርያላዊ ትካል ሓቒፋ ምስ ምህላዋ ተምሃሮ ኣብ ግብራዊ ተሳታፍነት ዕምቀት ዘለዎ ኣገባብ ኣመሃህራ ትኽተል። እዚ ኣገባብ ኣመሃህራ ተምሃሮ ካብ ልምዳዊ ሕርሻ ናብ ዘመናውን ቴክኖሎጂያውን ዓይነት ብምልዋጥ ምዕባለ ሕርሻ ከውሕሱ ኣዝዩ ሓጋዝ እዩ።
1: ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ናይ ክልቲኡ ዓውደ ትምህርቲ እዮም ዝምሃሩ። ናይ ቮኬሽናል፣ ናይ ኣካዳሚክ እዮም ዝምሃሩ። ኣብ ኣካዳሚክ 6 ሳብጀክት ይወስቱ፣ ማትስ፣ እንግሊሽ፣ ፊዚክስ፣ ባዮሎጂ፣ ኬሚስትሪ፣ ኣግሪካልቸር ትበሃል ከኣላት ነዚ ቤት ትምህርቲ ትውክል ማለት እዩ። እታ ፊዚክስ ኣግሮሜካኒክስ ዲፓርትመንት ጥራይ ይወስድዋ። እቲዮም ካልኦት ግን ኩሎም ኮመን ኮይነን ይወስድዎን ማለት እዩ።
2: ሕጂ ተምሃሮና ኣብዚ ቤት ትምህርቲ እዚ ሓንቲ ብልጫ ክህልዎም ዝኽእል ዳርጋ ኩሉ ነገር ተመላላ እዩ። ዳሕራይ ከዓ ንውዱእ ነገር ክበሃል ይኽእል እዩ። ሓንቲ ተኽሊ ካብ መጀመርያ ጀሚሮም ካብ ሓመድ ካብ ድኩዒ ጀሚሮም ትበቁል ክሳብ ፍረ ትበፅሕ፣ ፍረ ምስ በፅሓ ከዓኒ ኣብዚ ፋብሪካ ኣለና ናይ ወይኒ ወይኒ ብዚ ይፈልሲ ዘለና ኣብዚ ተተኺሉ ፈርዩ ዳሕራይ ከዓ ፋብሪካ ኣትዩ ይዕሸግ ማለት እዩ። ሕጂ ሻሉክ ዋይን ዝበሃል ይፈሪ እዩ። ግራፓ ዝበሃል ከዓኒ ዝኣቸቶ ዝተፈላለየ ነገር ይስራሕ። እቶም ኣኒማል ሳይንስ ከዓኒ በዓል ቺ ዝፈሪ እዩ። ከምኡ ከዓ ንርግኦ ንፍሪ ኢና ሪኹም ክትኮን ትኽእሉ። ጠስሚ እውን ፈሪ እዩ ማለት ብሮ ዝተፈላለየ ነገር ማልማላታ ከዓኒ ኣለና ናይ በለስ ከምሳት ስለ ዝኾነ ሲ ኣግሮ ኢንዳስትሪ እቶም ተምሃሮስ ኣብ ውሽጢ ኣግሮ ኢንዳስትሪ ኮይኑ እዮም ዝምሃሩ ዘለዉ። ዝሓሸት ነገር ከዓ እንታይ እያ ሓደ ካብ ሕርሻ ዝፈረየ ፍረ ብረብ ወይ ከዓ ኡ ከሎ ዕዳጋ ክተቕርቦን ተመስርሒ ክቐርብ ከሎን በበይኒ እዩ። ስለዚ እዚኦም ኣብ ፍረ ኣለዉ። ዳሕራይ ከዓ ንክምስራሕ ከሎ ከዓ ብዓይኖም ስለ ዝርእይዎ ብኢዶም ከዓ ስለ ዝደስስዎ ዝሓሸ ፍልጠት ሒዞም ይወፁ ዝብል ግምት ኣለኒ።
3: ናይ ሕርሻ ክብትብ ኣለና ኣብዚ ናይ እንዳ ፀባ እውን ኣለና። ሕጂ እቲ ክልሳ ሓሳብ እዚ ክላሳት ዝብዝል ንማሃረሉ ክቲ ክልሳ ሓሳብ ኢና ብስእሊ ብፅሕፈት ናገብና ኢና ንምሮ። ሕጂ እዚ ምሂርካ ግን ናብ ካልእ ብዙሕ መካይድ የለናኒ። ንኣብነትን ከብቲተን ጋሙስ ድባሃላተን ሆሊስቲን ፍሬሽን ድብሎን ብናይ ሆላንድ እሰና ኣለዋና። ሕጂ ዝቦታ ሕጂ ልዓና እዚ ሓገዝ ኣለና። ካብ ደገ ወፂና ድኾነ ኣኒማል ምዛእ ተምሃሮ ሒዝና ብዙሕ ምጓዓዝ የለናኒ። ተን ቀንዲተን ናይ ፍርያት ፀባ ድባሃላተን ጋሙስ ድባሃላት ምሳና ኣለዋ ኣብዚ እሱ ሕጂ ቀረብ ኣለና ኣብዚ ቀረብ ኣለና። ክላሳት ኣለዎ መምሃሪ ንግብራዊ ዶክ ድማ ብታሕቲ ኩሉ ሕርሻ ምስ ናይ መብልዕ ፅቡቅ ነገሩ ናይ እዚ ዋላ ኣኒማስ ራይ ድኮ ዋላ ሕርሻ ኣለና ከም በዓል ኣልፋ ኣልፋ ድበሃሉ ኢለፋንት ግራስ ድበሃሉ ዓይነት ምግቢ ኣብዚ ኣለውና። ሕጂ ንሕና እዚ ሓገዝ ኣለና። ነቲ ኣብ ክላስ ጥራይ እዚ ኢልና ንነብሮም ሲ ሓሳብ ጥራይ ደይኮነ ወላ ኣብ ግብሪ ኣሎ ኢልና ክንምሮም ከለና ንዕና ሓገዝ ኣለና። ዋላ ትምህርቲ ከዓ ተኣማንነት ኣለዎ ማለት እዩ። ሕጂ እዚ እቲ ቤት ትምህርቲ ቀሪብና ኣሎ።

0: ኣብ ንፍስ ወከፍ ዓመት ምስ ዝተፈላለየ ዓውደ ሞያታት ዝተሓሓዝ ብሰፍሐ መልክዑ ምርምራትን ርኽበታትን ተካይድ። ኣብነት ናይ ዝቐሰሞ ፍልጠት ዝረጋግጽ ድማ ኣብ ዓመተ 2026 ሓመድ ኣልቦ ሕርሻ ንምስፋሕ ክትሰርሕ በቐያ። ብመሰረት ብተምሃሮ ዝተኻየደ ግብራዊ ምርምራት ሓመድ ኣልቦ ሕርሻ ተጠቒምካ ብትሑት ወፃኢታት ዝተማልአ ምግቢ እንስሳ ብምድላው ርቡሕ ምህርቲ ክርከብ ከም ዝከኣል ብግብራዊ ዕዮ ክረጋገጽ ክኢል እዩ።
1: እዚ ኣቕሪብናዮ ዘለና ብዛዕባ ሃይድሮፖኒክስ ይበሃል። ሃይድሮፖኒክስ ክንብል ከለና ሕጂ ሶይል ኮይኑ ብዘይ ሓመድ ዝስራሕ ማለት እዩ፣ ዝትከል ማለት እዩ። ሕጂ እዚ ክንብል ከለና ቴምፕሬቸርናቱ ዝሑል ወይ ውዒ ክኸውን የብሉን። እዚ ሕጂ እዚ ገይርናዩ ዘለና ገዛ ንክስተይ ከይኣትዎ ማለት እዩ፣ ፀሓይ ንከይኣትዎ ኢልና ዝሰራሕናሉ ገዛ ማለት እዩ።
2: እቲ መጀመርያ ክንጅምር ከለና ኣርባዕተ ዘርኢና ንፅና። እቲ ዘርኢ ከዓኒ ማሸላ፣ በልቶብ፣ ስገም ከምኡ ከዓኒ ዕፉን ጌርና ማለት እዩ። ካብኦም ክነወዳድሮም ከለና ካብ ኣርባዕቲኦም ከክል ተኺሎ ኢና ጌርና ተዝሓሸ ፍርያት ዝረኸብናሉ ኣብ ብልቱክ 14 ኪሎ ካብ 2 ኪሎ ረኺብና፣ ኣብ ዕፉን ከዓኒ 11 ኪሎ ካብ 2 ኪሎ ረኺብና። ማሸላን ስገምን ቁሩብ ስለ ዝጎደላ ኣብዚ ውፅናየን ኣለና ማለት እዩ። ስለዚ ማሸላ ተሪፋ ስገም እውን ነትሪፍና ኣለና ማለት እዩ። እዚኦም ተኽሊ ንምንታይ መሪፅናዮም? ንሕና ሓደ ፀሓይ ዝፃውሩ እዮም፣ ናይ ፀሓይ ቦታ እዮም። እቲ ባዮማስ ወይት ወይ ከዓ ሲፎር ፕላን ተባሂሎም እዮም ዝፅውዑ። እቲ ናይ ማይ ናብ ምግቢ ናይ ምቕያር ክእለቶም ዝለዓለ እዩ። ስለዚ እዚ ዓይነት ኣብ ዓድና ምናልባሽ እንታይ ኢና ንብል መሬት ስለ ዘይብለይ ከምዚ ማይ ስለ ዘይብለይ ገለ ኢና ንብል። ኣብዚ ግን ዝሓሰረ ነገር ሰበይቲ ክትገብሮ ትኽእል ስራሓ እንዳገበረት ቆልዑ እውን ማነጅ ዝገብርዎ ዝኽእሉ ቴክኖሎጂ እዩ ማለት እዩ። ኣብዚኣ ሓንቲ ነገር ተድልየና ማይን ዘርእን ጥራይ ማይን ዘርእን እንድሕር ኺብና ዝኾነ ዚንጎ ጌርና ከምቲ ዞምን ደቀይ ክገልፅዎ ዝፀንሑ ኣብ መዓልቲ ሰለስተ ግዜ እንዳስተና ኣብ ውሽጢ ተነውሐ 8 መዓልቲ ኣብ ፍርያት ይውዕል ሞኒ ንኸብትና ድዩ ንደርሆ ድዩ ንጤል ድዩ ገለ ክንምግብ ንኽእል ኢና ማለት እዩ።

0: ተምሃሮ ዝተጠቕምሉ ጥረ ነገራት ማይን ዘርእን እዩ። ኣገባብ ኣዘራርኣን ኣጠቃቀማን ከምኡውን ንእንስሳታት ዘለዎ ጥቕሚ ብሰፊሑ ብምብራህ ሓረስቶት ተረባሕቲ ናይቲ በብእዋኑ ዝግበር ፈተነታትን ምርምራትን ንክኾኑ ይሰርሑ። ኣብ ኣገባብ ሕርሻ ክረአ እንከሎ ንእሽቶ ቦታ ዝሕዝን ብውሑድ ወፃኢታት ዝሳለጥን ከም ዝኾነ ኣብ ከተማን ገጠርን ብቐሊሉ ክካየድ ከም ዝኽእልን ከምኡውን ንወፃኢታት ሓረስቶት ብልዕሊ 50 ሚኢታዊት ስለ ዘጉድሎ ኣርባሐ ምዃኑ ይእመን። እዚ በብዓመቱ ዝካየድ ሓደስቲ ምርምራትን ፈተነታትን ውሕስነት መግቢ ጥሪት ብምርግጋጽ ምህርቲ ሓረስቶት ብዓይነትን ብዝሕን ንምልዋጥ ኣዝዩ ሓጋዚ ከም ዝኾነ ይግለጽ።
1: እቲ ፈለማ ኣብ ክንዘርኦ ከለና ሕጂ ንኣብነት ዘንዕፉን ኣብ ፈለማ ስቴጅ ክንዘርአን ከለና ምስ መዘነየን 5 ኪሎ ነይረን። ሕጂ ግን ድሕሪ 8 መዓልቲ ኣብ ዝገበርናዮ ናይ ምክንኻንን ናይ ምዕባይን ደረጃ ካብ 5 ኪሎ ናብ 27 ኪሎ ዛይዱ ኣሎ ማለት እዩ። እዚ ድማ በቲ ናቱ ኣብ ዝገብሮ ሜታቦሊዝም ናቱ ናይ ዕቤት መስርሕ ከካየድ ከሎ እንዳዓብየ ካብቲ ዝነበሮ ናይእሽተይ ዘርኢ ዓብያ ማስ ናታ ወይ ከዓ እቲ ሚዛን ናታ እንዳወሰኺ ከይድ ኣሎ ማለት እዩ። ስለዚ ሓረስቶት ድማ ኣብቲ ካብ ዝገብሮ ሕጂ ንኣብነት ካብ 5 ኪሎ ዘርኢ ሂቦም ንሓንቲ እንስሳ ዘብልዋ እዚኣ ን8 መዓልቲ ፅኒሖም 27 ኪሎ ወይ እውን ልዕሊኡ እውን ክዛይድ ይኽእል እዩ። ፅቡቅ ክንክን ተጌርካሉ ድማ ክዛይድ ይኽእል እዩ።
2: ናይ መጀመርታ ናሰ ዝኾነካ ካብዚ ንላዕልካ ቀስ ጌርና ክንዕብዮ። እዚ ናይ እንስሳታት ጥራይ መግቢ ኢና ጌርናዮ ዘለና። ብእንስሳታት ጀሚርና ኣለና። ቀሲ ኢልና እውን በብቅሩብ ናፍቲ ፍሩት ናፍቲ ቨጀቴብል ክንምዕብል ንኽእል ኢና። በዓል ሰላጣ ገለ ድማ ንፍትኖ ኣለና ማለት እዩ።
3: ብመጀመርታ ፃዕሪ ናይ ዞም ተምሃሮ ድረአካ ካብቲ እዚ ኣሕዳር ቤት ትምህርቲ ስለ ዝኾነ ጠቕላላ ካብ ገዝኦም ተፈልዮም ኩሉ ሙሉእ ዓቕሞም ሙሉእ ሓይሎም ኩሉ ሓሳቦም ነዚ ትምህርቲ ኢሎም ስለ ድመፁ እዙ ካልእ ዋኒን እውን ስለ ደይብሎም ብዝያዳ እዚ ተቐንዲ ሓገዝ ዝሕግዘና ማለት እዩ። ተምሃራይ ኣብ ገዝኡ ኮይኑ ትምህርቲ ክምሃርን ጠቕላላ ካብ ገዝኡ ወፅኡ ሙሉእ ሓሳቡ ኮይኑ ክምሃር ፍልልይ ኣለዋ። ዝቐዳማይ ሽዑ ከ ነዚ ትምህርቲ መጀመርታ ከይፈለጥ ወይ ንወፁና ጠቕላላ ካብቲ ናይ ባዮሎጂ

ኣካዳሚ ትምህርቲ ትሱ ጥራዮም ንፈልጡ ተምሃሮ ኣብዚ መፅኦም ሓድሽ ብዛዕባ ንሕና ጅ በዚ ከምናትና ማዓውዳ ከምስነ እንሳ መጠን ከም ብሓድሽ ካብቲ መጀመርታ ካብቲ ቅርፂ ኣቃወማ ናይ እንስሳታት ኢልና ጅምረሎም ከና ክወፁ ከለዉ ክልተ ዓመት ተማሂሮም ብጣዕሚ ይፍለል ኢሉ ኣለዋ ሕጂ እዚ እንታይ ርኢካ እቶም ተምሃሮ ኣብቲ ትምህርቲ ዝነበሮም ደይፈልጥዎ ዝነበሮ ዓውዲ ኣብዚ መፅኢ ክምሃሮ ክሉ እሞከዓ ምስቲ ባህላዊ ነፃፀርና ስለ ንምሮም እቲ ባህላዊ ከምዚ ነይሩ እስኹም ድማ ከምዚ

0: ዓመትን ካልኣይ ዓመት ተመሪቐም ክወፁ ከለዉ ዘሎ ፍልሊ ኣብቲ ዝሰርሕዎ ድማ ከምኡ ብፅቡቅ ከም ዝሰርሖ ተኣማሚና ኢና ንሰዶ ማለት እዩ።
1: ምዕቃብ ማይን ሓመድን ከም ንፈልጦ ማይን ሓመድን እቶም ኣዝዮም ኣገደስቲ ነገራት ወይ መሰረታውያን ነገራት ክንብሎም ንኽእል። ምክንያቱ መግቢ ንደሊ ማይ ከዓ ንደሊ። ስለዚ ማይ ከም ዘለዎ እቲ ናቶ ኣገዳስነት ትፈልጦ ኮይኑ ማይ ከዓ ንምንታይ የድልየና ንመግቢ ፕሮዲስ ንክንገብር የድልየና ማለት እዩ። ስለዚ ሓመድ እውን ከምኡ እቶም ኣገደስቲ ፀጋታት ስለ ዝኾኑ ነዚኦም እንተዓቂብና ሲ መግቢ ንዕቅብ ኣለና ማለት እዩ። ብኡ ከዓ ሂወት ንዕቅብ ኣለና ማለት እዩ። ስለዚ ኣብ ሃገርና ምስቲ መሬት ሃገርና ከዓ ሕባጥ ጎባጥ እቲ ጎቦታት ዘለዎ ምስ ምዃኑ እዚ ማይን መሬትን ምዕቃብ ኣዝዩ ኣገዳሲ እዩ ኢለ የዝኣም።
2: ተምሃሮ ነፍሲ ወከፍ ዝምሃሩሉ መሳርሒ ክመልኩ ብቋንቋ ናይ ዝምሃሮ ዓውዶ ፍልጠት ክረዳድኡን ኣይሽገሩን። ንኹሉ ብዝተወደበ ግዜ ይዓዩ፣ ኣብ ሓድሕዶም ይተሓጋገዙ፣ ፍልጠቶም ክዕብዩ ድማ ይፅዕሩ።
3: ሕጂ ኣብቲ ምልውዋጥ ሓሳባት ክንብል ከለናስ ካብ ሰለስተ ኢና ዝተፈላለየ ዓይነት ሞያ ኢና ንምሃር ዘለና። ሰለስተ ኢን ወይ ከዓ እቲ ኤን ኣርባዕተ ሞያ ዝተተሓሓዘ እዩ። ንኣብነት ሕጂስ ብዛዕባ ስነ ሓመድ ክትብልን ከለኻስ ስነ ሓመድ ምስ በልካ ስነ ተኽሊ ክትብል ኢኻ ወላ እውን እቲየን ስነ እንስሳ ንድሕሪ ኢልካ ካብተን ናይ እንስሳታት ካብቲ ናይ ስነ ሓመድ ዝምንጩ እዩ መግበን። እቲ መግቢ ክምንጩ እንድሕር ዳ ኮይኑ ከዓ ብትራክተር ዝተሓበሰ ክኾነ ኣሎ። እቲ ሞያስ ነንሕድሕዱ ዝተተሓሓዘ እዩ። ካብቲ ሓደስ ነንሕድሕዱስ ኣይነኣኣስኒ ወይ ከዓ ኣይትጓዳደኒ።
4: ኣብዚ ዝኸሰብኮ ነገር ኩሉ ዓይነት ፓርቲ ናይ ማኪና ፈይጠለኹ ድኾነ ከዓኒ ተተባላሻስ ፈናጣጥሓ ማኪና ኩሉ ፈይጠለኹ ተተባላሻስ ኣብ ደገ ከምደይ ተሓድር ማለት እዩ። ብዝኾነ ተዓርያስ ክትኣቱ ገዛ ከም ዘለዋ
5: ዝመረፅ ኩሉ ማለት እዩ። ስሞል ሮሚናንት ክንብል ከለናስ ኣብቶም ንኣሽቱ ናይ ሮሚናንት ዝኾኑ ማለት እዩ ከምዚ መጓስዕ ዝመልሱ እንስሳታት ማለት እዩ። እሶም ከዓኒ ብዛዕባ ጤል በጊዕ እዚ ላም ገለ ማለት እዩ። ኣብናቶም ከዓኒ ብዛዕባ ናቶም ከዓ ብዛዕባ ናይ ዴር ማለት እዩ ናይ ፀባ ኣለዎም ናቶም ናይ ስጋ ከዓ ኣለዎም። ብዛዕባኦም ንዕኦም ስ ከመይ ጌርካ እቲ ፕሮዳክሽን ናቶም እቲ ውፅኢት ናቶም ስ ክተልዕሎ ከመይ ጌርካስ ብዙሕ ኣበርክቶ ኣብዚ ሃገር ከም ትገብር ብዛዕባኡ ስልጠና ንወስድ ማለት
1: ኣብ ባይታ ክንሪኦን ከለና በቲ ናይ ሚኒስትሪ ሕርሻን ካልእ እንዲሰርሕዎ ንጥፈት እንዲካ ትሪኦ ኣብ ባይታ ይሰርሕ ኣሎ ኢልና ንሰብ ኣብዚ ግን ብግብሪ ክምሃሩ ከለዉ ዋላ ድሓን እዮም ማለት ሲ ሃሪፎም እዮም ድምሃሩ ሃሪፎም ነቲ ሞያ ኣብ ፕራክቲካል ብፍላይ ኣብ ፕራክቲካል ክኸውን እንከሎ ብጣዕሚ ደስ ኢልዎም ስራሕ እንተሂብካዮም ብሕጉስ መንፈስ ተቐቢሎሞ እዮም ዝሰርሕዎ ዕጢ ንጥያ ይብልኒ ብፍላይ ኣብቲ ናይ ግብሪ ክኸውን እንከሎ ማለት

0: ዝለዓለ ሰማይ ተሳታፍነ ደቂ ኣንስትዮ ዋላ እኳ ኣብ ትምህርቲ ፀብለል ዝብላ እንተኾነ ብመንፅር ብዝሐ ክረአ እንከሎ ግን ዋሕዲ ተሳታፍነት ደቂ ኣንስትዮ ኣብ ማኣዲ ትምህርቲ ከም ዘሎ ይግለጽ። እዚ ኣብ ቀጻሊ መፍትሒ ክርከቦ ከም ዘለዎ እዩ ርእሰ መምህር ታቤት ትምህርቲ መምህር መላእከ ዝገልጽ።
1: ንዑና ከዓ ንፅዕር ምስቶም ዝምልከቶም ኣካላት ቀጻሊ ንዘራረበሉ እዚ ጉዳይ እዙዩ እኩል ዝኾነ መደቀሲ፣ እኩል ዝኾነ መመገቢ፣ እኩል ዝኾነ መምሃሪ ቦታታት ተሰሪሑ ተምሃራይ ከም ምርጭኡን ከም ሞይኡን ክመሃርን ኣብቲ ዝደለዮ ኮሌጅ ኣትዩ ኣድማዒ ስራሕ ኣድማዒ ትምህርቲ ክረክብን ስራሕ የድልዮ ክሰፊሕ ከ ኣለዎ ባህለ ኢና።
2: ናብዚ ክመፅእ ንድሕር ክዳለዋ ንድሕር ኮይነስ ብዛዕባ እዚ ናይ ኣግሪካልቸር ናይ ሕርሻ ዝበሃል ቦታስ ከምዚ መብዛሕትኡ ሰብሲ ኣይድግፎን እዩ። ብፍላይ ጓልን ሰይቲ ኮንካ ከምዚ ኣብ ውክትውዕል ወይ ከዓ ዝበዝሐ ሰብ ቃስ ናይ ማሕረስ ገለ ኮይኑ እዩ ድስማ ናይ ማሕረስ ኮይኑ ስለስማስ እንድ ከምዚ ብናይ ካልእ ሰባት ገለ ዘይኮነስ በቲ ንሰን ዝደልዮ ኣብ ናይ ኣኒማል ድን ኣብ ናይ ስነ እንስሳ ስነ ፕላን ስነ ኣትክልቲ ድን ኣብ ናይ ሶይል ድዩ ወይ ኣብ ናይ ኣግሮ ሜካኒክ ኣሎ ኣብኡ ዝተፈላለየስ ኣብርትዕን ክፀራ ስደሊ
3: ብሓፈሻ ከቢድ ኢለን መታን ከይዛ ዝምዎስ መፅን ክፍትኖ ሰብ ብዝበለ እንደይኮነስ ብናተን ኣተሓሳስባ ክኸዳ ብናተን መደብ ክኸዳ ብለን ማለት እዩ። ዝኾነ ነገር ምስ ፈተንካዮ ኢኻ ትፈልጦ ከይፈተንካዮ ከቢድ ኮይኑ ክስምዓካ ክእል ፈቲናን ግን እቲ ውድሆ ባዕለን ዝክፈልጦ ኣለዋን።

0: ተምሃሮ ተመክሮን ፍልጠትን ንምድላብ ብመልክዕ ዑደት ናብ ኮሌጅ ሕርሻ ሓመልማለ ይበጽሑ። ተመሳሳልነት ዓውደ ትምህርቲ ምስ ምህላው ካብ መምህራንን ተምሃሮን ዝረኸብዎ ሙያዊ ፍልጠት ኣብ ትምህርቶም ልዑል ጽልዋን ሓገዝን ከም ዘለዎ ይእመን። እዚ ኣብነታዊ ተበግሶ ንተምሃሮ ቀዳማይን ካልኣይን ዓመት ኣብ ግብራዊ ዕዮ ልዑል ጽልዋ ከም ዘለዎ ብግብራዊ ተሳታፍነቶም እውን ከረጋግጽ ክኢል እዩ።
1: ሓደ እዛ ቤት ትምህርቲ ናታ ጸጋታት ኣለዋ። እንስሳ ጤለ በጊዕ ኣለዋ፣ ከብቲ እውን ኣለዋ። እቶም ስነ እንስሳ ዝመሃሩ ብዙሕ ዝፅገሙ ኣይንብልን ኢና። እቶም ስነ ኣትክልቲ ዝመሃሩ እውን ከምኡ እኹል ዝኾነ ኣትክልቲ ዝተፈላለየ ዓይነት ፍሩታታት ኣሎ ኣብዚ ውሽጢ ማለት እዩ። እዚ እውን ካብ መበገሲኡ ንመምሃሪ ተባሂሉ ዝጠረየ እዩ። ካብዚ ሓሊፎም ክመሃሩ ኣገዳሲ ኣብ ዝኾነሉ ግን ከምዚ ክበሃል ዝፀንሐ ዑደት ንሰርዕ ኢና። ዓመት መፀእ ዑደት ንሰርዕ ኢና። ብገለገለ ሕፅረታት ኩሉ እውን ክንበፅሑ እንተዘይክኢልና ኣብ ገለገለ ግን ንበፅሕ ይመሃር እዮም፣ ይርእዮም፣ ተመክሮታት እውን ይለዋወጡ እዮም። ከም ኣብነት ኣብዚ ጋሽ በርካ እዚ ኣብ ኡርደት ሰፋሕቲ ጀራዲ ናይ በናና ኣሎ። ኣብዚ ምብፃሕ ንገብር ኢና። ተምሃሮና ይበፅሖም፣ ተመክሮታት እውን ይለዋወጡ እዮም። ከምኡ ውን ሕርሻ ኢላ በርዕድ ኣብ ገለገለ ከምዚ ናይ ኣባና ዘይርከባ እንስሳታት ከም በዓል ሓሰማ ዝኣመሰላ ንምርኣይ ዑደት ንገብር ኢና። ንቴክኒካል ዝኾነ ስራሓት ድማ ኣብ ሓልሓለ ከምኡ ውን ኣብ ውሽጢ ኣስመራ ከም በዓል ዓንበርበብ ሼር ካምፓኒ ኣብዝታት እውን ነቲ ንቴክኒካዊ መዳይ ዝምልከት ምብፃሕ ንገብር ኢና።
2: እዚኣ ናይ ሕርሻን ቴክኒክን ሓጋዝ ፍላይ ከዓ እንተበልና እዚ ሕርሽ ከዓ ኣብ ሓደ ፅቡቅ ቦታ እያ ተደኩና ዘላ። ንሕርሻ እውን ምስ ጋሽ ባርካ ስለትዛመት እውን ንሕርሻ እውን ብዙሕ ሳይትስ ከይዶም ቪዚት ክገብሩ ከዓ ዕደት ክገብሩ ከዓ ዕድላት ዘለዋ ቤት ትምህርቲ እያ።

0: ተመረቕቲ ተምሃሮ ዓመተ 2026 ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ሞያዊ ዓቕምታቶም ብቐጻሊ ስራሕን ምርምርን ከማዕበልዎ ኣብ ልምዓት ሃገሮም ብዘይተጉላባነት እጃሞም ከበርክቱን ጸጋታት ሕርሻ ብምምዝማዝ እተታውነት ከኸዓቡትን ኣብነታውያን ኣብ ሓስቲ ክኾኑን ትፅቢት ይግበረሎም።
1: ኣብቲ ዝተመደብ ኩሉ ስራሕሲ ብጣዕሚ ከምዝምሽ ኣበርቲዐ ክፅዕር ወይ ከዓኒ ኣበርቲዐ ነቲ ናይዚ ሃገርና ዘሎ ኣበርቲዐ ንክሰርሓሉስ ይምና ማለት እዩ።
2: ንሕና ኣብ ሃገርና ተማሂርና ንሃገርና ከዓ ኣብ ሓደ ትካል ኮፍ ኢልና ከም መካኒክ መጠን ንህዝብና ክነገልግል ብመካኒክ ማለት እዩ።
3: እዛ ናይ ሎሚ ተማሃሪ ደላ ኣርሴማስ ኣብ መፃእ ማለት እዩ። መጀመርታ ንነፍሰይ ክኾን ንነፍሰይ ከይኑ ከዓኒ ንሃገረይን ንህዝበይን ከገልግለ ዝደሊ ኣብ ደላዓለ ደረጃ በፂሓስ ከምዚ ብሓፈሻ ንኤርትራስ ከምዚ ሓምላዊት ምድሪ ከነምስላ ወይ ከዓኒ ንገብራ እዩ መደብኒ ማለት እዩ።
4: ናይ ብሓቂ ክንዛረብቲ ኮይና ኣብ ገለገለ ዓውደ ክትሪኦ ከለካ ብጣዕሚ ሕጉሳት ኢና። ንኣብነት ኣብ ሓመልማሎ ዘለዉ ክሳብ ፒኤችዲ ዝበፅሑ መምሃራን ኮይኖም ክሪኦም ከለኹ እቶም ደቀ ወይቶም ተምሃሪ ብጣዕሚ እየ ዝሕጓስ። ኣብ ሓልሓለ ሪሰርች ሰንተር ዝሰርሑ ዘለዉ ብጣዕሚ ወ ከምኡ ከዓ ሕጂ ተምሃሮና ሒዝና ናብዚና እንዳ ምርምር ንኸይድ ኢና ኣቁርደት ንኸይድ ኣብኡ እቶም ተምሃሮና ፀንሕና ኣብ ሂምቦል ንኸይድ ተምሃሮና እዮም ዝቕበሉና ገርሰት ንኸይድ ተምሃሮና እዮም ዝቕበሉና። ስለዚ ሲ ኣብቲ ኣድማዕ ኣድማዕ ዝኾነ ቦታ ይፀንሕና ማለት ከምኡ እውን ዋላ ሓልሓለ ብተን ናይ ከብቲ ንኣኒማል ሳይንስ ተምሃሮና ኣብኡ ፀንሕና ናትና እውን ኣብኡ ፀንሕና። ስለዚ ሲ እቶም ተምሃሮና ዝተማሂሮም ጠጠው ኣይክኑ ኢሎም ዘለዎ ኣብ ምፍራይ ደረጃ የድምዑ እዮም ዘለዉ ማለት እዩ። እዚ ክንርኢ ከለና ከዓኒ ብጣዕሚ ንሕኮስ ከይተሰከፍና ከይበልና ንሶም ይቕበሉና እቲ ዘሎ ከዓ የርኢና ነቲኦም ኣሕዋቶም ማለት እዩ ንኣሽትዩ የርእዎም እቲኦም ከዓ ካብኦም ይረአዩ እዚኦም ኣሕዋትኩም እዮም ከም ዝነበሩ ሕጂ ብዝበፂሖም ስኹም ከዓ ከምዚ ክትኮኑ ኢኹም እንዳበልና ብፅቡዕ መንገዲ ንኸይድ ዘለና ኮይኑ ይስምዐኒ።

ካብ ግዳም ሓደር ናብ ጅግና ተሳታፊ ዋንጫ ዓለም ካብ ትሑት ህይወት ተበጊሱ ኣብ መድረኽ ዋንጫ ዓለም ዝደመቐ ተጻወታ እዩ። ኣብቲ ኢራን ንቤልጅም ኣላሻቢላ ባዶ ብባዶ ዝወፅኣትሉ ግጥም ዋንጫ ዓለም ብሉፅ ተጻወታይ ናይቲ ግጥም ተባሂሉ ክስመ በቂዑ። ሓላ ውልዳት ዓሊ ረዛ ቬራን ቫንድ ቤልጅም 23 ቅላዓት እኳ ናብ ልዳት ኢራን እንተለኣኸት ሓንቲ እኳ ንቢራን ቫንድ ሓሊፋ ምስ ሰኪዐት ክትረኸብ ኣይከኣለትን። ቢራን ቫንድ ብዘለዎ ናይ ምክልኻል ዓቕሚ ኢራናውያን መንደቕ ፔርሽያ ኢሎም ይጽውዕዎ። ቢራን ቫንድ ጎኒ ጎኒቲ ልዳቱ ንምሕላው ዘረኣዮ ብቕዓት ንሕልሙ ስዒቡ ኣብዚ መድረኽ ምብፅሑ ኣድናቖት ክውሕ ዘሉ ኽኢሉ እዩ። ቢራን ቫንድ ብ1992 ካብ ሰበ ክሳግም ስድራ ቤቱ ተወሊዱ። ንስድርኡ በኹሪ ብምንባሩ ኣብኡ ዕየ ስድርኡ ንሱ ክቕጽሎ ይደሊ ነበረ። ቢራን ቫንድ ድማ ኩዕሶ ምጽዋት ምርጭኡ ገበረ። ኣብኡ ብሓሳብ ውላዱ ስለ ዘይተሰማምዐ ወዱ ኩዕሶ ምጽዋት ከብልዖ ከም ዘይክእል ፈሊጡ ስርሑ ክቕጽል ዝከኣሎ ገበረ። ቢራን ቫንድ ግን ኣብ ሕልሙ ጸንዐ። ኣብ ዓሰርተታት ዕድሚኡ እንከሎ ንሕልሙ ክስዕብ ቤቱ ገዲፉ ወፀ። ነዊሕ ኪሎ ሜትራት ተጓዒዙ ከተማ ቴራን ኣተወ። ብዘይካ ሕልሚ ምጽዋት ኩዕሶ እግሪ ግን ካልእ ኣይነበሮን። ህይወቱ ድማ ኣብ ጎደና ጀመረ። ሓንሳብ ኣብ ኣፍ ደገ መስጊድ፣ ሓንሳብ ኣብ ማዕርፎ ኣውቶቡስ እናደቀሰ ቐጸለ። ከብዱ ክዕንግል ኣብ ዝተፈላለዩ ዕዮታት ተሳቲፉ። ነዊሕ ቆመቱ ሓጊዝዎ ድማ ናብቲ ዝብህጎ ጸወታ ኩዕሶ እግሪ ተጸንበረ። ብዘረኣዮ ብቕዓት ብርክት ዝበለ ሽልማት ድሕሪ ምዕታር ከኣ ቁፅሪ ሓደ ሓላ ውልዳት ኢራን ክኸውን በቕዐ። ኣብ ዋንጫ ዓለም 2026 ንሶምያት ተጻወቲ በሊጹ ብሉፅ ተጻወታይ ተሰየመ። እቲ ናይ ትማሊ ግዳም ሓደር ናይ ሎሚ ጅግና ዓሊ ሬዛ ቢራን ቫንድ።

0: ዝኸበርኩም ተኸታተልትና ገና ትሕዝቶም ድማእገር ቀፃሊ እዩ ዘሎ። ካብዚ ቀፂልና እውን ካብ ገፃት ማሕበራዊ መራኸቢታት ዝረኸብናየን ብዛዕባ ናይ ተፃወቲ ናይ ዋንጫ ዓለም ብዛዕባኡ ዝደሰስ ፅሑፋት ኣለና ናብአን ክነብረኩም።
1: ክስጉ ማይከል ኒውስ ተባሃለ ህፃን ኣብ ዋንጫ ዓለም ታሪክ ይሰርሕ። ሞሮኮ ኣብ መድረኽ ዋንጫ ዓለም ታሪካዊ ዓወት ክትቋደስ ናይ መወዳእታ ሸቶ ብምምዝጋብ ዓወት ሞሮኮ ዘበሰረ እስማዒል ሳይባሪ እዩ። ሳይባሪ ህፃን እንከሎ ኣብ እግሩ ፀገም ኣጋጢሞ ኣብቲ ግዜ ሓካይም ንስድራ ቤቱ እዚ ህፃን ነብሱ ክኢሉ ክጓዓዝ የጠራጥር እዩ ብምባል ኣሰንባዲ ሓበሬታ ሃብዎም። ክስጉም ብዘይምኽኣሉ ድማ ንሓደ ዓመት ዝኣክል ፍሉይ መሳርሒ ተገጥመሉ። ሳይባሪ ንኹሉ ሕክምናዊ ግምታት ውድቕ ብምግባር ኣብ ክልተ ዓመቱ ርእሱ ኽኢሉ ክጓዓዝ ጀመረ። ሓደ ናይ ህይወት ፈተነ ሰጊሩ ድማ ናብ ካልእ ጉዕዞ ክቋመጥ ከኣለ። ወዲ 14 ዓመት እንከሎ ኣብ ኤሮጳ ፍሉጣት ካብ ዝበሃሉ መሰልጠኒ ማእከል ኩዕሶ እግሪ ኣንደርለኸት ይስልጥን ነበረ። ሓድሽ ናይ ውድድር ዓመት ክጅምር ሓንቲ መዓልቲ ምስ ተረፎ ሚሕር ክብደት ወሲኽካ ስለ ዘለኻ ንዓና ኣይትበቅዕኒኻ ተባሂሉ ካብ መሰልጠኒ ማእከል ተባረረ። ብዝወረዶ ንቐፌታ

ሳይባሪ ኢዱ ክህብ ኣይመረፀን እኳዳ ኣበርቲዑ ክሰርሕ ኣንቂዱ ምስ ግዜ ብቕዓቱ ይዕብዩ ብልዑል ክእለት ተመልሰ ሳይባሪ ኣብ እስጳኛ ዝተወልደ ክኸውን እንከሎ ኣብ 6ሽ ዓመቱ ግን ምስ ቤተሰቡ ናብ ቤልጅም ተሰደደ ጸገም ናይ ቋንቋን ባህልን ንሳይባሪ ቀሊል ፈተና ኣይነበረን ግን ንኹሉ ብድሆታት ናብ ረብሑ ቀይሮ ሳይባሪ ክእለቱ ንዓበየ ምስ መፀ ንስጳኛ ሞሮኮ ቤልጅም ክውክል ይኽእል ነይሩ ግን ምስ ኣይነይቲ ሃገር ክጻወት ከም ዝደሊ ኣብ ምውሳን ተቐርቀረ ንቤልጅም ወኪሉ ኣብ ናይ ትሕቲ 17-19 ዓመት ተጻዊት እዩ ኤሮጳውያን ሃገራት ምስአን ክጻወት ጻውዒት ኣብ ዘቕርባሉ ምርጫይ ናይ ልበይ እምበር ናይ ጥቕሚ ኣይኮነን ወትሩ ሕልመይ ንሞሮኮ ምጽዋት ነይሩ ብምባል ምስ ሞሮኮ ክጻወት ወሰነ እዚ ምስ ሆሎንዳዊት ክለብ ፒኤስቢ ኣይንድሆቨ ኣደናቕ እዋን ዘሕለፈ ወዲ 25 ዓመት ሳይባሪ ኣብዚ ሕጂ እዋን ብጀርመናዊት ክለብ ባየር ሙኒክ ተዓዲጉ ይርከብ ሳይባሪ ኣብ ግጥማት ዋንጫ ዓለም ኣብ ልዕሊ ብራዚል ስኮትላንድ ሸቶ ብምዝጋቡ ወሳኒ ተፃዋታይ ሞሮኮ ክኸውን ክኢል እዩ እዚ ተፃዋታይ ድሕሪ ዓወቶም ሳዲኡ ኮይኑ ዘርኣዮ ፅምብል ንብርክት ዝበሉ ወገናት ስሚዒቶም ብምትንካፍ ኣብ ገጻት ማሕበራዊ መራኽቢታት ይዕንቲ ብዙሓት ተኸታተልቲ ስሒቡ ቐኒዩ

0: ካብ መስነይታ ናብ ተሳታፊ ዋንጫ ዓለም ግብፅን ቤልጅምን ዘካይዶ ዝነበረ ፀወታ ዋንጫ ዓለም 226 ኣብ መበል 75 ደቂቕ ረብዓይ ዳኛ ንቁፅሪ 10 ማልያ ለቢሱ ዝነበረ መሓመድ ሰላሕ ብቁፅሪ 9 ክትካእ ናብ ተፃወቲ ምልክት ኣርኣየ። ነቲ ናተይ ኣርኣያይ ኢሉ ዝገልጾ መሓመድ ሰላሕ ዝተክእ ተፃወታይ ድማ ወዲ 18 ዓመት ግብፃዊ ሓምዛ ይበሃል። ሓምዛ ኣብ ግጥማት ዋንጫ ዓለም ብስሙ ሓድሽ ዛንታ ክትፅሕፍ ክኢል እዩ። ንሱ ድማ እቲ ዝነኣሰ ንግብፂ ኣብ ዋንጫ ዓለም ዝወከለ ተፃወታይ ብምዃኑ ነቲ ካብ 1934 ተታሒዙ ዝነበረ ክብረ ወሰን ብምምሕያሽ ብተወሳኺ ናይ ፈለማ ንግብፂ ዝወከለ ተፃወታይ ባርሴሎና ተባሂሉ እውን ክስመ በቂዕ እዩ። ዛንታ ሓምዛ ግን ኣብዚ ኣየብቅዐን። ተጠቀምቲ ገጻት ማሕበራዊ መራኸቢታት ናብ 219 ብምምላስ ዛንታ ሓምዛ ክቀባበልሉ ተረኣዮም እዮም። ሓምዛ ኣብ ዓለማዊ መድረኽ ኩዕሶ እግሪ ምስቶም ንተፃወቲ ኣሰንዮም ናብ ሜዳ ዝኣትዉ ቆልዑ ኮይኑ እዩ ተላልዩ። ኣብቲ ግብፂ ዘአንገረቶ ዋንጫ ኣፍሪቃ 219 ብሓደ ሓምለ 219 ሴኔጋልን ኬንያን ኣብ ዘካይደኦ ፀወታ ምስ ሴኔጋላዊ ሳይዶ ማነ ኢድ ንኢድ ተታሒዙ ናብ ሜዳ ኣትዩ ምንባሩ ይዝከር። ኣብቲ ግዜ እቲ ወዲ 11 ዓመት ዝነበረ ሓምዛ ምስ ዝኾነት ክለብ ይፀወታ ኣይነበረን። ድሕሪ ግዜ ግን ብቕዓቱ ብምንፅብራቕ ናብ ኣልሂላል ተፀንበረ። ኣብታ ክለብ ብዘርኣዮ ብቕዓት ከኣ ብሓደ ለካቲት 226 ብልቓሕ ናብ ባርሴሎና ተሰጋገረ። እዚ ፈጣን ኣጥቃዓይ ኣብ ካልኦት ጋንታ ባርሴሎና መሳጢ ክእለት ብምንፅብራቕ ኣባይ ክለብ ባርሴሎና 1.5 ሚልዮን ዩሮ ብምኽፋል ብ10 ሰነ 226 ከም ቀዋሚ ተፃዋታይ ባርሴሎና ክትገብሩ ኸኣለት።
1: ዝኸበርኩም ተኸታተልትና መስታወትሩ ሰንበትን ረብዕን ኣብዚ ሰዓት እዚ ትርአ መደብኩም መደብ ማእገሪኹም ዘለኹም ሰሚር ሞ ዝተረፈ መደባት የብልና ንመስለ ንኩሉ ዛዚምና ኢና ዘለና ሞ ንሱ ዝተረፈና ኣሎ
2: ዝተረፈና ወዲ ሓንቲ ኢለን ዳርጋ ኣብ ምዘምና ኢና ግን ክነመስግኖ ንደሊ ብዛዕባ ነዘን ተኸታተልቲ ክከታተልዎን ፅንሑ ካብ ገጻት ማሕበራዊ መራኸቢታት ፈቲሹ ኣብ ትሕዝቶ መደባትና ክኾና ይኽእላ ኢሉ ንዝሃበና ተኸታታሊ መደብና ዝኾነ ኣብርሃም ዮሃንስ ወዲ ዕቋር ብስም ተኸታተልቲ ክነመስክኖ ኢና ንደሊ። ዝኸበርኩም ተኸታተልትና ንክልተ ሰዓት ክቕፅል ፅንሐት ትሕዝቶ መደብ ማእገር ኣብዚ ተዛዚሙሎ ንስለምክተልኩም ኣዚና እናመስገና ሰምራዊት መዛዝም ክትገብርልና
1: ራይ ሰሜር ከም ዝድበልክዮ ንክልተ ሰዓታት ዝተፈላለዩ ትሕሶታት መደማገር ዝያደ ድማ ኣብ ወርሒ ሓምለ ዘተኮረ ትሕሶታት ኢና ዳ ብተኸታተልትና ክነቕርብ ፀኒሕና። በዚ ዝፀንሐ ከዓ ተዛንዮምን ተዘናጊዖም ተማሂሮም ክኾኑ ተስፋ ይገብር። ቅድሚ ምዛምና ግን ንኣባላት ስቱድዮ ከነመስግን። ምሳና ዝፀንሑ ኣባላት ስቱድዮ ኣዋሃድ ስቱድዮ ቴኬ መኮነን፣ ኤዲተር ዓብደልፈታሕ ኣድም፣ ድምፂ ሰባ ገንዘቡ፣ ቴክኒክ ለምለምዕቡ፣ ከምኡ ድማ ኤርምያስ ከይቶኦም ብምዃንና ብስምኩም ኣዚናና ነመስግኖም። ዝኸበርኩም ተኸታተልትና ኣብ ዝመፅእ ሰሙን ብካልኦት ሕዝቶ መደባት ማገሪ ክኸውን ምርኻብና ክሳብ ሽዑ ሰሰናይ ብሩህ ቀነ

0: ሽመይ ሚካኤል ፍጹም ገብረ ሚካኤል ይበሃል። ኣብዚ ቦታ ደንበ ህፃናት ኢና ሒዝና ዘለና። እዛ ዓባይ ባሎን ከዓ ሒዝና ኣለና። እዛ ዓባይ ባሎን ከዓ ልክዕ ንባሕርና እያ ትመስል። ኩሉ ዓሳታት ኣሎ፣ ኩሉ ዘድሊ ናይ ባሕሪ ኩሉ ዓሳታት ኣሎ፣ ኩሉ ነገር ኣሎ። እቲ ሕብሪ ከዓ ሕብሪ ባንዴራና እዩ ዝውክል። ቀይሕ ኣሎ፣ ብደምና ብጫ ኣሎ። ኩሉ እቲ ባንዴራና ልክዕ ከምዚ ጌርናዩ ዘለና ባንዴራ ዝውክል ሕብርታት ሒዛ ኣላ። ብላዕሊ ከዓ ፃዕዳ ሒዛ ኣላ። ፃዕዳ ከዓ ናይ ሰላም እዩ ዘንፀባርቕ ማለት እዩ። ኩሉ እቲ መልክዕ ናይዛ ባውሴን ወይ ከዓ ናይዛ ባሎን እዚኣ ነቲ ናህና ፀጋታት ባሕርናን እቲ ናህና ታሪክና ዘምፀአ ብደምና ይኹን ሓፈሻዊ ኩሉ ነገር ነቶም ቆልዑ ንምስራፅ ኢና ኣብዚ ነፃወት ዘለና ማለት እዩ።
1: ፅቡቅ። ካብ ደቂ ክንደይ ዕድመ ዘለዋያ ተጠቃልል?
0: ኣብዚ ካብ ደቂ 3 ዓመት ክሳብ 12 ዓመት 13 ዓመት ኢና ንፃወቶም ዘለና። ትሕቲ 3 ዓመት ከዓ ንኣሽ ኣለዋ ንእሽየላ ንዕኦም ትኸውን ኢልና ዘዳለናይ ከዓ ንእሽየና ኣላ ንትና ማለት እዩ። እዚ ግን ካብ ደቂ 3 ዓመት ክሳብ ደቂ 12 13 ዓመት ከዓ ኣብዚኣ ነፃወቶም ኣለና ማለት እዩ።
2: ኣነ ሾፋራይና ኣለምባል ኣነ ክፍሉ ዝማረሉ ከዓ ቤት ምርት ሰንበል ጁኒየር ማእከላ ደረጃ ኮይኑ ሕጂ ናብ ሻባ ይሓሊፈ ኣነ ኣብዚ ምስ ስድራየ መፅ ዘለ ምስ ሓደ ሓወይ ምስ ክልተ ኣዋልድ ኣሓተይን ምስ ኣቦይ ከዓ
1: ሓራይ ሽምክ መን ክብል
3: ሜላሄር ሚኬ
1: ታይ እንታይ ተፃዊትኩም
3: ሸተት ጥርጥር
1: መን እዩ ሞ ሽምካ
4: ናሄር ዘኪየ
1: ቅድሚ ሕጂ መፅኹም ትፈልጡ ዶ
4: መፅና ንፈልጥ
3: ዓሚ
1: ካብ ናይ ዓሚ ሕጂ እንታይ ፍሉይነት ኣለዎ
4: ብዙሕ ለውጣት ኣካይዶም እዮም ደቂቅ ወሲኮም ሰሊ ኣጉዲሎምልና ኩሉ ነገር ገይሮም እዮም

0: ሕጂ ኣብ ኤክስፖ ንመበል ካልኣይ ዓመት ኢና መበል ካልኣይና ኢና ሕጂ ነቕርባ ዘለና ዓም ኣቕሪብናዮ ነርና ሕጂ ከዓ ኣቕሪብናዮ ኣለና ቆልዑ ኣይኮነን ዋላ ኩሉ ዋላ ዓብዪ ኩሉ በቃ ብጣዕሚ ተሓጒሱ ትቐንዲ ዕግበት ናትና ከዓ ልዕሊ ዓቐን በቃ ንሱ በቃ እቲ ፍስሓ ናይቶም ቆልዑን ናይቶም ወለድን ተሓጒሶም ክትርኢ ከለካ ካብዛ ዓቢ ፀጋ ወላ ሓንቲ የለን ናይ ብሓቂ ብጣዕሚ ዕጉባት እዮም ብጣዕሚ ኢና ንሕና ከዓ ንሕጎስ ምስኦም ኩሉ ነገር በቃ
1: ኣነ ማትያስ ዮሴፍ ይበሃል
2: ኣነ ራእና ክልቲ ሰብ ይበሃል ሻልሻይ ሂድና ሻይ
1: ኣነ ሻምናይ
3: ኣራይ እንታይ ክትገብሩ ፀኒዕኩም ኣብዚ እንታይ ዝፃፅዑልኩም
1: እዚ በዚ ንሪኦ ዘለና ዓባይ ፓላንችና እዚ ንዓበይቲ ይኹን ናእሹ ኣዝዩ መዘናግዒ ዝኾነ መፃወቲ ኣብኡ ድማ ህንፃፀኒ ብሓፈሻ ክገልፆ ንድሕር ኮይኖ ኩሉ እዚ ንሪኦ ዘለና ኣብዚ ኤክስፖ ሓጎስካ ንክትገልፅ ኣዝዩ ፅቡቅ ዝኾነ ገስጋስ እዮም ዘካይዱ ዘለዉ ኩሎም ቆልዑ ተሓጒሶም ምስ ኩሎም ስድሮም ክፃወት ክትርኦም ከለካ ድማ ኣዝዩ ባህብለካ
3: ሽምክ መኒ
4: መርዋ መሓመድ ሎም ማዓልቲ ዕለት ልደተይ ብኩሉ ተሓጒሰ በተወገረ ከማ ኩሉ ተሓጒሰ ማማየ ባባየ ደስ ይብሉኒ ኣደይ ከላ ደስ ትብለኒ ከምኡ እውን
3: ክንደይ ክፍሊ ትማሪ
4: ካልኣይ
3: ካልኣይ
4: ምስዓበ ክኸላይ ዝኾነ ነደይ ክሕግዛ ዶክተር ክኸውን ይደሊ
5: ብሩኽ ኣብ እምባደሮ
6: እዚ ማኪና ሞቶ ከምዚ ናይ መፃወትኻ ሜሉ ሩፍታ ኮሆብ ላሜቃዕ ሓደ ይሕዋተይ ብዛዕባኹ ፖሊስ ክኸውን እዩ

0: ትድርኺት ወይ ከዓ እቲ ከምዚ ህንጡይነት ነዊሕ ዝገበረ እዩ ናተይ ብናተይ ማለት እዩ ቆልዓ ኮይኑ ካ ኩሉ ሰብ ቆልዓ ኮይኑ እዩ ዝዓቢ ቆልዑ ኮይና ንሕና ቆልዑ ኮይና ኣብ ቀደም ኣብዙ ኣብ ቤት ገርግሽ ንኸይድ ነርና ኣገለ ኣብኡ ኣህባይ ንርኢ ገለ በለ ነርና ምሽ ትድሰቶ ነገር ኣሎ ኣነ ከዓነይ ክንዮ እዚ ዝሓስብ ማለት ዓብዪ ምሽ ኣሎ ሕጂ ክትገልፆ ደኣ የሸግረካ ይኸውን እምበር ኣብ ቆልዑ ዘለኒ ወፍሪ ብተኣምር ካብ ውን ላዕሊ እየ ክቕፅሎ ንዓመታ እውን ክንኡ ከይደ ክፀንሕ
1: ሽመይ ሃርሞን ደንደን ትበሃል ካብ ካምፕ ደንደን መፀ ምሰደየ መፀ ካብ ሻብዓይ ናብ ሻምና ይሓልፍ ኣለኹ
2: ምስ ዓበ ክንታ ክትኮን ደሊ
1: ምስ ዓበኹ ኣኽባር ሒ ክኸውን ደሊ
3: ሕጂ ንዲና መፂና ግን ኣብተን ምሪት ዝቐርበለን ክስታያትኢና ኣለና ኣብዚ ናይ ባህርታት ናይ ዞባታት ገለ ዝረኣየሉ ሕጂ ካ ኣብዚኣ መፅኦም ኣሕዋተ ይፃትሎ ትሚልካ መዝናዓንቲ ኮይንካስ ወላ ትርስካ ስትረስ ገብረልካ ኒ ኣብዚ መፅኻ ምስ ተዘናግዕካ ፍሬሽ ኮይንካ እንዳተዘናግዕካ ወላ ተፅንዐ መዝናዕቲ

0: እዚኦም ምስሊ ዲቪዛ ገይሮም ዘለዉ ከዓ ብምልኦም ከዓ ኣባላትናዮም 22 ኣባላት ኣለውኒ እዚኣ ዝቋፀርዋ ከይትቅደስ ዝኮነ ነገር ቆልዑ ከይፍሰዩ ሓኻይም ኣለውኒ ኩሉ ነገር ማለት እዩ ኢና ንገብር ካሸር ኣለዋ ሓኻይም ኣለው ገለመለ ንዝኾነ ነገር ነቶም ቆልዑ ንሴፍቲ ማለት እዩ
1: ውሕስነት ናይቶም ቆልዑ
0: ውሕስነት ናይቶም ቆልዑ ዝያዳ ንስ እዩ ዘገልሰካ ናይ ገንዘብ ናይ ዝኣከብካ ኣይኮነን መጀመርታ ውሕስነት ተሓጒሶም ዓጊቦም ክኽእሉ ኣለዉ ትቐንዲ ርእሲ ነገር እቶም ቆልዑ ክልሰቱ ከም ዘለዎም ኢና ንገብር ዋላ ክትርእይዎም ነዊሖም ዝገብሩ ንሕና ኣብ ሰዓታት ከማን ክንዲቲ ተበዚሕና ሰብ ኢና 10 ደቕ ገለ 15 ንገብሮ እምበር እንድሕር ኣ ሰብ ዘይሃልዩ ብፍላይ ናይ ንጎቦ ናይ ምሸት ሙሉእ መዓልቲ እዮም ዳርጋ ክሳብ ዝእከብ ሰብ ሲኢሎም ተነፊሓ ሲኢሎም እዮም ዘብሉ ኤሌትሪክ ከዓ ብናፃ ሂቦምን ኣለዉ ኩሉ ነገር ኣምላኽ መስገን ፅቡቅ ለዘበን ብፍላይ ፅቡቅ ተሓባቢሮምና ዋላ ዓሚ ከዓ ዝያዳ ነይሩ እ ከዓ ዘዘበን ከዓ ፅቡቅ ተሓባቢሮምና ብጣዕሚ ኤሌትሪክና ገለ መለ ኩሉ ማይ ኣለና ገለ ማለት እዩ
2: መጀመርታ ትምህርቲ ክምል ከለና ካልይቲ ገዛና ማለት እዩ ስነስርዓት ካብ ገዛ ይጅምር እጂ ትምህርቲ ድማ ንዓና እቲ ኣብ ዓለም ዘሎ ኩነታት ከመይ ከም ዘሎ ንክንፈልጥ ትሕግዘና ኩሉ ፍልጠት ንክንቀስም ትሕግዘና

0: ሰናይ ተኸስተ ፌስቲቫል ፅቡቅ ናትና ሳልሳይ ግዜ እዩ ኣብዚ ኤክስፖ እጂ ኣብ ኤለትያ ከዓ ናትና ሳልሳይ ግዜ እዩ።
1: ሰላም ሰላም፣ ኣነ ፍኖት በሃል ፍኖት ተኸስተ። ሓደ ሰሙን ገድና ሕጂ ኣብዚ ኣብ ኤርትራ ያ ሕጂ ከዓ ኣብ ኣስማር ኣለና እጂ ኣባቡር ኣለና ዘወር ኣለና ፅቡቅ እዩ። እጂ ሓምሻይ ግዜ እዩ ናተይ ኣብ ኤክስፖ ዘለኹ ሳልሳይ ግዜ ከዓ ኣብ ኤርትራ ኣደይ ከዓ መንደፋራ ርኢናያ ኣደ መንጎቲ ርኢናያ ስድራ ርኢናዮ መፂና እዙ ካብዚ ገድና ሕጂ ከዓ ኣብዚ ኣለና ኤክስፖ ፌስቲቫል ጥዕምቲ ኣላ ፅቡቅ ኣሎ ኩሉ

0: ሓራሽም ከመን እዩ?
1: ድምያና ሱዳን ዶክተር ባባ ስለ ዶክተር ዝኾነ ባባ ስለ ዶክተር ዝኾነ ሱዳን ሶፎንያስን ማራናታን ምስማማን ባባን

0: ክንደይ ዝኣክል ቆልዑ ትሕዝ ወይ ክንደይ ዝኣክሉ ተሳፈርቲ ትሕዝ ባቡር?
1: ባቡር ኮፍ መበሊያ ብውሑድ እዩ፣ ግን ስጋ 50-60 ፅዒና ትኸይድ ሓንቲ ባጎኒ። እቶም ቆልዑት ከይንገድፍ ንምባል ጠጠው እናበሉ ይኸዱ። እቶም ቆልዑት ክሕጎሱ ክንገድፎም ኣይንደሊን ኢና።

0: ካብ ተሳፈርቲ እንታይ ርእቶ ተቐበሉ?
1: ካብ ተሳፈርቲ ድኣ ብጣዕሚ ሕጉሳት እዮም። ናይ ብሓቂ ብምድሪ ባቡር ሕጉሳት እዮም። ቅሳነት ኣለዎም። ብምድሪ ባቡር ሕጉሳት እዮም። በዚ ባቡር ንሕና ከዓ ንዖም ኮነ ሕጉስና ዓመት ዓመታት

ማታት ኣኽባር ወድሕያ እስራኤል ኣብ ጥሮት ዘበጠ ክምሰል ትሓሽም ወደሻ ምን ግብለታ ልብናን ክምሰል ተፈግር ዲባ ሓልፋ ወርሕ ጁን ምንማ ኣተፈቀተ ግራሁ ላኪን ደሻ እግላ ይተሓደደ ወቀት ዲባ ድዋራት ለሀይ ክምሰል ጸንሕ ሻርሓት ኣለት ምን ሓረስ ልህየ ምን ገለ ድዋራት ልብናን ከምሰል ፈግረተ ለትሸራሕ ለኸለ ከበር ዳይም እግል ልግባ ከምሰል ይቀድር ምእምረት ወግሞም ልሃይቦ እትብዕት ከበር ጀርመን ወኣዘርባጃን ጀርመን ወኣዘርባጃን እትፋቅ እቅትሳድ እምን ድፋእ ወጣቀት ለሸምል ዝያ ሰብዓ መጃላት እቱ እግል ልትሳደያ ለላት ተቅድረን እትፋቅ ፈረመያ ለእትፋቅ መርሐት ሕኩማት ጀርመን ፍሬድሪክ ሜርዝ ወርኢስ ኣዘርባጃን ኢልሃም ዓሊየቭ ዲብ ዮም 27 ጁላይ ዲብ መዲነት በርሊን እታ እለ ወደ ውህድ ክትላት በጽሓ ክምሰል ክፋል ናይላ እትፋቅ ኣዘርባጃን ዲብ ጀርመን እስክ ሰነት 245 ለላ ተላለ ጋዝ ጠቢዓ ትግልትንዳ ክምሰልቱ ተኣመራ ለእትፋቅ ጀርመን ሓቆ ሓርብ ዩክሬን ሱዱ ፈላሐላ መጋድዕ ጋዝ ጠቢዓት ዲብ ኣርሕዮት ዶር ሰኒ ክምሰል ለኸሎ እግሉ ልትገመም እምበል ሊማ ጀርመን ወኣዘርባጃን ዕላቃት እቅትሳደን እግል ጠውራ ቅያስ መትባዳል ትጃረት ወክስአት ራስማል እግል ለዓብያ ክምሰልቱ እተህድጋ ተመረያ ፈኣልያትላ እትፋቅ እግል ትትሻፈቅ ክምሰል ከድም ክምሰል ካድማ ላሸርሐያ ክልኤላ ዱለት እግሉ ላታብዕ ናይ ሕበር ልጅነት እሱሳት ክምሰል ህለያ ማኣተመረያ ኣፍወን ካ ሓይሳም ዋ ሓይሳት መተቕበለት ግለ ሰዓት ዱልላል ኣኽባር ግለት መመርሲ ኣኽባር ብድግማን ገዲም ምናድል ዲፕሎማሲ ወዚር ሰመረ ርእሶም ኣስተሸሃደ ኣቅሊም ግብለት ዲብ ማህረጃን ሰነትዮም ዓመት ዲብ ዓዳት ሓርስ ወዓፍየት ላገብአ ሄራር ላወክል ፅባት ቅዱም ክምሰል ሃለ ትሸርሓ ጋሽ በርካ ፊራሮ ደረሰ ዲብ ገማል ከረም ወራታት ሕፍዘት ማይ ዋትርበት ልትሰርገል ክምሰል ሃላ ተኣመራ ምን ኣኽባር ካርጅ ሩእሰ ኣሜሪካ ወልብናን መስኩበት ወእምን ላትከስስ ህድግ ወደው ጀርመን ወኣዘርቤጃን እትፋቅያት ሓዲስ ፈረመያ ሩስያ ዲብ ድዋራት ባሕር ባልቲክ ስላሕ ነወዊ ላራፈ ጥያራት ነድአት ሓይሳም ዋ ሓይሳት መተቕብለት መታባትኩም ዲብ ሓመድ እግል እለሰዓዱ ልላል ኣኽባር እትላተምም ወቅት ከይረወርከት ምስለተለ ብራምጃትና

ናታን ምሒሩ ድማ ብ19 ነጥቢን ሳልሳይ ብምዃነ ተሸላሚ ናሕስ ዘለያን 200 ኣፋን ኮይኑ ኣብ ምድብ ካኣይ ዲቪዥን ድማ ምሄኖስ ዘርኡ ብ6 ነጥቢን ቀዳማይ ደረጃ ሒዙ ውድሩ ብምዝዛምእ ዋንጫ ወርቂ መለልያን 800 ኣፋን ዓቲሩ። ካልኣይ ኮይኑ ውድሩ ዛዘመ ድማ ብ55 ነጥቢ ኖህ ተኪኤ ተሸላሚ ብሩ መለልያን 600 ኣፋን ክኸውን ክኢሉ ዘመን ፍሳሒ ድማ ብ31 ነጥቢ ምሳልሳይ ብምዃን 400 ኣፋን ናሓስ መደልያን ተሸሊሙ። ኣብ ቀዳማይ ዲቪዥን ቀዳማይ ውፅአ ሲራክ ፍሳሕየ ብ57 ነጥቢ ዋንጫ ወርቂ መደልያን 1,000 ኣፋን ክወስድ ንከሎም ካይ ደረጃ ዝሓዘ መሪሕ ብርሃነ ድማ ብ39 ነጥቢ ተኸቲልዎ ብሩ መደልያን 700 ኣፋን ዓቲሩ። ሓበን ፍረዝጊ ድማ ብ18 ነጥቢ ምሳልሳይ ብምውፃእ ተሸላሚ ናሓስ መደልያን 500 ኣፋን ምዃኑ ዝበፅሐና ሓበሬታን ኣረድዩም። ግጥማት ዋንጫ ዓለም ድሕሪ ምዕፃዎም እቲ ቀንዲ ንኣፍቀርቲ ዝዓውዲ ኣቓልቦም ክወስድ ምዃኑ ርድእ ኮይኑ ዝፀንሐ ጉዳይ እንተሎም እቲ ነፍሲ ወከፍ ክራማት ብዙሓት ኣርእስቲ እናሸፈነ ዝኸይድ መስርሕ ምስጋር ኮይኖም እንሆ ድማ ምስርሑ ጀሚሩስ ንኣዋር ሓጉፃት ማዕከናት ዜና ዝቐንየም ኣብ ድሙቕ ናይ ኩዕሶ እግሪ ዘመኖም ካብ ዝርከቡ ፃወቲ ዝኾነን ምስ ሃገሩ እንግሊዝ ድማ ናሓስ መደልያ ዋንጫ ዓለም ዝዓተረን ሞርጋን ሮጀርስ ምስ ኣርሰናል ወዲኡ ክበሃለሉ ከምዘይፀንሐም ጎረቤታ ቸልሲ ብጎኒ መፅያ ንመስርሒ ዝፃወታይ ብምጭዋይ ንዓለምና ዝሰንበደ ዋጋ ውፅ ወግዓዊ ኣባላ ጌራ ቶላም። እንግሊዛዊ ሞርጋን ሮጀርስ ካብ ኣስቶን ቪላ ናብ ቸልሲ ብ117 ሚልዮን ፓውንድ ዝተገመተ ክብሮ ሰንተ ሃገር ብዝሰበር ዋጋዩ ተፀምቢሩ ዘሎም። እዚ ፀታይ ድሕሪ ዋንጫ ዓለም ካብ ኣሜሪካ ምስ ተመልሰ ምትማል ሶኒ ሕክምናዊ መርመርኡ ወዲኡ ናይ 6 ዓመት ውዕል ዩ ፈሪሙ ዘሎም። ሞርጋን ሮጀርስ ኣብ ዝሃቦ ቃል ድማ ኣብ ለንደን ናብ ዘላ መዛዓበየት ክለብ ፀምቢረ ኣለኹም ክብል ንደጋፍ ቸልሲ ከህንጥን ከሎ ንደገፍቲ ኣርሰናል ግን ሕልሞም ክሰብር ክኢሉ ብምህላው ኣብ ለንደን ደርቢ ብፍላይ ከቢድ ብድሆ ክገጥሞ ምዃኑ ርዱእ ኮይኑሎም መስርሕ ዝውውር ዘፃወታይ ኣሰንባድ ገይርዎ ዘሎም ቀዳማይ ኩሉ ተዓዛቢ ዝዓውዲ ሮጀርስ ናብ ኣርሰናል ክኸይድ ትፅቢት ዝፀንሖ ኮይኑ እንተኾነ ግን ብሰላሕታ ዝገበረቶ ስርሒ ቸልሲ ተዓዊትላም ኣብ ፈፀምታም ኣብፂሓቶሎም። ኣርሰናል ኣብ ዝፀወታይ ኣቐዲማም ዕድል ተዋህባ ጋንታ እኳ ትንበር ዋግኡ ካብ ዓቐን ላዕሊ ስለ ዝኾነ ግን ካብቲ ውድድር ወፂኦም እዮም። ካልኣይ ድማ እቲ ፀወታይ ኣብ ቸልሲ ከመይ ክሰጥሚም ኣዝዩ ኣዘራቢ ገይርዎ ዝርከብ ዘሎ ነጥብዩም። ቸልሲ ኣብ ትሕቲ ሓድሽ ዓላሚኣ ጃቪ ኣሎንዞም ሓድሽ ስልቲ ክተክል ደልያ ምህላዋይ ዝሕበር እቲ ቀንዲ ሕቶ ኮይኑ ዘሎ ግን ሮጀርስን ኮል ፓልመርን ብሓባር ክፃወቱ ይኽእሉ ዶ ዝብል እዩም። ሮጀርስን ፓልመርን ካብ ንስነቶም ጀሚሮም ናይ ቀረባ ዕሩኽ ምዃኖም እዩ ዝሕበር። ብተወሳኺ እውን መለለይ ፓልመር ኮይኑ ዘሎም እቲ ኮልድ ዝበሃል ድሕር ሸቶም ምዝጋብ ኣእዳውካ ሒዝካ ዝግበር ፅምብል ማለት ሰለብሬሽን ንመጀመርያ ግዜ ዝጀመሮ ሮጀርስ በዕሉ ምዃኑ እዩ ዝሕበር። ሕጂ ድማ ኣብ ስታንፎርድ ብሪጅ እዞም ክልተ ኣብ ማንሲቲ ብሓባር ዝዓበይ ከዋክብቲ እናተወራረዩም ኣብ ቁፅሪ 10 ኮይኖም ክፃወቱ ተኽእሎም ኣለዎም ድየብሎምን ኣዘረባ ኣርእስቲ ኮይኑሎም። ይኹን እምበር ቸልሲ ሕጂ እውን ብዙሕ ፃወቲ ከየጨንቓ ስጋኣት ኮይኑሎም። ዝሓለፈ ዓመት መበል 10 ደረጃታት ዝወደአ ቸልሲ ብዘይ ዝኾነ ናይ ኤውሮጳ ውድድር 5 ናይ መስመር ፃወትን 5 ድማ ቀወምቲ ኣጥቃዕትን ኣብዚ እዋን ሒዛት ርከብ። እዚ ማለት ናይ ግደን ገለ ፃወቲ ክሸጡም ኣለዎም ማለት እዩም። ሓደ ካብዞም ኣላፍ ኣጥቃዕቲ ዝኾነ ጋርናቾ ድማ ብቐረባ ና መስርሕ ዕድጊ ክወርድ ግምት ከም ዘሎ እዩ ዝሕበር። ብሓፈሽኡ ቸልሲ ንትክትከተሎ ፀንሐትን ከዓውታ ድማ ዘይከኣለን ኣብ ውልዶ ፃወቲ ዝተተኮረ ወፍሪ ገዲፋ ሬዲሜድ ወይ ድማ ዓበይቲ ፃወቲ ናይ ምምፃእ ስልቲ ጀሚራላም ድሮ ድማ 117 ሚልዮን ፓውንድ ኣፍሲሳ ንሞርጋን ሮጀርስ ዋነታም ጌራ ቶላም። ሞርጋን ሮጀርስ ነዝዋጋ ዝበቅዕ ብቕዓት ከርኢድ ወይስ ከምቶም ዝሓለፈ ዋጎማ ማይእቶ ፃወቲ ግዜ ዝምልሶ ሕቶ ክኸውን እዩ? ኣሰልጣኒ ሊቨርፑል ኣንቶኒ ራዮላ ማካሊስተርን ኣሊሰንን ኣታ ክለብ ክፀንሖ ከም ዝደሊ ገሊፁ። ኣሰልጣኒ ሊቨርፑል ኣንቶኒ ራዮላ ኣርጀንቲናዊ ኣሌክስ ማካሊስተርን ብራዚላዊ ኣሊሰን ቤከርን ኣብታ ክለብ ክፀንሖ ከም ዝደሊ ንቦርድ ክለቡ ከም ዘፍለጠተ ገሊጹ። ወዲ 27 ዓመት ኣርጀንቲናዊ ማካሊስተር ኣብ 2023 ናብ ሊቨርፑል ካብ ፅምበር ጀሚሩ ካብቲ ዝፈረሞ ናይ 5 ዓመት ውዕል ክውዳእ 2 ዓመት ተሪፉዎሎም። ክሳብ ሕጂ ብዛዕባ ሓድሽ ውዕል ዝርብ ስለ ዝጀመረ ድማ ኣብዚ ክራማት እዚ ካብ ኣንፊልድ ክወፅእ ይኽእል ዝብል ወረም ይዘርጋሕ ምህላው ዝፍለጥ እዩ። ይኹን እምበር ኢራዮላ ኣብ ኣሜሪካ ኣብ ዘካይዶ ናይ ቅድመ ውድድር ምድላዊ ኣመልኪቱ ኣብ ዝሃቦ መጋዜጣዊ መግለፂ ነቲ ፃወታይ ክዕቅቦ ከም ዝደልን ኣብ መስመር ክፋሉ ድማ ሓደ ካብ ወሰንቲ ኣባላቱ ከም ዝኾነኒ ገሊጹ ዘሎም። ማካሊስተር ኣብ ዝሓለፈ ሒደት ዓመታት ሓደ ካብቶም ዝበለፁ ፃወቲ ሊቨርፑል ነይሮም። ብሉፅ ናይ ዋንጫ ዓለም እዋን ድማ ኣሕሊፉ ይርከብ። ስለዚ ካልኦት ክለባትን ንምልፃት ፃወትና ክደልይዎም ንቡር እዩም። እንተኾነ ግን ኣነ ንሰጉሙን ፃወቲ ክዕቅብ እየ ዝደሊም። ናይ ክለብና መደብ ድማ ሓደስ ፃወቲ ምውሳኽ እምበር ካብ መሳርዒ ኣምስታድ ኣብ ሓሳባ የለን ብምባል ንደለይቲ ዝኣከፋፋሊ ዝዓፁ መግለፂ ኣውፅኡሎም። ብተወሳኺም ኢራዮላ ንወዲ 36 ዓመት ሓላውለት ኣሊሰን ቤከር እውን ኣብ መደቡ ከም ዘሎን ኣብ ቀዳማይ ዓመት ስርሑ ድማ ቀዳማይ ሓላውለቱ ገይርዎ ክቕፅል ከም ዝደልን ሓቢሩም። ሓደ ዓመት ውዕል ተሪፍዎ ዘሎ ኣሊሰን ቤከር ምስ ክለብ ጁቨንትስ

0: ክትሓዝ እኳ እንተፀንሐ ኤራውላ ግን ኣብዚ ሓድሽ ዓመተ ስፖርት ካብቶም ክሮናይዝ ብራዚላዊ ክምርኮሱ ድላይ ከም ዘለዎ እዩ ዝዛረብ ዘሎ ኣንቶኒ ኤራውላ ብዛዕባ ኣሊሰን ክዛረብ እንከሎ ኣብ ቦታ ሓላውለት ብዘለና ኩነታት ኣዝዩ ሕጉስ ኣሊሰን ብተወሳኺ ኣብ መቐይር ክዳና ዘለዎ ተራውን ኣዝዩ ዓብ እዩ ነቶም ሓደስቲ መንስያት ፃወትን ምስ ኩነታት ምልማድ ዓብ ደገፍ ክህበና እዩ ከም ቫንዳይክ ኣሊሰን ቤከርን ጆ ገመዝን ዝኣመሰሉ ነዊሕ ግዜያ ብዝፀንሑ ፃወቲ ድማ ከድሊን እዮም ብምባል ሓሳቦም ኣካፊሉ ይርከብ ብተወሳኺ እስጳኛ ወሰልጣኒ ኣብ መስመር ምክልኻል ተወሳኺ ሓይሊ ንምድላብ ይፅዕር ከም ዘሎን ብፍላይ ኣብ ቦታ የማናይ መስመር ምክፍፋል ድማ ፃወታይ ክውስኽ ከም ዝዘለን ሓቢሩ ንስኣ መግለፂኡ ኮነር ብራድሊ ብሰንኪ ምግላእቲ ብርኪ ናዋርሕ ከሜዳ ይርሕቕ ብምህላው ብፍላይ ኣብዚ መስመር ሓደሽ ፃወቲ ከድሊን እዮም ብምባል እዩ ሓቢሩ ዘሎም ኣብዚ እዋን እዚ ቁፅር ተኸላኸልትናም ኣዝዩ ውሑድ እዩ ዘሎም ስለዚ መፍትሒ ንምርካብ ንሰርሕ ኣለና ካብ ወነንትና ድማ ዓብ ደጋፊ ዘለና ክብል ድማ መግለፂኡ ዛዚሙ ዙር ፈረንሳም ብሶኒ 20 ሓምለ ኣብ ዕረፍቲ ድሕሪ ምውዓለት ትማል ሰለስ ብናይ ግዜ ውድድር ማለት ኮሮናሜተር ምላሱ ዝፍለጥ ኮይኑ ተቓደምቲ ድማ 26.1 ኪሎ ሜተር ዝሕቀቱ ዓቐብ ተሓወሶ ፍታን ናይ ውልቂ ውድድር ሰሪዕሎም ይውዒሉ ኣብዚ መድረኽ ኣብ ናይ ብጫ ማልያ ኣብ ዝግበር ቅልስ ምግምጣላት ክረአም ዓብ ተኽእሎ ከም ዝነበሮ ተገመተ ኮይኑ ኣርሓዚ ዓይነት ውድድር ዝኾነ ሬንኮ ኢቫኖፖል ድማ ቀዳማይ ሕፁይን ምዕዋት እዛ መድረኽ ኮይኑ እዩ ኣትዩ ከም ተዋህቦ ግምት ድማ ሬንኮ ኢቫኖፖል ኣብ ሰዓት 48.5 ኪሎ ሜተር እናረገፀ ብኣዝዩ ብሉፅ ብቕዓትን ዝተነብሮ ፅቢት መሊሱ ንኸልኣይ ተኸታተለ መዓልቲ ምዕውት መድረኽ ብምዃን ንቐንዲ መዋድርቱም ኣብዛ መዓልቲ ክኸውን ተገመተን ውናንዲ ብጫ ማልያን ታዴ ፖጋቻራ ክኽትሉ ምዕውት ክኸውን ክኢሉሎም ፖጋቻር ኣብዚ መድረኽ ድሕሪ ኢቫኖፖል ተበጊሱ እኮ ብግዜ ናይ ሬንኮ ክወዳደር ይኽኣል ንውፁእ ዓቕሚ ኢቫኖፖል ኣብዚ ዓውደ ግን ክዳደጉ ኣይከኣለን ሚዛና ውድድር ብምንፅብራቕ ድማ 28 ካልኣይ ድሒሩ ካኤ ደረጃ ሒዙ ነዞም ኳክብቲ ተኸቲሉ ድማ ማትያስ ሽከልሞዛ ካሊልል ትሬከ ካብ ዕውት ሓደ ደቕን 4 ካኣይትን ድሒሩ 3ይ ደረጃ ሒዙ ኣባል ክለብ ኤንኤስኤን ኤርትራዊ ቢንያም ግርማይ ኣብዛ መድረኽ ካብ ዕውት 7 ደቕን 26 ካኣይትን ድሒሩ መበል 162 ደረጃ ብምሓዝ ንውድሩ ብሰላም ዛዚሙ ይርከብ በዚ መሰረታት ናይ ብጫ ማልያ ውድድር ፖጋቻር ምስ ኢቫኖፖል ፀንሖ ፍልለይ ኣብ 4 ደቂቕን 32 ካልኦትን ክወርድን ከሎ 6 ደቂቕን 51 ካልኦትን ድሕርም ኢሳቅ ደልተሮ ድማ ንሳታይ ደረጃም ሓዚእዎ ይርከብ ኣብ ዝተረፍናይ ክብሪ ማልያ ምግቢ ጣ ዘይተረእየላ እዛ መድረኽ ኣብ ቶነን ለስ ቤንስ ክዛዘምን ከላም እዞም ተቓደምቲ ድማ ሎም ረቡዕ መበል 17 መድረኽ ካብ ዝተበጊሶም ኣብ ማእከላ ንሰሰ ካቴጎሪ መዐቀኒ ዘለዎ ክሳብ 1032 ሜትሮ ዝበፅሕ በራኸ ዝርከቡ ዓቐብ ሰጊሮም ኣብ ጎላጎል ትውዳም ዝሓሸ ናይ ምሕቓር ዓቕምን ዘለዎም ኣሽካ ተቓደምቲ ተርብሖም ትግመት ናይ 174 ኪሎ ሜትር ዘሕቀታ ውድድር ቀፂሉ ክውዕል እዩ
1: ባርከ ዝኸበርኩም ተዓዘብትና ሎም ትሕስና ዝምስሊ ነይሩ ምሳኻም ፅናሕኩ ፊደል ገብሪ ህወቴ ብወገነይ ሰላም።

0: እዚ ሰላምታ ናብፃሕኩም ክቡራትን ክቡራንን ተኸታተልቲ መደብ መልሲ ኣብ መስመር መደብና ንጅምር ኣለና። ከምቲ ልሙድ ብቁፅርታት ቴሌፎን 12 24 54 ከምኡውን 12 24 74 ብምድዋል ክትሳተፉ ትኽእሉ ኢኹም። ቴሌፎን ኣለኒ። ሰላም፣ መን ክብል? መርሓባ።
1: ኣማንኤል
0: ካበይኻ? ካብ ጋሕቴላይ። ከመይ ውዒልካ? ከመይ ኣለዉ ጋሕቴላይን ከባቢኡን? ሃሩር ድሓንዲ ፅቡቅ ሓረይ ሞ ክንጀምር ኢና። በል ቁፅሮ እንዲ ትመርፅ ኣብ ሕቶታት ቀዳማይ ደረጃ
1: ቁፅሪ 6
0: ሕቶ ቁፅሪ 6 ሓረይ ክንከይድና ነፍታ ሕቶ መበል 28 ፊደል ቋንቋ እንግሊዝኛ እንታይ እዩ? ኣማንኤል፣
1: መበል
0: 28 ፊደል ቋንቋ እንግሊዝኛ እንታይ እዩ?

0: ሞልቅ ላዕላይጋሽ ሃይኮታ ፎርተርሳዋ ተሰነይን ጎልጅን ካብ 17 ናይ ካልኣይ ደረጃ ኣብያተ ትምህርቲ ዝተዋፅኡ ኣስታት 1300 ተምሃሮ ኣለይቲ መምህራን ክኢላታት ሕርሻን ኣዋሃትን ኣብ 17 ንቁጣታት ተኸፋፊሎም ይነጥፉ ከም ዘለዉ መምህር ሃብቶም ገሊጹ።
1: ተኺልናዮ ኣቢልና እንተ ሓለዋ ዘይተገብረሉ ወይ ከዓ ኩሉ ሰብ እንተ ጥንቃቐ ሓላፍነት ዘይተሰኪሙ ስራሕና ይኮንቱ ከይከውን ምእሲ ዝተወልደ ኣንፋፍኖት ዘለዎ ዘበለ ሰብ ነዚ ዕቃበ ኣግራብ ክሳተፍ በዚ ኣጋጣሚ ክዕድም እደሊ።
0: ንሳቶም ካብ 6ሓ ጀሚሮም ን36 መዓልታት ኣብ ዝዓምዎ ስራሕ ብጥቕላላ 240,000 ጎዳጉዲ ብምኩዓት ፈልስታት ክተኽሉ፣ ልዕሊ 150,000 ኣግራብ ክኽስክሱ፣ ልዕሊ 400,000 ሜትሮ ዛላታትን ከትርታትን ክሰርሑን ክፅግኑን፣ ከምኡ ውን ናይ ሓመድ ፅርግያታት ክፅግኑ መደብ ከም ዘሎ ብተወሳኺ ኣብሪሆም። ኣለይቲ መምህራንን ክኢላታት ዕቃበ ኣግራብን እንስሳት ዘገዳምን ብወገኖም ተሳተፍቲ ንዝተመደበሎም ስራሕ ብኣድማዕነት ይትግብሩ ምህላዎም ብምጥቃስ ዝተዳለወ ፈልስታት ኣብ እዋኑ ንምትካል ብዝለዓለ ከም ዝዋስኡ ኣረጋጊፆም።
2: ዘለና ግዜ ቁሩብ ናይ ማይክራማት ዝሕልና ስለ ዘሎ ሕጂ ሓይለን ኣብ ዛላ ኮይኑ ኣሎ ዛላ ኣብ ዘላን ጎዳጉድን ንሪኢ ዘለና ዘላ ንኩዕት ጎዳጉድ ንኩዕት ከምዚና ዘላ ጎዳጉድን ከትሪ ኢና ንሰርሕ ዘለና ማይ ጥብተላ ከዓኒ
0: ተምሃሮ ኣብ መወዳእታ ከባቢኦም ናብ ሓምላይ ንምቕያር ኣብ ዝካየድ ዘሎ ፃዕሪ ምስታፎም ሓበን ከም ስምዖም ብምግላፅ ደሊቦሞ ብዘለዉ ተመክሮ ስራሕን ናይ ምትሕግጋዝ ባህልን ኣብ ቀፃሊ ዝካየድ ናይ ልምዓትን ምግራብን መደባት ንምዕዋት ኣበርቲዖም ከም ዝሰርሑ ኣረጋጊፆም።
3: ኣብ ዞባ ደቡብ ንኡስ ዞባታት ድባርዋን ዓዲ ኳላን ውፅኢት ኣካደምያዊ ትምህርትን ምምሕያሽ ዝተካየደ ንጥፈታትን ገስጋሱን ተገምጊሙ። ብ16 ኣብ ንኡስ ዞባ ድባርዋ ብዝተካየደ ኣኼባ ኣብ ዓመተ ትምህርቲ 2025-2026 መስርሕ ምምሃርን ምስትምሃርን ንምድንፋዕ ብሓገዝኮም ዝምስገን ንጥፈታት ከም ተሰላሰለ ክጥቀስ ከሎ ኩነታት ብቕዓት ተምሃሮ መምሃራንን ኣብያተ ትምህርትን ምስናይ ብልጫታቱን ድኻማቱን ተዘቲሉ። ሓላፊ ትምህርቲ መምህር ቴድሮስ ኣብርሃም ኣብ ዝሃቦ መብርሂ ኣብ ኩለን ኣብያተ ትምህርቲ ዕቱብ ቁፅፅር እንዳሃሳስን ከም ተካየደ፣ ካብቶም ዝተመዝገቡ 27373 ድማ መጠን ምቁራፅ ኣዝዩ ትሑት ከም ዝነበረ ገሊጹ። ብተመሳሳሊ ኣብ ንኡስ ዞባ ዓዲ ኳላ ዝተገብረ ገምጋም ሓላፊ ትምህርቲ መምህር ተስፋይ ስብሃቱ ኣብ ማኣዲ ትምህርቲ ካብ ዝተሳተፉ ልዕሊ 28,000 ተምሃሮ ኣብ ኩሉ ደረጃታት መጠን ምሕላፍ ብማእከላይ ገምጋም 86 ከም ዝሓለፉ ሓቢሩ። ተሳተፍቲ ብዝሃቦ ርእቶ ንዝደኸሙ ተምሃሮ ዝግበር ሓገዝ ብዝለዓለ ክቕፅል፣ ዋሕዲ ሰደቓታት ፍታሕ ክናደየሉ፣ ዝኣረገ መፅሓፍቲ ቆላሕታ ክግበረሉ፣ ከምኡውን ብቓዓት ተምሃሮ ክብ ንምባል ዝሕግዝ ሜላታት ክድፋኣሉ ዝብል ርእቶታት ኣቕሪቦም። ሓላፊ ጨንፈር ትምህርቲ ዞባ ደቡብ መምህርቲ ዝገኺዳነ ምሕያል ትምህርቲ ሓያል ተሳትፎን ኣበርክቶን ናይ ኩሉ ከም ዝሓትት ብምጥቃስ ምሕያል ስሉሳዊ ዝምድና ከምኡውን ንተምሃራይ ማእከል ዝገበረ ኣመሃህራ ክተባባዕ ኣዘኻኺሩ። ኣብ ንኡስ ዞባ ድባርዋ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ 104 ኣብ ንኡስ ዞባ ዓዲ ኳላ ድማ 117 ትካላት ትምህርቲ ኣለዋ። ኣብ ንኡስ ዞባ ሰንዓፈ ኣብ ምሕያል መደባት ቅድመ ትምህርቲ ዝግበር ወፍሪ ክዓዝዝ ንህልው ኩነታትን ናይ መፃዊ ጥናትን ብዝምልከታ ብዝተወደበ ዘተመዘኻኸር ቀሪቡ። ንፀብፃብ ወኪል ኤርና መሓመዳይ ፈራሕ ሚካኤል ሓድጎ ክቐርቦ እዩ።
4: ኣብ ኣገልግሎት ቅድመ ትምህርቲ ዝግበር ወፍሪ ኣብ ምሕያል መስርሕ ምምሃር ምስትምሃርን ብሓፈሻ ውፅኢት ተምሃሮ ድማ ብፍላይ ልዑል ተራ ስለ ዘለዎ ኣብኡ ዘረሃበ ንጥፈታት ብውደት ክስራሓሉ ከም ዝግባ ብ20 ሓምለ ኣብ ሰንዓፈ ኣብ ዝተገብረ ዘተ ተገሊጹ። ሓላፊ ስነ መምህርና መምህር ብርሃነ ዮሃንስ ኣብ ዘቕረቦ ፀብጻብ ኣቐዲሙ ብደረጃ ንኡስ ዞባ 16 ትካላት ቅድመ ትምህርቲ ጥራይ ስለ ዝነበራ ብዙሓት ህፃናት ዕድል ክረኽቡ ከም ዘይፀንሑ፣ እዚ ድማ ኣብ ብቕዓ ተምሃሮ ኣሉታዊ ፅልዋ ፈጢሩ ምንባሩ ብምጥቃስ ካብ ዝሓለፈ ዓመታት ሒዙ 44 ሓደስቲ ትካላት ብምውዳድን ግና እቲ ዝነበረ ድሩትነት ከም ተፈትሐ ኣብሪሆም። ኣብ ዝመፅእ ዓመተ ትምህርቲ 2026-2027 ቁፅሪ ተሳተፍቲ ህፃናት ናብ ስታት 2800 ክብል ትፅቢት ከም ዝግበር ብምሕባር ዕድሚኦም ንቅድመ ትምህርቲ ዝኣኸለ ህፃናት ናብ ማኣዲ ትምህርቲ ንክቐርቡ ተራ ስድራ ቤታት መሻርክቲ ኣካላትን መምህራንን ክዓዝዝ ኣተሓሳሲቦም። ሓላፊ ኣብያተ ትምህርቲ ንኡስ ዞባ ሰንዓፈ መምህር ዑመር ዲን መሓመድ ቦጎኑ ህፃናት ዝግባእ ናቤት ምስ ዝረኽቡ ኣብ ዝቕፅል ጉዕዞ ህይወቶምን ትምህርቶምን ሃበርም ስለ ዝኾኑ መምህራን ኣብ ኣብያተ ትምህርቲ፣ ወለዲ ኣብ ገዛ፣ ሕብረተሰብ ድማ ኣብ ከባቢ ግቡእ ክትትል ክገብርሎም ተላብዩ። ኣመሓዳሪ ንኡስ ዞባ ሰንዓፈ ኣቶ ኢድሪስ ዓሊ ሽከር ድማ ኣገልግሎት ቅድመ ትምህርቲ ንምውሓስ ናይ ሓባር መረዳእታ ምህላው መሰረታዊ ስለ ዝኾነ ተራን ኣበርክቶ

0: ናይ ነፍሲ ወከፍ ዜጋ ናይ ኣመሓደርቲ ከባቢ ካብ ብፍላይ ክሕይላ ተሓሳሲቦ ኣብ መወዳእታ ኣብ ቅድሚ ትምህርቲ ዘይኣተዉ ህፃናት ከህልው ብደረጃ ዓድታት መፅናዕቲ ክግበር ከምኡ እውን ኣብ ገለ ምምሕዳራት ከባቢ መስር ሕንፀት ሓደስቲ ትካላት ቅድመ ትምህርቲ ክጅመር ዝብልን ካልእን ርእቶታት ቀሪቦም ኣብ ንኡዞባ ሰንዓፈ ኣብ 22 ምምሕዳራት ከባቢ ሱሳ መውዓለ ህፃናት ኣለዋ።
1: ዝስዕብ ዜናታት ሃገራት ወፃኢ ኩብራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ ኣሜሪካ ኣብ ወርሒ ለካቲት ናይ ዝዓመት ኣብ ልዕሊ ኢራን ወታደራዊ ወፍሪ ካብ ተበግስ ንድሓር ዛጊታ 38 ቢልዮን ዶላር ወፃኢታት ከም ዝገበረት ፀሓፊ ምክልኻል ፒት ሄግሰት ሓቢሩ። እዚ ገንዘብ እዚ ንዳግመ ህንፀት ናይቲ ብመጥቃዕትታት ኢራን ዝዓነወ ማዓስከራት ኣሜሪካ ዝተኸፍለ ስለዘየጠቓልል ትሕቲ ግምት ምዃኑ ክኢላታት ይጠቕሱ። እዚ ከምዚ ኢሉ እንከሎ ፀሓፊ ምክልኻል ፒት ሄግሰት ረብሓታት ኣሜሪካ ንምሕላው ህፁፅ ባጀት ምክልኻል ክስላዕ ኣቐዲሙ ዝቐረበ እማን ክፀድቕ ፀዊዕ ኣሎ። ፕረዚደንት ዶናልድ ትራምፕ ዛዕበየ ክፋሉ ምስ ኩናት ኢራን ምትእሳር ኣብ ዘለዎ ህፁፅ ጉዳያት ዝውዕል ልዕሊ 87 ቢልዮን ዶላር ክስላዕ ኣብ ዝሓለፈ ወርሒ ሰነ ንኮንግረስ ምሕታቱ ኣይርስዕን። እቲ ባጀት እንተፀዲቑ ኣሜሪካ ኣብ ልዕሊ ኢራን ድሕሪ ዝጀመረቶ ኩናት ኣብ ሓደ እዋን ካብ ዝሰላዓቶ ህፁፅ ገንዘብ እቲ ዝዓበየ ከም ዝኸውን ይጥቀስ። ኣሜሪካ ንባጀት ምክልኻል 227 ኣባኣስታት 1.5 ትሪልዮን ዶላር ክከተብሎ ከም ትኽእል እዩ ዝእመት ዘሎ። እቲ መደብ ነቲ ፅላት ንምድንፋዕ ዝኽእል ዘመናዊ ፅዋር ንምፍራይ ብቐንዱ ድማ ዝተረቐቐ ሚሳይላትን ደብደብቲ ነፈርቲ ንምዕባል ምዃኑ ይሕበር። እቲ ውጥን ብዘይካ እዚ ብሰንኪ ኩናት ኢራንን ዩክሬንን ኣንቆልቂሉን ዘሎ ትሕዝቶ መኽዘናት ኣፅዋር ኣሜሪካ ናብ ንቡር ንምምላስ ሓጋዚ ምዃኑ እዩ ዝግለፅ ዘሎ። ኣሜሪካ ኣብ 225 ኣብ ምምዕባል ኒክሎሳዊ ፅዋር ጥራይ ኣስታት 70 ቢልዮን ዶላር ወፃኢ ከም ዝገብረት ዝዝከር እዩ። ባጀት ምክልኻል ኣሜሪካ ዓመታዊ እናወሰኸ ይኸይድ ከም ዘሎ ዝጠቕሱ ፀብጻባት ኣብ ዝሓለፈ ዓመት ልዕሊ 950 ቢልዮን ዶላር ኣብዚ ዓመት እዚ ድማ ናብ ልዕሊ 1 ትሪልዮን ዶላር ክብ ከም ዝበለ የረድኡ። ሚኒስተር ጉዳያት ወፃኢ ሩስያ ሰርጌይ ላቭሮቭ ዝመፅእ 24 ሓምለ ምስ ኣሜሪካዊ ምዘንኡ ማርኮ ሩቢዮ ተራኺቡ ክዝቲ ምዃኑ ሓቢሩ። እዚ ኣብ ከተማ ማኒላ ፊሊፒንስ ዝካየድ ዘተ ኣብ ኩናት ዩክሬይንን ዝምድና ሃገራቶምን ከም ዘተኩር ሚኒስተር ሰርጌይ ላቭሮቭ ገሊጹ ኣሎ። ኣሜሪካን ሩስያን ኩናት ዩክሬይን ብዘተ ንምዕራፍ እወታዊ ምንባር ዝተጠቕሰ ርክባት ኣበጊሰን ከም ዝነበራ ኣብ ዞባ ማእከላይ ምብራቅ ድሕሪ ዝተኸስተ ወተሃደራውን ፀጥታውን ቅልውላዊ ግን ከምቲ ዝድለ ከም ዘይሰጎመ ፀብጻባት ይረድኡ። መራሕቲ ክልቲአን ሃገራት ኣብ 226 ጥራይ ብውሕዱ 4 ግዜ ናይ ቴሌፎን ዝርርብ ከም ዘካየዱ ፀብጻባት ይጠቕሱ። ፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላድሚር ፑቲንን ኣብ ወርሒ ናሓሰ 225 ኣብ ኣላስካ ሕቡራት መንግስታት ኣሜሪካ ብኣካል ተረኺቦም ከም ተዘራረቡ ዝዝከር እዩ። ፕረዚደንት ኣሜሪካ ዶናልድ ትራምፕን ፕረዚደንት ሊባኖስ ጆሴፍ ዑንን ብ21 ሓምለ ኣብ ጉዳይ ፀጥታ ሊባኖስ ቀጥታዊ ዝርብ ኣካይዶም። እቲ ኣብ ዋሽንግተን ዲሲ ዝተኻየደ ርክብ ኣብ ትግባረት ኣቐዲሙ ኣብ መንጎ እስራኤልን ሊባኖስን ዝተበፅሐ ስምምዕ ምቁራፅ ተኽሲ ዘተኮረን ውፅኢታውን ከም ዝነበረ ክልቲኦም መራሕቲ ገሊፆም። ፕረዚደንት ሊባኖስ ጆሴፍ ዖን ኣብ ዝሓለፈ ቀዳመ ሰንበት እውን ምስ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ብተመሳሳሊ ጉዳያት ከም ተዘራረበ ተቓሊሑ። እዚ ከምዚ ኢሉ እንከሎ እስራኤል ሰራዊታ ካብ ገለ ክፋል ደቡባዊ ሊባኖስ ድሕሪ ምስሓባ ሰራዊት ሊባኖስ ክሰፍሮ ከም ዝጀመረ ማዕከናት ዜና ቃሊሐን። እስራኤል ምቁራፅ ተኽሲ ከም ትገብርን ሰራዊታ ካብ ደቡባዊ ሊባኖስ ከም ትስሕብን ኣብ ዝሓለፈ ወርሒ ሰነ ከም ተሰማምዐት ፀኒሓ ግን ሰራዊታ ንዘይተወሰነ ግዜ ከም ትፀንሕ ገሊፀ። በዚ ድማ እዚ ካብ ገለ ክፋልቲ ሃገር ከም ዝሰሓበት ዝጋዋሕ ዘሎ ዜና ዘላቕነት ክህልዎ ከም ዘይክእል ክኢላታት ይእምቱ። ንዚ ኣብ ዝተኣሳሰር እስራኤል ሰራዊት ሊባኖስ ኣብ ዝዓስከረሉ ከባቢ መጥቃዕቲ ከም ዘካየደት ይቃልሓ ኣሎ። እስራኤል ኣብ ሊባኖስ ጥራይ ዘይኮነ ኣብ ሶርያን ፍልስጤምን እውን ወተሃደራዊ ህላዋኣ ንምስፋሕ ትሰርሕ ከም ዘላ ይፍለጥ። ዜና ንምዝዛም ኣርእስታት ክደግመልኩም። ገዲም ተጋዳላይ ሚኒስተር ሰመረ ርእሶም ኣብ መበል 83 ዓመት ዕድሚኡ ብሕማም ተሰውዩ። ዞባ ደቡብ ኣብ ሃገራዊ ፌስቲቫል ንባህላዊ ሕርሻውን ጥዕናውን መድያት ዝውክል ትሕዝቶ ቀሪቡ ኣሎ። ኣብ ዞባ ጋሽባርካ ብወፍሪ ተማሃሮ

ዝኾነን ልምዓታ ድማ ንጥፈታት ልምዓት ይሰላሰል ኣሎ። ኣሜሪካ ኣብ ወታደራዊ ወፍሪ ኢራን ዛጊብታ ስታት 38 ቢልዮን ዶላር ወፃኢ ከም ዝገብረት ገሊፃ። ሚኒስተር ጉዳያት ወፃኢ ሩስያ ዝመፅእ 24 ሓምለ ምስ ኣሜሪካውን ነዘንኡ ክዝቲ ምዃኑ ሓቢሩ። መራሕቲ ኣሜሪካን ሊባኖስን ኣብ ጉዳይ ፀጥታ ሊባኖስ ቀጥታዊ ዝርርብ ኣካይዶም። ንሰዓት ዝስተዳለዎ ዜናታት ተዛዚሙ ኣሎ። ምስ ተረፉ መደባትና ንሓድገኩም ብወገነይ ሰናይ ምሻት።

0: ጥበብ ኣተዓባብያ ደቅና ንደቅና ብምሉእነት እናዕብየሉ ምዕቡል ሜላታት ዘጠቓለለት ኣብ ውሽጢ ሃገርን ወፃእን እትርከቡ ወለዲ እተገልግል ሓዳስ መፅሓፍ ተዘርጊሓትልኩም ኣላ። ፀሓፊ ጴጥሮስ መንግስ። ጥበብ ኣተዓባብያ ደቅና።
1: ኣርያም ጓለ ድሓንቲ ቀኒኹም ከመይ ቀኒኹም ከመይ ቀኒኺ ሓንቲ ቀኒኽ እዛ ጓለ ድሓንቲ ቀኒኹ
2: ድሓኒ ናባሓጎይ ብየንዳ ፀኒሕካ
1: ዋ ሕጂ እንዲ ከም ዓዲ ዝኣቱ ዘለኹም ተኣርያም ጓለ ደለይ ቅልጥብ ቅልጥብ እንዳበልኩ ግዲ መፅአ ኮይነሲ ደኺመካ
2: ዋይ ኣንተ ኣባሓጎይ ንስኻ ክርድኣ ከም መዓስ ቋንቋ ትግርኛ ትጋገ ንዓና ቋንቋ ትግርኛ ናመሃርካናስ
1: ኣነ ደኺመ እንዳበልኩስ መልሽክኻ ሕጂ ብዛዕባ ቋንቋ ክትዛረበኒ
2: ንዓዲ ኣባሓጎይ ከረሳዕኳ ክነግረካ ኢለኳይ ቅልጥፍ ቅልጥፍ እንዳበልኩም መፅአ እንዲኻ ኢልካ ቅልጥፍ ቅልጥፍ እናበልኩም መፅአ እዩ ዝበሃል። ካልእ እውን ኣሎ የዕንቲ ዘይኮነ ኣዕንቲ እዩ ዝበሃል። ደዲ መፅእ ዘይኮነ እንተ ዝመፅእ እዩ ዝበሃል። ብዙሕ እቲ ዝእረን
1: ኣብየት ብልሒ
3: ሃይ ኣርያም ኣም ዌይቲንግ ፎር ዩ ዩ ኣር ቱ ሌት
2: ኤክስኪዩዝ ሚ ናቱ ኣም ካሚን ጀስት ጊቭ ሚ ኣ ሚኒት ግራንድፓ ሰይ ሃይ ቱ ሂም ሂ ኢዝ ማይ ፍሬንድ ናቱ
1: ሕጂ ኸዓ እንግሊዝ ገርኩም ከተዕንዝዝኒ ካበይ ካበይ ኢኹም ከተዓራርይዎ ዘለኹም ዝቓላት
2: ኣባሓጎይ ትግንዮ እንግሊዙ ካብዛ መፅሓፍ ኣሰይ ጥምህርቲ ወይ ድማ ኣሰይ ኮሌክሽን እየ ረኺበዮ።
1: ኣንቱም ሰባት ደቅኹምን ደቂ ደቅኹምን ከምዚኦም ክነፍዕልኩም እንድሕር ደሊኹም ኣሰይ ጥምህርቲ መፅሓፍ ዓድግሎም።
2: ኣሰይ ጥምህርቲ ወይ ድማ ኣሰይ ኮሌክሽን
1: ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሰ
4: ኢትዮጵያ ኣፍ ደገ ባሕሪ ምስ ረኸበት ኤርትራ ዝኾነትሉ ምኽንያት ከብቅዕ እዩ።
5: እዛ በጣም ትልቅ ሃገር
4: ኤርትራ ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንክቕፅልን ክሓፅርን ፅልዋ ኤርትራ ነይርዎ።
5: ሃፀይ ዮሃንስ እንዳሰቡት ሳይሆን ቀርቶ ጣልያኖች ተስፋፉበትና
4: ሃፀይ ዮሃንስ ከምዝሓሰብዎ ከይሰለጦም ኢጣልያውያን ብምስፍሕፍሖም ባሕሪ ነጋጅ ዝበሃልን ቀይሕ ባሕርን ገማግሙን ክሳብ ዘበነ መንግስቲ ሃፀይ ሃይለ ስላሴ ኣብ ትሕቲ ባዕዳውያን እዩ ዝመሓደር ዝነበረ። ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ ዝበሃል። ነጋሽ ማለት ኣብ ኣክሱም ዝነበረ ስልጣነ እዩ።
6: የባህራችን ጉዳይ ተዘግቶብን ንኖራለን እንዴ?
4: ጉዳይ ባሕርና ተዓፂና ክንነብር ግና ተዓፂዎ ዝነብር መንእሰይ የለን። ሓቂ ለና ዓለም ለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
7: ኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ አካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆን።
8: አሰብ የኢትዮጵያ ነች ያነው አሰብ የኢትዮጵያ ስለሆነች ነው።
4: አሰብ ናይ ኢትዮጵያ ዝበልና ናይ ኢትዮጵያ ስለዝኾነት እዩ። ብሓይሊ ዝወሰድክሞ ብሓይሊ ክንመርሶ ኢና።
9: ስለዚ ከዚ ቀደም የሰራትነው ስህተት ናርም
4: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ክልዕል ጀሚረ።
10: ውጊያውን ኣስመራ ምፅዋ ከረን ዓሰብ ንወስድነት
11: በፍፁም ሰሜንን በጦርነት ኣናሸንፍም በሰላም በፖለቲካ መፈታታለ
4: ኣባይ በግዕ ያውታ ሒዛ ትጠፍእ ዝብል ብሂል ሕብረተሰብና ኣሎ። እዚ ብሂል ኣብዞም ጎረባብትና ብግምጣሉ ናብ ዕየት ዓበይቲ ኣባግዕ ሒዛ ትጠፍእ ትቕይሩ ኣሎ። መራሒ ብልፅግና ብ23 ጥቅምቲ 2023 ኣባይ ተወከልቲ ህዝቢ ኢትዮጵያ ቀሪቡ ብዛዕባ ማይ ሰፊሕ ኣስተምህሮ ሂቡ። ካብ ጥቕምን ኣገዳስነትን ማይ ሓሊፉ ድማ ከም ቀዳሞት ኣያታቱ

0: ጽውጽዋይ 3,000 ዓመታት ክደግምን ካብ መቓብር ፍሒሩ ህይወት ክዘርአሉን ኣገዳስነት ባሕርን ኣፍ ደገ ባሕርን ዝብል ዛዕባ ልዒሉ ተኽታኺ መደረ ብምቕራብ ህዝቢ ኢትዮጵያ ብሓፈሻ መንእሰይ ወለዶ ድማ ብፍላይ ብማዕበል ክለዓል ብዘይ ኣፍ ደገ ባሕሪ ጎረርኡ ተሓኒቑ ክነብር ከም ዝኾነ ንኽእምን ንሰዓታት መዲሩ ኣብ ዝተረኽበ ዘቤታውን ኣህጉራውን ኣጋጣሚታትን መጋባእታትን ሕቶ ዋንነት ባሕሪ ናብ ሓድሽ ወለዶ ክሰጋገር ናብ ህዝቢ ኢትዮጵያን ዓለምን ከም ዝሰርፅ ክግበር መምርሒ ኣመሓላሊፉ እቲ ወኪል ህዝቢ ኢትዮጵያ ተባሂሉ ብዕድመ ትምህርቲ ተመክሮ ዝበልፆ ናይ ሰብ ረብሓ ጉጅለ ኣጠቓዕቲ ድማ ብዛዕባ ማይ ዝቐረበሉ ኣስተምህሮ ተኸታቲሉን ይረዳእዮ ኣይረዳእዮ ብዘየገድስ ከም ኣመሉ ብጣቂዒት ኣሰኒዎ ካብታ ዕለትቲኣ ጀሚሮም ብዝተዋሃቦም መምርሒ መሰረት ልሂቃን ሰልፊ ብልፅግናን መሰልቱን ተደጒሉ ከም ዝፀንሐ እሳተ ጎሞራ ተፈጅሮም ባሕሪ ዝብል ክተት ኣውጆም ሰብ ሞያ ሕጊ ታሪክ ፖለቲከኛታት ወተሃደራውያን ኣዘዝቲ ኣመሓደርቲ ጋዜጠኛታት ስነ ጥበባውያን መሃንድሳት ኮታ ኩሉ ኣፍ ዘውፀ ዘበለ ኣብ ኩለን መራኸቢታት ኢትዮጵያ ቀሪቡ ክምድር ፅውፅዋይ ታሪክ ክምህዝ ክትንትን ክፍክር ይስማዕን ይረአን ኣሎ
1: የባህር በር ስንል
2: የባህር በርን
3: ኢትዮጵያ ሃበር ያስፈልጋታል ባህር በር ካላቸው
4: ኢትዮጵያ የባህር በር ያስፈልጋታል
5: የቀይ ባህር በር ጉዳይ
6: የባህር በር
0: እቶም ትማሊ ብናይ 30 ዓመታት ኩናት ዝተሰዕሩ ግን ከዓ ስዕረቶም ዘይተዋሕጠሎም ዕድልን ባይታን ስኢኖም ተፀቒጦም ብኽቱር ፅልኢ ህዝብን ናፅነትን ኤርትራ ዝኸሓኑ ኣስናኖም ክሕርቅሙን ክቕዝሙን ዝፀንሑ ሕሙማት ነዛ ብመራሒ ብልፅግና ዝተፈጥረት ዕድል ተጠቒሞም ሎሚያታ ግዜ ብምባል ካብ ዝተቐብሩሉ ጎዳጉዲ ወፂኦም ኣሎና ክብሉ ይረአዩ ኣለዉ በዚ ድማ ኢና ዕየት ዓበይቲ ኣባጊዓ ሒዛ ትፀፍእ ክንብል ዝመረፅና መበገስ ናይ ዝኩሉ ተላዒሉ ዘሎ ዶሮና ዝኾነ መራሒ ብልፅግና ንዘይ ብሱልነቱ ዝገልፅ ካብ ዝቐረቦም መደረ ክንጅምር
7: ኣሉላ ኣባነጋ ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል ይኖራል ይላሉ ዊዝደም ነው ታሪክን አነሱት ኔቸር የሰጠችውን መንሳት አይቻልም አሉ
0: ኣሉላ ኣባነጋ ቀይሕ ባሕሪ ናይ ኢትዮጵያ ተፈጥሮኣዊ ዶብ ኮይኑ ነይሩ ክነብር እውን እዩ ይብሉ ታሪክ ዘኪሮም ልቦና እዩ ተፈጥሮ ዝዓደለና ክሕደጋ ኣይከኣልን እዩ እዚ ብልሂቃን ስርዓት ብልፅግና ብዛዕባ ቀይሕ ባሕሪ ከምዝባ ከምቲ ኢሉ እናተባህለና ሻዕ ከመፈከሪ ዝለዓል ኣሉላ ኣብ ታሪክ ጉዕዝኡ ንቐይሕ ባሕሪ ኣይሽንኳይ ዶ ክረግጾ ባሕሪ እንታይ ከም ዝመስል ርእይዎ እውን ኣይፈልጥን ቀይሕ ባሕሪ ናይ ኢትዮጵያ ዶብ ነይሩ ክነብር እውን እዩ ኢሉ ዝተባሃለሉ ዘመን ካብ 1875 ክሳብ 1897 ዓመተ ምህረት ኣሉላ ኣብ ስልጣን ዝነበረሉ እዋን እዛ ሕጂ ኢትዮጵያ ትበሃል ሃገር ኣብ ስነ ኣእምሮ ልሂቃን ኢትዮጵያ ብፅውፅዋይን ሕልምን ዝተፈጥረት ዳኣ እምበር እዛ ንፈልጣ ኢትዮጵያ ኣይነበረትን ኣብቲ እዋን ከከባቢኦም ዘመሓድሩን ንሓድሕዶም ዝዋረሩን መሳፍንትን ኣበጋዛት ውግእን ተመቓቒላ እትመሓደር ፋሕ ዝበለት ዳኣ እምበር ብባህሊ ቋንቋ ስነ ልቦና ሕግን ቁጠባን ዝተኣሳሰረት ብሓደ መስፍን ወይ ሃፀይ እትመሓደር ህዝቢ ዝነበረላ ጥምርቲ ሃገር ኣይነበረትን ኣሉላ ድማ ወኪል መስፍን ትግራይ ሃፀይ ዮሃንስ ኮይኑ ን7ተ ዓመታት ንገለ ክፋል ከበሳታት ምድሪ ባሕሪ ኣብ ዘመሓደረሉ ዝነበረ እዋን እንተኾነ ንገማግም ቀይሕ ባሕሪ ብፍጹም ኣይረገፀን እቲ ዶባ ባሕሪ ነይሩ ዝብል ትርኻ ድማ ንበዕላ ዝተመቓቐለትን ዘይተጠርነፈትን ሃገር ዶባ ባሕሪ እዩ ነይሩ ክብሉ ዘስደምም እዩ እቲ ምስ ገማግም ቀይሕ ባሕሪ ዝዳወብ መሬት እውን እንተኾነ መሬት ደቀባት ናሕጂ ኤርትራ እዩ ኩሎም ኣብ መመድረኹ ዝመፁ መሳፍንቲ ኣቢሲንያ ባሕሪ ወኒኖም ከም ዘይፈልጡ ኣብ ዘዘመነ ስልጣኖም ንእታው ኣፅዋር ኣፍ ደገ ባሕሪ ክፍቀደሎም ንቀይሕ ባሕርን ህንዳዊ ውቅያኖስን ዝቈጻጸሩ ናብ ዝነበሩ ኤሮጳውያን ካብ ዝፅሕፍዎ ዝነበሩ ናይ ልማኖ ደብዳቤታት በጃኹም መሰንፈሲ ክፈትሉና ዝብል እዩ ዝነበረ 1855 ሃፀይ ቴድሮስ ናብ ንግስቲ ቪክቶርያ ናይ ዓዲ እንግሊዝ 1872 ሃፀይ ዮሃንስ ናብ ንግስቲ ቪክቶርያ ናይ ዓዲ እንግሊዝ 1876 ሃፀይ ምኒልክ ናብ ንጉስ ኡምበርቶ ናይ ጥልያን ከምኡ እውን ብ1889 ኣብ መንጎ ኢጣልያውያንን ሃፀይ ምኒልክን ንምኽባር ግዝኣታዊ ዶባት ዝምልከት ዝተገብረ ናይ 1896 ውዕሉ ጫለን ናይ 1896 ስምምዕ ሰላም ኣዲስ ኣበባን ሃፀይ ሃይለ ስላሴ ዘካይዶ ዝነበረ ልማኖን ፃዕርን ድማ ጭቡጣት መርትዖታት እዮም። ገማግም ቀይሕ ባሕሪ ካብ መበል 15 ክፍለ ዘመን ክሳብ 1952 ብባዕዳውያን ይግዝኣን ይመሓደርን ከም ዝነገረ ምሁራት ታሪክ ዝበሃሉን መራሕቲ ብልፅግናን ኢትዮጵያ ነቲ ናይ 4 ክፍላት ዘመን ታሪክ ናበዮም ክቐብልዎ ደልዮም። ህዝባዊ ግንባር ኣብ ታሪኹ መምስ ዝነፈሰ ንፋስ ምሁታት ኣይኣመሉን። ንኹሎም ኣንጻሩ ዝለዓሉ ተጻብኦታት ብትዕግስትን ህድኣትን ሒዙ ኣብ ኣድላይ እዋን ኣድማዕን ግብራውን ዝኾነ ውሳነ እዩ ዝወስድ። ኣብዚ እዋን ነዚ ብስርዓት ብልፅግና ብስም ባሕሪ ዝግበር ዘሎ ንኤርትራ ናይ ምውራር ኣጀንዳ ብንቕሓት እናተኸታተለ ትም ክብል መሪፁ ኣሎ። ትም ምባል መትከል ህዝባዊ ግንባር ግን ልሂቃን ስርዓት ብልፅግናን መሰልቱን ንሰለስተ ዓመታት ብዘይሕንከት ከም ድልየቶም ሃልውሎ ክሉ መጥመሪ ዘይብሉ ትንታኔታትን ሓሶታትን ክፍኑ ዕድል ፈጢሩሎም እዩ። ንነፍሲ ወከፍ ኣብ ፅላለ ዘድሃበ መግለፂታት መደረታትን ፍኸራን ሓደ ብሓደ ክትምልስ ምፍታን ማዕሪ ማዕሪኦም ምፅላል ማለት እዩ። እንተኾነ ግን ህዝቢ ኤርትራ ብፍላይ ድማ መንእሰይ ወለዶ ስነ ልቦናን ናይ ምስሕፋሕን ምግባትን ሕልሚ ኢትዮጵያውያን ቀደም ትማሊ ሎምን ፅባሕን ከመይ ነበረ ከመይ ከክኸውን እዩ ንምርዳእን ከም ታሪክ ንመጻኢ ወለዶ ክስነድ እውን ስለ ዘለዎ ካብ ኩሉ እቲ ዓጀውጀው ውሕድ ክነቕርብን ክሳብ ክንደይ ኣብ ሓሶት ሰንዓን ታሪክ ዝጣሓሉ ተገላበጥቲ ዝሓለፈ ዝርስዑ ከም ዝኾኑ መደረታቶም ድማ መግለፅን መምዘንን በቕዓቶምን ብስለቶምን ከም ዝኾነ ንምርዳእ ኣገዳሲ እዩ።
7: በንጉሱ ግዜ እንደምታዩት ቀይ ባህር ጋር ሆኖ ይህም ታሪክ ነው። ይህንን ታሪክ መፋቅ ኣትችልም።
0: ከምዚ ትርእይዎ ንጉስ ኣብ ቀይሕ ባሕሪ እንከለዉ እዩ። እዚ እውን ታሪክ እዩ። ነዚ ታሪክ እዚ ክትኣልዩ ኣይከኣልን እዩ ነይሩ እዩ። ታሪክ ኢትዮጵያ ኣይኮነን ክንብል ኣይንኽእልን ኢና። ከመይ መፅኡ ከመይ ከይዱ ክንካትዓሉ ንኽእል ኢና። ብግዜ ኣሉላ ይኹን ጃንሆይ ታሪክ ዝነግረና ነገር ኣሎ ማለት እዩ።
7: የኢትዮጵያ ታሪክ ኣለ ልትለኝ ኣትስም ነበረ። እንዴት መጣ እንዴት ሄደ እንከላከልበታለን ግን ነበረ። ስለዚህ ታሪካዊ በአዱላ ጊዜ የሚሆን በጃንሆይ ጊዜ ታሪክ የሚነግረን ነገር አለ ማለት ነው።
0: ብርግፅ ናይዞም ክልተ መራሕቲ ዝንገር ታሪክ ኣሎ። ብዙሕ ክትዕ ኣየድልዮን እዩ። እቲ ሓቀኛ ታሪክ ክልቲኦም ወረርቲ፣ ዘመቲ፣ ዓመፅቲ፣ ኣፅነቲ ህዝቢ ኤርትራ እዮም። ታሪኾም ዝነግረና ድማ ታሪክ ወራርን ዓመፅን እዩ። ዝምታ ወራርን ህልቅትን ብሄረን ኣራን ኩነማን፣ ምድረስ ዓፋር፣ ሳሆ፣ ዖናን በሲግድጋን፣ ዓዲ ብርሂም ኦመሓጀር፣ ጸሮና፣ ኣቑርደት ሕርጊጎ እኹላት ኣብነታት እዮም። ክልቲኦም መራሕቲ ኣብ ኤርትራን ህዝባን ጥዑይ ታሪክ የብሎምን። ሃፀይ ሃይለ ስላሴ ብኹር እግሩ ናብ ኤርትራ ዘንበረ ኣብ ግዜ ፈደሬሽን 1952 ብመንገዲ ራማ ሩባ መረብ ሰጊር እዩ። ከምቶም ቅድሚኡ ዝነበሩ መሳፍንትን ሃፀያትን ሃይለ ስላሴ እውን ንኤርትራን ባሕራን ቅድሚኡ ብፍጹም ረጊጹ ኣይፈልጥን። ንመሬት ኤርትራን ባሕራን ክረግፅን ን30 ዓመታት ክገዝእን ዝኽኣሎ ባልኾቶም ንረብሖም ክብሉ ንመሰል ህዝቢ ኤርትራ ጓዓፂፆም ብመልክዕ ዘይፍትሓዊ ፈደሬሽን ኤርትራ ምስ ኢትዮጵያ ከም እትሓብር ዝገበሩ ሓያላን ሃገራት እዩ። ብፍላይ ድማ ኣሜሪካ ብዓብዩ ድማ ጉጉይ ውሳኔ ውድብ ሕቡራት ሃገራት። እዚ ሰነድ ተባሂሉ ቀሪቡ ዘሎ ድማ ብልዑል ደገፍ መንግስታት ኣሜሪካ፣ እንግሊዝ፣ ፈረንሳ፣ ኖርዌይን ካልኦትን ድሕሪቲ ጎበጣ ብ1955-56 ዝተመስረተ ሓይሊ ባዕሪ ኢትዮጵያ ኣባፅዕ ዝተለዓለ ስእሊ እዩ። ብኸመይ መፅኡ ብኸመይ ከይዱ ንዝተባሃለ ድማ ብጎነፅ መፅኡ ብጎነፅ ከይዱ። ንጉስ ሃይለ ስላሴ ኣብ ኤርትራ ዘካየዶ ኩናትን ዓመፅን ሓደ ካብ ቀንዲ ፀንቂ ውድቀቱ ከም ዝኾነ ታሪክ የዘኻኽረና።
1: እንደሆነ ብዙ ጊዜ ያው የኤርትራ ጉዳይ እዛም ተወልጅ ስላደኩ ስለማቀው ዝም ለበችለተኝነት እንደዚህ የፈለክ የምትረማመድበት ኣደለም።
0: ጉዳይ ኤርትራ ኣብኡ ተወሊደ ስለ ዝዓበኹን ስለ ዝፈልጦን ስቕኢልካ ብሸለልትነት ከም ድሌትካ ትዕንድረሉ ጉዳይ ኣይኮነን። ዓቕሚ ኤርትራ ብዙሕ ሰብ ኣይፈልጦን እዩ። ንእሽቶ ሃገር እያ ይበሃል። እንተኾነ ኤርትራ ብጣዕሚ ዓባይ ሃገር እያ። ኣነ ብዙሕ ግዜ ተዛሪበ ኣለኹ። ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንኽቕፅልን ከቋርፅን ፅልዋ ኤርትራ ነይርዎ። ናይ ኤርትራን ኢትዮጵያን ፖለቲካ

0: ኣብ ብከምዚ ዝፀላለ እዩ።
1: ኣምስትና ስድስት መሪዎች ዕድሜ መቀጠልና ማጠር ላይ የኤርትራ እጅ ኣለበት እና የኤርትራና የኢትዮጵያ ፖለቲካ እንደዚ የተሳሰረ ነው።
2: በቅርብ ጊዜ ታሪካችን ውስጥ ባለፈው መቶ ዓመት በምንለው ታሪካችን ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ፣ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ ኣመላለሳችን ጋር ተያያዥነት ኣሎ።
0: ናይ ቀረባ ናይ ሚእቲ ዓመት ታሪክና መንግስታት ኢትዮጵያ ናብ ስልጣን ምምፃእን ምኻድን ምውዳቕን ምትንስኣን ኣብ ምምላስ ሕቶ ኤርትራ ብእንወስዶ መርገፂ ዝተሓሓዘ እዩ። ሃፄ ሃይለ ስላሴ ሕቶ ኤርትራ ንምምላስ ዝተኸተልዎ ኣካይዳ ንውድቀቶም ኣስተዋፅኦ ነይርዎ። ስርዓት ደርግን ሕቶ ኤርትራ ዝተኸተሎ መንገዲ እውን ንውድቀቱ ዓብ ግደ ተፃዊቱ። መንግስቲ ኢህአደግ ርክብ ምስ ኤርትራ ብምባል ዝተኸተሎ ኣካይዳ ንውድቀቱ ዓብ ተራ ነይርዎ። ኣብዚ ሕጂ እዋን ምስ ኤርትራ ዘለና ርክብ ሕቶ ሃገራዊ ድሕነት ጥራይ ዘይኮነ ብዛዕባ ወደብ ንልዕል ስለ ዘለናን ብመንፅር ታሪክ እውን ሕቶ ኤርትራ ንምልሰሉ መንገዲ ምስ ህልውናና ዝተሓሓዘ ብምዃኑ ኣብ ግምት ምእታው ግቡእ እዩ ዝብል እምነት ኣለኒ።
2: ከአጠቃላይ ህልውናችን ጋር ተያያዥነት ያለው መሆኑን አሱ ማድረግ ተገቢ ነው የሚል እምነት አለኝ። ሰው ታሪካችን ውስጥ የኤርትራን ጥያቄ ሀንድል የምናደርግበት መንገድ ምን ያክል ትልቅ ኢምፓክት እንደነበረው አሁንም አሁን ባለንበት ሁኔታ
0: ኣብ ታሪክና ንጉዳይ ኤርትራ እንገብሮ ኣተሓሕዛ ክሳብ ክንደይ ፅልዋ ከም ዝነበሮ ሎሚ እውን ኣብዚ ዘለናዮ እዋን ኣብ ቅድሜና ናይ ሃገራዊ ድሕነት ሓደጋ ኣንፀላልዩ ኣሎ።
2: ቀጥታ ፊታችን ላይ የሚጋርጠው የደህንነት አደጋ አለ።
0: እዚ ዝዛረብ ዘሎ ኣገልጋሊ ስርዓት ብልፅግና ዝኾነ ዘይተቐብረ ሬሳ ንሱን መሰልትን ክፈልጥዎ ዘለዎም ህዝቢ ኤርትራ ሕትኡ ብስርዓታት ኢትዮጵያ ክምለሰሉ ተፀቢዩን ሓቲቱን ኣይፈልጥን። ንሕትኡ ባዕሉ ኣብ 1991 መሊስዎ እዩ። ኣብዚ ሕጂ እዋን ድማ ንስርዓት ኢትዮጵያ ዝኾነ ዝሓተቶ ይኹን ዝሓቶ ሕቶ የብሉን። ሰዓቱን ዘጓዕብዑን ዘለዉ ንሳቶም እምበር ህዝቢ ኤርትራ ኣይኮነን ብኣቶም ዝምለስ ሕቶ ኣይነበሮን የብሉን እውን።
3: ኣዶሊስ ሰምታችሁ ይመስል ኣዶሊስ ይባል ኤርትራ ውስጥ ያለ ጫፍ ላይ ያለ አለ። እሱንም እንደ ኦፕሽን ማየት ይቻላል።
0: ኣዶሊስ ኣብ ወሽመጥ ኤርትራ ዘላ ከም ሓንቲ ኣማራፂት ክትርአ ይከኣል። ምፅዋዕ ዓሰብ ከም ኣማራፂታት ክርአ ይከኣል። ንሕና ናይ ግድን ብዓሰብ ብምፅዋዕ ዝብል መርገፂ የብልናን። ንሕና ንደልዮ መተንፈሲ ኣፍ ደገ ጥራይ። መራሒ ጎረቤትና ምስላ ትግርኛ ፅቡቅ ተማሂሩ ስለ ዘሎ ነዚ ዝሓልሞ ዘሎ ብምስላ ወለድና ምርዳእ ኣይሓይሽ ብላዕ ከይበልዎ ፅቡሕሎ ይበለ ይብሉ ቦታትና። መን ምስ ቀረበሎም ዳኣዮም ፅቡሕልና ዝብሉ ዘለዉ በዝዶ በቲ ሒሸና እናበሉ መሬትን ባሕርን ከማርፁ ኣብ ውሽጥና ኣትዮም ኣዶሊስ ባፅዕዶ ዓሰብ ምባል ከ በየን ዘፅረይዎ ድፍረት እዩ። ኣብተ ናብ ኤርትራ ዝፀንሐለን 30 ዓመታት ገና ብግቡእ ዘይተገልፀን ህዝቢ ኢትዮጵያ ዘይፈልጦን ተዓፊኑ ዝነብር ዘሎ ብማይታ ሽሓት ዝሃለቐ ሰራዊትን ዋጋ ሚልዮናት ዶላራት ዝዓነወ ንብረትን ድሮ ተረሲዑ ብዛዕባ ፅቡቅ ጌርካ ምዝኽኻር ኣገዳሲ እዩ።
4: ኣራዋርያቱ ኣይቻለው ንራብ ዋጥማት ተፈራረቀብኝ። አሁን የሞት እድል ነው የምጠብቀው።
5: በራብ እዚህ ተሰቃየን። ከደቀ ማሪ እስከዚህ በእግር ተጉዘን 9 ቀን ጉዞ።
0: እቲ ዘገርም ዓሰብ ናትና ኢሎም ይፍክሩ ፅንሕ ኢሎም ከዓ ግድን ብዓሰብ ኣይበልናን ይብሉ። ኩሉ ዋንነቶም ኣይነበረን ኣይኮነን ኣይክኸውንን እውን እዩ። ከምቲ ያ ብሓጎታቶምን ኣቦታቶምን ባሕሪ እናበሉ ብልማኖ ዝሓለፉ ናይዚኦም ዕድል እውን ካብ ናቶም ዝፍለ ኣይኮነን።
3: አሁን ባለው ስሜት ልናርቀው እንችላለን። እንግዲህ እምነታችን ትግራይ የሚናገረው አፋር የሚናገረው ምናምን ህዝቡ እንደምታውቁት ያው አንድ ህዝብ ነው። ምግባችን እንጀራ በወጥ ነው። ዘፈናችን ሁሉ ነገር አንድ ነው።
0: በዚህ ሕጂ ዘሎ ስምዒታት ክንረሓሓቆ ንኽእል ኢና። ትግራዋይ ዝዛረቦ ዓፈር ዝዛረቦ ሓደ እዩ። ሓደ ህዝቢ እዩ። ምግብና እንጌራ ኣብ ፀብሒ እዩ። ደርፍታትና ሓደ እዩ። ኩሉ ነገር ሓደ እዩ።
3: በቀላሉ መመለስ ይቻላል። እዩ
0: እዚ ዝጥቀስ ዘሎ ዕሸላዊ ኣብነታትን መግለፂታትን እዩ። መንነት ሓደ ህዝብን ሃገርን ብፀብሕን ጣይታን ብደርፍን ሳዕስዒትን ክትገልፅን ክትተኣሳስርን ምፍታም ድማ ድንቁርና እዩ። ህዝቢ ኤርትራ ብስነ ልቦና ዝተጠምረ ኤርትራዊ መንነት

0: ብሪ ታሪክ ሕጊ ኣለዎ። ኩሉ ኤርትራዊ ድማ ብመንነቱን ንስለ ባንዴርኡ ብዝኸፍሉ ዋጋን ጅግንነትን ይደለ። ብሃገሩ ምካሕ ሓድነቱ ኣብ ዋጋ ዕዳጋ ዘየእቱ ብሕጊ ስነ ምግባርን ባህልን እንዳባትም ኣዚዙ ሃይማኖታቱ ኣኽቢሩ ተሓቋቂፉን ብሓባር ተኸባቢሩን ዝነብር ንመሰሉ ኣብ ዋጋ ዕዳጋ ዘየእቱ ህዝቢ እዩ። ስርዓት ብልፅግና ግን ንኢትዮጵያ ከም ሓንቲ ኣካል እኳ ክወሃድ ኣይከኣለን። ብቐቢላ ብሄር ወገን ቋንቋ ዝኸፋፍል ወራር ዓመፅ ክሕደት ጭካነ ዝሕላገሱ ስርዓት እዩ። ብጥዑም ዘረባን ምህዞን ድማ ንባህሊ ቋንቋ ሕግን ስነ ልቦናን ህዝብታት ክትሓናፍፅ ዝከኣል ኣይኮነን።
1: እዚ ሕጂ እውን እኮ ነጊርና ዮም ነርና ኢና ኣዴታትኩም ጎፈሬ ስንተራ ኣዴታትና ሸሊል ዝቑነና ንስኻትኩም ጎንደር ጎጃም ሽዋ ዝዓድኹም ፃናት ዝቐላይኩም ኣባይ ፀሊም ዝርባኹም እንተ ንሕና መረምላሽ ዝዓድና ጋሽ ባርካ ዓንሰባት ፃዕዳ ዝረባና ቀይሕ ባሕሪ ዝሕላገትና ደቂ ኤረይ ደቂ ስመራ ፃዕዳ ኢና ንስኻትኩም ዓድኹም ኣለኩም ንሕና ዓድና ኣለና ኣይትቀንዘው ይትሰንዘው ኢልና ዮም ነርና ኮ ኢና ይብል ኣለኹ።
2: ሁለተኛው ደሞ የመሬት ልውውጥ ነው። ይህ ዓለም ኣቀፍ ልምምድ ነው።
0: እቲ ካልእ ድማ ናይ መሬት ምልዋጥ እዩ። እዚ ዓለም ለኻዊ እዩ። ኣብ ዓለም ዘሎ ተመክሮ እዩ። እንካን ሃባን እዩ።
2: ዓለም ላይ ያለ ኤክስፒሪየንስ ነው። ጊቨንቴክ ኣለ ዓለም ላይ።
3: አጉል ህልም ነው። ይሄ አጉል ህልም ነው። ሀገራት መሬት ሲፈልጉ ለመሬት ሲጋደሉ ነው እንጂ መሬት ጥንትና አላስካና ምናምን ተሸጠዋል።
0: አጉል ሕልም እዩ። ቀደም በዓል ኣላስካ ተሸጠን እየን። ኣብቲ ዘመንቲ ሕጂ ኣብቲ ዘመንቲ የለናን። ሃገራት መሬት ደልዮም ክቃተሉን መሬትና ሃቡና ክብሉ እንዳኣ እምበር መሬትንኩም ዝብል መንግስቲ ክመፅ እዩ ዝብል እምነት የብለይን። እዚ ድማ ካብ ሰማይ ዝረሓቐ ተራ ሕልሚ እዩ። ተስፋ ግበሩ ናይ ሃገር ሽግር ከም ሓደ ኣማራፂ ጌርካ ምቕራብ ነቲ ሽግር ኣትሒትካ ምርኣዩ።
3: ተስፋ ኣድርጎ ለብሔራዊ ችግር እንዳ እንደ ኣማራጭ ኣድርጎ ማውራት ኣጠቃላይ ችግሩን በጣም በወረደ ደረጃ መመልከት ማለት እዩ።
0: መራሒ ብልፅግና ኣፍ ደገ ባሕሪ ንምውናን ዘንቀዶ ተኽታኺ መደረታት ካብ ደቂቕ ናብ ደቂቕ ዝቀያየር እዩ።
2: እኔ አሁን አቅም የለኝም፣ ልጆቼ ይሰሩታል።
0: ኣነ ሕጂ ዓቕሚ የብለይን፣ ደቀይ ትግብርዎ። ሕጂ ቀይሕ ባሕሪ ትንክፍ ወይለኻ ኣነ ዓቕሚ የብለይን፣ ደቀ የምፅዎ። ሕጂ ኣይከኣልን ማለት ፅባሕ ኣይከኣልን ማለት ኣይኮነን።
2: አሁን ኣይቻልም ማለት ነገ ኣይቻልም ማለት ኣደለም።
0: እዚ ኣያታ ናይ መወዳእታ መልእኽቲ። ቀድሚ ሕጂ ዝሓለፉ ስርዓታት ኢትዮጵያ ብሓይሊ ፈቲኖም ኣይከኣሉን፣ ስዕረቶም ግን ኣይተቐበሉን ኣይኣመኑን። እቲ ዝፈሸለሉ ሕልሚ ሓይሊ ኣብ ዝረኽብሉ እዋን ይተዓወቱ ኣይተዓወቱ ክፍትኑ ምዃኖም እዩ ዝነግረና ዘሎ።
4: ከጠላቱ ጋር የሚደባለቅ የጠላት አንገት
0: ኩሎም ዝሓለፉን ዘለውን ስርዓታት ኢትዮጵያ መፍትሒ ውሽጣዊ ሽግራቶም ንኤርትራ ገንሸል ምግባር እዩ። ባሕሪ ድማ እታ ንኩሉ ኢትዮጵያዊ ክትጠብረላ ትኽእል እያ ዝብልዋ መረሳሰኒትን መላዓዓሊትን ውሽጣዊት ስምዒት ኢትዮጵያውያን እያ ኢሎም ይኣምኑ። ነፍሲ ወከፍ መራሒ ሰንከልከል ኣብዘት ዝበለሉ ባሕሪ እትብል መጣልዒት ካርታ ካብ ማሕፍሉ ይምዝዝ። ንገለ ካብቲ ሕሉፍ ጭሮሕታት ስርዓታት ኢትዮጵያ ንምዝኽኻር ስርዓት ንጉስ ሃይለ ስላሴ ቀይ ባህር የኛ ነው፣ ቀይሕ ባሕርናትና እዩ። ስርዓት ደርግ ቀይ ባህራችን በደማችን፣ ቀይሕ ባሕርና ብደምና። ኤርትራ ኣትሸጥም ኣትለወጥም፣ ኤርትራ ኣይትሽየጥ ኣይትልወጥ ዝብል ይርከብዎም።
5: ሕጂ ዝፅውፅዋ እዚ እዩ ዝድገም ዘሎ። እቲ ሕጂ ምልከተና እዩ ዝበሃል ዘለውን ሓደ ኣብ ዝሓለፈ 100 ዓመታት ኣብ ናይ ኢትዮጵያ ታሪክ እንተርእናዮ ኢትዮጵያ ኦክስጅን ክሓፅራ ከሎ ከም ሃገር ባሕሪ ምፅያ ኦክስጅን ትወስድ።
0: እዚ ሕጂ ኣብ ኢትዮጵያ ዘሎ ካብ ውድቀት ቀዳሞት ኣያታቱ ዘይምሃር ዝደንቆረ ስርዓት እዩ። ኣብሓጎታቱን ኣቦታቱን ዝላደይሉን ዝቐበፅዎን ባሕሪ ክብሉ እናተሰሓጉ ከይተዓወቱ ናብ ናይ ሓዋሩ ዓለሞም ዝተፋነውሉ ዛዕባልዒሉ ነታ ብብሄራትን ሃይማኖታትን ተተፋኒና ብክልላት ተመቓቂላ ብፈትሊ ተላጊባ ብኩናትን ደርቅን ህዝባ እናበልዐት ሎሚ ዶ ፅባሕ ትበናጠስ እናተባህለት ብክንደይ ክንክን ትኸይድ ዘላ ዝተመናንህት ኢትዮጵያ ንምድሓንን ዕድመ ስልጣኑ ንምንዋሕን ቀይሕ ባሕሪ ኣፍ ደገ ባሕሪ ዝብል ኣጀንዳ በጊሱ በቲ ስሱዕን ገባትን ባህርያቱ ኸስፋሕፍሕን ንዞባና ናብ ዓዶ ኩናት ንምቕያሩ ንህዝቢ ኢትዮጵያ ናብቲ ቅድሚ ሕጂ ዝሃለቐሉ ናይ 30 ዓመታት ኩናት ንምሽማሙ ብስም ባሕሪ ኣይተሓዙን ይብል ኣሎ። እቶም ዓበይቲ ኣባጊዕ ድማ 10 ዕየት ተኸቲሎም ብናይ ሓሶት ትርኻታትን መግለፂታትን ህዝቦም ኣብ ምድንጋር ተጸሚዶም

0: ሆ ክብሉ ንዕዘብን ንሰምዐን ኣለና። ሓደ ኣባል ሓይልታት ምክልኻል ኤርትራ ንህልው ኩነታት እዛ ብብልፅግና እትመሓዘዝ ዘለና ናይ ዘመንና ኢትዮጵያ ከም ብዘይምኽደና መቕሎ ዝቕሎ ዘሎን ጣጢዕ ክብል መሲልዋ። እስከ ንገለ ካብቲ ኣብዚ እዋን ብልሂቃን ኢትዮጵያ ዝቐርብ ዘሎ ፅውፅዋይ ሓደ ብሓደ ንርአ።
1: ኢትዮጵያ ከጥንቲ ዘመን ጀምሮ የቀይ ባህር የባህር መስመር ተጠቃሚ እንደነበረች በርካታ መረጃዎች ያመላክታሉ። ከዚህ አለፍ ሲልም
0: ኢትዮጵያ ካብ ጥንቲ ጀሚራ ተጠቃሚት መስመር ቀይሕ ባህር ከም ዝነበረት ዝሕብር መረዳእታታት ኣሎ። ብተወሳኺ ካብ ጥንቲ ምንቅስቃስ መራኽብ ንግዲ ኢትዮጵያ ኣብ ቀይሕ ባሕሪ ጣይ ዝተሓፅረ ይነበረን። ብፍላይ ህዝቢ ደቡብ ኢትዮጵያ ብህንዳዊ ውቅያኖስ ብመስመር ብመራኽብ ይነግዱ ከም ዝነበሩ ታሪክ ነግረና። ሪቻርድ ፓንከርስት ዝተፈላለዩ ፀሓፍቲ ታሪክ ብምጥቃስ ከም ዝገለጾ ህዝቢ ኢትዮጵያ ብኪስማዮ፣ በርበራ፣ ሞቃዲሾ ጥሪት ቡን ስናሓርማዝን ከርበን ንዕዳጋ የቕርቡ ከም ዝነበሩ፣ ኢትዮጵያ ካብ ቀይሕ ባሕሪ ክሳብ ህንዳዊ ውቅያኖስ ከባቢ 250 ዝኣኸላ መራኽቡ ግእን ንግድን ከም ዝነበረኣ ይነግር።
1: ኢትዮጵያ ከቀይ ባህር እስከ ህንድ ውቅያኖስ ድረስ እስከ 250 የሚጠጉ የጦር መርከቦችና የንግድ መርከቦችን ታንቀሳቅስ እንደነበር ይነገራል።
2: ትናንት 34 ዓመት በፊት እኮ ኢትዮጵያ ውሃ በር ከ2000 ኪሎ ሜትር በላይ የነበራት ሀገር እኮ ናት።
0: ቅድሚ 34 ዓመት ኢትዮጵያ 2000 ኪሎ ሜትር ኣፍ ደገ ባሕሪ ዝነበራ ሃገር እኮ እያ። ኣብ ልብልኻዊ ሕጊ እውን ይሕግዘና እዩ። ዝኾነ ጎረቤት ጎረሮና ሓኒቑ ኣይሕልፍን እየ ክብለና መሰል የብሉን።
3: ኢትዮጵያ ዝነበራ 1000 ዘመናት ካኣክሱም ስልጣኔ ጀምሮ
0: ኢትዮጵያ ካብ ስልጣኔ ኣኽሱም ቅድሚ 4000 ዘመናት ጀሚሩ ሓያል ሓይሊ ባሕሪ ዝነበራ ምስ መራሕቲ ስልጣኔታት ህንድን ንግስነት ሮማን እናተሓጋገዘት ብዙሕ ዝሰርሐት ወናኒት ብዙሓት ወደባት ዝነበረት ሃገር እያ።
4: ህንድ ውቅያኖስን ኣትላንቲክን ኣልፈን ምንታወቅ የገዛን ያስተዳድርን
0: ህንዳውን ኣትላንቲካውን ውቅያኖሳት ሓሊፍና ዝገዛእና ዘመሓደርና ንሓንቲ መርከብ መሰጋገሪ መውፂ ምስኣና ሞራላዊ ውድቀት እዩ።
5: 60 ኪሎ ሜትር ላይ ኣፋፉ ላይ ተቀምጣ የኔ ነበር በሚል ትዝታዊ
0: ኣብ 60 ኪሎ ሜትር ጫፍ ተቐሚጥና ናትናይ ነይሩ ብዝብል ብዝኽሪ ንትማሊ እናናፈቕና ክንነብር ተወሲኑልና ነይሩ። ቀይሕ ባሕሪ ካብ ዕዳ ናብ ሃብቲ ክቕየር ኣለዎ፣
5: መሸጋገር ኣለበት ማለት
6: እዩ። ብ60 ኪሎ ሜትር ርቀት ላይ ወይም ብ40 ኪሎ ሜትር ርቀት ላይ ከቀይ ባህር
0: ካብ ቀይሕ ባሕሪ 64 ኪሎ ሜትር ርሒቕና ኣብ ዓለም ከይነግድን ሃብቲ ባሕሪ ከም ዘይንጥቀምን ገይሮምን ኣለዉ
6: ኣድርገውናል።
7: እኔ የህግ ምሁር ኣለለዉ ግን ብዓለም ላይ ያለ ከማያቸው
0: ናይ ሕጊ ምሁር ኣይኮንኩን እንትኾነ ኣብ ዓለም ከም ዝርእዮ ኡጋንዳ ኣፍ ደገ ባሕሪ የብሎምን። ብኸመዮም ኣፍ ደገ ባሕሪ ዝጥቀሙ? ምስ ታንዛንያን ኬንያን ብምስምማዕ እዮም ዝጥቀሙ። ኣነ ክድምድምንካ ዝደሊ ሱሳድዩ 10 ኪሎ ሜትር ርሓቕ መሬትካ ኣይኮነን ባሕሪ ይኹን ወደብናትካ ኣይኮነን። ንዘይናትካ ብግዲ ክወስዶ እየ እንተኢልካ ሓያል እንተኾንካ ክትወስዶ ትኽእል ኢኻ።
5: ባህሩ ያ ወደቡ ያንተ ኣይደለም። ያንተ ያልሆነውን ብግዲ ወስዳለሁ ካልክ ሓይለኛ ከሆንክ መውሰድ ትችላለ።
8: ኃይሉ የተቋቋመው እንግዲህ በ1948 ዓ ም ነው። ቅድም እንዳልኩ እንግዲህ ከራስ ካሳል እስከ ራስ ዱሜራ ያለውን
0: ሓይሊ ባሕሪ ዝተመስረተሉ ብ1948 ዓ ም ብግእዝ ማለት ብ1955 እዩ። ካብ ራስ ቄሳር ክሳብ ራስ ዱሜራ ከባቢ 2000 ኪሎ ሜትር ብመርከብ ይሕሎ ነይሩ። እዚ እዩ ተሓቂ። ኣቢሲንያ ብዘይካቲ ካብ 3ልሳይ ክሳብ 7ዓይ ክፍለ ዘመን ድሕሪ ልደተ ክርስቶስ ኣብ መንጎ ስልጣኔታት ኣድሉስን ንግስነት ኣኽሱምን ዝነበረ ቁጠባዊ ባህላውን ንግዳውን ምትእስሳርን ንጥንታዊት ወደብ ኣድሉስ ከም ኣፍ ደገ ባሕሪ ምጥቃምን ከምኡ እውን ብጉልባብ ፌደሬሽን ካብ 1952 ክሳብ 1991 ን30 ዓመታት ጥራይ እንተዘይኮይኑ ኣብ ታሪክ ኣቢሲንያ ባሕርን ኣፍ ደገ ባሕርን ብኢትዮጵያውያን ተወኒኑ ኣይፈልጥን። ቅድሚ ኣሽሓት ዓመታት ብዘመነ ኣኽሱም ወነንቲ ሓያል ሓይሊ ባሕርን መራኽብ ንግድን ኔርና ዝብል ትረኻ ጭብጥታትን መርትዖታትን የብሉን። ካብ ፅውፅዋይ ዝሓልፉን ኣይኮነን። ኩሎም መሳፍንትን ሃፀያትን ኣቢሲንያ ተጠቃምነት ኣፍ ደገ ባሕሪ ንኽረኽቡ ንህንዳዊ ውቅያኖስን ቀይሕ ባሕርን ዝቈጻጸሩን ዝነበሩ ኤሮጳውያን ብፍላይ ድማ እንግሊዝን ፈረንሳን ጣልያንን ኣብ ምልማን ከም ዝነበሩ ሰነዳት ታሪክ ይሕብሩ።
9: ኣፄ ዮሐንስ እንዳሰቡት ሳይሆን ቀርቶ ጣልያኖች ተስፋፉበትና ባሕረ ነጋሽ የተባለው

0: ቀይ ባህርና ዳርቻው
1: ሐጼ ዮሐንስ ከም ዘሐሰቡ ወኸይሰለጦም ኢጣሊያዋን ብምስፍሕፍሖም ባሕሪ ነጋሽ ዝበሃል ቀይሕ ባሕርን ገማግሙን ክሳብ ሃፄ ሃይለ ስላሴ ዘመነ መንግስቲ ኣብ ትሕቲ ባዕዳውያን እዩ ዝመሓዳዝ ዝነበረ። በዞም ልሂቃን ንሰምዖ ዘለና ታሪኽን ሓተታን ዘስደምም እዩ። ነቲ ታሪኽ እውን ብንጹር ኣይፈልጥዎን ክፈልጥዎ እውን ኣይደልዩን እዮም። ቡን በዕላት ድበስ ከም ዝበሃል ንሕልሞምን ምኞቶምን ነቲ በዕሎም ዝሃነፅዎ ሓሶትን ፅውፅዋይን ከም ሓቂ ተቐቢሎም ኣብ ኣእምሮኦም ኣስሪፆም ነብሶም እናተዓሻሸው እዮም ዝነብሩ። ሓቀኛ ታሪኽን ዝጭበጥ መርትዖታትን ስለ ዘይብሎም ንሓድሕዱ ዝገራጮ መብርህታት ሂቡ። ታሪኽ ዝሃበናን ብተፈጥሮ ዝረኸብናዮን ባሕሪ ነጋሽ ዝበሃል ቀይሕ ባሕሪ ኣብ ግዜ ሮማውያንን ግሪኽን ሓያል ሓይሊ ባሕሪ ነይሩና። ንህንዳውን ኣትላንቲካውን ውቅያኖስ ሓሊፍና ዘመሓደርና ክሳብ 60 ኪሎ ሜትር ሓንፂፆም ካብ ባሕሪ ፈልዮምና ይብሉ ኣለዉ። እንተኾነ ብተፈጥሮ ይኹን ብታሪኽ ዝተዓደሎም ባሕሪ ኣይነበሮምን የብሎምን እውን። ንድሕሪት ተመሊስና ታሪኽ ምስ ንደስስ ነዚ ዝበሃል ዘሎ ሃለውለው ዘነፅር ሓቀኛ መልሲ ንረክብ። ኣብ መወዳእታ 7ይ ክፍለ ዘመን ምስ ምእታዊ ፐርሻውያንን ዓራብን ናብ ቀይሕ ባሕርን ምቁፅፃር ደሴታት ዳህላክን እቲ ኣብ ገማግም ቀይሕ ባሕርን ማእከላይ ከበሳን ዓንቢቡ ዝነበረ ስልጣኔታትን ንግስነታትን ኣዱሊስን ኣኽሱምን ዘብቃዓሉ መድረኽ እዩ። ንግስነት ኣኽሱም እውን እንተኾነ ድሕሪ ውድቀቱ ብፐርሻውያንን ዓራብን ተደፊኡ ሓንሳብ ንደቡብ ምሳን ቆልቆለ ዳግማይ ናብ ገማግም ቀይሕ ባሕሪ ኣይተመልሰን። ካብ ውድቀት ኣኽሱም ኣብ 8ይ ክፍለ ዘመን ክሳብ መወዳእታ መበል 13 ክፍለ ዘመን ድማ ምዕራባዊ ቆላታት ገለ ክፋል ማእከላይ ከበሳን ምብራቃዊ ቆላታትን ናይ ሕጂ ኤርትራ ኣብ ትሕቲ ምምሕዳር ንግስነት ቤጃዩ ዝነበረ። ካብ መበል 16 ክፍለ ዘመን ገማግም ቀይሕ ባሕሪ ኣብ ትሕቲ ግዛኣት ኢምፐራጦርያ ኦቶማን ቱርኪ፣ ምዕራባዊ ቆላታት ናይ ሕጂ ኤርትራ ድማ ኣብ ትሕቲ ንግስነት ፉንጂ ከም ዝነበረ ታሪክ ይሕብር። እዞም ብተፈጥሮ ይኹን ብታሪኽ ባሕሪ ነይሩና ዝብሉ ዘለዉ ኣባላት ስርዓት ብልፅግና ብድብድቡ ነይሩና እንተዘይኮይኑ ግዜን ቦታን ብንጹር ኣይገልጹን። ከም ኣገላልጾም ቀይሕ ባሕሪ ባሕሪ ነጋሽ ዝበሃል እንተ ደኣ ነይሩ ነቲ ካብ ጥንቲ ባሕሪ ነይሩና ዝብልዎ ፅውፅዋይ ብቓላቶም የፍሽሉ ኣለዉ። ባሕሪ ነጋሽ ማለት ምድሪ ባሕሪ ናይ ሕጂ ኤርትራ ስለ ዝኾነ ታሪክ ከም ዝሕብሮ ቀይሕ ባሕሪ ባሕሪ ኤርትራ ጸኒሑ ድማ ቀይሕ ባሕሪ ማሮሶ ከም ዝበሃል ደኣ እምበር ካልእ መፀውዒ ይነበሮን። ነቲ መጥመሪ ዘይብሉ መግለፂሳቶም ዝምልከት ክሕተት ዘለዎ ግን ካብ ጥንቲ ክንድቲ ዝተተንተነ ካብትን ሓይልን መዓዝ ዘመን እዩ ነይርዎም? ኢትዮጵያ ትበሃል ዱባታት ዝተነፀረ ሃገር ነይራ ድያ? ካብ መዓዝ ዘመን እዩ ኢትዮጵያ ዝብል ስያመ ዝተዋህባ? እዚ ኩሉ ሃብትን ሓይልን ነይርዋ እትብሉና ዘለኹም ሃገር ዘመሓደረ ዝገዝአ ንጉስ መስፍን ወይ ሃፀይ መን ይበሃል? ነዘን ኩለን ዝተጠቕሳ ብዙሕ መራኽብ ውግእን ንግድን ዝመርሕን ዝኣልን ዝነበረ መን እዩ? ኣስማተን መራኽብ መነ መን ይበሃላ? ኣበይ ከኣተዋ? እዚ መልሲ ዝርከብ ኣይኮነን። ሓቀኛ ታሪኽ ኢትዮጵያውያን ንቀይሕ ባሕሪ ዝረገጽዎን ብሓይሊ ዝወነንዎን ድሕሪ ጎበጣ ኤርትራ 1952 ብመልክዕ ፌደሬሽን እዩ። ንዝተወሰነ ዓመታት ንቀይሕ ባሕሪ ተቆጻጺሮም ከም ዝነበሩ ናይ ቀረባ ታሪኽ እዩ። እቲ ነይሩና እናተባህለ ዝንየትሉ ሓይሊ ባሕሪ ኢትዮጵያ ድማ ብድገፍ ሓያላን ሃገራት ብ1955-56 ተመስሪቱ ክሳብ ዕለተ ውድቀቱ 30 ዝኣኽላ መራኽብ ውግእ ከም ዝነበርኦ ንሳተን ድማ ኣብ ስርሒት ፈንቅል ከም ዝዓነዋ ሓይሊ ባሕሪ ኢትዮጵያ ድማ ኣብ 34 ዕድሚኡ ብ1990 ከም ዘኽተመ ይፍለጥ። እቶም ብበርበራ ኪስማዮ ሞቓዲሾ ይነግዱ ነይሮም ዝተባህሉ ህዝቢ ደቡብ ኢትዮጵያ ኣብ ዝነግድሉ ዝነበረ እዋን ዘን ዝተጠቐሳ ወደባት ናይ መን ነበራ? ስለምንታይ ከ እቲ ንግዲ ተቋሪፁ? እተን ወደባት ንመን ተገዲፈን ወይ ብመን ተመንጢለን? ሕጂ እውን እቲ ሕቶታት መልሲ ዝርከቦ ኣይኮነን። ነተን ናትናየን ነይረን ንጥቀመለን ነርና ንመሓድረን ነርና ዝተባህላ ሃገራትን ወደባትን ስለምንታይ ሕጂ ናብአን ዘየተኮሩ ወይ ናትናየ ንብፃሓናያን ዘይበሉ? ኣብቲ ቀይሕ ባሕርን ወደባት ኤርትራን ብሓይሊ ኣብ ዝገዝእሉ ዝነበሩ ዓመታት ኣብቲ ሃገር ዝሰርኣይ ቁጠባዊ ዕብየትን ምዕባለን ኣይነበረን።

0: ደቡባት ኤርትራ ንመዓላ ኩናት ዝውዕል ዝነበረ ህዝቢ ኢትዮጵያ እውን እንተኾነ ካብ ወደባትን ባሕርን ኤርትራ ዝረኸቦ ፋይዳ ኣይነበሮን ሙሉእ ዕድሚኡ ካብ ተመፅዋትነትን ልማኖን ኣይተገላገለን።
1: ኣሰብ ጠላቶቻችን የጦር ሰፈር፣ የጦር መርከብ ማረፍያ፣ የአውሮፕላን መጥመንጠቂያ ልትሆን ትችላለች።
0: ዓሰብ ናይ ጸላእትና መዓስከር መዕረፊ መራኽ ምውግእ መብረሪ ነፈርቲ ክትከውን ትኽእል እያ። ናይ ጊዜ ሕቶ ይኹን እምበር እስትራቴጂያዊ ዝኾነ ኣፍ ደገ ባሕርን ከባቢኡን ንመስተየ ኣግማል ክኸውን ዘፍቅድ ዓሻግን የለን።
2: ቀጥታ ማንገናኛቸው ኣገሮች ጠላት ነው ምንላቸው ኣገሮችን ጎረቤቶቻችን ሊያመጡብን
0: ንሕና ዘይንቈጻጸሮ መሬት ምስ ካልኦት ኣህጉር ዝረኽብ ብታሪክ ጸላእትና ንብሎም ንዓና ከይፍቀዱ ብቐጥታ 60 ኪሎ ሜትር ኣብ ከባቢና ክሰፍሩ ዝገብር መስርሕ ኢናኣቲና። ሰበ ስልጣንን ልሂቃንን ብልጽግና ኩሉ መጎትኦም ተጠቃምነት ኣፍ ደገ ባሕሪ ዘይኮነስ ኣብ ሕጊ ዘይተመርኮሰ ናይ ምስፍሕፋሕ ሕልሚዮም ዘንጸባርቑ ዘለዉ ብታሪክ ይብጻሓና ይክብሉ ጸኒሖም ካልኦት እንተተቈጻጺሮምሞ ከስጋኣና ስለ ዝኾነ ክንቈጻጸሩ ኣለናዮም ዝብሉ ዘለዉ ኸኣ ኤርትራ ከም ተኸታሊት ናጻ ፖለቲካዊ መስመር ኣብ መሬታን ባሕራን ንረብሓ ህዝባን ልኡላውነታት ዝኽብርን ክሳብ ዝኾነ ምስዝኾነት ሃገር ትቕረብ ትርሓቕ ኣብ ዝመረጸቶ ግዜን ቦታን ኣብ ዶብ ይኹን ኣብ ማእከል ብማዕርነታዊ ሽርክነት ክትሰርሕ ኣብ መሬታን ልኡላውነታን ድማ ናይ ዝኾነ ወገን ባርኾትን ፍቓድን ኣየድልያን። ብፍላይ ድማ ናይዞም ቀደምቲ ስርዓታት ኢትዮጵያን መሻርክቶምን ዝኣመሰሉ ወገናት ብዝመረጸቶ ምስደለየቶ ወገን ክትሰርሕን ክትሻርኽን ሙሉእ ናጽነት ኣለዋ።
3: ኤርትራ ኢዝ ኖት ፎር ሴይል Eritrea is not for sale, not for Iran, not for Israel, not for the United States, for nobody.
4: አሁን ብርዳታ ሰጪ ኃይሎች የሚጠመዘዝ ፖሊሲ ያለን ሀገር ኮነ ነው።
0: በለገስቲ ብረድኤት ዝወር ፖሊሲ ዘለን ሀገር ኮይና ቀለተ ጽበ ህዝብ ሒስካ እንደገና ናብ ኩናት
4: እርጥባን እየጠበቀ የሚኖር ህዝብ ይዘ እንደገና ሌላ ግጭት
0: ንታሪክ ብዝጥዕሞ መንገዲ ምጽሓፍን ምትርጓምን ከምዞም ጎረባብትና ገይሩ ዝመልኮ ሰብ የለን። ፕሮፌሰርነትን ዶክተርነትን ታሪክ ንምጥምዛዝን ንምስናዕን እዮም ዝመሃርዎ። ክንዲፍረ ኣድሪ ሕንከት ዘይብሎም ንጽባሕ ዘይሓስቡ ንሎሚ ጥራይ ዝነብሩ እሞ ኸዓ ምሁራት ኢና ዝብሉ ብዘይ ገደብ ክህብትቱ ናይ ብሓቂ ዘተሓሳስብ እዩ። ሕጂ እውን ትጽውጽዋ ይቕጽል።
5: ቀይ ባህር ማለት ቀይ ባህር ኣሉት እጂ ስያሜው ራሱ ባህረ ነጃሽ ነው የሚባለው።
0: ቀይሕ ባሕሪ ማለት እቲ ስሙ ንባዕሉ ባሕሪ ነጋሽ እዩ ዝበሃል፣ ብጥንቲ ዝፍለጠሉ። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ። ኣኽሱም ድማ ካብቶም ኣብቲ ከባቢ ዝነበሩ ሰለስተ ሓያላን ሓንቲ እያ ዝነበረት
6: ነገራቶች ኣንዷ ነበረች ኣኽሱም።
0: ኣብዚ ድማ ማይ ዘይጣዓመየ ታሪክ እንሆ። ቀይሕ ባሕሪ ባሕሪ ነጋሽ እዩ ዝበሃል ዝነበረ ይብለና ኣሎ ፕሮፌሰር ኣደም ከማል። ባሕሪ ነጋሽ ድማ ኣብ ኣኽሱም ዝነበረ ስልጣነ ከም ዝኾነ ገሊጹ። ነዚ ዝንቡዕ መግለጺ ምሁር ኢትዮጵያዊ ምሁራዊ መልስና ቀይሕ ባሕሪ ማለት ባሕሪ ነጋሽ ማለት ኣይኮነን፣ ነጋሽ ወይ ድማ ባሕሪ ነጋሲ ማለት ኣብ ማሓዳሪ ወይ ገዛኢ ገለ ክፋል ከበሳታትን ክሳብ ባጽዒ ዝዝርጋሕ ዝነበረ ምድሪ ባሕሪ ናይ ሕጂ ኤርትራ ድኣ እምበር ናይ ኣኽሱም ስልጣነ ኣይነበረን ኣይኮነን።
7: የኣሁኑ ትውልድ ብቁጭት ይህንን ነገር የሚያነሳው ለካ ይህን ያህል ታሪክ የባህረ ልሃበሻ ብሎ ነው አረቦች የምጠሩት።
0: እዚ ሓድሽ ወለዶ ብነድሪ ዘልዕሎ ዘሎ ክንዲዚ ዝኣክል ታሪክ ባሕሪ ልሓበሽ ኢሎም እዮም ኣዕራብ ዝፅውዕዎ። ቀይሕ ባሕሪ ናትና ከም ዝኾነ ናይ ኢትዮጵያ ባሕሪ ከም ዝኾነ ብዙሓት ኣብ መጻሕፍቶም ቀይሕ ባሕሪ ኣይብልዎን እዮም ባሕረ ልሓበሽ ኢሎም እዮም ዝፅውዕዎ። ካብ ብምዕራብ ወይ ድማ ኣብ መንጎ ኣሜሪካን ኣፍሪቃን ዘሎ ውቅያኖስ ብጥንቲ ፖርቱጋላውያን፣ እስጳኛውያን፣ ግሪካውያን ዳህሰስቲ ካርታ ሰሪሖምሉ እዮም ኢትዮፒክ ኦሽን ኢሎም እዮም ጽውዕዎ ዝነበሩ። ነቲ ታሪኽ ካበይን ብኸመይን ከም ዝስንዕዎ ናይ ብሓቂ ዘገርም ነገር እዩ። ንቐይሕ ባሕሪ ባሕሪ ልነጋሽ ባሕሪ ልሓበሽ፣ ንኣትላንቲካዊ ውቅያኖስ ድማ ኢትዮፒክ ኦሽን ይበሃል ከም ዝነበረ ይንገረና ኣሎ በዞም ሰናዕቲ ታሪኽ።

ወሓይስት ቤነ ባሃል ኣባል ምቁፅፃር ናይዚ ፌስቲቫል ኣብዛ ኣዳራሽ ቁፅሪ ክልተ ከዓ ናይ ምርኢት መፅሓፍቲ እዩ ቀሪቡ ዘሎ። ብምሉእ ቀሪቡ ዘሎ መፅሓፍቲ ከዓ ከላለኩም ኣብዚ ቀሪቡ ዘሎ ናይ ትምህርቲ መፅሓፍቲ እዩ ብምሉእ ኣለኩም። ኣብዚ ብእንግሊሽ ኣሎ፣ ብትግርኛ ኩሉ ዓይነት መፅሓፍቲ ናይ ትምህርቲ ኣሎ። ናይ ናእሽቱ ህፃናት እውን ኣሎ፣ በዚ ናይ እንስሳታት ኣሎ። ዚ ኩሉ ዓይነት መፅሓፍቲ ብዘሎ ናይ ጀመርቲ ህፃናት ኣሎ። እዚ ብምሉእ ብቋንቋ እንግሊሽ እውን ኣለኩም። ኣብዚ መፅሓፍቲ ኩሉ ናይ ትምህርቲ መፅሓፍቲ እዩ። ኣብዚ እውን ኣሎ ናይ ጀመርቲ መፅሓፍቲ ብዙሕ መፅሓፍቲ እዩ ዘሎ። ኣብዚ ድማ ናይ ህፃናት መፅሓፍቲ ናይ ጥዕና ኣሎ። ብምሉእ ናይ ናእሽቱ ህፃናት እዩ። ናይ ናእሽቱ ህፃናት መፅሓፍቲ ኣሎ። ኣብዚ እዚ ብምሉእ ናይ ናእሽቱ ህፃናት መፅሓፍቲ እዩ፣ ብትግርኛን ብእንግሊሽን። ኣብዚ ከዓ ናይ ልቢ ወለድ መፅሓፍቲ ኣሎ ብትግርኛ። ኣብዚ እውን ኣሎ ናይ ታሪክ መፅሓፍቲ ብምሉእ። ኣብዚ ድማ ብምሉእ ታሪካዊ መፅሓፍቲ ኣሎ ብምሉእ ዕውት መፅሓፍቲ እዩ። ኣብዚ ኣለኩም ናይ ሰውራ ናይ ብምሉእ ኩሉ ናይ ቀደም መፅሓፍቲ ብዚ ቀሪቡ ኣሎ። ኩሉ እዚ ዘገልገለ መፅሓፍቲ ብምሉእ ካብዚ ክሳብ ዘሎ ብኩሉ ዓይነት ቋንቋ ማለት እዩ። ብእንግሊሽ ኣሎ፣ ብትግርኛ እውን ኣብዚ ኣለኩም። ኩሉ ናይ ታሪክ መፅሓፍቲ እዩ እዚ። እዚ ድማ ኣውገት ቤት መሸጣ መፅሓፍቲ እዩ። ኩሉ ዓይነት መፅሓፍቲ እዮም ቀሪቦም ዘለዉ። ብዚ ናይ ጥዕና ኣሎ። ኣብዚ ድማ ብዛዕባ ናይ ቆልዑትን ናይ ዓበይትን ዝገልፅ ናይ ስነ ምግባር ኣሎ።

ቫይብስ የለኩም ማለት እዩ። ኣብዚ ድማ ናይ ታሪክ ኣሎ ናይ ልብወለድ ኣለና ኣብዚ ኣሎ። ሓቀኛ ታሪክ ዝተመርኮሰ ናይ ደቂ ኣንስትዮ ዘማእኸለት መፅሓፍ ኣላ እዚኣ። ኣብዚኣ ከዓ ናይ ሕክምና ኣላ ብትርኢ ኣሎ ሸለልካ ቤት። ኣብዚ ድማ ናይ ዓበይቲ መምሃራን መፅሓፍቲ ኣሎ ባዮግራፊ ማለት እዩ ኣለኩም ኣብዚ ብምሉ መፅሓፍቲ ኣብዚ ኣለኩም ፊክሽን ሓቀኛ ዛንታታት መፅሓፍቲ ኣሎ ኣብዚ ልብወለድን ኣሎ ናይ ስነ ልቦና ኣሎ ኩሉ ኣለኩም ማለት እዩ።

ኣብዚ ድማ ናይ ሕክምና ናይ ቆሎት ናይ ትምህርትን መፅሓፍቲ ኣሎ። ኣብዚ ሎ ናይ ቆሎት ናይ ትምህርቲ ናይ ሕክምናታት ድማ

ኣብዚ ከዓ ልበወለድ ኮይኑ ኣብ ሓቀኛ ታሪክ ዝተመርኮሶ መፅሓፍቲ ኣለዎ። ብምሉ ሓቀኛ ታሪክ ዘለዎ መፅሓፍቲ እዩ። ኣብ ሓቀኛ ታሪክ ዝተመርኮሶ መፅሓፍቲ እዩ። ሓቢር ኩሉ እዚ ናይ ታሪክ መፅሓፍቲ እዩ። ኩሉ ሓቀኛ ዛንታ እዩ ማለት እዩ። ኣብዚ ከዓ ናይ ልበወለድ መፅሓፍቲ ኣለኩም። ዛግረ ትብል ከኣላትኩም ናይ ሰባ መፅሓፍ እዚኣ። ኣብዚ ድማ ናይ ፍልስፍና መፅሓፍቲ ኣሎ። ናይ ታሪክ ብምሉኡ ኣብዚ ኣለኩም። ኣብ ፍልስፍና ዝተመርኮሶ እዩ ብምሉኡ። ኣብዚ ከዓ ናይ ልበወለድ መፅሓፍቲ ኣሎ። ናይ ህፃናት እውን ኣሎ። ዚ ህፃናት ከንብብዎ ዝኽእሉ ኣሎ። ዚ ኩሉ ናይ ህፃናት ከንብብዎ ዝኽእሉ መፅሓፍቲ እዩ። ዚ እዚ ብምሉኡ ናይ ልበወለድ እዩ። እዚ ኩሉ ናይ ልበወለድ መፅሓፍቲ እዩ። ኣብዚ ኣለኩም። ብዙሕ ናይ ልበወለድ መፅሓፍቲ እዩ ዘሎ። ኣብዚ እውን ኣለኩም። ኣብዚ እውን ኣለኩም። ኩሉ ናይ ልበወለድ መፅሓፍትታት ብምሉእ ኣብዚ ሪጋዝ ኣለኩም። ዝደለየ መፅ ክወስድ ይኽእል እዩ። ኣብዚ ኣለኩም ናይ ህፃናት። ኣብዚ ከዓ ናይ ሕግታት መፅሓፍቲ ኣለና። ዓበይቲ መፅሓፍቲ ኣሎ። ናይ ታሪክ ኤርትራ እውን ኣለኩም ኣብዚ ማለት እዩ። ኣብዚ ድማ ብምሉ ተምሃሮ ክመሃርሉ ዝኽእሉ መፅሓፍቲ ኣሎ። ኩሉ መፅሓፍቲ ኣለኩም። ኣዝያ ላሻዲግ ትብል ናይ ህፃናት መፅሓፍቲ ማለት እዩ። ፔንት ክገብሩላ ዝኽእሉ እያ። ከምሽ ኣብዚ ናይ ሃይ ስኩል መፅሓፍቲ ኣለኩም። ብምሉ ናይ ኮሌጅ ይኹን ናይ ሃይ ስኩል መፅሓፍቲ ኣሎ። ኣብዚ ኣብዚ ኣለኩም ናይ ህፃናት ዲናት። ኣብዚ ድማ ናይ ህፃናት መፅሓፍቲ ኣሎ። ትሕተይ 5 ዓመት ክመሃሩ ዝኽእሉ መፅሓፍቲ ማለት እዩ። ኩሉ ናይ ኣካዳሚ መፅሓፍቲ እዩ ዘሎ። ኣብዚ ብምሉ ናይ ኤዲኬሽን መፅሓፍቲ ኣሎ። ኣብዚ ከዓ ናይ ታሪክ ኣለና። ናይ ታሪክ መፅሓፍቲ ኣሎ።

ብቋንቋ ትግራይ ዝተዳለወ መፅሓፍ ኣላ እዚኣ። ናይ ስነ ልቦና መፅሓፍ እውን ኣዝያ ኣላ። ኣብዚ እውን ናይ ታሪክ ኣለና መፅሓፍቲ

ኣብዚ ከ ኣለኩም ሰራት ትምህርቲ ዝብል ህፃናት ኹን ዓበይት ክምሃርሉ ዝኽእሉ እዮም። ኣብዚ ዘሎ ናይ ኮሌጃት መፅሓፍቲ ኩሉ ዓይነት ሳብጀክት ማለት እዩ። ኣብዚ ድማ ዝተፈላለዩ ዓይነት ናይ ህፃናት ኹን ናይ ዓበይቲ መፅሓፍቲ ኣለና ብምሉእ እዚ ብኩሉ ዓይነት ቋንቋ ማለት እዩ። ካብ ኤሌመንታሪ ክሳብ ኮሌጅ ዝበፅሕ መፅሓፍቲ ኣሎ ዚ ብምሉእ ኣሎ ዚ ናይ ህፃናት መፅሓፍቲ ኣለና ኣዚ ናይ ቀደም መፅሓፍቲ እውን ኣብዚ ኣሎ። ኣብዚ ፅንፅያያት ኣሎ ናይ ህፃናት መፅሓፍቲ እዩ ዚ ናይ ታሕቲ ዕድመ መፅሓፍቲ ናይ ትምህርቲ ይኹን ዛንታታት ብምሉእ ኣለኩም። ኣብዚ መፂኹም ረኣይዎ ይኹም ደቅና ኣሕዋትና ንክሎም ውሰዱሎም። ኣብዚኣ ከዓ ዳላታት ገድሊ ትብል ኣላ ናይ ታሪክ መፅሓፍቲ እያ ናይ ታሪክ መፅሓፍ እያ ፌር ይዋግኡ መፂኹም ውሰዱ። ማሰን መልቀስን ዝብል ኣለና ኣብዚ ናይ ዓበይቲ ኣቦታትና ናይ ያታትናን ማሰን መልቀስን መፅሓፍቲ ብዘለኩም መፂኹም ረኣይዎ ውሰዱ። ኩሉ እዚ ናይ ትምህርቲ መፅሓፍቲ እዩ። ብቋንቋ እንግሊሽ ተደሊኹም ብቋንቋ ትግርኛ እውን ኣለኩም ናይናኣሽቱ ኣለኩም ኣብዚ ናይ ዓበይቲ እውን ኣብዚ ኣለና። ኣብዚ ከዓ ናይ ህፃናት መፅሓፍቲ ኣለና ዛንታታት ማለት እዩ መፂኹም ደቅኹም ግዘሎም ኢኹም። ኣብዚ ናይ ትምህርቲ መፅሓፍቲ እዩ ዘለና ናይ ኬሚስትሪ ማለት እዩ ተምሃሮ ናይ ኮሌጅ ይኹን ናይ ካልእ መፂኦም ተወስዶ ትኽእሉ ኢኹም መፅሓፍቲ።

እዚ ብምሉ ናይ ሳይኮሎጂ መፅሓፍቲ እዩ። ብትግርኛ ደሊኹም ብእንግሊሽ ኩሉ ዓይነት ቋንቋ ኣለኩም ኣብዚ ኣብዚ ኣሎ ኣብዚ ድማ ኣለኩም ማለት እዩ ብእንግሊሽ። ኣብዚ ድማ ናይ ህፃናት መፅሓፍቲ እዩ ዘሎ። ኩሉ ናይ ትምህርቲ መፅሓፍቲ እዚ ናይ ህፃናት ከ ኣብዚ ኣለኩም ማለት እዩ። ኩሉ እዚ ናይ ትምህርቲ መፅሓፍቲ እዩ። እዚ ብምሉ ናይ ኤዲኬሽን ትምህርቲ ዘሎ መፅሓፍቲ እዩ። ብእንግሊሽ ኣለኩም ናይ ጁኒየር ማለት እዩ ኣብዚ እውን ኣለኩም። ናይ ሃይስኩል እውን ኣብዚ ኣሎ። ኩሉ መፅሓፍቲ ኣብዚ ኣለኩም ማለት እዩ። ናይ ህፃናት እውን ኣብዚ ኣላትኩም። ኣብዚ ድማ ናይ ስነ ልቦና መፅሓፍቲ ኣለና። ናይ ስነ ልቦና መፅሓፍቲ ኣሎ ኣብዚ

ናይ ሕክምና እውን ኣብ ዘለና ናይ ሕክምና ናይ ትምህርቲ ብዝሎ ኣብዚ ትሕቲ 5 ዓመት ከንብብዎ ዝኽእሉ መፅሓፍቲ ኣለና ብመምህር ያቆብ ዝተዳለወ ማለት እዩ። ኣብዚ ድማ ናይ ስነ ልቦና መፅሓፍቲ ኣሎ። ናይ ፍልስፍና እውን ኣለኩም። ናይ ትምህርቲ ኣሎ ኣብዚ ብምሉ ሳብ ላስት ማለት እዩ። ኣብዚኣ ከዓ ናይ ሃይ ስኩል መፅሓፍ ኣላትኩም ጎልደን ትብል። ኣብዚ ኣዳራሽና ቁፅሪ 2 ዘሎ ምርኢት መፅሓፍቲ ከምዚ ዝረኣኹሞ እዩ። ብብዙሕ መፅሓፍቲ ናይ ኣካዳሚ ትምህርቲ 298 መፅሓፍቲ ቀሪብናልኩም ኣለና። መፅኹም ትወስዱ ትኽእሉ ኢኹም። ናይ ታሪክ እውን 44 ደረስቲ ዝፀሓፍዎ መፅሓፍቲ ኣለና ኣብዚ። ናይ ልቦ ወለድ እውን 105 ኣውገት ቤት መፅሓፍቲ እውን ኣዳልዮምልና ኣለዉ ናቶም መፅሓፍቲ። ናይ ቀደም ዘገልገለ መፅሓፍቲ እውን ኣለና ኣብ ኣዳራሽ ቁፅሪ 2 መፅኡ ብፅሑ ኢኹም። እዚ ፌስቲቫል ንዓኹም እዩ ተኸፊቱ ዘሎ።

0: ንሕና ፍትን ተበልካ ኣብቲ ባሕሪ ክሳብ ክሳትካ ትበፅሕ ገለ ተተሓሒዙ ኣብኡ እንዳወቓት መሊሻ ካልኣይ እንዳደገመትካ እንዳጠመትካ ኣብቲ ፍርቂ ወዲኣ ንሳ ንፍርቲ ወዲአን ኩሉ ስታዮ ሰብ ሓንቲ መስርዕ ድያ ገለ ፀኒሓ ኣብጢዮ ሽዑ ንዓና ምእራይኣት እያ መሊሽካ ካብ መጓእቲ ናብ መጓእትን ናብ መስዋእትን ከዓ ኣጋጢሙ ዝኸብ
1: እቲኢቶም ሰለስተ ወዲ መሓመድ ተልኳ ሓደ ስዚ ሙሉእ ነብሲ ተቓፀለ ተስፋኣለም እዩ ሽሙ የማነ ተሓኪም ሕጂ ንሰለስትኦም ነቶም ሓደ ናህና ኣብ ባሕሪ ዘሎ ነቶም ክልተ ላዓል ዘለውን ጉቡእ ሓመድ ድበ ግበረሎም
2: ገዚፍ ዋጋ እዩ ተኸፊሉሉ ወርቃዊ ሓንጎል ዝነበሮ በቲ መራት ባደላ እንዳተተደፍነ ካልእ ሰርሕ ካልእ ራእይ ዝነበሮ ብዓብዪ ግን ረአዩ ናፅነት ኮይኑ ማዕረ ከምዚ መስዋእቲ ከፊልና ማዕረ ከምዚ ገይርና ክሳራ ኸድና ነርና ተንኾን ምስንካለይ መጓሃየኒ ነይሩ ሕጂ ግን ኖርማል ብእግረ ይኸይድ ነረ ድ ኣይከይድን ከማል ደስዕ እየ ምክንያቱ ተቐቢል እዩ ስለ ዝኾንኩ ዕላማ ከዓ ስለ ዝሃርምና ማለት እዩ ድሕነ ምናልባት ኣይወለድኩን ኢለ ግን ወላ ሓንቲ ይሕበን እምበር ኣይ ሓዝንን እየ ምእንታይ ኢሉ ኸማ ንሓሊፉ እቲ ንደልዮ ግን ናፅነት ተረኺቡ
3: ንሕና ንነብሮ ክንከይድ ከለና ርዓኖ ክንከይድ ከለና ሓይሊ ባሕሪ ኣበይ ንሰዶ ሕጂ ደዋፃፅዕካ ግበር ኣነ ድሕሪ ወርሒ ዝመፀካ በርከ ንጎቦታት ወፂአ ንጎቦታት ለኻኺመ ንዋደ ለኪመ ቦይሉ ልናንረኸብ ሕጂ ድሕሪ ክንደይ ክትወፅ ኣለካ ማለት እዩ እንተ ቐልጠፍካ ሰለስተ ሰሙን እንተ ደንጎኻኻ ድሕሪ ወርሒ ርክብ ኣይተጥፍእ ኢልካ ንስኻ ካብ ፀረ ኣየር ካብ ነፈርትኻ ደሴታትካ ተሓባእ ሰርቢስካ ግበር ኣብ ደሴት ኮንካ ተባታተን ዳዓር ክፅዋሓከ ኣበይሉልካ እሳ ውድእ ንሰበለኛኻ ኣኼባ ክንገብር ኢና
4: ገለ ክፋል ናይቲ ሰራዊት ንበዓል ዋዲ ዝኸይድ ንደንከል ዝኸይድ ናብኡ ክታ ገይሩ ንሕና ኣብኡ ሓዲርና እዚ ረግረሲኒ ምስ መፀ እታ ፅዒናቶ ዝነበረት መኪና ከዓ በተን ነፈርቲ ትህረም ማለት እዩ መግቢ ይነበረና ኣጋጣሚ እታ ዝፍልይ ክሳይድ ገብራ ሕጂ ኣብቲ መግቢ ዘይብሉ ሰዓት ናይ ፀላእዩ ቦሶ ረኺብና ቦሶ ምስ ረኸብና ፅልሚቱ መብራህቲ

0: ኩላ ዓቢልና ተረኣና ፍርቂ ትበሶ ሓሰኻ እዩ ፃዕዳ ሓሰኻ ፍርቁ ከዓ እቲ እኽሊ እዩ ንበዓል ረስኒ በዓል ዝነበርዎ ዞም ኣክልናስ በዓል መሓመድ ሰዒድ ጠቕላላ ክስታ ከይትገብሩ ላምባዲና እንተ ወሊዕኹም ኣብ ፀቓና ፀላኢ ስለ ዘሎ ክስታ ከይትገብሩ ላምባዲና ከይትበሎ ኣብ ሓደጋ ከይናኣቱ ተባሂልና ሓደ ወታደር ኢና ሸዓ ንማርኽ ሕራይ ተባሂሉ በቲ ሽኮር ዝተረኽበ ገይሮም ብፀልማቱ ጥሕንን እቲሓሰኩኡን በሊዓ ሰብቲ ዓንጊላ ማለት እዩ ኣብኡ ሓዲርና ኣብኡ ምስ ሓደርና ንግሆ ድኸዳ ሰለስተ ታንክታት ነረ ንዓአን ንምንዳይ ኣብተን ታንክታት ምስከድና እቲ ሓንቲ ታንኪ ነተን ክልተ ታንኪ ካቴና ሃሪማ ኣብኡ ተበቲኸን ንሕና ነተን ታንክታትን ሰብናን ሒዝና እንታይ ንገብር ንዕዲ ንምለስ ኣብታ መስጊድ ንኸውን
1: ኣብበዓር ንነብሮ ኣብቲ ዝባናት ናይ ወላ እውን ከቢድ ወተሃደራዊ መካናይዝ መሊእዎ ይፀኒሕ ትጎልጎል ነዚ ብንስባር ዝገበርኒያ ከቢድ ኩናት ኣብኡ ዝተፈፀመ ዓወት ከዓ ነተካልእ ዓወት ኣቃላጢሂዎ እዩ ካልኣይ ኩናት ዋዲ እዩ
2: ኣርዓመን በርዓመን ምስ ወዳእና ምሸት ሰዓት 4-5 ይኸውን ወዲእታይ ግርዝግራዕ ንበረ ውጩ ዝፅዋዕና ንዓይ መሓመድ ነይሩ ፀዊዑና መልእኽቲ ናብ ድፍሬም ዝመፀት እሚይብልና እታ መልእኽቲ ናብ ድፍሬ እንታይ ትብል ሕጂ ሃንደሳ ካልእ ስራሕ ስለ ዘለዎም ካብ ዘለዎምን ኣብ ውጊ ከይኣትዉ ካልእ መደብ ስራሕ ስለ ዘለዎም ትብል መልእኽቲ መፅኣትና ስለዚ ካብ ዘለዎ ማዓልቲ ጀሚርኩም ኣሃፍታትኩም ጀካተን ሕጂ ሃንደሳ ድልብ ስራሕ ነበ ሓደ ዳ እቲ ሞያዊ ስራሕና ንሰርሖ በቲ ካልእ መዳ ድማ ተዋጋይ ኣሃዱ ነርና ንክልትዮም ማሊእና ከስለዝነበርና ካብ ዘለዎ ማዓልቲ እቲ ሞያ ናቶም ጥራይ እንተ ዘይኮይኑ ኣብ ካልእ ውግ ከይሳተቡ ተባሂልና ብኡ መሰረት ዓቕምታትና ንድሕሪት ክኸውንኩም ዘለዎ ጌርና ኣዋሂድና ድማ ሓንቲ ሓይሊና እንዳ ሓደ ሎሚ ድሕሪ ፈቲሻ ንፅባሕዳ ድማ ሓደ ሓይሊናትና እና ሰለስተ ትፍትሽ ንቕድሚ ትሓልፍ ብኸም ሃፍታትና ስዕና ኮፊና
3: ናይ ፀላኢ ክሳራታት ክትሪኦ ከለኻ 10 ታንክታት ተማሪኸን 10 ተቓፂለን 37 ዝተፈላለየ ዓይነት መካይን ከዓ ገሌን ዝተቓፀላ ገሌን ኣብ ረብሓና ዝኾነ ማለት እዩ ዝተማረኸ ማለት እዩ ሓንቲ ታንክን ሓንቲ ቦጥን ካብቲ ውግእ ሃዲመን ንዋዲ ንበይሉል ዝኸዳ ማለት እዩ ኣብዚ መጥቃዕቲ ምስ ተኻየደ ነፋሪት ተወቂዓ ነራ ዝክሮ ንዕርኮንኩም ኣበይ ዓሊባ ሱዱሑ ኢላ ከባቢ በዕል ወዲ ገጡ ዘለዎ ክረጋግፁ ክዱ ተባሂሎም ምስ ሓይልታት ኣረጋጊፆ መፅኦም ሱዱሕ ኢላ ከዓኒ ህዝባዊ ሓይልታት ቀዳማዊ ወገና ኣኼባ ዝገበሩላ እያ ካብ ሱዱሕ ኢላ ተበጊሶም ጢሜት ስለ ዝነበሮም ካብ ህዝቢ ኣጣል ሓሪዶም ዝበልዑሎም 12 ኣባላት ዘለዋ ህዝባዊ ሓይልታት ሓርነት ኤርትራ ትብል ስሉስ ኩርናዕ ዘለዋ ማሕተም ናይ ህዝባዊ ጉንባር ንሳ ዝነበረታ ነረቶም 12 ሰባት ናይ ህዝባዊ ሓይልታት ቀዳማይ ወገን ብየመን ዝመፁ እዮም እቲ ህዝቢ ዓቂብዋ ፀናሓና ኣብ ኣርዓኖ በራሕለ እዩ ዓቂብዋ ብጎማ ብገለምታት ገሊ ዓቂብዋ ፀኒሖም ን21 ዓመት እያ ዓቂባ ፀኒሓ ኣብኣ እንታይ ትብል ነራ ዝኾነ ናይ ህዝባዊ ጉንባር ዝረኸብኩም ወሰብ ነዘን ዝበልዓናየን ክህቡኹም እዮም ክኸፍልኹም እዮም ማለት እዩ ሕጂ እቲ ህዝቢ ዓቂብዋ ክነግረካ እቲ ህዝቢ ምስ ዓቀባ ንካሪካሪ ሂብዎ ካሪካሪ ከዓ የንበባ ምስ በዓል ውጪ ኮይኖም ካብቶም 12 ናይ ህዝባዊ ሓይልታት ቀዳማዊ ወግን ዝነበሩ እቲ ሓደ ካሪካሎ እዩ
4: ክብድ ዝበላ ሓይሊ እዩ ነይሩ ኣብ ኣርዓና ተዘርጊሑ ዝነበረን ምስቲ ካብ ሚለን ካብ ውሽጢ ሃገርን ብመፀና ዝነበረ ሓይሊ ረዳታ ኣብኡ ከቢድ ሓይሊ እዮም ኣብኡ ከዚኖም ዝነበሩ ስለዚ እቲ ወሳኒ ቦታ እዚ ናይ ነብሮ ተራራን ኣርዓኖን ዝበሃል እሶም እዮም ቶም ወሰንቲ ካብታ ጎበዚኣ ንድሕሪ ኣፅጊፍካዮም ንዋደ ኣኺልዋ ኣብ ትሕቲ ቁፅፅር ኣትያ ኣላ ዘንከል እያ ማለት እዩ
5: ውግእ ዋደየን ከባቢዮን ውግእ ዋደየን ከባቢዮን ነቲ ካብ ዕለት 31 ወርሒ 3991 ክሳብ ዕለት 2 ወርሒ 4991 ናስታት 58 ሰዓታት ኣብ ንኡስ ዞባ ደንካልያ ንግስጋሰ ህዝባዊ ሰራዊት ክዓግት ዓሪዱ ዝነበረ ጸላኢ ንምድምሳስ ዝተኻየደ መሪር ውግእ ዝገልጽ እዩ ዋዴ ካብ ዓሰብ 120 ኪሎ ሜትር ሓውሲ ሰሜና ምብራቅ ርሒቓ እትርከብ ዓዲ ኮይና ጸላኢ ድሕሪ ውግእ ማብራህ ኣርዓኖን በርሓለን ኣብ ከባቢ ዓሰብ ዝነበረ ሰራዊት ወዲቡ ካብ ከባባ ኣስመራ እውን ሓድሽ ሓይሊ ን17 ክፍለ ጦር ምስ 4 በርጌዳቱ ብነፈርቲ ኣምፅኡ ብምድራብ ከም መከላኸሊ ሒዝዋ ነይሩ ጅግና ህዝባዊ ሰራዊት ኤርትራ ብዕለት 29 ወርሒ 3991 ንጸላኢ ኣብ ማብራ ኣርዓኖን በርሓለን ምስ ደምሰሶ ዝተረፈ ውሕድ ዓቕሚ ጸላኢ ንዋደይ ገጹ ስለ ዝሃደመ نزي زحزح إلو زهدما أركيبا

0: ዝቕርማን ንቐጻሊ ዋዴን ምጥቃዕ መበገስ ቦታታት ሒዘን ዝጸንሓን ክልተ በጠሎንታት ምስ 3 ታንክታት 3 ራሻሻትን ብዕለ 33991 ንጎ እግሪእግሪ ጸላኢ ስዒበን ንዝሃድም ሰራዊት ቀሪመን ንድሕሪኡ ዝካየድ መጥቃዕቲ ዋዴ መበገስ ዝኸውን ክሳድ ናይ ዑካረ ተቋጻጺረን ሒዘኖም
1: ን17 ፍለጦር ኣብዚ ቢዘን ዝነበረ ብዙ እዩ ሓፋ ቢሎም ዋደምፅዎ ፅቡቅ ናና እጂ ካብዚኣ ክንናገፍ ኣለና ካብዘን ጎላጉል ናይ ንክልቴና ወሳኒ ስለዝኮዛ ካልኣይ ዞን ወሳኒ ኢታን ህዝባ ጉንባር እጂ ስራሓት ደርጊ ብዕምቆት ካብ ነብሮ ምስ ወረደ ካብዚ ኣርዓኖ ዝበሃል ቦታ ዝጎላጉል እዚ ዓበይቲ ጎቦታት ካብኡ ምስ ፀደፈ ሰራዊት ኢትዮጵያ ካልኣይ ኣቤታዊ ሰራዊት እጂ ሓድሽ ምላዓዓል ይፈጢሩ እሱ ከዓ እንታይ እዩ 17 መጀመርታ ሰጊድዎ እንደገና ን22 እንደገና ንስፓርታ እንደገና ን21 ሓሙሽተ ሽዱሽተ ክሎጥራት ብምሉኦም ናብዚ ካልኣይ ኣቤታዊ ሰራዊት ኣብ ከብዲ ኤርትራ ዝነበረ ንወያነ ከያ ተሓናቕፈልና እንኳዓ ናብ ወያነ ከደ እንኳዓ ደንከልያ ወረደ ኢና ንብል ዝነበርና ንሕና
0: ጸላኢ ንረዳት ኢሉ ናብ ኣርዓኖ ገጹ ዘንቀሳቐሶ ናይ 503 ሞተራይዝድ ብርጌድ 2 ሻለቃታት ምስ ወገን ኣብ ዕኳረ ተራኺቡ ውግእ ገጢሙ እንተኾነ ወገን ኣቐዲሙ ነቲ ክሳድ ሒዝዎ ስለ ዝጸንሐ እቶም 2 ሻለቃታት ዋላ እኳ ናይ ነፈርቲ ደገፍ እንተገበረሎም ከየድምዑ ተጸፊዖም ተመሊሶም ኣብዚ ውግእ እዚ 4 ኦራልን 2 ታንክታትን ብጡዕያትን ክስልማ ከለዋ ሓንቲ ኦራልን 2 ታንክታትን ሓንቲ ነፋሪት ሚግ 21 ድማ ተቐጺለን
2: ጸላይ ውርድ ኢሉ ካብቲ ናይ ነብሮ ቁልቁል ናብ በዓል ዋደ ዘውርድ ኣሎ ስለዘይጥዕሞ ነቲ ዝነበረ ዓበይቲ ጉቦታት ገዲፉ ኣብ ከባቢ ዋደ እዩ ዓስኪሩ ስለዚ ንሕና ናይ 2 መዓልቲ ምውድዳብ ድሕሪ ምግባር ብቐጥታ ንዋደ ከነጥቅዕ መደብ ወፅዩ ንሕና ኣንጊህና ናብ ዋደ ገጽና እናኸድና ከለና ነቲ ሒዝንያ ዝነበርና ቦታታት ንመሓዝ ናይ ስፓርታክያ ዝበሃል ኣሃዱ ናይ ጸላኢ ማለት እዩ 2 ብርጌድ ኣብቲ ጎልጎል ተራኺብና ጋና ኪቦ ዝበሃል ቦታ ኣሎ ኣብኡ ተራኺብና እቲ መጀመርታ ወፍርና ምስ እዩ ውዒሉ ኣዝዩ ማለት ክከላኸል ውዒሉ ንሕና እውን በቲ ዝሓዝናዮ መደብ መሰረት ንዑ ደምሲስካ ንዋደ ገጽካ ምኻድ ከም መደብ ስለተታሕዘ እቲ ወፊሩ ዝነበረ ናይ ስፓርታክያ 2 ብርጌድ ዳርጋ ብመሰረቶ ደምሲሱ እንተበልካ ምግናን ኣይኮነን
0: ድሕሪ ውግእ ዕኳረ ብዕለ 33991 ኣጋምሸት ኩሉ ኣህዱታት ወገን ጉዕዞ ግስጋስዩ ንዋዴ ጀሚሩ እንተኾነ ባህርያዊ ቀማምጣ ቅርፂ ናይቲ መሬት ንጉዕዞ ዝዓናቕፍ ኣውራህ ቅድሚ ናብ ጸላይ ምጽጋዕኻ ዘሎ መሰጋገር ዘይብሉ ኣጻድፍ ሩባታትን ዓበይቲ ደንደሳትን ብእሳተ ጎመራ ዝሓረረ መሬት ምርጋጽ ዝኸልኣካ ለማጽ ከቢብ ኣማን ዝበዝሑ ብምንባሩ ጸላም ተደሪብዎ ሰራዊት ወገን ኣብ ጉዕዞ ሓዲሩ ሰዓት 4:30 ናብ ዕለ 31/3991 ዘውግሐ ዋዴ በጺሑ ተጋዳላይ ህዝባ ግንባር ነዚ ዝተጠቕሰ ባህርያዊ መሰናኽላት ድሕሪ ምስጋር ብዛዕባ ናይ ጸላኢ ኣተሓዛን ኣሰላልፋ ሰራዊትን ዝፍለጥ ነገር ስለ ዘይነበረ ብኣካይዳ ድሙ ሃሰስ እንዳበለዩ ምስ ጸላኢ ተራኺቡ ውግእ ጀሚሩ ናይ 0 ሰዓት ሰዓት 4 ባዶባዶ ወጋሕታ ክኸውን ተመሪጽ እኳ እንተነበረ ብምኽንያት ባህርያዊ ናይ ጉዕዞ መሰናኸላትን ወገን ፍልጠት ናይቲ ቦታ ስለ ዘይነበሮን እቲ ውግእ ሰዓት 5 ባዶባዶ እዩ ተጀሚሩ
2: ድሕሪኡ ኣብ ከባቢ ዋደ ክሳብ ዕለት 3 መወዳእታ ናይ 3 መዓልቲ ኢና ተዋጊእና ኣብዚ ዝነበረ ውግእ ኣዝዩ ተሪር ምኽንያቱ ጸላኢ ከም ድላይ ዝዝርግሓሉ ቦታታት ነይርዎ ንሕና ግን ኣፍልጦ ናይ ቦታ ስለ ዘይነበረና ንባዕሉ እቲ ሜካ ውሃብ ደገፉን ንየማነ ጸጋም ክዝርግሓሉ ዝኽእል ቦታታት ብዘይምርካቡ ኩሉ እቲ ሰብ ብሰብን ትናሃና ኣጋር ሰራዊትን ምስ እቲ ሜካ ናይ ጸላእን እዩ ግጥም ቀኒ እዩ ዝኾነ ግን ንሸነኽ የማን ንምዕራብ ገጹ ክመጥጥ ፈቲኑ ኣይሰለጦን
0: ኣብዚ ውግእ ተሰሊፉ ዝነበረ ዓቕሚ ወገን ጠቕላላ ዓቕሚ ኣጋር ሰራዊት ናይ 9 በጠሎንታት ከምኡ ውን በጠሎን ሃንደሳ ውድብ ሓዊስካ 2575 ኣጋር ከቢድ ብረት 76 መካናይዝት ክፍለ ሰራዊት 74 568 ብድምር 3219 ነይሩ ናይ ወገን ዕጥቂ ካብቲ ኣቐዲሙ ዝተገልጸ ዝፍለ ይነበረን ኣብዚ ናይ ዋዴ ኩናት ተሰሊፉ ዝነበረ ዓቕሚ ጸላኢ ብጠቕላላ 17890 ነይሩ ኣብ ብውግእ ዋዴ ጸላኢ ዕረ

0: እቲ ዘይብሉ ደገፍ ደብዳብ ነፈርትን ሄሊኮፕተራትን ይገብር ነይሩ። ውግእ ምስ ተጀመረ ጸላይ ኣብቲ ከም ቀዳማይ መከላኸሊ መስመር ዓሪዱሉ ዝነበረ ቦታ ጥራይ ነይሩ። እቲ ኣብ ቀዳማይ መከላኸሊ መስመሩ ዓሪዱ ዝነበረ 503 ሞተራይዝድ ብርጌድ ብዙሕ ከየትከለ ቀልጢፉ ተበቲኑ ስለ ዝሃደመ እቲ ውግእ ኣብቲ ቀንዲ መከላኸሊ መስመሩ ገይሩ ዝዓረደሉ ናብ ብዋዴ ዝቕልቅል ክሳድን የማነ ጸጋሙ ዘሎ ሰንሰላታዊ ኮራቢት ኣተኣሳሲሩ ዝሓዘ መዛግብ ቀጺሉ። መጥቃዕቲ ወገን ብኽልተ ኣንፈት ዝቕጽል ዝነበረ ኮይኑ እቲ ብሸነኽ ጸጋም ዘጥቅዕ ዝነበረ ናይ ወገን በርጌት ነቲ ብቕድሚት ዝነበረ ናይ 503 በርጌት ቀልጢፉ ምስ በታተኖ ንረዳት ዝመጸ ናይ 17 ክፍለ ጦር እውን ከቢድ ክሳራ ኣሰኪሙ ከባቢ ሰዓት 10 ባዶባዶ ዕማሙ ምስ ወድአ ነቲ ካብ ዋዴ ናብ በይሉል ዝወስድ ናይ ቀደም ጽርግያ ጸጋማይ ክንፍን ተቋጻጺሩ ኣብ ተዛማዲ ዕረፍቲ ውዒሉ። ብሸነኽ የማናይ ክንፊ ግን 17 ክፍለ ጦር ብርጌዳቱ እንዳቀያየረ ሓያልን ናይ ምክልኻል ስልትታትን ማዕበላዊ ምድረ በዳን እናተጠቐመ ዕለ 31 ወርሒ 3991 ንናህሪ መጥቃዕቲ ወገን ዓጊትዎ ውዒሉ። 17 ክፍለ ጦር ኣብዚ ዕለት እዚ ልዑል ናይ ነፈርትን ሄሊኮፕተራትን መዳፍዕን ደገፍ ይረክብ ስለ ዝነበረ ንናይ ምክልኻል ዓቕሙ ኣድልዲልዎ ውዒሉ። ኣብዚ ናይ ዕለ 31 ወርሒ 3991 ውግእ ጸላኢ ንየማን እንዳመጠጠ ንናይ ወገን ዓቕሚ የርቅቆ ስለ ዝነበረ ነዚ ናይ ጸላይ ስልቲ ንምምካን ብሓድሽ ተጠናኸረ ሓይሊ ንምጭፍላቑን ብምሕሳብ ወገን ካብ ጸገማይ ክንፊ ክልተ ሓይሊ ካብ ኣርዓኖን በርሓለን ንሓለዋ ድሕሪት ተባሂላ ተሪፋ ዝነበረት በጠሎን ብምስሓብ እቲ መጥቃዕቲ ንዕለት 1 ወርሒ 4991 ተወዲቡ ክቕጽል ተመደበ። ዕለ 31 ወርሒ 3991 ግን ኣብ ሓያል ምክርኻር ተዋዒሉ።
1: መወዳእታ እውን ተሓሽካ ተሪፋ ዝነበረት ናይ እንዳ 88 ዝበዕሉ ድፍተስፈደ ሓዝዋያ ንዓ ሒዝካ ርክባ ኢሎምን እውን ንዓ እውን ሒዘ ርክበ ዝኾነ ጸገማይ ግንባር ብየማናይ ግንባር ናሒዝና ነርና ኣሃዱና ያ 16 እውን የማናይ ግንባር ያሒዛ ነይራ። ኣብዚ ውግእ ምሉእ ምዕል ተውዒልና ኣይሰለጠናን ሓዲርና ሙን ለይቲ ኮታ ክንብል ምክንያቱ እቲ ቦታ ኣዝዩ ገለ ዓይነት ስትራቴጂ እዩ ካስብሎ በቃ ገርመኩም እዩ። መንደኻዱ ከምዚ ኖርማል መንደኻዱ ክንፈልጦ ዘይኮነስ ኣፃድፍ መንደኻዱ ሓንቲ ሕልፍ ትብላሙ ካብኡ ዝኸፈት ጉድጓድ ፀናሓካ ሕልፍ ትብላሙ ካብኡ ዝኸፈት ጉድጓድ ፀናሓካ ተሸሚመ ተኳታ ክቕፅላ ዘይከላ ይኮነ ብሌይትስ ክትቅፅል ዘይትቕልጥ ኮይኑ ኮታ ክህልዎ ሓዲሮም በዓል ማኦ ኣዝየን ገዛእቲ ተረትረ ነረን ንሶም እውን ሕተ ክክብሎ ሓዲሮም ኣይሰለጦምኒ መሬት ምስ ወግሐ ኩሉ እቲ መሬት ክረአየና ጀሚሩ። ምክንያቱ እቲ መሬት ንሕና ኩልሃን ሓደስቲ ኢና ንፈልጦ ነገር የብልናን ድሕርና እድሜና ዘሎ እንታይ እዩ እቲ ፅርግያ ናበይ ገፂ ዝኸይድ መገዲ ዓሰብ ናበይ ገፂ ዝኸይድ ንኸሮ ዘለና ኣንፈት ናበይ ገፅና ንኸድ ወላሓንቲ ንፈልጦ ነገብራ ንቅድሜና ጥራይ ተኽሲ ዘለዎ ቦታ እንዳተመርሓካ ጥራይካ ትኸይድ ከምኡ ስለ ዝነበረ ካብቲ መንደኳዱ መሬት ምስ ወግሐ ስለ ዝወፃና ኩሉ ስለ ዝተረኣየና ጉናዊ ኩናት እናገበርና መወዳእታ ነተን በረኽቲ ንቋፀረ ንቂልና። ኣብዚ ጸላኣይ ንገዛ ርሱ ካባና ዝገደደ ኣፍልጦ የብሉን ተመክሮ ናይቲ ቦታ የብሉን ንሱ እውን ናብ ዝኸፍአ ውግ ኣቱ ከም ዘሎ ሽሞም ከም ዘሎ እውን ብዙሕ ዝርድኦ ነይሩ ኢልካ ክትዘረባይ ትኽእልኒኻ።
0: ዕለት 1 ወርሒ 4991 ብመሰረት ዝተመደበ ሰዓት 16 ባዶባዶ ክጅምር እኳ ተሓሲቡ እንተነበረ ባህርያዊ መሰናኸላት ንጉዕዞ ሰራዊት ወገን ስለ ዘደንጎየ ሰዓት 16:30 እዩ እቲ መጥቃዕቲ ጀሚሩ። ኣብቲ ውግእ ወገን ብየማን ንዘግፍሕ ዝነበረ ጸላኢ ብምምላስን ካብቲ ከም መከላኸሊ ሒዝዎ ዝነበረ ታባታት ብምውራድ ከም ዝጽረግ ገይሩ። ናይ የማናይ ግንባር ጸጋማይ ሸነኽ ግን ከምቲ ዝድለ ክሰልጥ ስለ ዘይከኣለ እቲ ብየማን ዝዓጸፈ ናይ ወገን በርጌድ በቶም ናይ ጸጋሙ ዝነበሩ ኣህዱታት ጸላኢ ብድሕሪት ክህረምን ነፃ ኣውፂዎ ንዝነበረ ቦታታት ድማ ጸላኢ ስለ ዝተቋጻጸሮ ክምለስ ተገዲዱ። ብኣጠቓላሊ ዕለት 1 ወርሒ 4991 ብየማን ሸነኽ ዝተኻየደ መጥቃዕቲ ሙሉእ ለይቲ ኣብ ምክርኻር ተሓዲሩ ውፅኢት ኣይተረኽቦን። ኣብ የማናይ ሸነኽ ዘይመዕወት እዩ ምኽንያት ጸላኢ ልዕሊ ዓቕሚ ወገን ስለ ዝነበረ ንጡፍ ናይ ምክልኻል ስጉምቲ ብምውሳድ ዘይተኣሳሰረ ወይ ዝረቐቐ ቦታታት ናይ ወገን እናመዝመዘ ወገን ንዝወስዶ መጥቃዕትታት የጋናድቦ ስለ ዝነበረን ብተወሳኺ ሕማቅ ቅርፂ መሬትን ጸላምን ጉልባብ ተጠቒሙ ይተዓጻጸፍ ስለ ዝነበረን ወገን ብቐሊሉ ክዕወት ኣይከኣለን።
1: ኣብ ዓሰብ ማይ እንተዘይሒዝካ ግንባር ናይ ዓሰብ ማይ እንተዘይሒዝካ ጠፊኢኻ ሞይትካ ኣለኻ ማለት እዩ። ንሕና ኣይተረዳእናን ጸላእ እውን ኣይተረድኦን። እዚ ናይ ገሓሪ ቦታ ዛራ እዩ መዓት ማይ ዘይተኣደነ እዩ ጥርግያ ብገሓሪ ክንቆርፆ ንከም ዘለናን ንሕና እውን ኣይተረዳእናን። ጥርግያ ድኣ ተቋፂርና እንዲያ ዘለና ትሕትና እንዲ ዘሎ ምስተባሃለ በሎስገርዋ ሕዝዋ እያ ተባሂላ ታ ፅርግያ ሕዝዋ እያ ተባሂላ ጸላእ ገና ከየ ዝለቕ ከሎ ማለት እዩ ታ ፅርግያ ምስ ሓዝና ጸላእ ተባህድ ኢሉ
0: ማዕረ ማዕረ ናይዚ ብየማናይ ክንፊ ዝተኻየደ ስራሕ ብፀጋማይ ክንፊ ይቕፅል ስለ ዝነበረ በለት 1 ወር 4991 ነቲ ዳሓር ወሳኒ መበገሲ ክኸውን ዝኽኣለ ቅርፂ መሬት ማለት በይሉል ዝቋፃፀር ብርኽ ዝበለ ቦታታት ሒዞም ሓዲሮም ብኣጠቓላሊ ዕለት 1 ወር 4991 ካብ ሰዓት 1630 ዝጀመረን ንምሉእ ለይቲ ዝቐፀለን ውግእ ብፀጋማይ ግንባር ዳሓን ኣንፈት ክርኢ ከሎ ብየማን ግን ምዕባለ ይነበሮን ብድሕሪ እዚ ዋላ እኳ ሰራዊት ወገን ኣዝዩ ተዳኺሙ እንተነበረ ተጋዳላይ ህዝቦ ግንባር ስኑ ነኺሱ ነዚ ኣብ ዋዴን ከባቢኣን ዝነበረ ሰራዊት ክድምስሶ ስለ ዝነበሮ ወገን ዘድሊ ምውድዳብ ገይሩ ንዕለት 2 ወር 4991 ወጋህታ ዘየዳግም ወሳኒ መጥቃዕቲ ክወስድ ወሲኑ
2: ኣብ ዋዲ ከዓ ካልእ ሓደጋ ከዓ ፀኒሕና 17 ክፍሎ ጦር ብነፈርቲ መፅኡ ንዓሰብ በዚ ቢዘን ገለመለዩ ነይሩ ዋደ ጣና ከይዱ ሒዝዋ ፀኒሕና ፍሉይ ነገር ዝገብሮ ከዓ እቲ 17 ክፍሎ ጦር ምሳና ነዊሕ ዓመት ስልትና ዝፈልጥ ኣካይዳና ዝፈልጥ ተመክሮ ዘለዎ ኣህዱ እዩ እቲ ቅድሚኡ ካብ እቲ ሓምሻይ ክፍሎ ጦር ጀሚርካ ዋላ እዚ ሞተራይዝ ንብሎ ዘለና ዋላ እዞም ብርጌዳት ብምልኦም ብኢትዮጵያ ድመፁ ስለ ዝኾኑ ንዓና ኣይፈልጡናን እዮም ከምኡ ስለ ዝኾኑ ከዓይና ብቀሊሉ ነቃብፆም ነርና ማለት እዩ
0: ወገን ንዕለት 2 ወር 4991 ከካይዶ ዝወጠኑ መጥቃዕቲ ንናይ ጸላኢ ክፉት ቦታታት ብምዝማዝ ንናይ ዕደላ ቀንዲ መስመሩ ዝኾነ መስመር ዋዴ በይሉል ብምቑራፅ ንብምሉእ ግንባር ኣብ ስጋኣትን ሓደጋን ንምውዳቕን ንምድምሳሱ ዝዓለመ እዩ ነይሩ ብመሰረት ዕለት 2 ወር 4991 ሳዕ 830 ብፀጋማይ ክንፊ 2 በጠሎን ዝኸውን ኣጋር ምስ 6 ታንክታትን ገለ ዓቕሚ ናይ ረሻሻትን ኣሰሊፉ ነቲ ሓሞትን ተፀዋርነትን ዝሓትት ናይ ቆረፃ ስጉምቲ ወሲድዎም ሰራዊት ጸላእ እውን ተዳኺሙን ሞራሉ ተተናኺፉን ስለ ዝነበረ ጸኒዑ ከይተኸላኸለ ንመጥቃዕቲ ህዝባዊ ሰራዊት ምፅዋር ስይኑ ሒዝዎ ዝነበረ ቦታ ገዲፉ ቀልጢፉ ተበታተነ
3: ኣብ ዋደ ዝነበረ ውግእ ኣዝዩ ተሪር ነይሩ ጸላኢ ዝኣክል ዓቕሚ ምፅኡ ዝኣክል ውዳበ ገይሩ ንሕና ድኻማ ኣለና ናይ መስዋዕትን ናይ መውጋእትን ኣሎ እቲ ባህርያዊ ኩነታት ኣሎ ብኣንጻሩ ግን እተን ካብ ከበሳ ከእታት ኤርትራ ዝመፃ ናይ ጸላኢ ክፍላተ ሰራዊት ታሃሴን ካብ ዝሑል ናብ ውዒ ስለ ዝመፁ ሳቶም ኣየበሉን ክፀንሑ ይከኣሉ ንሕና ንሓይሽ ተፃዊርና ማለት እዩ
4: 31 ወርሒ 3ለስተ ክሳብ ዕለት 2ልተ ናይ 3ለስተ መዓልቲ ውግ እዩ ነይሩ ኣብዚ ናይ 3ለስተ መዓልቲ ውግ ኣዝዩ መሪር ውግ እዩ መሪር ውግ እዩ ነይሩ ተናሰላልፈና ከዓ ልክዕ ብመሰረት ኣቋማና ስለ ዝነበርና ንሕና ኣብ ፀጋማይ ኣሰሊፍና ነርና
5: ዋደ ክትወርድ ከለካ ምናልባት እቲ ቦታ ናይ ጋሓረ ናይ ቮልካኖ ክሳይ ዘባላሽዎ ሰናን የእማን እዩ ብፍላይ ንመካናጅ ንክትወርድ ብጣዕሚ ፀገም እዩ ቢልና ማለት እታ መንገዲ ፀባብ እያ ዋላ ንሳቶም ከማ ከመይ ገሮም ሓልፋ ከምዝነበራ ገዲምና ይዳሕራ ኣብኡ ምስ ወረድና ናይ 3ለስተ መዓልቲ ዳርጋ ውግእ ኣካይድና ውግእ እናካየድና ግን 17 ክፍሎ ጦር ካብ ኣስመራ መፅኡ ነታ ቦታ ናይ ዋደ ዓፂዋ ኣብዚ ከቢድ ማለት እዚ እቶም ኣህርታት ገዳይ ናይ መስዋእትን መውጋእትን ኣጋጢሙ ክሳራታት መፅኡ ዋሕዲ መፅኡ ኮታ ጫቕጣቕ ኮይኑ ጫቕጣቕ ምስ ኮነ እሞ እንታይ ንግበር ተባሂልና ማለት ምስ በጫይ ውፅኡ እሞ ከም ዘለ ካብዚኣ እንተ ንምዝላቅ ኮይኑ ድኻማትና ሓቢርና ጸላኢ ግዳይ ኣብዛ ጎልጎል ክትርፈና እዩ ሕራይቲ እግረኛ ዝውፃእ መካናዝግን ድወፅእ የለን ኣብ ክንዲ ከምኡ ግን ዕድል መሃበና ፈተነታት ክነካይድ ኢልና
3: ትውግእ ሕማቕ ነይሩ መወዳእታ ከም ውፅኢት ናይቲ ሕማቕ ተሪር ምንባሩ ነዝልቕዶ ንድፋእ ዝብል ሕቶ ክትዕ መፅኡ ማለት እዩ ሕጂና ኣብዝውን ንሕና ተኸፋፊልና ውጩ ተዋጢሩ ንሕና ገሌና ገሊኣት ንዝልቕ ኢላ ገሊኣ ከዓ ንኸመይ ግርና ክነፅልቕ ዘ ንሕና ንኻብቶም ተቃወሙ ነይረ ምክንያቱ ቀዳማይ ነገር ሰዓት 4 እዩ ነዝልቕ ዝበሃል ዘሎ ስዋኣትና ይቀበርናን ንሕና ከዓ ማህሰይቲ ነርና ናይ ስዋኣት ነይሮምና ታሽሙ እዚ ደይተቐብሩ ውጋኣትና የልዓልናን ሽዑ ከዓ ሓሙሽተ ኦራል ቦምባን ጥኢትን ኣራጊፍና ምስ ራገብና እተን ኦራላት ከዓ ኣዝየን ንድሕሪት ከይደን ናብ መሕቢአን ኣግራብ ኣትየን እየን መዓስ እየን ንሰን ክመፃ መዓስ ኢና ክንፅዕን ጥኢትን ቦምባን ክንፅዕኖ መዓስ ኢና ውግኣት ከነግሕዝ መዓስ ኢና ስዋኣት ክንቀብር ወጊሒ እዩ ኣብዚ መውዓል ጥራሕ ደዋፅእ እጅ ኩሎም ቶም ሳይ ዝነበሩ በዓል ቋንቋ ነይሮም በዓል

0: ነይሮም ኣብቲ ግረንድራስ ቋንቁ ሓደ ይርእቶና ነይሩ ማለት ክንውዕል ኣለና ምርጫ ዝበሃል ነገር የለን። በቲ ተፈስተሃይለ ፈፂምና ንውዕል ኣይንኽእልና ከነዝልቕ ኣለና ፅባሕ ንጎ ካልእ ሽግር ክመፅ እዩ። ናይ ዝመፅእ ሽግር ተሓተቲ ስኹም ኢኹም ኣብ ዘይንኣምነሉ ውግእ ተእትውና ኣለኹም። ገለመለ ብዙሕ ዘረባታት ነይሩ። ኣብ መወዳእታ ድሕሪ ክንደይ ክትዕ መቸም ሕጂ ምዝላዕ ግን መሬት ወጊሕ እዩ ዛሓጥሓጥ እንዳበልና ብሄሊኮፕተራት ገይሩ ክክስትረና ክውዕል ብኣንቴነብ ገይሩ ሰራዊት እንዳውረደ ቅድሜና ክጨፍጭፈና ክጥፋናዩ ማለት እዩ። ስለዚ ረጊእና ዛዕ 6ዱሽተ ንምለስ እንደገና ዝገጥመና ኩነታት ከከም ኩነታቱ እንዳገጠምና ዝዋፃና ስራሕ ንሰርሕ ተባሂሉ ንውዓል ተባሂሉ
1: ፈተናታት ክነካይድ ከዓኒ እታ ፀጋመይቲ ካብ እዚ ናይ ዋደ ብኣርዓኖ በርዓኖ ደውረደ ሩባ ንጎላጉል ንበይሉ ዝወርድ ኣሎ ኣብዚ እታ ሩባ ትረአየና ነራ። ሕጂ ከም ምርጫ ምናልባት ነዚኣ ንመፅናዕቲ ኣካይድና ተሕልፍቲ ኮይና በዚኣ ንክንገጥሞ እቲ መደብና ነይሩ። ብኡ መሰረት ሕጂ ንመጀመርታ ንወዲ ገብራ ኣብርክብና ወዲ ገብራ ከምዚኣ ከምዚኣ ኣላ እሞ ዝኣህርታት ተወፂዑ ኣሎ ኣኸር ከዓ በፂሑ ኣሎ ዘይ ፈተና ትበሃል እዛ ናይ ሃንደሳ በጦል ንጥረአ ካልእ ግን ኩሉ ፈቲኒ። ስለዚ እንታይ ንግበር ከም ርእቶ ግን ንሕና እንታይ ኣላህና እዛ ናይ ሩባ ከድኩም ኮለላ ተገበርኩምላ ዝሓሸ እዩ ኢልና ሕራይ እሞ ኣነ በዚ የማናይ ስለ ዘለኹ ፈንጂ ንገሮ ኢሉ ንፈንጂ ከዓ እታ መልእኽቲ ሂብናዮ እታ ኩላታ ናይታ ኩነታት ናይ ጋር ኣሃርታት ኣጋጥሞ ዘሎ ሽግር ኩላ ሓቢርናዮም ቀልጢፍኩም ኮለላ ኣካይዱልናዮም ኮለላ ከካይዱ ማለት ካብ ታንከኛ ካብቶም ሓለፍቲ ካብተን ኣጋር ኣህርታት ሰድዮም
2: 17 መት እዩ ምስ 17 ወላ ሓንቲ ከገላግሎም ኣይከኣለን ናህሪ ስለ ዝነበረና ዝኾነ ዋጋ ከፊልና ኣጥቅዒናዮ ዳሃድም ሃዲሙ እታ ዝያዳ ዝሓገዘት እዛ በጠሎኒ ናይ ምስ እዛ ፀገምና ዝነበረት በጠሎኒ ምስ ሜካ ቆሪፆም መስመር ናይ ጋሓሪ ስለ ዝቆረፅዎ ፋሓብቲ ንኣትይዎ ዝሃደመ ሃዲሙ ዝተማሃረ ተማሪኹ ንቡር የገፆም እዮም ሃዲመን ማለት እዩ።
0: ኣብዚኣ ማናጃ ዝበሃል ነይሩ ከመይ ዝበለ ጅግና ማናጃ ምሳይ ነይሩ መራሕቦ ጠሎኒ ኣነ ክፍትን ኢሉ ናበይ ክትፍትን በቃ ካብዚ ኣብዚ ክንውዕል ስለ ዘይንኽእል ኣነ ክፍትን በዛ ዘለኹዋ ጥራይ ሕራይ በሉኒ ኢሉ ፈትን ኢልና ምስ ፈተነ በቲኑ ገዲፍዋ ፀላይ ፋሕፋሕ ኢሉ
1: ሰዓ 7 ተበግሾም ኣብ መወዳእታ ከዓ ሰዓት 1 ለይቲ መፅኦም ለይቲ መፅኦም ጭር ትብል ፈንጂ ይረኽቦ ይ ፈንጂ እዚ ቦታ ታንክታት ብዙሓት ታንክታት ከሰልፍ ይኽእል እዩ። ስለዚ ምስጋር ንምኻድ ፀገም ዝበሃል የብሉን። ስለዚ ከነፅቅዕ ንድሕር ኮይና ግን ካብ የማናይ ታንክታት ትወስኸልና ብል ንወዲ ገብረኣብ ረኽቦ ወዲ ገብረኣብ ረኺበስ ታንክታት ትወስኸሎም ብሎ 4 ታንኪ ምናልባት ኣብቲ ክስታያት ቴክኒካዊ 3 መፅና ናይ ድብሉ እታ ኩናት ሰዓት 7 ንግሆ ክጅመር ክስታይ ንገብር ፀላኣይ ሕጂ ኩሉ እቲ የማናይ ጎቦታት ተቋፃፂርዎ ስለ ዘሎ ንዓና ስንጠቕ ኣቢሉ ናብ ዝነበርናዮ ክንመልሰና እዩ ድህንደድ ዘሎ ንሕና ከዓ ብሸነኽ የማን ብድሕሪ ኢና ንመፅ ዘለና ኣብዚኣ ንግሆ ሰዓት 7 እታ ኩናት ትጅመር እታ ኩናት ምስ ጀመረት መጀመርታ እናተንቀሳቀሲ ኩናት ተን 7 ታንኪ ይቃፀላ 7 ታንኪ ኩለን ሓዊ ምስተበለ ፀላኢ ፍፁም ራዕዲ ኣትዎ እዚ 17 ክፍሎ ጦር ከዓኒ ማለት እቲ ኩነታትና ምስ ረኣየ መጥቃዕቲ ኣካይዱ ከብለና ክመልሰና እዩ ዝሓስብ ዘሎ። ከምዚኣ ምስ ኣጋጠመት 7 ታንኪ ቀፀላ እንደገና እታ መጥቃዕቲ ብድሕሪ እዩ ትመፆ ክፍሎ ሰራዊት 17 ካብዛ ጎቦ ከምዛ ሃመማ ተጠሪጉ ዕዝር ይብል ማለት እዩ።
0: 17 ክፍሎ ጦር ብምሉእ መፅእ ነይሩ እቲ ብድፋዕ ዘሎ ሰራዊት ካሃድም ምስ ረኣዮ ሓንቲ ነገር ከይገበረት ክኢሉ ቡሬ ገፁ ኮይዱ ኣብኡ ብፅምኢን ብጥሜትን ብምሉእ ረጊፉ ሓንቲ ጥኢት ከይቀተልናዮ ከይሃርምናዮ ማለት እዩ። ብምሉእ 17 ክፍሎ ጦር ካብ ኣስመራ ይመፅእ። ስለዚ ካብ ኣስመራ ዝመፁ 3 ክፍለ ሰራዊት 21 22 17 እንደገና ተደረብቲ ብርክት ዝበሉ ብርጌታት መፅኦም ዕላማን ድሌትን ናይቲ ውድብ ከዓ ተተግቢሩ ማለት እዩ። ልዕሊ እቲ ዝተገመተን ዝተደልየን ድሕሪኡ ንሕና እንደገና ንበይሉል ቀፂልና ማለት እዩ።
1: እቲ ኩነታት ናይ ፀልማት እውን ስለ ዝርከበ መብዛሕትኡ 17 ካብ ንሕና ርቀተልናይ ኸማን ብቦምብኡ ድሞተ በዝሓብቲ ጎላጉ

0: ስለዚ እታ ናይ ዋደ ከዓኒ ብከምዚኣ ንዕወተላ ምናልባት ኣብኡ ሸውዓተ ታንኪ ንማርኽ 222 ከምኡ ቡንቦታት ኮታሳይ ንብል ዝኾነ እቲ ዋደ ዝበሃል ግን ንዕወተሉ ማለት እዩ። ሓንቲ ብዚኣ ሕጂ ኣባ ነንሕድና ጫቅጫቅ ደበለትና ንሕና ፀላእቲ ተዳኺሙ ከሎ ሰራዊት ዋላ ብውሑድ ገርካ ክሰዓብ ምደብ ነርና ፀቂጥና ተዛሪመ ግን ንሕና ምስ ዝደቀነናዮ ክሳራታት ጉድሎታት ስለ ዘለና ከምዛ ዘለናዮ ከለና ንኩናት ክንቅፅል ኣይንኽእልና እንተደሊኹም መፂኹም ኣብ ዋደ ኣኼባ ገብረልና ሞ ግምጋም ትገብሩ ኢሎምና መፂ ናብቲ ዋደ ምስ ረኸብናዮም ብልክዕ ማለት እቲ እንታይ እዩ እቲ ድልትን እቲ ክውንነትን በበዩ ነይሩ። እቲ ድልት ንሕና ተቐፂሉ ማለት ንፀላኢ እንተ ተዳኺሙ ከለዉ ስዒብካዮ ብዕጥፊእ ኢካ ትዳኽሞ እንተ ደይስዒብካዮ ከዓ ተወዲቡ እንደገና ካልእ ሽግር ይዘምፃልካ ብዝኾነ ክንስዕቦ ይከኣልናን ዋደ ማለት ናይ ክልተ መዓልቲ ዕድል ናይ ምውዳብን ናይ ምፅጋንን ንብል ዋደ ወዲእና ንግሓረ።
1: ስለዚ ኣብ ናይ ዋደ ሓደ ክብድ ዝበለ ናይ ሰለስተ መዓልቲ ኣብ ዒሉ ኣብቲ ስልታዊ ሰራርሓና ኣብቲ ሆሮሩማ ገፅካ ሕጂ ናይ ንኣብነት በዓል ስሉሕ ኢላ ካብታ ማይ ድሕሪ ምፊጭካ ምሲ ፈፂምካ ግስም ዝበለ ሳህራ እዩ። እዚኦም በዓል 17 ኣብዮም ጠብዮም በሰብ ቀቲልካ ከምዘይውዳእ ክትፈልጡ ኣለኩም። ማይ ፀሚኡ ህልም ዝበለ ደዘርት ምስ ዘርቤኻዮ ኣኺልዎ ዳሓርካ ትጎልጎል ከምዝምሰለ ከዓ ማይ ደላ ቅድሜካ ይትመስለካ ፈለቕ ፈለቕ ድብል ማይ ክረክብ ማይ ክረክብ ኣምሓራ ከምዛ ትፈልጥዎ ከዓ ይትኽእል እያ። ስለዚ ንሕና ቀቲልና ወዳእናያ ሰራዊት ኢትዮጵያ ኣብቲ ጎልጎል ምስ ሰደድንያ በዓል ሰላማ 17 ክሎጦር እቲ ዝሓየለን እቲ ዝበዝሐን እዩ ነይሩ። ብዙሒ በዛ ናይ ዋደ በዚኣ ምስ ፈደስናዮ ዋላ ሓደ ሰብ ኣርኪብና ዝቐተልና ነገር ሰራዊትና ካይባታተለይ ሓጥራይ ስቕበል እዚ ሰራዊት እዚ መላስ ኣብያት ቁርባ ቡሬ ኣብ 71 ንኣትዩ እምበር ዳኣትዋ ሓደ ናብታ ጎልጎል ኩላት እዩ
2: ደንከል ከቢድ እዩ ትሕፃ ረስኒ የንዲደካ እዩ ኣብኡ ደቂስካ ክትዋጋእ እቲ ቀፀላ እኒ ኣብኡ ደቂስካ ክትዋጋእ ኣዝዩ ከቢድ እዩ። 244 ተዓቕሚ ሰብና እዩ ኣብቲ ተዋጋእ ሰራዊት ተን ሓሙሳ ደቂ ኣንስትዮ እየን እቲ ክፍልታት 26 እዩ 5 ደቂ ኣንስትዮ ኣለዎ ካብቲ 26 55 እየን ናይ ተኣሃዱ ኣብ ኩሉ ትስራሕ ከዓኒ ዓሚመን እየ መግለፂ ክትረክበለን ደለካ ሳ ትረክበለን ኢኻ መግለፂ ኣነ ግን ብርሃን ይብለን ንብርሃን ሲ ካልኣ የብሉን ብርሃን ደቂ ኣንስትዮና ሓያላት እየን ኣዴታትና ሓያላት እየን። ስለዚ ምስ ከምዚ ነተን ደቂ ኣንስትዮ ኣብቲ ነበረ ኩነታት ዕውስ ስራሕየን ሰሪሐን ብሓባር ንኩሉ ነቲ ክስገር ዝግበኣ ሰጊረን እየን።
3: ኣዋዲ ማይ ፅምእ ነሩና ማይ ምስሰተና ብምሉእና ደም ኢናሸና ፀላኢ ኣብኡ እንተተጥቃዕና እንተትመፀና ነይሩ ሲ ወላ ሓደ ሰብይ ምተወግአን ኣብቲ ማኪና ሽዑኡ ተደርቢና ንፅባሒቱ ሽዑ ኮይናት ኮይኑ ኣብኡ መሪር ኩናት ሓደ ብርሃለይ ዝበሃል ካብቶም ሓደስቲ እዩ መድፋዕ ጅብሬን ኢኸ ነይሩ ሓድሽ ኮሎስ መድፋዕ ጅብሬን ነይሩ ኣብኡ እሱ በዚ ኣይቱ ተሃሪሙ ውጢኢት እቲ ደም ንውሽጢ ዝኣቱ ነይሩ ሽዑ እንታይ ይብለኒ ጓል ሓለፋ ምስ ንኩሎም ተድሕንዮም ነርኪ ኣድሕን ንባ እንዳበለ ሽዑኡ እሱ ተሰውኡ ማለት እዩ ኣብኣ ተሰውኡ ሓደ ሱ ተሰውኡና ወጉኣት ከዓ ነይሮም እቲ ኩናት ኣብኡ ነበረ መሪር እዩ ነይሩ ብጣዕሚ መሪር።
4: እቲ ብፀጋም ወገን ዝተወስደ ናይ ቆረፃ ስጉምቲ ነቲ ብየማናይ ክንፊ ፀኒዒ ዝከላኸል ዝነበረ ሰራዊት ፀላኢ ስለ ዘሰንበዶ ንሱ እውን ብዘይተወደበ መልክዕን ኣንፈትን ክሃድም ጀሚሩ ታንክታት ወገን ኣብቲ ዝሓለፈ ናይ ክልተ መዓልቲ ውግእ ብሰንኪ ዘይምቹ ቅርፂ መርት መተዓፃፀፊ ዕድልን ናይ ተኽሲ ሜዳን ሲኢነን ተሳትፎን ተደሪቱ ድሕሪ ምፅናሕ ነተን ዓቕለን ኣፅቢበን በቲ ዝተቆርፀ መስመር ካሃድማ ዝፍትና ዝነበራ ታንክታት ፀላኢ ኣብ ናይ 2500 ሜትሮ ርሕቐት ብዘደነቕ ናይ ጨመተ ብልሓት ታንክታትን ሓንቲ ኣምፊብያንን ኣትሪፉሉ ሽዑ እዚ ናይ ጨመተ ብልሓት እዚ ኣብ ተመክሮ መካናይ ዝድወገን ፋል ማይ ከይኮነ ኣይተርፍን ተባህለ።
1: ቀዳማይ ነገር ኣብ ደንከልያ ማይ ዳሓዘ ይብዕወት ሸገርገር ገለ ዝበሃል ነገር እንተልልካ ጠፊእካ ዓሪድካ ማለት እዩ ስልታዊ ካያይዳኻ እንታይ ክኸውን ኣለዎ ንኹሎም ዑራን ቁርባን ሰራዊት ኣይግበርን እዩ በዓሎም እዮም ዝሕለዉ ተማፃኖ ነቶም ወሰንቲ ዝበሃሉ ማይ ዘለዎም እንጀራ ዘለዎም ሎጂስቲክስ ዘለዎም ናብኦም ኣምሪሕካ ንኦም ጠቅ ቢልካ እቲ ኩሉ ሰራዊት ኣብ ርባን ኩርባን ፅርሐ እንታይ ዝኾንሻ እዩ ናባኻ ዩ ማይን እንጀራ እንደልዩ ዝመፅእ
5: ክንዲ ብፅርጋ ክመፅእ ዝፍትን ናበይ ገፁ ሃዲሙ ንበረኻ ሃዲሙ ንበረኻ ምስ ሃደማ ምንታይ ኣትዩ ኣብ ሆሮርማ ናይ

0: ና ዋዳ ኣትና ብዘይ ገለ ፀገም ዋዲ ዒላያ ዘላታ ታማይ ተቆፃፂርና ጋሓራ ከዓ ብዓብዪ ትዛራ ከዓ ሰራዊትና ተቆፃፂርዎ።
1: ስለዚ ካብ ጎይ መዓብ ክሳድ መሓዝ ዝብል ምስላ ናይ ህዝባዊ ጉማር ኣሎ ናይ ህዝብና ኣሎ። ንስኻ ንኩሉ ነገር ክሕዘ ትብል ተኾንካ ጠፊእካ ማለት እዩ። ነቶም ኣለዉ ዝበሃሉ ኣፅኒዕካ ንዖን እምት ኢልካ ንዖን ዳርእሽካ ተወዲኣታ ጉዳይ ካልእ ክትማርሕ ኢካ ትውዕል እምበር ካልእ ኣብ ሽግር ዘይኮነስ ንስኻ ፈታሕ ሽግር ኮንካ ካ ትርከብ ማለት እዩ። ስለዚ እቲ ካልኣይ ዞን ዝበሃል ኣዋደይ ተዛዚሙ

0: ሰላምን ጥዕናን ንዓኻትኩም ይኹን ፈነወና ምክታል ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሎም ፍርቂ መዓልትን ፍርኣን ኣኺሉ ንሎሚ 22 ሓምለ ዝተዳለወ ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ እስቴፋኖስ ግርማይ ብቐንዲ ነጥብታት ይፍለም። ፈስቲቫል ኣብ ባህልን ያታን ዓሚቕ መፅናዕቲ ክካየድ ዝድርኽ ምዃኑ ተገሊጾም። ኣብ ንኡስ ዞባ ዓዲኻላ ሓረስቶት ኣብ መደብ ንኡስን ርቡሕን ቃፅዖ ሕርሻ ክደፉ መዘኻኸር ቀሪቦም። ኣብ ንኡስ ዞባ ሰንዓፈ ኣብ ምሕያል መደባት ቅድመ ትምህርቲ ዘተኮረ ዘተ ተኻይዶም። መራሕቲ ኣሜሪካን ሊባኖስን ኣብ ጉዳይ ፀጥታ ሊባኖስ ዘተኮረ ቀጥታዊ ዝርርብ ኣካሂዶም። ጀርመንን ኣዘርባጃንን ኣብ ልዕሊ 7 ፅላታት ናይ ምትሕግጋዝ ስምምዓት ተፈራሪመን። ሩስያ ኒክሌሳዊ ኣፅዋር ዝዋደደለን እስትራቴጂካውያን ደብደብቲ ነፈርቲ ኣብ ክልል ኣየር ባሕሪ ባልቲክ ኣብሪራ። ዝርዝር ዜና። ሃገራዊ ፌስቲቫል ኣብ ባህልን ያታን ዓሚቕ መፅናዕቲ ክካየድ ዝድርኽ ምዃኑ ኣወሃሃትን ነጋርያንን ገሊፆም። ጋዜጠኛ ሳሙኤል ሃብቲ ሚካኤል ዘዳለዎ ፀብጻብ ኣሎ። ገረ መስቀል ገረዝጊሄር ክቐርቦ እዩ።
1: ዓመት መፅእ ኣብ ዝካየድ ሃገራዊ ፌስቲቫል ዝቐርብ ዘሎ ድኮና ያታዊ ኣባይቲ መነባብሮን ወግዕን ዘጠቓልል ትሕዝቶ ኣብ ባህልን ያታን ዓሚቕ መፅናዕቲ ክካየድ ዝድርኽ ምዃኑ ተገሊፁ።

0: ሃገራዊ ፌስቲቫል ኤርትራ 2026 ኣባል ኮሚቴ ድኮና ያታዊ ኣባይቲ መነባብሮን ወግዕን መንእሰይ ሃብቶም ጎይቶኦም ኣብ ቅሸት ዘበታት ሕብረተሰብ ኤርትራ ንዘመናት ዝተገልገለሉ ንሓፈሻዊ ኣሰራርሓና ቃውማን ኣባይቲ ባህላዊ ናውቲ ወግዕታት ጥበባት ሜላ መነባብሮን ካልእን ዝውክል ትሕዝቶ ቀሪቡ ከም ዘሎ ብምጥቃስ ባህልን መንነትን ንምዕቃብን ናብ መፃኢ ወለድታት ንምውራስን ዓብዪ እጃም ከም ዘለዎ ኣረድዮም። በዚ መሰረት ዞባታት ዓመት መፅአ ትሕዝቶኦን መለሳ ክህልዎ ካብ ሓፈሻዊ ናብ ቴማዊ ኣገባብ ክተኩራ ብዕምቆት ዘይተዳሰሰ ክፋል ባህሊ ከንፀባርቃ ከምኡውን ሓደሽቲ ኣካላት ክሳተፋ ምኽርን ማዕዳን ከም ዝወሃበን ዞባታት እውን መፅናዕትታት ብምክያድ መበቆላዊ ትሕዝቶ ንምቕራብ ኣድላይ ፃዕርታት ከም ዘካ ዳን ኣባይታይን ፅባረቕ ከም ዘሎና ገንዚቦ። ፈስቲቫል ኣብ ምዕቃብን ምውራስን ባህሊ ተወሳኺ መፅናዕትታት ንምክያድ ድፊኢት ዝፈጥር ምዃኑ ዝሓበረ መንእሰይ ሃብቶም ባህሊ መሰረት ዕብየት ብምዃኑ ዞባታት ኣብ ሃገራዊ ፈስቲቫል ከይተሓፅራ ከም ዝሰርሓሉ ኣነፂሩ። ኣብ ቅሸት ዞባታት ንነጋድያን መግለፂ ዝህቡ ዘለዉ ብወገኖም ምስ ዘመናውነት ተኣሳሲሩ መበቆላዊ ያታዊ ናውቲ ኣብ ምርካብ ብድሆታት እኳ እንተሎ እቲ ሕፅረታት ብምምላእ ከም ዝቃለል ድሕሪ ምጥቃስ ርእቶ ነጋ ያን ኣብ ዕቃበ ባህሊ ብዕቱብነት ክዕየ ዘተባብዕ ከም ዝኾነ ሓቢሮም።
1: ካብ ዜናታት ፌስቲቫል ኤርትራ 2026 ከይወፃና ኣብ ዞባ ዓንሰባ ኣብ ሃገራዊ ፌስቲቫል ኤርትራ ንባህርያዊ ፀጋታት ዘጉልሕ ምርኢት ኣቕሪቡሎም ወኪል ኤሪና ተስፋንኪር ገብረ ዝተወሰኸ ፀብጻብ ኣለዎ ስዒቡ ክቐርብ እዮም።
2: ሓደ ካብ ዓበይቲ ሩባታት ሃገርና ዝኾነ ሩባ ዓንሰባ ብማእከል ዞባ ዓንሰባ ሰንጢቑ ዝሓልፍ ወሰነ ወሰኑ ባህርያውን ባህላውን ርሻታት ዝውንን መትንቲ ዞባ እዩ። ኣብዚ ዓመት ምርኢት ኣዳራሽ ነዚ ሩባ ማእኪሉ ቀሪቡ ኣሎ።
3: ዞባ ዓንሰባ ኣብ ሃገራዊ ፌስቲቫል ኤርትራ 2026 ንባህርያዊ ፀጋታት ዘጉልሕ ምርኢት ኣቕሪቡ ከም ዘሎ ኣቦ መንበር ኮሚቴ ምርኢት ኣቶ ሓመድ መሓመድ ስራጅ ሓቢሩ። ሎሚ ዓመት ካብ ዝሓለፈ ዓመታት ብዝተፈለየ ባህርያዊ ፀጋታት ማእከል ዝገበረ ትሕዝቶ ቀሪቡ ምህላው ብምግላፅ ቀንዲ ዕላምኡ ገና ዘይተበርበረ ባህርያዊ ፀጋታት ትዞባን ህዝቢ ብምልላይ ብዝግባእ ኣብ ረብሓ ዝውዕለሉ ዝኽእል መንገዲ ንምዳይ ምዃኑ ኣብሪሁ። ዝዓበየ ተፈጥሮዊ ፀጋ ትዞባ ዝኾነን ንሓሙሽተ ንኡስ ዞባታት ዝትንጥቕን ሩባ ዓንሰባ ከምኡውን ኣብ ዝበዝሓ ንኡስ ዞባታት ዝርከብ ካልእ ባህርያዊ ፀጋታት ብስእሊ ተወኪሉ ምህላው ብምብራህ ወለት ሓፀይ ዝተባህለ ብድንቂ ተፈጥሮኡ ቅርፁ ዝለለ ዝተሓናገረ ኣኸውሕ ኣብ ንኡስ ዞባ ገለብ ክሳብ 500 ሰባት ዘፅልል ዳዕሮ ዋዕላ ኣብ ደቂ ዓንዱ ኣብ ቅርፀት ንኡስ ዞባ ሓልሓል ዝርከብ ጋብዛ ዝተባህለ ንህቢ ዝፋረየሉን ብብሉፅ ትሕዝቶ ማዕሪ ዝለለን ተፈጥራዊ ከባቢ ካብቲ ብነጋድያን ኣድነቆት ረኺቡ ዘሎ ከም ዝኾነ ሓቢሩ። እዚ ከምዚ ኢሉ እንከሎ ታሪክ ኣነባብራን ባህልን ሕብረተሰብ ካብ ወለዶ ናብ ወለዶ ኣብ ምስጋር ዓብዪ ኣበርክቶ ዘለዉ ኣፋውያታ እቲ ካልእ ዞባ ዓንሰባ ኣቕሪቦ ዘሎ ትሕዝቶ እዩ። ኣብ ወንበር ኮሚቴ ኣፋውያታ መምህር መሓመድ ዓብደላ ኣፋውያታ ባህሊ ያታ ልምድን ወግዕን ሕብረተሰብ በቓል ዝወራረሰሉ ኣካል ስነ ጥበብ ከም ዝኾነን ውፅኢታዊ ምዃኑን ገሊጹ። እዚ ብመልክዕ ግጥሚ ማሰ ወዮ ጨፈራን ካልእን ዝቐርብ መደብ በብዓመቱ ኣብ ፌስቲቫል ምቕራቡ ረብሑ ዓብ እኳ እንተኾነ ንሃብታም ባህልናን መንነትናን ዝገልጽ ኣፋውያታታት ብርክት ዝበለ ብምዃኑ ግዳ ኣብ ካልእ ኣጋጣሚታት ዘቐርበሉ ኩነታት ክፍጠር ከም ዘድላ ረድዩ። ዞባ ዓንሰባ ኣብ ሃገራዊ ፌስቲቫል 2026 ኣብ ብሄራት ብሊን ትግረን ትግርኛን ዝዝውተር ኣፋውያታታት ሒዙ ቀሪብሎ።
2: ተፈጥራዊ ፀጋታትና ኪኖትን ከባቢና ዝህቦ ግርማ ካብኡ ንረኽቦ ተፈጥራዊ ትሕዝቶታት ናይዚ ኩሉ ኣብ ምዕቡል ግዜ ንጥቀመሉ ዘናጥረ ነገር ምንጭ እዩ። በዚ እውን ተፈጥራዊ ፀጋታትና ብግቡእ ክንዕቅቦ ይግባእ። ምስኣላይ ተኪ ዮሴፍ ተስፋ ሚካኤል ገብሬስ ኣገልግሎት ዜና ዞባ ዓንሰባ ካብ ቀፅሪ ኤክስፖ።
1: ንመስግነካ ተስፋንኪል ገብሬስ። ሓረስቶት ንኡስ ዞባ ዓዱኸላ ርቡሕ ምህርቲ ንክሓፍሱ ኣብ መደብ ንኡስን ርቡሕን ቃፅ ሕርሻ ክደፍኡ መዘኻኸር ቀሪቦም። ኪላ ልምዓት ብቕሊ ቀሺ መብራህቶም ገብረ ትንስአ ኣብ ዝሃቦ ሓበሬታ ሎሚ ዓመት ንፈተነ ኣብ 93 ዓደታት ን135 ሓረስቶት ምሩፅ ዘርእሰናይን ዕፉንን ተዓዲሉ ብመስመር ከም ዝራእ ከም ዝተገብረ ብምሕባር እዚ ኣካል ናይቲ መደብ ንኡስን ርቡሕን ቃፅ ሕርሻ ንምስፋሕ እቶትን እቶታውነትን ንምዕባይ ዝካየድ ዘሎ ፃዕሪ ከም ዝኾነ ኣረዲኦም። ሓረስቶት ብወገኖም ኣብ ተጠቃምነት ምሩፅ ዘርኢ ባህላዊ ፀረ ባልዕን ካልእ ሜላታትን ብሰንኪ ዝፀንሖም ድሩ ኣፍልጦም ምህርቶም ከምቲ ዝድለ ከም ዘይነበረ ብምጥቃስ ኣብዚ እዋን እዚ ቀፃሊ ምኽርን ሓበሬታን ይወሃቦም ስለ ዘሎ ግና ኣድማዕ ንጥፈታት የሰላስሉ ምህላዎም ኣነፂሮም።

0: ኣብ ንኡስ ዞባ ሰንዓፈ ኣብ ምሕያል መደባት ቅድመ ትምህርቲ ክግበር ዘለዎ ፍሪ ክዓዘዝ መዘኻኸር ቀሪቦም። ብዛዕባ እዚ ወኪል ኤሪና መሓመድ ኣይፈራሕ ዘዳልዎ ጸብጻብ ኣሎ። ሚካኤል ሓድጉ ከቕርቦ እዩ።
1: ኣብ ኣገልግሎት ቅድሚ ትምህርቲ ዝግበር ወፍሪ ኣብ ምሕያል መስርሕ ምምሃር ምስትምሃርን ብሓፈሻ ውፅኢት ተምሃሮ ድማ ብፍላይ ልዑል ተራ ስለ ዘለዎ ኣብኡ ዘረሃበ ንጥፈታት ብውደት ክስራሓሉ ከም ዝግባእ ብ20 ሓምለ ኣብ ሰንዓፈ ኣብ ዝተገብረ ዘተ ተገሊጹ። ሓላፊ ስነ መምህርና መምህር ብርሃነ ዮሃንስ ኣብ ዘቕረቦ ጸብጻብ ኣቐዲሙ ብደረጃ ንኡስ ዞባ 16 ትካላት ቅድመ ትምህርቲ ጥራይ ስለ ዝነበራ ብዙሓት ህፃናት ዕድል ክረኽቡ ከም ዘይጸንሑ፣ እዚ ድማ ኣብ ብቕዓ ተምሃሮ ኣሉታዊ ጽልዋ ፈጢሩ ምንባሩ ብምጥቃስ ካብ ዝሓለፈ ዓመታት ሒዙ 44 ሓደስቲ ትካላት ብምውዳድን ግና እቲ ዝነበረ ድሩትነት ከም ተፈትሐ ኣብሪሆም። ኣብ ዝመፅእ ዓመተ ትምህርቲ 2026-2027 ቁፅሪ ተሳተፍቲ ህፃናት ናብ ስታት 2800 ክብል ትፅቢት ከም ዝግበር ብምሕባር ዕድሚኦም ንቅድመ ትምህርቲ ዝኣኸለ ህፃናት ናብ ማኣዲ ትምህርቲ ንክቐርቡ ተራ ስድራ ቤታት መሻርክቲ ኣካላትን መምህራንን ክዓዝዝ ኣተሓሳሲቦም። ሓላፊ ኣብያተ ትምህርቲ ንኡስ ዞባ ሰንዓፈ መምህር ዑመር ዲን መሓመድ ቦጎኑ ህፃናት ዝግባእ ናቤት ምስ ዝረኽቡ ኣብ ዝቕፅል ጉዕዞ ህይወቶምን ትምህርቶምን ሃበርም ስለ ዝኾኑ መምህራን ኣብ ኣብያተ ትምህርቲ፣ ወለዲ ኣብ ገዛ፣ ሕብረተሰብ ድማ ኣብ ከባቢ ግቡእ ክትትል ክገብርሎም ተላብዩ። ኣመሓዳሪ ንኡስ ዞባ ሰንዓፈ ኣቶ ኢድሪስ ዓሊ ሽከር ድማ ኣገልግሎት ቅድመ ትምህርቲ ንምውሓስ ናይ ሓባር መረዳእታ ምህላው መሰረታዊ ስለ ዝኾነ ተራን ኣበርክቶን ናይ ነፍሲ ወከፍ ዜጋ ናይ ኣመሓደርቲ ከባቢ ካብ ብፍላይ ክሕይላ ተሓሳሲቦ ኣብ መወዳእታ ኣብ ቅድመ ትምህርቲ ዘይኣተው ህፃናት ከይህልው ብደረጃ ዓድታት መፅናዕቲ ክግበር ከምኡ እውን ኣብ ገለ ምምሕዳራት ከባቢ መስርሕ ህንፀት ሓደስቲ ትካላት ቅድመ ትምህርቲ ክጅመር ዝብልን ካልእን ርእቶታት ቀሪቦም። ኣብ ንኡስ ዞባ ሰንዓፈ ኣብ 22 ምምሕዳራት ከባቢ 60 መውዓለ ህፃናት ኣለዋ።
0: ቤት ፅሕፈት ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኣብ ንኡስ ዞባ ጎልጅ ወዳበታቱ ብምድልዳል ኣፍራይነት ኣባላት ከም ንምባል ዝሕግዝ ኣስተምህሮ ወዲቦም። ሓላፊ ጨንፈር ዞባ ጋሽ ባርካ ኣቶ ተስፋለት መብራህቱ ኣብ ዝሃቦ ሓበሬታ ሓርበኛታት ስንኩላን ብቁጠባ ነብሶም ንክኽእሉን ጥዕንኦም ንክውሓስን ማሕበር ዘድሊ ደገፍ ከም ዝገብር ኣረዲኦም። ንኡስ ዞባ ጎልጅ ኣብ ክረምታዊ ሕርሻ ሃብቲ ጥሪትን ንግድን ሰፊሕ ዕድላት ዝርከቦ ብምዃኑ ንስንኩላን ብዘለዎም ዓቕሚ ነቲ ዕድላት ብግቡእ ተጠቂሞም መነባብሮኦም ከመሓይሹ ክፅዕሩ ድማ ተላብዮም። ኣመሓዳሪ ንኡስ ዞባ ጎልጅ ኣቶ ደሴ ዘርኢ ሚካኤል ብወገኖም ኣካላዊ ስንክልና ዘለዎም ዜጋታት ብዓቕሞም ነፍሶን ንምቕያር ዘኽእሎም ባይታ ስለ ዘሎም ብወገን ምምሕዳር ምድግጋፍ ከም ዝግበረሎም ኣረጋጊፆም። ተሳተፍቲ ኣብ መወዳእታ ብኣባላት ዝካየድ ናይ ሕርሻ መሬት ክወሃቦም ኣገልግሎት ልቓሕ ክቕፅልን ክሰፍሕን ኣብ መንግስታውያንን ብሕታውያንን ትካላትን ፕሮጀክትታትን ኣብ ዝህሉ ናይ ስራሕ ዓድላት ንስንኩላን ቀዳምነት ክወሃብ ዝብል ለቦዋታት ኣቕሪቦም። ዝስዕብ ዜና ሃገራት ወፃኢ እዩ። ዜና ወፃኢ። ፕሬዚደንት ኣሜሪካ ዶናልድ ትራምፕን ፕሬዚደንት ሊባኖስ ጆሴፍ ዖንን ብ21 ሓምለ ኣብ ጉዳይ ፀጥታ ሊባኖስ ቀጥታዊ ዝርርብ ኣካይዶም። እቲ ኣብ ዋሽንግተን ዲሲ ዝተኻየደ ርክብ ኣብ ትግባር እቲ ኣቐዲሙ ኣብ መንጎ እስራኤልን ሊባኖስን ዝተበፅሐ ስምምዕ ምቁራጥ ተኽሲ ዘተኮረን ውፅኢታውን ከም ዝነበረ ክልቲኦም መራሕቲ ገሊፆም። ፕሬዚደንት ሊባኖስ ጆሴፍ ዖን ኣብ ዝሓለፈ ቀዳሚ ሰንበት እውን ምስ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሪቢዮም ኣብ ተመሳሳሊ ጉዳያት ከም ዝተዘራረበ ተቓሊሖም። እዚ ከምዚ ኢሉ እንከሎ እስራኤል ሰራዊታ ካብ ገለ ክፋል ደቡባዊ ሊባኖስ ድሕሪ ምስሓባ ሰራዊት ሊባኖስ ክሰፍሮ ከም ዝጀመረ ማዕከናት ዜና ኣቃሊሐን። እስራኤል ምቁራት ተኽሲ ከም እትገብርን ሰራዊታ ካብ ደቡባዊ ሊባኖስ ከም እትስሕብን ኣብ ዝሓለፈ ወርሒ ሰነ ከም ዝተሰማምዐት ፀኒሓ ግና ሰራዊታ ንዘይተወሰነ ግዜ ከም ዝፀንሕ ገሊፀ እያ። በዚ ድማ እዚ ካብ ገለ ክፋልቲ ሃገር ከም ዝተሰሓበ ዝጋባሕ ዘሎ ዜና ዘላቕነት ክህልዎ ከም ዘይክእል ክኢላታት ይእመቶም። ምዚ ኣብ ዝተኣሳሰር እስራኤል ሰራዊት ሊባኖስ ኣብ ዝዓስከረሉ ከባቢ መጥቃዕቲ ከም ዘካየደት እውን ይቃላሓሎም። እስራኤል ኣብ ሊባኖስ ጥራይ ዘይኮነም ኣብ ሶርያን ፍልስጤምን እውን ወተሃደራዊ ህላውኣ ንምስፋሕ ትሰርሕ ከም ዘላ እዩ ዝፍለጥ። ጀርመንን ኣዘርባጃንን ቁጠባ ፀጥታ ምክልኻል ፀዓት ኣብ ዝርከብዎም ልዕሊ 70 ፅላታት ክተሓጋገዛ ዝኽእለን ስምምዓት ተፈራሪመን። እቲ ስምምዓት መራሕቲ መንግስቲ ጀርመን ፍደሪክ መርዝን ፕሬዚደንት ኣዘርባጃን ኤልሃም ኣልየቭን ትማሊ 21 ሓምለ ኣብ ከተማ በርሊን ኣብ ዘካየድዎ ዝርርቢ ተበፂሖም ከም ኣካል እቲ ስምምዕ ኣዘርባጃን ናብ ጀርመን ክሳብ 245 ዓመተ ምህረት ዝቕፅል ሰደድ ባህርያዊ ጋዝ ክትገብር ምዃና ተፈሊጦም። እቲ ስምምዕ ጀርመን ድሕሪ ኩናት ዩክሬን ኣጋጢሞን ዘሎ ሕፅረት ባህርያዊ ጋዝ ኣብ ምቅላል እወንታዊ ተራ ከም ዝህልዎ ይእመት ኣሎም። እዚ ከምዚ ኢሉ እንከሎ ጀርመንን ኣዘርባጃንን ቁጠባዊ ዝምድና ንምምዕባል መጠን ንግዳዊ ምልዋጥን ወፍርን ከስፋሓ ምዃንን ኣብ ትርክብ ኣፍሊጠን። ትግባር እቲ ስምምዕ ንምቅልጣፍ ክሰርሓ ምዃንን ዝገለጻ ክልተን ሃገራት ንዕኡ ንትከታተል ሓበራዊት ኮሚተ ከም ዝቆማ ሓቢረን ኣለዋ። ሩስያ ትማሊ 21 ሓምለ ኒክሌሳዊ ኣፅዋር ዝዋደደለን እስትራቴጂካውያን ደብደብቲ ነፈርቲ ኣብ ክሊ ኣየር ባሕሪ ባልቲክ ኣብሪራ። ዕላማት ስጉምቲ ፀጥታ ማያዊ ግዛኣት ሃገሩ ንምውሓስ ምዃኑ ዝገለፀ ሚኒስትሪ ምክልኻል ሩስያ ብመሰረት ሃገራዊ ሕግታት ከም እተኸየደን ንካልኦት ሃገራት ብኣሉታ ከም ዘይፀሉን ኣረዲኦም። ሩስያ ኣብ ዝሓለፈ ወርሒ ሰነ እውን ኣብ ክሊ ኣየር ባሕሪ ባልቲክ ተመሳሳሊ በረራታት ኣካይዳ ምንባራ ፀብፃባት ይጠቕሶም። ኣብ ክሊ ኣየር ባሕሪ ባልቲክ ጥራይ ዘይኮነ ኣብ ክሊ ኣየር ኣርክቲካዊ ውቅያኖስ፣ ኣትላንቲካዊ ውቅያኖስ፣ ሰላማዊ ውቅያኖስን ፀሊም ባሕርን እውን በረራታት ከተካይድ ምፅናሓ ዝፍለጥ እዮም። ሩስያ ጥራይ ዘይኮነት ኣሜሪካ ትርከበን ካልኦት ሃገራት እውን ተመሳሳሊ በረራታት ከም ዘካየዳ ይጥቀስ እዮም። ባይቶ ፈረንሳ ተጠቃምነት ማሕበራዊ መራኸቢታት ንትሕቲ 15 ዓመት ቆልዑ ዝኽልክል ሕጊ ኣፅዲቖም። በዚ ድማ ፈረንሳ ነቲ ሕጊ ብወግዒ ዘፅደቐት ናይ ፈለማ ኤውሮጳዊት ሃገር ምዃና ፀብፃባት የረድኦም። እቲ ፀዲቆ ዘሎ ሕጊ ካብ ወርሒ ጥሪ ናይ ዝመፅእ ዓመት ከም ዝትግበር ዝጠቐሰ መንግስቲ ፈረንሳ ዝጠሓስዎ ወገናት ከቢድ መቕፃዕቲ ከም ዝብየነሎም ኣጠንቂቖም። ማሕበራዊ መራኸቢታት ንቆልዑ ጠንቂ ጥዕናዊ ፀገማት ማሕበራውን ኣካዳሚያውን ፀገማት ኮይኑ ከም ዝፀንሐ ዝገለፀ ፕሬዚደንት ማክሮን ካልኦት ሃገራት ኤውሮጳዊ ሕብረት እውን ክስዕብዎ ፀዊዕሎም። ሓያሎ ሃገራት ተጠቃምነት ማሕበራዊ መራኸቢታት ንቆልዑ ናይ ምእጋድ ተበግሶታት ክወስዳ ጀሚረን ከም ዘለዋ ዝፍለጥ እዮም። ፈረንሳን ጋቦንን ኣብ ቁጠባ ዕደና ፀጥታን ምክልኻልን ዘተኮረ ናይ ምርዳእ መዘክር ከቲመን። እቲ መዘክር መራሕቲ ክልትኤን ሃገራት ትማሊ 21 ሓምለ ኣብ ከተማ ፓሪስ ፈረንሳ ኣብ ዘካየድዎ ዝርርብ ተኸቲሞም። ኣብ መዳይ ምክልኻልን ፀጥታን ብዝተበፅሐ ስምምዕ መሰረት ፈረንሳ ኣብ ጋቦን ተወሳኺ ወተሃደራዊ መደበር ክትድኩንን ሓበራዊ ወተሃደራዊ ልምምር ከካይዳን መደብ ኣሎም። ፈረንሳ ኣብ ከተማ ሊብረቨን ኣስታት 100 ወተሃደራት ዝስፈር መደብ ከም ዘለዋ ከተስፈር መደብ ከም ዘለዋ ይሕበር ኣሎም። እዚ ከምዚ ኢሉ እንከሎ ፈረንሳን ጋቦንን ኣብ ዕደናን ምምስራሕ ማዕድናትን ብቐንዱ ከዓ ምምስራሕ መንጋነስ ከም ዝተሓጋገዛ ኣፍሊጠን ኣለዋ። ከም ኣካል እቲ ስምምዕ ጋቦን ብደገፍ ፈረንሳ ኣብ 2029 ማንጋነስ ክትምስርሕ ከም እትጅምር ተኣሚትሎም። ፈረንሳ ኣብ ዞባ ምዕራብ ኣፍሪቃ ዝፀንሓ ወተሃደራውን ፖለቲካውን ፅልዋ ድሕሪ ምኽሳራ ምስ ካልኦት ሃገራት ኣፍሪቃ ዝምድና ከተመሓይሽ ትንቀሳቐስ ከም ዘላ ፀብፃባት የረድኦም። ፊሊፒንስ ንኹነታት ባሕሪ ደቡብ ቻይና ዘጋድድ ንጥፈታት ካብ ምክያር ክትሕየብ ህዝባዊት ሪፓብሊክ ቻይና ፀዊዖም። ቻይና ነዚ ፀውዒት ዘቕረበት ጀላቡ ፊሊፒንስ ኣብ ማያዊ ግዝኣት ተኽታኾይ ምንቅስቓሳት ከም ዘካየዳ ብምውቃስ እያ። ጀላቡ ፊሊፒንስ ንምንቅስቓስ ጀላቡኣ ባዕሉታት ዝፀሉ ንጥፈታት ከም ዘካየዳ ዝኸሰሰት ቻይና ልውላውነታ ንምውሓስ ሕጊ ናይ ምኽባር ስጉምቲ ከም ዝወሰደት ኣፍሊጣ። ይኹን እምበረ ጀላቡኣ ኣብ ማያዊ ግዝኣታ ኣብ ንቡር ምንቅስቓስ ምንባረን ዝሓበረት ፊሊፒንስ ንቻይና ተመሳሳሊ ጉዳይ ከሲሳት ኣላ። ድሕሪ እቲ ፍጻሜ ቻይና ንኣምባሳደር ፊሊፒንስ ፀዊዓ ተቃውማ ክትገልጽ እንከላ ፊሊፒንስ እውን ብተመሳሳሊ ስጉምቲ ከም ዝወሰደት ተቓሊሖም። እዚ ሓድሽ ምዕባለታት ብእጀታ ባሕሪ ደቡብ ቻይና ኣብ መንጎ ክልቴን ሃገራት ንዝፀንሐ ዘይምቅራው መሊሱ ከጋድዶ ከም ዝኽእል ይእመት ኣሎም። ቻይና ዝዓበየ ክፋል ባሕሪ ደቡብ ቻይና እጀታ ምዃኑ ክትምጉጥ እንከላ ፊሊፒንስ፣ ማሌዥያ፣ ቪየትናምን ብሩናይን ድማ እቲ ስትራቴጂካዊ ሙያዊ ኣካል ከም ዝብፅሐን ይምጉታ። ኣብ ኣፍጋኒስታን ብዝወቅዐ ብርቱዕ ዝናብ ብዘስዓቡ ሓደጋ ዕልቕልቕ ከቢድ ሰብኣዊ ክሳራ ከም ዝወረደ ማዕከና ዜና ቃሊሐን። በቲ ኣብ ሰሜናዊ ምብራቅ ኣፍጋኒስታን ዘጋጠመ ተፈጥራዊ ሓደጋ ዛጊት ልዕሊ 120 ሰባት ከም ዝመቱ ዝሓበሩ ፀብፃባት ሓያሎ ድሃዮም ጠፊኡ ስለ ዘሎ ቁፅሪ ምውታት ክውስኽ ከም ዝኽእል ኣሚቶም። ብዘይካዚ በቲ ዕልቕልቕ ኣብ ትሕቲ ቅርፂ ከቢድ ዕንወት ብምውራዱ ኣሽሓት ብዘይ መፅለሊ ከም ዝተረፉ ክፍለጥ ተኻኢሉሎም። መንግስቲ ኣፍጋኒስታን ኣብቲ ብከቢድ ዝተሃሰየ ከባቢታት ህፁፅ ናይ እዋን ሓደጋ ድንጋጌ ብምእዋጅ ስርሒት ምድሓን ሂወት ክሰፍሕ ዓዚዙሎም ኣፍጋኒስታን ብሳዕቤናት ክሊማዊ ነውፂ ብቐዳምነት ተፀልየን ካብ ዘለዋ ሃገራት ምዃናኦም ጸብጻባት ዝጠቕሱም ዜና ንምዝዛም ቀንዲ ነጥብታት ደግመልኩም ፈስቲቫል ኣብ ባህልን ያታን ዓሚቕ መፅናዕቲ ክካየድ ዝድርኽ ምዃኑ ተገሊፆም ኣብ ንኡስ ዞባ ዓድኸላ ሓረስቶት ኣብ መደብ ንኡስን ርቡሕን ቃፅሮ ሕርሻ ክደፍኡ መዘኻኸሪ ቀሪቦም ኣብ ንኡስ ዞባ ሰንዓፈ ኣብ ምሕያል መደባት ቅድመ ትምህርቲ ዘተኮረ ዘተ ተኻይዶም መራሕቲ ኣሜሪካን ሊባኖስን ኣብ ጉዳይ ፀጥታ ሊባኖስ ቀጥታዊ ዝርርብ ኣካይዶም ጀርመንን ኣዘርባጃንን ኣብ ልዕሊ 7 ፅላታት ናይ ምትሕግጋዝ ስምምዓት ተፈራሪመን ሩስያ ኒክሌሳዊ ኣፅዋር ዝዋደደለን እስትራቴጂካውያን ደብደብቲ ነፈርቲ ኣብ ክሊ ኣየር ባሕሪ ባልቲክ ኣብሬራ ዜና ተዛዚሙሎ ብሮህ መዓልቲ

ኣብ ለንደን ናብ ዘላ መዛዓበየት ክለብ ፀንቢረ ኣለኹም ክብል ንደጋፍ ቸልሲ ከህንጥን ከሎ ንደገፍቲ ኣርሰናል ግን ሕልሞም ክሰብር ኪኢሉ ብምህላው ኣብ ለንደን ደርቢ ብፍላይ ከቢድ ብድሆ ክገጥሞ ምዃኑ ርዱእ ኮይኑሎም መስርሕ ዝውውር ዘፃወታይ ኣሰንባድ ገይርዎ ዘሎም ቀዳማይ ኩሉ ተዓዛብ ዝዓውዲ ሮጀርስ ናብ ኣርሰናል ክኸይድ ትፅቢት ዝፀንሖ ኮይኑ እንተኾነ ግን ብሰላሕታ ዝገበረቶ ስርሒ ቸልሲ ተዓዊትላም ኣብ ፍፀምታም ኣብፂሓቶሎም ኣርሰናል ኣብ ዝፃወታይ ኣቐዲማም ዕድል ተዋህባ ጋንታ እኳ ትንበር ዋግኡ ካብ ዓቐን ላዕሊ ስለ ዝኾነ ግን ካብቲ ውድድር ወፂኦም እዮም። ካልኣይ ድማ እቲ ተፃዋታይ ኣብ ቸልሲ ከመይ ክሰጥሚም ኣዝዩ ኣዘራቢ ገይርዎ ዝርከብ ዘሎ ነጥብ እዩም። ቸልሲ ኣብ ትሕቲ ሓድሽ ዓላሚ ኣጃቪ ኣሎንዞም ሓድሽ ስልቲ ክተክል ደልያ ምህላዋይ ዝሕበር እቲ ቀንዲ ሕቶ ኮይኑ ዘሎ ግን ሮጀርስን ኮል ፓልመርን ብሓባር ክፃወቱ ይኽእሉ ዶ ዝብል እዩ። ሮጀርስን ፓልመርን ካብ ንስነቶም ጀሚሮም ናይ ቀረባ ዕሩኽ ምዃኖም እዩ ዝሕበር። ብተወሳኺ እውን መለለይ ፓልመር ኮይኑ ዘሎም እቲ ኮልድ ዝበሃል ድሕር ሸቶም ምዝጋብ ኣእዳውካ ሒዝካ ዝግበር ፅምብል ማለት ሰለብሬሽን ንመጀመርያ ግዜ ዝጀመሮ ሮጀርስ በዕሉ ምዃኑ እዩ ዝሕበር። ሕጂ ድማ ኣብ ስታንፎርድ ብሪጅ እዞም ክልተ ኣብ ማንሲቲ ብሓባር ዝዓበይ ከዋክብቲ እናተበራረዩም ኣብ ቁፅሪ 10 ኮይኖም ክትፃወቱ ተኽእሎም ኣለዎም ድየብሎምን ኣዘረባ ኣርእስቲ ኮይኑሎም። ይኹን እምበር ቸልሲ ምሕጂ እውን ብዙሕ ፃወቲ ከየጨንቓ ስጋኣት ኮይኑሎም ዝሓለፈ ዓመት መበል 10 ደረጃታት ዝወደአት ቸልሲ ብዘይ ዝኾነ ናይ ኤውሮጳ ውድድር 5 ናይ መስመር ፃወትን 5 ድማ ቀወምቲ ኣጥቃዕትን ኣብዚ እዋን ሒዛ ትርከብ። እዚ ማለት ናይ ግደን ገለ ፃወቲ ክሸጡም ኣለዎም ማለት እዩም። ሓደ ካብዞም ኣእላፍ ኣጥቃዕቲ ዝኾነ ጋርናቾ ድማ ብቐረባ ና መስርሕ ዕድጊ ክወርድ ግምት ከም ዘሎ እዩ ዝሕበር። ብሓፈሽኡ ቸልሲ ንትክትከተሎ ፀንሐትን ከዕውታ ድማ ዘይከኣለን ኣብ ውልዶ ፃወቲ ዝተተኮረ ወፍሪ ገዲፋ ሬዲሜድ ወይ ድማ ዓበይቲ ፃወቲ ናይ ምምፃእ ስልቲ ጀሚራላ ድሮ ድማ 117 ሚልዮን ፓውንድ ኣፍሲሳ ንሞርጋን ሮጀርስ ዋነታብ ጌራ ቶላ። ሞርጋን ሮጀርስ ነዚ ዋጋ ዝበቅዕ ብቕዓት ከርኢድ ወይስ ከምቶም ዝሓለፈ ዋጋማ ማያእቶ ፃወቲ ግዜ ዝምልሶ ሕቶ ክኸውን እዩ? ኣሰልጣኒ ሊቨርፑል ኣንቶኒ ራውላ ማካሊስተርን ኣሊሰንን ኣታ ክለብ ክፀንሖ ከም ዝደሊ ገሊጹ። ኣሰልጣኒ ሊቨርፑል ኣንቶኒ ራውላ ኣርጀንቲናዊ ኣሌክስ ማካሊስተርን ብራዚላዊ ኣሊሰን ቤከር ናብታ ክለብ ክፀንሖ ከም ዝደሊ ንቦርድ ክለቡ ከም ዘፍለጠተ ገሊጹ። ወዲ 27 ዓመት ኣርጀንቲናዊ ማካሊስተር ኣብ 2023 ናብ ሊቨርፑል ካብ ፅምበር ጀሚሩ ካብቲ ዝፈረመ ናይ 5 ዓመት ውዕል ክውዳእ 2 ዓመት ተሪፉዎ ኣሎም።

0: ተወሳኺ ኢራውላን ወዲ 36 ዓመት ሓላውለት ኣሊሰን ቤከር እውን ኣብ መደቡ ከም ዘሎን ኣብ ቀዳማይ ዓመት ስርሑ ድማ ቀዳማይ ሓላውለቱ ገይርዎ ክቕፅል ከም ዝደልን ሓቢሩ። ሓደ ዓመት ውዕል ተሪፍዎ ዘለዉ ኣሊሰን ቤከር ምስ ክለብ ጁቨንቱስ ክተሓዝ እኳ እንተጸንሐ ኢራውላ ግን ኣብዚ ሓድሽ ዓመት ስፖርት ካብ ተመክሮ ናይዚ ብራዚላዊ ክምርኮስ ድላይ ከም ዘለዎ እዩ ዝዛረብ ዘሎ። ኣንቶኒ ኢራውላ ብዛዕባ ኣሊሰን ክዛረብ እንከሎ ኣብ ቦታ ሓላውለት ብዘለና ኩነታት ኣዝዩ ሕጉሴ፣ ኣሊሰን ብተወሳኺ ኣብ መቐይር ክዳና ዘለዎ ተራውን ኣዝዩ ዓብ እዩ፣ ነቶም ሓደስቲ መንስያት ጻወትን ምስ ኩነታት ምልማድ ዓብ ደገፍ ክህበናዩ። ከም ቫንዳይክ፣ ኣሊሰን ቤከርን ጆ ገመዝን ዝኣመሰሉ ነዊሕ ግዜያት ዝጸንሑ ጻወቲ ድማ ከድሊን እዮም ብምባል ሓሳቦም ኣካፊሉ ይርከብ። ብተወሳኺ ስጳኛ ወሰልጣኒ ኣብ መስመር ምክልኻል ተወሳኺ ሓይሊ ንምድላብ ይፅዕር ከም ዘሎን ብፍላይ ኣብ ቦታ የማናይ መስመር ምክፍፋል ድማ ፀወታይ ክውስኽ ከም ዝዘለን ሓቢሩ። ንሱ ኣብ መግለፂኡ ኮነር ብራድሊ ብስነክ ምግዳእቲ ብርኪ ናዋርሕ ካሜላ ይርሕቕ ብምህላውን ብፍላይ ኣብዚ መስመር ሓደሽ ፃወቲ ከሊንዮም ብምባል እዩ ሓቢሩ ዘሎም። ኣብዚ እዋን ዚ ቁፅር ተኸላኸልትና ኣዝዩ ውሑድ እዩ ዘሎም፣ ስለዚ መፍትሒ ንምርካብ ንሰርሕ ኣለና፣ ካብ ወነንትና ድማ ዓብ ደጋፊ ዘለና ክብል ድማ መግለፂኡ ዛዚሙ። ዙር ፈረንሳም ብሶኒ 20 ሓምለ ኣብ ዕረፍቲ ድሕሪ ምውዓለት ትማል 3 ብናይ ግዜ ውድድር ማለት ኮሮናሜተር ምምላሱ ዝፍለጥ ኮይኑ ተቓደምቲ ድማ 26.1 ኪሎ ሜትር ዘሕቀቱ ዓቐብቲ ሓወሶ ፍታን ናይ ውልቂ ውድድር ሰሪዕሎም ይውዒሉ። ኣብዚ መድረኽ ኣብ ናይ ብጫ ማልያ ኣብ ዝግበር ቅለስ ምግምጣራት ክረአም ዓብ ተኽእሎ ከም ዝነበሮ ተገመተ ኮይኑ ኣርሓዚ ዓይነት ውድድር ዝኾነ ሬንኮ ኢቫኖፖል ድማ ቀዳማይ ሕፁይ ንምዕዋት እዛ መድረኽ ኮይኑ እዩ ኣትዩም። ከም ተዋህቦ ግምት ድማ ሬንኮ ኢቫኖፖል ኣብ ሰዓት 48.5 ኪሎ ሜትር እናረገፀ ብኣዝዩ ብሉፅ ብቕዓትን ዝተነብሮ ፅቢት መሊሱ ንኸልኣይ ተኸታተሊ መዓልቲ ምዕወት መድረኽ ብምዃን ንቐንዲ መዋድርቱም ኣብዛ መዓልቲ ክኸውን ተገመተን ውናንዲ ብጫ ማልያን ታዴ ፖጋቻራ ኸቲሉ ምዕውት ክኸውን ክኢሉሎም። ፖጋቻራ ዝመድረኽ ድሕሪ ኢቫኖፖል ተበጊሱ እኮ ብግዜ ናይ ሬንኮ ክዋደር ይኽኣል ንውፁ ዓቕሚ ኢቫኖፖል ኣብዚ ዓውደ ግን ክዳረጉ ኣይከኣለን ሚዛና ውድድር ብምንፅብራቕ ድማ 28 ካልኣይ ድሒሩ ካልኣይ ደረጃ ሒዙም። ነዞም ኳክብቲ ተኸቲሉ ድማ ማትያስ ሽከልሞዛ ካብ ሊድል ትሬክ ካብ ዕውት ሓደ ደቕን 4 ካልኣይትን ድሒሩ 3 ደረጃ ሒዙም። ኣባል ክለብ ኤንኤስኤን ኤርትራዊ ቢንያም ግርማይ ኣብዛ መድረኽ ካብ ዕውት 7 ደቕን 26 ካልኣይትን ድሒሩ መበል 162 ደረጃ ብምሓዝ ንውድሩ ብሰላም ዛዚሙ ይርከብ። በዚ መሰረታ ናይ ብጫ ማልያ ውድድር ፖጋቻር ምስ ኢቫኖፖል ጸንሖ ፍልለይ ኣብ 4 ደቕን 32 ካልኣይትን ክወርድን ከሎ 6 ደቕን 51 ካልኣይትን ድሕርም ኢሳቅ ደልተሮ ድማ ንሳታይ ደረጃ ሓዚእዎ ይርከብ። ኣብ ዝተረፍናይ ክብሪ ማልያ ምግብጣ ዘይተረእየላ እዛ መድረኽ ኣብ ቶነን ለስ ቤንስ ክዛዘምን ከላም እዞም ተቓደምቲ ድማ ሎም ረቡዕ መበል 17 መድረኽ ካብ ዝተበጊሶም ኣብ ማእከላ ንሰሰ ካቴጎሪ መዐቀኒ ዘለዎ ክሳብ 1032 ሜትሮ ዝበፅሕ በራኸ ዝርከቡ ዓቐብ ሰጊሮም ኣብ ጎላጎል ትውዳም ዝሓሸ ናይ ምሕቓር ዓቕምን ዘለዎም ኣሽካ ተቓደምቲ ተርብሖም ትግመት ናይ 174 ኪሎ ሜትር ዘሕቀታ ውድድር ቀፂሉ ክውዕልዩም።
1: ባርከ ዝኸበርኩም ተዓዘብትና ሎም ትሕስና ዝምስሊ ነይሩ። ምሳኻም ፅናሕኩ ፊደል ገብሪ ህወቴ ብወገነይ ሰላም።

ርዓን ሰባ ኣለና እቲ ርዓን ሰባ ንብሎ ዘለና መበገስቲ ሽም ናይቲ ዞባ እውን ምንጪ ቁጠባውን ሕርሻውን እቶት ናይ ንባሪ ናይቲ ዞባ እዩ። እዚ ከዓ ነቲ ከምቲ ንሪኦ ዘለና ፍሩታታት ወይ ከዓ እቲ ኣሕምልትን ፍረታትን ካብቲ ሩባ ዝፈሪ ኣለና ማለት እዩ። ገለ ቦታታት ከ ኣለና በዓል ገለብ ከባቢ ዓተ ከሌዛን እዚ ቦታታት እዚ ቅድሚ ሕጂ ኣግራብ ኣብዚ ቦታታት እዚ ኣዝዮም ስሕዋት ነይሮም። ኣብዚ ቀረባ ግዜ ግን ብተበግሶ ናይ ህዝብን መንግስትን እቲ ኣግራብ ኣብ ምምላስ ይርከብ። ገለ እንስሳታት እውን ኣብቲ ቦታ ይቀላቀሉ ይረኣዩ ስለ ዘለዉ ነቲ ዳግማይ ትንሳኤ ናይቶም ኣግራብ ኣብቲ ከባቢ ዘለዉ ንምርኣይ ገለ ካብኡ ትሕዝቶ ሒዝና ቀሪብና ኣለና። ካብኡ ምቅፃልካ ናይ ኣብ ከባቢ ገለብ ናይቲ ምምላስ ናይቲ ኣግራብ ዘርኢ ካብ ሰሜናዊ ባሕሪ ናኣገፆም ዝኸዱ ከም በዓል ዓጋዜን ዝኣመሰሉ እንስሳታት ኣለውን ኣብ ንኡስ ዞባ ገለብ ዝርከቡ ማለት እዩ። ኣብ በዓል ሓሽሻይ ዝርከባ ኢራብ ኣለዋና ኣብቲ ዞባ ዓብ ዝርግሐ ዘለውን እንስሳታት እየን። ብዓብኡ ኣዕዋፍ ኣብ ዞባ ዓንሰባ ዝርከቡ ገለ ሒዝና ቀሪብና ኣለና ማለት እዩ። ሓፈሻዊ ሕጂ ዚ ሎብዞበን ሒዝና ዘለና ፌስቲቫል ኤርትራ እቲ ሓፈሻዊ ባህርያዊ ፀጋታት ኣብ ዞባና ዝርከብ ኣብ ውሽጥን ኣብ ደገን ዘሎ ህዝቢ ኤርትራ ንምልላይን መስሕብ ንበፃሕቲ ንምግባርን እቲ ፍሉይ ፍሉይ ዝበሃል ወይ ከዓ እቲ ፍሉይ ፍሉይ ዝበሃል ዘለና ባህርያዊ ፀጋታት ሒዝና ኣብዚ ፌስቲቫል 2026 ሒዝና ቀሪብና ኣለና ማለት እዩ። ካልእ ፍሉይ ዝገብሮ ኣብ ብዙሓት ናይ መደበር ፈልስታት ናይ ዞባና ብዕቱብ ዝስርሓሉ ዘሎ ናይ መበቆላውያን ኣግራብ ናይ ምፍራይ ዓቕሚ ኣጥሪና ኣለና ማለት እዩ። ከባቢ 2 ሚልዮን ዝኾኑ ፈልስታት ኣብዚ ዝተፈላለዩ ንኡሳን ዞባታት ዝርከብ መበቆላውያን ፈልስታት ዝሓዙ መደበራት ኣለዉና። ገለ ካብኦም ካብቶም ኣውተ ተታሒዞም ዘለዉ ፍሉያት ኣዝዮም ኣብ ምፅናት ዝርከቡ ከም በዓል ዱማን ካልኦትን ዝኣመሰሉ ዓበይቲ ኣግራብ ኣለዉና። ኣብቲ ናይ ምፍራይ ዓቕሚ እንተርእናዮ እውን እቲ ፐርሰንቴጅ ኣብ መንጎቶም መበቆላውያን ኣግራብን ናይ ደገ ወይ ከዓቶም ኤግዞቲክ ዝበሃሉ ኣግራብ ዘሎ ናይ ምፍራይ ዓቕሚ ናይቶም ሓረስቶትና ካብ ግዜ ናብ ግዜ እንዳተመሓየሸን እንዳ ዓበየን ይመፅእ ኣሎ። በዚ ከዓ ነቶም መበቆላውያን ዝበሃሉ ኣግራብ ናይ ሃገርና ኣብ ምዕቃብ ተን መደበር ፈልስታት ሚኒስትር ሕርሻ ዓብዪ ኣስተዋፅኦን ዓብ ስራሕን ይሰርሑ ከም ዘለዉ ንምርኣይ ኣብዚ መበቆላውያን ኣግራብን እቶም ዘይመበቆላውያን ወይቶም ኤግዞቲክ ዝበሃሉ ሒዝናዮም ቀሪብና ኣለና ማለት እዩ። ብሓፈሽኡ ሕጂ እቶም መበቆላውያን ዝበሃሉ ዓይነት እዮም ዘይፈልጦም ብዙሕ ሰብ ስለ ዘሎ ንዕኦም ንምልላይ እቲ ተፈጥሮዊ ፀጋታት ናይ ዞባና ምስቲ ህዝቢ ንምቅርራብ ኣብ ውሽጢ ንደገን ዘሎ ነቲ ዞባ ነቲ ኣብ ዘሎ ተፈጥሮዊ ፀጋታት ክላለዮን ንክበፅሖን ኢና ነዚ ፌስቲቫል እዚ ብባህርያዊ ፀጋታት ናይ ዞባና ሒዝና ቀሪብናዮ ዘለና ማለት እዩ።

ዓራይ ምሉእ ሽመይ ኢብራሂም ስሌማን ይበሃል። ካብ ኣዳራሽ ምርኢት ኤግዚቢሽን ዞባዓን ሰባ እዮም ማለት እዩ። ኣብዚ ሃገራዊ ፌስቲቫል 226 ዞባዓን ሰባ ሒዝናዮ ቀሪብና ዘለና ንባህርያዊ ፀጋታት ዞባዓን ሰባ ዘንፀባርቕ ትሕዝቶ እዩ ማለት እዩ። ሒዝናዮ ቀሪብና ዘለና ኣብቲ ባህርያዊ ፀጋታት ኮይኑ ዓመት ክልተ ግዜ በበይኑ ወገን ማለት እዩ። ካብ ፍርቂ ናብዚ ገሎ ኣብ ሓደ ወቅቲ ካብዚ ናብ ዘሎ ከዓ ኣብ ሓደ ወቅቲ ኣብ ዓመት ክልተ ግዜ ትፈርብ ዳዕሮያ ብዓብዩ እቲ ህዝቢ ዝኾነ ውራያቱ ዝኾነ ምስታይ ክህልዎ ከሎ ኣብ ትሕቲ እዛ ዳዕሮ ኮይኑ እዩ ኩሉ ፅምብላቱን ውራያቱን ዘካይድ ማለት እዩ። ድሕሪኡ ዘለና ከዓ ገብዛ ዝበሃል ኣብ ንዞባ ሓልሓል ዝርከብ ኣብ ምሕዳር ከባቢ ቅርፀት ዝርከብ ኮይኑ እዚ ንሪኦ ዘለና ባህርያዊ ሰፈር ናይ ንህቢ ማለት እዩ። ከባቢ 50 ዝኾኑ ዕስለ ንህቢ ኣብዚ ቦታ እዚ ይቕመጡ ማለት እዩ። ካብኡ ዝወፅእ መዓር ከዓ ኣዝዩ ፍሉይ እዩ። ምንጭ እቶት ናይ ገለ ውልቀ ሰባት እውን እዩ ማለት እዩ። ካብኡ ቀፂልካ ከዓ ጃኒ ዝበሃል ኣብ ንዞባ ኣስማዕ ዝርከብ ኣኻውሕ ኣለና። እዚ ኣኻውሕ እዚ ክትሪኦ ከለካ እቲ እንግርታዊ ዝኾነ ቅርፂ እዩ ዘለዎ። ብዓብዩ ከዓ ቤት ትምህርቲ ሰውራ ኣብዚ ከባቢ እዚ ጃኒ ንብሎ ዘለና ኣብ ንዞባ ኣስማዕ ዝርከብ ኣብ ትሕቲኡ ከም ዝነበረትን ከም ዝተመስረተትን ይንገር ወይ ይዝረብ ማለት እዩ። ድሕሪ ዘለና ትሕዝቶ ከዓ ገዳም ፃዕዳ እምባ ማለት እዩ። እዚ ገዳም እዚ ኣብ ዕለት 14 ወርሒ 7 ዝንገድ ገዳም እዩ። ኣዝዩ ፍሉይ እዩ። እቲ ተፈጥሮዊ ክሳይ እንተርእናዮ እውን ማለት እዩ። ድሕሪ ብዓብዩ

0: ከምቲ ልሙድ ኩሸ ዞባ ዓንሰባ ብሰለስተ ብሄራት ማሚቋ ዝተኸበባ ትርከብ ብቋንቋ ብሊን ትግረ ከምኡ ውን ብሄረ ትግርኛ ማለት እዩ። እዚ ደንበዚ ዝተፈላለየ ንብረታት ኣብ ውሽጡ ሓቂፉሎ ነናቱ ኣገላል ዝገልፅ ኣካል ኣለዎ። ኣነ ሕጂ ብናተይ ብናይ ብሄረ ትግርኛ ያገልፅ ንሕና ብሄረ ትግርኛ ከምዚ ንሪኦ ዘለና ኣብዛ ህድሞ ዝተፈላለየ ንብረት ሒዝና ቀሪብና ኣለና ማለት እዩ። ካብ ናብቲ ማሕረሳት ሒዝካ እቲ ናይ ሰብኣይ ዝበሃል ንብረት ብምሉእ ናይ እንዳመርዓውቲ ዝበሃል ንብረትካ ብምሉእ ኣብኡ ተዳልዩ ኣቐሚጥና ኣለና ማለት እዩ። ሎሚ ዓመት ከም ፍሉይ ዝተፈላለየ ዓይነት ንብረት ሒዝና መፅና ኣለና፣ ከም መሳርሒ ኩናት፣ ጎዞሞ፣ ጉራደ ከም 3-4 ወለዶ ዝገበረ ንባዕሉ በትሪ ናይ 3 ወለዶ ዘለዋ በትሪ እውን ክሳብ ከምዚ ንብረት እቲ ዝጠፍእ ዘሎ ንብረት ብሓፈሻ ኣብ ዞባና ሒዝናዮ መፅና ከም ዘለና ክሕብር ይፈቱ ማለት እዩ። እቶም ናይ ሎም ዓመት ካብቲ ዝበለፀ ፍሉይነት ዘለዎ ከዓኒ እቶም ሒዝናዮም ዘለና መርዓውቲ ናይ ሕጂ መርዓውቲ እዮም። ኣብ ሕፅኖ ዘለዎ መርዓውቲ ሒና ሒዝና መፅና እቲ ፅቡቕ ነገሩ ማለት እዩ። ከምቲ ኩሉ ሰብ ዝምነዮ እቶም መርዓውትና ከምቲ ኣብርሃምን ሳራን ዝፈርዮ ክፈሩ ኢልና እቲ ኣብዚ ዝውለድ እውን ንኦም ዝትክእ ክኾነልና ናይ ሓቀኛታት መርዓውቲ ሒዝና ኢና ቀሪብና ዘለና ካብቲ ኣብ ኩሎም ቁሸታት ፍልይ ኣቢልዎ ዘሎ ማለት እዩ። ሕጂ ብዘይ ምግናን ኢና ሳይነብል ዘለና ኣብ ውሻጠ ምስኣቶ ኸዓ ናይ ሰበይቲ ንብረት ብምሉእ ኣሎ። ምናልባት ኣዴታትና ከምዚ ሎሚ ኣብ ሻሓኒ ኣብ ኩባያ ከይወደቕና ባዕለን ካብ ሓመድ ኣቆምጢዐን ሓዊ ኣንዲደን ዝሰርሖ ዝነበራ ኩሉ መሳርሒታት ኣብ ውሽጢ ኣብ ውሻጠ ተታሒዙሎ ኣብ ውሻጠ ውሽጢ እውን እቲ ናይ ሰበይቲ ነገር እንዳ ስዋኣ ድዩ ናይ ብሓቑኣ ድዩ ኩሉ እዚ ንብረት እዚ ሒዝናዮ መፅና ኣለና። እቲ ፅቡቕ ነገሩ እቲ ናይ ውሻጠ ኣነ ክገልፆ በቲ ባህላዊ ንባህሊ ለመፅኦ ስለ ዘለኹ ኣነ ይገልፆኒ ምክንያቱ ናይ ሰበይቲ ነገር እዩ። ካብ ውሻጠ ገፁ ሰብኣይ ንድሕር ሓሊፉ ቀደም ንሰበይቲ እውን መድሓኒያ ስለ ዝነበረ ኣነ ነቲ ናይ ውሻጠ ነገር በዕላ ተናዴታት እተዝገልፆ ዝያዳ ንዓይ ደስ ምበለኒ ማለት እዩ። ኣብ ደገ ምስ መፃና ግን ናውቲ ማሕረስ ብምሉእ ኣለኖ ካብ ዝተዓደ ክሳብ ዝለዓለ ማለት እዩ። ዋይዳ ኣለና ከምዚ ሎሚ ሻሓኒ ሰንያ ኣብኡታት ከነቆምጥዕ ከይጀመርና ቀደም ኣዴታት ባዕለን ብሓመድ ዝሰርሕዎ ዝነበራ ኣብኡ የለውሳሉ ኣብኡ የቆምጥዓ ኣብኡ ድማ እሳ የብላ ነይረን። እዚ ከዓ ዋይዳ ዝበሃል ካብ ሓመድ ዝስራሕ ወላ ሓንቲ ክሳብ ሕጂ ነቕ ዘይበለ እዚ እውን 4 ወለዶ ዝበፅሐን ንብረት ኣለና ማለት እዩ። ብሓፈሻ ካብኡ እቲ ፍልይ ዘብሎ ኸዓ ዓመታዊ ኩሉ ሰብ ክፈልጦ ዘለዎ መርዓት ክሳብ 12 ደገ ወፅያ ትሸይን ስለ ዘይነበረት ኣብ ውሽጢ ናይ ትገዛ ኣብቲ ምድር ቤት ኣብኡ ትስራሕ ሽቓቕ ኣላትና። እዚኣ ኸዓ ሰታሪት ትበሃል። መርዓት ጥራሕ ትሸነላ ካብ መርዓት ወፃኢ ወላ ሓደ ክሸነላ ይክል ክሳብ 12 ድሕሪ 12 እዛ ሰታሪት ትበሃል ትድፈን መርዓት ከም ሰባያ ወይ ምስ ሓማታ ወይ ምስ ንዕልታ ወፂኻ ንበረኻ ትሸይን ማለት እዩ። ካብኡ ምስ እንዳ መርዓውቲ ምስ ከድና ዝተፈላለዩ መሳርሒ ኣለውና። ቀደም ንጥቀመሎም ዝነበርና መዘናግዕና እንዳ መርዓውቲ ከም በዓል ገበጣ፣ ሸደድ እዚኦም ኩሎም ኣለውና። ክሳብ ናይ ዝተቆፅዑ ዝሰርሉ ዝነበሩ መፅዓን ምራን ክሳብ እዚ ከይተረፈ ሒዝናዮ መፅና ኣለና ኣብዚ ዓመት ዚ ማለት እዩ። ስለዚ ብሓፈሻ ቁሸት ዞባ ዓንሰባ ብፍላይ ካ ብሄረ ትግርኛ ኣብዚ ህድሞ እቲ ጥንታውን ያታውን ዝበሃል ናይ ኣቦታትና ንብረት ብዓቕምና ሒዝናዮ መፅና ኣለና። ትዝተረፈ ከዓ ኣብ ቀፃሊ ቀሲልና እናመላናይ ክንመፅካ በዓል ሙሉእ ተስፋ ክብል ይፈቱ።
1: መጀመርያ ኣምሉ ሽመይ ዑስማን መሓመድ ስዒድ ንበሃል ሓላፍ ባህሊ ስፖርት ዞባ ሓጋዝ እየ ኩምኮሚተ ድኳን ኣብያት እየ ዝሰርሕ። እንደገና ኸ ብሄር ትግሪ ሒዛቶ መፅያ ዘለኻ ከም ሰባት ሒዛቶ መፅያ ዘላ ኣቦሓጎን ኣቦሓጎታት ኣለዉ ኣሓሙ ኣቦ መርዓዊ ኣሎ መርዓውቲ እውን ኣለዉ። እዚ እዎ ብሄር ትግሪ ዝውክል እዩ። ብሄር ትግሪ ከዓ ኣብ ዞባ ዓንሰባ ሓደ ካኣብ ዞባ ዓንሰባ ዝርከብ ብሄር ትግሪ ትውክል። ድሕሪኡ ከዓ ብሄር ትግሪ ሒዛቶ ዘለኻ ውሽጢ እዚኦም ኣብዚኣ ዘለዉ ኣቦታት መርዓውቲ እዮም። እዚኦም ኣብዚኣ ዘለዉ ከዓ የማና ንሪኦም ዘለና ከዓ መርዓውቲ እዮም። እዚኦም ካብ ዚ ዘለዉ ከዓ እዚኣ ንሪኦ ዘለና ገዛ ከዓ ናይ ኣባሓጎታት እያ። እዚ ከምቲ ንብሎ ብሄራትና ከዓ ኣብ ዞባ ዓንሰባ ነፍሲ ወከፍ ዓመት ዓመት ነፍሲ ወከፍ ንዞባ ዝርከባ ንውሳን ዞባታት እንደቃየርና ንኩሉ ባህሊ ክፈልጡ ሓደ ዓመት ሃበሮ እንተመፅያ ካልኣይ ዓመት ገለብቲ መፅ ሳልሳይ ዓመት ኣስማት ከምኡ እንደበና ኩለና ኣብ ሓጋዝ ዘለዋ ንኩለ ነባፅሐን ኢና። እዚ ንኣብነት እዚ ንሪኦ ዘለና ኮር ናይ ገመል እዩ። እንደገና ከ ኣቦ መርዓዊ ዘሎ ከዓ ኮር ናይ ገመል ኣለና። ኣብ ውሽጢ ከዓ ዘለና ኩሉ ብሄራት ዝግረት ዝውክል ኣለና ማለት እዩ። ምስ ኣባሓጎታት ዘለዉ ምስ ኣቦ መርዓዊ ዘሎ ኣብ ቤር መርዓ ዝርከብካ ብሄር ትግረ ዝውክል ንብረት ኣለና ማለት እዩ።
2: ኣራይ መጀመርታ ሽመይ መሓመድ መሓመድ ድሪስ ይበሃል።
1: ካብ ዞባ ዓንሳባ ኢናመፅና ካብ ንኡ ዞባ ሓልሓል ንዞ ሓልሓል ካብ ከረን ብምዕራብ 45 ኪሎ ሜትር እያ ትርከብ። እሰ ከዓ ሕጂ ሒዝና መፂና ዘለና ከዓ ናይ ብሄራ ብልን ቅድም እንተ ከመይ ከም ዝነበረ ብሄራ ብልን እ ሒዝና መፂና ዘለና ካብዚ ንሪኦ ዘለና ከዓ ሕጂ ክልተ ገዛ ኢና ሒዝና መፅና ሓንቲ ትኩል እያ ትበሃል። እታ ሓንቲ ያ ከዓ ኣብሉራ ኢና ንብላ ማለት እዩ። እቲ ኣብሉራ ትበሃል ናይ መርዓትን መርዓውን እያ። እቲኣ ከዓ ናይ ኣቦን ኣደን እያ ማለት እያ። እቲ ትኩል ንብላ ማለት እዩ። ሕጂ ነናተን ትሕዝቶ ኣለዋ ማለት እዩ። እቲእዚኣ ከምዓራት እርግ ኢና ንብሎ ወይ ከዓ ዓርቃይ ዝበሃል ኣሎ ኣብ ክልቲኣን እዩ ዝርከብ። እቲ ናይ መርዓትን መርዓውን ክውን ከሎ እዚ ከዓ ናይ ኣደን ኣቦን እዩ ማለት እዩ ኣብቲ ትኩል ዘሎ ማለት እዩ። ሕጂ ከምዚ ትሪኦ ዘለካ ከዓ ኣብቲ ቅድሚ እቲ ትኩል ዳስ ኢና ንገብር። እቲኣ ዳስ ከዓ ኮፍ መበሊት ናይቲ ኣቦና እያ ማለት እዩ። እቲ ኣቦ ኣብኡ ኮይኑ ዝኾነ ንያውቲ ናይ ብዑር ድዩ ዝኾነ ክፃርቦ ዝደለየ እናፀረበ ከምዚ ትሪእዎ ዘለኹም ይፀርብ ማለት እዩ። ሕጂ ኣብቲ ኣብሎ ኣብሉራ ወይ እታ ኣብሎ ንብሎ ከምቲ ዝረአኻዮ መርዓቲ መርዓውን ጥራዮም ዝነብርዎ ኣብኣ መደቀሲቶም ንውሱን እዋን ማለት እዩ። ኩሉ ግዜ ዘይኮነ እዚ ንሓፂር ግዜ ማለት እዩ ኣብኣ ዮም ዝነብሩ ማለት እዩ። ኣብኣ ካብ ጃካ እቲኣ ዓርቃይ ንብላ ካልእሲ ዋላ ሓንቲ የብላን ማለት እዩ። ሕጂ እዛ ቦነ ትሪኦ ዘለካ ዝፀርብ ዘሎ ምስኡ ኣብቲ ቅድሚኡ መሳረሎ ወይ ከዓ መፅረቢ መጨረቢትና ንብሎ ይፀርበሉ ከምዚ ከዓ መክሩና ንብሎ ብቢልን ወይ ከዓ እቲ መንደል ትብሎ ትግርኛ ይበሃል መስለኒ መንደል ኣለዎ። ኣብኡ ከምዚ ትሪኦ ዘለካ ማለት እዩ ወዱ ከዓ ምስኡ ኮይኑ ኣብኣ ይዕልሎ።

0: ማለት እዩ ሕጂ ኣብታ ውሽጢ ገዛ ንድሕርኣቴና ከዓ ዝተፈላለየ ኣሎ ሕጂ እቲ ገዓት ንሰርሓሉ ቁራዕ ኣሎ እቲ ቁራዕ ካ ብጨቃ ዝተሰርሐ እዩ ማለት እዩ ሕጂ ኣብቲ ቀደም ዝኾነ ናይ ሓፂን መፂ ናይ ነበረን ኩሉ ብዕንጨይትን ብእንታይ ሽሙ ብዕንጨይትን ብጨቃ ዝተሰርሐ እዩ ሕጂ ብሄራ ብለን ከ እቲ ናብርኡ ኣብ ክልተ ነገራት ተመርኮሶ እዩ ግራቱ እኽሉ ካብ ግራቱ ፀብኡ ከዓ ካብ ጥሪቱ ማለት እዩ ሕጂ ካብ ጥሪት ሕጂ ከምቲ ዝበልኩ ከዓ ዓርበት መሳሊ የንፅፎ መቐመጥና እኽሊ እውን ካብ ቆርበት እዩ ኩሉ ከምቲ ዝበልኩ ኣብ ክልተ ተመርኮሶ እዩ ካብ ቆርበትን ካብ ጭቃን እዩ ማለት እዩ ሕጂ እትሪኦ ዘለካ እቲ ገዛ ከዓ ትጉላ ሽማ ማለት እዩ ክቡብ ኢላ ኣብ መንጎኣ ከዓ ከምዚ ዓንድላታ ኣብያ ትስራሕ ማለት እዩ ናይ ኣቦሎን ኣዲና እኒ ማለት እዩ እቲ ኣብሎ ንብላ ብጋባ ጥራይ ዝተሰርሓት እያ ሕጂ ብጋባን ተሰሪሓ ክዳና ከዓ ተንኮባ እዩ ሕጂ ብምንታይ ብጋባ ሰሪሕኹማ ዝብል ሕቶ እንድሕር መፅእና ወይ ካብኡ ስለዝበሉና ጋባ እንድሕር ብታሕቲ ቋሪፅካ እያ ኣልጢፋያ ተስስን እንተፈሪያ ካ ብዙሕ ኣይትፈሪ ሕጂ ነቲ ውላዶም ከም ጋባ ሰሱንና ወይ ከዓ ካም ኣፍረዩና ንምባል እዩ ብጋባ ተሰሪሓ ማለት እዩ ሕጂ እቲ መእሰሪያ እውን ኩሉ ለኻ እዩ ዝኾነ ገመት ሕዋስ የብላን እንታይ እታ ኩሉ ሕዋስ ዘይብላ ብላኻ ጥናተ ኣሲራ ዝብል ሕቶ ንድሕር መፅኢካ ወይ ካብኡ ኢሎም ስለዝሓተትና ከዓ እቲ ምርዞካ እንታይ እዩ መስለካ ሕጂ ወላ ምርቑ ከለዉ እንታይ እዮም ዝብሉ መስለካ እንታታ ኣሲርካ መእሰሪ ለኻ ይግበረልካ ባሃል ለኻ ሽዑ ተእስረሉካ ኣለኻ ይኣስረልካ እዩ ቁሩብ ፅንሕ እንተኢሉ ግን ስለዝብተኽ ወላ እንተተ ኣሲርካ ካብኡ ተፈታሕ ንምባል እዩ ሕጂ ከምቲ ዝበልኩዋ ብጋባ ትስራሕ ብተኮባ ትኽደን ኣብ ውሽጣት ዓርቃይ ዝበልኩካ ወይ ከዓ ኣርግናል ብሎ ብብለን እስዩ ዘሎ መርዓትን መርዓውን እዮም ከዓ ዝነብርዋ ወላ ሓንቲ ዝሓዘቶ ከዓ የብላን ሓንቲ ላታ ክልተ እንታይ ሽሙ ናይ ቆርበት ኣለዋ እሳተን ከዓ መትሓዝና ይኽልየን እኽሊ ትመልአን ኣብኣ ኮፍ ተብላ ከምዚ ከዓ ሰንገላብ ትበሃል ኣላ መትሓዚት ናይ ሒላ ማለት እዩ ወይ ከዓ ብብልን ግባር ኢና ንብሎ እሳ ከዓ መብልዒት ናይ ጋዓት እያ ማለት እዩ መርዓትን መርዓውን ኣብኣዮም ዝበልዑ እያ መርዓት ሒዛታ ትመፅእ ምስኣ ማለት እዩ ብላዕሊ ከዓ መክደን ኣለዋ ዕላፍ ኢና ንብሎ እሱ እውን ብላኸ ዝተሰርሐ ማለት እዩ ሕጂ እዚ ክሳብ መዓሲ እንተልከን እቲ ዓርኪ ርእስን እቲኣ መሓዛን ክሳብካብተመርዓ ክሳብ ሸውዓተ መዓልቲ ምስኦም ይቕኑ ማለት እዩ ምስኦም ይውዕሉ ምሸጥ ኣብ መደቀሰኦም ይኮኑ እሳቶም ኣብኣ ይሓድሩ ማለት እዮም ተመርዓት መርዓውን ማለት እዩ ብህፅኦም እያ ሕጂ እቲ ኣብሉራ ድብሎ ወይ እቲ ኣብሎ ከምዚ ዝመስል ማለት እዩ ብተቐድሚኡ መጋረጃ ከዓ ሕርበት ኢና ንብላ ካብ ድማ እያ ትስራሕ ድማ ዝበሃል ዓይነት ገረብ ኣሎ ካብኡ እዩ ዝስራሕ ማለት እዩ እቲ ካብ መጋረጃ ንጥቀሞ ብቅድሚት ካብቶ ቅድሚ ገዛ ኣሎ ማለት እዩ ሕጂ እቲ ናይ ኣብሎ ከዓ ከምዚ መስል ማለት እዩ
1: ራይ ሰማይ ታምራት ከሰተ ይበሃል ኣብ ፌስቲቫል 226 ኣዳራሽ ምርኢት ዞባ ደቡብ ሒዘ መፅ ኣለኹ እቲ ኣዳራሽ ምርኢት ዞባ ደቡብ ከም ኩሉ ዓመት ለዘበን ከዓ ዝተፈላለየ ነቲ ዞባ ይገልፅ እዩ ንብሎ ትሕዝቶ ሒዝና ቀሪብና ኣለና ዞባ ደቡብ ሓደ ካብ 6 ዞባታት ኤርትራ ኮይኑ ንሰለስተ ብሄራት ዘለዎ ምሕርሻ ምችኡ ድኾነ ክሊማን ሓመድን ዘለዎ ዞባ እዩ ለዚ ዚ ናይዚ ዓመት ፌስቲቫል ከዓ ነቲ ሕርሻዊ ልምዓት ድገልፅ ንጥፈት ኣለና ተወሳኺ ነቲ ኣብ ጥዕናዊ ኣገልግሎት ዘሎ ገስጋስ ዝገልፅ ትሕዝቶ ብዓብኡ ከዓ ኣብ ምዕቃብ ሓመድን ማይን ምፍዋስ ማይ ኩዕታት ኣብ ዞባና ዝካየድ ዘሎ ንጥፈታት ዝገልፅ ኣሳእል እውን ሒዝና መፂና ኣለና ዝርዝር እንድሕር ርኢናዮ ቅርስን ባህሊ ቅርስታትና ዘለዎም ጥቕሚ ሕብረተሰብ ክርድኦ እንታይ ዓይነት ባህላዊ ርሻታት ኣለውና ውን ንክርዳእ ኣብ ሃም ዝርከብ ዝደረቐ ዓስከሬናት ንከባቢ 1500 ዓመት ገበረ እሞ ኣካላቱ ከይፈረሰ ተዓቂቡ ዘሎ ዓስከሬናት ኣምፂና ኣለና እዚ እቲ ሕብረተሰብ መንነቱ ባህሉ ምልስ ኢሉ ንድሕሪት ክፈልጥ ኣብ ምዕቃቡ ከዓ ተርኡ ክፃወት ንምድራኺብ ካብኡ ቀፂሉ ኣብ ዞባና ብዳሓለፈ ዓመታት ብዝተካየደ ናይ ምግራብን ምዕቃብ ኣግራብን ስራሓት ኣግራብ ዝተሸፈነ ከባብና በዝሒ ከይድ ስለ ደሎ እቲ ካብዞም ኣግራብ ዘሎ ዕምባባታት ከዓ ንምፍራይ ንህቢ ዝህቦ ብልጫ ኣሎ ኣብ ዞባና ሕጂ ዝብልጫ እዚ ተጠቒምካ ትፍርያት ናይ ንህቢ እናበዝሐ እቶም ዘለዉ ዕስለታት እናበዝሑ ኣብዛ

0: ዝሳተፉ ሓረስቶት ከዓ ካብ ዓመት ናብ ዓመት እናበዝሑ መፅ ኣለዉ። ስለዚ ነዚ ኣብ ፍርያት መዓርን ህብን ዘሎ ንጥፈታት እውን ንምግላፁ ሓደ ክፋል ናይ ዕዮና ጌርና ሒዝና መፅና ኣለና። ብተወሳኺ ኣብ ዞባና ዝርከቡ እሞ እናፀነቱ ዝኸዱ ዘለዉ ባህርያውያን ኣግራብ ብፍላይ ከዓ ንመድሃኒታዊ ኣገልግሎት ሕብረተሰብና ዝጥቀመሎም ከም ዝነበረ ዝግለፁ ኣግራብ ሒዝና መፂና ኣለና። እዞም ኣግራብ ዘምፃናሉ ቀንዲ ምክንያት ሓደ ንመድሃኒታዊ ኣገልግሎት ንጥቀመሎም እንድሕር ነርና ሞ ሕጂ ምፅናት እንድሕር ኣለዉ ኮይኖም ፅባሕቲ ኣገልግሎቶም ከይሰኣን ክንዕቅቦም ዓቂብካ ፀኒሕካ ከዓ ብሳይንሳዊ መንገዲ ተፀኒዖም ብሳይንሳዊ ኣገባብ ናብ መድሃኒት ማዕቢሎም በቲ ሕብረተሰብ ትድህጎ ዝነብሩ ኣገልግሎት ከም ዝህቡ ንምግባር ስለዚ ሕብረተሰብ ኣብኦም ዘለዉ ኣፍልጦ ክዓቢ ሞ ኣብ ምዕቀቦም ከዓ ተርኡ ክፃወት ንምድራኽ ካልእ ሕማመ ኣብ ኣገልግሎት ጥዕና ዘሎ ገስጋስ ንምግላፅ ከዓ ምስ ስርዓት ሓሸራት ኣሳሲሩ መብዝሕትኦም ሕማማት እዚኦም ተመሓላለፍቲ ሕማማት ብሓሸራታት ስለ ድመሓላለፉ ነዚ ንምክልኻል ኣብ ዞባና ማእከል ናይ ስነ ሓሸራ ላቦራቶሪ ኣሎ። እዚ ላቦራቶሪ ኣብ ምፅናዕ እዞም ሓሸራታትን ንምፍዋሶም ስጉምቲ ምውሳድን ዘካይደው ዘሎ ንጥፈታት ንህዝቢ ንምግላፅ ኣምፂና ኣለና። ኣብ ርእሲ እዚ ኣብ ዝተፈላለዩ ከባቢታት ናይ ዞባና እዚ ምዕቃብ ሓመድን ማይን ምፍዋስ ማይ ኩዖ ዲጋታትን ይግበር ኣሎ። ነዚ ስራሕ እዚ ከዓ ዓብይ ክፋል ስራሕ ናይቲ ዞባ እዩ። ነዚ ስራሕ እዚ ዘንፀባርቕ ስእልታትን ተንቀሳቐሲ ስእልን ወይ ቪድዮን ሒዝና ቀሪብና ኣለና። እዚ ስራሕ እዚ ዕብቱ እንታይ እዩ? እቲ ሕብረተሰብ ዘለዎ ባህሊ ስራሕ ከም ዝዕቅብ በቲ ሓደ ገብር ኣሎ። በቲ ሓደ ከዓ ምንጭ እቶት እውን ነቲ ሕብረተሰብ ናይ ስራሕ ናይ ሸቕሊ ዕድል ዝፈጠረ ስራሕ ስለ ድኾነ ህዝቢ እንታይ ድካየድ ዘሎ በቲ ናይ ልምዓት ወገኑ ጥራይ ደይኮነስ ኣብቲ ሕብረተሰብ ባህሊ ስርሑ ኣብ ምዕቃብን ምንጪ ኣታዊ ወይ ሽቕለት ኣብ ምርካብን እውን ኣበርክትኡ ቀሊል ስለ ደይኮነ ሕብረተሰብ ትድኸይድ ዘሎ ልምዓታዊ መደባት እውን ክፈልጦ ክርድኦ ንምግባር ሒዝና መፂና ኣለና። ድሕረ ባይታና ከምዚ ዝረአ ዘሎ ዳዕሮ ኢና ሒዝና መፂና ዳዕሮ ሓሙሽተ ኣብ ዞባና ኣብ ንዞባ ሰገነይቲ ዝርከብ እቲ ብሓሙሽተ ናቕፋ ዘሎ ዳዕሮ ንዕኡ ከም ውክለና ድሕረ ባይታና ክኸውን ጌርና መፂና ኣለና ለዘበን። ስለዚ ብሓፈሻ ሒዝናዮ ቀሪብና ዘለና እዚ ትሕሶ እዩ።
1: ስመይ መብርደበሳይ ዕቑበ ይበሃል። ተወኪለ መፅኦል ዘለኹ ከዓ ናይ ዞባ ደቡብ ዝርከብ ያታዊ መነባብሮ ኢና መፅና ዘለና። በዚ መሰረት ኣብ ህድሞና ኣብ ውሽጢ ህድሞ ኣርባዕተ ክፋላት ኣለዋ። ደንቤ፣ እቲ ካልኣይ ከዓ ገበላ፣ እቲ ሳልሳይ እቲ ምድር ቤት ንብሎ እዩ፣ እቲ ራብዓይ ከዓ ውሻጤ ኣንስቲ ወይ ከዓ ኣዴታት ዝያዳ ዝንቀሳቀሳሉ ወይ ከዓ ምግቢ ዘዳልዋሉ ማለት እዩ። ኣብዛ ውሽጢ ደንበ ከም ንሪኦ ዝተፈላለየ ዓይነት ንብረት ኣለና። ሓደ ካብኡ እዚ ዋላ ንብሎ ዝፊ ቅድሜና ዘሎ ዋላ ማለት ከዓ ናይ ቃንጫን ወይ ከዓ ሳዕሪ እንቐምጠሉ ኣብ ግዜ ቆውዒ ኣኪብና ንግዜ ሓጋይ ወይ ከዓ ጥሜት ኣብ ዝህልወሉ ግዜ ንመራኽኽ ወይ ከዓ ንላም ወይ ከዓ ንኣድጊ ዝኸውን ሳዕሪ እንቕልበሉ ወይ ከዓ እንህበሉ እዩ። በዚ የማናይ ወገን እንተ ደኣ መፂና መጉበጢ ቆቋሕ ወይ ከዓኒ መድፈንያ ዝበሃል ኣለና። እዚ መድፈንያ እዚ ከዓ ቆቋሕ ንደፍነሉ ኣገባቢ ወይ ከዓኒ ኣብ በረኻ ኣፃዊድናያ ንመፅእ ኣብ በረኻ መተፃወድናያ ከዓ ኣብቲ በረኻ ከይድና ርኢና ቆቋሕና ንብለሉ እዚ ከዓ መድፈንያ ይበሃል። ባህላዊ መሳርሒ ወይ ከዓ መድፈንያ ናይ ቆቋዕቲ እዩ። ብየማናይ ተመፂና ናውቲ ማሓረስ ኣለና። እዚ ናውቲ ማሓረስ እዚ ሓደ ሓረስታይ ሕርሹ ከካይድ እንተ ደኣ ኮይኑ ዘካይደሉ መሳርሒታት ዝተፈላለዩ ዓት ከም በዓል ነዊት፣ ኣርዑት፣ ማሓረሻ፣ ከርፈስ፣ ቅትርቲ፣ ነዊት ዝኣመሰሉ ኩሎም እዚኦም ናውቲ ማሓረስ ተባሂሎም ከዓ ይፅውዑ። በዚ የማናይ ተመፂና መነትዕ ኣለና። እዚ መነትዕ እዚ ከዓ ቆርበት መጀመርያ ካብ ከፍቲ ምስ ተቐልጠ ኣብቲ መነትሒ የእቲና ዕንጉለን ሽንቲ ከፍትን ወሲኽና ንሓደ ሰሙን ወይ ንክልተ ሰሙን ኣብኡ ነፅንሖሞ እቲ ናይቲ ቆርበት ፀጉሪ ዝያዳ ተመሊጡ ይኸይድ። ብድሕሪኡ ናብ ፀባ ዝመልአ ዕትሮ ከዓ ንእትዎ። ኣብዚ ፀባ ዝመልአ ዕትሮ ዝያዳ ሕጂ እንታይ ይኸውን? ይለፍዕ ይልስልስ ቁሩብ ኣንቅጣ ቢሉ ሓረስታይ ኣውፅኡ ሽዑ ተደልዩ መፅዓን ተደልዩ ማእሲ ተደልዩ ልቆታ ተደልዩ ዓይቤት ተደልዩ ከዓ ጥማሞ ክሰርሖ ይኽእል ሓረስታይ ማለት እዩ። ናብዛ ውሽጢ እዚኣ ተ ኣቲና በዚ ንእድ ናይ ሓረስታይ ኣሎ። እዚ ሓረስታይ ኣብዚኣ ኮይኑ ነዞም ኣብዕሩ ዘብልዕ ኣብ ልዕሊኣ ፀዋሪት እንብላ ሓንቲ ባላ ነገር ኣላ። እታ ፀዋሪት እዚኣ ነቲ መንፀፉ ኣብ ግዜ ለይቲ ደቂሽሉ ዝሓደረ ዕፅፍ ዕፅፍ ኣቢሉ ኣብታ ፀዋሪት ይሰቕሎ። ከም ንሪኦ ዘለና ነፀላ ሰቂልናላ ኣለና፣ ኮበርታ ንሰቕለላ፣ መንፀፍ ማእሲ ንሰቕለላ። እዛ ዘለናያ ክፋል ናይ ዛ ህድሞ ምድሪ ቤት ትበሃል። ምድሪ ቤት ኣብዚ ውሽጢ ምድሪ ቤት ከዓ ከም ንሪኦም ዘለና መርዓውት ኣለዉ፣ ነቀርቃብ ዝፃወት ኣለዉ፣ ኣቀራቃሪ ዝፃወት ኣለዉ ከም ንሪኦም ዘለና። ስለዚ ሓደ ባህላዊ ፀወታ እዩ ንሱ። ቀፂልና ኣብዚ ውሽጢ ምድሪ ቤት ዝተፈላለየ ዓይነት ንብረት ኣሎ።
2: ኣመጎጎ እዚ መክደኒ ብምንታይ ይስራሕ? ብሓመድ ጭቃ ማለት እዩ። እዚኣ ሕጂ መውፅኢት ተሃፋ ርሃፅ ንኸይነጥዎ እዚኣ ሕጂ ርኢልካ ክብድ በለ ስለ ዝኾነ ኣብዚኣ ገርካ ሕፍትካ እዚ ቁራዕ ኣጋጣሚ ሕጂ ትጥቦን ዝኽተሉ ኢና ኣቢልና ዘለና ሓዊ ነድዳሎ ንኸበክኣትወ እዩ ንትትወ እዩ ቁራዕ ሓምዲ ነብስለሉ ገዓት ንግዕተሉ እዚኣ ቁራዕ እዚኣ ንኩሉ ትጠቅም ማለት እዩ። እቶን መቕሎ ከፍቲ ኣ እዚኣ ብምልተ ከዓኒ ስራጋላ ከብሒ ተባሂላ እውን ትፅዋዕ ኣብ ሓማሴ ሕጂ ከብሒ ትበሃል ብስራጋላ ፅዋዕ ብከብሒ ከዓ ፅዋዕ ኣብዚ ንቆምጦ ነገራትካ ንልብስ እዚ ሕጂ ሽክና ካብ ሓምሓም ዝተሰርሐ ሓመርታ ላዓልነትና ካብኡ ዝተሰርሐ እዚ ሽክና እቲ ሸሎ ፍልሊ ናይ ሽክና ናይ ሸሎኸን እዚ ንእስ ዝበልኢት ቀጢል ነዊሕ ቅጥን ዝበለ እዚኣ ፀሓል ብርጊ ንምንታይ ነቲ ዝተደንቀጠ ቢሑቅ ከም መሕሰይ ንጥቀም እዚኣ ከዓ ልካ ንፅባ ንፅባ ሕጅታይ ከም መለስ ዝጓማ ለምንክብል ኣለና ኣብዚኣ ተለዊስ ምስተቐተለ ናብ መጎጎ ብና እዚ ሕጂ እዚ ፀሓሊ ብርኪ ዓብሎ ንእሽተይ ኣሎ እዚ ንፅባ እውን እዚ ንእስ በለ ካብኡ ዝዓብ ናይ ከተምዓቆል እዚኣ ከዓ ዕቶ ሰከናይ ንእስ ዝበላ ወይከ ዓብዪ ዝበላ እዚኣ ተሰኪበን ከመሰ እዚ መክደኒ ነበረ ቆፅ ገርን ክድና ኢለን ገር ሰኪበን ኣብዘስተይ ገርን
3: ክልተወረቐት ሓደ ናይ ሰላምታ ሓንቲ ናይ ናፍቡ

ሽመይ ዑመር ዓሊ እብራሂም ይበሃል። እዚ ዘለናዮ ከምቲ ዝገለፅካዮ ናይ ብሄረ ሳሆ ኣብ ዞባ ደቡብ ንርከብ መንብሮ ወይ ከዓኒ ዳል ተባሂሉ ዝፍለጥ ገዛ ኮይኑ ኣብዚ ገዛ እዚ ብሰለስተ ደረጃታት ኢና ቅሪብናዮ ዘለና። እዚ ሕጂ ዘለናዮ ጋባላ ተባሂሉ ዝፍለጥ ክፋል ናይቲ ገዛ እዩ ማለት እዩ። ካብዚያ ውሽጢ እቱ ምስ በልካ ከዓኒ ናሓሳ ወይ ምድር ቤት ወይ ከዓኒ ምድር ቤት ተባሂሉ ዝግለፅ ኣደን ኣቦን እቲ መንብሮ ዘካይድሉ ኮይኑ ሕልፍ ምስ በልካ ከዓ ናይ እንዳ መርዓውቲ መርዓትን መርዓውን ዝሕፀኑሉ ክፋል ገዛ እዩ ማለት እዩ። በዚኣ ክንጅምር ተኮይንና እዛ ክፋል ገዛ እዛ ገበላ ኢልና ፀዊዒናያ ዘለና። እዛ ገበላ እዚኣ ሓደ ናውቲ ማሕረስ ከነቐምጠሉ ንኽእል ማይ እውን ነህልካ ዝደልሚ ንሪኦ ዘለና እውን እቲ ማይ ውሽጢ ገዛ ክኣቱ ስለ ዘይክእል ኣብዚ ገበላ እዩ ዝኸውን። ነዚ ማይ መቐመጢ እውን ክንጥቀመሉ ንኽእል ኢና። ብዓብዩ ዝብዚ ዘሎ ናውቲ ማሕረስ ብምልኡ ኣብዚ ኢና ነቐምጦ ማለት እዩ። ከም ካልኣይ እውን ኣብዚ ኣቦ ኣለና። ኣቦኻ ኣብዚኣ ኮይኑ ኣብዛ ገበላ ኮይኑ እዩ ቁርኣን ደቁ ቁርኣን ዘቕርእ ማለት እዩ። ኣብዚኣ እንዳቕረአ እውን በቲ ስግር እውን ኣለሃና ነስዳ ገሊ ነስዳ ተባሂሉ ዝፍለጥ ንእዚ ናይ ኣጋይሽ ማለት እዩ። ጋሽኡ ኣብኡ ኣንቢሩ ጋሽኡ እንዳተኸታተለ ደቁ ኣብዚኣ እንዳቕረአ ኣብዛ መኻዶ ዝጥበስ ዕፎን ድዩ ዝብርኮት ብርኩዳ እዚ እንዳበርኮተ ኣብዚኣ ናብራ እንዳገበረ ንጥቀመሉ ማለት እዩ። ኣብዚ ምብቕፃል ዘሎ እቲ ዓብዪ ገዛ ኣደ ናብራ ተካይደሉ ገዛ ማለት እዩ። ናብራ ከዓኒ እቲ ናብራ ኣደ ኩሉ እንትና ማለት እዩ ፀባ ተሓኽነሉ ቦርኩታ ተበርክተሉ ሓበዛ ዝበሃል ኣሎ ቅጫ ወይ ከዓኒ ካልእ እቲ መንበሮ ናይቲ ብሄር ሓፈሻዊ ተካይደሉ ማለት እዩ። ፀባኣ እንዳ ሓቆነ ድያ ውላዳ ሕለለ እንዳራረወ ድያ ጠስማ ድያ ወይስ ኩሉ ጋዓታ ድያ ትኩዕተሉ ጋሻ ዝመፃተሉ ዩ ከዓኒ መዓራ ትቕርበሉ ጠስማ ትቕርበሉ ኣጅቦኣ ትቕርበሉ ካልእ ምስ ሰብኣያ ኮይና ወይ ከዓኒ ምስ በዓል ቤታ ኮይና እውን ቡና ትሰትየሉ ክፋል ናይ ገዛ እውን ኣለና ማለት እዩ። ስለዚ ከምኡ እንዳበለ ታደዚ እቲ ዝበዝሐ ክፋል ወይ ከዓ እቲ ዝበዝሐ ናብራ እቲ ዝበዝሐ ናይዚ ብሄር እዚ ወይ ከዓ እቲ ዝበዝሐ ዕዮ ናይዚ ተካይዲ ታደያ ታደ ከዓኒ ብሓፈሽኡ ኣብዚ ንብሎ ዘለና ክፋል እያ ተሰላስሎ ማለት እዩ። ካብኡ ምቕፃል ከዓኒ መርዓትን መርዓውን እውን ኣለውና ማለት እዩ። መርዓትን መርዓውን እንተይልና ሕጂ ኩሉ ግዜ ካብ ኣደ ኣይረሕቑን እዮም። ኣደ ዋላ ሽሕ ግዜ ሓፃኒ እተሃልዎም ዳኣ እምበሪ እቲ ኣደ እያ ኩሉ ኣደ ከም ሓማት ከም ወላዲት ከም ኩሉ ኮይና ስለ ትቐርበሎ ነቶም መርዓውቲ ብውሽጢ ዘለዉ እንዳተኸናኸነት ነቶም መርዓውቲ ነታ መርዓት ሕጂ ጥሽቲ ወብኣሉ ክፋል ቦታ እውን ኣለና። ጥሻ ነታ መርዓታ ሰይቲ ወዳ እንዳ ወብአት ካልእ መግቢ መሳልል እዩ ፀፅቡቕ በቃ ነቶም መርዓውቲ ትቕርበሉ ክፋል ገዛ እንዳ መርዓውቲ ኢልና ንገልፆ ዓዳዓረ ኢና ንብሎ ብሳሆ ማለት እዩ። ዓዳዓረ ተባሂሉ ዝፍለጥ ክፋል ገዛ እዩ ማለት እዩ። ካልእ እቲ መርዓትን መርዓውን ኩሉ ግዜ እታ ህይወት ናይ መርዓትን መርዓውን ዘሰላስሉሉ ወይ ከዓ ዘስተማቕርሉ ክፋል ቤት ወይ ከዓ ክፋል ገዛ ኢልና እውን ክንገልፆ ንኽእል ማለት እዩ።

0: ሰላም ንዓኹም ይኹን ዝኸበርኩም ተኸታተልቲ መረባት ኤርቲቪ ንሎሚ ብምክንያት ፌስቲቫል ኤክስፖ 226 ኣብ ውሽጢ ቅርዓት ኤክስፖ ዘለዉ ዝተፈላለዩ ትሕሶ መረባት ናባኹም ኢና ክነቕርቦም ዝኸበርኩም ተኸታተልትና መንግስቲ ኤርትራ ማሕበራዊ ፍትሒ ዝነገሳ ብልፅቲ ሃገር ንምህናፅ ኣብ ዝገብሮ ዘለዎ ፃዕሪ ፍልጠትን ንቕሓትን ዝዓጠቐ ተበላሕቲ መንእሰይ ኣብ ምምዕባል ሓንቲ ሃገር ወሳኒ ተራ ከም ዘለዎ ብምእማን ምምዕባል ዓቕሚ ሰባት ካብ ቀዳምነታቱ ሰሪዑ ዝሰርዖ ዘሎ ዕማማት ሓደ እዩ ናይዚ ህያው ኣብነት ዝኾነና ድማ ኣብ ኣዳራሽ ጅስሪ ዝርከቡ መንእስያት ኣብ ምህዞን ሰንዓን ዝገብሮ ዘሎ ንጥፈታት እንታይ ከም ዝመስል ኢና ሓደ ብሓደ ክንርኢ ነዚ እውን ስጋ ፍፃሚ ምሳና ክትሓብሩ ብክብሪ ይዕድም።
1: ሙሉእ ሽመይ ናዝራ ጉደ ይበሃል። ኣቅርበየ ዘለኹ ስራሕ ከዓ ኣብ ትሕቲ ሻምቡቆ ኣፕ ዝበሃል ግሩፕ ብዛዕባ ቋንቋ ትግርኛ ምምዕባል ብዛዕባ ቋንቋ ትግርኛ ካብ ጀመርተ ህንፃናት ጀሚርካ ክሳብ ዓበይቲ ዘለዉ ቋንቋ ትግርኛ ገይሮም ከም ድመሃሩ ንምግባር ማለት እዩ። ዝተፈላለዩ ሓሙሽተ ኣፕሊኬሽናት ኣለውና ካብ ፊደላተይ ትብል ናይ ትግርኛ ናይ ቀዳማይ ክፍሊ ናይ ቅድሚ ትምህርትን መምሃሪት ኣላትና ካልእውን ዝተማሳቀለ ቃላት ናይ ቁፅር ግድላትን ናይ ሓበሻ ስእልታት ዝኾኑ ጂግሳው ብስእልታት ፋሕ ድበሉ ምግጣምን ናይ ቃላት ድለዩኑ ኣፕሊኬሽናት ኣለውና። በዚ ከዓ እቶም ቆልዑት እንዳተዘናግዑ ንክምሃሩ ኢንስተድ ኦፍ ኣብ ክንዲ ኣብ ግዜኦም ኣብ ጌም ምፅዋትን ኣብ ቪድዮ ንምሕላፍ ኣብ ብሞባይል ኣፕሊኬሽናት ገይሮም ንክምሃሩ ንክመራመሩን ማለት እዩ እንደሎ። በዚኣ እንዳሕራ ጀሚርና ተቀዳሚት ዘላትና ፊደላተይ ትብል ኣፕሊኬሽን እያ። እዛ ፊደላተይ ትብል ኣፕሊኬሽን ብመልክዕ ድምፂ ስእልታት ን ግድላትን ዝተፈላለዩ መላመዲታት እንዳሓቆፈት ኮይና ንቶም ቆልዑት ቋንቋ ትግርኛ ምምሃር ማለት እዩ። ካልእ ናይ ዝተማሳቀለ ቃላት ኣላትና። ዝተማሳቀለ ቃላት ከዓ እዚ ኣብ ጋዜጣ ንሰርሖ ነበርና ክሮስ ወርድስ ኣብ ሞባይል ኣፕሊኬሽን ኮይኑ እንዳዘናጋዕና ቃላት ትግርኛ ምምሃር ማለት እዩ። ካልእ ውን ናይ ግድል ደደ ትብል ኣላትና ናይ ቁፅሪ ኣፕሊኬሽን እሳ ከዓ 8 ካርድስ ኣለውና። ነቶም 8 ካርድስ ኣብ 8 ብላንክ ስፔስ ዘለዉ ወይ ባዶ ቦታ ምልእ ዘለዉ ተደሚሮምን ጎሊሎምን ክመፁ ከም ዝኽእሉ ጌርካ ምምላእ ማለት እዩ። ናይ ወርድ ሰርች ወይ ትግርኛ ቃላት ድለዩ ትብል ከኣላ ትግርኛ ቃላት ድለዩ ከዓ እዚኣ ማለት እዩ ትኸውን ዘላት ኣፕሊኬሽን ሳ ከዓ ጥቕማ ከዓ ፋሕ ድበሉ ቃላት ኣለዉ። እቶም ፋሕ ድበሉ ቃላት ኣብ 8 ብ8 ቻዓተ ብቻዓተ ዝኾነ ሰጠረጅ ፋሕ ድበሉ እዮም ንዕኦም ምላይ ማለት እዩ። ነቶም ቆልሱ እንዳዛናጋዕካስ ትግርኛ ምምሃር ማለት እዩ። ዝቐንዲ ኤምናትና ኣብ ዓድና ዘለዉ ክኾኑ ይኽእሉ እዮም ን ወላ ኣብ ደገ ዘለዉ ክኾኑ ይኽእሉ እዮም። ከምዚ ኣፕሊኬሽናት ብበዝሒ ተሰሪሖ ክኸውን ይኽእል እዩ። ቀንዲ ናትና ቀንዲ ሜን እዮም ግን ኣብ እቶም ተሰርሖም ዘለዉ ቅድሚ ሕጂ ተሰርሖም ዘለዉ ኣፕሊኬሽናት ኣብዚ ዓዲ ተሰርሑ ስለዘይኮኑ ነቲ ትግርኛ ናይ ዓድና ስለዘይውክል ዝበዝሕ ቀንዲ ነቶም ኣብ ትግርኛ ኣብዚ ዓድና ዘለዉ ናትና ትግርኛ ናብ ደገ ንምባል ማለት እዩ።
2: ሰላም እንኳዕ ብድሓን መፃኹም። ስመይ ሚካል ተወልደ ይበሃል። ካብ ዞባ ማእኸል ኣስመራ የመፀ ኣብዚ ዓመ 226 ፌስቲቫል ሒዘዮ ቀሪበ ዘለኹ ድማ ዘይቲ ርእሲ ማለት ሰሊሆም ሄርባል ሄር ኦይል ትብል ካብ እዚኦም ኣብ ቅድሚት ንሪኦም ዘለና 8 ኣዝርእትን ኣትክልትን ዝተሰርሐት ዘይቲ እያ። ኣብዚ ኣዝማሪኖ ኣለና፣ ኣብዚ ከርከደ ሚም ኣሎ፣ ኣብዚ ሞሪንጋ፣ ኣበሱዳ ቅንፍር፣ ኣብዓኸ ከምኡውን እንጣጢዕ፣ ዘይቲ ኣውሊዕን ዘይቲ ሱፍን በዚ ዝተሰርሐት እያ እዛ ዘይቲ ማለት እዩ። እዚኦም ኣብዚ ንሪኦም ዘለና 8ቲኦም ነፍሲ ወከፎም ብጣዕሚ ንፀጉሪ ኣዝዩ ፅቡቅ ጥዕና ክህልዎ ፅሩይ ቆርበት ክህልወና ፀጉርና ካብ ምርጋፍን ምስብባርን ከምኡ ድማ ወዝ ዘይብሉ ፀጉሪ ንኸይከውን ወዝ ዘለዎ ኣዝዩ ልስሉስ ሞስቸር ዘለዎ ጥዑይ ቆርበት ንክህልወና ኣዝዩ ጥዑይን ንጹህን ዝኾነ ቆርበት ንክህልወና ድማ ይሕግዙ ማለት እዩ። እቲ ቀንዲ ምስጢር ኣብዚ ንሪኦ ዘለና ባህርያዊ እዩ። እዚ ፍርያት ከም ንሪኦ ዘለና ኣብ ዓድና ብዝፈረዩ ኣትክልትን ኣዝርእትን እዩ ተሰሪሑ ዘሎ ማለት እዩ። ክስራሕ ከሎ ድማ ብኣዝዩ ፍሉጥ ዝኾነ ቀመማት ብፍሉጥ ዝኾነ ዓቐም ማለት ኣዝዩ ዝተመርፀ ቀመማት ፅሩይ ዝኾነ መሳርሒ ተሰሪሒ እዩ ተዳልዩ ዘሎ ማለት እዩ። እቲ ቀንዲ ብሉፅ ነገር ኣብዚ ደጊመ ክገልፆ ዝደሊ ድማ ባህርያዊ እዩ እቲ ዘይቲ። ዝኾነ ኬሚካል ዝኣተዎ ወይ ዝተወስኾ ነገር የብሉን። ባህርያዊ ካብ ምዃኑ ዝተላዕለ ድማ ፅቡቅ ዝኾነ ውፅኢት ኣለዎ። ኣብዚ ስእሊ ከም ንዕዘቦ ዘለና ቅድሚ 3 ወርሒ ከምዚ ነይሩ። ኣብ ውሽጢ 3 ወርሒ ድማ ናብዚ ስእሊ ኣፍተር ዝብል ንሪኦ ዘለና ውፅኢት ሂብንሎ ማለት እዩ። ከምኡ እውን ካልኦት ስእሊ ኣላትና ኣብዚ እዚኣ ጓለያ ከምዚ ነይሩ ፀጉራ ሕጂ ድማ ኣብዚ ደረጃ ዝበፂሕሎ ማለት እዩ። ስለዚ ቀንዲ ብሉፅነት ናይ ዘይቲ ባህርያዊ ስለዝኾነ ዝኾነ ዘምፆ ጎድናዊ ሳዕብየን የብሉን። እታ መወዳእታ ክገልፆ ወይ ከድመቁ ዝደሊ ነገር እንተደ ኣሎ ከዓ ኣብዚ ቻርት እውን ገሊፀ ኣለኹ። ባህርያዊ ፀጉሪ ብባህርያዊ ፍርያት ዝብል ማለት እዩ። ስለዚ ንሓደ ባህርያዊ ዝኾነ ሽግር ባህርያዊ ዝኾነ መፍትሒ እቲ ዝበለፀ ከም ዝኾነ እየ ክሕብር ዝደሊ። ተጠቃምነት ናይ ኬሚካል ናብ ዝተሓተ ደረጃ ወሪዱ ሰባት ባህርያዊ ነገር ብምጥቃም ፀጉሮም ዲ ኩሉ ክፍሊ ኣካላቶም ኣዝዩ ፅቡቕን ብሉፅን ንምዃን ከተባብዒ ይፈቱ ይቐኒለይ።
3: ዓዲ ኤርትራ ማዳ ስደተይ ዓመት ዓመት ኦልመይትዝ
4: መጀመርታ ብሌን በረኸ ትበሃል። እዛ ሒዝና መፂና ዘለና ስራሕ ኢኣር3ዲ ተባሂላ ትፍለጥ። ብሓፈሻ ንኤርትራ ከነፅናዓ ንድ እቲ ዘሎ ቦታታት እውን ክንፈልጦን ገምጋማት ክንወስድ ና ትሕግዘና ማለት እዩ። ብኸመይ ብ2ዲን ብ3ዲን መልክዕ ድማ ተዳልያላ ማለት እዩ። እጂ ንኤርትራ ክንሪያ ተደልና ቲካርታ ኤርትራ ብ2ዲ ከተርእየና ትኽእላ፣ ብተወሳኺ ውን ብ3ዲ እውን ከተርእየና ትኽእላ ማለት እዩ። 3ዲ ተልያ እውን ካልእ ፕሌን ወሲኻ እያ ተርእየኒ ማለት እዩ። እዚኣ ስራሕ እዚኣ ንተምሃሮን መምሃራንን ንኤርትራ ዝያዳ ንኸፅንሕዋን ንኽርድእዋ እያ ትሕግዝ።

0: ተወሳኺ ኦፍላይን ስለ ዝኾነትውን ኣብ ዝኾነ ቦታ እዛ ላፕቶፕን ኣፕሊኬሽን እንተለና ሒዝና ክንቀሳቀስ ንኽእል ኢና ማለት እዩ። ዝኾነ ዓድታት ውን ክንደልን ክንረክብ ንኽእል ኢና ማለት እዩ። ንኣብነት ሕጂ እዚኣ ናብ ተሰነይ ክኸይድ ተደለየ ንኣብነት ተሰነይ ኢለየ ከእትወላ ደለኒ ተሰነይ ኣንፃህለ ኣላ ከም ዓዲ ኢላ ታውን ኢላ ኣርያት ንላ ማለት እዩ። ኣብዚ ንድሕር ጠዊቐ ኣብ ተሰነይ ትኽኢላ ናብ ተሰነይ ወሲዳ ንላ ማለት እዩ። ኣብዚ ምልክት ገይራ እታ ከተማ ተርእንላ እታ ከተማ ብምልእታ ምስ ናታ ሩባዊ ሓይዛ እንቲ ብምሉእ እቲ ስንጭሮታት እቲ ጎቦታት እውን ተርእንላ ማለት እዩ። ብቪው ድሕር ኣቕሪብያ ድሕር ኣርሒቀዮ እውን ዝያዳ ንፁርነት እንዳሃበነት ንትኸይድ ማለት እዩ። ካልእ እንታይ ክትገብረለይ ትኽእላ ኣብዚ ኣብ ተሰነይ ንኣብነት ኣብቲ ከባቢ ዘሎ ዓድታት ናብቲ ዲ ቕይረ ኣብቲ ከባቢ ዘሎ ዓድታት ብምሉእ ተርእንላ ንኣብነት ዓሊ ግድር ኢላ ዚ ተርእንላ ዓሊ ግድር ኢላ ኣብዚኣ ተርእንላ ንኣብነት ካብ ዓሊ ግድር ናብ ተሰነይ ክኸይድ ንድሕር ደለየ ክንደይ ኪሎ ሜትር ክወስደለዩ ብፅርግያ ንድሕር ከይደ ብቆራጭ ንድሕር ከይደ ክንደይ ኪሎ ሜትር ክወስደለዩ ብምሉእ ገምጋም ወሲዳ እቲ ገምጋም ክትበኒ ትኽእላ ማለት እዩ። ኣብዚ ቋይተ ምሳለና ናህና ኣብ ዛራውት ጠዊቐ ኣብ ተሰነይ ኣብ ዓሊ ግድርን ክሊክ ክገብረ ክጥውቀ ማለት እዩ። እዚ ኣናላይዝ ገይረ ዝሓፀረ ማለት ኦፕቲመም መንገዲ ኢለየ ዘለኹ ብምሉእ ዚ ኣርያትኒ ዘላ ዚ ምልክት ገይራ ሃለየ ዘላ ዝኸዶ መንገዲ ማለት እዩ። ካብ ተሰነይ ናብ ዓሊ ግድር ሓንፃ ሃለ ኣላ ባዕላ እዚ ድማ ብሓፂሩ 17.42 ኪሎ ሜትር ከም ዝጓዓዝ ትነግረኒላ ክንዲዚ ብረኸኻ መንገዲ ከም ዝረክቡ ውን ትነግረኒላ 599 ሜትሮ ብረኸ ደለዎ ጎቦታት እውን ክረክብ ከም ዝኽእል ትነግረኒላ ማለት እዩ። ብተወሳኺ ብፅርግያ እንድሕር ኢልያ እውን ገምጋም ወሲዳ ክትነግረኒ ትኽእላ ማለት እዩ። ኣብዚ ሕጂ ፅርግያ ስለ ዘይረኸበት ኖሮድ ፋውንድ ኢላ ኣብዚ ታሕቲ ብቀይሕ ምልክት ኣርያትኒላ ማለት እዩ። ኖሮድ ራውት ፋውንድ ኢላ ነጊራትኒላ ብሳሕቲ ማለት እዩ። ካልእ እታ ክትገብረለይ ትኽእላ እንድሕር ኣብዚ ከባቢ እንድሕር ናይ ሩባዊ ሓይዛት ኣሎ እዛ ስራሕ እዚኣ እውን ነቶም ሲቪል ኢንጂነርስ ማለት ኣብ ድሌት ዘለዎም ዲጋታት ንክሰርሑ እቲ ሩባ ከቲሮም ስለ ዝሰርሑ ኣብቲ ከባቢ ዲጋ ክንድምንታይ ሜትሮ ብረኸ ሃልይዎ ክስራሕ እዩ ክንድምንታይ ሜትር ኪብ ክሕ ዘሎም እውን ኣናላይዝ ክትገብረሎም ትኽእል እያ ማለት እዩ። እዚታያ ትገብር እዚኣ ኣብዚ እዛ ብጫ ዝርአ ዘለኹ ሕንፃት ናይ ሩባ መንገዲ እያ ሩባ ዝሓልፈሉ መንገዲ እዩ ማለት እዩ። እጂ ኣብዚ መንገዲ እዚ ከቲረ ዲጋ ክሰርሕ ተደልየ ኣበይ ኣበይ ከም ድክተራእየ ዝሕብራ ማለት እዩ። ካብዚኣ ክሳብ ኣብዚኣ ከቲራ ክሕዛ ደልየ ኣለኹ ነታ በዚ ዝሓልፍ ሲ ናብታ ዲጋ ዝሰርሓ ክኣትወለይ ደልየ ኣለኹ ማለት እዩ። ሕጂ ተወሳኺ ንድሕር ዲጋ ክሰርሕ ተደልየ ስንጭሮታት እውን ከልየኒ ክእከበለ ያለን ትማይ ኣብዝተይላትንላ ኣናላይዝ ገይራ ዘን ክልተ ቦታታት ስንጭሮ ስለ ዘይረኸበት ኣብዚ ዕሙቕ ዝበለ ቦታ እውን ስለ ዘይረኸበት ኣብዚ ክሊር ቫሊ ዝኾነ ማለት ስንጭሮታት ደለዎ ቦታ ድለይ ኢላትንላ ኣብ ዓበት ከም ታውን ኢላ ኣብዚ ካልኣይ ኣምፃህለ ኣላ ማለት እዩ። ኣብዚ ኣብ ዓበት ሕጂ እዚ ብጫ ተርእኒ ዘላ ራውት ናይ ሩባ ዝሓልፈሉ መንገዲ እዩ ማለት እዩ። ኣብዚ ነታ ሩባ ከመይ ገይረ ክሕዘየ ኣብ ክልተ ቦታ ፕሎት ክገብረላ እዩ ማለት እዩ። ባዕለይ ምስ ጠወቅኩ ኣናለሲስ ክትወስዳ ኣናላይዝ ትገብረላ ማለት ገምጋም ትወስዳላ ማለት እዩ። እጂ ታዲጋ ኣብዚኣ ከም ትስራሕ ትሕብረኒላ ዘቀያሕ ምልክት ገይራ ሃለያ ዘላ ኣባ ከም ትኽተርያ ትነግረኒ ዘላ እዚኣ ሰሚዒት ኣብዚ ዘላ እቲ ማይ ማለት እዩ ትሕብረኒ ዘላ እቲ ብጫ ኣብዚ ዘሎ ከዓ ትራሕሲ ትሕብረኒላ ማለት እዩ። እጂ ንመፃ እውን እቶም ንኣብነት ፅርግያ ካህንፅ ተደልዩ ብዚ ከባቢ እዚ ካብ ትራሕሲ ርሕ ክሰርሑ ኣለኒ ምክንያቱ ትራሕሲ ኣርኪቡ ነቲ ፅርግያ እውን ድግሬድ ማለት ከባላሽወለይ ስለ ዝኽእል ማለት እዩ። ስለዚ ብምሉእ እዚ ወላ ንመፃ እውን ገምጋም ክትበኒ ትኽእል እያ ማለት እዩ። ኣብዚ እቲ ዲጋ ቁመቱ ትነግረኒላ 21 ሜትሮ ክኸውን ከም ዝኽእል ትነግረኒላ እቲ ቮሊም ናቱ ማለት ትዑምቲ ማይ ክሕዘለይ ዝኽእል ከኣኒ 7.51 ሚሊዮን ሜትር ኪብ ክሕዘለይ ከም ዝኽእል ትሕብረኒላ ማለት እዩ። ካልእ ብተወሳኺ እውን ኣብ ጂኦሎጂ ማለት ኣብ ስነ ምድሪ ብሓፈሻ ናይ ቅርፂ መሬት ደፅንዑ ሰባት እውን ነዛ ኣፕሊኬሽንና ክጥቀሙላ ይኽእሉ እዮም ማለት እዩ እንጂ ኣብቲ መሬት ኣብቲ ዙም ኢን ገይሮሞ ዘለዉ ማለት ቀሪቦሞ ዘለዉ ቦታ ክንምንታይ ጎቦታት ኣለዉ ኢሉ ኦፕሽንስ ኣለዎ እዚ ማለት ኣማራፅታት ኣለዎ ናይ 50 ሜትሮ ፍልይ ዘለዎም ጎቦታት ብምሉእ እቲ ብረኸታት ናቶም ናይ 25 ሜትሮ ዘለዎ ጎቦታት ብምሉእ እቲ ብረኸታት ናቶም ከተርዮ ትኽእል እያ ማለት እዩ ድብዚያ ኣብዛ ሌየርስ ትብል ምርጫ ማለት ኦፕሽን ክኣት እዛ ኮንትርስ ትብል ደላ ቦክስ ኣብዚ ደላ ንዓኸ ክመርፃ እዩ ማለት እዩ ኣብዚ ከዓ ናይ 50 ሜትሮ ፍልይ ዘለዎም ኢለ ሂበይ ኣለኹ ከም ምርጫይ ኣብዚ እውን ናይ 25 ሜትሮ ናይ 20 ሜትሮ ፍልይ ዘለዎም እንዳበልኩ እውን ክባኽእለይ ማለት እዩ እጂ ገምጋም ትበኒላ ማለት እዩ እጂ ኣብ ከባቢ ኣፍ ዓበት ደሎ ብምሉኦም ብረኸታት ኣርያት ንላ ማለት እዩ ናይ 50 ሜትሮ ዘለዎም ብረኸታት ብምሉኦም ናይ 1000 ሜትሮ ኣለዎ ዚ ናይ 2250 ሜትሮ ኣለዎ ብምሉኦም እዞም ብጫ መስመር ገይራሃለይ ምልክት ሂባህኒ ዘላ ብምሉኦም እቶም ብረኸታት እዮም ማለት እዩ ብተወሳኺ ኣብ ኢንቨስትመንት ማለት ኣብ ወፍሪ ኸነካይድ ተደሊና ንኣብነት ኣብ ሕርሻ ወፍሪ ኸነካይድ ተደሊና እቲ መሬት ንመርፆሞኒ እቲ ዘሎ ኤርያ ተን ዝደለየናዮም ቦታታት ጠዊቕና ምስ መረፅናየን እቲ ኤርያ ክትበኒ ትኽእል እያ ማለት እዩ ኣብዚ ከባቢ ኣፍ ዓበት ንኣብነት ናይ ሕርሻ ቦታ ንድሕር ወፍሪ ክገብር ተደለየ ወፍሪ ክገብር ተደሊና ኣብ ናይ ሕርሻ ቦታ ኣብዚ እታ ኤርያ ክመርፃ እዩ ማለት እዩ እታ ዝመረፅካ ቦታ እቲ ቦታ ድፈልጠቲ ኮይነ ብልክዕ ጠዊቐ ክበየት ምርጫ ማለት እዩ እቲ ኤርያ ሕጂ እቲ ዝርግሐ ናይቲ መሬት 52.015 ኪሎ ሜትር ስኪር ኤርያ ካቨር ክገብር ከም ዝኽእል እቲ ናይ ወፍሪ ቦታ ወይ ከዓ እቲ ናይ ሕርሻ ቦታ ክትነግረኒ ትኽእል እያ ማለት እዩ ብተወሳኺ እውን ኣብዚ ኣብ መንጎ ክልተ ቦታታት ዝበለፅ ናይ ምርጫ ቦታታት ደሎ ናይ ዲስተንስ ማለት ርሕቀት እውን ክትነግረኒ ትኽእል እያ ማለት እዩ ኣብዚኣ ለንግስ ትብል ኦፕሽን ኣላትኒ ክልተ ቦታታት ወላኻ ኣብ ዓበት ኣብዚ ስንጭሮታት ክመርፅ ኽእለ እቲ ዝርግሐ ሕጂ 27.091 ኪሎ ሜትር ካብ ኣፍ ዓበት ናብታ ዝመረፅካ ቦታ ዲስተንስ ወይ ከዓ ዲስተንስ ከም ዘለኒ ትነግረኒላ ማለት እዩ እዚኣ እታ ስራሕና ማለት እዩ ኒላ ኣብ ልበይ ንኽ ሰራውሪ
1: ደሞይ መብፅዕ ኣሎኒ ሰራይ ብመጀመርያ ሽመይ መም ሮቤላ ኣብርሃም ይበሃል እዚ ኣዳሊና ለና ብሓፈሻ ብዛዕባ ኤኣይ ኮይኑ እቲ ዕላሙኡ ድማ ዝያዳ ሰብ እቲ ኤኣይ ዝያዳ እንታይ ምዃኑ ተረዲኡ ብኡ ድማ ብዙሕ ነገር ከድመዓሉ ከምዝኽእል ኣብ ሕብረተሰብ ኣቲኻ ብዙሕ ነገር ፅቡቕ ነገር እውን ክርከቦ ከምዝኽእል ዝያዳ ኣብዚ መፂና ትሕዝቶ መፂና ኣለና ማለት እዩ ስለዚ ካብቲ ሒዝናየ መፂና ዘለና ብሓፈሻ ሃገርና ኤርትራ ብኩሉ ነገር ምዕብልቲ ኮይና ክትርከብ እንተ ኮይና እቲ ፀጋ ሰብና ወይ ድማ እቲ ሕብረተሰብ ኣእምሩኡ ክሳብ ክንደይ ብሱልን ንቑሕን ኮይኑ ክፀንሕ ከም ዘለዎ ዝያዳ ንምንፃር እዩ ስለዚ ካብቶም ዘምፀናዮ መደባት ሓደ ዓይነት መንፈስ ኣብ ሕብረተሰብና ዝያዳ ካብቲ ደለዎ ዝያዳ ብሩኽ ኮይኑ ንክርከብ ዝገልፁ ዝተፈላለዩ ናይ ዓይነት መንፈስ ዝገልፁ ትሕሶታት ዘለዎም ናይ ኤኣይ መደባት ቪድዮታት ኣዳሊና ኣለና ማለት እዩ እቲ ንሕና ምፅና ዘለና ኣብ ኤኣይ ኮይኑ ብሓፈሻ ኣብ ኮንተንት ክሬተር ወይ ድማ ትሕሶታት ዝተፈላለዩ ብኤኣይ ኣዳሊኻ ንሕብረተሰብ ዝዝርግሑ እዮም ማለት እዩ ስለዚ እዞም ተዳልዮም ዘለዉ ትሕሶታት እዚኣቶም ኣብ ዝተፈላለየ ሰብ ኣብ ዝተፈላለየ ሞያ ኣብ ዝተፈላለየ ስራሕ ተዋፊሩ ናይ ኣእምሮ ብስለት ኣጥርዩ ዝያዳ ዓያይነት መንፈሱ ኣበሪኹ ንክኸይድ ውፅኢታውያን ዝኾኑ ነገራት ምዃኖም የረዳእና ስለዚ ኤኣይ ብዙሕ ነገሩ ዋላ እኳ ሕማቕ ነገር ከዓ ክህልዎ እንተኾነ ንሕና ግና በፅቡቕ ዝኾነ ጎድኑ ተዓዚብና ከምዚ ዓይነት ነገራት እናዳለና ነቲ ህዝቢ ክንምህርን ክንጉስጉስን ዝኣመሰሉ ነገራት ኣለውና ማለት እዩ ስለዚ ኣብቲ ዓያይነት መንፈስ ዝያዳ ሰብ ብኩሉ ሞያ ኣብ ሓደ ዝተሓፅረ ደይኮነ ኣብ ኩሉ ሞያ እናተሳተፈ ዝተፈላለዩ ሞያታት ከምዚ ገይሩ ክዕዘብን ካብዎም ክመሃርን ከምዝኽእል ኢና መደባ ዳሊና ዘለና ማለት እዩ ስለዚ በዚ ኤኣይ ተሓጊዝና ክንሰርሖም ካብ ንኽእል ነገራት ድማ ኣብ ሓፈሻ ወይ ኣብ ሕብረተሰብና ካብ ተማሊ ናብ ሎሚ ካብ ሎሚ ድማ ናብ ፅባሕ ዝመሓለፉ ዓበይቲ ዝኾኑ ውርሻታት ኣለውና ማለት እዩ። ስለዚ እዞም ውርሻታት እዚኦም ከምቲ ዝድለ ኮይኖም ናብ ወለዶ ናብ ወለዶ ክሰጋገብሩ እንተ ኮይኖም ተማሊ እንታይ ከም ዝነበረ እቲ ውርሻታትና ሎሚ ድማ ንሕና ክሳብ ክንደይ ዓቂምና ኣለና ናብ ፅባሕ ክነሰጋገሩ እንደሊ ድማ ክሳብ ክንደይ ክኸውን ከም ዘለዎ ዝያዳ ብናይ ኤኣይ ቪድዮታት እናዳለካ ነቲ ሰብ ትማሊ ባህሉን መንነቱን ክብሩን እንዳገደስካ ነቲ ሰብ ከምትኸይድ ዝገብር ማለት እዩ። ስለዚ ካብቶም ኣብ ሕብረተሰብና ካብ ተማሊ ዝወረስናዮም ሎሚ እውን ዓቂምና ክንከደሎም ዝግባአና ነገራት ኣብ ባህልን ኣብ ክብርታትና

ኣተኪርና ዘለና ባህሊ ክንብል ከለና ኩሉ ግዜ እቲ መንነት ኤርትራውያን ክገልፅ ዝኽእል ነገራት ኣለና። እቲ ክብርታት ዝበሃል ድማ ኣብ ስራሕ ኣብ መንጎ ደቂ ሰባት ዘበሎ ሕድሕዳዊ ምትሕልላይ ዝገልፅ እዮም። ከምዚ ዝኣመሰለ ሕጂ ሎሚ ማኣዲ ሰብ ኩሉ ሰብ ኣትሪፍዎ ኢዳርጋ ናብ ብያት ገፁ ከይዳሉ። ስለዚ ማኣድና ዝምዃኑ ባህልና ዝያዳ ንሰብ ብስእላዊ ዝኾነ መንገዲ ንገልፅ። ኣብ ዝተፈላለየ ሞያ ሃልዩ ሰብ ከዓ ኩሉ ግዜ ናይቲ ቀድሚኡ ዝነበረ ወለዶ ናቱ ፅግዕተኛ ከምዝኾኑ ወይ ድማ ብናቱ ባርኮት ከምዝኸይድ ንምንፃር ከምዝኣመሰሉ ቪድዮታት ነዳሉ። ብሓፈሻ ድማ ነቲ ኣብ ውሽጢ ሃገር ዘሎን ነቲ ኣብ ዝተፈላለየ ዓለም ዘሎን ከምዝኣመሰሉ ናይ ባህሊ ነገር እናዳለካ ድማ ባህልካን መንነትካን ተነፅሮ ማለት እዩ። ከምዚ ብንሪኦ ዘለና ድማ ዋላ ካብ ምዕባለ እንተበፃሕና ኩሉ ግዜ ባህልናን ልምድታትናን ከዓ ከይሓደግና ክንከይድ ከም ዝግባአና ዝተፈላለዩ ስእልታት ክኾኑ ኩሉ ቪድዮታት ክኾኑ ኩሉ ፅሑፋት ዝኣመሰሉ ብኤኣይ ተሓጊዞም ዝዳለዉ ነዚኦም ትሕሶታት እዚኦም እዳዳለና ንህዝቢ ንምህር ብሓፈሹ ድማ ዝኩሉ ንሰርሑ ዘለና ንምንታይ ተባሂሉ ንሓንቲ ብኩሉ ነገራ ዝማዕበለትን ዝበፀገትን ሃገር ንምርካብ ስለዝኾነ ናይ ዝኩሉ ውፅኢት ድማ ብከምዚ ዝኣመሰለ መፃኢት ኤርትራ ድማ ብስእሊ ብቪድዮ ዝተዳለዎ ጌርና ንህዝቢ ኣዳሊና ኣለና ማለት እዩ። ስለዚ ንከም ዝኣመሰለ ዕዮ ድማ ኩላትና ብሓባር ንውፈር ንከምዚ ዕላማ ዝተባሂሉ እዚ እዋናዊ ዘበን ክኸውን ከሎ እዚ ድማ እቲ መፃኢ ንፅበዮ ቦታ ስለዝኾነ ብሓባር ኩላትና ኢደይድካ ተባሂልና ፆታ ከይፈለየ ዕድመ ከይፈለየ ኣብ ዝተፈላለየ ፅፍሕን ሞያን ዘሎ ሰብ ኩሉ ንልምዓት ሃገር ንዕቤት ሃገር ኩሉ ግዜ ጉዕዞና ንቅፅል ዝብል ከምዚ ድማ መዘምንታ ስእል እየና ኣለና ማለት እዩ።

መጀመርታ ስመይ ሰጊድላኣብ ሓጎስ ነጋሺ ይበሃል። ካብ ዞባ ማእከል ኣስመራ ማለት እዩ። ሒዘዮ መፅ ቀሪበ ዘለኹ እዚ ካብ ጉሓፍ ፍሓም መምስራሕ ማለት እዩ። እዛ ካብ ጉሓፍ ፍሓም መምስራሕ እትብል ከዓ ከመያ ሓደ ዝተፈላለዩ ዓይነት ጉሓፋት እዚ ዓይነት ጉሓፍ ማለት እዩ። እዚ ዓይነት ጉሓፍ እዚ ግን ዝተፈላለዩ እዚኦም ሓደ መስራሕ ሓሊፉ ኣሎ። ካብዚኦም ግን ንኣብነት እቶም ጓሓፍ ንብል ኮይና ዓፅሚ ኣሎ። እዚ ናይ ከተማ ዝፅንፀሉ ከሽባሃታት ክኾኑ ይኽእሉ። እዚ ናይ ካንሸሎ ዝቐምቀም ፍሮታት ርሺ ዒባ፣ እዚ ናይ ድኽዒ ናይ ደርሁት ክኾኑ ይኽእል እዩ። ዝተፈላለየ ዋላ እታ ናይ ምርዓ ወረቐት እውን እታ ትንስነስ እውን እሳ ውን ከይተረፈ ፍሓም ክንቅይራ ንኽእል ኢና ማለት እዩ። እዚኣ ብከምዚ ዓይነት ተዳልየና ኣለዋ። ብድሕሪኡ ነዚኣ እዛ ማሽን እዚኣ እንታይ ትገብረልና ነዚ ተጣሒኑ ዝተሓዋወሰ ጓሓፍ ነዚኣ ፀቂጣ ሞልድ ገይራ ብከምዚ ዓይነት ኣዳልያትልና ኣላ ማለት እዚኣ ብከምዚ ዓይነት ኣዳልያትልና ንደላ ሓደ ብከምዚ ጌርና ካርቦኔት ክንገብሮ ንኽእል ኢና ፍሓም ክንቅይሮ ንኽእል ኢና። ብከምዚ ጌርና ከዓ ፍሓም ክንቅይሮ ንኽእል ኢና። እቲ ፍልልይ ግን እንታይ እዩ? ብከምዚኣ ጌርና ከነፍሕሞ ከለና እቲ ድወፀልና ኤፊሽንሲ መወዳእታ ድወፀልና ፍሓም 30% ይወፀልና ማለት እዩ። ብከምዚኣ ጌርና ክንጥቀም ከለና ከዓ 80% ይወፀልና። ስለዚ እዛ ማሽን እዚኣ እንታይ ትሕግዘና ኣላ? ነቲ ድወፅእ ፍሓም ዝያዳ ተብዝሓልና ኣላ ማለት እዩ። ካልእ ካብዚኣ ሰጊራ ሽዑ ካርቦናይዘር ኣሎ። እዚ ከይፍሓመ ከሎ ብመልክዕ እንጨት እዩ ዘሎ። ከይፍሓመ ከሎ ድሕሪ እዚኣ ከዓ ምስ ፍሓመ መፍሓሚት ኣለትና ካርቦናይዘር ኣለትና። ኣብቲ ካርቦናይዘር ምስ ገበርናያ ዝኣክል ቴምፕሬቸርን ዝኣክል ግዜን ምስ ሃብናዮ ልክዕ ካብዚኣ ዝነበረት ናብዚኣ ናብ ፍሓም ተቐይራ ኣላ ማለት እዩ። ኣብዚኣ ፍሓም ተቐይራ ደላ ግን ሓደ ከም ልምዲ ንፈልጦ ፍሓም ካርቦን ኣለዎ። ኣብዚ ግን ኣብዚ ከዓ ካርቦን ጥራሕ ደይኮነ ካብ ጓሓፍ ክሳዕ ዝኾኑ ከዓ ሓደ ናይ ገዛ ርሶም ዘይንደልዮም ካልእ ባእታታት ኣለዉ ማለት እዮም። ከም በዓል ሚቴን ጋዛት ክኾኑ ይኽእሉ ትክክል ሎ ንባዕሉ ጨና እውን ኣለዎ ማለት እዩ። እዚኦም ኩሎም መስርሕ እጂ እዚኣ ካርቦን ጥራሕ እዚ ካርቦናይዘር ካርቦን ጥራሕ ካርቦኔት ጌራት ለና ኣላ። ብድሕሪ ካልእ ማሽን ካኣላትና ካልእ ታማ ካልእ ማሽን ካ እንታይ ትገብረልና ነቲ ጨና ትኪ ጋዛት ዘየድልዩ ዓይነት ጋዛትን ነቲ ካርቦንን ብምሉእ ተውፃልና ከዓ ማሽን ኣላ ማለት እዩ። ሽዑ ካብዚ ክወፅእ ከሎ ሚዛኑ ካብቲ ሓደ ናብቲ ሓደ ክሰጋገር ከሎ ንባዕሉ ሚዛኑ ስለ ዝፈኩስ ካልኣይ ግዜ እንደገና ብከምዚ ኣሸይቡን ኣይኮነት እንትሽየጥ ዳሕራይ ናብዚ የእቲና እንደገና ባይንደር መተሓሓዚ ባይንደር መላገቢ ሓዊስና ምስኡ ተባዒጡ እንደገና ናይ መወዳእታ በዚኣ ጌራ ሞልድ ጌራ ብከምዚ ዓይነት ሞልድ ጌራ ተውፃልና ኣላ ማለት እዩ። በዚኣ ጌራ ክተውፃልና ከለና ሓደ እታ ከምዚኣ ጌርና ከነውፅእ ከለና ሓደ በዓድ ካብቲ ካርቦን ትኪ ጨናን ጋዛትን ወፅኡ ኢልና ፀኒሕና ዳሕራይ ኣብዚ ካብዚኣ ወፃኢ ሓደ ባይንደር ተጠቂምና ፀኒሕና ነቲ መስርሕ እቲ ዘይሓለፈ ማለት እዩ። እዚ ባይንደር እዚ ከዓ ገና ባዕዳዊ ስለ ዝኾነ ሕጂ ኣብዚ እቲ መስርሕ ስለ ዘይሓለፈ ከም ብሓዱሽ ከምዚኣ

0: ምስ ወፀትልና ተመሊስና ናብኡ ንመልሶ ማለት እዩ። ኣብኡ መሊስና ነቲ ባይንደር ይኹን ነቲ ሓደሓደ እውን ሓሊፍና ዝፀንሐ ፐርሰንት ከ ዝወሓደ ፐርሰንት ወ 5% እውን ሓሊፍና ክኸውን ስለ ዝኽእል ንዕኡ ከዓ ከም ብሓዱሽ ኣብዚ የቲና ዜሮ ጨና ዜሮ ትኪ ጋዝን ካርቦንን ከዓ ዝወሓደ ጌርና ኸ ኣውፂና ኸ ናብ ሕብረተሰብና ከም ዝቐርብ ንገብር ኣለና። እታ ቀንዲ ዕላማ ናይ እዚኣ ንከምዚ ንክሰርሕ ዘበለኒ ከዓ ነዝህሉ ኩነታት ናይ ሕፅረት ቀረብ ፈሓም ዘሎን ነቲ ክብሪ ዕዳጋ ዘሎ ንምፍታሕ እዩ። እግረ መገድና ከዓ ነቲ ብርሰት ኣግራብ ከዓ ንከላኸል ኣለና ማለት እዩ። ዝዓበየ ሳይ እዚ ማለት እዩ። ኣግራብና ሕለው ኣለው ጓሓፍና እንደገና ከዓ እቲ ጓሓፍ ንሕና ጉሒፍና ኢለና ጓሓፍ ኢልና ንርብዮ ዝነበርና ሕጂ ከዓ ናብ ጥቕምና ተመሊስና ናብ ጥቕምና ሪሳይክል ጌርና ናብ ጥቕምና ንውዕሎ ኣለና ማለት እዩ። እዚ ትመስል ማለት እዩ። እዛ ሒዚ ቀሪበ ዘለኹ ሎማዓንቲ እዚኣ ትመስል ብሓደ እቲ ክህበና ዝኽእል ጥቕሚ ካብዚ ካብዚ ፍሓም ክህበና ዝኽእል ጥቕምታት ሓደ ኣብ ምንዳዱ ማለት እዩ። ምስቲ ካልእ ሓደ ፍሓም ምስቲ ሓደ ፍሓም ከነዋዳድሮ ከለና ኣብዚ ቴሌቭዥን እዚ ዝህበና ዘሎ እቲ ናይ ምንዳድ ተኽእሉ ሓያል እዩ። ናይ ምንዳድ ተኽእሉ ሓያል እዩ። ካልኣይ ጥቕሙ ከዓ እቲ ንውሓት ግዜ ኣብ ሓዊ ክፀንሓልና ዝኽእል ንውሓት ግዜ እንተወሓደ ክልተ ግዜ እዚ ክልተ ግዜ ንብሎ ዘለና ሓንቲ ቡን ኣብቲ ብኖርማል ፍሓም 250 ግራም እንተ ተጠቒምና ካብ መጀመርያ ክሳብ ሳልሰይቲ ራብዒቲ ቡን ከስተየና ከሎ ገለ ምናልባት ኣብ መንጎን ይውስኻ እዩ። በዚኣ ናተይ ከዓ 250 ግራም ተጠቒመን ካብ መጀመርያ ክሳብ ሳልሰይቲ ራብዒቲ ቡን ኣስትዩ ተመሊሱ ፀብሒ እውን ከስርሓና ይኽእል እዩ ማለት እዩ። እቲ ሓደ እዚ ይጠሙ ሳልሳይ ይጠሙ ከዓ ኣብ ጥዕና ክንመፅእ ከለና ከዓ እቲ ሓደ ክሳይ ዝበዝሐ ካርቦን ኣለዎ እዚ ከዓ የለን እንተበለኻ ዝወሓደ ካርቦን ከዓ እዩ ማለት እዩ። ብጥዕናኻ ድሓሸ ማለት እዩ።
1: ሓቂ ዘግሃድኪ ናይ ህዝበይ ክብሪ ዳዕሮ ዋዕላና ንፅብ
2: ስመይ ኤቨን ፀጋ ይበሃል። ተማሃራይ 5 ዓመት ሜካኒካል ኢንጂነሪ እዚኣ ከዓኒ ፕሮጀክትና ማለት እዩ። ሽማ ከዓኒ ዲዛይን ኤን ፋብሪኬሽን ኦፍ ኮምቢኔሽን ቴሌስቱ ትበሃል። እዚኣ ሕጂ ንመሕረሲት ያጠቅም ማለት እዩ። ኣብዛ ዓድና ሓርሱ ከለዉ እንታይ ይገብሩ ማለት እዩ። ሓንቲ ግራት ምስ ሓረሱ በቲ ዘድልያ መሳርሒ ማለት እዩ። ብሓንቲ ማሕረሻ ገይሮም ምስ ሓረስዋ እታ ግራት ወዲዮም ሽዑ ካልኣይ ግዜ እንታይ ይገብሩ ማለት እዩ። ነቲ መሕረሲ መሳርሒ ቀይሮም ካልእ መሳርሒ ገይሮም ነቲ ግራት ካልኣይ ግዜ ሓርስዎ ማለት እዩ። ሽዑ እቲ ካልኣይ ግዜ ሳሳይ ግዜ ቀቀያይሮም መሕረሲ ዝጥቀምሉ ዘለዉ ዝቀያይርዎ ዘለዉ ሲ ንዑ ንምቆጣ ማለት እዩ። ኣብኡ ዘጥፍዎ ዘለዉ ጉልበት ፀዓት ካብኡ ከዓ ነዳድ ናይተን መሳርሒ ማለት እዩ። ትራክተር ቶመቶዮ ዋላ መኪና እጂ ንዑ ንምጉዳል ኢላ ዝተሰርሐት እያ ማለት እዩ። ሕጂ እዚኣ ዲዛይን ከዓኒ ሰለስተ ክፋል ኣለዋ ማለት እዩ። እዚ ቀዳማይ እዚ ሮታቪተር ይበሃል። እዚ ካልኣይ ከዓኒ ቲቺዘል ፕላው ይበሃል። ሳሳይ ከዓኒ ባንፎርመር ይበሃል ማለት እዩ። ሕጂ እዚ ቀዳማይ እዚ ቲቺዘል ፕላው ዝበሃል ልክዕ ከምዚ ናይ መጋዝ ባህሪ እዩ ዘለዎ ማለት እዩ። ሕጂ ኩሉ ግዜ ከምዚ ናይ መጋዝ ሓፂን ዝቆርፆ ማለት እዩ። እዚ ከዓኒ በዛ ዲናሞ እዚኣ ማለት እዩ። እዛ ዲናሞ እዚኣ ምስተሰት ነዚ ሮታቬተር እዚ ክሳብ ትገብሮ ማለት እዩ። ከተዝሮ ጅምር ማለት እዩ። ሕጂ ከተዝሮ ከላ እንታይ እያ ትገብሮ ማለት እዩ። ኣብዚ ውሽጢ ሓንቲ በቨል ጌር ኣላ ማለት እዩ። ናይዚ ዲናሞ እዚ እንታይ ትገብር ማለት እዩ። ቅልጣፈ ክሳይ ትገብረለይ ማለት እዩ። ትቋፃፀረለይ ማለት እዩ። ሕጂ እዚኣ እዛ በቨል ጌር እዚኣ እንታይ እያ ትገብሮ ማለት እዩ። ሰለስተ ዕፅፊ ማለት እዩ ኣጉዲላ ካብዚ ናይ ዲናሞ ቅልጣፈ ነዝትዎ ማለት እዩ። ድሕሪ እዚ ቅልጣፈናቱ ማራ ክሳይ ኮይኑ ማለት እዩ። ነቲ ሓመድ ናተይ ክብትንአለይ ማለት እዩ። ነታን ከይብትነ ኢልና ኢና ንዓይትና ማለት እዩ። ሕጂ እዚ እንታይ ዝገብር ማለት እዩ። ኣብቲ ቀዳማይ ዝገብርናሉ ምክንያት ማለት እዩ እቲ መሬት ከይተሓርሶ ከሎ ማይ ከያርሞ ከሎ ማለት እዩ። ማይ ከያርሞ ከሎ እንታይ ኣለዎ ማለት እዩ። ደረቕ እዩ ነይሩ ማለት እዩ። ብጣዕሚ ተሪር ዝኾነ መሬት እዩ ማለት እዩ። ካልኣይ ከዓኒ ምስኡ ከዓ ማዓት ፀሃያያት ኣለዎ ማለት እዩ። ሕጂ ነቲ ፀሃያይን ነቲ ደሪቑ ዝነበረ መሬት እንታይ ማለት እዩ ንክሰብሮ ማለት እዩ። ሓይሊ ዘድሊ ስለዘድልየና ብከምኡ ነዚ ኢትኛይ ማለት እዩ። እዚ ሕጂ ቀዳማይ እንታይ ገብሮ ማለት እዩ ነቲ ደሪቑ ዝፀንሐ ዓመት የራሳርሶን ነቲ ፀሃያይ ከዓኒ የኣሌለይ ማለት እዩ። ሽዑ እዚ ካልኣይ እዚ ከዓኒ እቲ ቺዘል ፕሎ ዝበሃል ማለት እዩ። ልክዕ ከምዚ ናይ ማሕረሻ እዩ ዘሎ ካብ ኣንግል ናቱ ከዓኒ 105 ዲግሪ ማለት እዩ። ካብቲ ናቱ መትሓዚኡ ማለት እዩ 105 ዲግሪ ንከምዝኣትዩ ልክዕ ምስ መሬትታ ክገብር ማለት እዩ። ንክትከል ጠቕመኒ ማለት እዩ። እዚ ሕጂ ከምኡ ዝገበርናሉ እዚ ቺዘል ፕሎ ኣብዚ ካልኣይ ዝገበርናዮ ከዓኒ ነቲ ሓመድ ማለት እዩ ንክፍንቅደለይ ማለት እዩ። ልክዕ ኣትዩ ነቲ ዘርኢ ከዓኒ እቲ ዘድልዮ ማይን ኣየር ንክዕቅብ ማለት እዩ። ኣብ ዝደለኽዎ ቁመት ማለት እዩ ካብዚ 2-3 ሰንቲሜትር ንውሽጣት እዩ ይሓርሰለይ ማለት እዩ። እዚ ሳሳይ ከዓኒ ክሳይ ዝገብር ማለት እዩ። ባንፎርመር ባህል ማለት እዩ። ልክዕ ከምዚ ናይዚ ቺዘል ፕላው ዘርክቦ ማለት እዩ። ልክዕ ከምናቱ ስራሕ ኣሎ ተወሳኺ ግን እንታይ ይገብር ማለት እዩ። እዚ ቺዘል ፕላው ነቲ ክሳይ ማለት እዩ ነቲ ዝተሓርሰ መሬት ማለት እዩ ከምዚ ካናዳ እንዳውፅ እዩ ዝኸይድ ማለት እዩ። ካናዳ ውፅኡ እንዳኸይደ ከሎ ከዓኒ እቲ ካናዳ ምውፃእ ንምንታይ ጠቕሞ ማለት እዩ ማይ ካህር እንከሎ ማይ መታን ኮን

0: ዘብ ክገብርቲ ሰው ኢል ማለት እዩ ኮንዘር ምስ ገበረ ካልኣይ ከዓኒ እቲ ዝበቁል ዘሎ ዘርኢ ማለት እዩ ኣብ መስርዓት ንክበቁል ማለት እዩ መስርዕ እዩ ዘትሒዞም ማለት እዩ። ስለዚ እዚኦም ሰለስተዮም ፓርቲ እንታይ ይገብሩ ማለት እዩ ተሓባቢሮም ነቲ ሃገራት ማለት እዩ ካብ 1ሸ ክንሓርስ ኢልና ንደጋግሞ ነቲ ሃገራት ብሓንቲ ግዜ ማለት እዩ ንክውዳእ ይጠቕመና ማለት እዩ። እዚኣ ሕጂ እንታይ ኣለዋ ማለት እዩ ጥቕሙ ማለት እዩ ብዝኾነ እያ ትጉተት ማለት እዩ ተደሊና ብዕራይ ክንጎታ ንክእል ኢና ተደሊና መኪና ወይ ከዓኒ ትራክተር ጌርና ስታ ንገብራ ንክእል ኢና እጂ ኣብ ብዕራይ ተመፂና እንታይ ኢና ንገብራ እንድሕሪ ናይ ኤሌክትሪክ ሶርስ ዘይብሉ ተኮይኑ ወይ ከዓ ባትሪ ንድሕሪ ዘይብሉ ኮይኑ ነዛ ዲናሞ እዚኣ እንታይ ይገብራ ማለት እዩ ይቕይራ እዚኣ ትቕየር ትኽእል እያ ወላሓን ፀገም ይብላ ብናፍታ ትሰርሕ ዲናሞ ቀይሩ ብኣ ከስራሓ ክእል እዩ ማለት እዩ። ኣብ መኪና ተኮይኑ ግን ካብታ መኪና እንታ ክንወስድ ንክእል ኢና ካብቲ ናታ ባትሪ ወሲድና ምዛ ዲናሞ ማለት እዩ ኣላጊብና ካብ ናታ ሶርስ ኤነርጂ ተጠቂምና ስታንገብሮ ንክእል ኢና ማለት እዩ። እቲ ሳሳይ ከዓኒ እታ ናይ ትራክተር ከዓኒ እዛ ዲናሞ እዚኣ እንታይ ማለት እዩ ብሓፈሻ እንታይ ንገብራ ንኣልያ ማለት እዩ እታ ዲናሞ ምስ ኣለና ካብዚኣ እንታይ ንገብር ማለት እዩ ሻፍቲ ወሲድና ማለት እዩ ዲፈረንሻለ ወሲድና ምስቲ ናይ ትራክተር ፒቲኦ ማለት እዩ ምስ ኣሲርና እንታይ ካብ ናይ ትራክተር ሓይሊ ከም ትወስድ ንገብራ ማለት እዩ። ስለዚ እታ ናይ ትራክተር ሓይሊ ካ እንታይ ይገብር ማለት እዩ ነዚ ምችውነት ቦ ዝበዝሕ ሓይሊ ገይሩ ካብ ናይ ዲናሞ ዝለዓሊ እታ ሓይሉ ማለት እዩ ብዝሓፀር ኣሳላጣ ካኒ ክሰርሐለ ይኽእል ማለት እዩ።
1: ሙሉእ ስመይ ኣማንኤል ኣንጎሶም ይበሃል። ካብ ከረን ካብ ሚኒስትሪ ሕርሻ ያመፀ ብምህንድስና ሕርሻ ተመሪቐ ማለት እዩ ኣብ ሚኒስትሪ ሕርሻ ከ ሰርሕ ሕጂ ኣብዚ ሃገራዊ ፌስቲቫል ኤርትራ ሒዜን መፅአ ዘለኹ ዝተመሓየሸ ቆፈታት ናይ ንህብ እዩ። እቲ ዝተመሓየሸ ቆፈታት ናይ ንህብ እንብሎ ዘለና ብክልተ መንገዲ ተዳልዩሎ ካብቲ ቀደም ኣቐዲሙ ሕብረተሰብ ናይ ኤርትራ ክጥቀመሉ ዝፀንሐ ባህላዊ ቆፎ እንብሎ ካብኡ ተመሓይሹ ቀሪቡ ዘሎ እዩ። እቲ ቆፈታት ናይ ንህቢ ብክልተ ሞዴል ይተዳልዩ ዘሎ። እዚ ክልተ ዓይነት ኣገባብ ብደረጃ ዓለም ዝስራሐሉ ብስነ ፍልጠት ዝተደገፈ ዓይነታት ቆፎ እዩ። እዚ ቶባር ሃይቭ እንብሎ ወይ ጋብላዊ ቆፎ ዝበሃል ኣብዚ እዋን ሚኒስትሪ ሕርሻ ብሰፊሑ ሓረስቶት ናይ ኤርትራ ከም ምንጪ ዘላቂ ቅረብ ናይ መዓር ንክትከውን ዝውስኩሰላ ዘሎ ቆፎ ናይ ንህብ እያ። እዚአን ከዓ ብሰፊሑ ኣብ ንግዳውያን ሓረስቶት ዘለዉ እቲ ላንግስትሩዝ እንብሎ እናተደራረበ ዝኸይድ ብጣውላ ዝስራሕ መብዛሕትኦም ነጋዳውያን ሓረስቶት ዝጥቀምሉ ዘሎ ዓይነታት ቆፎ ናይ ንህብ እዩ። ነናቱ ስታንዳርድ ኣለዎ ብደረጃ ዓለም ዝስራሐሉ ማለት እዩ። እንጂቲ ካብዚ ናብዚ ዘሎ ንውሓት ፍርቂ ሜትሮ ወይ 50 ሰንቲሜትር እዩ። ናብዚ ዘሎ ንውሓት እዚ ጎኑ 50 ንውሓቱ 80 ሰንቲሜትር እዩ። ጥልቀት ናቱ ካብዚ ናብዚ ድማ ናይ 25 ሰንቲሜትር ኣለዎ። እዚ ሓደ ድማ ልክዕ ከምኡ 40 ሰንቲሜትር ጎኑ ክህልዎ ከሎ 50 ሰንቲሜትር ከዓ ንውሓት ኣለዎ። ጥልቀቱ ከዓ 25 ሰንቲሜትር ኣለዎ ማለት እዩ። ሕጂ ነዚአን ነተን ዝፀንሐ ከም ተቐዲመ ዝጠቀስክዎ ነቲ ሕብረተሰብ ናይ ኤርትራ ክጥቀመሉ ዝፀንሐ ባህላዊ ቆፎታት ናይ ንህቢ ብክልተ ዓይነት ኣገባብ በዝን ከም ዝጥቀምሉ በቲ ኣብ ከባቢኡ ዝርከብ ጥረ ነገር ተጠቂምና ማለት እዩ። ኣብነት ሻምብቆ ኣሎ፣ ስልክ ኣሎ፣ ዒባ ኣሎ። ኣብዚ እውን ልክዕ ከምኡ ሻምብቆ ኣሎ፣ ስልክ ኣሎ፣ ዒባ ንዑ መተሓሓዚ ዝኾን ከዓ ካብ ናይ ባዮጋዝ ስለሪ ተጠቂምና ኣዳሊና ኣለና ማለት እዩ። ከምቲ ዝበልኩም እዚአን ልክዕቲ ጋብላዊ ቆፎ እቲ ቶባር ሃይቭ ንብሎ ማለት እዩ ብክልተ ዓይነት ኣገባቢ ዝስራሕ ብከምዚ ዓይነት ዝቁረፅ ማለት እዩ። ካልእ እውን ብዘመናዊ በቲ ኣብ ላንግስትሮ ዘሎ ከዓ ብከምዚ ዓይነት እውን ክተዳለዎ ትኽእል ኢኻ። እዚ ነቲ ፍሬምስ ነቲ መዓር ዝስከም ወይ ትንህቢ መዓር ዝሰርሐሉ ፍሬምስ እዩ። እዚኣታ መእገድ ንብላ ባይ ዲዛይን ማለት እዩ እቲ ሽመኛን እቲ ዕንዝራን ዘይሓልፋ ነቲ ሽመኛን ነቲ ዕንዝራን እነመሓደረላ ወይ ፈሊና ንሕዛ ቦታ ንምፍላይ ንጥቀመላ እያ። ካልእ እዚኣ ከዓ እታ መጋረድን ንብላ ነቲ ቆፎ ነቲ ዲስታንስ ወይ ነቲ ስራሕ ናይቲ ቆፎ ንምሕዳር እንጥቀመሉ ዓይነት እንታይ ባህል እዩ ማለት እዩ። ንምግራድ ሓሓሊፉ እንተከይሰርሕ ንምግራድ እንጥቀመሉ እዩ። ልክዕ ኣብታ ዘመናዊ ዓይነት እንጥቀመላ ኣገባብ ድማ እዚኣ እታ ናይ ብሩደር ንብላ እታ ንሓሰኻ እንጥቀመላ ማለት እዩ። ነዚኣ እቲ ሓሰኻ ሰሪሑ ምስ ወደአ እታ መእገዲ ተጠቂምና ኩን ኤክስክሉደር ንብላ ማለት እዩ ወይ እታ መእገድ ንብላ ንዓ ጌርና ነዚኣ ሰሪሑ ምስ ወደአ ድማ ልክዕ ነዚኣ ደሪብና ድማ ነዚኣ ንደርባ ማለት እዩ።

ካብዚኣ ንላዕሊ ዘሎ ማዓርክ ኣልክዕ ከምቲ ኣብቲ ዘመናዊ ኣብቲ ብጣውላ ዝስራሕ እቶም ኮመርሻል ፋርመር ዝጥቀምሉ ልክዕ ከምኡኻ ፅሩይ ፃዕዳ ማዕር ኣለና ማለት እዩ። ልክዕ ከምዚ ክጠቕሶ ዝፀናሕ ኩካ እዚኣውን ልክዕ ብክልተ ኣገባብያ ትዳሎ እቲ ሓደ ልክዕ ከምቲ ናይ ዘመናዊ ብማሽን ዝዕሰር እዩ እንተዘይኮይኑ ድማ ከምቲ ናይ ጋብላ ውቀፎ ንብሎ ማለት እዩ ቶባር ሃይፍካ ኣለዎ እዚ ሕጂ ተቆሪፁ ምስ ቅጭኡ ብሽየጥ እዩ ኣብዚ ከዓ ትብዚ ዝስራሕ ማዓር ከዓ ኣብ ማሽን ተኣሲሩ ተፀሚኡ ትወለላን ኮይኑ እቲ ካልእ ዝተረፈ ድማ ኣብ ቫሊ ኣዲሽን ሓረሶ ዝጥቀምሉ ኣገባባት ኮይኑ ተዳልዩሎ ማለት እዩ ዜነ ዘለዋ ይቐኒየለ።

መጀመርታ ሙሉእ ስሜ ሰናይ ኣቕባ ዝግበሃል ተማራይ ረብይ ዓመት ሕርሻዊ ምህንድስ ናይ ካልእ እዚ ሒዝና መፂና ዘላ ናይ ላሜራ መቕረፂት ማሽን እያ። እዚ ኩሉ ሰብ ከምቲ ጥቀመሉ ነበረ እዛ ትራንሻ ወይ ድማ ብመቐዚ ዝቆርፅ ነሩ ቅድሚ ሕጂ ላሜራ እሱ ዘይፀገም ኣለዎ ሕጂሱ ሓደ ጉልበት ሓትት ግዜ ትደለኸይ ዓቐን ከይመፃልካ ክጠባብቦ ክእል እዩ። ረብዓይካ ረጉድ ናይቲ ላሜራ ከዓ ረጉድ ላሜራ ተኮይኑ ብመቐዝ ኣይቆረፅ ነይሩ። እዚ ነዚ ጉድለት ምሽፋን ከዓ እዛ ማሽን ተሰሪሓ ማለት እዩ። እዛ ማሽን ሓደ ዓቐን በዕላ በዚ ናዓቕ ተወስድ በቲ ስኻዳፍከይ ዓቐን ናይ ዓቐን ጉድለት ጠፊኡ ካሎ ማለት እዩ። ካልኣይ ኣርባዕተ ላሜራኣርባዕተ ላማ ስለ ዘለዋ ብሓንሳብ ኣርባዕተ ላሜራ ሓንሳብ ክቆርፀልካ ትኽእል እያ ማለት እዩ። ካብኡ ቀፂላኸ ስልጥነትካ ማሽን ስለ ዝኾነትካ ሓደ ሰብ በይኒ ኮይኑ ኦፐሬት ገብራ ክእል እዩ። በዚ ኣላተ ናይ ሓይሊ መቆፃፀሪ በዚ ርግፅ ዝብላ እናገበረት ትኸይድ ማለት እዩ። ካልእካ ርጉድ ናይ ላሜራ ክሳዕ 2 ሚሜ ዝበፅሕ ርጉድ ዘለዎ ላሜራ ከዓ ብስልጥነት ኖርማል ትቆርፀልና ትኽእል እያ ማለት እዩ።

0: ብፁር
1: ሽመይ ዘከርያ ስበይን ይበሃል። ኣብ መሕዘን ሰንኣን ይነጥፍ ስጋብ ሕጂ ከዓ ዝተፈላለዩ ዓይነት ማሽናት ብመሓዝ ናብ ኤክስፖ ዓመታዊ ናይቲ ዓመት ዝበለፀ ፍርያ ዝበልክዎ ሒዘ የቐርብ ማለት እዩ። እዚኣ ልክዕ ከምዚኣ እተን ዕፉን ልክዕ ከምዚኣ ገይራ ትጨጭፈን ዳርጋ 7 ኩንታል ዕፉን ኣብ ሰዓት ጨጪፋ ትበካ ማለት እዩ። በዚ እቲ ሱማይ ወፅእ በዚ ከዓ እቲ እኽሊ ኣብ ክሻይካ ትቕበሎ በዚኣ መእተዊትናተያ ሕጂ ብሞተር ናይ ናፍታ ዝሰርሕ ኮይና ከምዚ ገይራ ዕፉን ክጨጭፍ ፀኒሓ ድሓር ዕፉንካ ምስ ወዳእካ ከዓ ነቲ ሱማ ነቲ ቃንጫ ንክትጥሕን ከዓ እዛ መካኒዝም እዚኣ ተቐይራ እዚኣ ንኣብነት ዘና 4 ብሎነ ፈቲሕካ ነዛ ካቨር ኣሊኻ እታ ኣብ ውሽጢ ደላ ተፈቲሓ ወፅያ እዚኣ ከዓ ልክዕ ኣብኣ ተኣት ሞ እዛ ካቨር ሸፊንካ ሽዑ ቃንጫ ከዓ ትጥሕነልካ። ሕጂ ቃንጫ ዝተፈላለየ ዓይነት ቃንጫ ክኸውን ይኽእል፣ ቃንጫ ማሸላ ክኸውን ይኽእል፣ ቃንጫ ዕፉን ክኸውን ይኽእል። ንባዕለቱ ሱማውን ጢሒና ንመዓላ ክውዕል ይኽእል እዩ። ናይ መዓላ ብዘየገድስ ማለት ንመግቢ እንስሳ እንድሕር ኮይኑ ቁርቢ ህፍትማ ኣቢልካ ክበልዕዎ ክእሉ እዮም። ንካልእ መዓላ እውን ከምኡ። ሕጂ እዚኣ ንጥሉልን ንቁፅን እያ ትፅሕን። ጥሉል ንኣብነት ከም ኣልፋ ኣልፋ ዝኾነ ተረፈ ኣሕምልቲ ጢሒና ልክዕ ከም ፍሩስካ ገይራ እያ ትህበካ ማለት እዩ። ብጣዕሚ ውፅኢታዊት እያ ንሓረሶት፣ ብጣዕሚ ኣገዳሲት ማሽን እያ። ሕጂ እሱ ጥራሕ ኣይኮነን ዋላ ንኮምፖስት ንምድላውን ኩሉ ግዜ ተረፍ መረፍ ምህርቲ ናትና ይኹን ዋላ እቲ ድኩዒ ክቦ ኮይኑ ክመፅእ ከሎ ብሓንሳብ ንዑ ብሓደ ቦታ ዓብዒብካ ንክተብስሎ ነቲ ደረጃ ናይ ባህርያዊ ድኩዕ ንክበፅሕ ብዙሕ ግዜ ይድወስደሉ። በዚያ ገይሩ ንድሕር ተጣሒኑ ግን ዋላ እቲ ድኩዖ ኩና ላቲ ኣሕምልቲ ቀልጢፉ ንክበስሊ እውን ትሕግዝ ማለት እዩ። ዋላ ንባህርያዊ ድኩዕ ንምድላው እውን ሓጋዚት ማሽን እያ። ሕጂ ዕፉን ጥራሕ ኣይኮነን እንኮላይ ጥረታት እውን ትገብር እያ። ንኣብነት ሓሰር ደይብሉ ዓይነት ጥረ ንኣብነት ከም ባልዶንጋ ዓተር፣ ዓይኒ ዓተር፣ ስጋብ ማሸላ ማሸላ ብጉንባእ ጥራሕ ስለ ትወሃብ ትክለስ ንክተውፃእ ፀገም የብሉ እንተ ሓሰር ደለዎ ክኸውን ከሎ ግን ኣብቲኣ ዘለዋ ሓሰር ደለዎ ነገር ከም ስገም ስርናይ እታ ኣብ ስእል ደላ ብጫ ማሽን እሳ ሕጂ ንስገም ስርናይ ትገብር እያ። ድሮ ከማእተን እውን ሰሪሕና ኣብ መዓላ ውዒለን ኣለዋ ኣብ ኢድ ሓረሶት ኣለዋ መሰረት ፈጢረና ኣለዋ ብዓብዩ ግን እዚኣ

0: ብጣዕሚ የደፊ የለና ምንታይ እቲ ሽግር ናይ ሓረስቶትና ስለዝተገንዘብክዎ ቅድሚ ሕጂ ብበትሪ ጌርካ ኣብ ክሻ ኣሲርካ እናነፀረካ እንዳበለ ይደብል ነይሩ እዚኣ ምስ መፀት እዚኣ ሳላ ተሰሪሓ ደላ ግን ሓረስተይና ብቐሊሉ እቲን ምህርቱ ጨጪፉ ንኽእክበን ይሕግዞ ማለት እዩ ቃንጫ እውን ከምኡ ተጣሒነን ብግቡእ ካ ተን ቃንጫ ንማ ኣመዓላ ይውዕላ
1: ኣራይ ስመይ ዮናስ ሓደራ ዘምክኤል ዝበሃል ተሳታፋይ ናይ ምህዞን ሰንዓን ተሳታፋየ ናይ ሎም ዘበን ኣቕሪብናዮ ዘለና ስራሕ እዚ ብኦልዮ ጉርሻቶ ዝሰርሕ መጎጎ ፕላስ ናይ ፀብሒ ናይ ውራይ መብሰሊ እንደገና ካልእ ናይ ዓተር መቕለዊ ናይ ስዋ ዝኸውን ናይ መጠቃ መቕለዊ ብኦልዮ ጉርሻቶ ዝሰርሕ ኣቕሪብና ኣለና ማለት እዩ እዚ ከዓ እንታይ እዩ እቲ ኦልዮ ብርሻቶ ዝበሃል ዝጓሓፍ ናይ ማካይን ሓተላ ማለት እዩ ኣብ ክንዲ ዝጓሓፍ ናብ ጥቕሚ ነውዕሎ ኣለና እንታይ እዩ እቲ ተጓሒፉ ኣብ መሬት ሳዕሪ ክበቕሎ ዘይክእል ነገር ናብ ኢነርጂ ቀይርና ካብ ገፅ መሬት ነጥፍኦ ኣለና ካልኣይ ነገር ናብ ጥቕሚ ደቂ ሰብ ነውዕሎ ኣለና ማለት እዩ ሓንቲ ሊትሮ ማይ እተ ኣብ ማይ ፈሲሳ ሓንቲ ሊትሮ ኦልዮ ብርሻቶ ኣብ ማይ ተ ፈሲሳ ስጋር ሓደ ሚልዮን ሊትሮ ማይ ክተባላሹ ትኽእል ኣብ መሬት እንተ ደኣ ተኳዒ ከዓኒ እቲ ዝተኸዓወሉ ቦታ ሳዕሪ ይኹን ገረብ ይኹን ክበቕሎ ስለ ዘይክእል ነዚ ዘይጠቅም ባእታ ናብ ኢነርጂ ቀይርና ካብ ገፅ መሬት ነጥፈኦ ኣለና ማለት እዩ ስለዚ ብሓፂሩ እዚ ኣብ እኩባት ሰባት ኣብ እኩባት ሰባት ክንብል ከለና ከምዚ ኣብ ናይ መርዓ ኣብ ናይ ማሕበራት ኣብ ናይ ሰራዊት ኣብ ክንዲ ብዕንጨይትን ፀብሐን የፍለ በዚኣ ንሪአ ዘለና ብሓሙሽተ ሊትሮ ሓደ ሙሉእ ናይ ሓደ እኩብ ሰብ ናይ 56 ሰባት መግቢ ከነብስል ንኽእል ብዝሓፀረ ካብ ቦታ ናብ ቦታ ከዓ ኸይድ እዩ ኤሌትሪክ ካየድልዮን እዩ ብናይ ባትሪ 12 ቮልት ናይ መኪና ባትሪ ክሰርሕ ይኽእል ብንኣሽቱ ፓነል ናይ ሶላር እውን ክሰርሕ ይኽእል ሕጂ እቲ ጥቕሚ ናይ ዚ እንታይ ካብ ቦታ ናብ ቦታ ብዝኾነ ቦታ ከነንቀሳቀሶ ንኽእል ብሕስር ኣቑሑት ከዓኒ መግብና ከነብስል ንኽእል ኣግራብ ኣይንቆርፅን ኢና ፍሓም ኣይንጥቀምን ኢና ማለት እዩ ከምኡ ሉሴሶ እዚ ከምኡ እዩ ናይ መጠቃ እውን ከምኡ ማለት እዩ ዓተር ክንቀልበሉ ንኽእል ቅጫን ስንክተሉ ንኽእል ናይዚ ከዓ ብሓሙሽተ ሊትሮ 75 ኪሎ ዓተር ክንቀልቡ ንኽእል ከምኡን እዚ መጎጎ ኣቕሪብናዮ ዘለና እዚ መጎጎ እዚ ጭቃ መጎጎ ናይ ዓድና እዩ እቲ ሓዊ ንጥቀመሉ ዘለና ልክዕ ከምኡ ብኦልዮ ብርሻቶ እዩ ብሓሙሽተ ሊትሮ ከዓኒ ሙሉእ ናይ ገዛ ሓደ መልወሲ ሙሉእ ሰንኪትና ቅጫ እውን ይኹን ሰንኪትና ክንውድእ ንኽእል ስለዚ ብሕሱር ነገር መብራህቲ ይሃሉ ኣይሃሉ ጋዝ ይሃሉ ኣይሃሉ ኣይንሽገርኒ ኢና ማለት እዩ ካልእ ኣቕሪብናዮ ዘለና ከዓ እዚ ፍልይ ዝበለ እኽሊ ዘኽይድ ማሽን እዩ እዚ እኽሊ ዘኽይድ ማሽን ቅድሚ 17 ዓመት ንመጀመርታ ግዜ ኣብ ኤርትራ ሓንቲ ማሽን ከምዚ ኣዳልየ ነይረ ብቲቲኦ ሻፍት ብትራክተር ትሰርሕ ንመጀመርታ ግዜ ኣብ ኤርትራ ኣነ የዳልየ ነይረ ሕጂ እውን ድሕሪ 15 ዓመት እዚኣ ዘዳለኽዋ ማሽን ኣላ እዚኣ ከዓ ፍልይ ዝበለት እንታይ እያ ዘብላ ናታ ሞተር ኣለዋ ኣብ ድሕሪት በት ናታ ሞተር ብ4 ሊትሮ ናፍታ ሓደ ሰዓት ሙሉእ ክትሰርሕ ትኽእል ኣብ ውሽጢ ሓደ ሰዓት ከዓኒ 19 ቕሚጦ ከተኽይድ ትኽእል ናይዚኣ ፍልይ ዘብላ ነገር እንታይ እዩ ተጎሲሳ እያ ትኸይድ ሓሰር ንበይኒ እያ ተውፅኦ እኽሊ ከዓ ንበይኒ እያ ተውፅኦ ስለዚ ኣብ ሓደ ሰዓት ከባቢ ካብ 9 ክሳብ 10 ኩንታል እኽሊ ከነኺደላ ንኽእል እቲ ካልእ ጥቕሚናይ እዚኣ እንታይ እቲ እኽሊ ክኽየድ ከሎ ኣይስበርን እዩ ናቲ እኽሊ ትሰብር ተ ኮይና ንመግቢ እምበር ንዘርኢ ኣይከውን ተሓደ ብልጫ ከኣስ እዩ ብጀካ ጣፍ ከዓ ኩሉ ዓይነት ኣእኻል ከተኺደልና ትኽእል ማለት እዩ ሃቂ ዘካቲ
2: ናይ ህዝበይ ክብሪ ዝኸበርኩም ተኸታተልትና ንገለ ካብ ዕላማታት ናይ ምህዞን ሰንዓን ኣብ ሳይንስን ቴክኖሎጂን ንዝተምሃሮ መንእስያት ፅልዋ ንምፍጣር ከምኡ ድማ ኣብ ናሕድሕድ ዘሎ ሞያዊ ተመክሮ እንታይ ከም ዝመስል ምልዋጥ እዩ ነይሩ ክብራት ተኸታተልትና ኣዳራጂ ስሪሕ ሒዛቶ ዘላ ናይ ምህዞን ሰንዓን ንገለ ክፋሉ ካብቲ ብዙሕና ክነርአኩም ፀኒሕና ንዝያዳ ድማ ብኣካል መፂኹም ኣብቲ ውሽጢ ኣብቲ ቅርዓት ዘሎ ምህዞን ሰንዓን እንታይ ከም ዝመስል ብፍላይ ድማ መንእስያት መፂኹም ክተሳተፉ በዚ ኣጋጣሚ እዚ ክዕድም ይደሊ ደጊምና ርሑስ ቅንያት ፌስቲቫል ኤክስፖ 226 ንኽሉና

ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ካብ ዕለት 2 ክሳብ ዕለት 15 ወርሒ 7/2026 ዝነበረ ስታስቲካዊ ፀብጻብ ትራፊካዊ ሓደጋታት ኢና ሒዝናልኩም ቀሪብና ዘለና። ብደረጃ ሃገር ከምዚ ኣብዝ ተጠቂሱ እንዕዘቦ ዘለና ኣብ ዝሓለፈ እዋን ዝተመዝገበ ቁፅሪ ሓደጋታት 107 ነይሩ፣ መጠን ሞት 6 ተመዝጊቡ ተዓዚብና ኣሎና። ከቢድ መጉዳእቲ 16፣ ፎክስ መጉዳእቲ ድማ 33 ተመዝጊብሎ። ኣብዚ ከቢድን ፎክስን መጉዳእትን ኢና ንገልፆ ዘለና። ዝያደ ኣተኩሮ ክንህቦ ኣገዳሲ እዩ። ምክንያቱ እዚ ክንዲ ዝደኣክል ስንክልና ኣብቲ ማሕበረ ቁጠባዊ ሽግር ናይቲ ሕብረተሰብና ክፈጥሮ ዝኽእል ተፅዕኖ ክሳዕ ክንደይ ከቢድ ምዃኑ ክንግንዘቦ እውን ኣገዳሲ ስለ ዝኾነ 412203 ናቕፋ ዝግመት ዕንወት ተመዝጊቡ ንዕዘቦ ኣለና። ብዞባታት ደረጃ ዝነበረ ፀብፃብ ከታይ እዩ ዝመስል?

ከቢድን ፎክስን መጉዳእትን ኢና ንገልፆ ዘለና ግዝያደ ኣተኩሮ ክንህቦ ኣገዳሲ እዩ። ምክንያቱ እዚ ክንዲ ዝደኣክል ስንክልና ኣብቲ ማሕበረ ቁጠባዊ ሽግር ናይቲ ሕብረተሰብና ክፈጥሮ ዝኽእል ተፅዕኖ ክሳዕ ክንደይ ከቢድ ምዃኑ ክንግንዘቦ እውን ኣገዳሲ ስለ ዝኾነ 412203 ናቕፋ ዝግመት ዕንወት ተመዝጊቡ ንዕዘቦ ኣለና። ብዞባታት ደረጃ ዝነበረ ፀብፃብ ከታይ እዩ ዝመስል ምስ ንዕዘቦ ድማ 68 ካብቲ ሓደጋታት ኣብ ዞባ ማእከል እዩ ነይሩ። መጠን ሞት 3፣ 4 ከቢድ መጉዳእቲ፣ 7 ድማ ፎክስ መጉዳእቲ እዩ ተመዝጊቡ። ኣብ ንብረት ዝወረደ ዕንወት ምስ ንዕዘቦ ከዓ 84300 ናቕፋ ዝግመት ዕንወት ኢና ተዓዚብና። ኣብ ዞባ ደቡብ ዝነበረ ፀብፃብ ምስ ንዕዘቦ ድማ ዝተመዝገበ ቁፅሪ ሓደጋታት 6፣ መጠን ሞት 1 ከቢድ መጉዳእቲ 3፣ ፎክስ መጉዳእቲ 6። ኣብ ንብረት ዝወረደ ዕንወት ድማ 93,000 ናቕፋ ዝግመት ዕንወት እዩ። እዚ ድማ ኣብ ዞባ ደቡብ ኣብ ዝሓለፈ እዋን ዝተኸስቱ ሓደጋታት ክሳብ ክንደይ ኣዕነውቲ ሓደጋታት መንባሮም እዚ ኣብዚ ንዕዘቦ ዘለና ስታስቲካዊ ፀብፃብ ገለ መረዳእታ ክህበና ዝኽእል ኣብነት እዩ። ኣብ ዞባ ዓንሰባ ዝነበረ ስታስቲካዊ ፀብፃብ ከ እንታይ እዩ ዝመስል ምስ ንዕዘቦ? ብዙሕ ሓደጋታት 7፣ መጠን ሞት 1፣ ከቢድ መጉዳእቲ 1፣ ፎክስ መጉዳእቲ 8፣ ኣብ ንብረት ዝወረደ ዕንወት ድማ 36,853 እዩ ተመዝጊቡ ነይሩ። ኣብ ዞባ ጋሽ ባርካ ዝነበረ ፀብፃብ ምስ ንዕዘቦ እውን ዝተመዝገበ ቁፅሪ ሓደጋታት 19፣ መጠን ሞት 1፣ ከቢድ መጉዳእቲ 5፣ ፎክስ መጉዳእቲ ድማ 8 እዩ ነይሩ። 98,000 ናቕፋ ዝግመት ዕንወት ኣብ ዝሓለፈ እዋን ተመዝጊቡ ተዓዚብና ነርና። ናብ ዞባ ሰሜናዊ ቀይሕ ባሕሪ ዝነበረ ስታስቲካዊ ፀብፃብ እንታይ እዩ ዝመስል ክንዕዘቦ ምስ እንፍትን ድማ ዝተመዝገበ ቁፅሪ ሓደጋታት 7፣ መጠን ሞት ኣይነበረን። ከቢድ መጉዳእቲ 3፣ ፎክስ መጉዳእቲ 4፣ ኣብ ንብረት ዝወረደ ዕንወት ድማ 107,250 ናቕፋ ዝግመት ዕንወት ተዓዚብና ኣሎና። ከምዚ ኣብዚ ፀብፃብ እንዕዘቦ ዘለና ድማ ኣብ ሰሜናዊ ቀይሕ ባሕሪ ብተደጋጋሚ እንቕበሎ ዘለና ስታስቲካዊ ፀብፃብ ምስ እንዕዘቦ ዘጋጥም ቁፅሪ ሓደጋታት ዋላ እኳ ብቁፅሪ ዝሓሸ እንተኾነ ኣብ ንብረት ዝምዝገብ ዘሎ ዕንወት ግን ብተዛማዲ ኩሉ ግዜ ካብ ኩሎም ዞባታት ዝለዓለ እናኾነ ይቕፅል ኣሎ። ኣብዚ እዋን ተተቐቢልናዮ ዘለና ስታስቲካዊ ፀብፃብ ምስ እንዕዘቦ ድማ ሕጂ ድማ

0: ፎኪስ ከቢድ ክሳብ ናይ ሞት ሓደጋ ኣብ ንብረት ድማ ብኣሽሓት ዝቁፅር ናይ ገንዘብ ዕንወት ብተደጋጋሚ ከስዕብ ፀኒሑን ኣሎን። መስተ እንተርፎ ክሳራ መኽሰብ የብሉን። ብፍላይ ኣብ ኣፍሬቲ ዜጋታት ሓንቲ ሃገር ከቢድ ሃስያ ይውርድ። ብዘይካዚ መስተ ኣብ ጥዕናዊ፣ ማሕበራዊ፣ ኣእምሮኣውን ቁጠባውን ሃሲኡ ብቐሊል ዝግመት ኣይኮነን። ስለዚ ድማ እዩ ኣልኮላዊ መስተ ሰቲኻ መኪና ምምራሕ እንትርፎ ክሳራ መኽሰብ የብሉን ዝተባህለ።
1: መስተ ሰቲኻ መኪና ኣይትዘውር ወይ መስተ ሰቲኻ ተሽከርካሪ እትኾን እትኾን ኣይዘውር ንብል ንድሕነት፣ ምክንያቱ መስተ ሰቲኻ ህይወት ብብዝሒ ይጠፍእ። ከቢድ መቁሰልቲ ከቢድ ቀሊል መቁሰልቲ ስንክልና ይጠፍእ ስለ ዘሎ ነዚ ንኸይመፅእ መስተ ተሰቲኻ ማኪና ኣይትዘውር ዝብል መምርሒ ደለና። እዚ ድማ ተጠንቂ ዝመፅእ ዘሎ መስተ ሰቲኻ ብብዝሒ ሓደጋታት ከቢድ እሞ ከዓ ስድራ ቤታት ዝህሰይ ኣለዉ። ምክንያቱ ኣካል ጎድል ኣሎ፣ ሰብ ኣላይ ስድራ ነበረ እውን መውት ኣሎ፣ እታ ስድራ ስንፈላል ትኸውናላ ተዛዕበ እውን ስንክልና ስንኪሎም እውን ካብ ኩሉ ነገር ዝተረፉ ኣለዉ። ስለዚ መስተ ሰቲኻ ኣይትዘውር ኢና ንብል ንሕና እዚ ከዓ ካብ ዝተፈላለየ ግዜ ምእርምታ ንህቢና ቁፅፅር ነካይዲና ኣብ ርእሲ እዚ ግንቲ ሕብረተሰብና ገና ደይነቕሓሉ ጉዳይ ዘሎ ናይ መስተ ጉዳይ እዩ።
0: ኣልኮላዊ መስተ ሰቲኻ ምምራሕ ክልኩል እዩ። መስተ ሓደ ካብ ኣወለፍቲ ባእታታት ብምዃኑ ዋላ እኳ ኣብ ጥዕናዊ መዳይ ሃስያ እንተሃለዎ ደጋጊምካ ክትሰትዮ ዝዕድን እዩ። ብምንፅር ደጋጊምካን ልዕሊ ዓቐን ምስታይን ከዓ ውፅኢቱ ንሓደጋ ዘቃልዑ
1: ክንዲ ናይ ሰከንድ ጉዳይ መስተኻ እናፊስካ ማኪና ትዝውር ደሓና ኣለኹ እንዳበልካ ንነዊሕ ግዜ ማኪና ክትዝውር ምድላይ ካብቲ ዝሰተኻሉ ቦታ ንብፃይካ ድዩ ወይ ካልእ ታኽሲ ጌርካ ፅሑነ ክንድምባል ብማኪና ገይረ ክኸይድ እየ እንዳተባሃለ ነቲ ሓደጋ ካብ ግዜ ናብ ግዜ የካብዶ ኣሎ።
0: እቲ ሰትዮ ዓቐን ናይ ኣልኮል ኣብ ደምካ ተዓቂኑ ብመሰረት ዓንቀፅ ሕጊ 5-3 ዝኽስስ ምዃኑ ይሕብር። ኣብ ዝበዝሕ መረዳእታና እንተሎ ግን ኣልኮላዊ መስተ ልዕሊ ዓቐን ሰቲኻ ምምራሕ ንሰብ መካየን ጥራይ ዝምልከት ኮይኑ ኢና ንርድኦ። እንተኾነ ግን ብተሽከርከርቲ ዝፍለጣ ሽግለታን ሞተር ሳይክልን እውን መራሕትን ኣብ ግዜ ምንቅስቓሶም መስተ ሰትዮም ክመርሑ ንዕዘብ ኢና። እዚ ድማ ከምቶም መራሕቲ መካይን ንሓደጋ ዝተቓልዓኻ ምዃንካ ምዝከር ኣገዳሲ እዩ።
1: ንሕና ኩሉ ግዜ ኣብ ለይትኹን ቀትሪ እውን ኣይንብልኒ ኢና ተፍትሽ ነካይዶ ዋላ ቀትሪ እውን ተገጢምና ዘጠራጥረና ሰብ መስተ ንጥርጥሮ ሰብ ጠጥዋ ኣቢልና ክንሓቶ ኣምፂና ክንዕቁኖ ስራሕናዩ ማለት እዩ መምርሒና እዩ። እቲ ዝያዳ ኣብ ለይቲ ንፀቕጠሉ ግን ትበዝሕ ኣብ ሕብረተሰብና ኣብ ቀትሪ ኣብ ስራሕ ካልእ ዋኒኑ ስለ ዝውዕል ኣብ ለይቲ ኣብ ትባራት ኣብቲ ለይታዊ ትልሂት ትንቀሳቐስ ብኸምኡ ኢና ትለይቲ ንጠቕሰሉ እምበሪ ንፀቕጠሉ ኣብ ተፈላለየ እዋናት ዋላ ንጎ ኹን ዋላ ወጋሕታ ኹን ዋላ ቀትሪ ኹን ግን ነቲ ሰብ ኣብ ምንቅስቓሱ ንሕራጠራጢርካ ወይ ካብ ባር ክወፁ ከሎ ፍሉይ ምልክት ተሪኢካሉ ጠጠ ኣቢልካ ተሓቶ ዋላ ቀትሪ ጥራይ ደንሰት ምሸት ክሕዙና እዮም ዝብሉ ሰባት ኣለዉ። ኣነ ግን እንታይ ዝብል ካብ ፖሊስ ትራፊክ ጥራይ ደኮና ክንጥቃቅ ዘለና ንሂወትና ትምዕቃንሲ ንሕና ክነጥቁዖ ወይ ንክትቆፅ ኢልካ ይኮንካ ንህወቱ ድሕነት እዩ ከምዝቀዲመ ዝበልካ ክንደይ ዝሕጎስ ኣሎ ዋዲሕንኩምና ማኪናና ሕሽኩምና ሓዲርኩም ዓቂኩም ሕሽኩምና ዝብሎ ሕጂ ከዓ ንመሓዝ ጥራይ ዘይኮነ እዚ መስተ ሰቲና ማኪና ንዝውሮ ንምሉእ ሕብረተሰብና ጥቕሚ ምዃኑ ክንደይ መንእስያት ዝስንክሉ ኣለዉ ክንደይ ቆልዑ ዝስንክል ኣለዋ ክንደይ ዓበይቲ ሰንኪሎም ኣብ ኣልያ ናይ ስድራ ዝወደቕ ኣሎ ንከምዚኢታት ንድሕነት ሕብረተሰብ ምዃኑ ክንርድእ ንኽእል። እቲ ንሕና ግን ኩሉ ግዜ እታ ደምፃኻ ርእስቲ ቀትሪ ንብል ለይቲ ንብል ብመስተ ጥርጥርናይ ሰብ ኣብ ዝኾነ ሰዓት ክንፍትሽ ወይ ክንሰርሕ ምዃንና በዚ ኣጋጣሚ ገልፀልካ ማለት እዩ።
0: ዓመታዊ ጠንቂ መስተን ሰዕቢናቱን ዕቤት ዘርእየሉ ዘሎ ምኽንያት እንታይ እዩ? ሸለልቲ ንዶ ዋላስ ዋሕዲ መቕፃዕቲ እዩ ዘተባብዕ ዘሎ ክንብል ንሓላፊ ምቁፅፃርን መቕፃዕትን ኣብ ፖሊስ ትራፊክ ዞባ ማእከል ኣቶ ኢሳቅ ያቆብ ሓቲትናዮ ነርና።
1: እቲ መስተ ጠንቂ ዝኸውን ዘሎ ምስምንታይ ዝበዝሕ ዘሎ ንብል ዘለና መቕፃዕቲ ውሒዱ ማለት ኣይኮነን። ሕጂ ናይ መስተ ንድሕር ክንከስስ ኮይና እዚ ከም ኖርማል ክስቲ ኮንካ ንተወሶ ነቲ ሰብ ጠርጢርካ ኣብ ትንቀሳቀሰሉ ሰብ ዝሰትዩሎ ኢሉ እቲ ፖሊስ ትራፊክ ኣብ መበገሱ ቦታ ወይ ኣብቲ ዘለዎ ቦታ ክዕቁኖ ክእል እዩ። መስተ ንድሕር ፀኒሕዎ ኮይኑ ከም ኖርማል መቕፃዕቲ ይኮና ንቕፅ ተኸሲሱ ፋይል ተኸፊትሉ ናብ ቤት ፍርዲ ከም ትቕፃዕ ይት
0: ኣልኮላዊ መስተ ሰቲኻ ኣይኮነንዶ መኪና ክትመርሕ ኣብ ሲቪላዊ ህይወትካ እትወስዶ ውሳኔታት እውን ከቢድ ዋጋ ዘኽፍሉ እዮም። ልዕሊ ዓቐን ዝሰተዩ መራሕቲ መካይን ንምቁፅፃር ፖሊስ ትራፊክ ዕለታዊ ኣብ ሰዓታት መዓልትን ለይትን ቁፅፅር ከም ዘካየዱ እዩ ዝጥቀስ። ኣብ ከም ዝህሞት እቶም ብሰንኪ ኣልኮላዊ መስተ ተሰኒፎም ሓደጋ ዘቃልዑን ኣብ ምምራሕን ከለዉ ዝተረኽቡን ብኣኽበርቲ ሕጊ ፖሊስ ትራፊክ ኣብ ዝሕተትሉ ግዜ ዝተፈላለየ መልስታት ከም ዘቕርቡ እዩ ዝግለጽ።
1: መስተ ሽግር መፍትሒ ይኩረት ዋላ ሰቲኻ ሓዲርካ ኮ ፅባሕ ንግሆ ምሳኻ ኣላታ ሽግር ይፍኮሰትም እኳ ተወሳኺ ሽግር ኢና ንውስኽ ዘለና። መስተ ሰቲኻ ሽግር ኣለን ተጨኒቐ ኢልካ ማኪና ዝውር ሓደጋ ትፍፅም ሰብ ትሃርም ኣካል ሰብ ተጉድል ትድኸፍአ ነቲ ሽግር ሽግር ወሲካ ኣለካ። ሕጂ መብዛሕትኦም ከምዚኦም ዝብሉካ ገለ ከዓ ተሓጒስና ዝብሉካ ኣለ ውሱናት ተሓጒስና ብሉካ እሞ መዛሓጎስ ዓቐ እንዘይ ትገብረሉ መስተ እንድሕር ሰቲኻ ሲ ዋላ ታኽሲ ንሕና ከምኡ ኢና ንብል እጂ እታ ማኪና ካድላቶ ትገድፋ ወይ ኣርክኻ ካልእ ፅዋዕ ሰብተሎ ፀዊዕኻ ሕሽከ ያ ከይድ ንብሎም ኣብ ፀሓኒ ክትብሎ ትኽእል ኢኻ። ግድነት ማኪና ክኸይድ እየ ኢሎም ግን ነቲ ጉዳይ ኣብ ሓደጋ ከቢድ ሓደጋ ዘጋጥሞም ሰባት ኣለዉ። ነዚ ከምዚ ዓይነት ትጠንቂ ንብሎ ንሕና ሕጂ እዚኢታት እዩ ኮሎ ገና ነብስኻ ክትኣል ትኽእል ኢኻ።
0: ብመስተ ተሰኒፍካ መኪና ክትመርሕ ሓብቲ ጅምረሉ እዞም ስዕቡ ኣሉታዊ ክስተታት የስዕቡ። ፍጥነት ናይ መኪና ይዓቢ፣ ንምቁፅፃሩ ትሽገር፣ ናይ ምምራሕ ዓቕሚ ተራእይነትን ተገዳስነትን ይጎድል፣ ሸለልትነት ጥርዚ ይዓቢ፣ ናይ ምርኣይ ኮነ ምስማዕ ዓቕሚ ይትሕት፣ ቅልጡፍ ግብረ መልሲ ካብ ምሃብ ትኽልከል፣ ውንኻ ተጥፍእ፣ ድኻም ኣካላት የስዕብ። በዝን ካልእን እስዕብ ሸለልትነት ተደሚርዎ ኣብ ኣካልካን ኣካል ብፆትካን ከቢድ ሰዕቢን ትኸትል።
1: ብሓፈሽኡ ትሕጊ መስተ ሰቲኻ ተሽከርካሪት ኣይትዘውር እዩ ትብል ዋላ ፈኪሱ ኹን ዋላ ቀሊል ኹን መስተ ሰቲኻ ተሽከርካሪት ኣይትዘውር። እንተ ሰቲኻ ከዓ ኣብ ደለኻ ይዕርፍ ወይ ብካልእ ትራንስፖርት ተጠቐም። እዚ ዓቐና ትብልናካ ኣቐዲሞ ክተቐሰልካ ፀኒሐ ዓባይ ማኪና ናይ ንግዲ እንድሕር ሕጁ ሰብ ዚ ዓባይ ማኪና ሕጁ መስተ ሰቲ እንድሕር ንርሑቕ ቦታ ትገሽ ኮይኑ ንምንታይ ትሕጊ ትሕቲ 30 ገይርዎ ዘሎ ኣብ 30 ምፅዎ ዘሎ ምክንያቱ ከቢድ ጉዕዞ ስለ ትኸይድ ሰብዚ እንድሕር ከምዚ ዝሰትዩ ትጓዓዝ ተኮይኑ ኣብ መወጣእቱ ካ ዋላ ድሓን እንትሎ ፎኪስ መስተ ሰቲ እንታ ኣለዎ ምስ ጉዕዞ ግን ክታኸስ እዩ ክደክም እዩ ድሓን ኣለኹ እንዳበለ ዝኸይድ እዩ ኣብ ፀድፍካ ካእቲ ዝበዝሑ እዞም ዓበይት ማካይን ተሪኢኹሞ ኮሚታት ደጋጥመና ኣሎ ድሓን ኣለኹ ኣነ ቀሊል መስተ ሰት ክልተ ቢራ ሰት የብሉካ ክልተ ዋንጫ ስዋ እንዳጥምቀዶም እንዳውራይ ሰት የብሉ ግን ምስ ጉዕዞም ምንዋሕ ክትክሞም ይኽእል እዩ ክድኽሙ ከለዉ ድቃስ ክመፅእ ኽእል ምፍዛዝ ክመፅእ ኽእል ናይ ኣካላትካ ደምቁፃር እውን ክመፅእ ኽእል እዩ ፍሬኖ ብውቡ ክትቋፀሮ ይትኽእልን ምስ ዘሎ መገዲ ናና ፀቢብ ምዃኑ መገዲ ባፀርእዮ መገዲ ከረንኪዶ ድሕር መስተ ደንዚ ዝካለካ ሲ ነታ ኣካላትካ ክትቋፀፅሮ ይትኽእል ኒ ምፅዳፍ መፅ እዩ ማለት እዩ ከዓ ሞት መፅእ ዕንወት መፅእ እተ ንኣሽቱ ማኪና ንብለን ዘለና እውን ካብ 50 ንላዕሊ ንብለን ኣለና ቁሩተይ ካብቶም ናይ ንግዲ ሂቦዎም ኣሎ ማለት እዩ እዚ ልዕሉ ዩ ድኸይቲ ኮይኑ ግን ኩሉ ግዜ ናይ ምቁፅፃር ናይ ማኪና ፀጋም ከምፃልካ እዩ እንጀ ሓፂር ጉዕዘና ንጓዓዝ ካብ ከተማ ንገዛየ ፎኪስ መስተሰት የብሉካ እታ መስተቲ ኣንዑ ኣካሎት ቋፀሮ ትኽእል ትኸውን ንገለ ሰባት እውን ደይተጥቅሞም ክትከውን ትኽእል ሕጂ ነዚ ብምግማት ሕጊ እንተ ሰቲኻ ኣይትዘውር ተሽከርካሪት ኣይትዝውር እያ ትብል ሓጊ እንድሕር ሰቲኻ ኮንካ ካልእ መጓዓዝያ ተጠቐም ወይ ኣብ ዘለካ ይዕርፍ ኢና ንብለና።

ብመሰረት ስታስቲካዊ ጸብጻብ ፖሊስ ትራፊክ ኣልኮላዊ መስተ ሰቲኻ መኪና ምምራሕ ዓመታዊ ልዕሊ ካልኦት ዝተፈጸሙ ሓደጋታት ዕቤት ዘርኢ ዘሎ ጥንቅታት ሓደጋ እዩ። ኣልኮላዊ መስተ ሰቲኻ መኪና ምምራሕ ንሱ ዘስዕቡ ሓደጋታት ድማ ኣብ ሰብን ንብረትን

ምስ ዘጋጥመና ተመክሮ ነገረካ እዚ ኣብዚ ምሳሓዝናዮም ዓቂድና ናናይት ንገዛኹም ክድና ንብሎ ተማኪና ትሓዝ ተኣርኮል ተዓቂንኣሎ ማኪና መፍትሕ ንሕዝ ክትገዛኻ ዓሪፍካ ፅዋሓ ምስ ኣዝዩ ደኽፈአቲ ኮይኑ ከዓ ካልእ ስጉምቲውንቶ ዘሊኻ ኣለስ ምዕረፍ ትገብረሉ ሕሽከያ ተሓድር ምግቦም ዝተረድኦ ሕጂ ውሕስነት ገይሩ ፋይል ተፃሪ ኣብ ቤት ፍርጅ ዝቐር እንታይ ብልካ ንጎቶም ገለ ለባማት እጅም ስመፁ ዓቂን ካብ ሰትካ ዋይ ትማል ዳዲሕንኩምና ኣኹም በቲ ነበርኩ ከይደ ነይረ ትኸውን ካብቲ ዝሓስኩም ንባር ናብ ካልእ ቐፀል ሓሲቡ ነይረ ካብኡ ከዓ ናብ ገለ ዓድታት ከይደ ሓሲቡ ነረ ጉዕዞ ነይርኒ ስኢሎም ኸትኩ ምጥፋእኹ ነይረ ፖሊስ ትራፊክ እዚ ንድሕነትና ይኹም ፊርኩም ኣዲሕንኩምኒ ከምዚ ሽግራት መጋጠመኒ ነይሩ ዝብሉ ከዓ ኣለዉ ክንደይ ነቲ ስራሓት ንሓና ድርእዎ ንድሕነቶም ምዃኑ ትፈልጥዎ ኣለዉ ሕጂ እቲ ጠንቅታት ግን ዝተፈላለዩ ምክንያታት እንዳምፃኻ ካልእ እውን ምስኡ ትኸይዳ ኣሎ ዝተፈላለየ ውራያት ከም ንግደት ድዩ ኣመኽኒኻ ህዝባዊ በዕላት ኣሎ ህዝባዊ በዕላት ምስ ድረኻ ክትሕጎስ ብኣገባብ ክተብዕሎ ዳ እዩ እምበሪ ኣመኽኒኻ ንዕኡ ካብ ገዛኻ እቲ ባህላዊ መስተ ጀሚርካ ድሓር ኣብ ናይት ኣብ ዳባራት ምሳይ ልዕብኡ ተበገሰ ከዓ ኣብ ሓደጋ ናብ ድየድልን ክሳይ ንብ ምስኡ ትኸይድ ናይ ባህላዊ ዓመታዊ በዕላትና ሓድሽ ዓመት ንበሎ ካልእ ንበሎ ኣመኺን ካብኡ መዓት ጡዛሓዛሕ ኣሎ ሞ እዚ ከዓ እቲ ከም ጠንቀ ንብሎ ንሓጂ ከም መምኽኔታት ተጠቂሙ እውነት መስተ ጥቀምሉ ሞ ኣብ ከቢድ ሓደጋ ኣብ ደይከውን ዕንወትን ይበፅሑ ኣለዉ ኢና ንብል ማለት ትገምጋም ናና

ሰላም ንኣኹም ይኹን ዝኸበርኩም ተኸታተልቲ መደፍሪ ፃዕሪ ከመይ ቀኒኹም? ኣብዘ ዘለኹምዎ ሰላምን ጥዕና ንምነየልኩም። ንሎሚ እውን ከም ወትሩ ንኣኹም ይምህር እዩ ዝበለናዮም ትሕዝቶታትና ሒዝና ኣብ ሰዓትና ተረኺብና ኣሎና። ንኽትከታተሉና ድማ ብኸብሩ ንዕደም።

ሓረስታይ መሓመድ ኬር ሙሳ እዩ ዝበሃል። መቐማጡ ድማ ኣብ ዞባ ደቡብ ንኡ ዞባ ዓጥቐየሕ መምሕዳር ከባቢ ሓይነባ እዩ። ሓይነባ ዝብል ስም ዝተዋህባ ቀደም ብብዝሒ ኣብቲ ከባቢ ናይ ጸባ ጠሪት ብምንባርን ብቋንቋ ሰሆ ድማ ብዙሕ ጸባ ማለት ምዃኑ ሓረስታይ መሓመድ ኬር የዘንቱ። ሓረስታይ መሓመድ ቅድሚ ናብ ልምዓታዊ ስራሓት ምውፋሩ መራሕ መኪና ኮይኑ ይሰርሕ ነይሩ። ብመንገዲ ቴሌቭዥን ይኹን ድምፂ ሓፋሽ ዝፍነዉ ዝነበሩ መደባት ፍረፃዕሪ ናይ ኣብነታውያን ሓረስቶት ይከታተሎም ምንባሩ ቅዱስ ቅንኢ ብምሕዳር ድማ ኣብ ከባቢ ሓይነባ ሕሽመለይ ኣብ ዝተባህለ ቦታ ኣብቲ ከባቢ ሓንቲ ንእሽቶ ማይ ዝሓልፋ ሩባን ልምዓታዊ ስራሓት ከካይደላ ከም ዝኽእል ተዓዘበ። ንዝምልከቶም ኣካላት ብምሕባር ድማ ንኸልመ ፍቓድ ተዋሃቦ። ነቲ ብስንጨሮታትን ጎቦታትን ዝተኸበ ቐላጥ ቦታ ብእተፈላለዩ መሳርሕታት እናተጠቕመ ድማ ነቲ ጎቦ ዝነበረ ናብ እተዳላደለ ቦታ ሕርሻ ብምቕያር ሕርሻዊ ንጥፈታትን መደብ ምግራብን ንምክያድ ተተሓሓዞ። ሓረስታይ መሓመድ ኬር ሙሳ

0: ነቲ ጀመሮ ልምዓታዊ ስራሓት ብኸመይ ከስፍሖ ከምዝኽኣለን ዘካየዶ ፃዕርታትን ክገልፅ እንከሎ
1: ደርጋ ይከታተል ነይረ ከምዚ ኣብ ቴሌቭዥን ይኹን ብሬድዮ ይኹን እቲ ዘሎ ነገራት ሕጂ ደርጋ ኣብቲ ከባቢና ከዓ እዚ ቦታ መሪፀ ማለት እዩ ክመርፅ ከለኹ ሓደ እዚ ወሰን እዩ እቲ መጀመርያ ማይ ከዓ ትመፀሉ ቦታ እዩ ኣብዚ ሕጂ ከዓ ክትርእዋኹም ፈልፋሊት ቦታ ኣላ ካብ ከውሒ ትወፅእ ማይ እዛ ማይ ኣብ ብርኽ ዝበለ ቦታ ስለ ዘላ እቲ ሕርሻ ከዓ ትሕትኣ ስለ ዝኾነስ ናይ ግድን ካብኡስ ብቱቦ ገይረ ባስካ ገይረ ናቦ ካብ ውህልሎ ከለኹስ ብቲ ዘተባህለለ ማይ ከዓ እንዳርጋ ሓንቲ ንእሽተ ቃፅዑን ክተስትየለ ተኽእል እያ ዝብል ሓሳብ ብኡ ተበግሰ ማለት እዩ
0: ሓረስታይ መሓመድ ኬር ቅድሚ ሎሚ ፍርያቱ ንምፅዓን መኪና ናብ ግራቱ ክእቱ ዝነበሮ ትኽእሎ ፀቢብ ብምንባሩ ብወፃኢታቱ መገዲ መኪና ብምፅራግ ኣብዚ እዋን ሕርሻዊ ፍርያት ብቐሊሉ ክፅዕን ከም ዝኸኣለ ይገለፅ
1: እዚ ከምዛ ትሪኣ በቃ ጉቦ ኣብ ክህሉ እምበር ዝኾነ እንታሽማ ይነበሮን ንዚ ቦታ ኩሉ ኩዒተ ገዛዊ ተሰሪሐሉ ካብኡ ዝተረፈ ከዓ እቲ ሕርሻ ብምሉ እናኩዓትኩ ብታሕቲ እምኒ እናነደኩ ላዕሊ እቲ ጎርቢ ከዓ ኮኩዒተ ብባደላን ብኣፍራዛን ብዓረብያን እናደልደልኩ እዚ ከዓ ኩሉ ነገር ከዓ ዓይንኹም ካርእየኩም እዩ ብከምዓ ጀመረ ማለት እዩ ኣብቲ ዝሓለፈ ሕጂ እቲ ኩሉ ግዜ ከዓ ካብኡ ዘውፃኽዎ ናብቲ ጀርዴን እየ ዝመልሶ ዘነበርኩ ናብዚ ባይዛኣቱ ነገር ኣይንደብረን ጥራይ ንዑ ካብ ፍሕሉ ዝብል እዩ ቲባስካ ከዓ ከምዛ ዝብለካ ብዘይ ሓደ ሞቶር እቲ ባስካ ሜልአ ከዓ ካብኡ ብማይ ይፍኑ ድሕሪኡ ከምኡ እናበልኩ ከምኡ እናበልኩ ኣቅፊሐ እዚ ትሪእዎ ዘለኹም ብፅሐ ማለት እዩ
0: ሓረሳይ መሓመድ ኬር ብዓቕሙ ንቕርፂ ናይቲ ቦታ ድሕሪ ምድልዳል ኣብ ከመይ ዓይነት ልምዓታዊ ስራሓት ተዋፊሩ ይሰርሕ ከም ዘሎን ኣብ ምዕቃብ ሓመድን ማይን ዘካይዶ ንጥፈታትን ብከምዚ የብርህ
1: ኩሉ ግዜ እዚ ማይ ንክትሕዝ ጭቃ ሓዝ ይብልዎ ሓመድ ሕዚ እዩ ዝበሃል ሕጂ ቀዳሚነት እቲ መሬት ምድልዳል እዩ እቲ መሬት ከድልድል ግን ቀዲመ ግምር ካብቲ ማይ ወሲደ ማለት እዩ ዘርኢ ከዓ ምሩፅ ዘርኢ እውን ጀሚሮም ማለት እዩ ብኡ ከዓ ብዓቂ ድሕሪኡ ናቲ ፃማይ ክረክብ ዝ እቲ ዘርኢታት ከዓ ከምዛ ዝበለካ ዘለኹ ቀዳሚነት ንሕና እቲ ረክበሉ ድንሽ እዩ ድሕሪ ድንሽ ከዓ ኣሎ ካሊእ ሰላጣ ኣሎ ኮሚደር ኣሎ እዚ እንታይ ከትብሎ ካውሎ ፌሩ ኣሎ ካብብሽ ኣሎ ዝኪን ኣሎ ሕጂ ከዓ ዋላእቲ ጅርጅር እውን ጀሚርና ኣለና
0: ሓረስታይ መሓመድ ኬር ኪነቲ ኣብ ልምዓታዊ ሕርሻ ምንጣፉ ኣብ ምርባሕ ንህብን መዓርን ይነጥፍ
1: ኣብዚ ነይ ሕጂ ከዓ ነርጋ ሕጂ እዚ ዓመት እዩ ንህቢ ከዓ ጀሚር ኣለኹ ፅቡቕ ከዓ ይካይደልና ኣሎ ሕጂ እቲ ንህቢ ንባዕሉ እቲ ቀደም ዝፀናሕና ብኣቦታተና ንፈልጦ ነበርና ብቆፎ ባህላዊ ቆፎ ገርካ ኣድኻ ኣብ ሓንቲ ቦታ ይኮፍ ዝብል ዘነበረ ሕጂ ግን ብመንኪና ጉዒዝካ ካሊእ ማለት ብሓቂ ፃማካ ትረክበሉ እዩ ዘሎ
0: ሓረሳይ መሓመድ ኬር ኣከባቢኡ ብሓምላይ ንምሽፋን እውን ኣብ ምግራብ ብሰፊሒ እዩ ነጢፉ ንሱ ብዛዕባ እቲ ዘካየዶ ስራሓት ምግራብ ከብርህን ከሎ
1: እዚ ትሪእዎ ዘለኹም ቀለምንጦስ ከዓ ቁፅረን ደርጋ 1500 ቤትን ክበፅሓ የን እቲ ቦታ እናዓረኹ እናተኸልኩ እናዓረኹ እናተኸልኩ ሕጂ ደርጋ ኣብ መንጎ እዚ ክፍተት ዘለዎ ቦታ ክረክብ ከለኹ ዓብዩ ተክለኒ ማለት እዩ እዚ ኣካባቢሕ እቲ ቦታና ደርጋ ሕጂ ድሕሪ ዚስ ካብ ናበየ ከዓ እቲ ፃዕረ ኣብ ዝብል ዘለኹ እምበር እቲ ዘተዋሃበኒ ወይ ዘላሃኒ ቦታ ብምሉ ደርጋ ሸፊነ ማለት እዩ ድሕሪ ሕጂ ሲ እቲ ብዝለመትኮ ፃዕሪ ከዓ ናበየ ክፅዕር ዝብል ሓሳብ እዩ ዘለኒ
0: ስርሑ ንምዕዋት ምኽርን ሓገዝን ሰብ ሞያ ከም ዘይተፈለየ እዩ ዝገለፅ
1: ብሓቂ ከብ ኩሉ እቲ

0: ብትምህርቲ እቶም ክእልታት እውን ይመፁ እዮም። ዳርጋ ዝመፁ እውን ናይ ሶሙን ድዩ ናይ ደርጋ ልዕሊ 10 መዓልቲ ድዩ ትምህርትታት እውን ይወሃበና ብምሉ ክወሃበና ከሎ ምን ናቱ ሕማማት ኣየናዩ ከጥቃሚ ዝኽእል ብኣየናዩ ከዓ ክትከላኸል ትኽእል ኣየናይ ኣየናይ ከዓ መድሃኒቱ ምዃኑ እንደገና ከዓ ንሕና ቀደም ከዓ እዚ እንታይ ከትብሎ መዳበርያ ኣብ ዕነ ኢና ንትኮነር እቲ መዳበርያ ከዓ መሊሱ ነቲ ምረት እውን ኣስጋይሙ ካብ ምዃኑ ብምሉ ተኣረድዮምና ሕጂ እዚ ሓደ እቲ ጥቕሙኡ ብመን ንረኽብና ማለት እዩ ብሕርሻ ትምህርቲ ሕርሻ ኢና ረኽብና ብዚኦም ክላታት
1: ንሱ እቲ ዘፍረዮ ፍርያት ኣብ ከባቢኡ ኪኖኡን ዝፃወቶ ተራ ማዕር ክንደይ ምዃኑ ክዕብር ንከሎ
0: እዚ ዓብዪ ብርክቶ እምበር ንና ከምዛ ንብለካ ዘነበርና ተቀድም ደርጋ ኣብ ሻንጣ ካብ ሰብ ገዚእና ኢና ንኸይነርና እምበር ግደፍ ናዕዳጋ ክንረጋግ ንፍልጦ ይነበርና ሎሚ ግን ብኣይ ይኹን በቲኦም ኣሕዋትና ብናይ ሓይነባ ደርጋ ልዕሊ ፍርቂ እንተበልና ሲ ይብለካ ምግና ናይኮነን ነዚ ብምሉ ንእዞ ባዕዲ ቀይሕ ሒዝዎ ዘሎ ሸፊኑ ካብኡ ንላዕሊ እውን ደርጋ ይቶም ሸቃጦ እውን መፂኦምና ኣብ ግራውቲ እውን ከም ዘሎ ገዚኦም እውን ንኣስመራ ናይ በዓል ደቂ ባሕሪ ዝወስዱ እውን ክንደይ ኣሎ ማለት ብምሉ ልዕሊ ዓዲ ቀይሕ እውን ከይዱ ንሰንዓፈ ድዩ ንደቂ ማሓደ ድዩ ብምሉ ይኸይድ ብኣይሱዙ ገይሮም እቲ ግራ ተቕቡ ከሎ ብጅምላ እውን ዝገዝኡ ነጋዶ እውን ይመፁ ኢና ሕጂስ ካብቲ ከተማና ሓሊፍና ሲ ናብ ካልእ እውን ነብሎ ኣለና ማለት እዩ
1: ንካልኦት ሓረስቶት ዘተሓላልፎ ተመክሮ እንተለዎ ተሓቲቱ ክምልስ እንከሎ
0: ወብሓቂ ሕጂ ብዓቅሚ ኩሉ ሰብ ካብታ ዘነበረታ ጎርቢ ጥራይ ቦታ ይርከብ እሞ ትኳዓ ቦታ ይርከብ በርዚ ኮፍ ዝብል ሰብ የለን ይኩዕቱ እዮም የክፍሑ እዮም እቲ ቦታ እቲ ጎርቢ ኮዒድካስ መዲካ እቲ ምረት ክገፍሕ ከምዝኽእል ኣብ ግብሪ ክምውዕል ከምዝኽእል ስለዘረኣዩ ብምሉ ቦታ ይርከብ እምበር እቲ ሰብ እናኩዓተ ዝኸይድ ዘሎ ዝኾነት ንእሽተ ቦታ ሲ ሎሚ ኣብ ግብሪ ዘይትውዕል ቦታ የላን

0: ብዘካየዶ ፃዕርን ሓርኮትኮትን እንታይ ፃማ ረኺቡ? ኣብ መናባብሮ ኸ እንታይ ዘምፀለውጡሎ? ባዕሉ ክብርህ ንከሎ ብከምዚ ይገልፆ።
1: እቲ ናይ ቅድም ኩሉ ግዜ ካብታ መሬት መማርያት ኢና ንመሰድ ንምልማዕ፣ ሕጂ ግን እቲ ምልማዕ በፂሑ ናብ ፃማና ናብ ዝባና ዝኣት ይኮይኑ ዘሎ ናብ 30 ዝቐርባ 20 ገለን ዝኾና ማለት ቆፎታት ምስ ንህብአን ገዜ ኣለኹ ማለት እዩ። ካልኣይ ከዓ ንባዕለና ኣብፅሑና ረቢካ ሕጃ ንኸይድ ኣለ። ካልእ እውን እንሻላ ትሕዝቶ እውን ኣብ ባንኪ እቲ መንግስቲ ይፈልጦ እዩ ናለና ኢና በዙሕ ኢና ተዓውትና ይብለካ። እምበር እቲ ስደት ፈቲና ካብኡ ዝረባብና ነገር የለን። ዋላ እቲ ስደት ኣብ ስደት ዘለዉ ኣሕዋትና እውን ናብዚ ብዳርጋ እጃዛ ኢሎም ክመፁ ከለዉ ክሳብ ክንደይ እቲ ፀበማ እውን ንፈልጥ ኢና። ግን ኣልሓምዱላ ንሕና ውሽጢ ዓድናስ ብሓቂ ንረቢ ቀዳመነት ካልኣይ ካ ድሕሪ እቲ ረቢና ከዓ ብመንግስትታ እናመስገና ኩርዕና ብክብርና ከዓ ንዕወት ኣለና ማለት እዩ።
0: ኣብ ቤት ፅሕፈት ሕርሻ ንእዞባ ዓዲ ቀይሕ ክኢላ ኣሕምልትን ፍረታትን ኣቶ መንግስቲ ኣባርኣያ ብዓይኒ ሞያ ሕርሻ ማሓረስታይ መሓመድ ኬር ሙሳ ፍርያቱን ብከምዚ ስዕብ ይገልፆ።
2: ኣብ ነታዊ ሓረስታይ እዚ ኣብ ንእዞባና ካብቶም ብሉፃት ሓረስቶት እዩ። ብሉፅ ከብሎ ዝኽኣለ ምክንያት ብዙሕ ረቋሒታት ኣሎ። ገለ ካብኡ ክዛረብ ንሕርዳእ ኮይነ መጀመርያ እዚ ቦታ ከምዚ ንሪኦ ዘለና ጎቦታትን ስንጭሮታትን እዩ ነይሩ። እዚ ግን ኣብቲ መጀመርታ ሕልሚ ስለ ዝነበሮ ክቕይር ኢሉ እውን ባሃጊ ስለ ዝነበሮ ኣብዚ ሕጂ ንሪኦ ዘለና ናይ ልምዓት ቦታ ቀይርዎ ንሪኦ ኣለና። ካልእ ብዓቕሚ እውን ፍረታት እውን ይፍትን። ፍረታት ከም ዘይቱን ኣለዎ፣ ሜለ እውን ኣለዎ። እዚኣቶም ብዓቕሚ እውን ይነጥፍ እዩ። ስለዚ ሓመድ ኬረ ብጣዕሚ ክምስገን ዝግባእ ሓረስታይ፣ ኣብነታዊ ሓረስታይ እዩ፣ ፀላዋ ሓረስታይ እዩ። እቲ ደረጅኡ ኣብቲ መጀመርያ ዝነበረን ሕጂ በፂሕዎ ዘሎ ደረጃ ኣብ ስራሕ ጥራሕ ዘይኮነ ዋላ ርእሱ እውን ተቐይሩ ንባዕሉ ተቐይሩ ከዓ ንዓና ዓብ ብልጫ ዝኾነና ከዓ ብዙሓት ንዕኡ ዝመስለ ሓረስቶት ስለ ዘፍረየ ብጣዕሚ ፀላዋ ሓረስታይ እዩ።
0: ኣብ መወዳእታ ሓረስታይ መሓመድ ኬር ንካልኦት ሓረስቶት ካብ ዘተሓላልፎ መልእኽቲ

ራት ኸተልትና ካብዚ ምቕፃል እታ ኣካል ናይ ዝመደብ ዝኾነት ብክኢላ ምድላዊ መግቢ ኣስመረዳምር ከምኡውን ክኢላ ስነ መእዛ መግቢ ሕሩይ በረኸት እናተደለዉ ትቐርብ ንኡስ መደብ መእዛ ፍረፃሕር ኢና ሒዝናልኩም ቀሪብና ዘለና ሰናይ ምክታል እዩ።

0: ዝኸበርኩም ተኸተልቲ መደብና መደብ መኣዛ ፍረፃሪ ከምዚ ትርእና ዘለኹም ሎማዓንቲ ምዞም መሳርሕቲ ኬና ይህን ምሂን ክንበሃል ናይ ስራሕ ቡና ሰተና ኢና ቅርሱ ውን ቀሪብናያ ዘለና ከዓ እዚኣ ሃብታም ቅጫ ኢና ንብሎ ሃብታም ቅጫ ብተምሪ ሓሪፅ ስርናይ ጥሑም ባልዶንጓ የእቲና ኢና ሰሪሕናያ ዘለና እንጣጢዕ ከዓ ከምኡ ማለት እዩ ጥሑን እንጣጢዕ እውን እቲና ኣለና ኣርጉድ ኣቢልና ከም ዝትሪእዎ ዘለኹም ጌርና ሰሪሕናይ ኣለና ካልአይቲ ከዓ ኣብዚ ኣላትና እዚኣ ከዓ ካልአይቲ ሃፍታም ቅጫ ረቐቕ ዝበለት ማለት እዩ ረቐቕ ኢላ እዚኣ ከዓኒ ስምስምን እንጣጢዕን ነታ ስርናይ ሓርጭ ስምስምን እንጣጢዕን ወሲኽና ሰሪሕናይ ኣለና እዚ ከዓ ከምትክልህና ንሪኦ ዕምባባ መሸላ ምስ ፉሉይ ኢና ቀሪብና ዘለና
1: ሕራይ ኣስመረት እዚ ኣዳልኽዮ ዘለኺ ኣዝዩ ምቁርን ጥዑምን እዩ እንተኾነ ግን ኣብዛ ሓንቲ ዘዳለኽያ ቅጫ ክጥዕማ ከም ዝፀናዕኹ ኣዝያ ምዒራት እንታይ ክእቲ ክላ ቁርብ መብርህብ ዛዕባ ተ ትብኒ
0: ፅቡቅ ኣለካ ብርሂነይ እዚኣ ቅጫ እዚኣ ደይ ሓቀይ ሽኮራዊ ጥዕማትካ ደላ እዚኣ ክንስንክታ ኮለና ተምሪ ተጠቂምና ነርና ኢና ስለዚ ዝኾነ ይኹን ዓይነት ሽኮር ብላዕላላ የተናን እቲ ተምሪ ጥራይ ንባዕሉ ግን ሽከራዊ ትሕሶ ስለ ዘለዎ ንሱ እዩ ከምዚኣ ጥዕሞ ደሎ ኮነ ኢልናኢና ከዓ በበይኑ ጌርናዮ እዚ ሓደ ወላ ሓደ ሽኮር ዘይብሉ እታ ሓርጭ ስርናይን ስምስምን እንጣጢዕን ጥራይ ጌርና ሰንኪትና ኣለና እዚ ከዓ ሽኮራዊ ትሕዝቶ መታን ከልዎ እቲ ናይ ተምሪ ጥዕናዊ ረብሓ ናይ ተምሪ መታን ክንረክብ ኢልና መኣዛ ክንወስኸሉ ኢልና ኢና ተምሪ ተጠቂምና ዘለና እዚ ከዓ ዝያዳ ብፍላይ ንቆልዑት ኣብ ጣዕሞት ካብ በይና ባኒ ጥራይ ወይ በይና ተቐጫ ጥራይ ሰንኪትና ንህቦም እታ ተምሪ ምስኣታኣትያ ታንጣጢዕ ምስኣታኣትያ ህፍትን ትብለሎም ሞ ባሎንጋ እውን ስለ ዘለዋ ስለዚ እቲያ ትሕዝቶኣ ሃፍታም ዝኾነ ትሕዝቶ ይበልዑ ተቐጫ ማለት እዩ ዝያዳ ንቆልዑ ተመራፂ ወይ ከዓ ንስፖርታውያን ገለ ምስ ፀባ ወይ ምስ ሻሂ ቁርሱ እውን ጥራይ ኣይኮነን ዝድለ ማለት እዩ ኣብ ቁርሱ እውን እውን ከምኡ ሽኮራዊ ትሕዝቶ ዘለዎ ከም በዓል ኬክ ቶርታ ዶኾነ ፓስተ ቶርታ መሳሊ ድዩ ዶኾነ ሕብስ ብሽኮር ዝለመደ ንስናና ሕማቕ እዩ ንካልእ ጥዕናዊ ሳዕበን እውን ስለ ዘምፅእ ካብቲ ልምድቲ ንኸነውፅኦም ከዓኒ ብባህርያዊ ሽኮር ማለት እዩ ናይ በዕሊ ሽኮር ዘለዎ ተምር ተጠቒምና ኢና ሰሪሕናዮ ዘለና ስለዚ ኣብ ዘሎ ብምሉእ ባህርያዊ በዓልና ዘዳለናዮ ብኣብ ቀረባ ኣብ ከባቢና ንረኽቦ ትሕዝቶ ኢና ኣዳሊና ዘለና እዚ ቁርሱ ቡና ኣህፍትም ኣቢልና ድሰራሕናዮ ቅጫ ጌርና ኢና ንቋስዮ ዘለና ንዝቡና ንኣገባብ ኣሰራርሑ ዝምልከት ከዓ ናብ ስቱድዮ ክመልሰኩም እየ ቅድሚ ናብቲ ኣገባብ ኣሰራርሓ መፃውና ንዑ ዘድልየና ጥረ ነገራት ክንርኢና ንሃብታም ቅጫ ምስራሕ ዘድልየና ነገራት ስርናይ ተምሪ ባልዶንጋ ጣፂዕ ኢና ቀሪብና ዘለና ዓቐኑ ከዓ ንሽዱሽ

ሰባት ሓሲበ ስለ ዝሰርሑ ዘለኹ ሓደ ኪሎ ስርናይ ፍርቂ ኪሎ ፍሪኡ ተኣልዩ ዝተኣለኸ ተምሪ ትርክስ መጠን ክብል ማለት እዩ ባልዶንጓ ኣብ ማይ እቲ ናይ ሓዲርና ኣልክ ናይ ሓዲርና ንግሆ ኣብሲልና ከዓ ጢሒናዮ ባልዶንጓ 200 ግራም እንጣጢዕና ከዓ ከምቲ ልሙድ ማለት እዩ ከምቲ ኩሉ ሰብ ዝጥቀመሉ ተቆሊ ዝተጣሕነ እንጣጢዕ ኢና ተጠቂምና ዘለና ጨው ከም ኣድላይነቱ ማይ ከዓ ንመቐምጥዕ ዝኾነና ሕጂ ናብ ኣገባብ ኣሰራርሓ ክንኣቲና መጀመርያ ጨው በዚያ ታሕቲ ተጠቂመ ኣለኹ ዘዳለናዮ ሓርጭ ስርናይ ሓደ ኪሎ ተምሪ ፍርዩ ተኣልዩ ዝተኣለኸ ተምሪ ዝተጣሕነ ባልዶንጓ 200 ግራም ባልዶንጓና ኣብ ማይ ተኣልዩ ሓዲሩ ዝተርከሰ ከዓ ኣብሲልናዮ ብማይ ጥራይ ጌርና ማለት እዩ እዚኣ ከዓ እንጣጢዕ 200 ግራም እጂ ብሓንሳብ ሓዋዊሰ ክቆምጠየ

ብዘለና ማለት እዩ ወይ ኣብ መጎጎ ወይ ኣብ መቕሎ ኣባዴላካ ከምቲ ዓቕምና ዘለናዮ ከዓ ኣብ ከምኡ ጌርና ንስንክቶ ፅቡቅ ጌርና ምዚኣ ጌርና ሕሲ ክነብሎ ኣለና ኩሉ ክሰማማዕ መታን ሃድ ማለት እዩ ራይ ቅጨና ፅቡቅ ተዳዊስ ከምዚ ኢሉ ተቕንጢ የልና ኣሎ ኣብ መቕሎ ተኮይኑ ወይ ኣብ መጎጎኮ ሓንቲ ቅጫየ ትኸውን ኣብዚኣ ግን ቁሩብ ንእሽተይ ስለ ዝኾነ እዛ መትሓዚትና መለሊስና ክንስንክት ኢና ባዴላና መስና ረሲ ንብሎ እዚ ኣብኣ በብንእሽተይ ንዓተል ናበ ጌርና ክንስንክተ ኢና ና ሾል ይቃትልና ኣላ እምዚኣ ኮይና ተሰንኪታ ኣላ ገልቢጥና ኣለና ተቐጨና ደሪ ይቃትልና ኣላ ከምዚኣ ኢላ ወፅ ኣላ ብከምዚ ገባብ ኢና ነዳልዎ ዝኸበርኩም ተኸተልትና ከምዛ ትርእዋ ፅናሕኩም ሃብታም ቅጫ ኢና ሰንኪትና ቅጫ ኩላና ንስንክቶ እኳ እንትኾና እዚኣ ግን ዝያዳ ይህብቲ ማቢልኒ ኣለና ምክንያቱ ትሕዝቶ ወሲኽና ኣላ ስለ ዘለና ኢና ሃብታም ቅጫ ኢልናያ እዚኣ ከዓ ኩሉ ግዜ ከም ቁርሱ እውን ክንጥቀመላ ንኽእል እንተደሊና ከም ንግሆ እውን ምሻሂ ወይ እውን ምፀባ እናካፈና ክንምገቦ ንኽእል ዓይነት መግቢ እዩ ሕጂ ግን ከም ቁርሱ እውን ኣዳለያ ደለኹ ሕጂ ከዓ ሃብታም ቅጫ ብስምስምን እንጣጢዕን ወሲኽና ንሓርጭ ስርናይሲ ስምስምን እንጣጢዕን ወሲኽና ክንርኢና ብሓባር ንከታተል ኣራይ መጀመርያ ንጥቀመሉ ዓቐን ክገልፅ እየ ሓርጭ ስርናይ 200 ግራም ስምስም 200 ግራም እንጣጢዕ 200 ግራም ስምስምን እንጣጢዕን ቅሉው ጥራይ ኣቢልና ያው ከለና ኣብ ሓዊ ቁሩብ ፅልው ፅልው ኣቢልና ኢናውፅኢናያ ዘለና ከይተጣሕነ ከምዛ ትርእይዎ ዘለኹም ብጥሩ ኢና ተጠቒምና ዘለና ጨው ከዓ ከም መድላይነቱ ኣነ ቁሩብ ተጠቒመ ኣለኹ ካልኦት ከዓ ከከምቲ ንደልዮ ማለት እዩ ስለዚ ሕጂ ናብ ኣገባባ ኣሰራርሓ ክኣቶ እየ መጀመርያ ጨው ሓርጭ ስምስም እንጣጢዕ ብሓንሳብ ሰለስተን ከነዳልወን ኢና እዘን ተጠቒመለን ዘለኹ ጥረ ነገራት ሰለስትዩ ሓደ ዓይነት ዓቐን ኢና ወሲድና ዘለና እነዳልዎ ዘለና ከዓ ንቁርሱ እውን ዝኸውን ቀጢን ቅጫ እዩ ርቕቕ ዝበለ ማለት እዩ ግዜ ወስድኒ ኣዝያ ቀላልያ ንምስራሓ ንክትበልዓ ጥዕንቲ ቀተሎ ወይሳ ትወዲ ኣላ እቲ ሓርጭ ከምዚ ንመተሓሓዚ እዩ ኮይኑዎ ደሎ ልክዕ ክንድኡ ኢና ዓቕን ተጠቒምና ዘለና ከምዚ ዓይነት ኢሉ

0: ረቂቅ ኣለዎ። እዚ ትርእይዎ ዘለኹም ምቕጣኑ ማለት እዩ ተቢሕቕና ከምዚ ክኸውን ዘለዎ። ምክንያቱ ረቂቅ ቅጫ ኢና ደሊና ዘለና ፈርሲ ዘለዎ ስለዘይኮነት ንስንክቶ ዘለና ቅጥን ክብላ ኣለዎ ሓርጅና። እንጥቀመሉ መሳርሒ ኣብ ዝኾነ ኣባዴላ ክንጥቀም ንኽእል፣ ኣብ መቕሎ ኣብ መጎጎ ከም ዘለናዮ ዓይነት ወይ ከም ዘለና ከምትሕሶና ኣብ ገዛና ብዘለና ክንጥቀም ንኽእል ኢና መሳርሒ ና ረሲና ትለያ ኣላ ወይ መቕለይ እንጂ ከምዚኣ ገይረ ካሳየ ግዜ ትወስድንያ ራይ ቅጫና ከምዚኣ ኢላ ማያ ስቲ ምስ ኣበለታ ክንግልብጣ ንኽእል ማለት እዩ። ከምዚኣ ኢላ ከዓ ድረቕ ትብለና እንት ወገና ዝኸበርኩም ተኸታተልትና ከምዚ ትርእይዎ ዘለኹም እታ ቀዲማ ዝተሰንከተት ቅጫ ንሳ ሩጊድ ቅጫ እዩ ነይሩ። ሩጉድ ዝበለ ረቂቕ ምስንደለ ከዓ ብከምዚ ዓይነት ኣገባብ ካልእ እንታይ ፍልይነቱ ንሱ ዝተጣሕነ እዩ ነይሩ ብምሉእ እቲ እንጣጢዑ እውን ዝተጣሕነ ትባልዶንጋ እውን ከምኡ ዝተጣሕነ እዩ ነይሩ። እዚኣ ተጠቂምናላ ዘለና ስምስምን እንጣጢዕን ክልትዩ ብጥሩ ኢና እቲናዮ። እዚ ከዓ ዝያዳ ነቲ ማዛዊ ትሕሶና ይህፍትመልና ብዝያዳ ክኢላታት ክሕብሩና እዮም። ግን ረቂቅ ቅጫ ናይ ቁርሲ እውን ኢና ንሰንኪትና ዘለና እዚያ ናይ ሕጂ እጂ ደሪቃትልናያ ሓንሳብ እዚ ለስለስታ ክሳብ ዝለግስ ብዘይሃፋ ቁርባ ፀቢዓ ድረቅ ትብል ክንገድፋ ኢና። ምክንያቱ ንቁርስ ቡን ከምዚ ኮርቶም ኮርቶም ዝብል ወይ ከሾም ከሾም ዝብል ቅጫ ስለ ደሊና ዘለና እጂ ደሪቃትልናያ ንቀደም በሉ ዝኸበርኩም ተኸታተልትና ከምዚ ክትዕዘቦ ፀናሕኩም ኣገባብ ኣሰናኽታ ቅጫ ናይ ሃብታም ቅጫ ነዚ ዝረአኹሞ እዩ ነይሩ። ንማእዛዊ ትሕዝትኡን ጥዕናዊ ረብሓታትን ኣመልኪቱ ከዓ ክኢላ ስነ ማእዛ መግቢ ሕሩይ ምሳይ ኣሎ ክሕብረናዩ ብሓባር ንከታተል ሕሩይ ናባኻዩ ማእዛዊ ትሕዝትኡን ጥዕናዊ ረብሓታትን ነታ ሓርጅ ምስ ወሳኽናላስ እንታይ ለውጢ ዘምፅእ ክሕብረና
1: ያን ኤልያስና ናይዚ ኣብ ቅድሜና ዘለሎ ማዓንቲ ከም ቁርሲ እውን ኣዳሊንያ ዘለና ክንርኢ ከለና ሓደ ካብቲ ልምዳዊ ዝኾነ ቁርሲ ንቆርሶ ፍልይ ዝበለ ነገር ኣለና። እዚ ክንብል ከለና ካብቲ ኣብ ዝኾነ ግዜ ቁርሶ ክንቁርስ ከለና ካርቦሃይድሬት ዘለዎም ትሕዝቶታት መግቢ ጥራይና ንበልዕ። ኣብዚ ማኣዲ እዚ ክንርኢ ከለና ግን ሓደ ካብቲ ፍልይ ዘብሎ ነገር ሰለስተ እቶም ዘሊና ነብስና ዝጠልቦም ብብዝሒ ዘሊና ትሕዝቶታት ናይ መግቢ ሎም ማዓንቲ ረኪብና ይባልና ክንገልፆም ከለና ብዘይካቲ ካርቦሃይድሬት ካርቦሃይድሬት ኣለና ኣብዚ መግቢ፣ ፕሮቲን ኣለና፣ ተወሳኺ ድማ ስብሒ እውን ኣብዚ ንጎ እዚ ኣብዚ ቁርሲ እዚ ረኪብና ኣለና ማለት እዩ። እዚ ክንሪኦ ከለና እዚ ቅጫ ዘናይ ሎ ማዓንቲ ሓደ ካልእ ፍልይ ዘብሎ ነገር ከዓ እቲ መጠን ዝህበና ሓይሊ እዩ። ከባቢ ኣብ ሓንቲ ንሓደ ውልቀ ሰብቲ ክበልዓ ዝኽእል ዓቕሚ ማለት እዩ 250 ግራም ከባቢ ክኾኑ ይኽእል። ካብዚኣ ክበልዕ ከሎ ከዓ ከባቢ 508 ዝኾውን መጠን ሓይሊ ካብዛ ቅጫ ይረክብ ኣለኹ ማለት እዩ። ስለዚ ብዘይካ እቲ ሓይሊ ዝህበኒ ንብሎ ዘለና ተወሳኺ ድማ እቶም ዝተፈላለዩ ዓይነት ሰለስተ ዓይነታት ብነብስና ብብዝሒ ዝጠልቦም ትሕዝቶ ማእዛ መግቢ ከዓ ንረክብ ኣለና ማለት እዩ። ተወሳኺ ሓደ ካብቲ ፍልይ ዘብሎ ኢና ንገልፆ እዚ መግቢ እዚ ከዓ ዘለዎ ናይ ማዕድናዊ ቫይታሚናዊ ትሕዝቶ እዩ። ካብቲ ናይ ማዕድናዊ ትሕዝቶ ክንርኢ ከለና ዘለና መግቢ ኣብዚ መግቢ እዚ ክንርኢ ከለና ካልሽም ዝበሃል ትሕዝቶ ሓደ ፍልይ ንመዓልቲ 1000 ግራም ሚሊግራም ወይ ከዓ ሓደ ግራም እዩ ንመዓልቲ ዘለና። ካብዛ ቅጫ እዚኣ 100 ግራም እንድሕር ኣነበልዐ ኣብቲ መግቢ እዚ ማለት እዩ ከባቢ ፍርቂ ዝኾኑ ናይቲ መዓልቲ ዘለየኒ በሊዐ ኣለኹ ማለት እዩ። 200 ግራም ናይዛ ቅጫ ተበሊዐ ከዓ እቲ ንመዓልቲ ዘለየኒ ካልሽም ረኪበ ኣለኹ ማለት እዩ። ካልሽም ክንዛረብ ከለና እቲ ንምህናፅ ኣፅምቲ ናይ ኩሊት ምንቅስቃስ እውን ብፅቡቅ ትግባረ መታን ክትንቀሳቀስ ዝሕግዘና ሓደ ማዕድናዊ ትሕዝቶ እዩ። ካልእ ክንርኢ ከለና ድማ ተወሳኺ ናይ ሓፂን ትሕዝቶ እዩ ወይ ከዓ ብኣይሮን ኢልና ንፅውዋ። እዚ ድማ ካብ 14 ክሳብ 50 ዝዕድሜን ደቂ ኣንስትዮ ዘለየን መጠን ትሕዝቶ ክንርኢ ከለና ካብ 15 ክሳብ 18 ሚሊግራም ንመዓልቲ እዩ ዘለየን። ካብዛ ቅጫ እዚኣ 100 ግራም እንድሕር በሊዐ ከባቢ 14.8 ዝኾውን ሚሊግራም ከዓ ሓፂን ይረክብ ኣለኹ ማለት እዩ። ስለዚ እቲ ንመዓልቲ ዝዘልያ ንሓንቲ ጓል ኣንስተይቲ ካብ 14 ክሳብ 50 ዕድመ ዘላ ማለት እዩ ኣብዚ መግቢ እዚ እንታይ ገይራላ ረኪባቶ ኣሎ ማለት እዩ።